ኣዘይ መቕበለትኩም ለየኮ ክታብዑና ግታሉ ሰይቺ ዓባይታ ኩሉ ግሉ ንቀድም ለፀናሕና ሓልየት ቅበት ዓቱምን ሓልየት ዓድና ፍግሪ ንደንበ ሕላት መቕርብ ግልና እዳሌቶ እግለ ንደርእና ሄግና ቅብልቱ በርናምጃትና ዝተላለህላ ግል ትታብዑና ሰየትና ዓባይታ

ፈነወ ኤርቲቪያ ምክትል ትርከብ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎም ሶኒ 11 ግንቦት ሰዓት 5 ዝተዳለወ ዜናታት ውሽጡ ንወፃእን ሒዝናልኩም ቀሪብና ኣሎና። ንምክትልኩም ብክብሪ ንዕድም ኣርሴ ማስመሮም ምስ ኣቅራቢት ቋንቋ ምልክት ኣብርህት ተወልደ ብምዃን ኢና ብቐንዲ ኣርእስተ ዜና ንፍልም። ኣብዞዋ ማእከል ፅምብል መበል 35 ዓመትና ፅነት ንምድማቕ ሰፊሕ ምድላዋት ከም እተገብረ ተሓቢሩ። ስፖርታውን ባህላውን ቅነ ኣብያተ ትምህርቲ ዞባ ጋሽ ባርካ ብልዕል ድምቀት ተኻይዱ። ኣብ ምስሳን ሃብቲ እንስሳን ውፅኢቱን ኣተባብዓ ገስጋስ ከም እተመዝገበ ሚኒስትር ሕርሻ ሓቢሩ። ሩስያን ዩክሬንን ብምጥሓስ ስምምዕ ምቁራፅ ተኽስን ሓድሕደን ይካስሳ ከም ዘለዋ ተቓሊሑ። ቻይናን ኣሜሪካን ካብ 12 ክሳብ 13 ግንቦት ናይ ላዕለዋይ ደረጃ ቁጠባውን ንግዳውን ምምኽኻር ከም ዘካይዳ ተሓቢሩ። ጀርመን ናይ ነዊሕ ርሕቀት ክሩዝ ሚሳይላት ካብ ኣሜሪካ ንምሽማት ንዝነበራ መደብ ከም ዘበራበረቶ ተቓሊሑ። ዝርዝር ዜና ኣብ ዞባ ማእከል ፅምብል መበል 35 ዓመት ናፅነት ንምድማቕ ብደረጃ ዞባ ንኡስ ዞባ ምምሕዳር ከባቢ ኮሙን ትካላትን ሰፊሕ ምድላዋት ተገይሮም። ወኪል ኤሪና ዮናታን ዕብዮ ዘዳለዎ ፀብፀባ ኣሎ። እልልተ ሃብተማርያም ከተቅርቦ እያ።

ኣብ ዞባ ማእከል ፅንዓትና ዋሕስና ብዝብል ቴማ ንዝበዓል ፅምብል መበል 35 ዓመት ናፅነት ንምጥማቕ ካብ ወርሒ ጥሪ ጀሚሩ ሰፊሕ ምድላዋት ከም እተገብረ ተገሊጹ። ዋና ዳይሬክተር ክፍሊ ባህልን ስፖርትን ኣቶ ኣስመሮም ፀጋ ብርሃን እቲ መደባት ቅነ ናፅነት ኣብያተ ትምህርቲ፣ ካርኒቫል፣ ህዝባዊ ጓይላ፣ ባህላዊ ምርኢት፣ ከማውዳሳትን ካልእን ከም ዘጠቓልል ኣረድዩ። እቲ መደባት ድሮ ብሓሙሽተ ግንቦት ብቕነ ናፅነት ኣብያተ ትምህርቲ መጋረጅኡ ከም ዝቐንጠጠ ዝሓበረ ኣቶ ኣስመሮም ኣብዚ ክሳብ 23 ግንቦት ዝቕፅል መደብ ካብ መዋእለ ህፃናት ክሳብ ካልኣይ ደረጃ ተዘርጊሐን ዝርከባ 312 ኣብያተ ትምህርቲ ይሳተፋ ከም ዘለዋ ሓቢሩ። ካርኒቫል ሓደ ካብቲ ፈጠራዊ ክእለት መንእሰያት ዝንፀባረቐሉ መድረኽ ምዃኑ ብምጥቃስ ኣብ ከተማ ኣስመራ ዝርከባ 13 ንኡሳን ዞባታት ብሓባር ከም ዝሳተፍኦ ኣብርሁ። ከምኡ ዳሳትና መግለፂ ሓድነትና እዩ ዝበለ ኣቶ ኣስመሮም ሎሚ ዓመት ኣብ ንኡስ ዞባታት ኣስመራ 59፣ ኣብ ንኡስ ዞባታት በሪኽ፣ ገና ነፍሕን ሰረጀቓን ድማ 143 ዳሳትና ጥነት ክትከል መደብ ከም ዘሎ ኣፍሊጡ። ኣብ መወዳእታ ኣቶ ኣስመሮም ፅምብል መበል 35 ዓመትና ጥነት ንምጥማቕ ኣበርክቶ ንዝገብሩ ዘለዉ ኣካላትን ህዝብን ምስጋና ኣቕሪቡ።

ስፖርታውን ባህላውን ቅነ ኣብያተ ትምህርቲ ዞባ ጋሽባርካ ካብ 9 ክሳብ 11 ግንቦት ብልዕል ድምቀት ኣብ ባሮንቱ ተኻይዶም ኣብዚ ውህድ ዕዮን ንብቕዓት ትምህርቲ ብዝብል ቴማ ዝተኻይደ ቕነ ካብ 16 ንኡስ ዞባታት ዝተዋፅኡ ኣስታት 800 ተምሃሮን 350 ኣለይትን መምህራንን ተሳቲፎም ኣብ ጨንፈር ትምህርቲ ዞባ ጋሽባርካ ዋሃዲ መደባት ባህሊ ስፖርትን ጥዕናን መምህር ሰሎሙን ተኽለ ሃይማኖት ኣብ ዘስምዖ ቃል እቲ ቕነ ምስ ቅንያት ናፅነት ምክያዱ ኣብ ምኩስኳስ ክብርታት ልዕላ ዝተዋፅኦ ከም ዘለዎ ብምጥቃስ ንድምቀቱ ኣበርክቶ ንዝገበ

0: ሩ ኣመስጊኖም። እዚ ቁሸት ትምህርቲ ባህላዊ ውድድራት፣ ትምህርታዊ መደባትን ስፖርታዊ ግጥማትን ዝሓቆፈ ቕነ ዝተፈላለየ ክእለትን ተውህቦን ዘለዎም ተምሃሮ ዝልለይሉን ናይ ተወዳዳርነት መንፈስ ዘዕበየሉን ባይታ ከም ዝኾነ ብምጥቃስ ኣብ መጻኢ ተራ ወለዲ ኣለይትን መምህራንን ክሕይል ኣዘኻኺሮም። ዋና ዳይረክተር ክፍሊ ባህልን ስፖርትን ኣቶ እድሪስ ሳልሕ ብወገኑ ቅነ ኣብያተ ትምህርቲ ከም ኣካል ኣካዳምያዊ ስርዓተ ትምህርቲ ብደረጃ ኣብያተ ትምህርትን ንእዞባን ተወዳዲሮም ዕውታት ዝኾኑ ተምሃሮ ዝሳተፍዎ ስለ ዝኾነ ዓብዪ ኣገዳስነት ከም ዘለዎ ብምጥቃስ ቃስ ንምድንፍዑ ውህደት መሻርክቲ ኣካላት ክሕይል ተላብዮ። ሚኒስትሪ ሕርሻ ጥዕና ጥሪት ምምውሓስን ዘመናዊ ሜላታት ብምትእትታውን ሃብቲ እንስሳን ውፅኢቱን ምስሳን ክካየድ ብዝፀንሐ ፃዕሪ እወታዊ ገስጋስ ከም ዘመዝገበ ገሊፁ። ህዝባዊ ርክባት ናይቲ ሚኒስትሪ ዝለኣኹ ሓበሬታ ብመልክዕ ፀብጻብ ተዋሂዱሎ ያሲን ሳልሕ ከቕርቦ እዩ።
1: ኣብ ዝሓለፈ 35 ናይ ናፅነት ዓመታት ኣብ ምስሳን ሃብቲ እንስሳን ምውሓዝ ጥዕና ጥሪትን ኣድማዕ ስራሕ ከም እተሰላሰለ ሚኒስትሪ ሕርሻ ገሊጹ። በዚ መሰረት ዝተፈላለዩ ሕማማት ጥሪት ንምቁፅፃር መንግስቲ መደባት ክታበት ብምስፋሕ ካብ 2013 ጀሚሩ ዓመታዊ 2.5 ሚልዮን ጥሪት ኣንጻር ሕማማት ጉልሓይ መሰል ጠለበጊዕ፣ ፍሮማይ ከብቲ፣ ፍሮማይ ጠለበጊዕ፣ ኣናሶን ካልኦትን ይኽተባ ምንባርን ካብ 2025 ጀሚሩ ድማ እቲ ቁፅሪ ናብ ልዕሊ 6 ሚልዮን ክብ ከም ዝበለ ከም ውፅኢቱ ተርእዮ ሕማማትን ሞትን እንስሳታት ናብ ዝተሓተ ደረጃ ከም ዝወረደ ተፈሊጡ።
2: ጥሪት ክህልዎ ካሎ ምግቢ እንስሳ ክህልዎ ካሎ በቑሕ ሕክምና ክህልዎ ካሎ ክኢለዊ ዓቅሚ ሰብ ክህልዎ ካሎ እዚአን ኣርባዕተ እየን ተን ምሕዳራ ወሲሕካስ እዚአን እየን። ሕጂ ሚኒስትሪ ሕርሻ ቀረብ ናይ መድሃኒት ይቕርባ ኣሎ፣ እዚ ኣርቲፊሻል ዘርኢ ይቕርባ ኣሎ፣ ክኢላታት ብደረጃ ዓዲ ወሪዶም ኣሎ። እቲ ምግቢ እዩ፣ ምግቢ ከዓ ሓረስታይ ከፍርዮ ዝግባእ እዩ። ኣብቲ ምግቢ እውን ሕጂ ናይ ሚኒስትሪ ሕርሻ ዘርኢ ምቕራብ ድዩ ክኢላታት ኣብቲ ናይ ምግቢ እንስሳ ክኢላታት ቀሪብካ ንዕኡ ከመይ ጌርካ ከምትዘርኦ ከመይ ጌርካ ከምትዓፅዶ ድሕሪ ምዕፃዱ ከመይ ጌርካ ትዕቅቦ ገለ ኣብኡውን ቶም ክኢላታት ናይ ሚኒስትሪ ሕርሻ ይመርሑ ኣለዎ ሓረስቶት ማለት እዩ።
3: ሚኒስትሪ ሕርሻ ኣብ ብዙሕ መዳይን ድዮም ዝሕግዙና። ንኣብነት ሕጂ ኣብ ምድቓል፣ ምክንያቱ ዓሌትን ዝተመሓየሸ ከብቲ ንምምፃእ ኣብ ምድቓል ዘርኢ ዝገብርዎ ኣብ መድሃኒት መቐራብነትን ከብቲ ሓገዛት ብጣዕሚ እዮም ዝገብሩልካ ዘርኢ ኤርባ ገለገለ ኩሉ እንደገና ሓካይም ይመፁካ ንሓካይም ከዓ ኩሉ ግዜ ሕጂ ቬትሪናር ኣለዉ ካባካ ዘይፍለዩ ሓገዛት ዝገብሩልካ ዝህቡካ መድሃኒት ኣሎ ኣርቲፊሻል ኢንሰሚኔሽን ምክንያቱ ዘርአኒ ንምሕያሽ ተባሂሉ ዝግበር ነገር እውን ኣሎ።
1: እዚ ከምዚ ኢሉ እንከሎ ኣብ ፈለማ እዋን ናፅነት ብዘይካተን ኣብ ገጠራት ብልምዲ ዝተሓዛ ዝነበራ ደርሁ ገደና መርባሕ ደርሁን ምፍራይ እንቋቑሖን ከም ዋኒን ዝሕዘ ሰብ ኣዝዩ ውሕድ ምንባሩ ዝጠቐሰ ፀብጻብ ሚኒስትር ሕርሻ መንግስቲ ምሩፃት ዓሌታት ኣዴታት ጨቃዊት ካብ ወፃኢ እናምፀአ ልዕሊ 8 ሚልዮን ጨቃዊት ተዓኪኹ ንተጠቀምቲ ከም ዝዓደለ ኣነፂሩም። ኣብ መፍረ ንህቢ ድማ ኣብ 1991 ኣስታት 19,000 ዝግምገም ዝነበረ ዕስለ ኣናህብ ብዘገምታ ዕብየት እናርኣየ ብምምፃእ ኣብዚ እዋን ናብ ልዕሊ 46,000 ዓብዪ ከም ዝርከብ ገሊፁ።
4: ንኣብነት ሕጂ ክገልፅ ኮይነ ኣብ ሓንቲ እዛ ሓንቲ ጋብላዊ ቆፎ 20 ኪሎ ኮይና ኣብ ሓንቲ ምብርባር ማለት እዩ 20 ኪሎ በቃ ፅሩይ መዓር ማለት ፃዕዳ መዓር ፅሩይ 20 ኪሎ መዓር ኣውፅያ ኣብ ሓንቲ ምብርባር ማለት እዩ
5: ካብ ባህላዊ በታ ጋብላዊ ፅቡቅ እዩ እናሪናዩ ደሃን ኣሎ መዓር ኣሎ መዓር የብሉን ደሃን ኩነታት ኣሎ ስራሕ ኣሎ ኢልና ግናኣቶ ወይና
1: ባህላዊ ቆፎ ንህቢ ብዘመናውን ጋብላውን ቆፎታት እናተተክአ ይመፅእ ምህላው ዝጠቐሰቲ ፀብጻብ ካብ ጠቕላላ ዘሎ ቁፅሪ ኣናህብ እቲ 51 ሚእታዊት ብዘመናዊ ቆፎ 41 ሚእታዊት ብባህላዊ ቆፎ 8 ሚእታዊት ድማ ብጋብላዊ ቆፎ ተታሒዙ ከም ዘሎ በዚ መሰረቱን ምህርቲ መዓር ክብ ከም ዝበለን ዋግኡ ብልዕሊ ፍርቂ ከም ዝነክየን ኣብሪሁም።
0: ኣብ ንዞባ ደቂ ኣምሓራ ኣብ ዓመተ ትምህርቲ 2025-2026 ቁፅሪ ትካላት ቅድመ ትምህርቲ ብ76 ሚእታዊት ዕቤት ብምርኣይ ናብ 41 ክብ ኢሎም። በዚ ኣብ 31 ዓድታት ተረጋጊፁ ዘሎ ኣገልግሎት ሎሚ ዓመት 438 ህፃናት ትምህርቶም ኣብ ምክትታል ከም ዝርከቡ ኣዋህድ መውዓለ ህፃናት ኣብቲ ንዞባ መምህር ሸሻ ዮሃንስ ገሊፆም። ቅድሚ ስሩዕ ትምህርቲ ምጅማሩ መምህራን ናይ ሓደ ወርሒ ስልጠና ከም ዝወስዳ ከም እትገብር ጠቒሱ ድማ እዚ ኣብ ምርጋፅ ብቕዓት ትምህርቲ ዓብ ተራ ከም ዘለዎ ሓቢሮም። ተራ መዋለ ህፃናት ኣብ ዝቕፅል ጉዕዞ ትምህርቲ ወሳኒ ምዃኑ ዝሓበረት ሱፐርቫይዘር ቅድመ ትምህርቲ መምህር ሰማይንሽ ገብረ ስላሴ እተን ዛጊድ ዘይተሰርሓለን ዓድታት ተጠቀምቲ ንምግባርን ክስራሕ ተላብያ። ኣብ ንዞባ ጋለ ንፍሒ ነበርቲ ዝግብ ኣብ ከባቢኦም ኣብ ልምዓታዊ መደባት ንዝተዋፈሩ ኣባላት ሓይልታት ምክልኻል ኤርትራ ብ10 ጉንቦት ናይ ምሳሕን ምዝንጋዕን እንግሎት ገይሮም። ኣብቲ ኣጋጣሚ ወኪል ምምሕዳር እቲ ንዞባ ኣቶ ተስፋ ስላሴ ወልዱ ኣብ ዘስምዖ ቃል ሕድሪ ሰማእታት ንዘተግብሩ ዘለዉ ጀጋኑ ሓይልታት ምክልኻል ብምምጓስ ህዝቢ ዓቕምታቱ ኣዋሃይዱ ዝገብሮ እንግዶት መርኣያ ሓበኑን ደገፉን ከም ዝኾነ ገሊጹ። ኣዛዚ ብርጌድ ተለንተይ ይብራህ ጫዓይ ብወገኑ ኣብ ሕቕፊ ህዝቦም ማሚቖም ጎንጎኒ መውሓስ ልዕላውነት ሃገር በብኸባቢኡ ንዝሰላሰል ዘሎ ዕማማት ልምዓት ንምዕዋድ ድልዋት ምዃኖም ኣረጋጊጾም። ህንፀት ዲጋ ዝግብ ዝከታተል ዘሎ ኣባል ክፍሊ ህንፃዊ ልምዓት ዞባ ማእከል ኢንጂነር ቢንያም ሃይለ ብወገኑ እቲ መስርሕ ኣብ መፋርቂ ወርሒ መያዝያ 2026 ከም ዝጀመረ ብምሕባር ምስተዛዘመት ልዕሊ 190,000 ሜትሮ ክቦ ናይ መሓዝ ዓቕሚ ስለ ዝህልዋ ንሰብን ጥሪትን ከም እተገልግል ኣፍሊጡ። እቲ ናይ እንግዶት መደብ ብባህላዊ መሰናድኦ ደሚቑ ነይሩ። ዝስዕ ብሃገራዊ ዜናታት እዩ። ዝኸበርኩም ተዓዘብትና ምክትታልኩም ክትቅፅሉ ደጊምና ብክብሪ ንዕድም። ሩስያን ዩክሬንን ብምጥሓስ ስምምዕ ምቁራፅ ተኽሲ ንሓድሕደን ይካስሳ ከም ዘለዋ ተቓሊሑ። ሚኒስትሪ ምክልኻል ሩስያ ትማል 10 ጉንቦት ኣብ ዘውፅኦ መግለፂ ኣብ ቀዳማይ መዓልቲ ናይቲ ስምምዕ ልዕሊ 16,000 ጥሕሰታት ብሰራዊት ዩክሬን ከም እተፈፀመን ሃገሩ መልሰ ግብሪ ከም ዝሃበትሉን ኣነፂሩ። ይኹን እምበር ዩክሬን ንክስ ሩስያ ብምንፃግ ብኣንጻሩ ኣብ ልዕሊኣ መጥቃዕቲ ከም እተፈፀመ ወቒሳላ። ሰራዊት ሩስያ ትማል 10 ጉንቦት ጥራይ ኣብ ልዕሊ 6 ዕላማታት ዩክሬን መጥቃዕቲ ከም ዘካየደ ሚኒስትሪ ምክልኻል ዩክሬን ከሲሱሎ። እቲ ግዝያዊ ስምምዕ ምቁራፅ ተኽሲ ክሳብ ሎሚ 11 ጉንበት ምሸት ክፀንዕ ዝኽእል ምንባሩ ይጥቀስ። ሩስያን ዩክሬንን ብምኽንያት መበል 81 ዓመት ምዝዛም ካልኣይ ኩናት ዓለም ብመንጎኘት ፕረዚደንት ዶናልድ ትራምፕ ን3 መዓልታት ዝፀንዕ ምቁራፅ ተኽሲ ክገብራን እሱራት ኩናት ክለዋወጣን ከም እተሰማምዓ ዝዝከር እዩ። ቻይናን ኣሜሪካን ካብ 12 ክሳብ 13 ጉንበት ኣብ ደቡብ ኮርያ ናይ ላዕለዋይ ደረጃ ቁጠባውን ንግዳውን ምምኽኻር ከም ዘካይዳ ተሓቢሮም። ኣብቲ ርክብ ቻይና ምክትል ቀዳማይ ሚኒስተር ሄሊ ፈንግ ብዝመርሖ ልኡኽ ኣሜሪካ ድማ ፀሓፊ ግምጃ ስኮት ቤሰንት ብዝመርሖ ጉጅለ ክውከላየን። እቲ ዝርርብ ፕረዚደንት ዶናልድ ትራምፕን ፕረዚደንት ሺ ጂንፒንግን ኣብ ወርሒ ጥቅምቲ 2025 ኣብ ከተማ ቡሳን ደቡብ ኮርያ ኣብ ዘካየድዎ ርክብ ንዝተበፅሐ ስምምዕ ንምትግባር ዝዓለመ እዩ። ብዘይካዚ እቲ ርክብ ክልቲኦም መራሕቲ ዝመፅእ 14-15 ጉንቦት ኣብ ከተማ ቤጂን ንዘካይድዎ ቀጥታዊ ዝርርብ ባይታ ከም ዘጣጥሕ ተገሊጽሎም። እቲ ርክብ ኣብ ዝሓለፈ ወርሒ መጋቢት ክካየድ ተወጢኑ እኳ እንተነበረ ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ዘይርግእ ወተሃደራውን ፀጥታውን ኩነታት ከም እተናውሐ ይጥቀስ። ጀርመን ቶማሃውክ ዝተሰሜየ ናይ ነዊሕ ርሕቀት ክሩዝ ሚሳይላት ካብ ኣሜሪካ ንምሽማት ንዝነበራ መደብ ዳግማይ ከም ዘበራበረቶ ማዕከናት ዜና ኣቃሊሐን። እዚ ዝተገልፀ ቤት ፅሕፈት ምክልኻል ኣሜሪካ ማለት ፔንታጎን ኣብ ጀርመን ናይ ነዊሕ ርሕቀት ሚሳይልን ፀረ ሚሳይልን ንምውዳድ ንዝነበረ ውጥን ድሕሪ ምስራዙን ኣብቲ ሃገር ኣስኪሩ ካብ ዘሎ ሰራዊቱ 5,000 ክስሕብ ድሕሪ ምውሳኑን እዮም። ሚኒስትር ምክልኻል ጀርመን ቦሪስ ፒስቶሪየስ ነቲ ሃገሩ ናይ ነዊሕ ርሕቀት ሚሳይል ንምሽማት ኣብ ወርሒ ሓምለ 2025 ዘቕረበቶ ሕቶ ንምብርባር ናብ ኣሜሪካ ክገይሽ መደብ ከም ዘለዎ ተሓቢሮም። እቲ ዘመናዊ ኣፅዋር ጀርመን ኪኖ ግዛእታ ንዝፍጠር ፀጥታዊ ስጋኣት ምምካት ንዘለዎ ዓቕሚ ከም ዘተርንዕ እዩ ሚኒስተር ፒስቶሪየስ ዝገልጽ። እዚ ቶማሃዋክ ዝተሰሚየ ስርዓተ ሚሳይል ኣስታት 2400 ኪሎ ሜትር ርሕቀት ንዘሎ ዒላማ ክወቅዕ ዓቕሚ ከም ዘለዎ እዩ። ኣሜሪካን ሩስያን ናይ ማእከላይ ርሕቀት ሚሳይል ከየፍርያን ኣብ ጥቕሚ ከየውዕላን ኣብ 1987 ውዕል ከም ዝፈረማ ዘሕብሩ ፀብጻባት ኣሜሪካ ነቲ ውዕል ኣብ 2019 ከም ዘፍረሰቶ የረድኦም። በዚ ድማ ኣሜሪካ ነዚ ኣፅዋር ናብ ጀርመን ክትሸጦ ከም እትውስን ሩስያ መልሰ ግብሪ ክትህበሉ ከም እትኽእል ብኣግኡ የምእ። ትማሊ 10 ጉንቦት ኣብ ማእከላይ ቺሊ 5.8 ሬክተር ዝዓቐኑ ምንቅጥቃጥ ምድሪ ተኸሲቱ። እቲ ኣብ 10 ኪሎ ሜትር ማዕሙቕ ዘጋጠመ ሓደጋ ኣብ ሓያሎ ከተማታት ቺሊ ከም እተሰምዐ ተሓቢሮም። በቲ ተፈጥሮኣዊ ሓደጋ ኣብ ሂወት ሰብን ንዋትን ብዛዕባ ዝወረደ ክሳራታት ዛጊዝ ዝተዋህበ ሓበሬታ የለን። ኣብ ዝሓለፈ ወርሒ ለካቲት እውን ኣብ ማእከላይ ቺሊ 6.6 ሬክተር ምንቅጥቃጥ ምድሪ ከም እተኸስተ ዝዝከር እዩ። ቺሊ ብሓደጋታት ምንቅጥቃጥ ምድሪ ብተደጋጋሚ ኣብ ዝጥቃዕ ጂኦግራፊያዊ ክልል ደቡብ ኣሜሪካ እያ ትርከብ። ፕረዚደንት ዶናልድ ትራምፕ መንግስቲ ኢራን ዝቐረበሉ ናይ ሰላም እማምን ዝሃቦ ምላሽ ዘይቅቡል ክብል ነፂግዎም። ኢራን ኣብ ልዕሊኣ ዝካየድ ወተሃደራዊ ተፃቦታት ጠቕሊሉ ክቋረፅ ብመጥቃዕትታት ኣሜሪካን እስራኤልን ናይ ዝወረደ ክሳራ ካሕሳ ክኽፈላ መፃበቢ ሆርሙዝ ልኡላዊ ግዛኣታ ምዃኑ ክረጋገፀላን ኣብ ልዕሊኣ ፀኒዑ ዘሎ እገዳ ክለዓልን ዝብል ነጥብታት ዝሓዘ ምላሽ ኣሂባ። ኣሜሪካ ዘቕረበቶ 14 ነጥብታት ዘጠቓለለ ናይ ሰላም እማመ ድማ ኢራን ኑክሌሳዊ መደባታን ምምዕባል ዩራኒየምን ከተቋርፅ ዝጠልብ ነጥብታት ዘጠቓለለ እዩ።

ኣብ ጠለባት ክልቲኤን ሃገራት ገፊሕ ፍልልያት ብምህላው ብቐሊሉ ኣብ ስምምዕ ክበፅሓ ዘሎ ተኽእሎ ፀቢብ ምዃኑ እዮም ተንተንቲ ዝእምቶም። እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ ኩናት ክትዕወት ስለ ዘይከኣለት ኣብ ልዕሊ ሃገሩ ቁጥባዊ ኩናት ተእውጅ ከም ዘላ መንግስቲ ኢራን ወቒሶም። ኣሜሪካ ካብን ናብን ወደባት ኢራን ዝንቀሳቐሳ መራኽብ ብምዕጋት ኣብ ልዕሊ እቲ ሃገር ቁጥባዊ ፀቕጢ ትገብር ከም ዘላ ዝፍለጥ እዮም። ብካልእ ወገን እስራኤል ብ10 ግንቦት ኣብ ደቡባዊ ሊባኖስ ብዘካየደቶም መጥቃዕትታት ልዕሊ 50 ሰባት ከም እተቐትሉ ተቓሊሖም። ምዝ ኣብ ዝተኣሳሰር በቲ ኣብ ዞባ ማእከላይ ምብራቅ ተፈጢሩ ዘሎ ፀጥታውን ወተሃደራውን ቅልውላው ኣብ ዝሓለፈ ክልተ ኣዋርሕ ቀረብ ነዳዲ ብደረጃ ዓለም ብልዕሊ 1 ቢልዮን በርሜል ከም ዝጎደለ ተገሊጹ። ኣብ መንጎ ኣፍሪቃን ቻይናን ዝካየድ ንግዳዊ ምልውዋጥ ኣብ ቀዳማይ ረብዒ 2026 ፅቡቅ ገስጋስ ከም ዘርኣየ ፀብጻባት ሓቢሮም። ኣብ ዝሓለፈ 4 ኣዋርሕ ኣብ መንጎ ክልቲኡ ወገን ልዕሊ 880 ቢልዮን ዩዋን ዝግመት ንግዳዊ ምልውዋጥ ከም እተኻይደ ምስ ናይ ዝሓለፈ ዓመት ተመሳሳሊ ኣዋርሕ ክነፅር እንከሎ ድማ ብልዕሊ 19 ሚታዊት ከም ዝዓበየ ተገሊጾም። ቻይና ምስ 53 ሃገራት ኣፍሪቃ እተካይዶ ንግዳዊ ምልውዋጥ ካብ ቀረፅ ነፃ ክኸውን ብምስምዓ ነቲ ኣሃዝ መሊሱ ክብከብሎ ከምዝኽእል ይእመት። እዚ ከምዚ ኢሉ እንከሎ መጠን ናይ ወፃኢ ንግዲ ቻይና ኣብ ዝሓለፈ 4 ኣዋርሕ ብኣስታት 15 ሚታዊት ከም ዝዓበየ ተገሊጾም። ብመሰረት ስታትስቲካዊ ፀብጻባት መጠን ስደድ ብልዕሊ 11 ሚታዊት፣ መጠን እታው ድማ ብኣስታት 20 ሚታዊት ክብ ከም ዝበለ ተፈሊጡሎ። ፀጥታዊ ኩነታት ሰሜናውን ምብራቃውን ዴሞክራሲያዊት ሪፓብሊክ ኮንጎ ኣብዚ ዓመት እዚ መሊሱ ከም ዝኸረረ ካብቲ ከባቢ ዝተፈነወ ዜና ሓቢሮም። እዚ ዝተገልፀ ኣብ ውሽጢ ሰሙን ዘይኣክል ግዜ ኣብቲ ከባቢ ብዝተፈፀመ ሽበራዊ መጥቃዕትታት ልዕሊ 100 ሰባት ድሕሪ ምቕታሎም እዮም። በዚ መሰረት ትማሊ 10 ግንቦት ኣብ ኣውራጃ ኢቱሪ ብዝተኻየደ መጥቃዕቲ ኣስታት 70 ሰባት ከም እተቐትሉን 10ታት ከም ዝቆሰሉን ተፈሊጦም። ቅድሚ ሳልስቲ ኣብቲ ከባቢ ብዝተፈፀመ ተመሳሳሊ መጥቃዕቲ እውን ልዕሊ 40 ሰላማውያን ሰባት ከም እተቐትሉ ኣይርሳዕን። ኣብ ዝሓለፈ ወርሒ ሚያዝያ ኣብ ሰሜናዊ ሸነኽ ኮንጎ ብዝተኻየደ ሽበራዊ መጥቃዕቲ ልዕሊ 70 ሰባት ከም እተቐትሉ ዝጠቕሱ ፀብጻባት እቲ ከባቢ ካብ ቁፅር ሰራዊት መንግስቲ ወፃኢ ኮይኑ ከም ዘሎ የረድኦም። ኣብ ዴሞክራሲያዊት ሪፓብሊክ ኮንጎ ካብ ዝንቀሳቐሱ ልዕሊ 100 ዕጡቃት ጉጅለታት እቶም ዝበዝሑ ኣብ ሰሜናዊ ክፋል ከም ዝርከቡ ይጥቀስ። ፀጥታ ንምውሓስ ብዝብል ምክንያት ኣብቲ ሃገር ተዋፊሩ ዘሎ ኣስታት 15,000 ኣባላት ዘለዎ ኣህጉራዊ ዓቃብ ሰላም ሓይሊ ዛጊድ ንተልእኹኡ ዝበቅዕ ኣበርክቶ ከም ዘይገበረ እዩ ዝውቀስ። ዜናታት ንምዝዛም ቀንዲ ነጥብታቱ ኣብ ዞባ ማእከል ፅምብል መበል 35 ዓመት ናፅነት ንምድማቕ ሰፊሕ ምድላዋት ከም እተገብረ ተሓቢሩ። ስፖርታውን ባህላውን ቅነ ኣብያተ ትምህርቲ ዞባ ጋሽባርካ ብልዕል

ምስሳን ሃብቲ እንስሳን ውፅኢቱን ኣተባብዕ ገስጋስ ከም እተመዝገበ ሚኒስትሪ ሕርሻ ሓቢሩ። ሩስያን ዩክሬንን ብምጥሓስ ስምምዕ ምቁራፅ ተኩሲ ንሓድ ሕደ ኣሜሪካ ስሳ ከም ዘለዋ ተቓሊሑ። ቻይናን ኣሜሪካን ካብ 15 ክሳብ 13 ጉንቦት ናይ ላዕለዋይ ደረጃ ቁጠባውን ንግዳውን ምምኽኻር ከም ዘካይዳ ተሓቢሩ። ጀርመን ናይ ነዊሕ ሕቀት ክሩዝ ሚሳይላት ካብ ኣሜሪካ ንምሽማት ንዝነበራ መደብ ከም ዘበራበረቶ ተቓሊሑ። ንሳዕ ዝተዳለወ ሓፈሻዊ ዜናዊ መሰናድኡና ኣብ ዝተዛዚምሎ ዝኸበርኩም ተዓዘብትና ምስተረፉ መደባትና ንሓድገኩም ብወገና ሰናይ ምሸት።

0: ኣብ ማዓስከር ደንደን ዝርከባ ስንኩላን ኩናት ዝኾና ጀጋኑ ደቂ ኣንስትዮ ካብ ናይ ገድሊ ግዜኣት ሒዘን ኣብ ዝተፈላለየ ፅንኩር ቃልሲ ብሓባር ኮይነን ተሳቲፈን ዝሓለፋ ሎሚ እውን ልክዕ ከም ሓደ ስድራ ብምዃን ኣብ ሓደ ስራሕ ተጠርኒፈን ክሰርሓየን ረኺብናየን።
1: ክንጅምር ከለና ብ30 ደቂ ኣንስትዮ ኢና ጀሚርና ኩላህና ብዚ ማዓስከር ዘለና ስንኩላን 30 ደቂ ኣንስትዮ ብምሉእና ብሓንሳእ ጀሚርናየን። ከም ብርኪ ና ከዓ ከ2,000 ኣውፂና ኢና ጀሚርናየን። እዚኣ ክትወሃበና ኮላ ብማሕበር ስንኩላን እያ ተዋሂባትና ንኣኽን

0: ከም መዘናግዕን ከም መእከብን ተባሂሉ ተዋሂባትና ካብኡ ዝጀመርናዮ እቲ ስራሕ ከዓ በብቕሩብ ማለሲ ከምቲ ዝድለ ኣታዊታት ህልዋ እኳ ተዘይከኣለ ከምዚ መእከቢ ይኮነና ኣብ ፍሉይ ግዜ ከዓ ተዛዊርናሉ ንመፅእ ብፍልፍል ጌርና በፂዕ ጌርና በፂሕና ንመፅእ ከምኡ እቲ ናህና መደብ በቲ ማሕበር እውን ንሱ እዩ ነይሩ ዕላማኦ ንስኻትክንስ ብከመይ ሓንጎልክን ትሕደሳ ኢሎም ዝሃቡና ማሕበር እዩ ብከምኡ ከዓ ንቕፅል ኣለና ንኣካይዳ ስራሕና ዝምልከት ከዓኒ ብኮሚቴ እያ ትካየድ ኮሚቴ ኣለዋ ኣብቲ ርእሲ እቲ ኮሚቴ ከዓኒ ቦርድ ኣለና ማለት እዩ ኣካይቲ ስራሕ ግን ኣለዋ ኮሚቴ ብኸምኢና ጌርና ንካየድ ማለት እዩ
1: ካብ መሰረታዊ ካብቲ ቃልሲ ዝመፃና ኢና ብሓባር ኢና ቦርሱዳን ነይሩስ ዋኪን ነይሩ ፈላለ እምበር ኩላና ንፋለጥ ኢና ኣብዚኣ ከዓ ብሓባር ንቕመጥ ኣለና ክሳዕ ሕጂ ማለት እዩ
2: ክሳብ 30 ዝኣክል ብዝሒ ዘለዎን እሞ ከዓ ንንውሕ ዝበለ ዓመታት ማለት ን30 ዓመታት ብሓባር ኮይነን ክሰርሓ ብኸመይ ክኢለን ንዝኾነ ኣብ ስራሕ ዝፍጠር ዘይምርድዳእኸ ብኸመይ ይፈትሖኦ
0: ሓደ እዚ ብዙሕ ከምዚ ምሰሓሓ ብዙሕ ዘጓነፈና ነገር የለን ቅልልቅልል ዘለ ብስራሕ ጓንፈካ ገለ ተራዳዲእና ከዓኒ ብውልቁ ኮይና ተራዳዲእና ማለሲ ኣብቲ ስራሕ ዘሎ ኮይና ኣኼባ ጌርና ከዓኒ እተን ኣካየቲ ስራሕን እተን ቦርድን ኮይኑ ከዓ ነቲ ዘሎ ፀገማት ንፈትሖ ማለት እዩ
1: ብዙሕ ፀገማት እኳ ይጓነፈና እንድዩ ካብኡ ናብኡ ግን እቲ ዓይነት ማህረም ትፈላለ እዩ ኩላህና ይኮና ናብ ስራሕ ንሳተፍ ፓራፕሬጅ ኣሎ ካብ ዓንዲ ሕቆ ኣሎ ናይ ርእሲ ማህረምቲ ኣሎ መሓውር መቑረፅቲ ኣሎ ከምዚታት እዩ ትማህረምትና ከቢድ እዎ እተን መብዛሕትአንሲ ህስያት ስለ ዝኾና ኣብ ውሱናት ሰባት ስለ ዝኾነ ይኸብደካ እዩ ግን ክትምክቶ ክትክእል ኣለካ ክትነብር ተኮንካ ሲ ክትምክት ጥራይ ዘለካ እተዘይኮይኑ ከቢድ እዩ ማህረምትና ከቢድ እዩ ንፀላኢኻ ከማናይ ትትምነየሉን ግን ፅርናዮ ንኸይዳ ኣለና ተራዳዲእና ከዓ ኣጆኹን ኣጆኺ እቲ ሓንቲ ክደክም ኮላ እቲ ሓንቲ ትቕይራ ኣብ መንጎ ዓመት ከይኣኸለ ንድሕርዳ እቲ ሓንቲ ሓሚማ እቲ ሓንቲ ተቕይራ ከምኡ እንዳገበርና ኢና ንኸይድ እንዳተራዳዳእና ማለት እዩ
2: ፈለማ እዛ ስራሕ ብመንግስቲ ክትወሃበንን ከላ እናስርሓ ኣእምረን ከዘናግዓ ብዝብል ዕላማያ ተመስሪታ ኣታዊታት እዛ ትካል ካብ ግዜ ናብ ግዜ እናጐደለ ክመፅእ ብዝጀመሮ ግና ንዝተባላሸወ ቦሎፎን ወይ ናሕሲ ክዕርያ ኾነ ካልእ ዕብይ ዝበለ ፅገናታት ክገብራ ካብ ዓቕመን ንላዕሊ ስለ ዝኾነ ዝተፈላለየ ቅዱሳት መንግስታውያንን ዘይመንግስታውያንን ወገናት ካብ እንከይ ተፈልዩ ክሕግዝዎን ጀመሩ
0: እቲ ገዛ ክወሃበና ከሎ እዚ ጠወሉ ጠወሉ ናይ መንግስቲ እዩ እቲ ገዛ ከምዚኣ ተዋሂባህና ኣብዚ ዘተኣታተነ ኣብዚ ቀረባ ግዜ ግን ብሓደ ብሓገዝ ዲያስፖራ ዝመፀ ሶላር ኣብ ሶላር ጌርና 9 ፓነላት ዘለዎ ከምኡ ውን ነዚ ገዛ ንምሕዳስ ተባሂሉ ብዝተፈላለየ ኣብ ደገ ደለዉ ኤርትራውያን ሓገዝ ብምግባር ኢና ኣብዚ ደረጃ ዘነዚ ለውጢ ክንገብረሉ ክኢልና ማለት እዩ ወፃኢታት ከዓ ብዙሕ ወፃኢታት ተገይርዎ ካልእ እውን ፈርኖ ላህናፍቲ ሰብኣይን ሰበይት ገነትን ክኤልን ዝበሃሉ ሰብ ሓዳር ኣብ ሆላንድ ዝነብሩ ሳቶም እውን ንዓ 150,000 ሂቦም ንዓ ገዚኦምሉና ማለት እዩ ካልእ እዚ ናይ ሶላርን ነዚ ገዛ ምፅጋንን ካልእን ዝተገብረ ወፃኢታት ግን ኣብ ደገ ዘለዉ ዲያስፖራ ብብዝሒ ኣዋፂኦም ገንዘብ ዝሰደዱልና እዩ ማለት እዩ ካልእ እዚ ዚንጎናይ ዝገዛ ብሙሉእ እዩ ተቐይሩ እዚ ክቕየር ከሎ ሕጂ ብሓገዝ ማሕበር ስንኩላን ናይ ማሕበር ስንኩላን ሓገዝ መፅኡ ብከምኡ ዝተቐየረ እዩ ማለት እዩ ካልእ ንሕና ዝገበርናዮ ኣጓዱ ኣለዋ እተን ኣብዚኣ ደለዋ ኣጓዱ ብዚኣ ደለዋ በዚኣ ካለ ሓንቲ ንሳተን ብናህና ወፃኢታት ጌርና ዝገበርና እዩ
1: ክንደጋግሞ ተደይ ኮይኑ እምበር ከምቲ ዝበለት ኪ ዚንጉኡ ኣረጊት ማይ እዚ ብሻሕሻሕ ዝብል ዝነበረ እዩ ገለመንታት ኩሉ ዚንጎታት ካብ ደገ መፅኡ ሓፍ ደይብል ዚንጎ እዩ ከምዚ ናይ ዝስመራ ከማና ኣይኮነን ኳሊት ኣለዎ ተዓርዩ ዝትርዮ ደለኹ ኩሉ ሳላሩታ ነጋሽያ ማይኮ ከዓ እኒሄለ እንዳፀውዑ እንዳተራዳድኡ እንዳደወሉ ኣብ ከምዚ በፂሕና ኣለና ዝትርዮ ደለኹ ገዛ ኩሉ ለውጥታት ሳለኦም እዩ ሳላ ዲያስፖራ ራብዓይ ግንባር እዩ ማለት እዩ ተወሳኺ ማሕበር ሶንኮላን ሚኒስትር ዕዮ ረጊፅናዮም ከይናሓለፍካ እንዳተደጋገፍካ እዩ
2: እዞም

0: ክጥቀሱ ጸንሑ ኣብ ወፃእ ዝቕመጡ ዜጋታት ንኸምኦም ኣብ ደገ ዝቕመጡ ብዙሓት ኤርትራውያን ብምጉስጓስን ብምውሃድን ነዘን ነብሰን ክኽእላ ዝፅዕራ ዘለዋ ዋዕሮታት ዝከኣሎም ሓገዝ ኣበርኪቶም። ብዘይካቲ ብወግዓዊ መንገዲ ብማሕበር ስንኩላን ኩናት ኤርትራ ዝግበረለን ደገፍ ውልቃዊ ተወግሶ ብምውሳድ ሓገዞም ዘበርከቱ ዜጋታት እውን ኣለዎ። እዚ ናይ ብዙሓት ኣብ ደገን ውሽጥን ዝርከቡ ዜጋታትን ትካላትን ዝተዋሃደ ኣበርክቶም በኣር ኪኖ ኣብ ባይታ ዘምፅኦ ለውጢ ኣብ ሞራልን ተስፋን እዘን ንሃገር ዝተወፈያ ሓርበኛታት ቀሊል ከም ዘይከውን ርዱእ ይገብሮ።
1: ሽመይ ሚካኤል ዘካርያስ ባይሮ ይበሃል። ቀደም ኣብ ሰሜን ኣሜሪካ ዝነብር ነይረ። ጠቕሊለ ናብ ኤርትራ ካብ ዝኣቱ ከዓ 8 ዓመት ይሒዘ ኣለኹ። እዚ ዘለናዮ ክላብ ሳህል ቁርብ ፀገማት ነይርዎ ማለት እዩ። ከምዚ ዓንቶ ክገልፆ ፀንሃ በዓል ኣበባ ናብና ሰገን ተስፋይ ጉራጌ ከይድና ምስ ተዛረብናዮ ንስውን ክምስገን ጉብኦ ብንፁህ ልቢ ተቐቢልና ሸዓ ኣብቲ ኦፊስ ንከለና ነቶም ጂኦሜትራ ነቶም ኢንጂነር ዝፀውዕዎም ማለት እዩ። ሕጂ ከይድኩም ኩሉ እቲ ዝግበር ጌርኩም እቲ ቢል ኦፍ ኳንቲ ዝበሃል ኣውፅኹም ተምፁ ለኢልዎም ማለት እዩ። ካብኡ ተበጊሱ ከምዚ ንሪኦ ዘለና ቁሩብ ትንፋስ ሂቡ ክንብሎ ንኽእል ኢና።
2: ከምዚ ዝብለኪ ብጣዕሚ ዝገዛና ማሲ ገፊሕ ወፃኢ ተገይርዎ ናይ ብሓቂ ማለት ብሓገዛት ክትሪኦ ከለኻ ዳርጋ ደይተሳተፈ የለን ከማን ክትብል ትኽእል ኢኻ። እቲ ንዓና ዝድግፈና ሰብ ማለት እዩ እንዳሰገን ገፊሕ ክስታይ ወሲዶም ኣተዓራርዮም እዮም። ማይ ነጥብ ነይሩ እዩ ዝገዛ እዚ ማለት ሲ ናይ ብሓቂ ዘይጨንቐና ዝነበረ ነገር እዩ። ንሕና ብዓቕምና ክንገብሮ ዘይንኽእል ዝነበርና ተሰሪሑ ማለት እዩ። ዓራይ ቅድም ማለት ሲ ብዓቕምና ኤሌክትሪክ ንኸፍል፣ ብዓቕምና ገዛ ክራይ ንኸፍል ገለ ነይሩ። ዳሓር ግን ምዕቃን መሬት ምስ በፅሐ ካብ ዓቕምና ንላዕሊ ገዛ ክራይ ተሓቲትና ማለት እዩ። ካንቸሎ ኩሉ ምስ ተዓቐቐነ ገዛ ክራይ ተሓቲትና ገዛ ክራይ ክንከፍሎ ይከኣልና ሓቂ ንምዝራብ ማለት እዩ። ወርሒ ወርሒ እስክንድኡ ክንከፍላ ይንኽእል ኢና። እጂ ከምኡ ስለዝኾነ ንሕና እንታይ ገርና ናብ መንግስቲ ሓቲትና እዚኣ ኸዓ ነፃ ተባሂላትና ማለት እዩ። ወላ ሓንቲ ገዛ ክራይ ክኸፍላ የብለንን ተባሂልና። ኤሌክትሪክ ግን ከም ሰብና ብግቡእ ንኸፍል ኢና። እዚ እውን ሓገዛት ናይ መንግስቲ ብሓቂ ታሓይሽ ናይ ብሓቂ ብድጎማ ኢና ንኸይድ። ተበልካስ ምግናን ኣይኮነን ኩሉ ነገር ብድጎማ ኢና ንኸይድ ማለት እዩ። ብዝገበረልና መንግስትና ከዓ በዚ ኣጋጣሚ ክነመስግኖ ንኽእል ንደሊ።
0: እዘን ስንኩላን ኩናት ዝኾና ደቂ ኣንስትዮ ካብ ሕብረተሰብን መንግስትን ዝግበረለን ሓገዛት ወፃኢ ንገዛ ርእሰን ኮይነን ንፅጉማት ወገናት ክሕግዛ ድሌት ከም ዘለዎን ብምግላፅ ኣብ መጻኢ ነዚ ትካል ንዝተፈላለየ ናይ መርዓ ፅምብል መካረዪ ንምሪት ቅዲ ክዳን ኮነ ንዝተፈላለየ ወርክሾባት ምክራይ ብዝለዓለ ክሰርሓሉ ዕላማ ከም ዘለዎን ገሊፀን
2: ናይ ወፃኢ ሓገዝ እውን ብሓቂ ህዝቢ ኤርትራ ክምስገን ዝግብኦ እዩ። ኣብ ልዕሊ ስንኩላኑ ዘለዎ ናይ ብሓቂ ሓልዮትን ክብርን ኣለዎ። ብጉልበት ከይተረፈ እዮም እዞም ዝብለክ ዘለኹ ኣበርክቶኦም ከማ ክንገልፆ ይንኽእል ኢና። ናይ ሩታን ናይ ሚካኤለንሲ ናይ ብሓቂ ደዲሕረና እንዳጎየት ብፍላይ ሩታ ደዲሕረና እንዳጎየት እዚኣ ጎዲላ ኣላ፣ እዚኣ መላኣ፣ እዚኣ ከምዚኣ ክትከውና ኣላ ስጋብ ሕጂ ብፋይናንስን ብጉልበት ናታ ከይበቐቐት ኣብ ከምዚ ደረጃ እዚ ኣብቂዓትና። ሕጂ ከዓ ንሕና ንዕኡ ክተመስግኖ ሲ ፍረፃሙኡ ክትቦ ኣለካ ብዝብል ሓሳብ እዩ። ሕጂ ንሕና እዛ ገዛ ብሓቂ ተዓርያ ኣብ ዝኾነ ኣድቨርታይዝ ጌርካ ሰሪሕና ንክንልወጥ ንዝብል እዩ። ሕጂ ዕድሚኡ ሰብ ሙሉእ ክሕገዛ ይነብርን እዩ። እዚ ዝኣክል ገዛ ከዓኒ ክንሰርሓሉ ክንክእል እንተሰሪሕናስ ንሕና እውን ክንሕግዝ ንኽእል ኢና ማለት በታ ዓቕምኻ ንሓናኻ ካብቲ ካባና ትሕት ብዝበለ ሰብ ክንሕግዞ እንተደኣ ሰሪሕና ተማቒልካ ብላዕ ስለ ዝኾነ ኢቲ ንሕና ናይ መፃኢ መደብና እዛ ገዛ እዚኣ ተፈሊጣ ከምዚ ክትብልዮ ዝፀናሕ ከይ ፒያኖ ባር ክንገብር መደብ ንገብር ናይ መርዓ ክካረ ክእል እዩ። ዝገዛ እዚ ብጣዕሚ ፅቡቅ ገዛ እዩ። ንፀጥኡ ዝምልከት ወላ ሓንቲ ፀገም ዝበሃል የለን። ብሓፈሻ ኩሉ ነገር ሲ ክንቅይሮ ንኽእል ዝብል ገምጋም ኣለና። ሕልምና ክሰምረልና ከዓ ተስፋ ንገብር።
1: ኣነ እንታይ ክብል ደሊ መንግስቲ ኤርትራ ምስቲ ኩሉ ክብደት ዘለዎ ሃገራዊ

ማም ነዚ እውን ብዓሙ ይገብረሉ እዩ መንግስቲ ኤርትራ ነቲ ኣብ ደገ ዘሎ ህዝብና እውን እሱካ ብዓሙ ይገብር እዩ ካብ ቁፅሪ ሓደ ሰውራ ዝጀምረሉ ስካብዛ ሕጂ ኣብ ጎኒ ህዝቡን ሃገሩን መንግስቲ ዘሎ ግን ሓደሓደ ግዜ ኣብ ደገ ዘሎ ህዝብና ሓበሬታ ከዓ ይጎድለ እዩ ከምቲ ዓንቱ ንዕሉ ዝነበርና እንተ መፀብዝስ ወይ እና ሰዓል ወይ እና ቅድስቲ ማርያም ወይ ገለገለ እዩ ዝብል ብዛዕባ ዝትካል ካ ብሓፈሻ እዩ ስእሊ ዘለዎ እምበር ብፍላይ ብዛዕባ ናይ ደቂ ኣንስትዮ ሓበሬታ ይብሉን እሞ እዛ ናይ ሎም መዓልቲ መደብ ተስፋ ገብር ፅቡቅ ጌራ ምስ ዓለም ክተላለየ እያ ኣነ ግ እንታይ ክብል እንተለኹ ሕፅር ብዝበለ ከምቲ ኣቦና ሰማይ ነሶም መሓሮም ኣቦይ ስራጅ ዝበልዎ ክንድቅስ ክንትስእ ኤርትራ ኣይንረስዕ ኢሎም ንሓቀይ ኣነ ኸ ነቲ ኣብ ደገ ዘሎ ህዝብና እንታይ ንበልክዎ ክንድቅስ ክንትስእ ኩለን መዓስከራት ኣከለ ስንኩላና ኣይንረስዕ ንበልክዎ ነረ ምስቲ ዘሎ ካልእ ዝገብሮ ወህያታት ፍልይ ብዝበለ ከዓ ነዚ መዓስከር ናይ ኣከለ ስንኩላን ኣብ ስመራ ዘሎ ጥራሕ ዘይኮነስ ኣብ ካልእ ከተማታትና እውን ንድሕር ኣሎ ብፍሉይ ከዓ ነዚ ቆላሕታ ክገብርሉ ኣብ ርስቲ ዝገብሮ ዘይተኣደነ ሓገዛት ማለት እዩ እዚኣ ከዛ ጥራሕ ምተለኹ

0: ክቡራት ተዓዘብቲ ከመይ ውዒልኩም? ፍልይ ዝበለ መደብ እያ ኣብ መደብ ሳይዳ ሒዘልኩም ቀሪበ ዘለኹ። እዚ ከዓ መንእሰያት ደቂ ኣንስትዮ ካብ ኮሌጃት ዝተመረቓን ጌና ትምህርተን ኣብ ምዝዛም ዝርከባን እየን። እዚአን ብድልየተን ኣባላት ሓማደ ኤ ዝኾና እንታይ ኣበጊስወን? እንታይ ይዕላምአን? ኣባላት ሓማደ ኤ ኮይነን ከ እንታይ ይዓማ ኣለዋ? ካብ ትምህርቲ ወፅአን ኣብ ስራሕ ዓለም ምስተወደባኸ እንታይ ብድሆታት የጋጥመን? ብኸመይ ይፈትሖኦ? ዘጠቃልል ወዘተ ካብ ዕላለን ክንሰምዖ ኢና። ነዘን ደቂ ኣንስትዮ እዚአን ኣብ ክልተ ጉጅለ ከፍ ኢልና ኢና ከነቅርበን። ሕጂ ምስታ ቀዳመይቲ ጉጅለ ዕላለይ መጀመርያ ይቐንየለይ ስለቲ ዕድል ዝሃብክናኒ ዕዱማት መደብ ሳይዳ፣ መንነትክን እንታይ ተማሂርክን ወይ ኣበይ ኣለኽን እናገለፅክን ክትምልሻለይ። ሕጂ እታ ቀዳመይቲ ሕቶይ እንታይ እያ? ስለምንታይ ይኽን ብድልየትክን ኣባላት ሓማደ ኤ ክትኮና ተበጊስክን? እንታይ ይደሪኹክን?
1: መጀመርታ ንያት ንጉሰ ዝበሃል ተማሃሪት ቤት ትምህርቲ ሕጊ 5ይ ዓመት ካብ ኮሌጅ ኦፍ ኣርት ኤንድ ሶሻል ሳይንስ ኣብ ሓማደ ኤ ካብ ዝነጥፍ ከዓ 3ለስተ ዓመት ገይረ ኣለኹ ማለት እዩ። በታ መጀመርታ ነጥቢ ወይ ሕቶ ስለምንታይ ብወለንተ ኣባላት ሓማደ ኤ ክትኮና መሪፅክን እንታይ ደሪኺክን ንዝብል ሕቶ ድማ ፐርሰናል እናተ ይኸውን ማለት እዩ። ምክንያቱ ኣብቲ ግዜ እቲ ሃይስኩል ለቨንስ ንውዳኣሉ ዝነበርና ብዙሓት ከማና መንእሰያት ብፀቕጢ ናይ ስድራ ቤት ክኸውን ይኽእል ወይ ዝኾነ ፀገማት ኣጓኒፍዋን ካብ ትምህርቲ ንምፍፃም ዝእለያሉ ዝነበራ ግዜ ዝነበረሉ እዋን ሳዋ ወሪደን እትናተን ዕላማ ክበፅሖ ዝደልያ ዝነበራ ክኩለፋ ከለዋ ነዚታት ተን ኣብ ቅድሚካ ማሓዞትካ ምሳኻ ኮይነን ዝመሃራን ዝስሕቃን ዝነበራ ነዚ ክኩለፋ ከለዋ ክትርኢ ከለካ ሓደ ካብቲ ንድሕሪት ኣጠሚቱ ናብ ቤት ትምህርቲ ሕጊ ኣቲኻ ገለ ብዛዕባ መሰል ናተን ንክጣበቕ የደረኸካ ማለት እዩ። ካልእ እውን ንሱ ጥራይ ምቁራፅ ጥራይ ናይ ትምህርቲ ጥራይ ዘይከውን እውን ካብ ትምህርቲ ኣቋሪፀን ብፀቕጢ ናይ ስድራ ቤተን ኣብ መርዓ ዘይደለይኦ ንሳተን ክኣትዋ ከለዋ ይርዳእካ እዩ ማለት እዩ። ይፊል ዘ ማለት እዩ ከምዚ ምሽ እቲ ዶክተር ድን ክኾና ዝደልያ ነይረን ወይ መሃንድስ ድን ክኾና ዘለየን ንሱታት ዕላማታትን ሕልምታትን ተኸሊፈን ኣብ ሓዳር ኣትየን ናይ ገዛ ስራሕ ጥራይ ክገብራ ከምኣ ዝነበርት መንእሰይ ድሕሪ 5ሽተ ዓመት ኣብ ስራሕ ናይ መንግስቲ ድዩ ናይ ፕራይቬት ኣትያ ነብሳ ልዒላ ክሰርሕ ከላ ንሳ ከዓ በቲ ሽዑኡ ንእሽተይ ምስቴክ ዘጋጠመ ብስድራ ቤታ ድዩ ወላ ብናታ እውን ዘጋጠመ ክትከስሮ ከላ ኩሉ ነገረት ሕጂ ንዑታት ዕላማታት ኣሎ ደሪክካ እንታይ ፍታሕ ክመፅእ ይኽእል ኣብ ሃማደ ኣቲኻ ቱ ኢምፓወር ዘም ኤንድ ከምዚ መሰልናትን ክጣበቕለን ትኽእል ማለት እዩ። ከምዚታት ኣሎ ኤጌን እውን ናትና ሕጊ ብኣዋጅ 58/94 ካብ ዝብሎ ማለት እዩ ጓንስተይቲ መሰል ወዲ ተባዕታይ ናይ መሬት ተጠቃምነት ኣብ ጤሳ ይኹን ኣብ ናይ ሕርሻ ፋርሚልና ንብሎ ማለት እዩ ክተካይድ መሰል ኣለዋ ማለት እዩ። ግና ካስተመር ሎው ብዝፀንሓሉ ቅድሚ 94 ቅድሚ ኣዋጅ ምውፅኦ ማለት እዩ ብዙሓት ዓድታት ንደቂ ኣንስትዮ መሬት ካብ መሃብ ይኽልክላ ነይረን እየን ማለት እዩ። ኢቨን እዚ ኣዋጅ ምስ ወፀሙ ኣብ ብዙሓት ዓድታት ከም ዓብዪ እሹ ኮይኑ የካትዕ ነይሩ። ኢቨን ኣብ ሎው ስኩል ብዛዕባኡ ክንደይ ፔፐራስ

0: ዝተሰርሐሎ ፍታሕ ንምምፃእ ማለት እዩ። ሕጂ ኢቨንት ሎው ይድግፈን ንኹሉ ነገር ተጠቃምነት ክንኮሳ ግና ኣትሊስት ኢምፕሊመንት ዝበሃል ነገር ከኣሎ ምሽ ኣብ ግብሪ ንኸተውዕሎ ጥራይ ኣብ ሕጊ ጥራይ ኮይኑ ሰፊሩ ዘይኮነ ንዕኡ ኣብ ግብሪ ንክውዕል እንተኮይኑ ኸ ንስኻ እንታይ ክትሕግዘና ኣለካ? ከም ጓል ኣንስተይቲ ሜሬድ ከም ወዲ ተባዕታይ ወሲዳ ወይ ክትነብር ወይ ክትሰርሕ ከምኡ ኢንካም ክትእቱ እንተኮይና ንስኻ ኸ ነዚ ናታ መሰል እንዳተሓደገት ከላ ስኢልካ ይትርእን ኢኻ። ስለዚ ኣብዚ ናይ ሌጋል እሹ እውን ንዓ ሓገዝ ንምሃብ ማለት እዩ። ከምኡ እውን እቲ ናይ መወዳእታ ነጥቢ ዝብሉ ከዓ ከምሃ ተማሂራ ተመሪቃ ኣላ ኣብ ናይ መንግስቲ ስራሕ እውን ትሰርሓ ኣላ ግና ከም ኩሉ ኔቸር ማለት እዩ ተመሪዓ ኣደ ቆልዓ ክትከውን እያ። ኣብ ስራሕ ከላ ነዚታት ናይ በርሽ ክስታይ ምስ ኣጋጠማ ካብ ስራሕ ንክልተ ወርሒ ድዩ ሰለስተ ወርሒ ክትእል ክትኽእል እያ። ሕጂ ካብቶም ዘስርሕዋ ስራሕ ንሳት ስርሖ ወይ ተዓሞ ዝነበረት ክደናጎ ምስ ረኣዩ ንዓኣ ኣውፂኦም ካልእ ሰባት ክትክእላ ወይ እቲ ብኣኣ ዝግበር ዝነበረ ሰብ ብሰንኪ ናይ ወሊድ ዝመፅእ ነገር ወይ ንሳቶም ፕሮቫይድ ክገብርሉ ዝኽእሉ ንኣብነት እታ ጓል ኣንስተይቲ ቆልዓ እንዳረኣየት ስራሓ እንዳሰርሕት ከም ዚ ኪንደር ጋርደን ንብሎ መውዓሊ ህፃናት እንድሕር ድኣ ተዝህልዋ ነይሩ እታ ጓል ኣንስተይቲ ማዕረ ማዕሪኡ ቆልዓ እንዳረኣየት ስራሕ ን ክሰርሕ መክኣለት ነይሩ ማለት እዩ። ነዚ ሕጂ ኣፖርቹኒቲ ኣብ ገሊኡ ቦታታት ብዘይምህላው ብዙሓት ደቂ ኣንስትዮ ካብ ስርሐን በቶም ስራሕተን ክወፃ ድዩ ኢቨን ብኣሰብኡተን ወይ ብፀቕጥቶም ናይ ገዛ እውን ግድን ደቀን ክሕልዋ እቲ ሰብኣይ ግን በዓል ሰሪሑ ንኩለን ከና ንኩሉ ነቲ ገዛ ክኸውን ከምፅአ ንስኺ ቆልዑት ክግበሪ ወይ ገዛ ስርሒ ኣብ ገዛ ኮይንኪ እቲ ጓል ኣንስተይቲ ክትገብሮ ዘለዋ ስራሕ ስርሒ ክብላ ከሎ እዚ ኩሉ 17 ዓመት 12 ፕላስ 5 ዲግሪ ዝተምሃረትሉ ኩሉ ኮንቲ ከይዳሎ ማለት እዩ። ሕጂ ኣብዚታት ፍታሕ ንምምፃእ ከም ጓል ኣንስተይቲ ገለ ነገር ሶሉሽን ንምምፃእ ገለ ሶሉሽን ንምምፃእ እዩ እቲ ዕላማ ናብዚ ዘእተወና ማለት እዩ።
1: ራይ ብጣዕሚ ፅቡቅ ብጣዕሚ ፅቡቅ። ኣብዚ እንታይ ደሪኹክን ኣባላት ሃማደ ክትኮና ትብል ቀዳመይት ሕቶ ካልእ ርእቶ ዘለዋ ወይ ክትውስኻ ትደልያ እንተሊኽን?
2: መጀመርያ ብልቢ ነመስግን ማና መጀመርያ ግዜ ኣብ ኮሌጅ ዝተመረቓን ወይ ኣብ ስራሕ ዓለም ዘለዋን ደቂ ኣንስትዮ እዛ መደብሲ ፎር ፈርስት ታይም እያ ትግበር ዘላ ብዙሕ ዕድላት ክትከፍተልና ስለ ትኽእል ይቐኒ ኢልና ማለት እዩ። ኣድያም ሃብ ትበሃል ኣብ ካልኣይ ደረጃ ቤት ትምህርቲ ጊንዳዕ መምህር ኮይነ ዝሰራሕ ኣለኹ። ኣብ ካስ ከዓ ብፖለቲካዊ ስነ ፍልጠትን ሃገራዊ ዝምድናታትን ተመሪቐ ኣብቲ መጀመርያ ናይ ትምህርቲ ሂወተይ ክዝክረ ከለኹ ሓደ ዝበሰለ ኣረዳእ ስለ ዘለካ ወይ ከዓ ከምዚ ሓደ ውዱእ ሕቶ ሒዝካ ወይ ከምዚ ክትረኽቦ ትደሊ መሰል ስለ ዘሎ ኮይኑ ይኮነን ባት ኣብቲ ናይ ጁኒየር ወይ ከዓ ክሳብ ሃይ ስኩል ዝክረ ከለኹ ካብቲ ብሃማደ እዩ ዝግበር ዝነበረ ኣክቲቪቲ ወርክሾባት ድዩ ወይ ዝተፈላለዩ ኣብ መንጎ ቤት ትምህርትታት ዝግበር ዝነበረ ንጥፈታት ከይተረድአካ ወይ ከይተማሃርካዮ ተስተውዕሎ ነገራት ኣሎ? ቅድሜኻ ኣብ ስራሕ ዓለም ዝተሳተፋ ኣዋል ዝሓልፈ ዘለዋ ኩነታት እውን ተሳትፎ ማለት እዩ። ዳሕራይ ግን ኣብቲ ናይ ኮሌጅ ትምህርቲ ምስ ኣተና ብፍላይ ዝመሃሮ ዝነበረ ዓውድኻ ብፍሉይ ምስ ደቂ ኣንስትዮን መሰላትን ዝተኣሳሰር ምስ ናይ ፖሊስታት ናይ መንግስትታት ዝተኣሳሰር ኣብ ቁጠባ ዘምፀወ ጥልዋ ዝኣመሰለ ኢንስፓይሪንግ ዝኾኑ ወይ ከዓ ካብ ነፍስኻ ጀሚርካ ንሕብረተሰብ ካብ ስድራኻ መማህርትኻ መሳርሕትኻ ዘሎ ነገራት ክትዕዘቦ ዝገብር ኮርሳት ትወስድ ነይረ። ከም ቀዳሚት ወይ ከዓ ምንጭ ነገር ኢለ ዝሓስባ ግን ኣብ መንጎ ብትግርኛ ትርጉም ክረክበላ ደይ ክረክበላ እንዳ ሓግዛኒ ፌሚኒዝም ፕላስ ኢኒኳሊቲ ዝብል ክልተ ቓላት ካብቲ ኣብ ከባቢየ ዝነበሩ ሰባትን ብውልቀይ ከዓ ምስ ውሽጠይ ዝሓቶ ዝነበርኩ ሕቶ ከምዚ ቅኑዕ ትመልሲ ይረክበላኒ ነይረ። ሜይቢ ኣብቲ ዓውዲ ስለ ተምሃርክዎ ክኸውን ይኽእል ብውልቀይ እውን ብዙሕ ካቨር ገይረ እንደ እቲ ፌሚኒዝም ዝብል ቃል ብዛዕባ መሰል ደቂ ኣንስትዮ ወይ ከዓ ከም ሰብ ብምፍጠራ ጥራይ ኣብቲ ኢንተርናሽናል ዝተገበረ ወይ ኣህግራዊ ናይ መሰል ዝተገበረ ርክባት ወይ ኮንቨንሽናት ራይት ኦፍ ውመን ኢሉ ከም ኣርእስቲ ይወስድ። ዝበዝሕ ግዜ ሃማደኤ ወይ ከዓ መሰል ደቂ ኣንስትዮ ዝብል ኣርእስቲ ክላዓል ከሎ ወይ ዝኾነ መደባት ክሕሰብ ከሎ ግን ካብ

0: ደቂ ኣንስትዮ ናይ ደቂ ተባዕትዮ ጥራይ ዘይኮና ክንዛረብ ዋላ ብደቂ ኣንስትዮ ወገን ምስ ወዳት ምውድዳር ወይ ምስ ደቂ ተባዕትዮ ምውድዳር ዝብል ሓሳብ እዩ ፈርስት ኢን ኣወር ማይንድ ዝመፅእ። ሕጂ እሱ ኢት ዋዝ ሮንግ ማለት እዩ። ብጣዕሚ ጌጋ እዩ። ብዝጋጣሚ ውዝን ብዙሕ ሰብ ፈልጦ እንዲ ግን ኣብ ዘለናዮ ዕድመ ነዚ ተኸፊት ዘሎ ዕድል ክጥቀማሉ ዝግበአን ብዙሓት ደቂ ኣንስትዮን ከለዋ እቲ ሓሳብ በቲ ጌጋን ነገር ዝተረድኦ ብዙሓት ስለ ዝረክበ ምዘ ንትሪኢና ዘለኺ ኣሕዋተይን ዋዓዝተይን ማለት ኢኻ ዝርእሲ ዲስካስ ክንገብሮ ከለና መደባት ክነውፅእ ከለና በዚ ርእሲ ዝተሰማሚዕና መጀመርያ ማለት እዩ። ምክንያቱ ፌሚኒዝም ብዛዕባ ምስ ወዳት ምውድዳር ብዛዕባ ጓል ትናታ ጓል ንሰይቲ ዘብላ ካራክተርን እቲ ዝተፈጠረትሉን ዕላሙኡን ከዓ ረሲዑስ ብዛዕባ ምስ ወዲ ተባዕታይ ምውድዳር ኣይኩ እንታይ ደኣ ተልክኒ ከም ሰብ ብምፍጣራሲ እቲ ዝተኸፈተ ዕድላት እቲ ኣብትሳ ዘለዋ ወለዶ ዝተኸፈተላ ዘበለ ኩሉ ዓይነት መንገድታት ንረብሓኣ ለዊጣ ዕውድ ሰብ ኮይና ተሓልፈሉ እዩ ዝመልስ እምበር ብዛዕባ ምውድዳር ምስ ወዲ ተባዕታይ ኣይኮነን። ዳስዋ 8 መጋቢት ሃማድኤ ምስ ሃማድኤ ዝተኣሳሰር ንጥፈታት ክላዓል ከሎ ሮንግሊ ብዙሓት ሰባት ማለት እዩ ኣብ ኮሌጅ ንዝክሮ ኢና ዋላ ምስ ምሁራት ምስ ኣብ ስራሕ ዘለዎ ዓበይቲ ሰባት ክትረኸብ ከለካ እዚያ እዮም ዝምልሱልካ ማለት እዩ። ሕጂ እዚያ ቀዳሚ ደሪኻትኒ ሾ ብዙሓት ምሁራት ደቂ ኣንስትዮ ነይረን ሕጂ ብትምህርቲ ብዛ ሃገር የለዋን ክንረክበን ፕላስ ዝተፈላለዩ ወርክሾባት ኣብ ዝካየደሉ ግዜ ዝዕድላ ዘይንጥቀመሉ ዝብል ሓሳብ መፅኡ ማለት እዩ። ምስ ከድና ድማ ነዚ ሓሳብ ዝድግፍኦ ነይረን ትስኻ ክምለሰልካ ክዕረ ኣለዎ ትብሎ ወይ ከዓ ክትረክቦ ደሊ ኢንፎርሜሽን ዘየለውን ፀኒሕና እዩ። በዚ መንገዲ እዚ ግን ሽዑ እቲ ኮሌክቲቭ ኤፈርት ወይ ከዓኒ ተኣኪብካ ክትበፅሐሉ ዘለካ መደምደምታ ክህሉ ስለ ዘለዎ ሓደ ንዓኻ ዝውክለካ ኦርጋናይዜሽን ከዓ ክህሉ ኣለዎ። ምክንያቱ ደቂ ኣንስትዮ ልክ ከምቲ ካልእ ክፋል ናይቲ ሕብረተሰብ ዝሓትኦ መሰል ስለ ዘሎ ቲ ሕብረተሰብን ማለት እዩ ናይ ቆልዓ መሰል ኣሎ ቻይልድሁድ ራይትስ ንብሎ ናይ መምሃራን ኦርጋናይዜሽን ተመስሪቱ ንመምሃራን ዘድሊ መሰል ክሓት ትኽእል ናይ ዶኳትር ክሓት ትኽእል ኣብ ዕድመ ዝደፍኡ ሰባት መሰል ዝሓቲ ኦርጋናይዜሽን ክህሉ ይኽእል ዝተፈላለየ ዓይነት መሰል ዝሓቲ ኦርጋናይዜሽን ካብ ሃገርና ኣብ ዝተፈላለየ ክፍሊ ዓለማት ኣለዉ። ልክዕ ከምኡ ከዓ ጓል ኣንስተይቲ ከምቲ ክፋል ሕብረተሰብ ተሓቶ መሰላት ኣለዉ። ሕጂ ብውልቅኻ ተሓቶ ሕቶን ብውልቅኻ ክትፈልጦ ኢልካ ትገብሮ ፃዕርን ብውልቅኻ ክትልውጥ ኢልካ ትገብሮ ፃዕርን ተኣኪብካን ግን በበይን እዩ ኣብቲ ዘለኹ ቦታ ዝኾነ ገባብ ክጥቀም ይኽእል ወይ ከስተውዕል ይኽእል እየ ተኣኪበ ምስ ከማይ ሓሳብ ዘለዎን ምስ ከማይ ሓደ ዓይነት ሕቶ ዘለዎን ሓደ ዓይነት ፀገም ዝሓልፋ ፀገም እኳ ተዘይብልናዮ ሕቶ ግን ዳሓንዋላ ክፈላለ ይኽእል እዩ ብዲግሪስ ባት ሴም ዓይነት ክምለስ ዘለዎ ሕቶ ዘለዎ ሰብ ተኣኪቡ እቲ ፕሮብለም ባሕሪ እዩ ዲስካስ ክገብሮ ዘለዎ። ሽዑ ኣብቲ ገግዚኡን ምስ ሰናይ ዓይነት ኣክተር ወይ ተዋሳኣይ ተራኺቡ እቲ ነገር ንጥቕሙ ክልውጥ ኣለዎ ይፈላለ ማለት እዩ። ከምዚ ትርኢና ዘለኽ ከዓ ኣዜን ምሁራት ኣዜን ብሱላት ኣብቲ ነገርቲ ፍልጠት ዘለዎን ፕላስ ንለውጢ ከዓ ዝተበግሳ ሰባት ከዓ ፀኒሕና ንኡ ማለት እዩ። እዚ ኣብዚ ዘለናዮ ቦታ ኮይና እቲ ስራሕና እንዳስራሕና በብቲ ዝጥዕመና መደባት እንዳስራዕና ከዓ ሜይ ቢ ኣብዚ ፅሕቶታት ክተሓቲ ትኾኒ ኣሎ መደባት ስኻ ንሰርሖ ማለት እዩ ዝመስል ታንክ ዩ
1: ይቐኒ የለይ ካልእ ሓሳባት ዘለዋ ኣላ

ሽመይ ዊንታና ታረቀ ይበሃል። ብዓውዲ ሲቪል ኢንጂነሪንግ ካኒ ኣብ 2018 ካብ ኮሌጅ ምህንድስና ተመሪቐ። ኣብዚ እዋን እዚ ከዓ ኣብ ቤት ትምህርቲ ስነ ኪነት ሓላይ ከመምህር ኮይና ሃገራዊ ጉባኤ ይፍፅም ኣለኹ ማለት እዩ። ሶ ኣብታ ዝበልክያ ሕቶ ማለት እንድዩ ስለምንታይ ኸን ኣብዚ ውዳበ እዚ ዘለኽን ወይ ከዓ ብምንታይ እዩ ደሪኽክን ወለንታውያን ኮንክን ክትነጥፈ ኣብ ሃማድአ ትብል ማለት እዩ። ንዓይ እንታይ ደሪኽኒ ክብል እንድሕር ዳኣ ፐርሰናሊ ክምልስ እንድሕር ዳኣ ኮይነ ካብ ሓደ ሌቨል ናብ ሓደ ሌቨል ክትመጽእ ከለኻ ወይ ከዓ ካብ ሓደ ደረጃ ናብ ሓደ ደረጃ ክትመጽእ ከለኻ ገለ ነገር ዝገድፈልካ ነገር ኣሎ። ንኣብነት ኣብ ትምህርቲ ነይረ ኣብዚ እዋን እዚ ኸዓና ኣብ ስራሕ ዓለም ኣለኹ ማለት እዩ። ናይ ትምህርቲ ጉዕዞይ ካብ ኤሌመንታሪ ጀሚርካ ሃይ ስኩል ኣብ ሳዋ ኣብ ኮሌጅ ብዓብኡ ኩሉ እቲ ዝነበረ ናይ ትምህርታዊ ጉዕዞ ብዙሕ ነገር እየ ዝርእየሉ ነይረ ማለት እዩ። ንዓይ ኣብ ነብሰይ ስኒ ብዙሕ መሰናኸሊ ሓሊፍካ ኢኻ ብሓደ ደረጃ ትበጽሕ። ኣብ ትምህርቲ ከዓ ብጣዕሚ ግድስቲ ስለ ዝነበርኩ መብዛሕትአን መሓዙተይ ዝነበረ ኣብ ትምህርቲ ጉዱሳት ንፉዓት እየን ነይረን። ንሰኒ ባዕለን እውን ኣብ ሂወተን ኣብቲ ትምህርታዊ ሂወተን ዝሓልፍኦ ዝነበራ መሰናኸሊ ነይሩ። ሶ እዚ ሂወት እዚ እዩ ንዓይ ደሪኽኒ። ንስኻ ኣብ ትምህርታዊ ጉዕዞኻ ዝነበረ ብዙሕ መሰናኽላት ብኸመይ ኣገባብ ክትሓልፎ ትኽእል? እንታይ ተገበርካ ኢኻ ኸ ኣብ ሓደ ጽቡቕ ደረጃ ክትበጽሕ ትኽእል ንዝብል ሕቶ እዩ ኣብ ሓንጎሌ ንዓይስ ደሪኽኒ ማለት እዩ ኣብዚ ኮይኑ ክነጥፍ። ምክንያቱ ንሱ ምስ ሰገርካዮ ምስ ሓለፍካዮ ኣብ ሓደ ደረጃ ከም ዝበልካ ምስ በጻሕካ ነተና

0: ክርከበኻ ዝሓሻ ኮይነን ኣብ ፍስኻ ዝበፅሕካየ ደረጃን ልዕሊኡን ክኾና ይኽእላ። ሶ ኣነ ካብቲ ናተይ ሂወት ዝነበረ ካብቲ ናይ መሓዙተይ ዝነበረ ሂወት ገለ ነገር ክምህር ይኽእል እየ፣ ገለ ነገር ከበርክት ይኽእል እየ። ተሞክሮ ያካፊለስ ገለ ነገር ከበርክት ይኽእል እየ ኣብ ደቂ ኣንስትዮ መንእሰያት ኢለ እየ ተበጊሰ። ሶ ከምዚ ኣዱ ክትገልፆ ፀንሐት ከዓ በይንኻ ኾንካ ተምፅኦ ለውጢ የለን ገለ ውዳበ ክህልወካ ኣሎ። ኮርስ ሕጂ ኣነ በይነ የተበጊሰስ ንክንደይ ዝኣኽላ ደቂ ኣንስትዮ ክትፀሉ ይኽእል፣ ንክንደይ ዝኣኽላ ደቂ ኣንስትዮ ኣነ ተሞክሮ ይግባእ ከመሓላልፍ ይኽእል። ድሩት ክኸውን እዩ ተን ዝበፅሐንሲ ቁሩቤን ክኾና ድኽእላ ኣብ ሓደ ከምዚ ዝኣመሰለ ውዳበ ዘለዎ ጥርንፍነት ዘለዎ እንድሕርዳ ተሳቲፈ ግን ወይ ከዓ ኣባል እንድሕርዳ ኮይነ ትናተይ ተሞክሮ ናብ ብዙሓት ደቂ ኣንስትዮ ክበፅሕ ይኽእል፣ ክፀሉ ይኽእል። ሶ ንዓይ ፐርሰናሊ እዚኣ ደሪኻትኒ ብኸምኡ ኢኻ ኣብ ዘለኹ ማለት እዩ
1: ራይ የቕኒየለይ ኣብ ተኻልኣይ ትሕቶ ዶ ክንሰግር ሓማደ ብግዳም ክትሰምዖ ከለኽንን ምስኣቶ ክነኦን ከመይ ረኺብ ክነኦ
2: ሽመይ ፌበን ማነ ይበሃል። ተምሃሪት 5 ዓመት ቤት ትምህርቲ ሕጊ ኮሌጅ ኦፍ ኣርትስ ኤን ሶሻል ሳይንስስ ማለት እዩ። ሕጂ ኣንሰር ዮር ኮሽን መጀመርታ ሃለ ሓማደ ክትብል ከለኻስ ብፍላይ ጁኒየር ከለና ሃይ ስኩል ከለና ሲ ሓንቲ ትመፀና ነገር እንታያ ናይ ዓበይቲ ኣንስቲ ማሕበር ሽፎን ዝገበራ ወላተን መፅአን ኣስተምህሮ ድባና ነበራ ኣብ ትምህርትስ ከምኡ ኮይነን ንስማዓኸ ዓበይቲ ኣንስቲ መፃ ብዛዕባ ከማልአይ ነግራና እንደን 8 መጋቢት ትመፅእ ብልጫሬን ክባኻ ገለ ንዓይ ከምኡ እዩ ነይሩ ክሳብ ሃይ ስኩል ዝውድእ ክሳብ ሰባ ዝኸይድ ሃማደይ ኢለ ክሓስብ ከለኹስ ዳት ናይ ዓበይቲ ኣንስቲ ማሕበር ጥራይ ገይረ የ ድሓስቦ ነይረ። ዳሕራይ ግን ኣነ ሕጂ ኣባል ዝማሕበር 4 ዓመት ገይረ ኣለኹ ካብ ካልእ ዓመት ጀሚረ ኣለ ስኩል ካብ ዳኣቱ ኣብዚ ይሳተፍ ነይረ። ምስኣታኻ ኣብቲ ውሽጢ ምስኣታኻ እቲ ማሕበር እንታይ እንታይ ይሰርሕ ክትሪኦ ከለካ ግን ኢትስ ማች ሞር ዳን ካብ ናይ ኣንስቲ ማሕበር ጥራይ ኣይኮነን እቲ ዝሰርሖ ስራሕቲ ዘበርክትኦን ነገራት ንሶሳይቲ ሲ ብጣዕሚ ብዙሕ እዩ። ኤግዛምፕል ሲ ዘን ትሕቲ ዕድመ መርዓ ብስድረአን ተፀቒጠን ወል ሓንቲ መውፅእ ክስእና ከለዋ ናብ ሃማደ የን ደጥወያ ሓንቲ ተዓመፀት ጓል መሰላታ ክትረጋገፅ ኣብ ደይ ትኽእለሉ ግዜ ክትከውን ከላ ሃማደ የን ድጠበቓላ ናይ ምክንሻብ ናይ ዝተፈላለየ ደቂ ኣንስትዮ ፌስ ዝገብሮ ቻለንጅስ ኣብ ሂወተን ሃማደ የን ድጠበቓለን። ሕጂ ንሕና እዚ ኣብ ትምህርትና ዝኾነ ዝተፈላለየ ሪሰርች ፔፐርስ ገለ ክንፅሓፍ ከለና ብዛዕባ ጓል ኣንስተይቲ ንድሕረይ ሪሌትድ ኮይኑ ኣብ ሃማደ ኢና ንመፅእ። ምክንያቱ ኣብ ዝተፈላለየ ኬዛት ኢካ ትረክብ ዝተፈላለያ ደቂ ኣንስትዮ ብዙሕ ኣብ ሂወተን ዘጋጠመን ቻለንጅስ ሃማደ ድሓገዘአን ድተኸላኸላለን ልክዕ ከም ሽል ኮይነን ሲ ንሰነን ኩሉ ነገር ድፀወራለን ነራ። ኢን ኣዲሽን ቱ ኦል ዲስ ከዓኒ ድባና ኣስተምርሆታት ወርክሾዋት ንገብሮ ኮንፈረንስስ ንገብሮ ንዓኻ እቲ ሓንቲ ጓል ኣንስተይትስ እንታይ ክትከውን ኣለዋ። ኣነ ሕጂ ካብ ከምቲ ሎው ስኩል ተምሃሪት መጠን ብዛዕባ መሰላተይ ብዛዕባ እንታይ ግቡኣት ኣለኒ ኣብ ትሕቲ ሕጊ ይፈልጥ እየ ፅቡቅ ገይረ። ኣነ ክሳብ ዝፈለጥኩ ግን እታ ምሳይ ዘላ ትፈልጥ ማለት ኣይኮነትን። ኣነ ትምህርቲ ኮይኑ ትፈሊጥ የ ኣለኹ እተን ምሳይ ዘለዋ ግን ኣይፈልጣን እየን። ነዚ ከም ድፈልጣ ድገብሮ ማሕበር ሃማደ የን ግን ሰብ ሕጂ ንሓንቲ ማሓዛይ ናይ ሃማደ ኣኸይባ ኣሎ ንዕናይ ምሳይ ክላ ሃማደ ኣብ ሞት ትብለካ ንሓንቲ ከምኡ ትብላ ከለካ ዳሓሪ ለስጀስ ንሕጂ ሞ ንዕናይ ምሳይ ኔክስት ታይም ተደይ ፈቲኽዮ እንደን ናብቲ ኮንፈረንስ ትመፃ ይሰምዖኦ ሽዑ ያ ዲስ ኢዝ ጉድ ወይ ሪሰርች ፔፐር ተቐርብ ብዛዕባ እንታይ እንታይ ቻለንጅ ዘጋጥማ ኣሎ ገለ። ኣነ ሕጂ ኣብዛ ሰዓት እዚኣ ንዓይ ተተሓትኒ ቅድሚ ሃማደ ምእታወይ ትሕቲ ዕድመ መርዓ ገለ ንዓይ እንታይ እዩ እዚ ምክንያቱ ኣነ ብዛዕባ ጓል ኣንስተይትን ወዲ ተባዕታይን ኢሉ ዘይፈላለዩ ገዛ ክሳብ ዝዓበኹ ንዓይ ብዙሕ ኣይምልከተንን እዩ ግን ነዚ ኤክስፖር ድበን ደሎ ማሕበር ግን ሃማደ ምስኣተኹ እንታይ ዓይነት ፀገማት ስቲል ኤግዚስት ትገብር ከም ደሎ ብፍላይ ኣብ ዝርሑቓት ቦታታት ናይ ኤርትራ እንታይ ዓይነት ፀገማት ኤግዚስት ትገብር ከም ደሎ ሃማደ ምስኣተኹ ይፈሊጠ እዮ። ስለዚ እዚ ማሕበር እዚ ብደጊ ኮንካ ክትሪኦ ከለካ ስቲል ክሳብ ገለ ኣሎ ኣተሓሳስባ ኣብ ርእሲ ሰብ ሃማደ ክትብል ከለካ 8 መጋቢት ትሓስብ ኣንስቲ ትሓስብ ግን ኣብቲ ውሽጢ እቲ ማሕበር ምስኣትካ ግን ኢትስ ሶ ዲፍረንት ናይ ዓበይት ንስ ጥራይስ ኣይኮነን ትድገብሮኦ ስራሓት መብዛሕትን ደቂ ኣንስትዮ እንታይ ከም ድኾን ኣይፈልጣን እዩ። ሕጂ ሓንቲ ጓል ተዓሚፃ ትፈርሕ ሱቕ ትብል ተኾንኪ ደይከድኪ ናፖሊስ ክኸይዳ ደ ኣለኹን ወላ ተኸይደ ከመመን ክጣበቐለይ ትብለካ መሃማደ ደይ ትኸዲ ሃማደ ቲ ክትገብራለይ ኣይፈልጦን እየን እቲ ማሕበር እንታይ ከም ዝሰርሕ እዚ ብዙሕ ሰብ ኣይፈልጦን እዩ። ስለዚ እቲ ኦን ኣውትሳይድ ምስኣትካ

0: completely different ጠቕላላ ላይ በበይን እዩ ትብማሕበር ስለዚ ነተን ደቂ ኣንስትዮ ሲ ኣይ ኤንኮሬጅ ደም ቱ ጆይን ኣትየን ክፈልጦ ሲ ፅቡቅ ምኳና ነይሩ
1: ሓራይ ኣባላት ሃማደ አ ብምኳን ኣለ ክንዲ ሓሳባት
2: ንዓይ ኮይትወዝ ሓደ እዩ ነይሩ መስለኒ ንዓይ ምክንያቱ ጆኔር ከለና ብዙሓት ናይ ኣብቲ ዕድመቲ ክፀልዋና ዝኽእላ ምሁራት ኣዋልዲ መጣ ነይረ ንብል ምክንያቱ ዝበዝሐ ግዜ ክትሓትት ከለካ ከምዚ ክትብሎ ጥንሐት ናይ ኣንስቲ ማሕበር እዩ ከብሎ ዝኽኣለ ሰብ ድኾነ ነገር ከይርኣየ ይኮነን ከምኡ ዝብል ዘ መይቢ ክንሓስብ ከለና ሳብተን ናይ ቀዳሞት ናይ 10 ዓመታት ድሕሪ 91 ማለት እዩ ክንሓተን ከለና ብዙሕ ኤክስፔሪንስ እየን ዝባና ፅልዋ ምፅአን ክሳብ ኣብ ትሕቲአን ዝስርሓ ደቂ ኣንስትዮ ክሳብ ዘምፃ ናቱ ዋጋ ምኽፋል ነይርዎ ሕጂ ብደገ ኮይና ስለ ንዕዘብ ዝበዝሐ ግዜ ኣብ ከምዚ ከምዚ ዘይገበራ ኣብ ከምዚ ከምዚ ዘይገበራ እንታይ ገይረን ሞ ርኢናየን ገለ ዝብላ ቃላት ኣለዋ ዝበዝሐ ሕጂ ኣነ እንታይ ዝብል ስለምንታይ ከማድ ኣትኺል ኣይኮነትን ጓል ትሕተት ስለምንታይ እዚ ኣተ ክተባሂለ ከማን ክትሕተት ነይርዋ ምክንያቱ ናይ ደቂ ኣንስትዮ ማሕበር ኣብ ዘሎ ድሕር ተባሂሉስ ጓል ንሰይቲ ክሳብ ዝኾነት እንታይ ኮይኑ ሞ ዘይምልከታ ኣብኡ ደሎ ብምሉእ ኣብሳት ድዩ ዲስካሽንስ ድዩ ደቂ ኣንስትዮ ክዳለ ከሎ ዝኾነ መደባት ድዩ እንታይ ኮይኑ ዘይምልከታ ተባሂላ ክትሕተት ዘለዋ እምበር ኣትኺ ተባሂላ ከማ ናይ ኮነትን ክትሕተት ነይርዋ ግን ብግም ጥልሹ ግንታይ እዩ ዝኸውን ዘሎ ድሕር ኣብ 30ታት ወይ ኣብ 20ታት ዘለዋ ዕድመ ኣብ ሃማደ እዩ ትሰርሕ ድሕር ተረኪባ ኣዚፍ ሓደ ዲፍረንት ነገር ወይ ከዓ ከምዚ ፍሉይ ነገር ትገብር ዘላ ኮሚያ ትሕተት ዋይ ተባሂላ ዝገርም ነገር ወላ ሓንቲ ረብሓ ስለ ዘሎ ኣይኮነን ኩሉ ሰብ ቮለንቲር ኣብ ዘሎ ኣሽንኳይ ካብ ትሰርሐሉ ቦታ እንዳመፀ ኮሌጅ ተምሃራይ ኮይኑ ካብ ኩለን ዘባታት እንዳተኣከበ እዩ ኣክቲቪቲ ዘካይዶ እንታይ ደኣ እንተይልና ግን እቲ ክግበር ዝድእለሎ ነገር ሲ በዓልና ኢና ንገብሮ እምበር ዘይተገበረስ ክሳብ ማዕስዩ ክኸውን ብዙሓት ኣብ ደረጃ ዕድመይ ደረጃ ብትምህርቲ ኹን ብዕድመ ሰባት እየ ዝራርበ ኣብ ዝተፈላለዩ ጋጣሚ ከምዚ ስለ ዘይገብራ ኣያምኖት ቮለንቲር ብለኻ ወይ ከምዚ ከምዚ ነገራት ክገብራ ስለ ዘይረኣናየን ሕጂ ተን ዘይረኣናየን ዘይገብራ ዘይረኣናየን ዝብላ ዘለዋ መን የን ኢልካ ተሓቲትካስ ብዛዕባ ዴታትና ኢና ንዛርብ ዘለና ማለት እዩ ንሰን ኣብቲ ዝነበረኦ ግዜ ኮይኑ በቲ ዝነበረኦ መድረኽ በቲ ዝነበረኦ ኩነታት እቲ ክገብሮኦ ዝኽእላ ገይረኖ ኣለዋ እቲ ዝገርም ነገር ከምዚ ክላዓል ከሎ ክንዕለላ ፅሕና ሕጂ ከማኒ እንታይ ኣርእስትላ ተገርመኒ ብ79 ሲ እዚ ኢንተርናሽናል ኮንቨንሽን ኦን ዲስክሪሚኔሽን ኢሊሚኔሽን ኦፍ ኦል ዲስክሪሚኔሽን ኤገንስት ውመን ዝብላ ኣሎ እዚ ኩሉ ዓይነት ሲስተማቲካሊ ድዩ ብፖሊስ ደረጃ ድዩ ብፖለቲካ ድዩ ብሕጊ ድዩ ማለት እዩ ኣንጻር ደቂ ኣንስትዮ ዝግበር ወፅዓ ወይ ዲስክሪሚኔሽን እንታይ ና ንብሎ እዚ መጥቃዕቲ ወይ ቫዮለንስ ንዑ ንምእላይ ተባሂሉስ ብ1979 ኢንተርናሽናል ፎርም ኮይኑ ብዙሕ ዋጋ ይኸፊሉ ብዙሕ ሃገራት ክፍርማ ኮንቪንስ ክገብርዎን ነይርዎን ምክንያቱ ፖለቲካል ሲስተም ናተን ውስን ነይሩ ሬሊጅን ሕቶ ኣሎ ናይ ሃይማኖት ሕቶ እውን ምስ ባህሊ ስለ ዝኣቱ ማለት እዩ ልክ ዓብ ናይ ማርች ኣብ ኣፕሪል መይ ኢንተርናሽናል ፎርም ክትከውን ከላ እዚኣ ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ ከዓኒ ፌብርዋሪ 97/1979 ከዓ ፎርም ኮይና ማለት እዩ ናይ ዋርሒ ሕቶስ እዚኣ ናይ ሃማደ እዩ ትቅድም ሕጂ ንምንታይ ዝርእሲ ዘልዕሎ ሶ ዋር ሃፐን ብድሕሪ እንታይ ተገይሩ ኢልካ ክትሓትት ከለካ ብዙሕ ካብአን ዘይሰማዕናዮ ብዙሕ ኮፍ ኢልና ክንሓተን ዝግባአና ዘይተወረሰ ነገራት መሊ እዩ ዘሎ ምክንያቱ ግና ከም ሃገር ከይተቆመ ከሎ ሲ ኣብ ኢንተርናሽናል ኮንቨንሽንስ እናኸዳ ክሳብ ናፅነት ተይሳን ሓደን ማለት እዩ እዚ ሙሉእ ሃገራዊ ኣኼባታት ክካየድ ከሎ እዚ ኩሉ ሕግታት ክቆም ከሎ ሪፕሬዘንታቲቭ እናኸዳ ይውክላ ነይረ ሕጂ በቲ ናቱ መድረክ ንሕሰቦሞ ክሳብ ተይሳን ሓደን ኤርትራ ሃገር ከይቆመት ከላ ከምዚ ዓይነት ኦርጋናይዜሽንስ ነይሩ ፕላስ እዚ ዓይነት ፅልዋታት ተኸይዱ ዝብል ገና ዘይተፃሓፈ ዘይተሰምዐ ክንደይ ታሪክ ደቂ ኣንስትዮ ዝለወጠ ስቶሪ ንድሕር ተፈፂሙ ሲ ድሕር ናፅነት ከዋር ሃፐን ድልካ ተሓትት ቀዳሚቱ ብእምሮካ ትመፅሕ ሽዑ ድሕሪ ማለት እዩ ሽዑ ዝበዝሐ ማለት እዩ ዝበዝሐ ኣብ ናትና ዕድመ ልዕሊና እውን ክሳብ 30ታት ዘሎ ዕድመ ብብዙሓት ኣጋጣሚታት ንረክብ ኢና ዘይገበራ ዘይገበራ ትብል ቃል ትመፅእ እዚ ክገብራ ነይርዎን እዚ ስለ ዘይገበራ ገለ ትብል እዚ ናይ መን ሕቶ እዩ እ ዘይገበራ ሲ መናይ ክትገብሮ መናይ ካብቲ ኣድቫንቴጅ ክትጥቀመሉ ምክንያቱም ናይ ኮሌጅ ግዜ ዝነበርናሉ ግዜ ሕጂ ብትምህርቲ ካብዚ ሃገር ወፂና ኣለዋ ንዐን ኮይነንቲ ነተን ኣብ ኮሌጅ ዝነበራ ደቂ ኣንስትዮ ኮይነን ክሳብ ካብ ኮሌጅ ወፃእቲ ዝነበር ናይ ዓድታት ንኣብነት ዓዲ ቀይሕ ኮሌጅ ኣብ ዓዲ ቀይሕ እተላ ካብቲ ኮሌጅ ወፃ ወፅያ ናብ ዘለዋ ደቂ ኣንስትዮ ምፅላም ከምኡ ማይ ነፍሒ እተለዋ ካብቲ ጥቐአን ዘላ ክሳብ ክንዲ ዝተሰሪሑ ሕጂ ሽዑ እንታይ ኢና ነርና ንሕና ተጠቀምቲ ኢና ነርና መስለኒ ተምሃሮ ኮሌጅ ስለ ዝነበርና ድሕሪ ካብ ኮሌጅ ወፂኢኻ ብናይ ስራሕ ዓለም ምስኣተኻ ናትካ ደሲዥን እዩ ናብቲ ማሕበር መፂኻ ናትካ ፅልዋ ተምፅእ ናትካ ኢንፑት ስክተእቱ ምስከማኻ ሕቶ ዘለዎን ደቂ ኣንስትዮ መፂኻ ኣብ ሓደ መኣዲ ክትመፅእ ሲ ናትካ ውሳነ ክኾና ኣሎ ማለት እዩ ስለዚ ኣብ ኩሉ ቦታ ዘለኸን ደቂ ኣንስትዮ ሲ ሃማድ ከምዚ እንተዝገብራ ነይረን እኮ ሃማድ ከምዚ ገይረን ነረ እተዝኾና ኮ ከምዚ ምኾነ ካ ከምዚ ኮ እን ክገብራ ነይርዎን ዝብል ርእቶታት ብምሉስ ናትክ እዩ ናይታ ተዛረብ ዘላ እዩ ማለት እዩ ሶቲ ኦፊስ ክፉት እዩ ተናዴታት ብጣዕሚ ኩል ሸዓ ቅርባት እየን
1: ሕራይ ተሳታፍነት ክን ከተስፍሐኦ ብገለ ብገለ እኳ ትትንክፍኦ ተለኽን ተሳታፍነት ክን ከተስፍሐኦ ዝፅምበራኽን እናበርከታ ክኸዳ ጥርናፈ ሓይሊ እዩ ንብል እንተ ዳ ኮይና እንታይ እንታይ ትገብራ ሰብ
3: ሽመይ ሚርያም ዮሴፍ ይበሃል ኣብ ኮሌጅ ሕርሻ ሓመል ማሎ ብሃብቲ መሬትን ኣከባብያዊ ስነ ፍልጠትን ኣብ 215 ወዲአ ኣብ ሃማድ ከዓ ከባቢ 6ሓሙሽተ ዓመት ኮይኑ ሎ ማለት እዩ ሕጂ ምዘን ኣሕዋተይ ካብ ጅምር ከዓ ውሕድ ዓመታት ይገይር ዘሎ 2-3 ዓመት ገብር ግን ዝበለጠ ስራሕ ከዓ ምስአን ዝነበርኩሉ ግዜ ዝሰራሕክዎ ማለት እዩ ውዳብኽን ከተዕብያ እንታይ ኢኸን ትገብራ ንትብል ከዓኒ ወይ ንመሳትኹን እንታይ ኢኸን ትብለአን ከም ሓሳብ እዘን ቁፅሪ እዚአን ከምዚ ኣቀዲማ ወይንታ ክትብሎ ፀኒሓ ኣድያሚላቶ በብውልቅካ ትገብሮ ነገር ወል ሓንቲ ለውጢ ከምፅእ ስለ ዘይክእል እዚ ግሩፕ እዚ ከዓ ኣብ 10-12 ሰባት ተሓፂሩ ዝተርፍ ኮይኑ ከድምዕ ስለ ዘይክእል ከም ሓሳብ ተንሕና ፀለውቲ ኢና ለና ናሓስበን ኣብ ትምህርተና ድማዒ ነንሕደትካ እንዲካ ትፀላሎ ወይንታ በዕላ እንድሕር ዳ ብወለንታ መፅእ ኣነ ብወለንታይ ንድሕር መፅእ ከምኡ ነናተን ሓሳብ ደለዎን ኣቦ ቤን ቦታታት ካ ኣለዋ ነዚአን ከመይ ጌርና ንረክበን ከመይ ጌርና ንጠራነፍ ከመይ ጌርና ሓደ ድሓ እንድኾነ ውዳበ ንገብሮ ከዓኒ ድሮ ክንደይ ጌርና ኣለና ንዓኻብ ንሰርሓላ 2 ወርሒ ድሕሊፋ ትኸውን ወርሒ ቢ ወርሒ ሶሪ ወርሒ ትኸውን ከዓኒ ኣብ ከምኡ ንርከብ ማለት እዩ እንድሕር ደኣኒ ኣብቲ ጉዳይቲ ከይተጠርነፍካ ሓደ ሓሳብ ከይተዋሃብካ ብሓንሳብ ከይኮንካ ከዓ ዝመፅእ ለውጢ የለን ምክንያቱ ኣብ ነናህና ዓውዲ ብፍሉይ ደገድሰና ነገር ኣለዎ ናተይ ሲ ሓደ ምሁር መፂኡ ንድሕር ኣ ብዛዕባ ናተይ ዓውደት ዝተምሃርኩሉ ፊልድ ዛረብ ኣሎ ንበይን የተገድሰኒካ ብሙላኣትክን ናይ ዊንታ ንድሕር ኣላ ብምህንድስና ዛረብታ ኣሎ እንተሎ ንበይን ኣተገድሳ ጉዳይ ደቂ ኣንስትዮ ንድሕር ኮይኑ ግን ንብሙላኣትና ኣብ በበይን ፕሮፌሽን ዘለና ንብሙላኣትና ማዕርያ ትብፅሓና ማለት እዩ ሕጂ በቲ ወዲእ በቲ ተመረቕ ኣብዝሃለካ ሃሊኻ እታ ጉዳይ ጓለንስተይት ትበሃል ኣብ ድሃለካ ሃሊኻ ትትንክፈካ እያ ስለዚ እሱ ስለ ድኾነ ከዓኒ እንደገና እቲ ጥርናፈ ከዓ ኣብ ሓንቲ ምህርቲ ጓለንስተይት ዘሎ ሓይሊ ከዓ ብጣዕሚ ኣነ ይኣምነሉ እየ ካብዘን ውሕዳት ምሳይ ዘለዋ ስለ ዝሪኦ እቲ ሓሳብ ዝመፅእ እቲ ከይደ ናብቲ ናይ ስራሕ ቦታታት ዝገብርኦ እቲ ድሪኦ ሪአን ጥራይ በበይና ከለና ከይተጠርንፍና ከምዚ ርአ ነረ ብኣብ ከምዚኣስ ከምዚኣ ተገብረት ኢለን ሓሲበን ዘምፅኦ ብሪልያንት እዩ ክሕለፍ ከዓ ደይክእል እዩ ክገብርኦ ድኽእላ ግን ኦንሊ ንድሕር ድኣ ከምዚኣ ብቲም ኮንካ ዕብይ ድበለ ስራሕ ክሰርሕ እንተኽኢልካ ዳ እዩ እምበር በበይንካ ኮንካ ከዓ ኣይትገብሩን ሃማድእ ኩሉ ከዓ ክሽፍነልካ ክፅበ ከዓ ፀገም እዩ ምክንያቱ ኣብ ብዙሕ ነጥፈታት ንድሕር ድኣ ከምዚ ሰቨን ክትብሎ ዝፀንሐት ኣብ ብዙሕ ንጥፈታት ይነጥፋ ኣለዋ ዝከኣለ ንገብር ኣለዋ እቲ ክላዚአን ዘብለን ደሎ ከዓኒ ባዕልኻ ምሽፋኑ ይሓይሽ እብል ኣነ እቲ ባዕልኻ ፀገም ኮይኑ ዝረኣየካ ክንደይ ብሕቶ ናይ ሕጋዊ መሰላት ዝሳቀያ ኣለዋ ብናይ ቁጠባ ኣለዋ ብናይ ትምህርቲ ኣሎ ንባዕሉ ኣብ ትምህርቲ ኣትካ ክንደይ መሰናክላት ኣለዎ ኮታስ ብዙሕ ንሕና ንዕዘቦ ነገር ኣሎ ሕጂ እቲ ማሕበር ጥራይ ካብ ትገድፈሉ እስኻ ፍልይ ኢልካ ናትካ ባዕልካ ዘምፀካዮ ሓሳባት ሬዝ እንዳገበርካ ከመይ ጌርካ ትሰርሕ ግን ከዓ ኣብ ዕላማታት ናይቲ ማሕበር ከዓ ከመይ ጌርካ ትፅምበር ዝብል ሓሳብ ኣለና ሕጂ እንታይ ትብለአን ትብል ሕቶ ሲ ጉዳይ ጓለንስተይቲ ማለት ቅድሚ ዝኾነ ሰብ ባዕላታ ጓለንስተይቲ ትምልሶ እዩ ንማሕበር ኣይግደፍ ንግንባር ኣይግደፍ ንሃማማት ኣይግደፍ ቅድም ባዕልካ ኢካ ትጅምሮ ባዕልካ ትሰርሓሉ ምስቲ ፅላል ኮይኑ ደስራሓካ ዘሎ ማሕበር ግን ምስኡ ተፀጊዕካ ከዓኒ እቲስኻ ትገብሮ ኣበርክቶ ትገብር ማለት እዩ ስለዚ ኣነ ንመዛኖ ይሳየ ዝብለን በዛ ኣጋጣሚ እዚኣ ኸማን እተን ኣብ ብብብ ውሽጥና ዝፀናሓና ሓሳብ ከምዝተዝህሉ ድብላ ኸማን ኣይ ውሽ ካብ ሎም ዓንቲ ተዝሕወሳና ሞን እዛ ግሩፕ እዚኣ ሞር መሓየለት እብለን። ስለዚ ፅቡቕቲ ኣጋጣሚ ኣነተን ደይፈልጣ ኣባላትና ክኾና ሲ መዐደሚት ምኾነትና
1: ሕራይ ሕጂ ሓንቲ ዳርጋት ተናኽፍኦ እንዲኹን ዘለኽን እንታይ ትነጥፋ ኣለኽን እስከ ኣባላት ማሕበር ብምዃን ምስለ ንናኸትክ ናብ ኮሌጃት ትገብረኦ ንጥፈታት ኣሎ እስክሱ ተዛረባሉ እንታይ ትገብራ ንኣብነት ስክ እንታይ ትገብር እስከ
3: ሕጂ ናይ ስራሕ ቦታና በበይን እዩ ዘለዋ ኣብ ትምህርቲ ኣለዋ እተን ኣብ ስራሕ ዘለና ከዓኒ እትንሰርሓሉ ዘለና ቦታ በበይኑ ስለ ዝኾነ ኣብቲ ነንኸዶ ቦታ እቲ ዘዘሎ ፀገማት ኢልና ዘዝሓሰብናዮ ገለ ንእሽተይ ኣበርክቶ ክንገብር እቱ ሓሳብ ሕጂ ስኽ እንታይ ትገብሪ ከዓኒ ናይ ስራሕ ቦታ ይሓመል ማሎ እዩ ኣብየ ድሰርሕ ኣብቲ ኮሌጅ ኣብቲ ኮሌጅ ሕቶ ናይ ደቂ ኣንስትዮ ዳርጋ ናብ ብዓይነት ብኳሊቲ ተንሕተት እምበር ብቁፅሪ ንሰን የን ኣውት ናምበር ትገብራ 52% የ ንሰን 52 ይበዝሓ ማለት እዩ ሕጂ ኣብቲ ክምሃር ኣለዎን ኮሌጅ ክኣትዋ ኣለዎን ብብዝሒ ገለገለ ድበሃል እሱ ዳርጋ ሕቶ ኮይኑ ይስማዓኒኒ ኢሎም ማዓንቲ ዋላ ኣብ ኩሉ ኮሌጃት ማለት እዩ ትሕቶ እንታይ እዩ እንታይ ዓይነት የን ከመይ ክኾን ኣለዎን እሰን ከመይ ክሕይል ኣለዎን ማለት እዩ ሕጂ ኣብቲ ኮሌጅ ዝኾነ ንጥፈታት ትገብር ከመይ ጌርካ ንስኻናትካ ዩኒቲ ተዕቢ ኣብ መንጎ ተን ደቂ ኣንስትዮ እንታይ ዓይነት ንጥፈታት ተተጊሩ ኢነ ንሕድሕድካ ናይ ሸር ናይ ምግባር መድረክ ክትገብር ትኽእል ከምዚ ዓይነት መደባት ንሰርዕ ማለት እዩ ካብ 8 መጋቢት ውፅእ ኢልካ ኣብ 8 መጋቢት ጥራይ ደይኮነ ካልእ ኣብቲ ቦታ ኣድያም ከማን ክትገልፁ እያ በዕላ ዓዲ ቀይሕ ኣብ ዓዲ ቀይሕ ሓደላ ሓመልማሎ ኣብ ከረን ከባቢያ ዘላ እቲ ቦታ እተን በተን ኮሌጃት ዘለዋ ተምሃሩ ጥራይ ደይኮነ ካልኦት ናይቲ ከባቢ ደቂ ኣንስትዮ ኣለዋ ናይቲ ገጠራት ሕጂ ኣብቲ ገጠራት ከዓኒ እዘን ከምዚ ሕጂ ንሕና ዘለናዮ ኣብድድልየና ደረጃ ክንበፅሕ ደሓን መሰናኽላት ንሓልፍ ከማና ይኮና እንትናው ደለዋ ካልእ ዓይነት ባክግራውንድ ዘለወን ካልእ ዓይነት ፀገማት ዘለወን እየን ነዚአን ከመይ ጌርና ፌስ ንገብር ኢልና ሓሲብና ካልአይቲ ያላትን በዚ ኣጋጣሚ እውን ኣይመፀትና ንበር ራኢዳ ትበሃል ከመይ ጌርካ ዘለዎን ፀገማት ከመይ ጌርና ንዕን ክንቀርበ ንኽእል ከም ኣብቲ ኮሌጅ ዘሎ ሲ ኮም ኮንትሪቢሽን እታ ኮሌጅ ነቲ ኮሚኒቲ ሲ እንታይ ከተበርክተሉ ትኽእል ነተን ደቂ ኣንስትዮ ብዝብል ሓሳብ ሓደ 3-4 ፕሮግራማት ጌርና ማለት እዩ ምስአን ንሱ ከዓ እንታይ እዩ ሓደ ኣብ ከምኡ ዓይነት ቦታ ድኾነ ዓይነት መደብ ክትሓስብ ከለኻ ኮንዘርቫቲቭ እዩ ድኾነ ለውጢ ክትሓስብ ከለካ ነቲ ከተበላሽዎ ከዓ የብልካን ኣት ደ ሴም ታይም ዝኾነ ለውጢ ነናህና ክብርታት ኣለና ብደዋደቡ ተኸይድ ክናት ኣለዎ ብሰሜናዊ ቆሕ ባሕሪ ዓፋር በበይነ ብሄራት ነናተን ሪስፔክት ዝገብርኦ ባህልታት ኣለዎን ስለዚ ነቲ ባህሊ ሽዑንሽዑ እትውልኪ ስኽጓለን ሰይቲኡ ክውፅእ ተምሃሪ ክድፈል ክትብል ኣፀጋሚ እዩ በቲ ንሶም ዝርድኦም በቲ ነቲ ሕብረተሰብ ዝርድኦ መንገዲ ግን ድኾነ ነገር ክትገብር ትኽእል ኢኻ ተኣቱ ጉዳይ ጥዕና ኢልካ ትጅምር እንታይ ክገብራ ክእላ ሳኒቴሽን እሰን ከም ኣዝን ኮንዘርቫቲቭ ዓይነት ሶሳይቲ ስለ ዝኾነ ኣብኡ ኣቲኻ እንታይ ዓይነት ገለ ለውጢ ክትገብር ትኽእል ብኸመይ መንገዲ ነቲ ሰን ዘለዎን ፀገማት ነትወኪል ክነግራ ክእላ ግዲ እንዲ ወዲ ተባዕታይ ወኪል ክትገብር ደለካ ሶዛት ሰን ፍሪሊ ኮይነን ክዛረባሉ ድኽእላ ማለት እዩ ስለዚ ኣብ ከምዚ ዕሙቕ ኢልና ሕጂ ምስቶም ኣብ ወከልቲ ግንባር ኣብቲ ኮሌጅና ዘለዎ ማለት እዩ ምስከምኡውን ምስቲ ናይ ሃማማተ እንዳኸድና ኣብ ከምዚ ዓይነት ፀገማት ክሳብ እዝንዝን ክብለ ክንቅርብ ከፀግመኒ 3-4 ግዜ ግን ናብቲ ቦታ እንዳኸድና ብዙሕ ፀገማት ከማን ክንረክብ ክኢልና ብውልቂ ድረኸብናየን ነይረን ንማሕበር ድሓበርና ኣለን ነይረን ክሳብ ከምዚ ማለት እዩ ሕጂ ተን ካልኦት ከዓ ነናተን ክነግራ ክምእንታን ትገብሮ ማለት እዩ
2: መጀመርያ እንተና ጌርና ከምዚ ክትነግረ ክጥንሐት ካብ ትምህርቲ ዓለም ወፂና ኣብ ስራሕ ዓለም ዝገበርናዮን ግዜያትሲ ካብ ዓመት ክሳብ ዝነውሕ ናይ ሜሪላ ክሳብ 5-4 ዓመት ኢና ዘለና ሕጂ መጀመርያ እንተና ጌርና ካብ ተጠቀምቲ ወፂናስ ናብቲ ፕላነርስ ኢና ንልወጥ ዘለና ምክንያቱቲ ናይ ኮሌጅ ግዜ በቲ ቅድሜና ዝገብርኦ ዝነበራ ንጥፈታት ንጥቀም ኣብ ኮይና ንሳተፍ ኣብ ኮይና ናትና ዲስከሽንስ ንገብር ነርና መፅናዕታዊ ፅሑፍ ነቕርብ ምስ ሃማድአ ዝተደለየ ሓበሬታታት መፂና ንወስድ ጥራይና ነርና ሕጂ ግን ኣብ ዝተፈላለዩ ቦታ ተመዲብና ከም ዘለና መጠን መጀመርያ ንሕና ፅቡ ጌርና በቲ ነገር እቲ ኳሊፋይድ ክንከውን ዝብል ፕላን ና ሒዝና እንታይ ማለት የ ሕቶ ደቂ ኣንስትዮ ክተልዕል ከለካሲ ብጣዕሚ እዩ ከቢድ ከቢድ ዝገብሮ ከዓ ምስ ባህሊ ናይቲ ሕብረተሰብ ሃይማኖት ምስቲ ልምዲ ሒዝዎ ዝፀንሐ ምስቲ ቁኑዕ ኢሉ ንዓመታት ዝዓበየሉ ነገር ፖለቲክስ በዓሉ ኣሎ ሕጊ ኣሎ ከምቲ ክትጠቕሶ ፀንሐት እቲ ዝወፀ ኢንተርናሽናል ሕጊ ወይ ከዓ ናሽናል ዘይኮነ ካስተመር ኣለዎ ኣሎ ነዚ ብምሉ ኢኻ ትትንክፍ ዘለኻ ብዛዕባ ከምዚ ዞባ ከይደ ብዛዕባ ናይ ከምዚ ዓይነት ኢሹ ናይ ደቂ ኣንስትዮ ክልዕል እየ ማለት ሲ ትትንክፎ ኣርእስታት ብድሕሪ ብጣዕሚ እዩ ብዙሕ ሕጂ ነዚ ከምዚ ዓይነት መደባት ክትዕወተሉ ወይ ከዓ ትትደልዮ ዘለካ ነገር ክትወቅዕ ትኾንካ ከዓ ኣቐዲምካ ክትፈልጦ ዘለካ መፅናዕትን ሓበሬታን ኣሎ ሕጂ ኣርዊ ካሊፋይድ ኢልና ንነፍስና መጀመርያ ሓቲትናያ እንታይ ማለት ብኤክስፔሪንስ ብሓበሬታ ብፍልጠት ብኩሉ ማለት እዩ ሕጂ በቲ ዘለናዮ ርሕቀት ቦታታት በቲ ዝጥዕመና ኣብ ወርሒ ዲና ኣብ እንዳተደዋወልና ንፀዋዋዕ ኣብ ከዓ ዲስካስ ክንገብር ጀሚርና ኣለና ማለት እዩ መጀመርያ ፐርሶናሊ ሰብ ንነብሱ ከይኮነ ሲ ናይ ካልኦት ኮሽንስ ክምልስ ኣይክእልኒ መጀመርያ ጓንሴይቲ ምዃንን ዘይምዃን ሲ ብውልቅና ክንምልሶ ዘለና ነገር ስለ ዘሎ ማለት እዩ ሕጂ ምስተላለና ከዓ በበይና ዓይነት ባግራውንድ ንባዕለና ከማንሲ በበይና ዓይነት ናይ ትምህርቲ ፊልድ ዝተምሃርና ካብ በበይና ዓይነት ቦታ ዝመፃና በበይና ዓይነት ቦታ ዝዓበና ኢና ኣብ ገሊዮ ሓሳባት ክላዓል ከሎ ከማንሲ በበይኑ ኣይድያ ንበሉ ግዜ ኣሎ ሕጂ ኣብኡ ክንሰማማዕ መጀመርታ ንሕና ፅጌርና ዳጀስቲ ክንገብር ፅቡ ጌርና ምስ ተማሕበር ክንለለ ኣብ ሃማደይ ዘሕለፍናዮ ግዜ ከዓ ናይ ኩላትና በበይኑ ስለ ዝኾነ ክንላለ ዝብል መደብ ቅድም ወሲድና ምክንያቱ እዚ ተዘጌርና ነቲ ብድሕሪ እዩ ዝመፅእ መደባት ሲ ከም ፋሚሊ ማለት እዩ ከም ግሩፕ ቮለንቲርስ ካ ስለዝኾነ ናት ኤነርጂ ኣለዎ እዚ ንገብር ሰከንድ ክሳብ ሓደ ፐርማነንት ዝኾነ ለውጢ ዝመፅእ ብስራሕ ደረጃ ማለት እዩ ኣብዚ ዘለናዮ ቦታ ኣበየ ለና ቸኪርና ኣብቲ ዘለናዮ ቦታ እንታይ ዓይነት ፅልዋ ከምፅእ ይኽእል ቅድም ሪሰርች ወይ መፅናዕቲ ንግበር ተባሂልና ኣለና ሕጂ ንኣብነት ኣነ ኣብ ጊንዳዕ ይሰርሕ ኣለኹ ጨንፈር ሃማድኤ ኣብ ባፅዕ ኣሎ ናይ ዞባ ናይ ንኡ ዞባ እውን ኣሎ ስለዚ ምስአን መጀመርያ ሊንክ ክገብር ካልኦት ደቂ ኣንስትዮ ውዳ በደለየ ናብኡ ኣብ ቤት ትምህርትታት ደን ከም ስራሕተኛታት ኮይኑ ናብኡ ስራሓ ደን ትምህርቲ ወዲአን ደን ሰብ ሓዳር ደን ዝተፈላለዩ ባግራውንድ ዘለዎን ሰባት እውን ኣብኣ ተጠርኒፈን ክፀንሓ ስለ ዝኽእላ እትናትካ ዝምድናታት ትዕበዮ ማለት እዩ ኣለቲ ዘለኹ ዞባ እንድሕር ከምዚ ገይረ ከም ናብቲ ዘዘለናዮ ቦታ ኮይና ተባሂልና ማለት እዩ ብድሕሪ እዩ ዝቕፅል ንእግረ መንገድና እውን ክንሕብር ኣብታ ሻውዒ ናይተን ኮሌጃት ኤርትራን ሻውዒት ዘዋሳዋን ዘላ ጨንፈር ናይ ሃማደ ኢና ዘለና ኩሉ ንገብሮ ርክባትና ኩሉ ንገብሮ ኣኼባታትና ኩሉ ንገብሮ ንደልዮ ጠለብ ኣብ ትሕትያ ኢና ንሓትት ኣብ ትሕቲ ሃማደ ማለት እዩ እዚ ክብል ከለኹ ኣብ ሸውዓተን ኮሌጅ ዘለዋ ደቂ ኣንስትዮ ኣብ ትሕቲ እዛ ጨንፈር እዚ ኣለዋ ማለት እዩ ሕጂ ትምህርቲ ወዲእና ስለ ዝተመደብና ዘይኮነ ቀንዲ ርክብና ምስ መን እዩ ምስተን ኣብ ኮሌጅ ዘለዋ ደቂ ኣንስትዮ እዩ ሕጂ ኣብአን ከዓ መጀመርያ ቮለንቲርስ ዳሕረካ እቲ ክኸውን ዘለዎ ነገራት ብሰሚናራት ድዩ ብበዓላት መንገድታት እንዳተጠቀምካ ድዩ ብጀሚሮ ነው ኣብኡ ዝፀናሓ ደቂ ኣንስትዮ ገዲፍናየን ዝወፃና እንዳትገበርና እቲ መደባት ወፂኡ ኣብ ኩለን ኮሌጃት ይቕፅል ኣሎ ናትና ሮል ሕጅታ ይኸውን ኣብቲ ዘለናዮ ቦታ ኮይና ምስታ ነኒ ሒዝናዮ ወይ ነኒቐርባ ወይ ከዓኒ ብቀሊል መንገዲ ጥልዋ ክነምፃላ ወይ ክንቀርባ ንኽእል ኮሌጅ ተመቃቂልና ኣለና ሕጂ ንኣብነት ናተይ ዓዲ ቀይሓላ ፅቡ ጌረ እታ ኮሌጅ ስለ ዝፈልጣ ኣብኣ ስለ ዝተምሃርኩ ናይ ሃማድ ንጥፈታት ክካየድ ከሎ እውን እንታይ ዓይነት ቻሌንጅስ ብድሆታት ነይርዎን እንታይ ፅቡቅ ጎንታት ነይርዎን ስለ ዝፈልጦ ናባይ ተባሂባ ማለት እዩ ከምኡን እናተንሒዘን ኣለዋ ሕጂ ኣብአን ከምቲ ክትገልጦ ፅንሕት 8 መጋቢት ጥራይ ስለዝኾነ ኣኼባ ምክያድ 8 መጋቢት ስለዝኾነ ንደቂ ኣንስትዮ ዝምልከት ኢሹስ ምልዓል ዘይኮነ ብመደብ ማለት እዩ ሓንቲ ኦፊስ ወይ ጨንፈራኡ ጌርካ ነተን ኣብኡ ዘለዋ ደቂ ኣንስትዮ ኣብ ትምህርተን ንትምህርቲ ዕላማኡ ኮይደን ስለዘለዋ ማለት እዩ ኣብ ካልእ ቦታ ትብሉ ካ በብዕላሙ ዘለዎን ኮሽንስ ምባል ራይትስ ናትን ቸክ ምግባር ፕላስ ኣብ ምንታይ ዲቨሎፕመንት ዝክእል ኣለዋ እንታይ ዓይነት ቻለንጅስ ይብላ ኣለዋ ኦፐንሊ ምስ መሳትካ ትገብሮ ዲስካሽንን ናብቲ ማሕበር መፅኢካ ትገብሮ ዓይነት ሓበሬታን በበይኑ እዩ በዚ ጋጣሚ እዛ ክንገልጦ ኣይንክእልኒና ክትብል ፀኒሓ ኣሎብ ክትሕልወደል ነገራት ኣብ መንጎና ክንዕልሎ ከለና ንረኽቦ ሓበሬታታት ካብ ዝተፈላለዩ ዞባታት ዝቕመጣ ደቂ ኣንስትዮ ዝመፅእ ኢንፎርሜሽን ስገለብ ብጣዕሚ እዩ መሊሱ ነቲ ዘለካ ኤነርጂ ዘብዝሖ ማለት እዩ ምክንያቱ ኣነ ዝረኸብኮ ቻንስ ኣነ ዝረኸብኮ ኣፖርቹኒቲ ከማይ ዕድመ ዘለዋ ጓል ኣንስተይቲ ኣብ ካልእ ዞባ ዝዓበየት ረኺባቶ ማለት ሲ ይኮነን ሕጂ ትረኺብናዮ ዘለና ፖቴንሻልስ ወይ ትረኺብናዮ ዘለና ፀጋታት ምስ ሓበርካዮ ወይ ምስ ኣውፃኻዮ ስለ ዝርከብ ልክ ዓብ ነሰከፍ ዓይነት ኮሌጅ እንታይ ፅቡቅ ጎንታት ኣለዋ እንታይ ከ ቻለንጅስ ኣለዋ እንዳፅናዕና ንዑ ውሰት ጌርናዮ ማለት እዩ ሕጂ ሜቢ ከምዚ ክትብሎ ዝፀንሐት ቅድሚ ወርሒ ወርሒ ንሰሰሰሙንን ጥዑይ ፕላን ናብ ሃማዲ ይኸይድሎ ማለት እዩ ኣፕሮፍ ገይሮ ንኣለዋ ዳሕራይ

0: ትገልፂዮ ትኾኒ ንሳና ኣላ ኣብዚ ኣብዚ ዘለናይ ቦታ ኮይና ከዓ ቸክ ንገብረ ኣሎና ንዑ ኣብዚ መፅእ ርክብናስ እንታይ ተገይሩ ኢና ክንዛረብ ማለት እዩ
1: ራይ የቕኒልና ኣብ መደብ ሳይዳ እንታይ መልእኽቲ ተመሓላልፋ እስኪ እዛ ቀዳመይቲ ጉጅለ ድሕሪኡ ብታ ካልኣይቲ ጉጅለ ክንሰግር
2: እዚያ ፅቡቅ ትዕድር እንድያ ንኩላትና ብዘይቀል ዓለም ከዓ ነዛ ብወለንታት ብገስ ዘላ ግሩፕ ብጣዕሚ ዓባይ ዕድል እያ እዚያ ምክንያቱ ከምዚ ክንብሎ ፀናሕና ጌጋታት ክህሉ ይኽእል እዩ ጌጋታት ከዓ ምንታይ ደሎ እንድሕር ዳ ኢልና ኣብ ድሰርሕ ዘሎ ሰብ እዩ ጌጋታት ደሎ ሓደ ነገር ይንቀሳቀስ ሎ ዘሎ ጌጋ ድፈፅም ደንቀሳቀስ ተኮይኑ ደ ሰርሕ ተኮይኑ ኮ ሕማቅ ይኹን ፅቡቅ ኣይክገብርኒ ስለዚ ብደጎ ኮይና ክንዕዘብ ከለና ኣብ ዝኾነ ይኹን ኣብ ማሕበር ደቂ ኣንስትዮ ጥራይ ዘይኮነ ኣብ ዝኾነ ይኹን ውዳበታት ኣብ ዝኾነ ይኹን ማሕበራት ጌጋታት ክንርኢ ንኽእል ኢና እቲ ጌጋታት ግን መዓስ እዩ ዝእረም ወይ ብመን እዩ ዝእረም ድሕር ዳ ኢልና ብኣና እዩ ዝእረም እቲ ክንሪኦ ንደሊ ለውጢ ብነብስና ክንጅምሩ ኣለና ኣነ እንድሕር ዳኣኒ ኣብ ማሕበር ደቂ ኣንስትዮ ክረአ ዝደልኮ ለውጢ እንድሕር ዳ ኣሎ መጀመርታ ኣነ ክልወጥ ኣለኒ እንደገና ከዓ ነቲ ለውጢ ኣሚነ ከዓኒ ክልውጥ ክብገስ ክኽእል ኣለኒ ስለዚ እንታይ እየ ክብል ዝደሊ ኣነ እቲ ክንልውጦ ንደሊ ነገር መጀመርታ ንፍለጦ ኤንድ ኣበገስቲ ናይቲ ለውጢ ከዓ ንኹን ኩሉ ግዜስ ለውጢ መፅኡ ኢልናስ ደድሕሪ ለውጢ ክንከየድ ደይኮንናስ ባዕልና ለወጥቲ ክንከውን ክንክእል ኣለና ለወጥቲ ክንከውን ክንክእልቲ ኮይና ከዓኒ ክንውደብ ክንክእል ኣለና ክንውደብ ክንክእልቲ ኮይና ከዓኒ ኣፍልጦ ንቕሓትን ክህልወና ኣለዎ ኣፍልጦ ንቕሓትን ክህልወና እተኮይኑ ከዓኒ ኣብቲ ቦታ ክንበፅሕ ክንፈልጦ ክንክእል ኣለና ሓደ ነገር ከይፈለጥካዮ ክትፈርዶ ዩ ትኽእልኒ ኢኻ ሕጂ ንኣብነት ማና ንዓኸስ ማና ከምዚ ኢለ ክገልፀክ እተኮይኖስ ቅድም ክፈልጠክ ክኽእል ኣለኒ ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ ከምዚ ኡ ክብል እተኮይነ ክኸይድ ኣለኒ ክፈልጦ ክኽእል ኣለኒ ፅቡቅ ዕለማታቱ ንዑ ክርዕሞ ኣለኒ ትኽዕየር ዘለዎ ነገር ከዓ ክቕይሮ ክኽእል ኣለኒ ስለዚ መጀመርታ ንብፃሕ ንፍለጥ ዘንሽዑ ንወደብ ዘንሽዑ ንለውጥ ክብል ድድኣነ ማለት እዩ ዛ ኣጋጣሚ እዚያ
3: ሽመይ ሶልያና የማን ይበሃል ኣብ ኮሌጅ ቢዝነስ ብቢዝነስ ማኔጅመንት ወይ ምሕደራዋኒ ወዲኤ ሕጂ ድማ ኣብ ቤት ምህርቲ ንግዲ ደንደን ከም መምህር ኮይነ ተወዲበ ዝሰርሓ ኣለኹ ማለት እዩ ብዓብኡ ብዙሕ ዛዕባታት እንዲ ተላዒሉ ታቐንዲ ኣነ ክሕልፋ ዝደሊ መልእኽቲ ንኸማይ መዛን ወይ ምንኣሳሕዋተይ ከምኡ ናዴታተይ ኮታ ኩለንተን ደቂ ኣንስትዮ ዝዓበየ እንታይ ንድሕሪና እዚ ዘለናይ ኩነታት መጀመርታ ካብ ዜሮ ተበጊሲ ይኮነን መፅ እዩ ቀደም ኣዴታትና ኣሕዋትና ተጋዲለን ንማዓድነተን ተቓሊሰን ተሳታፍነት ገይረን ኣውሒሰን ነዚ ዘለናዮ ደረጃ በፂሕና ትውሓት ትዕበ ከምቲ ዝለ ተበፂሑ ኣይተበፅሐን ብዘየገድስ ኣትሊስትዛ ዘለናያ ቦታ ካብተን ዝሓለፈ ወለዶ ብዝመፀ ቃልሲ ዝተረኽበ እዩ ስለዚ ንሕና ድማ ከም ተካእቲ ወለዶ መጠን ነቲ ዘሎ ሕድሪ ተቐቢልና ንሕና ከዓ ብዓብዩ ናይ ደቂ ኣንስትዮ ጉዳይ ስጋዕ ዝኾነ መወዳእትኡ ንዓና እዩ ዝፀሉ ትረብሓ ከዓ ንዓና እዩ ስለዚ ኩለን ደቂ ኣንስትዮ ይንኣሳ ዕብያ ብዘየገድስ ብዓቕመን ኣብ ሃማድአ ክውደባ ወላ እንቲ ዘይተወደባ ድማ ንኸምአን ኣሕዋትን ብዓቕመን ክሕግዛ ይላብዎን ማለት እዩ ምክንያቱ ባህሊ ምዕባለ ኩሉ ሳዕ ንቅድሚት ጥራሕ ኣይኮነን ዝኸይድ ባህሊ ንድሕሪት እውን ምለስ እዩ ንኣብነት ቀደም ትሕቲ ዕድመ መርዓ ምክሻብ ምኩላል ካልእ ድሕር ልምድታት ብክንደይ ቃል ተቃልዩ ክነሱ ሕጂ ከዓኒ ኣብ ገለገለ ቦታታት ንድሕሪት ተመይሱ ክቃላቅል ንርኢ ከምኡውን ወላ ኣብ ፖለቲካል ሪፕሬዘንቴሽን ከም ምሕደራ ዝተምሃርኩ መጠን ኣብ ትካላት ዘሎ ናይ ደቂ ኣንስትዮ ተሳታፍነት እንተርእናዮ ከምቲ ቅዋም ዝሕብሮ ወይ ከዓ ብሓፍሻ ኣብ ናይ ፖለቲካስ ኣትሊስት ደቂ ኣንስትዮ 30% ካብቲ ፓርቲሲፔሽን ክሕዛ ኣለወን እዩ ዝብል ኣብ ግብሪ እንተርእናዮ ግን ከምቲ ዝድለ ተሳታፍነት የለን ማለት እዩ እዚ ከዓ ንምንታይ እንድሕር ኢልና እቲ ዝፀንሐ ቃልሲ ከምቲ ዝድለ ስለዘይቀፀልናዮ ተመንእስያት ደቂ ኣንስትዮ ተሳታፍነት ስለ ዝውሕድ ዘሎ ሰኣና ፍልጦ ጥራሕ ዘይኮነ ምትብባዕ ስኢነን ወይ ተበግሶ ስለ ዝሰኣና ክኸውን ስለ ዝኽእል ልክዕ ከምዛ ንሕና ሕጂ ውሕዳ ፍልጦ ሒዝና ክነስና ባህግን ዋኒንን ድፍረትን ሒዝና ብሃማድእ ተደጊፍና ንቃለሳት ዘለና ኩለን ከማና ደቂ ኣንስትዮ ከዓ እንታይ ክእለት ኣለን እንታይ ፍልጠት ኣለን ንኸይበላ ኩለን ብዓቕመን ኣበርክቶአን ክገብራ ክሓስባ ኣለዎን ማለት እዩ ምክንያቱ ኩሉ ሳዕ ብብዝሒ ትሪዮ እንታይ እዩ ሃማድእ ተፀንቢረ ወይ ሃማድእ ተወተበካያስ እንታይ ረብሓ ኣለዎ ትብለካ ገለይካ ሽዑ ጠጠወይ ካትብ ምክንያቱ እንታይ ረብሓ ኣለዎ ይኮነ ንሓዋል ሓንቲ ረብሓ ይብልና ማለት ካብ ሃማድአ ዝኾነ ገንዘባዊ ይኹን ወይ ዓይነታዊ ፍሉይ ረብሓታት ሃልዩ ዘይኮነ ኣነ ተቃሊሰ መሰላተይ ተቓሊሰ ተሳታፍነተይ ኣውሒሰ ፅባሕ

ክሰርሖ እንታይ ክረክበ እየ ሓስብ ዝብልኒ እንታይ ረብሓ ክረክበ እየ ዘይኮነ ኣነ ሃሊኸ ፅዋሕ ንግሆ ከመይ ዝበለፀ ዋሕስ ወይ ዝበለፀ ሂወት ክፈጥረለን እዩ ነተን ኣሕዋተይ እንታይ ለውጢ ክገብር ይኽእል ዳኣ እምበር እንታይ ክረክብ እየ ኢለ ክኣቱ የብለይ ማለት ስለዚ ሕጂ እውን ክሕብር ዝደሊ ረብሓ ስለ ዝሃለወና ዘይኮነ ብዓብኡ ነቲ ተሳታፍነትና ክነውሕስ ንመጻኢ ንዓና ምቹእ ዝኾነ ባይታ ክንፈጥርቲ ኮይንና ኩልና ሕቶና እዩ ሕቶ ደቂ ኣንስትዮ ከዓ ደቂ ኣንስትዮ ክቃለሳልሲ ዘለዎ ኩልና ብዘይተኪት ክንሳተፍ ኣለዎ ማለት እዩ።

0: Go and ask your grandfather. Bye-bye.
1: He shot you.
2: Yeah.

No.

ሰላም ኣብርሕቕ ናብ ቀረባን ኮንኩም መደብና መደብ ሸው ሓሳይዳ ተከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ሞቕ ሰላምታይ ከቕርበልኩም ይፈቱ። ቀፂለ ሎም መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ብሪኮሊ ምስ ድንሽ ናይ ፎርኖ ክኸውን እዩ። ናይ ፎርኖ ወይ ናይ ሓዊ ብሱል ስለ ዝኾነ ብዙሕ ሽግር የብሉን ማለት እዩ። ሓደ ኪሎ ብሪኮሊ ቀሪብና ኣለና። ብሪኮሊ ካብቶም ኣሕምልቲ ኣዝዩ ብልፅ ዝበለ ትሕዝቶ ዘለዎ እዩ። ድንሽ ቀሪብና ኣለና። ድንሽ በሲሉ ከይተቐርፈ ዝተመትረ ማለት እዩ። ኮሚደረ ብደቂቕ ዝተመትረ፣ ሽጉርቲ ፃዕዳ፣ ጉዕ በርበረ ብደቂቕ ዝተመትረ፣ ፐርሰሜሎ፣ ዘይቲ ዘይቲ ስምስም ዝጥቀም ዘለኹ፣ ፈርማጆ፣ እንቃቁሖ ቀሪብና ኣለና ማለት እዩ። ሕጂ ነዚ ንምስራሕ መጀመርታ ኣብ ድስቲ ሓንሳብ ክንስኽትቶ ኢና። ኩሉ ትስቤዛና ማለት እዩ። ምክንያቱ ካብ ምቅልላው ከም ዝወፃእና ርዱእ እዩ። ኩሉ ስቤዛና ብሓንሳብ ብጀካ ድንሽን ቢረኮይልን ስጋ ሽሉቕ ዝብለልና ንሱ ከነፅንሖ ኢና ማለት እዩ። ብሓንሳብ ሓዊስና ኩሉ ሓዋዊስና ኣብዚ ተቐብአ ባዴላ ገልቢጥና ፎርኖ ክነእቱ

ክልተ ማንካ ጣውላ ሽጉርቲ ፃዕዳ ይጥቀም ኣለኹ። ሓደ ማንካ ጣውላ ጉዕ በርበረ ከምቲ ኩሉ መዓልቲ ደጋጊምና ንገልፆ ኣብዞም ኣሕምልቲ እዚኦም ብጣዕሚ ብሉፅ ትሕዝቶ እዩ ዘሎ። ጥራይ ኣይነቕለዎም፣ ትሕዝቶኦም ኣይነጉድሎ። ሰለስተ ማንካ ጣውላ ፐርሰሜሎ ክጥቀመ

ፍርቅ ማንካ ጣውላ ዘይቲ ዘይቲ ስምስም ይጥቀም ኣለኹ። ፍርቅ ኩባያ ዘይቲ ዘይቲ ስምስም ተጠቂመ ኣለኹ። ስለዚ ከምዚኣ ጌርና ንስክትታ ኢና። ሓንሳ ተስምምዕ መሰበለልና ጨውን በርበረ ፀሊምን ጌርና ኣሕምልቲ ከነእት ወይና ማለት እዩ ብሪኮልን ድንሽን

ሕጂ ብሪኮልን ድንሽን ኣእቲና ሓንቲ ሳብ ትችሉ ኣቢልና ውሪድና ኣባዴላ ክንግልብጣ ኢና።

ሕዚ ተሰማሚዓትልና ኣላ ከውርዳኤ ኣብ ድስቲ ከሎ እቲ ዝተረፈና ኣስቤዛ ጌርና ኣሰማማ ዓቢልና ሓንሳ ኣባዴላ ገልቢጥና ኣብ ፎርኖ ወይ ኣብ ዘለና መሳርሒ ክንሰርሖ ንክእል። ምክንያቱ ብስብል ስለ ዝኾነ ፀገም የብሉን ማለት እዩ። ሓራይ 4 እንቃቅሖ ባሽመል ኣዳሊና ኣለና። እንቃቅሖ ክንሰብር ከለና ከምቲ ኩሉ መዓልቲ ንብሎ ርኢና ኢና። ምክንያቱ ብልሹ ምእታን ከይህልዎ ኩሉ ግዜ መፅንሒ ኢና ንገብር። እዚ ግን ዘረጋገፅናዮ እንቃቅሖ እቲ ኮይኑ ከዓ ድሓን ተዘይኮይኑ 10 እንቃቅሖ ሴርና ሓንቲ እንተኣ ተባላሻ 10 እዩ ክንጎሕፎ ኢና ማለት እዩ። ስለዚ ኩሉ ግዜ ኣብዚኣ እንዳረኣና ኣብ ንእሽተይ ነገር ንጥቀም ማለት እዩ። 3 እንቃቅሖ ፅቡቅ ጌርና ክንወቅዖ ኢና።

ነቲ ዝወቕዓ ክወንቃቕሑ ከዓ ከፍቶም ድበለት ኣሰራርሓ ኣሕምልቲ ማለት እያ። ፍልቁ ፈርማጆ ኻ ፈርማጆ ፍልቁ ብሓል እቲ ፍልቁ ኻ ብላዕሊ መነስነስ ክንጥቀመሉ ኢና።

Warna narasinada. ሓራይ ኣብ ፎርኖና ኣእቲናያ ኣለና ዶ ገለ ፍርቂ ሰዓት ዝኸውን ፀኒሕና ቁሩብ ትትሕሕ ዝመሰበለልና ኣውፂና ንምግቢ ነዳልዎ ማለት እዩ።

حري بس يلات لنا لا حملنا كانت عيلات تحزا بلا كي يحمس بلد قرب او تقنان ما يجبنا الدلوة مالتيو ብርኮልን ድንሽን ኣብ ክልቲኡ ብሉፅ ትሕዝቶ ኣሎ ድንሽ ምስ ቅራፉ ስለ ዝኾነ ምክንያቱ ካብቲ እቲ ናይ ውሽጢ እቲ ዝበለፀ ብዙሕ ትሕዝቶ ዘለዎ ቅራፉ ስለ ዝኾነ ማለት እዩ ኩሉ ግዜ ደጋጊምና ኢና ንገልፆ እቲ ብሪኮሊ ኸ ካብቶም ዓይነት ኣሕምልቲ ኣዝዩ ዝበለፀ ሓምሊ እዩ ኣብቲ ርእሲ ቪታሚናትን ማዕድናትን ኣንቲ ኤክስደንት ኣለዎ ኩሉ ፅቡቅ ትሕዝቶ ዝሓዘ እዩ ማለት እዩ እቲ ኣብኡ ኣትሉ ኣሎ ፐርሰሜሎ ሽጉርቲ ፃዕዳ ከዓ ከምቲ ኩሉ መዓልቲ ንገልፆ ኣዝዩ ብሉፅ ዝኾነ ትሕዝቶ እዩ ዘለዎ በቲ ፎርማጆ እንቃቑሑ ከዓ ሃፍቲሙ ኣሎ ማለት እዩ ፎርማጆ ክንኪ ንደሊ ከዓ ክንኪዮ ንኽእል ኢና እንቃቑሖ ብጣዕሚ ፅቡቅ ትሕዝቶ እዩ ዘለዎ ኣብ እንቃቑሖ ቪታሚናትን ማዕድናትን እታ ፃዕዳ እንቃቑሖ ከዓ ብጣዕሚ ፅቡቕቲ ፅሬይቲ ፕሮቲን ዝሓዘ እዩ ማለት እዩ ዳርጋ ዘየለ መኣዛታት የለን ኣብ እንቃቑሖ ክንጥቀመሉ ብጣዕሚ ፅቡቕ እዩ ስለዚ በዚ ኩሉ ሃፍቲማ ዝተሰርሐት ብሪኮሊ ምስ ድንሽ ናይ ፎርኖ ኣብዚኣ ወዲእና ኣለና ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰላም ዝሰኮኖ ቕነ

0: ኣብ 1961 ዝፈለመ ብረታዊ ቃልሲ ህዝቢ ኤርትራ ዝተፈላለየ ታሪካዊ መድረኻት ሰጊሩ ቀስ ብቐስ ኣብ ምፋርቕ ሰብዓታት ጽልው ብከበሳታት ኤርትራ ኸስፋሕፍሕ ጀመረ። ህዝቢ ኤርትራ ብወገኑ ሃንቀውታ ናጽነት ከስምር ኣብ ሰውርኡ ፍልያድ ህቦ ዘንበረሉ እዋን ኮይኑ ስምረት ክልቲኡ ውድባት ምድልዳል ሰውራዊ ሓይልን ምሕፃር ዕምሪ መግዛእትን ምዃኑ ተገንዚቡ ዕቱብ ጻዕርታት ዘካይደሉ ዝነበረ መድረኽ እዩ። በቲ ኻልእ ሸነኽ እቲ ንስርዓት ሃይለ ስላሴ ካብ ስልጣን ዝገለፈ ናይ 74 ምንቅስቓስ ውፅኢት ዝኾነ ወታደራዊ ጉጅለ ደርግ ንሕቶ ኤርትራ ዝምለስ ናይ ኣረኣያ ለውጥን መመሕያሻትን ከምፅእ ከም ዘይክእል ንጹር እናኾነ ኸደ። እዚ ኸዓ ኣብ ህዝቢ ኤርትራ ብሓፈሻ መንእስያት ከዓ ብፍላይ ነቲ ኣብ ጎድኒ ሰውርኡ ደው ናይ ምባል ዝጸንሐ ስምዒት ዝያዳ እናሃሃሮ። እዝን ምስኡ ዝዛመድ ፖለቲካውን ወተሃደራዊ መዕባለታት ኣብ ዓድታት ኤርትራ ኣብያተ ትምህርቲ ኣብያተ ሻህን ጎደናታትን ብገድልን ወረ ገድልን ተዕቢሉ ኣእምሮ መንእስያት ባሓተ። ጃምላዊ ቕትለት፣ ማእሰርቲ፣ ምንዳድ ዓድታት፣ ምብራስ ጥሪት ኣስፋሕፍሐ። እቲ ግዳይ ናይቲ ዝተፈጥረ ዘይርጉዕ ሓድሽ መድረኽ ድማ ሃገራዊ ስምዒቱ ገንፊሉ ፍታሕ ምንዳይ ኣተወ። መጀመርታ 1975 ገድሊ ጉዕዞ ተፃዊሮም ንኽጋደሉ ንስሓል ናብ ህዝባዊ ሓይልታት ዝተፀንበሩ ልዕሊ 800 መንእሰያት ዛንታን ኣዝዩ ኣሸጋሪ ታሪካዊ ጉዕዞኦምን ሓደ ካብቲ ዘይተፀወየ ታሪክ እዩ።
1: እዋንቲ ዳርጋ ዝበዝሕ መንእሰይ ናብ ሜዳ ዝውሕዘሉ ዝነበረ ናብ ክልቲኡ ውድባት
2: ግዜ ቲኣሲ ኩሉ ንሜዳ ይውሕዝ ነ
3: 1974 መወዳእታን ሰውራ ኣብ ከባቢ ስመራ ዝነበረሉ ግዜ እዩ። ስለዚ ኣብዚ ግዜ እዚ ከዓ መብዛሕትኡ መንእሰይ ከዓኒ እጃሙ ከበርክ ተፍቲ ሰውራ ዝጎየሉ ዝነበረ ግዜ እዩ።
0: ገለ ስድራ ቤታት ዓዲ ንፋስ ነቶም ፋሮ

0: ቀቢለን ኣእንጊደን መሪቐን ንበረኻ የፋንዋ ነበራ።
1: ኣብዛ ገዛ እዚኣ ክመፀኹም ዘለዎም ስለ ዝሕብርዎም ትኽ ኢሎም ኣብዛ ገዛኣቱ ፀብሒ ይስራሕ ዝመፀ ፀብሒ ዘርከበ ፀብሒ ጣይታ ፀብሒ ዘየርከበ እንድሕር ተወዲኡ ከዓ ሻይን ቅጫን ጌርና ነፋንዎ።

ሓሙሽተ ወር ሓደ ከንውገፍ ክኢልና ማለት እዚ ህዝባዊ ሓይልታት ኣብዚ እዋን እዚ ንብገስ እንከለና ጉልዒ ዝበሃል ቦታ ኣደይ ጉልዒ እዩ ከብኡ ተበጊስና ከብኡ ንብገስ እንከለና ተኣኻኺብና 14 ሰብኣት እንከለና ተበጊስና ኣብኡ ሕጂ ክዳና ቀይና ክዳና ቀይና እቲ ክዳን እቲ ንሓደ ሳሆ ሂብና በዓል ጥሪ እቲ ኣብ ነፍስና ዝነበረ

0: ወደስማው እንዳስማው እንዳፍራስ ናይ ኣሜሪካ ዘካርዩ ገደገደ እዩ ይመስለኒ ንሱ ከዓ ከምሰቡ ምሳና ፈረሱ ሒዙ ተሰሪዑ ቀቅድመና ኸይድ
1: ወ ኣብ ገድሊ እቲ ቐዳማይ ትመሃሮ ክብሪ ዘለካ ሂብካ ብማዕረን ናይ ሓባር ዓላማ ምቅላስ እዩ ናተይ ናይ ውልቀይ ዝበሃላ ተሓሳስባ ምጥፋእ እቲ ኻብኡ ዝዓቢ ኸዓ ንእስነትካ ዕድላትካ ሕልምታትካ ብዓብኡ ድማ ህይወትካ ንስለ ህዝቢ ማሃብዩ ገድሊ ማለት
0: ሓርቲ ተጋዳላይ እንታይ ብለኒ በቃ ንኩሎም ተሰሪዕና ኢና ሓርስኻ ሕለፍ ብል ሓር እንታይ እዚ ኣውፃዮ በዛ ኣብዚትካ ዘሎ ካቴና ኣብዚትካ ዘሎ ሰዓት ካቲም ገለ ኢሉስ ኣውፀ ኣውፀ በብሰዓትካ ኣውፀ ኣይውፀን ኢሉ ናይ ምንታይ ኣውፀ

0: ኣነ 22 ሳንቲም ነረና ንተረፍ ሕጀን 22 ሳንቲም ትርጉም ኣለዉ ናብቲ እዋን ታስኪ ንበሃል ነይሩ ሎሚ የለን ቅርሺ ብቅርሽያ ሕጂ ብከምኡ ደረጃ ሕዝና 22 ክህገር ከልኩ ዓብ ነገር እዩ ብቲ እዋን ንዓና ረኪበ ወሪዱ
1: ሕጂ ብኳዝን ጌርና ኳዝን ጌርና ርእሲ ዓዲ ጌርና ርእሲ ዓዲ ጌርና ብእንዳደግያት ጌርና ንታሽሙ ንወርድ ኣብዳደግያት ክነብሩት ከሎና ኣብኡ ደቂ ኣንስትዮ ነረን ቅድሜና ዝተሰለፋ ኣብ ባሕር ባራ እውን ካብ ዳደግያት ተረፍ ናይተን ናብኡ ዝነበራ ድሕረን ዝመፃ ማለት እዩ ናብኡ ዝወረዳ ተዓለምቲ ካ ፀኒሕና ንሓደ 7 ዝኮና ካልኦት ከዓ በስመራ ዝመፃ እውን ከምኡ ፀኒሐ ስለዚ ኣብቲ መጀመርታ ናይ ሰሙን ዝኣተናሉ ወጥሪ 1975 ዳርጋ 180 ንኸውን ደቂ ኣንስትዮ ኣብኡ በፂሕና ማለት እዩ

ባሕርባራ ቅድሚ ሽዑርኣቶ ዘይትፈልጥ ብዙሕ ተሰለፍቲ ኣንገደት ክንዮ ተፈጥሮ ዝዓደላ ጽባቐን ጀለምታ ማይን ግን ኣጋይሻ ኸተጽልል ይኹን ከተዕንግል ዝኽእል ዓቕሚ ኣይነበራን

0: ን ባሕሪ ባራ ኣብ መጀመርታ እዋን ፈታን እዩ
1: ሕጂ ባሕሪ ንዘይፈልጦ ከቢድ እዩ ግመ ኣሎ ማይ ኣሎ
2: ክራማ ስለ ዝነበረ ብርቱዕ ማይ ነይሩ ለይትን መዓልትን ኣብኡ ዝፀናሐናሉ ግዜ ፀሓይ ከይረኣና ማይ ከይቋረፀ ኢና ትቦታ ኸይና
3: ክልተ ሰሙን ብጢፊፍ ናይ ማይ ይቲፍታ
4: ኩሉ ሰብኣውን ውልቃውን እንታይነትካ ጠንጢንካ ንገድሊ ድሕሪ ምውፋይ ምስ ኩሉ መልክዓት ገድሊ ክትለማመድ ግድን እዩ

ክልተ ሰብ ኢኻ ትጓረን ማለት እዩ ብሓንሳብ ሓንቲ ነፀላ ንመከላኸሊ ማይ ኢኻ ትግትረ ሓንቲ ነፀላ ንክልተኻ ክዳን እያ ሕጂ መንፀፍ ዝበሃል ነገር የለን መንፀፍ እንድሕር ክትገብር ኮንካ ቆፅሎ መፅሊ ተሃሰስ ወዲ ተሃሰስ

0: ፖለቲካ ከ ተነፅፍ
1: ሕጂ ኩሉ ግዜ ክትድቅስ ከ ማእከል ክትድቅስ ኢካ ትመርፅ እቲ ሓደ ክገፍፍ ከሎ ስኻ ትክደን ኢኻ እቲ ሓደ ክገፍፍ ከሎ ከዓ ስኻ ትክደ
2: ብማይሲ ኣነ እዚ ክብለካ ይክእል ደቂስና ኮልና ብዙሕ ቆና ከይድቲ ማይ ሻሻሻሻ

0: ወላ ቀትሪ እዩ ዝሃርም ነርና ቀትሪ ሚሸት ጠጠዋ ይብልና ክልተ ሰሙ ንብለካ ኣለዋ
1: ምስኡ ቅያር ክዳን የለን መሕፀቢ ሳሙና ወዲ ሳሙና ዝበሃል ነገር የለን ምስ ከምዚ ኩነታት ቁማል ኣሎ ብብዝሒ

0: ሕሪእ ናይ ምሸታይ ትመፃና ማኣዲ ማኣዲ ብሉና ሕጂ ማኣዲ በቲ ሕብረተሰብ ንሕና ንደልዮ ማኣዲና ክንበልዕ ሕጂ መፂኡ ኣብ ሓንቲ ጠቃር ድስትያ ሩዝ ነረን ኣብዛ ፀፋሕ እምና ኣብ ኣቑዑ ኣብለ እንታይ ኢና ንርኢ ዘለና ሕጂ ጋን ኮነ እምኒ ዳኣ መገሪ መቐርብ ማኣዲ ነንድሕድሕና ንጣወም
1: ባህሪ እውን ተፃብኦኡ ብስሩዕ ጀመረ። ሓደ ዝተሰለፍቲ በተለይትን ቀትርን ዕረፍቲ ዘይብ ዕፍዕፍታን ኣሳሒታ ክራማትን ዝባኖም ክኽርድድ ከስዕም ኣንገልስ ኢና ክትደሀ ነቲ ንሓዋሩ ዝኽየድ መወዳእትኡ ዘይፍለጥ ናይ ዓመታት ጉዕዞ ገድሊ ንምጅማር በተን ካብ ኩራርምቲ ዘይሓልፋ ኣብ ኣፍ ሓቂቐን ዝተርፈኩላ ስሩዝ ነብሲ ሓፀልፀል ዝብሎ ኣባፅሕ ንምዕንጋል ተፈተነ።
2: እቲ ህዝቢ ይመሳሕ ፀንሓና ሕጂ እቲ ምሳሕ ሩዝ እዩ እቲ ሩዝ ብሪጋ እዩ ነስ ወከብ ሰብ ብታ ፃዕዳ ኩባያ ይህብዎ
3: እንደገና እታ ብርክታ ከዓ ተራርያ እምኒያቶም ደቂ ገጠርዮም ዝብርክትዋ መብዛሕት ሕጂ ክትቀረብ ከለካ ማእዲ ማእዲ ማእዲ ምስ ተባሃልካ ገሊኦም ዓሰርተ ኩላሳት ክልስ ከለካ ሓንቲ ዘይክልስ ነይሮም
4: ሩዝ ከዓ ዳርጋ መብዛሕትና ይንፈልጡን ኢና እታ ሩዝ ጥጥቁ ጥጥቅ ኣቢልካ ጨው ጌርካ ገለምታት ትበልዓና
0: ሕጂ ነተን ሩዝ ብላዕ ብታሕቲ እትዮም ድዮም ብገለ ከይዶም ማወትለን ንሕና ክንበልዕ እንተ ዘለና ኩሉ ንበዝወጥቃ ከማ ኢልና ከነሓድ ተጣሚ ክዳን ማርያም ዝበሃል ነራ ዓርከይ እታ ትሪያ ዘላ እዛ ኩነታት ትብሉ ኣለዎ ክጥራይ ንድዕልና ገለ ክትወልድ እያ ገለ እናና ንኸይድ
2: ምንታይ ወሪድና ምንታይ ኣጋጢሙና ኢና ናብ ሓቂ ስዑ ንስንብድ
0: ኣነ ገዛርሰይ ደገ ዝበሃል ኣይወፃኹም ድርካበ እንተን ርዝን ኣብ ጥሪ ኢለን ዝወፃ ኣለዋ ድሕርሶም ንገለ ስማዓ ንታይ ንግበር ትባሃል ንመለስ ተዋላ ንቐፅል ከምዚ ጌርካ ክሳብ ማዓሲና ንከይድ ንድአይ ካብ ሰብና ዝኸፊኡና ንቐፅል ንንሕፍና ንተባባዕ
5: ዝብለካ ከምዚ ጥሜት ከምዚ ማይ ጨፈፍ ገለሲ ኣይንፈልጥን ወላ ሓንቲ ንፈልጦ ኢና ሽው ኢልና ኣብ ገሃ ነብሳት ከም ዝኣተና ኮይኑ ዝሰምዕኒ
0: ካብ ዊና እተባህለ ትንጭሮ ሓደ ዓብዪ ታሽምሎ ሓሪጭ ከተምፅኹ ምባል ሕጂ ኣነ ዕድል ገይረ ካብቶም ሓሪጭ ተምፅእ ሰባት እዩ ካብኡ ምስ ተበገስና ሓደ ናይ ርዕቢ ዝበለ ወዲ እቲ ከባቢ ወዲ ካርኒሽም እዩ ነዚ ዓጋም ሸሸምጢጡ በልዖ ንዑ ገበሮ ኢልና ምስ ንበልዕ ምክንያቱ ከፊኡ ወይ ዝበልዖ ዘሎ ንሕና እውን ከምኡ ከምኡ እዳልና ሕጂ ዊና ምስ ኣተና ሓሪጭ ሕጂ እንታይ ፀንሓና ወዲ ዓከር እዛ ዕፉን ስርናይ ሕጂ ዕፉን ዝወፅሖ ዕድለኛ እዩ ምክንያቱ ምቁር ስለ ዝኾነ ወዲ ዓከርን ስርናይ ግን ኣይግድን ይትረኣዩ እናጣሓኒ ዝባዕልና እዮም ምስሊ ሕጂ እዚኦም ከዓ ርኡናኻ ከምዚኦም ዝብለሉ ሕጂ ኣነ መሸለ ያበፅ መቐረ ስለ ዝሳህነለይ ሓደ ነይሩ ኣብኣ ካብኡ በለ እንደገና ቅፅል ምስ ኣታ በልዚ ኣብካ ድሮ ዝኸ ይርኢኻ ገለባ ኣብካ ክትሪኦ ዘለካ ከምኡ ጌርና ሕጂ ደራሪዝና ዝመፁ ሳቶም ንገለ ሰባት ረኽቦምቅፅዎም
4: ሓንሳ ብርክታት ብርክት ኢኻ ስሕት ኢልካ ማለት እዩ ሕጂ ብአን ጌርካ ተንባልቶም ከዓ ጠጢቅካ ትበልዕን ሓንሳ ከዓ እንድሕርተን ብርክታ ሂቦምካ ከዓ ብአን ጌርካ ከዓ ትበልዕ
3: እቲ ናብራ ናይ ባሕር ባራ ብጅካ ብርክታን

0: ከሩዝን ካልእ የብላ
1: ክንዮዘ ለመድካያ ቡርኩታ መጋብን ማይሩባ ገሊል ካምስታይን ካልእ ዝበኣሰ ክስዕብ ምዃኑ እውን ኣመቱ ክበርህ ጀመረ።
2: ሕጂ ንመጀመርያ ንብርኩታ ሻዓ ድርያ ዘሎ ሕጂ ድጥብጡብዋ ፅቡቅ ገይሮም ዝኽእልዋ ሰባት ሕጂ ምስ ገበሩ ማእዲ ማእዲ ትኸውን ሕጂ እቲ ሃሃሪሞም ነቲ እኒ ኣብ ምስ ቀረቦ ምብላዕ ንጅምር ዓሰርተ ሰባት ኢና ንሓንቲ ማእዲ ንኽህልዋ ነርና ከም ልብኻይ ወረኻ ናተሓደትካ ምክንያቱ ከመይ ጌርካ ንብስኻ ተድሕና እያ ነረ ተኻትእዩ

0: ሕጂ ብዚኣ ንሃደ ይርስዕኒ ገብረ ስላሴ ዝበሃል ናይ ዩኒቨርስቲ ተምሃራ እዩ ክበልዕሉም ጅመሮ ሰበረስ ውትፍ ኢላ ተጠጠው ብል ሕቕሕቕ ኢሎም ዘልና ላዕሊ ንታሕቲ ንሕና ኸ ቁልሕ ዘየልና ከመይ ጌርና ንሕና ነፍስና ጥራይና ኣሉ ዝኾነ ነገር ኣስሒኻም ሕሳብ ኢልና ሓደ ሕዛ ቢሉ ገብረ ስላሴ ተስእ መለልዮ ተስኡ ኣብ መጨረሻ ነታ ተሓትሉ ካብኡ እምብር ክታ ወሲዱ ማይ ካብቲ ዛራ ነይሩ ካብ ቆዲሑ ንዑ ዓንጊልዎ
1: እቲ ናብራ እምነት ባህሊ ልምድን ንቡር ኣካይዳን ዝኽበረሉን ምርጫ ዝወሃቦን ኣይነበረን ዝፅንሓካ ተቐቢልካ ምቐፃልን ህላውኻ ምርግጋፅን ጥራዩ እቲ እንኮም ማራፂ
2: ክልተ ፍራስ ምፅናና ኣብዚ ከርና ሓደ ፃዕዳ ሓደ ቀይሕ እዮ ጥሽቲ ገይሮም ጣዕጣዕጣዕጣዕ ብሎም ኣብዲቆሞ መታትሩ ኢሎም ና የተሓጒዝና ስጋ ረኺብና ናይ መጀመርታ እዋን ገሊኣ ሕጂ ፈረስ ምኳኑ ምስ ፈለጠት ኩላ ተኣብኻ ብዙሓት ኣሎ
3: ናይ እቲ ሕብረተሰብ ሓንጎል ስለ ዝነበረና እቶም ኣፍራስ ዝበልዑ ሰብኣት ምስ ረኣና ዛቱ ሕና ሕዚና

0: ንድሕሪ እዚኣ ስጋ ፈረስ ሳያጥረያ ክትበልዓ ዘለካ ኣብዚኣ ትብላዕ የብልካ ንድሕሪ ኢሎም ካሲ ዋላ ሓንቲ መራፂ ዝበሃል ነገር የብልካ
1: ሕጂ ከመይ ገይሮም ዘእዱግ በልዑ ከመይ ገይሮም ኣፍራስ በልዑ ክሳብ እዚ መፋልስ ገለመለ ነይሩ
2: ኪረስ ዝበሃል ነይሩ ኣብኡ ካብዚ ካርነሽም ይመፅእ ሃውን ሓደይ ዝወደይ ድሕግዘኒ ኣለን ኢሉ ምስ መተ ሓራይ ውሰዶ ምስ በልዎ ኣብቲ ውሽጢ ናይ ተዓለሞ ክሪኦ ኢሉ ምስ መተ ስጋ ፈረስ ክበልዕ ምስፀንሖ ቶፋ ወደይ ኣይ ወደይ ነኻ ቻው ኢሉ ግዲፍዎ ክእሉ
3: እቲ ሽግር ከም ኣካል ተዕሊም ነብሰ ምድላውን ምህናፅ ብቕዓትን ተፃዋርነትን ክኸውን ጀመረ
4: እቲ ተዕሊም ምስቲ ደቂ ኣንስትዮ ንሕና ውሑዳት ምንባርና እቶም ዓለምቲ ምሳና ዝነበሩ መብዛሕትኡ ግዜ ሕጂ ክንዕለም ከለና ናበ ኢና ንወርድ ጉያ ንዓዲ ሽማ ኣግናት ናብኡ ኢና ንወርድ ነርና
3: ዳርጋ ኩሎም ተሰለፍቲ ሳሕል መፍትሕ ኩሉ እቲ ዝገጥሞም ብድሆታት ቅድመ ገድልያ ኢሎም ስለ ዝኣመኑ ብምብጋስ ንሳሕል ዘበስር ንቕሎ ንምስማዕ ወትሩ ብሃንቀውታይ ፀናፆም ነበሩ
0: ሕጂ እዚ ህንጥዩነት እዚ ንባዕሉ እንታይ ከምዚ ክብለካ ፀናሕኮ እቲ መነባብሮ ኣዝዩ ሕማቅ መነባብሮ ስለ ዝነበረ በታ ሓደ ወገን በታ ካልእ እውን ምኻትካ ስለ ዘይተርፍ ንድሕሪ ክትከይድ ኮንካ ከዓ ኣብዝሓፀረ ግዜ ነቲ ሕማቅ መነባብሮ ናይ ባሕር ባራ ገዲፍካ ክትከይድ ስለ ዘለካ ኣብዝሓሸ መነባብሮ ዳርጋ እቲ ሰብሲ ንሳሕል ኣዝዩ ዝበህገሉ ዝነበረ ዝህንጥየሉ ዝነበረ ግዜ እዩ ነይሩ
2: ሳሳ ኣፈርቂ ምስ ወዲ ፍሬም ንመፅኦም ንጎ ኣብቲ መነባብሮና እቲ ጎልጎል ጫማና ክንልግብ ገለመለ ኮልና ዘይረምና
5: ሃር ሰርዓና ሕጂ ተሓጉስና ስለ ዝሰርዓና ኣይኮነ ንሳሓል ክንከይድ ተሓጉስና በቃ ሕጂ ካብዛ ጭንቂ እዚኣሲ ንውፅእ ኣለና ኢልና ተሓጉስና
6: እንታይ እዩ ኣብ ከበሳ ንከምኡ ዓይነት ቁፅሪ ክትዕልም ቁርባ ኣሸጋሪ እዩ እንታይ እዩ እቲ ኣሃታት ናብኡ ዝነበረ ኩሉ ግዜ ኣብ ምንቅስቃስ እዩ ካልኣይ እውን ምፀላእይ ኣብ ቀፃል እንታሽሙ እዩ እዞም ሰባት እዚኣቶም ናብኡ ክትዕለኦም ዘይትድላ ክሳራ ክመፁ እንተዘይኮይኑ ካልእ ተኣሽሙ የሎን

0: ብመግቢውን ኣይክእልዎን እዮም። እዚ ሓደ ካልኣይ እውን ገዛ ርሱ ታናሳሐል ምምፃእ እውን ገዛ ርሳ በዕላ ትምህርቲ እያ፣ ፈተና እያ፣ ትምህርቲ እያ። ምክንያቱ ዝኩሉ ተጓዒዙ ክመፅእ ከሎ ፅምኢ ይፈልጣሎ፣ ተፃዋርነት የጥርሎ፣ ብዙሕ ነገር በዕላ ትምህርቲ እያ።
1: ሕጂ ክንብገስ ከሎና እቲ ሽግር እዩ ተገሊፅልና።
2: ድኻም ኣለዎ፣ ጢሜት ኣለዎ። ሓቦ ኢልኩም ዝኾነ ሰብ ክብገስ ከም ዘለዎ እዚ ኣሕብረኩም።
3: እቶም ንሳሕል ተኸዱ በዝኾኑ ኢሉና፣ እቶም ንገዛኹም ትምለሱ ከዓ በዚ ክልተ መስርዕ ማለት እዩ፣ ንሳሕል ዝኸይድ ንገዝኡ ዝኸይድ።
4: ተሰለፍቲ ኣብ ቅድሚኦም ዝነበረ ብድሆን ብራት ገድልን ተገልጸሎም። ገድሊ ናይቲ ኣሚኑ ዝጋደል እምበር ብኣስገዳድ ስለ ዘይኮነ ክምለስ ዝደሊ ዓዱ ክኸይድ ከም ዝኽእል ምስ ተነግረ ግልብጥ ዝበልዎ ኣይተሰኣኑን።
5: ተዘርቦ ሓፂርን ክሳይን ነይሩ። ኣነስ ናብ ቀምሻ ደ ክምለስ እየ ትብልካ በዚ ኣብለና
3: ነግፈረጊ ሓ ትብል ብለካ ኣለኹ። ክትከይድ ክትምለሲ ቁርብተይ ሓደ ጥሪ ኢሉ ወፅኡ ካብቲ መስርዕና ወፅኡ ደድሕሩ ተሓደ ስዒብዎ ስዒብዎ ስዒብዎ ስዒብዎ ንዓሊንጎ ኢልዎ ብቕድሚት ኩን እታ ዝመፃኹማ ትፈልጥዋ እንዲኹም ታ መገዲ ብርእሲ ዓዲ ጌርኩም ትፈልጣ እንዲኻ ኢሉ ወ በዚኣ ጌርኩም ሒዝካዮም መሪሕካዮም ስኻ ሒዝካዮም በዚኣ ጌርካ ንንገዛኹም ትምለሱ።
6: ጫማ ደርብዮምልና ገሊኦም ከይዶም ገሊኦም ነፀልኦም ገዲፎሞ ዝኸዱ ከይዶም
5: እቶም ዝበዝሓና 800 ንኸውን ንጉዕዞ ንቐፅል ማለት ንሳቶም ቀፂሎም ነስመራእቱ ንሕና ጉዕዞ ንሳሓል ካብዚ ኢና ንጀምር ማለት እዩ።
7: ብብዝሒ ቁፅሪ ኣብኡ እዮም ነይሮም። ኣብቲ ግዜ እቲ እውን እቶም ንመጀመርታ ግዜ ንሳሕል ዝወረዱ እቶም 800 ንብሎም ዘለና ጉጅለውን ሽዕኦም ንሳሕል ተበጊሶም ንሕና ብድሕሪኦም ኣይፀናሕና ንሕና ከዓ ናብ ሓይልታት ተበጊስና ንሕና ሕጂ ዳርጋ 5 ደቂ ኣንስትዮ ንኸውን ናብ ሓይሊ በርሒ ፃዕዳ ፍሸይ መራራ ፀኒሖምና ናብኦም ንምደብ።
8: ሸሞን ተገመን ነይረን መስለኒ ሩዝ ሽኮር ገለመለ ዝሓዛ እየን ማይ ከዓ

0: እቲ ስኑ ዝነኸሰ እቲ ኸይረአየ ዝኣመነ ግን ይበዝሕ ነይሩ። እቲ ጉዕዞ ተጀሚሩ እምበር ገና ኣይተወደእን። ጉዕዞ ንሳሕል ምጅማር ገድሊ ናይቲ ገድሊ
1: ጂቲ ምብጋስ ክኸውን እንከሎ ከምዚ ሓፊልካ ሳሕል ድርግም ንብላ ከምኡ ኮይኑ ተረአየና ዋዋዋዋዋ ነቶም ዝመርሑና ንበልስ ቀዲምናዮም ኢና ሓሊ
2: ዝክሮም የሳቶም ከ እቶም ንዓና ጠርንፉ ን8 ዝኣክሉ ሰባት ውሑዳት እዮም። ሓደ ዓልደንካላይ ነይሩ፣ ናስር ነይሩ፣ ገራህርያት ዝበሃል ነይሩ፣ ተኪኦ ቀሺ ነይሩ፣ መንሃትብሎ ሳርዳር ነይሩ። ሳርዳር እኳ ሕራብ ፍርቂ ኸይዱ ወዲ ቐሺ ዝበሃል ከማ ሓደ ናይ በለዛ ተሃሪሙ ንሕክምና ንገለምሳና ገለ 8 እዮም ካብኡ ዝሓልፋ ዩ ነ ሓደ ከዓ ሽሙደይ ሓስኮ ብጀርመን ዝፍለጥ ነይሩ ሓኪም እዩ ናይ ሕክምና ኩነታት ከሰላስል ዝመፀ እዩ ዝሓሪና ፈሊጥና ከምኡ ምኳኑ
1: ዳርጋ 800 ሰብ ነሩ 800 ሰብ ብክንደይ ዛርጋ 5-6 ሰብ ነርና እቲ ተዓለምቲ ዘለዎም ካብኦም ሓላፍኦም ኣላ ነይረ

ሕጂ ናበይ ገጾም የብሉ ዝበዝሕ ግዜ ንጎልጎል እቲ ጎልጎል ከዓ ዝያዳ ይጠቕመካ ምክንያት ኣቶም ኣይወርድውን እዮም ኣፃምእ ስለ ዝኾነ ካብ ሓንቲ ቦታ ናብ ካልእ ቦታ ክትከይድ ናብታ ካልኣይቲ ንቕጣ ንክትበፅሕ እተን ንቕጣታት ኢና ትጓዓዘለን ከዓ ኩሉ ግዜ እተን ማያት ዘለዎን ዒላታት ክትረክበለን ትኽእል እየን ሕጂ ካብ ሓንቲ ናብታ ካልኣይቲ ክትከይድ ወይ 8 ሰዓት ወይ 12 ሰዓታት ኢካ ትጓዓዝ

0: ግን ናብቲ ጎቦታት ገፅካ ይትፅጋዕኒ ኢኻ። ምክንያቱ ገና እቲ ናይ ተጋድሊ ሓርነት እንታኣሽሙ ስለ ዝነበረ እዚኦም ካሓደስቲ ስለ ዝኾኑ ኣይተዓለሙ የበሉ እቶም ምስኦም ዘለዉ ውሑዳት ሓለዋ እዮም ምስኦም ዘለዉ
1: ሻሂ ሰቲ ነሩ ሻሂ እንዳሰቴና ሳርዳር እዩ ዝመርሖ ነሩ ነቲ ጉዕዞ ሳርዳር መፅኡ ነዚ ድስቲ ሻሂድ ፈትሐ በሎ ድፋእ እዮ ክዕዎ ኣብ ኢድና ዝነበረ ኩባያታት ቅብዓዮ ቅብዓዮ ቅብዓዮ ለ ክዓዎ ክዓዎ ተብተብ መፅ ኣግማል ፀዓና ብርክታና ብርክትና ኢና ንፅባሕ ተባሂሉ ፀዓፀዓፀዓ
2: ከብቲ ፅራእ ንሃድም ኣሎና ፅራእ ብጃካ ሓንቲ ነገር ዘይጌርካ ሽዱሽተ ሰብ ከመይ ጌርካ ንታሽሙ ትገብሮ እንድሕር መፂኡካ ኣለው ካብኣ እንሻላ ስስተ ሰብ ይኹን ወ ሰብዓ ሰብ ይኹን ፃዕፃዕ ተብለሉ
3: ፀላኢ ገለ 78 ተጉዲድሎም ብኡመን ፅር ዕላማት ጉዕዞ ክሰናኸል እዩ እዚ ብርኩት ዓቕሚ ሰብ ብንእሽቶ ናይ ቋሕሰም ጌጋ ሰብ ኮብኪብካ ናብ ፀላኢ ምህራግዶ ወይ ሰላም ከየበልካ ከየጓደልካ ሰሓል ምብፃሕ መንቀራቕሮ ሕቶ ስለ ዝነበረ ነብስኻ እናኣለኻ ኣብዚ ጥዕም ምዕራፍን መቐፃልን ክውንነት ዘገደዶ ኣማራፂ ነበረ
4: ሕጂ ካብዚ ክልተ ስጋኣታት እዚ ክንእለ ክንብል ኢና ናብ ጎላጉል ናብ ፃም ወሪድና ማለት እዩ
0: ፀላኢ ኣብ ዓበትን ከባቢኣን ነይሩ እዩ ሕጂ ብንበዓል ቃምጨዋ ወሪዱ ነቲ መገዲ እውን ክቆርፆ ክእል እዩ ንሱ እውን ኣብቲ ናይ ስለያ ናቶ ኣዝዩ ላዕሊ እዩ ነይሩ ብዙሓት ዝተዋፈሩሩ ነይሮም እዮም
2: ንሒሽና መንገዲ ሳሕል እያ ንሕዛ
1: ብባሕሪ
2: ብባሕሪ ጫፍ ጫፍ ጫፍ ባሕሪ ሒዝካ ብኡ ጌርካ ታሸሙ ትገብር ብሰላምታት
3: እቶም ልዕሊ 800 ተሰለፍቲ ዝመርሑ ዝነብሩ ነባራት ተጋደልቲ መገዲ ሳሕል ምምራሕ ጥራይ ዘይኮነስ ሙሉእ ሓላፍነት ጉዕዞ ምርጋፅ እውን ኣብ እንግድዖም ነበረ

ገለገለ ሕጂ ሰብ ኣብዚ እዋን እዚ ናይ ምትዓስ ጀሚራ ገለገለ ሰባት ካብቶም ምሳይ ዝነበሩ 12 ነርና ኩልና ደቂ ትግራይ ኢና ሓደ ሳሆለር ካብዞም 12 4 ሰብ በቃ ማይኡለ ምስ ሓዳርና ወግሓታ ከብኡ ምስ ተወገስና ኣብኡ ተርፉ

ኣብቲ ብቐፂልና ንኸዶ ማይ ስለ ዘይብሉ ኩሉ ነገርና ስንቅና ባላቲ ክግበር ዝግብኦ ምድላው ናይ መግቢ ኣብ ማይ ኣዋልድ ክግበር ዘለዎ።

ኣብዛ ሰዓ እዚኣ ንሕና ምስ ተበገስና ኣግማል ከዓ ናይ 24 ሰዓት መግቢ ዝኸውን ናና ብርኩታ ፅዕነን ምስ ተበገሳ ካብዛ ሰዓ እዚ ጣፍኣ ማለት ሕጅታ ዝፀንከረት ኩነታት ናይ ጉዕዘና ኣብዚኣ ትመፅእ ምክንያቱ ካብ መግቢ ተሓሪምና ኢና ደለና።

0: ሕጂ ንሕና ደቂ ዓዲ ጥራይ ዳርጋ ኣከባቢ 34 ንኸውን ኢና ኩላና ብሓንሳእ ሕጂ ተኣማሚና ኢና ንኸይድካ።
1: እምነት ንዕላማ፣ እምነት ንነብስኻ፣ እምነት ኣብቲ ጉዕዞ ከመይ ኣቢሉ ሓይሊ ከም ዝወሰኸ ከረጋግፅን ከመይነት ምስጢር ናይቲ ሓይሊ ክፈትሕን ግን ነቲ ዝበዝሕ ዳሕር ኣብሳሕል ምስተሳሕለ እዩ ዝተፈትሐሉ።
2: ሕጂ ንሕና ፋፋሕ ይባና ዋላ እንተሰሪዖምካ ተራ እናኸትካ ክትራኸብ ናቱ ገባር ናብቲ ማለት ፍልጣት የለ ታስበለ ጥራሕ ወዲ ዓደይ ወዲ እንታስበ ጥራሕ ከምዛ ሕጂ ኣብዚ እዋን እዚ እቲ ወዲ ዓድኻ ከታትሎኻ ከይመውት ውን ከይትመውት ወሬኻ ክነግር ኣብከም ኣሎ።
0: እዚኦም ምሳና ደቂ ዓድና ኣይኮኑን ምሳና ይዓበዩን ከምዚ ገለምንታት ኢልና ሕጂ ኣይንገድፎም ነናሃቶ ሕጂ ሳቶም ግን ገጠር ምዃንና ስለ ዝፈለጡ ስለ ዝፈልጡና ንዓና ክልኡኹና ክኣሶም ፀገም የብሎም ንሕና ከዓ ሓራይ ክንብሎም ኣይንፅገም ኢና ማለት እዩ።
1: ገለ ካብ ገጠር ዝመፁ ድሓኒ ወሳወሱ እኳ እንተነበሩ ንመብዛሕትኦም ግን ከቢድ ፈተና ዳኣ ኾነ።
3: ገሌና ካብዚ እግርና ዝቆሰለ ገለ ድኻም ዝነበረና ግን ገለ ምርኩስ ገይራ ገለ እጅኻ እናተባሃለት
1: ኣብራኽ ወለሊሉ ገድልና ቋመትካ ገድሊ
2: በቃ እቲ መሓውሪ ይጉዓል ነይሩ እምበር ሓንጎሎ ኣብታ ዋነት እያ ብጥመት ብፅምኢ እንታስበ ክሳብ ዘረባ ዝጠፍኦም ነይሮም። እቲ ኣፎም ሲ ላሕመድ ግ ነቒፁ ክሳብ ናይ ዘረባ ክእለት ዝስእኑ ነይሮም። ዳሓር ከዓ ብፍላይ ብፍላይ ከምኡ ኣጥቂዕዎም ዝነበረ ብፍላይ እዞም ደቂ ከተማ እዮም።
4: ንሶም ፅሜት እዩ ብፅሜት ወዲእከና ገለ መለ ኢናና ክንረኽቦ ኢና ኣዶኹም ገለ ኢልናዮም ኣበይ ክንኣት ኢና
1: ፅሩይ ማይ ኣሎ ብቅድሜና ሞ ቁሩብ ሰለ ይንበል እናበሉ እቶም ተጋደልቲ ዝደጋግምዎ ዝነበሩ ዘረባ መብዛሕትኡ ዕላምኡ ተስፋ ፍርቃ ሓይሉ እዩ ካብ ዝብል በህሎ ዝነቅል ምዃኑ እናተረድእዎም ስከዱ ተሰለፍቲ ዕሚም ክብሉ ጀመሩ። ዝጠራጠሩ እውን ሒደት ኣይነበሩን።
5: እንታ እዚኦም ናብ ንባሕሪ ድዮም ክእትውና ምስ ኢትዮጵያ ኣለዎም ዲርክብ ወላ እንታይ እዮም እዚኦም ከምኡ ኢልና ንዛረብ ነርና ፍርከ ናይ ሞትን ናይ ሕየትን ኮይና ገሊኡ ዘርጠብጠብ ኮይኑ በቃ እቲ መገዲሲ ዘርጠብጠብ ኮይኑ ምድረ በዳ ኢኻ

0: ግንሳቶም ኣዝዮም ዕጉሳት እዮም። እቲ ዕላማኦም ካ ክወቕዑ ስለ ዝደሊ ኣይዛረቡን እዮም፣ ኣይተሃራረቡን እዮም። ድሓኒ ከምዚ ገለ ኢሎም ጥራዮም ድምዕዱካ እምበር ተኻትብሎ ይገብሩካ እዮም።
1: ኣብ ሓወይ ተኣትውና ኣለኹም ገለ መለ ይብል ንሕና ሓወይ ክነኣትወኩም ኣይንደልን እዩ። ብሰላም ከድና ብሰላም ክነኣት ንደልና ውሕጂ ከማ ብሰላም ክነኣት ከማ
2: እቲ ጉዕዞ ገና እዩ። እታ ንገድሊ ዝነቐለት ነፍሲ ቅድሚ ገድሊ ኣብ ዘሎ ገድሊ ንኸይትኽሰር ናብ መዓለቦኣ ንምብጻሕ ጉዕዞ ምቕጻል

0: ኩሉ ሰብ ንድሕሪቲ ቁልሕ ትብል መዓስን ትመፅእ ዘና ድማ ሓሊፈንድን ኣልዋድን ብዙሕ ሻቅሎት ኣትወና
1: ንሕና ከዓ መዕጠር ውዕልና መዕጠር ክንውዕል ከለና ሃጂ እቲ ስንቅን ፅዒነን ዝነበራ ግማል ምሳና ኣይነበራን
2: ካበይኦም ገዚኦማ ኩንታል መሻላ ምፅኦምና ካብቲ ከባቢኦም ገዚኦም ነዛ ኩንታል መሻላ ሓንቲ ኩባያ ኣይኮነ ከክንዚኣ ዝኾና ሂቦምና ሸለግ ሸለግ ንዓን ጉስንጉስም ኣቢልና ኣብ ውዕልና ማይና ሰቲና
3: ደኻምን ጥሜትን ከይኣክል ምጥፋእ ኣግማል ድማ ተወሳኺ ገድሊ ኾነ ድሕሪ እዚ ሞራል ምፅንቃቅ ርእሱ ዝኽእለ ገድሊ ክኸውን ጀመረ

ድሓን ኣፍልጦ ዝነበሮም ብዕድመ እውን ዝበሰሉ ሰባት ናይ ሓቂ ኣብ ከምዚ ዓይነት ስምዒት ኣብ ዝመፀሉ ተስፋ ምቁራፅ ኣብ ዝመፀሉ ግዜ ዝነበሮም ታራ እሳቶም ነቲ ሰብ ምትብባዕ ኣጆኻ ምባል ይኹን እቲ ሓቀኛ ኩነታት ናይቲ ገድሊ ይኹን ካልእ ንምግላፅ ናይ ሓቂ ፅቡቕ ታራ ተፃዊቶም ክበሃል ይከኣል እዩ።

0: ናብቲ ስሩዕ ገድሊ ዝተርፍ ጉዕዞ ዝግምት ኩሉ ዓይነት ሓይሊ እናተጸንቀቐ ኸደ። እተን መሳኒቲ ደገፍትን ተስፋ ተጓዓዝትን ዝነበረ ኣግማል ድማ ምሉቕ ኢለን ካብ ዝጠፍአ መዓልታት ኮነ።
1: እቲ ብልቱግ ሕጂ ኣይሸወተን ብልቱግ ኣይንፈልጥኒ ኢና ሕጂ ነዚያ ብልቱግ ዳርጋ ኩላና ዓሚምናዮ ብምሉእና ሓደ ብርኪ ገለ በፂሓትና ገለ ትኸውን ነቲ ቐንጫ ጥራይ ከሎ ነቲ ቐንጫ ኢና ንበልዖ ኣይ ፍሬን ከ ኣይ ሓዘን እንተኻትብላ ኩላና ዳርጋ ሓንቲ ብርኪ ገለ በሊዓና ክንድማይ ክኾነናይ መግቢ ዘይኮነስ ትማይ ፅመ ስለ ዝነበረ ክንድማይ ክኾነና እዩ።

0: ኣብቲ ካብ ትዕርፈሉ ትደኽመሉ ካብ ትፀግበሉ ትጠምየሉ ዝበዝሕ ፈታን ጉዕዞ ዝድቀስ ደቂሱ እቶም ድቃስ ዝኣበዮም ግን ምድረ ሰማይ ክዕዘቡን ከስተንትኑን ምስ ተፈጥሮ ወግዒ ጀመሩ።
1: መገዲ ስለ ዝጠፋኣና ንባሕሪ ኢና ተፀጊዕና።
2: ሓደ ሰብኣይ ማይ ጨሎት ዝሕፀብ ምስ ደቁ ምስ ሰበይቱ ክልተ ገመል ሒዙ ዝፀንሐና እታ ማይ ጨሎት
3: ሕጂ እታ ማይ ርኢ ምስ ኣባላ ጥራይ ኩሉ ትሰብ ደኒኑ ልክዕ ከምቲ እንስሳ ጥራይ ሰቲዋ
4: ብጥበት ኩሉ ተደራሪብዋ ንሕና ቅሩብ ንሓይስ እምበር ኣብ ተምላስ ጀሚራ ሕዝ
2: ሓርብልዎ መዘና ግማልካ ሰብ ከነድሕን ክንሓርደን እዩ እሞ ተሓደ ሕረዝዎ ተሓደ ግን ንደቀይ ንዓዲ መብለሲ ኮነኒ ሃቡኒ ይብሎም
0: እቲ ገባር ኩነታቶም ርእዩ ሂወታ ማይት ከድሕን ካብ ዝርካበን ትሕዝትኡ ሓደ ገመል ንኽበልዑ ወፈየሎም።
4: እዚ ዓብዳላ ዝበሃል ሰብኣት ኣዋፂና ሕጂ ካብቶም ተዋፅኦ ሓደ ነ ሕጂ እታ ገበርና ሓርዳ

ዘይነበርና ገመል ድሕር ኩላናስ ከምዚ ንዓዊግና ነቲ ገመል ንርኢ ነርና ወንሓንቲ ክንዛረባይ ንኽእል ተለኺትና ገለመደ ገለ ኢና ኮይና ነርና

ሰብ ድበሰለ ዘይኮነስ ከይበሰለ ያ ክትበልዖ ትጎይደ ሕጂ ሰባባትር ድልድል ዝበሉ ሰባባትር ሓለውቲ ተገይሩ ማለት እዩ ነቲ ዝጥበስ ዘሎ ዝኸቡ

0: እታ ገመል በሲላ እታ ገመል ከክንዲዚኣ ከንቲፎማ
1: ኣብ መንጎ 800 ሓንቲ ገመል ሓሪዳትና ሓንቲ ገመል ምስ ሓርደት ኣብ መንጎ 800 እንታ ክትበፅሓካ እያ ከክንዲ ካራሜላ ናይ ችቸሮ ችቸሮ ካራሜላ ከክልተ ፍረ ከምዚ ማስቲካ
0: ስጋብ ሕጂ ትረአየኒ ሰለስተ ፍንጃል እየን ሪጋ የን ዝኸዳ ብሓንሳ እንታ ሽም ነገብሩ ይዕድሉ ባዕሎም ይዕድሉ እቶም ተጋደልቲ ስጋ ኩላ በፂሕዋ እዩ በፅሓን ሕጂ ይሕስበልካ ብናተይ ጋምጋም እ በፂሕዋ ኣይብኒሄ

0: ሓንሳብካ ምስ በልዓካየን ወላ ንሰንሲ ፅምእ ከዓ ስለ ዘሎ ብድጓሕ ብኸም እዮም ከማ ትሰው እዮም።
1: እንደገና ዘካርያስ ዝበሃል ወዲ ነይሩ ካ ስኻ መፅኡ እዚ ናይ መዓንጣ ፈርሲ ከም ስጋ መሲልዎ ሕጂ በልዖ ሕጂ ፀቂጡ ተሓደገ በጫ ኢሉ ኣብ ኣፉ ታሽሙ ደገ ናይተ ገመል ሕጂ ገመል እምነት ወዲ እምነት ዝበሃል ተወጊኑ እዩ። ከመይ ጌርካ ነብስኻ ተስርራ ወይ ከመይ ጌርካ ተትሕና ይትጉያ ኣብኡ እሱ ከዓ ተምላስ እንተምላስ ኸውን ማለት እዩ።
2: እቲ ሸኾና እብሪ ዝጠብስ ተሓቢኡ መሸኒ ገመል ዝጠብስ እዝኒ ዝጠብስ ዝተደርበየ ቋንጠጡ ማንጡስ ዝጠብስ ዝተደርበየ የብሉ እንቲ ገመል
0: እቲ እግሪ ገመል ጠቢሰ ካብቲ ክስታይ ስኢለቲ ልሒሰ ዳርጋ ከምዚ ናይ ሞትን ናይ ህየትን ኢኖ ከምዚ ክትመውት ዝደሊኻስ በሊዐየ ከማ ዓቕሚ ከማ የብለኒ ንክበልዖ ንዕው

0: ይህ ሓደ ነታ መሻኒት ገመልቲ በትሪ እቲ ኢላ ኣብ በትሪ እቲ ጠቢስዋ ኣለው እዩ
1: ንዓ በጣብስ ምስ ረአዩና ዳርጋ ክንበልዕ ምስ ጀመርና ህጁም የእቱና መዓት ይህጅሙና ከብቶም ዝህጅሙ ዝነበሩ ዛቱ ረሻይድ ኣሎ
0: ዓርክ ምጨት ምጀመረ ዋዕ ትብላዕ ዝያልና ህጁም ኣት ተቐዳዚ
1: በቃ እቲ መናጣላ ተንተስኑ ኣብ መወዳእታ ነዚያ ምስ ተወደአት ኣብታ ንተስኑ ትእቱ ህዝቢ ኣብታ ቆርበት
2: እጅ እንታይ ይብለን እቲ ክዳነ ስውኢቱ እዩ ክዳን ዓ ክዳነ ማርያም ዓርኪ እምባእ ምፆታት ዳ ሒዚ እንዳ መፅ ያብለኒ እንታይ ምፆታት ብሉ እምባ ሮማይ ንክንመውት ኢና መፂና ብለ ይሂ ትሪያ እንዲሃ ዘላ ከምዚ ካብ በፅሓና ብሕጂ እውን ተስፋ ዝህብ ነገር ስለዘ የለ ሮማይ እቲ ጉዳይ ኣብቂዕና ኢና ያብለኒ

ተበግሱ ኢሎም ተበጊስና ሙሉእ ለይቲ ክንከይድ ሓዲርና ክሳብ ሰዓት 11 ዝኸውን ቀትሪ ንኸይድ ሕጂ ኣብዚ ዝኸፍአ ዘለሓጥሓት ዝነበረሉ ፍላ ግዜ ዳርጋ ናይ ሓደ 2 ኪሎ ሜትር ዝኸውን ንድሕሪት ክሳብ 5 ኪሎ ሜትር ዝኸውን ንድሕሪት ሰብ ተዛሕዝሑ

ኣብኡ ሰብ ክትገድፍ ስለ ዘይደሊ ንድሕሪ ሓይሙ ፅረኽብሉ ከ ክትፀሮ ኢኻ ግድን ማለት እዩ። ሕጂ ኮለ ገና ንድሕሪ ናይ ድኻም ምልክትን ገለመለ ናርኢዩ ከመይ ጌርካ ትመፅኦ ክንደይ ሰብ ትውድበሉ ገለካ ጣዕሚ ኣሚንካ ኢካ ትኸይድ ፍለጦ ኣይትፍለጦ

0: ብድሕሪ ድምፂ ስንሰምዐ ናይ ሰብ እታ ተርፍ ኣለኹ ሓዲኡ ባግቦርን ገለ ከምኡ ዝብል ድምፂ ኣዛብ ገለ ናይ ተኸባቢ ከ ኣለዎ ድምፂ ከ ኣሎ ሕጂ ደንካላይ ሰብ እደሀሎ ገለ እሞ መን ምኾን ብሎ ኢና ንኽይጥራየና ቲ ዝበዝሐ ሰብ ሒዚ ሱ ክጓዓዝ ዘለዎ እምበር ገለ ኣይኮነን ኣብኡ ኸልና እታ ድምፂ ብኣቢላ ተጠፍእ ተሪፉ ድዩ እንታይ ኮይኑ እቲ ሰብ ብዙሕ ንፁር ዝኾነ ምድምንታ ክበላ ይገለ
1: ኣብ ዕላምኻ ክትበፅሕ ነቲ ዘይስገር ዝመስል ሰጊርካ ቅድሚ ገድሊ ዘሎ ገድሊ ስዒርካ ተንሲእካ ተበራቢርካ መሊስካ ምስትኻብኡ ዝፅንክር ገድሊ ምግጣም እዩ

0: ሕጂ እውን ንሕና እንታይ ንረክብ? ረሻይዳ ንረክብ። ረሻይዳ ምስ ረኸብና ህጁም ነእትዎ 18 ሰብ ገለ ኢና። ህጁም እቲና ውሽጢ ምስ ኣታና እንታይ ንረክብ? እዚ ብልቱብ ንረክብ። ብልቱብ እዚ ኣብ እንታይ ሽሙ ለዊሶም ከቢብ እንከሎ ከይጠሓናዮ ኣማ እልኸ ኣብኡ ይፀንሓና። ሓንቲ ኮሰራ ከዓ ምል እቲ ተምሪ ይፀንሓ። እታ ኮሰራ ኣልዒና እቲ ብልቱግ ኣልዒና ንወፅእ።
1: ኣብ ትሕቲ ዝኾነ ፅንኩር እዋን ብኢደዋኒንካ ንብረት ህዝቢ ምልዓል ብሕጊ ህዝባዊ ሓይልታት ነውርን ገበንን እዩ። ኣብዚ ናይ ተፈራረድ እዋን ግን ተጣሒሱ እዩ።
2: ኣዋ ኣቴና ሽዑ ነተን ድሒቋ ንረክብ ዛ ብያቲ ከልምፃ ጅምር ተዓርከይ መፅ ምንጥለኒ ኣብኡ ነንሃና ጌርና እንደገና እዚ ብልቱክ ንረከቦ መሸላ ብልቱክ ፈለኳ ክልን ግን ካብኡ ሓሓፊስና ከዓ መቁርጣ ምጅምር እ ዓብ ዕድል ዩ ኣብዛ ሰዓት እዚኣ

0: ሕጂ ውሽጢ እንታት ከይንኦቶ ኣብቲ ህዝቢ ክወስዱልና እዮም ኢና ወሰን ወሰን ኢና ንኸይድ። ሕጂ ምን ንውድብ ንዛ ዓብዳላ ዝበሃል ተጋዳላይ ንውድቦ ንሱ ሕጂ ንህቦ ክንዲዚያ ንህቦ ነቶም ብፀወት ካ ብሓደ ከቦም ኢልናዮ ክንዲዚያ ንህቦ
1: ንኣሽቶ ኣዝዮም ሓደ ካብኦም ሕጂ እዚ ርእሶም ኣብርሃም ሓደ ካ ኺዳና ዓንታይ ካባናስ ድነቐስ እዮም ካባነ ዝበል ዓገለ ኢልዮ ነቲ ገርቅልካ ሓራ ኢልኒ ካብቲ ብሒቐ ፅኒሕና ኣሎ ማለት እዩ።

ንእቶም ምሳና ተፀጉዑ ትግርኛ ብሓንሳ ዕሩብ ኮና ወሰን ወሰን እናኻድና ንሓንቲ ሓርሚ ከዓ ማይ ከምኡ ወሲድና ኣለና እቲ ገዛ ፀንሓና ኩሉ ወሲድና ኢና ሕጂ እቲ ረሻይዳ ሰንቢዶም እዮም

መምህር ጸጋ ይብልዎ እቲ ዓርኩ ዕጂ እታ ዝክራሲ እንታይ ይብል ኣታ ወዲ ቐሺ ኣበይ ተጥፍኡና ኣለኹም ንስኹም እዚ ገድላ ኣይኮነን ጥፍኣት እዩ ንሕና ክንጋደል መፂና እምበር ኣብዚ ክንመውት ኣይወፀናን እዲ እቲ መምህር ጸጋ ዝብልዎ ነቲ ዓርኩ ምሱ ቀቢረ ኒ ኣወ ምሱ ቀቢሮ እዮ ንሳይ ተዓሊሙ ምሳይ ከዓ ኣብ ሓደ ኣኸዱ በፂሕኒ ብሓር ኣብ ናቕፋት ሰብ እዩ

እቶም ብዘይእኽለ ማይ ኣብ ሮርማ ፀሓይ ምድረ በዳ ንልዕሊ 80 ሰዓታት ዝተጓዓዙ ተዓለምቲ ኣብ ከባቢ ድርባቦ ማይ ናይ ምርካብ ልዑል ተስፋ እናሃለዎም እተን 4 መዓልታት ህጣም ኣጥፊአን ዝነበ

0: ራግማሎምን ብተኣምር በረቓ
1: ግማል ተሰሪዐን ክሓልፋ ንር ካብዛ ጎቡ ሕጂ ንዕም ስረአና ብምሉእ ርሲሕና ነበሩ።
0: በቲ ዝተረኽበ መግቢ ቁሩብ ትንፋስ ድሕሪ ምርካብ ግን ናብቲ ገና ዘይተወድአ ጉዕዞ ገድሊ ንገድሊ ቀጸሉ።

እታቕሊ ምግብ ግልገማል ናይ ኢላ ሰባትና ደማና በትብል ስቕራት ለልትዓየት ዒ 35 ሰነት ሕርየት ምን ወርሕ ጀንዋሪ እንዳኣንበታ መዳሊ ትፋይሕ ከም ገባ ትሸርሓ ሙዲር ዓም ቅስም ዓዳት ወርያደት ኣሰይድ ኣስመሮም ፀገብርሃን ለበርናምጅ ሳምን ሕርየት መዳርስ ካርኒባል በርናምጃ ስስዒት ሸዓብ ዕፋ ዓዳት ዳሳት ማዕያ ውብዕት ከምከምክም ኣፍሃማ ለበርናምጅ ዲብዮም ሓምስ ማዮ እብሳምን ሕርየት ዲመዳርስ ከም ኣንበታ ለሓበራ ሰይድ ኣስመሮም እቲ ልስካ 23 ማዮ ለለተላለ በርናምጅ ምንረውዳ ተስካላይ ደረጀት መዳርስ ለለደርስ 310 ኪሎ መድረሰት ሻርካ ከም ህለያ ሓበራ ካርኒባል ወሮምና ቅድረት ፍጥር ሸባብ ለለረከምቱ እንዳሓበራ ዲ መዲነት ኣስመራ ለህለይ 13 ሚደርያት ሕብር ከም ሻርካ እቱ ኣብርሃ ዳሳትና ማዕየት ኣእምርታ ውሕደትናቱ ለቤላ ሰይድ ኣስመሮም ዮም ዓመት ዲሚደርያት ኣስመራ ሓምሰ ወስዕ ዲሚደርያት በሪ ጋለ ነፍሒ ወሰረጃቃ ህየ 143 ዳሳት ሕርየት እግልዳለ በርናምጅ ከምህላ ኣጣመራ ዲብደንጎባ ሰይድ ኣስመሮም 35 ሰነት ዒድ ሕርየት እግልግመል ዶሮም ለቐደሞም ኣሰሳት ወሸዓብ ሓመዳ

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቅሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሊ ሰናይ ምክትታል። ብምክንያት ዋንጫ ናፅነት ብፌደሬሽን ብሽክሌታ ዞን ማእከል ተወዲቡ ንክልተ መድረኽ ዝቕፅል ውርድራት ማውንተይን ባይክ ትማለ ቀዳም 9 ግንቦት ኣብ ፀፀራት ከባቢ መቓብር ሓርበኛታት ተኻይዱ።
1: ውድድር ብምክንያት ዋንጫ ናፅነት 226 ብፌደሬሽን ብሽክሌታ ዞን ማእከል ተወዲቡ ንክልተ መድረኽ ዝቕፅል ተቀዳደምቲ ማውንተይን ባይክ ትማሊ ቀዳም ዕለት 9 ግንቦት 226 ኣብ ፀፀራት ከባቢ መቓብር ሓርበኛታት ውድድሮም ኣካይዶም። በዚ መሰረት ኣንጊሆም ውድድሮም ዘካየዱ ምድብሲ ኮይኖም 37 ኪሎ ሜትር ምሽፋን 101 ተቀዳደምቲ ኣብ መሳርዕ ተረኪቦም ውድድሮም ኣካይዶም። መርሃዊ ዘሚካኤል ካብ ጋንታ ሳሊና ንውድድሩ ብ49 ደቂቕን 12 ሰከንድን ብዝኾነ ግዜ ቀዳማይ ናይ መድረኽ ዓወት ኣመዝጊቦ። ሄኖስ ዳዊት ካብ ትፅቢት፣ ዩኤል ኣቤል ካብ ኣድማስ፣ ክብረት ገብረ ገርግስን ኤዶም ሰሎሙን ክልቲኦም ካብ ትፅቢት፣ ካብ ኤል ነጋስን ሰናይ መኮንን ክልቲኦም ካብ ገጀረት፣ ኬነጂ ኣልኣዛር ካብ ቀይ ባሕሪ፣ ሙሴ የማነ ብውልቂ፣ ተመስገን ዳንኤል ካብ ኣድማስ ድማ ካብ ካልኣይ ክሳብ 10ይ ተዓዊቶም። ቀፂሎም ውድድሮም ካብ ዘካየዱ ምድብ ቢ ድማ 41.4 ኪሎ ሜትር ንምሽፋን 143 ተቀዳደምቲ ኣብ መስርዕ ተረኪቦም መሳጢ እዩ። ውድድር ከዓ ማርዶካይ ብርሃን ካብ ጋንታ ኣድማስ ንውድድሩ ብ1 ሰዓትን 4 ደቂቕን 15 ሰከንድን ብዝኾነ ግዜ 39 ኪሎ ሜትር ኣብ ሰዓት ብምርጋፅ ቀዳማይ ኮይኑ ተዓዊቱ። ኣብ ሂር ካብ ጎዳይፍ፣ ኤስሮም ክብርኣብ፣ ርእሶም ተስፋ ሚካኤል፣ ህያብ ዮሴፍ ሰለስተዮም ካብ ቀይሕሪ፣ ላሜክ ግርማይ፣ ኣብርሃም ሃብተማርያም፣ ናታንን ሳሮን ሰለስተዮም ካብ ትፅቢት፣ ናትናኤል ዓንድ ብርሃን ካብ ኣድማስ፣ ፊልጶስ ወልደ ሚካኤል ካብ ትፅቢት ካብ ካልኣይ ክሳብ 10ይ ናይ መድረኽ ዓወት ኣመዝጊቦም። 36 ኪሎ ሜትር ካብ ዝሸፈና ተካእቲ ተቀዳደምቲ ማውንቴን ባይክ ደቂ ኣንስትዮ ኣብ ዘካየዶ ፀውታ ካብ ግዜ ናብ ግዜ ብቕዓታ ክብ ብምባል ንውድድር ደቂ ኣንስትዮ ብሒታቶ ዘላ ተቀዳዳሚት ብስራት ስቲፋኖስ ካብ ጋንታ ጋላ ነፍሒ ንውድድራ ብ1 ሰዓትን 7 ደቂቕን 15 ሰከንድን ብዝኾነ ግዜ ኣብ ሰዓት 32.5 ኪሎ ሜትር ብምርጋፅ ቀዳሚት ኮይና ተዓዊታ። ማሙቅ ተወለ ካብ ሳራ ይርሳዋ፣ ፅዮን የማነ ካብ ሳሊና፣ ከሆብ ተወለ ብርሃን ካብ ሳራ ይርሳዋ፣ ሶሱና ተስፋ ገርግሽ ካብ ሳሊና፣ ባና ፍፁም ካብ ጋላ ነፍሒ፣ ኣርያም ኪዳነ ካብ ሳሊና፣ ዮርሳሌም ፋኑኤልን ማርታ ተስፋይን ክልቴን ካብ ኤርስታርስ፣ መክሰብ ሰመረ ካብ ፅንዓት ድማ ካብ ካልኣይ ክሳብ 10ይቲ ናይ መድረኽ ዓወት ኣመዝጊበን። ኣብ መወዳእታ ውድድሮም ዘካየዱ ዓበይቲ ማውንቴን ባይክ ምድብ ኤ ኮይኖም 132 ተቀዳደምቲ 45 ኪሎ ሜትር ንምሽፋን ኣብ መሳርዕ ተረኪቦም። ኣብ ዘካየድዎ ሓያል ውድድር ድማ ሙሴ ሚካኤል ካብ ጋንታ ትፅቢት ንመወዳድርቱ ብሽኳር ርጥዑ ቀዳማይ ኮይኑ ተዓዊቱ። ቤኑር ደበሳይ ካብ ገጀረት፣ ተመስገን ሳሙኤል ካብ ጎዳይፍ፣ ሴም ሙሴ ካብ ቀይሕ ባሕሪ፣ ላሜክ ገብረ መስቀል ካብ ትፅቢት፣ ኤልያስ ግርማይ ካብ ሳሊና፣ ሃብቶም ኪዳነ ካብ ትፅቢት፣ ዳንኤል ተስፋ ሚካኤል ብውልቂ፣ ኬብሮም ደብረ ፅን ካብ ኣሰር፣ እስተ ሚካኤል ካብ ቀይሕ ባሕሪ ካብ ካልኣይ ክሳብ 10ይ ተመራሪሖም ኣብ ናይ መድረኽ ዕውታት ኮይኖም። ኣብቲ ኣጋጣሚ ብኣቶ መለስ ሃብተ ነባሪ ሃገር ሆላንድ 15 ሙሉእ ዕጥቂ ብመንገዲ ማሕበር ገዳይም ተቀዳደምቲ ብምውፋይ ሓንቲ ጓል ኣንስተይቲ እትርከቦም ሓገዝ ዘድልዮም ተቀዳደምቲ ብምልላይ ተዓዲሉ። እዚ ውድድር ቀዳም 16 ግንቦት 226 ኣብ ኤክስፖ

0: ከባቢ ሓምሻይ መደበር ፖሊስ ብናይ ካልኣይ መድረኽ ውድድሩ ክዛዝም እዩ።
1: ስፖርታዊ ቅነ ተሓጋጋዚ ሓለቓ ጠቕላላ ስታፍ ኣፅዋር ብሓሙስ ብውድድራት ኩዕሶ እግሪ ደቂ ተባዕትዮ ብወግዒ መጋረጁ ዓፂዩ። እቲ ካብ 23 መጋቢት ክሳብ 7 ግንቦት 2026 ንሓደ ወርሕን ክልተ ሰሙንን ክካየድ ዝፀንሐ ውድድራት ስፖርት 10 ጋንታታት ዝተሳተፍኦ ንዓውድታት ኩዕሶ እግሪ፣ ኩዕሶ መርበብ፣ ኣትለቲክስን ጨመተ ተኽስን ብክልቲኡ ፆታ ኣጠቓሊሉ እዩ ተኻይዱ። ኣብቲ ሓለፍቲ ክፍልታት ሚኒስትሪ ምክልኻል ኣካየድቲ ስፖርት ዕዱማት ኣጋይሽን ኣፍቅርቲ ስፖርትን ዝተረኽብሉ ናይ መዛዘሚ ስነ ስርዓት ፀወትአን ዘካየዳ ጋንታታት ኩዕሶ እግሪ ደቂ ተባዕትዮ ፀበጥን ባዚትን እዩ ነይረን። ብወገን ክልቲአን ጋንታታት ሚዛናዊ ፀወታ ኣብ ዝነበረሉ ጋንታ ባዚት ዕረፍቲ ቅድሚ ምእካሉ ካብ ንኣውድ ሃይልን ኖቨል ኣበበን ክልተ ሸቶታት ብመርከብያ ንዕረፍቲ ክልተ ባዶ መሪሓ ወፅያ። ካብ ቅድሚ ዕረፍቲ ኣትሒዙ ብማይ ዝተሰነየ ፀወታ ዘካየዳ ዘንጋንታታት ኣብ ሰዕበ ድሕሪ ዕረፍቲ እውን ምህራማ ኣይቋርፀን። ጋንታ ፀበጥ ፅቡቕ ምቅባል ዘረኣየሉዋ ኩዕሶ ድማ ሰዕረ ሰለሙን ናብ ልዳት ዝለኣኻ ብዘይተቓጻፂ ናብ ስክዒት ተፀንቢራ። ፀወታ ክልተ ብሓደ ኣብ ዝኾነሉ ደገፍቲ ኣብቲ ብዝናብ ዝተሰነየ ፀወታ ብጥሩምባን ፊስካን ሂወት ክዘርእሉ ከኣሉ። ተፃወቲ ፀበጥ ሸቶ ክደግሙ ናብ ልዳት ኣንጻር መጋጥምቶም ክፅጉዑን ፈተነታት ከውሕዝን እኳ እንተፈተኑ ተፃወቲ ባዚት ግን ልዳቶም ኣደሊሎም ከድፍርዎ ዕድል ኣይሃቡን። በንጻሩ ዓወቶም ከውሕሱ ክደፍኡን ኣብ ዝጀመሩሉ ሰሊጥዎም ካብ ናኣዱ ሃይለ ደጊሞም ሸቶ ብምርካብ መሪሕነቶም ኣውሓሱ። ፀወታ ሓያል ብትላኽ እኳ እንተተረእዮ ዝተመዝገበ ሸቶ ብዘይምንባሩ ጋንታ ባዚት 3-1 ብምዕወት ዕወትቲ ጋንታታት ደቂ ተባዕትዮ ክትከውን ከኣለት። ኣቐድማ ቢለን ደረጃ ኣውላን ገለብን ኣብ ዝተረኸባሉ ብዓወት ኣውላኢ 2-1 ተዛዚሙ ነይሩ። በዚ መሰረት ጋንታ ኣውላ ሳልሳይ ደረጃ ዓቂባ። ብድሕር እዚ ንዕውታት ጋንታታት እዩ ሽልማት ተዋሂቡ። ኣብ ውድድራት ጨመተ ተኽስን ኣትለቲክስን ዝተዓወቱ ስፖርታውያን ናይ ገንዘብን መዳልያን ሽልማትም ክወስዱ እንከለዉ ኣብ ኩዕሶ እግሪ ክልቲኡ ፆታ ብሉፃት ኮይኖም ዝተሸለሙ ናርዱስ ሃብተ ካብ ጋንታ ኣንሰባ፣ ሄኖክ ሃብተ ካብ ጋንታ ፀበጥ ዝተዳለወሎም ናይ ገንዘብን መዳልያን ሽልማትም ተዋሂቦም። ኣብ ኩዕሶ ምርበብ ደቂ ኣንስትዮ ዕውታት ዝኾነ ጋንታታት ገለብ ዓንሰባ ላልምባ፣ ብደቂ ተባዕትዮ ሰንበል ላልምባ ማእከል። ኣብ ውድድራት ኩዕሶ እግሪ ደቂ ኣንስትዮ ዓንሰባ ገለብ ሰንበል፣ ኣብ ናይ ደቂ ተባዕትዮ ድማ ባዚት ፀበጥ ኣውላ ብምዕዋተን ዝተዳለወለን ናይ ማልያ ሙሉእ ዕጥቂ መዳልያን ዋናጩን ሽልማትን ተዓዲለን። ብሓፈሻዊ ድምር ውፅኢትካ ጋንታ ሰንበል ጎብለል ስፖርታዊ ውድድራት ስታፍ ኣፅዋር ብምዃን ዓባይ ዋንጫ ኣልዒላ። ስፖርታዊ ቅነ ስታፍ ኣፅዋር ንሳልሳይ ግዜኡ ክካየድ እንከሎ ጋንታታት ላልምባ፣ ገለብ፣ ፀበጥ፣ ማእከል፣ ራሕባ፣ ባዚት፣ ሰንበል፣ ዓንሰባ፣ ፎርቶን ኣውላን ድማ ንስታፍ ኣፅዋር ዝወከላ ተሳተፍቲ ጋንታታት እዩ ነይረን።
2: ናይ ዝሓለፈ ዓመታት ከ ሎም ናይ ሎም ዓመት ዝሓየለ እዩ ነይሩ። ምክንያቱ ኩለን ጨናፍርትን ኩለን ኣሃወድታት ኣብ ሓያል ዝኾነ ስምዒታት ኣትየን እኹል ምድላዋት ገይረን ስለ ዝመፃ ኩለን ጋንታታት ተወዳደርቲ ኮይነን እየን ቀሪበን ማለት
3: እዩ። ኣብዚ ናይ ሎም ዓመት ናይ 2026 ካብቲ ቅድሚኡ ካይዱ ዝነበርና ቅነ ናይ ውድድር ናይ ጨናፍር ስታፍ ኣፅዋር ናይ ለዘበን ዝፈልዩ ሓደ ኣዝዮ ብቑዓ ዝኾኑ መንእሰያት ክንርኢ ክኢልና ተወዳዳርነት ናይ ጨናፍር ዝለዓለ ደረጃ ቀፂሉ ንሱ ጥራይ ዳይኮነ ድማ ነፍሲ ወከፍ ኣባል ናይ ነፍሲ ወከፍ ጨንፈር ብልዑል መንፈስ ብልዑል ፍቕሪ ናይ ስፖርት ትፈዘ ብምዃን ኣህዱኡ ከተባብዕ ንስፖርታዊ ንጥፈታት ከምዝሕይል ክገብር ተራእዩ ማለት እዩ። ስለዚ ካብቲ ዝሓለፈ ዓመታት እዚ ናይ ሎም ዓመት ብመንፈስ ናይ ተወዳዳርነቱ ብመንፈስ ናይ ተዓዛባይ ኣብ ልዕሊ ጋንቲኡ ዝነበሮ ደገፍን ብብቕዓት ናይቶም ተፃወቲ መንእሰያ ዝዓብለሎ ተፃወቲ ብምዃን ድማ ኣዝዩ መሳጥን ሰሓብን ከም ዝነበረ እየ ዝግምግሞ ማለት እዩ።
4: ጋንታታት ብርቱዓት እየ ነረን። ሓፈሽው ግን እቲ ኣባል ከምዚ ዓይነት ውሑድ ግዜ ስለ ዘካየድ እንተዘይኮይኑ እቶም ጋንታታት ኩሎም ንፍዓት እዮም። ግን ንሕና ስለ ፀዓርና እቲ ኣብ ብዙሕ ቦታታት ከ ኣብ ተኽሱ ይኹን ኣብ ካልእ ብዙሕ ስለ ሰዓወትና ኸ ጎብለል ክንኸውን ክኢልና ማለት እዩ።
2: ብቐፃሊ ንጋንታ ዓንበርበብ ንምግብ ኢና ጋንታ ዓይታሮ እዛ ስታፍ ኣፅዋር ትበሃል። ብቐፃሊ ንጋንታ ዓንበርበብ ቀዳሚቲ ደገፍ ትህብ ጋንታ ሳ እያ ብኩሉ ዓቕሚ ሰብ እውን ስለ ዘለና ቀፃሊ ተማኡ ዘለዉ ክሳብ ናሽናል ቲም ዝበፅሑ ተፃወቱ እውን ኣብ ጋንታ ዒታሮ ወይ ከዓ ስታፍ ኣፅዋር ዝነብሩ እዮም ማለት እዩ። እጂ ከዓ ንዑ ንምምጋብ እዩ ቀንዲ ዕላማ ንገብሮ ዘለና ካብ እውን ሓደ ክልተ ተፃወቱ እውን ሕጂ እውን ንዓ ክንምግብ ኢና ማለት እዩ ዝተሓፀዩ ኣለዉና ዝበፅሑ ማለት እዩ።
5: ውድድራት ኩዕሶ መርበብ ዞባ ማእከል ይቕፅል ኣሎ። ብምክንያት በዓል ናፅነት ፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ዝካየድ ዘሎ ውድድራት ኩዕሶ መርበብ ገማግም ባሕሪ ትማላ ሓሙስ እውን ኣብ ሜዳ ማዓስከር ደንደን ብሓሙሽተ ግጥማት ቀፂሉ ተኻይዱ ንፈንቅል ሓደ ከምኡ እውን ኣውላ ንማእከል ክልተ ብተማሳሊ ክልተ ባሮ ስዒረነን ኣብ ደቂ ተባዕትዮ ንምኩራት ተፃወቲ ዝሓቆፈ ተስፋ ዓብላልነት ብምርኣይ ኣብ ልዕሊ ኣውላ ክልተ ብባዶ ዓወት ከተመዝግብን ከላ ንሽደን ተስፋ ይፀንበረት ዓንበርበብ ድማ ነታ ብሉፅ ምንቅስቃስ ዘርአየት ካብ ተዓዘብቲ ንኣዳ ዘትረፈትን ብሰናይ ይርጋት ስልጥን ፈንቅል ብፀቢብ ውፅኢት ክልተ ብሓደ ረቲዓታ ናይቲ ዕለት ናይ መዛዘሚ ፀወታ ዘካየዳ ንምኩራት ተፃወቲ ዝሓቆፈትን ኣብ ፍላሚ ፀወታ ስዕረ ዝቐመሰትን ኢራብ ምስቶም ናብ ቀዳማይ ዲቪዥን ብምስጋር ኣብ ውድድራት ኩዕሶ መርበብ ገማግም ባሕሪ ንፈለማ ግዜኦም ዝሳተፉ ዘለዉ ተስፋዋት ተፃወቲ ጴጥሮስ የማነን ኤስሮም ሃብተዝገን ዝሓቆፈት ማእከል ክልትያ ተራኺባ ፀወታ ካብ ምፍላም ኣትሒዙ ብማዕር ውፅኢትነት ቢ ኣብ ዝኸደሉ ዝነበረ ኢራብ ኣብ ቀዳመይትን ካልአይትን ሰት ዘለዋ ውህሉል ተመክሮ ተጠቒማ ንፀወታ ክልተ ባሮእ መኸተምታ ገይራትሉ እዚ ውድድር ብሰንበት እውን ብሓሙሽተ ግጥማት ቀፂሉ ተኻይዱ መሰረት ረኸበ ውፅኢት ፈንቅል ሓደ ንኣውላ ፈንቅል ክልተ ንማእከል ክልተ ባሮ ስዕረን ከለዋ ዓንበርበብ ድማ ንማእከል ክልተ ክልተ ብሓደ ተዓዊታትላ ጋንታ ደቂ ተባዕትዮ ፈንቅል ነታ ንሓደስ ተፃወቲ መሪሕን ናትናኤልን ዝፀርነፈት ማእከል ሓደ ክልተ ባሮ ስዕራን ከላ ኢራብ ድማ ንኣውላ ብፀቢ ውፅኢት ክልተ ብሓደ ረቲዓታ ኣብዚ ውድድር ኣርባዕተ ክለባት ዘሳተፈት ማእከል ተፃወታ ተምሃሮ ማእከላይን ካልኣይን ደረጃ ክኾኑ ከለዉ ዋላ እኳ ክትሓልፍ ኣይትኽኣል ተፃወታ ብዝርኣይዎም ሓያል ተወዳርነትን ምልከት ፀወታን ካብ ተዓዘብቲ ልዑል ንኣዳ ትሪፋ ውድድራት ኩዕሶ መርበብ ገማግም ባሕሪ ረቡዕ እውን ብክልትዩ ፀወታ ቀፂሉ ክውዕል እዩ እዚ ከምዚ ኢሉ እንከሎ ክለባ ሳሳይ ዲቪዥን ኩዕሶ መርበብ ዞባ ማእከል ብሰንበት ፀወቱ ኣሰላሲሉ ብመሰረት ዝረኸበ ውፅኢት ኣብ ደቂ ኣንስትዮ ኣዱሊስ ንደንበስ ሰንበል ክልተ ብሓደ ኣብ ደቂ ተባዕትዮ ኣዱሊስ ንዋርሳይ ባሕቲ መስከረም ንድያ ብተመሳሳሊ ክልተ ባዶ ከምኡ እውን ኣብ ሓሙሽተ ግጥማት ከይተሰዕረ ትግስግስ ዘለዓ ድጓዕዳድ ምስ ብሉፅ ፀወታ ብኣደናቂ ብቕዓት ኣብ ልዕሊ ፍትሒ ክልተ ባዶ ተዓዊታ ፌደሬሽን ባይታ ቴንስ ዞባ ማእከል ብምክንያት በዓል ናፅነት ውድድራት የካይዳሎ
0: ብምክንያት ውድድር በዓል ናፅነት ዋንጫ ናፅነት ባይታ ቴንስ ዞባ ማእከል ብ9 10 ግንቦት ናይ ንፅል ፍርቂ ፍጻሜ ቀፂሉ ተኻይዱ ኣብ ናይ ታሕቲ 16 ዕድመ ደቂ ተባዕትዮ ኣብ መንጎ እፎይታ ግርማይን ኬብሮን ተሸመን እፎይታ ግርማይ 6-3 6-2 ስዒሩ ሓሊፉ ኣብ መንጎ ኖህ በረኸትን ኣማኒኤል ኣስጎዶምን ድማ ኖህ በረኸት 6-2 6-1 ንፍርቂ ፍጻሜ ስዒሩ ሓሊፉ ኣብ ናይ ፅምሊ ፀወታ ድማ ኣብ ናይ ታሕቲ 12 ዓመት ደቂ ኣንስትዮ ኣብ መንጎ ጋንታ ህያብ ፅጋሃናን ቅሳነት ተክለ ሃይማኖት ኣንጻር ኤልዳና ተስፋ ኣለምን ለዋት ኣሮንን ጋንታ ህያብን ቅሳነትን ብ6-2 6-2 ስዒረን ውድድረን ዛዚመን ኣብ ናይ ተመሳሳሊ ዕድመ ናይ ደቂ ተባዕትዮ ዝነበረ ፀወታ ድማ ፍኖት የማነን ፍቅረ ማርያም ሓድሽን ኣንጻር ቅዱስ ሰሎሞን የኤል ብርሃንን ዝነበረ ፀወታ ድማ ኣብ ቀዳማይ ፀወታ ቅዱስን የኤልን 7-5 ማለት ብታይ ብሪክ ወስድዋ ከለዉ ኣብ ካልኣይ ፀወታ ድማ ብገፊሕ 6-1 ስዒሮም ውድድሮም ዛዚሞም ኣብ ናይ ትሕቲ 14 ናይ ደቂ ተባዕትዮ ድማ ኬቨን ዕቋይን ኣቤል ኣንጎሶምን ኣንጻር ብሩኽ ዕድልን ሳሙኤል ኣስመሮምን ኬቨንን ኣቤልን ብ6-2 6-3 ስዒሮም
5: ኣብ ንኡስ ዞባ ሞልቂ ብምክንያት መበል 35 ፅምብል ናፅነት ስፖርታዊ ንጥፈታት ይካየዳሎ ኣብ ንኡስ ዞባ ሞልቂ ብምክንያት መበል 35 ፅምብል ናፅነት ሰለስተ ፌደሬሽናት ስፖርታዊ ንጥፈታት የካይዳ ከም ዘለዋ ተገሊጹ መሰረት ዝረኸበ ሓበሬታ ኣብ ኩዕሶ እግሪ ብ23 መያዝያ ኣብ ዝተካየደ ጋንታ ማይ ዝሕልቶ ንጋንታ ሕረት 4-3 ጋንታ እንዳጋብር ንጋንታ ጀሃን ማዕረ 1-1 ብ29 መያዝያ ቀፂለን ንሜዳ ዝኣተዋ ጋንታታት ማይ ዝሕለት ንጋንታ ፈለግ 3-1 ጋንታ ጀሃን ንጋንታ ሕረት 4-1 ጋንታ እንዳጋብር ንጋንታ ፈለግ 5-1 ጋንታ እንዳጋብር ንማይ ዝሕለት 7 ብባዶ ብዝኾነ ውፅኢት ረቲዐንን ብዝተኸየደ ውድድር ነጥቢ ብኣብ 4 ፀወታ ጋንታ እንዳጋብር ብ8 ነጥቢ ብውህልል ቀዳሜቲ ኮይና ትመርሕ ከም ዘላን ጋንታ ጀሃን ፈለግን ኣብ 2 ፀወታ ብ4 ነጥብን 3 ነጥብን ካልኣይን ሳልሳይን ብምዃን ውድድረን ይቕፅል ኣለዋ ኣብ ፌደሬሽን ኩዕሶ መርበብ ኣብ መንጎ 5 ክለባት ዝተኸየደ ጋንታ ማይ ዝሕለት ንጋንታ ሕረት 4-1 ጋንታ ፈለግ ንጀሃን 3 ብባዶም ጋንታ ጀሃን እንዳጋብር 3-2 ጋንታ እንዳጋብር ንጋንታ ሕረት 3-2 ጋንታ ጀሃን ንጋንታ ሕረት 4-1 ጋንታ ፈለግ ምስ ጋንታ ማይ ዝሕልቶ 3 ብባዶም ጋንታ ፈለግ ንጋንታ እንዳጋብር 3 ብባዶም ጋንታ እንዳጋብር ንማይ ዝሕልቶ 3-2 ጋንታ ፈለግ ብ9 ነጥቢ ትመርሕን ከላ ጋንታ እንዳጋብርን ጀሃንን ነፍሲ ወከፈን ብ5 ነጥቢ ብምውህላል ውርድራተን ይቕፅል ኣለዋ ኣብ ቅድም ብሽክለታ ን5 ሰናብቲ ኣብ ዝተኸየ ኣብ ቀዳማይ ዲቪዥን ቀዳማይ ናኦድ ተመስገን ካልኣይ ሽደን ትኽለ ሃይማኖት ሳልሳይ ናኦድ ሓደራ ራብዓይ ሙሴ ኣማኑኤል ሓምሻይ ኮኸብ ፀጋይ ሻድሻይ ኤስሮም ሃብተም ኣብ ካልኣይ ዲቪዥን ቀዳማይ ሄኖክ ተመስገን፣ ካልኣይ ዳንኤል ከሰተ፣ ሳልሳይ ሃኒባል ከሰተን ሙሉእ ዮሃንስን፣ ራብዓይ ፍናንትኽሊ ሃይማኖት፣ ሓምሻይ ሓበን ሃብተስላሰ ብምዃን ተዓዊቶም።

0: ፌደሬሽን ኣትሌቲክስ ንኡዞባ እምኒ ሓይሊ ብምኽንያት ቅነናፅነት ንኣስታት 2 ወርሒ ዘካየዶ ውርድራት ኣትሌቲክስ ዛዚሙ። ፌደሬሽን ኣትሌቲክስ ንኡዞባ እምኒ ሓይሊ ብምኽንያት ቅነናፅነት ንኣስታት 2 ኣዋርሕ ዘካየዶ ስፖርታዊ ውርድራት ኣትሌቲክስ ብ6 ጉንቦት ተዛዚሙ። እዚ ረኸበ ውፅኢት ምስ ንዕዘብ ኣብ ናይ 800 ሜትሮ ደቂ ተባዕትዮ ቀዳማይ ሜሮን ምስግና ኩደብዑር፣ ካልኣይ ናኦት ፍቓድ ኣድከመ ምልጋ፣ ሳልሳይ ሄርሞን ገብረ ኢየሱስ ኩደብዑር። ኣብ ናይ 800 ሜትሮ ደቂ ኣንስትዮ ቀዳመይቲ ኣኽብረት ዕቕባ ገርግሽ ካብ ዛራ፣ ካልአይቲ ሶልያና ፀሓየ ኣድከመ ምልጋ፣ ሳልሲቲ ፊዮር ዮሴፍ ካብ ሓድነት። ኣብ 1500 ሜትሮ ደቂ ተባዕትዮ ቀዳማይ ናሆም ደበሳይ ኣድከመ ምልጋ፣ ካልኣይ ወሃብ ጀማል ካብ ዛራ፣ ሳልሳይ ድሌት ኣዱንያ ኣድከመ ምልጋ። ኣብ ናይ ደቂ ኣንስትዮ ቀዳመይቲ ኣስማይት ኣስምሮም ኣድከመ ምልጋ፣ ካልአይቲ ስምረት ገብረ ሚካኤል ኩደብዑር፣ ሳልሲቲ ድያና ተስፋይ ካብ ዛራ። ኣብ ናይ 5000 ሜትሮ ደቂ ተባዕትዮ ቀዳማይ ሄኖክ ገብረ ሚካኤል ክደብዑር፣ ካልኣይ መዋእል ቤህነ ክደብዑር፣ ሳልሳይ ኢስያስ ግርማይ ኣድከመ ምልጋ። ኣብ 3000 ሜትሮ ደቂ ኣንስትዮ ቀዳመይቲ ቤትኤል ኤልያስ ኣድከመ ምልጋ፣ ካልአይቲ ሰሊና ክፍለ ማርያም ክደብዑር፣ ሳልሲቲ ፌበን ሳህለ ክደብዑር።
1: ኣብ ከተማ ዓዲ ቀይሕ ብምኽንያት በዓል ናፅነት መጻሪ ውርድራት ኣትሌቲክስ ተኸይዱ።
0: ኣብ ከተማ ዓዲ ቀይሕ ብምኽንያት በዓል ናፅነት መጻሪ ውርድራት ኣትሌቲክስ ተኸይዱ። እዚ ብ9 ግንቦት ዝተኸየደ መጻሪ ውርድራት ብዞባ ደረጃ ኣብ ደቂ ኣምሓረ ንዝካየድ ጉያ ናፅነት ዝዓለመ ኮይኑ ውርድራት ደቂ ተባዕትዮን ደቂ ኣንስትዮን ዘሳተፈዩ። ኣብ ናይ 5 ኪሎ ሜትር ደቂ ተባዕትዮ ናይ ፅርግያ ውርድር ቀዳማይ ብእምነት ሙሉእ፣ ካልኣይ ዓወት ዕቁባይ፣ ሳልሳይ ክፍሎም ክፍለ የሱስ፣ ራብዓይ መርሃዊ ገብሪ ህይወት፣ ሓምሻይ ኣሌክሳንደር ዕቁባይ፣ ሻድሻይ ኤስሮም ኣለም። ኣብ ደቂ ኣንስትዮ 3 ኪሎ ሜትር ቀዳመይቲ ሲዶና ግርማይ፣ ካልአይቲ ሳሮን ተስፋ ሚካኤል፣ ሳልሰይቲ ቅሳነት ሽማ ንጉስ፣ ራብዐይቲ ፍትሓዊት ገብረ ህይወት፣ ሓምሸይቲ ፍረህይወት ሓጎስ፣ ሻድሸይቲ ኤልዳና ኢስያስ። ኣብዚ ዝተዓወቱ ካብ ፌደሬሽን ኣትሌቲክስ ዝተዳለወ ገንዘባዊ ሽልማትን መዳልያን ካብ ዝተፈላለዩ ሓለፍቲ ተዋሂቦም።
1: ውርድራት ኩዕሶ መርበብ ንኡዞባ ባረንቱ ብዓወት ጋንታ ከተማን ብሻን ተዛዚሙ።
0: ውርድራት ኩዕሶ መርበብ ንኡዞባ ባረንቱ ኣብ መንጎ ክለባት ከተማ ባረንቱ ብናይ 4 ክለባት ደቂ ኣንስትዮን 5 ክለባት ደቂ ተባዕትዮን ኣሳቲፉ ክካየድ ዝቕነየ ውርድራት ብዓወት ጋንታ ከተማ ናይ ደቂ ተባዕትዮን ጋንታ ብሻ ናይ ደቂ ኣንስትዮን ተዛዚሙ። ኣብቲ ዝተኸየደ ውርድራት ናይ ደቂ ኣንስትዮ ኣብ መንጎ ክለባት ብሻን ደርማስን ኣብ ዝተኸየደ ውርድር ብናይ 3-2 ውፅኢት ጋንታ ብሻ ክትዕወትን ከላ ኣብ መንጎ ጋንታ ደርማስን ጋንታ ኣውላን ኣብ ዝተኸየደ ድማ 3-2 ጋንታ ደርማስ ተዓዊታ። ቀፂለን ኣብ መንጎ ክለባት ገልዓ ሎን ጋንታ ኣውላን ደቂ ኣንስትዮ ኣብ ዝተኸየደ ውርድር ጋንታ ገልዓሎ 3-2 ተዓዊታ። ኣብ መንጎ ጋንታ ደርማስን ጋንታ ገልዓሎን ደቂ ተባዕትዮ ኣብ ዝተኸየደ ግጥም ጋንታ ደርማስ ንመጋጥምታ ጋንታ ገልዓሎ ብገፊሕ 3 ባዶሮት ይዓታ። ኣብ መንጎ ክለባት ብሻን ኣውላን ደቂ ተባዕትዮ ኣብ ዝተኸየደ ውርድር ጋንታ ብሻ ንመጋጥምታ ጋንታ ኣውላ 3 ባሮት ዕወተላን ከላ ኣብ መንጎ ክለባት ከተማን ኣውላን ኣብ ዝተኸየደ ተመሳሰለ ውርድር ድማ ጋንታ ከተማ ብ3 ባዶሮት ዓዊታ። ቀፂለን ውርድረን ኣብ መንጎ ክለባት ብሻን ደርማስን ዝተኸየደ ኮይኑ ጋንታ ብሻ ንመጋጥምታ ጋንታ ደርማስ 3 ብባዶ ብዝኾነ ውፅኢት ረቲዓታ። ኣብ መንጎ ጋንታ ገልዓሎን ጋንታ ኣውላን ኣብ ዝተኸየደ ግጥም ድማ ጋንታ ገልዓሎ 3-1 ተዓዊታ። ኣብ መዛዘመነት ዕለት ኣብ መንጎ ጋንታታት ከተማን ጋንታ ብሻን ደቂ ተባዕትዮ ኣብ ዝተኸየደ ውርድር ጋንታ ከተማ ንመጋጥምታ ጋንታ ብሻ 3-2 ረቲዓታ። ፌደሬሽን ኩዕሶ መርበብ ንኡዞባ ባረንቱ ብምኽንያት በዓል ናፅነት ንምድማቕ ኣብ መንጎ ክለባት ከተማ ባረንቱ ብናይ ክልቲ ፀወታ ኣሳቲፉ ዝወደቦ ውርድራት ኣብ ናይ ደቂ ተባዕትዮ ጋንታ ከተማ ጎብለል ብምዃን ዓባይ ዋንጫ 2000 ኣቕፋን ኩዕሶን ክትሽለምን ከላ ኣብ ደቂ ኣንስትዮ ድማ ጋንታ ቢሻ ጎብለል ብምዃን ተሸላሚት ዓባይ ዋንጫን 1500 ኣቕፋ ኮይና ውፅኢት ናይቲ ን5 መዓልታት ዝቐጽለ ውርድራት ኩዕሶ መርበብ ጋንታ ከተማ ባረንቱ ምስ ንዕዘብ ኣብ ደቂ ተባዕትዮ ካልአይቲ ጋንታ ቢሻ ብምዃን ተሸላሚት 1500 ኣቕፋን ኩዕሶን ክትከውንን ከላ ሳልሲቲ ጋንታ ደርማስ ተሸላሚት 1000 ኣቕፋ ብምዃን ውርድሮም ዛዚሞም። ኣብ መንጎ ክለባት ደቂ ኣንስትዮ ዝተኸየደ ውርድራት ካልአይቲ ጋንታ ደርማስ ብምዃን ተሸላሚት 1000 ኩዕሶን ክትሽለምን ከላ ሳልሲቲ ድማ ጋንታ ገልዓሎም ተሸላሚት 2 ኳዓሳሱ ብምዃን ውርድረን ፈጺመን። ኣብ መወዳእታ ኣብ ዝተኸየደ ውርድራት ንብሉፃት ተፃወቲ፣ ሰረብቲ፣ ሃረምቲ፣ ኣጣዓምትን ዓጋትን ከም ዝተሸለሙ ሓላፍ ፌደሬሽን ኩዕሶ መርበብ ንኡዞባ ባረንቱ መንእሰይ ናትናኤል ገብረ መስቀል ሓቢሩ።
2: ንዋንጫ ናፅነት መን ወሰደ ዝካየድ ዘሎ ስፖርታዊ ውድራት ኩዕሶ መርበብ ኣብ ከተማ ክረን ይቕፅል ኣሎ። ኣብ መጀመርታ ወርሒ ግንቦት ዝጀመረ ንዋንጫ ናፅነት መን ወሰደ ዝካየድ ዘሎ ስፖርታዊ ውድራት ኩዕሶ መርበብ ኣብ ከተማ ክረን ብ6 ግንቦት እውን ቀፂሉ ውዒሉ። እቲ ኣብ መንጎ 12 ጋንታት ናይ ደቂ ተባዕትዮን 8 ጋንታት ናይ ደቂ ኣንስትዮን ዝካየድ ዘሎ ናይ ኣውዲካ ምሕላፍ ፀወታታት ብ6 ግንቦት ጋንታታት ሰኒትን ሜካን ናይ ደቂ ተባዕትዮ ኣብ ዝገበሮ ሓያል ህልክ

0: ዝገብሮ ውድድር ጋንታ ሜካ ናይ 3 ተባሃለ ኣብ ልዕሊ መጋጥምታ ዝኾነት ጋንታ ስኒት ናይ ተሃድሶ ክትዕወት ከላ ሙኒር ኣድም ካብ ጋንታ ተሃድሶ ብዘረያ መሳጥ ፀወታ ኣቓልቦ ተዓዘብትን ስሒቡ ውዒሉ ብተመሳሳሊ ትማሊ 10 ግንቦት ኣብ ሜዳ ግራንድ ሆቴል ፀወተን ዘካየዳ ጋንታት ኣዳልን ደንደን ናይ ደቂ ተባዕትዮ እየን ነይረን። እቲ ፀወታ ድማ ብዓወት ጋንታ ኣዳል 3 ተባሃለ ክዛዘም ከሎ ቀፂለን ኣብ ሜዳ ዝወረዳ ጋንታታት ደንደን ምስ ከረን ካልኣይ ደረጃ ናይ ደቂ ኣንስትዮ እየን ነይረን። ፀወታ ድማ ብዓወት ጋንታ ደንደን ክልተ ባዶ ተዛዚሞ።
1: ኣብ ከተማ ባፅዕ ብምክንያት በዓል ናፅነት ውርድራት ቅድም ብሽክለታ ይካየዳሎ። ፌደሬሽን ቅድም ብሽክለታ ንኡዞባ ባፅዕ ብምክንያት በዓል ናፅነት 3 ዲቪዥናት ናይ ደቂ ኣንስትዮን ማውንቴን ባይክም እውን ናይ ዳኮርስቶን ውርድራት የካይዳሎ። ብ10 ግንቦት ዝተካየደ ውርድር 25 ዙርያ ዝሸፍን ኣብ ሳልሳይ ዲቪዥን ቀዳማይ ብሩህ ገብረ ኪዳን፣ ኣሚር መስዑድን ቅዱስ ኣሌክሳንደርን ድማ ካልኣይን ሳልሳይን ተርታ ሒዞም። ኣብ ናይ ደቂ ኣንስትዮ ቀዳሚይቲ ሚለና ፀጋይ፣ ካልኣይቲ ሳዕድያ ሁሴን፣ ሳልሰይቲ ድማ መንከም ዳንኤል ብምዃን ተዓዊተን። ኣብ ካልኣይ ዲቪዥን ቀዳማይ ዩኤል ኣባዲ፣ ካልኣይ መሓመድ ኣሕመድ፣ ሳልሳይ ሴም ወልደ ጋብር ብምዃን ተዓዊቶም። 30 ዙርያ ኣብ ዝሸፈኑ ቀዳማይ ዲቪዥን መሓመድ ሳልሕ ቀዳማይ ኮይኑ ተዓዊቶም። ሜል ኣብ ክብሪ ኣበን ዑስማን ዮስፍን ድማ ተኸቲሎሞ። ብተዓዘብቲ ልዑል ትፅቢ ዝተገብረሉ ናይ ዳኮርሶ ውርድር ፀወታ በዳሃን ሰሓብን ነይሩ። ናትናኤል ፀጋይ ያሬድን ፊሊሞን ሰሎሞንን ንመዋድርቶም ብምግላፍ ክልተ ዕውታት ብምዃን ውርድሮም ፈፂሞም።
2: ስፖርታዊ ውርድራት እዚ ተወርወረ ሓይሊ ብውርድራት ምሕምባስ ቀፂሉ ተኻይዱ።
1: ብዝተፈላለዩ ስፖርታዊ ውርድራት ኣብ ምስልሳል ዝርከብ ውሽጣዊ ውርድራት እዚ ተወርወረ ሓይሊ ናይ ዝተፈላለዩ ሜትሮ ውርድር ምሕምባስ ኣካይዱ። ኣብዚ ንፈልማ ግዜ ሎሚ ዓመት ዘካየደ ውርድራት ምሕምባስ ናይ 500 ሜትሮ ዝሓንበሰ ደቂ ኣንስትዮ ቅሳነት ተስፋይ ካብ ጋንታ ተውለ ቀዳሚት ክትወፅእን ከላ ንሃሚን ፋሲል ካብ ኔብሮ፣ ፌሮዝ እስቴፋኖስ ካብ ብድሆስ ይዕበንአን። ኣብ ናይ 800 ሜትሮ ድማ ባናተኪ ካብ ተውለ፣ ሮዳስ ለባሲ ካብ ኔብሮ፣ ፍርቱና ምስግና ካብ ብድሆ ቀዳሞት 3 ዕውታት ኮይነን። ኣብ ናይ 1000 ሜትሮ ድማ ክርስቲና ታደሰ ካብ ተውለ፣ ቅሳነት ሽሻይ ካብ ኔብሮ፣ ገነት ተስፋይ ካብ ኣልጌን ካብ ቀዳማይ ክሳብ ሳልሳይ ዘሎ ደረጃ ሓዚአን። ናይ 1000 ሜትሮ ውርድር ዘካየዱ ደቂ ተባዕትዮ ድማ ኣቤል ንጉሰ ካብ ኣልጌን ቀዳማይ፣ ኣቤል ዘሚካኤል ካብ ብድሆ፣ መኸተ ዓብለል ካብ ኣልጌን ስዒቦሞም። ኣብ ናሽን 500 ሜትሮ ዓሊ ኣሕመድ መሓመድ ካብ ተውለ፣ ንርኣዮ ሳህለ ካብ ዓድሮሶም፣ ማጆር ፍትዊ ካብ ባርዕ 3 ዕውታት ኮይኖም። ኣብ ናይ 2000 ሜትሮ ድማ ማህዲ ብርሃነ ካብ ኣልጌን፣ ናትናኤል ተኽለ ሃይማኖት ካብ ብድሆ፣ ናታን ወልደ ስላሰ ካብ ባርዕ ዕውታት ኮይኖም። እዚ ከምዚ ኢሉ እንከሎ ውርድራት ካልኣይ ዙርያ ኣብ ምክያድ ዝርከብ ግጥማት ኩዕሶ እግሪ ኣብ ንደቂ ተባዕትዮ ብድሆ ንዓድረሶ 2 ብባዶ፣ ተውለ ንቶኮር 1 ብባዶ፣ ባርዕ ንኣልጌን 2-1፣ ቶከር ንኣውገት 1 ብባዶ፣ ኔብሮ ንቶኮር 4 ብባዶ፣ ኔብሮ ንዓላ 3-1 ረቲዐነን። ኣብ ንደቂ ኣንስትዮ ኔብሮ ምስ ዓድረሶ ባዶ ባዶ ክወፃን ከለዋ ቶኮር ንብድሆ ከምኡ ውን ባርዕ ንተውለ፣ ዓድረሶ ንብድሆ 1 ብባዶ፣ ባርዕ ንዓላ 2-1 ረቲዐነን። ብተወሳኺ ብደረጃ ግንባር ሓሪና ምስ ሽዑላ 2 እግሪ ምሕዝነታዊ ግጥም ኣካይደን። ኣብ ቀዳማይ እግሪ ብደቂ ኣንስትዮ 1-1 ውርድረን ክዛዝማን ከለዋ ኣብ ደቂ ተባዕትዮ ድማ ሓሪና 1 ባሮ ተዓዊታ። ኣብ ካልእ እግሪ ድማ ሓሪና ብክልቲኡ ፀወታ ዓወታ መዝጊባ። ውሽጣዊ ውርድራት እዚ ተወርወረ ሓይሊ ብሓያል ውርድር ካልኣይ ዙር ግጥም ኩዕሶ እግርን መርበብን ኣብ ምስልሳል ከም ዝርከብ ጎስጓስን ሓበሬታ ናይቲ እዚ ኣብ ዝለኣኸልና ሓበሬታ ገሊጹ።
2: 3 ኤርትራውያን ተቀዳምቲ ክሳተፍዎ ዝቐነዩ ዙር ሄላስ ትማል ሰንበት ብሓምሻይ መድረኹ ተዛዚሙ።
1: ንዝሓለፉ 5 መዓልታት ኣብ ምክያድ ፀንሐ ዙር ሄላስ ሰንበት 10 ግንቦት ብሓምሻይ መድረኹ መጋረጁ ዓፅዩ። ኣብዛ ናይ መወዳእታ መድረኽ ተቀዳምቲ 146.5 ኪሎ ሜትር ዝርሕቀታ ውርድር ኣካይዶም። ኣብ መወዳእታ ድሕሪ ዝተካየደ ሓያል ቅፅበታ ውርድር ዴንማርካዊ ኣባል ስዋት ክለብ ማድስ ኣንደርሰን ንውርድሩ ብ3:09.24 ካልኢትን ብምዛም ቀዳማይ ኮይኑ ሕንፃፅ ረጊፁ። ኣብዚ ውርድር ተፀሚዶም ካብ ዝውዓሉ ኤርትራውያን ተቀዳምቲ ኣብዛ መድረኽ ዝሓዝዎ ደረጃ ምስ እንምልከት ምስ ዕውድ ብተመሳሳሊ ሰዓት ኣባል ባይክ ኤድ ኤቨን የማነ መበል 12፣ ናሆም ኤፍሬም መበል 27፣ ኣባል ቡርጎስ ኦሎምፒካዊ ምርሃው ቅዱስ ድማ ብ36 ካልኢታት ድሒሩ መበል 58 ተርታሒዙ ሕንፃ ዝርጊፁ። ብሁሉል ሰዓት ቼክ ሪፓብሊካዊ ቫችላቭ ጀዜክ ብ20:27.34 ካልኢትን ዕውድ ዙር ሄላስ ብምዃን 125 ናይ ዩሲኣይ ነጥቢ ወሲዱ። ኣባል ሶሉሽን ቴክ ገዲም ኢጣልያዊ ተቀዳማይ ዶሞኒኮ ፖሶቪቮ ብ11 ካልኢት ድሕሩ፣ ካልኣይ ስዊዘርላንዳዊ ኮሊን ሱቱሉ ድማ ብ12 ካልኢታት ድሕሩ ሳልሳይ ተረታሒዙ። ኤቨን የማነ ብ10:43 ካልኢትን ድሕሩ መበል 20፣ ምርሃው ቅዱስ ብ10:35 ካልኢትን ድሕሩ መበል 23፣ ናሆም ኤፍሬም ብ24:55 ካልኢትን ድሕሩ መበል 3

0: 36 ተሒዙ። ብነጥቢ ኣባል ባይክ ኤር ላቲቪያዊ ክርስቲያንስ ቤልሆቭስቺክስ ብ43 ነጥቢ ቀዳማይ ኮይኑ ተዓዊቱ። ኣባል ባይክ ኤር ናሆም ኤፍሬም ብ27 ነጥቢ ሳልሳይ ተርታ ብምሓዝ ውድድሩ ዛዚሙ። ኣብ ኒዓ ቐብ ላክሰምበርጋዊ ሎጅ ብ38 ነጥቢ ኣንበሳ ዓቐብ ዙር ሄላስ ኮይኑ ክዕወት ክንከሎ ናሆም ኤፍሬም ብ2 ነጥቢ መበል 23 ተርታ ሒዙ። ዕዉት ዙር ሄላስ ቼክ ሪፓብሊካዊ ቫችላቭ ጀዜክ ብሉፅ መንእሰይ ዙር ሄላስ ኮይኑ ተዓዊቱ። ኤቨን የማነ ራብዓይ ናሆም ኤፍሬም ድማ 10 ተርታ ሒዞም። ብጋንታ ናይ ምርሃው ቅዱስ ቡርጎስ ቀዳመይቲ ኮይና ተዓዊታ። ባይክኤድ ብ48 ደቂቕን 27 ካልኦትን ድሕራ 7 ተርታ ሒዛ ውድድራ ፈጺማ።
1: ንመበል 109 ግዜኡ ኣብ ምክያድ ዝርከብ ጅሮ ዲ ኢታልያ ትማሊ ሰንበት ብሳልሳይ መድረኹ ተኸይዱ።
0: ንመበል 109 ግዜኡ ኣብ ምክያድ ዝርከብ ጅሮ ዲ ኢታልያ ሰንበት 10 ግንቦት ብሳልሳይ መድረኹ ቀጺሉ። እዛ መድረኽ 175 ኪሎ ሜትር ዝርሕቐታን ንናሽኳ ተቐዳደምቲ እተርብሕን መድረኽ ነይራ። ኣብ መወዳእታ ፈረንሳዊ ዕውት ቀዳማይ መድረኽ ኣባል ክለብ ሶዳል ኩክስቴ ፖል ማግኔር ንውድድሩ ብ4:09:42 ካልኦትን ብምዝዛም ካልኣይ ናይ መድረኽ ዓወት ናይዚ ውድድር ኣመዝጊቡ። ኣባል ትሬክ ኢጣልያዊ ጆናታን ሚላንን ሆላንዳዊ ኣባል ዩኒቤት ሮዝ ሮኬትስን ዲላን ግሪኖ ቬገን ድማ ካልኣይን ሳልሳይን ተርታ ሒዞም። ኣብዛ መድረኽ ኤርትራዊ ኦሎምፒካዊ ኣማኒኤል ገብረ እግዚኣብሔር ምስ ዕውት ፖል ማግኔር ብተመሳሳሊ ሰዓት መበል 168 ተርታ ሒዙ። በዚ መሰረት ኡሩጋያዊ ኣባል ኣስታና ቶማስ ጉሌርሞ ሲልቫ ብ13:10:05 ካልኢትን መሪሕነት ጅሮ ዲ ኢታልያ ዓቂቡ። ኣባል ቱዶር ጀርመናዊ ፍሎሪያን ስቶርክን ኣባል ኔት ካምፓኒ ኢኒዮስ ኮሎምቢያዊ ኢጋን በርናልን ብተመሳሳሊ 4 ካልኢታት ድሕሮም ካልኣይን ሳልሳይን ተርታ ሒዞም ይኽተልዎም። ዴንማርካዊ ዮናስ ቪንጌጋርድ ብ10 ካልኢት ድሕሩ መበል 19 ተርታ ሒዙሎም። ዕውት ክልተ መድረኻት ፖል ማግኔር ብ5 ነጥቢ መሪሕነቱ ኣስፊሑ። ጆናታን ሚላን ብ4 ነጥቢ ካልኣይ ዴንማርካዊ ኣንደርሰን ብ42 ነጥቢ ሳልሳይ ተርታ ሒዙሎ። እስጳኛዊ ኣባል ቲም ፖሊቲ ፓብሎ ሲልቫ ብ42 ነጥቢ መሪሕነት ኣንበሳ ዓቐብ ጅሮ ዓቂብሎ። ማኑዌል ታሮዚ ብ12 ነጥቢ ይኽተሎ። መራሒ ናይ ዝውድድር ጉሌርሞ ሲልቫ መሪሕነት ብሉፅ መንእሰይ ዓቂቡ ወፂኡ። ብጋንታ ሞቪስታር ቀዳመይቲ ኮይና ትመርሓላ። ጅሮ ዲ ኢታልያ ሶኒ 11 ግንቦት ብራብዓይ መድረኹ ክቕጽል እዩ።
1: ግጥማት ፕሪምየር ሊግ እንግሊዝ ዝሓለፈ ቀዳሚ ሰንበትን ኣብ ዝቐጽለሉ ኣርሰናል ወሳኒ ዓወት ኣመዝጊባ።
2: መራሒት ናይ ዝውድድር ዘሎ ኣርሰናል ናብ ሜዳ ለንደን ብምጋሻ ኣንጻር ዌስትሃም ዩናይትድ ወሳኒ ፀወታ ካይዳ። ኣርሰናል ኣብዛ ግጥም ጥንቁቕ ዝኾነ ፀወታ ከተካይዱ ነይርዋ። ነጥቢ ምስ ተጥፍ ንጉዕዞ ሻምፒዮንነት ኣብ ሓደጋ ዘእትዎ ምዃኑ እውን ኣሰካፊ ዝነበረ ክኸውን ብወገን ዌስትሃም እውን እዚ መፃዓምተ ስፖርት ናብ ውድዳ ሻምፒዮንሽፕ ንኸይትምለስ ኣብ እተካይዶ ዘላ ቃልሲ እዛ ፀወታ ንዓገዳሲት እያ ነይራ። ናብ ፀወታ ምስንምልከት ዘን ክለባት ኣብ ናይ ቅድሚ ዕረፍቲ ግጥም ኣርሰናል ብዌስትሃም ተፈቲን እያ። እንተኾነ እቲ ፀወታ ብዘይሸቶ እዩ ንዕረፍቲ ተዓፅዩ። ድሕሪ ዕረፍቲ ኣብ ዝቕፅለ ካልእ ኣብረ ግጥም ዌስትሃም መገዲ ማቴዎስ ፈርናንደዝን ታቲ ካስቴላኖስን ንልዳት ኣርሰናል እኳ ተፈተነቶ ሓላው ልዳት ዴቪድ ራያ ብብሉ ዝኾነ ብቕዓት ብምዕጋት መሪሕ ተዳ ተፃዊቱ። ኣርሰናል ክሳብ ብ83 እንደኸነ ትጸኒዑ ዝነበረ ዕርዲ ምክልኻል ዌስትሃም ንኽትብስዕ ተሸጊራ ድሕሪ ምጽናሕ ትሮሳርድ ካብ ኦዴጋርድ ንዝመጸቶ ኩዕሶም ሰኪዕ ብምርኻቡ ክለቡ መሪሓ ንጾታ ክትቅልሶ ጀሚራ። ጾታ ብምዝዛሙ ዌስትሃም ካብ ዊልሰን ማዕረስ ገብረታ ሸቶ እኳ ትረኸበት ቫር ናይ ዌስትሃም ፓብሎ ኣብ ልዕሊ ሓላው ልዳት ኣርሰናል ራያ በደል ብምፍጻሙ ነታ ሸቶ ብምስራዝ ኣርሰናል ታሪኻዊ ዝኾነ ዓወት ብምዝጋብ ናብ ሻምፒዮንነት ተጸጊዓ። ኣብዛ ጾታ ናይ ኣርሰናል ራያ ይብል ሰጻታይ ተባሂሉ ናብ ብሳሲካዊ ጸብጻብ ናይ ዘን ክለባት ምስንምልከት ዌስትሃም ብኣርሰናል ኣብ 39 ጸወታታት ተረሲዓ ብምህላዋ ዘገረመት ክትከውን ብዘይካዘዛ ክለብ ብሊቨርፑል እውን 39 ግዜ ተሳዒራኣላ። ኣርሰናል ዝበዝሕ ግዜ ዝረታዓታ ክለብ ኤቨርቶን ኮይና 4 ግዜ ተዓዊታትላኣላ። ኣርሰናል ናብ ሜዳ ለንደን ብምጋሽ ኣብ ዘካየትሰን 3 ዳዕሮ ጸወታታት ብድምር 12 ሸቶታት ብምዝጋብያ ተዓዊታ። ዌስትሃም ኣብ ናይ ሎም ዓመተ ስፖርት ካብ ሜዳኣ ኣብ ዘካየደተ ናይ ደርቢ ጾታታት ኣብ ኩለን ተሳዒራኣላ።
3: Odegaard for Rice, back with Martin Odegaard, and Trossard! How big a moment could that be? Leandro Trossard has tightened Arsenal's grip on the Premier League trophy.
4: What a fantastic finish there from Trossard.
3: Everyone forward now for West Ham, including their goalkeeper Mads Hermansson. It's up towards him. Raya didn't get there. Was that blocked on the line?

0: It's crossed the line. They are appealing that David Raya was held inside his six-yard box.
1: After review, West Ham at number 19 commits a foul on the goalkeeper. Final decision is direct free kick.
0: Goal overturned. So Arsenal retain their lead.
2: ማንቸስተር ሲቲ ኣብ ብሜዳ ኣንጻር ብሬንፎርድ ወሳኒ ጾታ ኣካይዳ ዘን ክለባት ኣብ ናይ ቅድሚ ዕረፍቲ ጾታ ብዘይሸቶ እኳ ተተፈላለያ ድሕሪ ዕረፍቲ ኣብ ዝቕጽለ ካልኣብ ርግጦ ማንቸስተር ሲቲ ኣብ መበል 6ደቕ ካብ ዶኩ ብዝረኸበታ ሸቶ መሪሕነት ክትሕዝን ከላ ኤርሊን ሃላንድ ንመሪሕነት ክለቡ ናብ ክልተ ባዶ ዘደሂበት ካልእቲ ሸቶ ወሲኹ ዑሙር ማርሙሽ ኣብ መበል 92 ሳልሲ ሸቶ ብምዝጋቡ ድማ ትጸወታ ብዓወት ሲቲ 3 ባዶ ተዛዚሞም ዶኩ ኣብዛ ጸወታ ብሉ ተጻዋታ እዩ ዝተባህለ እዩ ብሬንፎርድ ናብ ሜዳ ኢትሓድ ብምጋጅ ዘካየደተን ዳሕሮት 5 ጸዋታታት ኣብተን 4 ክሳዕርን ከላ ኣብ ወርሒ ሕዳር 2022 ግን 2-1 ተዓዊታ ምንባራ መዛገብቲ ፕሪምየር ሊግ ይሕብሩ ማንቸስተር ሲቲ ኣብዚ ዓመት ብቶተንሃም ድሕሪ ዝወረዳ ስዕረት ብድሕሪኡ ኣብ ሜዳ ካብ ዘካየደተን ዳሕሮት 16 ጸዋታታት ዛጊዳ ይተሳዕረትን ኣብ 13 ክትዕወትን ከላ ኣብ 3 ኻ ማዕረ ተፈላለያ
3: ስቶፔጅ ታይም ኣንድ ሲቲ ሃቭ ኖት ኦንሊ ዋን ዚስ ጌም They've improved their goal difference as well. And they have put the pressure back on Arsenal to deliver at West Ham tomorrow. Marmoush with the final layer of icing on this jubilant cake.
2: ማንቸስተር ዩናይትድ ናብ ሜዳ ኦፍ ላይት ብምጋሽ ኣንጻር ሳንደርላንድ ኣገጢማ ዩናይትድ ዝሓለፈ ሰሙን ሊቨርፑል ካብ ሰዓሩ ተጻወታ ነቶም 5 ብምዕራፍያን ጾታ ከተካይድ ወሲና እዘን ክለባት ሸቶ ዘየተመዝገበ ጸወታ ከካይዳ ከለዋ ሓላው ልዳት ማንቸስተር ዩናይትድ ላሜንስ ድማ 3 እትዋት ኳዕሳሱ ብምዕጋቱ ብሉ ተጻዋታይ ዝግጥም ተባሂሉ እዘን ክለባት ኣብ ዘካየደ ድሕሮ 34 ጸወታታት ሳንደርላንድ ኣብተን 3 ጥራያ ክትዕወትን ከላ ኣብ 7 ማዕረ ተፈላለያ ኣብ 24 ጸወታታት ግን ተረቲዓ ዩናይትድ ናብ ስታድየም ኦፍ ላይት ብምጋሽ ኣብ ዘካየተን ዳሕሮት 16 ጸወታታት ኣብ ወርሒ ለካቲት 2016 ጥራያ 2-1 ተቐፂዓ ኣብ 10 ተዓዊታ ብ5 ኻ ማዕረ ተፈላለያ ሳንደርላንድ ድሕሪ ወርሒ መያዝ 2014 ኣብ ልዕሊ ቸልሲ ዘመዝገበቶ ናይ 2-1 ዓወት ብድሕሪኡ ኣንጻር ምስ ቀዳሞት 4 ካብ ዝተሰርዓ ክለባት ኣብ ዘካየደተን 29 ግጥማት ፕሪምየር ሊግ ክትዕወት ተጸጊማ ኣላ 19 ተሳዒራ ኣብ 10 ኻ ነጥቢ ተማቒላ ድሕሪ ወርሒ ጥሪ ናይዚ ዓመት ማንቸስተር ዩናይትድ 33 ነጥቢ ብምእካብ ኣብ ቅድሚ ዘላ ክለብ እያ ኣስቶን ቪላ ናብ ሜዳ ታርፍ ሙር ብምጋሽያ ኣንጻርታ ናብ ሻምፒዮንሽፕ ምውራዳ ዘረጋገጸት በርለይ ተጻዊታ ኣብ ናይ ቅድሚ ዕረፍቲ ጾታ በርለይ ኣብ ሻምነቲ ዶ ካብ ኣንቶኒ ብዝረኸብታ ሸቶ ክትመርሕን ከላ ቪላ ዕረፍቲ ቅድሚ እካሉ ካብ ባርክሊ ማዕረስ ገብረታ ሸቶ ረኺባ ድሕሪ ዕረፍቲ ኣብ ዝቐጽለ ግጥም ቪላ ኣብ መበል 56 ዶ ካብ ዋትኪንስ ካልእ ሸቶ ብምርካብ ካብ ድሕሪ ተበጊሳ መሪሕነት ክትሕዝ በርለይ ኣብ መበል 58 ዶ ካብ ፍለሚን ማዕረስ ገብረታ ሸቶ ብምርካባት ጾታ 2-2 ተዛዚሞም በርለይ ድሕሪ ወርሒ ለካቲት ናይዚ ዓመት ፈለማ ነጥቢ ክትረክብን ከላ ኣስቶን ቪላ ድማ ካብ ቅልስ ናይ ሻምፒዮንስ ሊግ ንኸይትወፅእ እተሰክፍ ክለብ ኮይና ኣላ ናይ በርንለይ ኣንቶኒ ብሉስ ተጻዋታይ ዛ ግጥም ዝተሰሚዑ እዩ
4: Chowna heavily involved. Ball over the top with the ball. Watkins has got that pace. And he gets there and scores. Ollie Watkins. Long kick from Martinez. Watkins got there ahead of the keeper and touches it home into the box. Touchback Fleming. 2-2. Burnley a level. Dear Fleming. Really well worked from Burnley.
2: ኖቲንግሃም ፎረስት ኣብ ብሜዳ ንኒውካስል ዓዲማ ዘንገረቶ ጾታ ነጥቢ ተማቒላ ኣብ ናይ ቅድሚ ዕረፍቲ ግጥም ዘን ክለባት ኣብ ዘካይዶ ጾታ ብዘይሸቶ ክፈላለያ ከለዋ ድሕሪ ዕረፍቲ ኣብ ዝቐጽለ ጾታ ግን ፈለማ ኒውካስል እያ ኣብ መበል 74 ካብ ባርነስ መሪሕነት ዘተሓዘታ ሸቶ ብምርካብ ንጾታ ክትቅልሶ ጀሚራ ጾታ ብምውድኡ ፎረስት ኣብ መበል 78 ካብ ኤንደርሰን ማዕረስ ገብረታ ሸቶ ስለ ዝረኸበት እቲ ጾታ 1-1 ተዛዚሙ ኣብዛ ግጥም ናይ ፎረስት ኤሌት ኤንደርሰን እዩ ብልሶ ጸዋታይ ተባሂሉ
5: It ends up hitting the bar and it's still loose and then a shot from Bruno Guimaraes near post is held. Has it again, feeds it forward towards Ramsey who sends it forward to Harvey Barnes who's clean through and Harvey Barnes has scored. Straight down the middle, Harvey Barnes scores.
6: It's halfway, this is Morato. Morato forward into the feet of Wood trying to turn on the edge of the penalty area. Sends it, tees it up for Jesus who rides, challenges and stabs it towards goal. Yeah, leaves it for Anderson. Little ball into McAtee. McAtee gives it back to Anderson who's running.
7: Yes!
6: And he scores! Elliot Anderson

0: Trent's end net. Gets an equaliser. It'll mean so much to him scoring against Newcastle United at the Trent end.
1: ክሪስታል ፓላስ ኣብ ሜዳ ሴልሃርስ ፓርክ ኣንጻር ኤቨርተን ዘካየዶ ጾታ ነጥቢ ተማቒላ ኣብ ናይ ቅድሚ ዕረፍቲ ግጥም ዘን ክለባት ኣብ ዘካየዶ ጾታ ኤቨርተን ኣብ ሻሸይቲ ደ ካብ ታርኮስኪ ብዝረኸብታ ቅልጥፍቲ ሸቶ ክትመርሕ ጀሚራ ፓላስ ኣብ መበል 37 ደ ካብ እስማዒል ኣሳር ማዕርስ ገብረታ ሸቶ ረኺባ ንዕረፍቲ ምሪሓ ድሕሪ ዕረፍቲ ኣብ ዝቕጽለ ግጥም ኤቨርተን ኣብ መበል 47 ደ ካብ ቤቶ ካልእ ሸቶ ብምርካብ እንደገና ናብ መሪሕነት ክትምለስን ከላ ፓላስ ድማ መበል 77 ካብ ማቴታ ካልእ ሸቶ ስለ ዝወስኸት እቲ ጸወታ ብናይ ሓባር ውፅኢት 2-2 ተዛዚሙ ናይ ፓላስ ሳር ብሉስ ተጻዋታይ ናይዛ ግጥም ዝተባሃለ እዩ
2: ስቲል ቤቶ ትዊስቲንግ ተርኒንግ ስኮሪንግ ጋርነር ጎስ ፎር ኢት ኤንድ ዘን ኒድድ ሴቪንግ ባይ ሃንደርሰን ሂ ቲፕድ ኢት ኦቨር ዌል quarter of an hour to play Everton led and were pegged back they lead again and Palace looking for the second equaliser and finding it Jean-Philippe Mateta Cambo this is Wharton Mateta might just get in here he does but Pickford is out Alcaraz but Mitchell was there first
1: ናይ ዝሓልፈ ሰሙን ዝዓበየ ፆታ ዝተባሃለ ዓበይቲ ክለባት ሊቨርፑልን ቸልሲን ዘካየዶ ፆታ ዩ ነይሩ እዚ ትሕቲ በዓት ኮይኑ ዘቕረበ ግጥማ ኣብ ናይ ቅድሚ ዕረፍቲ ሊቨርፑል ዝሓሸ ምንቅስቓስ ዝተረኣየሉ ፆታ ኣንፀባሪቓ ኣብ ሻሸይቲ ደ ካብ ግራቨንበርጅ ብዝረኸብታ ሸቶ ቀልጢፋ መሪሕነት ሒዛ ቸልሲ ዕረፍቲ ቅድሚ እካሉ ኣብ መበል 35 ካብ ኤንዞ ፈርናንደስ ብዝረኸብታ ሸቶ ተመዓራርያ ንዕረፍቲ ወፅያ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ዝተኸስተ ፍጻመ ይነበረን እቲ ፀወታ ካብ ናይ ሓባር ውፅኢት ሓደ ብሓደ ተዛዚሙ ኣብዛ ፆታ ናይ ሊቨርፑል ንጉሞዩ ብልሰ ፀዋታይ ተባሂሉ ቸልሲ ናብ ብሜዳ ኣንፊል ብምጋሽ ኣብ ዘካየተ እንዳሕሮት 11 ፆታታት ኣብ ሓንቲ ፆታ ጥራያ ተዓዊታ እዛ ዘመዝገበት ተዓወት ድማ ብናይ ቅድም ዓላሚኣ ናይ ሎማ ስልጣን ሃገሬት ጋንታ እንግሊዝ ዘሎ ጀርመናዊ ቶማስ ቱሸል እናተዓለየት ኣብ ወርሒ መጋቢት ናይ ዓመት 221 ዘመዝገበታ ናይ ሓደ ባዶ ዓወት ምንባራ ናይ ቀረባ ተዘክሮ እዩ እዛ ክለብ ኣብተን ዝተረፋ 6 ፀወታታት ነጥቢ ክትማቐልን ከላ ብ4ተኻ ተሳዒራ እዛ ክለብ ኣብ ዳዕሮት 14 ፀወታታት ኣብ ነስ ወከፍ ፀወታ ሸቶ እናተመዝገባ ብምውፃእ ግን ኣገሪማ
3: ኣላ It's a sensational goal by Ryan Gravenberch and Liverpool have the perfect start to the afternoon. And all the way across to the far post, back across goal it goes. Van Dijk might have taken one in the head from his own player, Konate. Well, they've taken the corner short and delivered long and it's a free chance at the far post. And
1: ብራይትን ኣብ ሜዳ ኣሜሪካን ኤክስፕረስ ኣንጻርታ ናብ ሻምፒዮንሽፕ ምውራዳ ዘረጋገፀት ክለብ ወልቭስ እያ ተጻዊቷ ኣብ ናይ ቅድሚ ዕረፍቲ ፀወታ ብራይትን ኣብ ቀዳሚት ደቕ ናይ ትግጥም ሂንሽሉድ ብዘመዝገበላ ሸቶ ቅልጥፍቲ መሪሕነት ክትሕዝን ከላ ኣብ ሓምሸይቲ ደቕ እውን ካብ ዳንክ ብዝረኸብታ ካልእቲ ሸቶ ንናይ ቅድሚ ዕረፍቲ ግጥማ ብናይ ክልተ ባዶ መሪሕነት ዓፅያቶ ድሕሪ ዕረፍታ ዝቐፀለ ፀወታ ብራይትን ኣብ መበል 76 ዶ ካብ ሚንተ ሳልሰይ ሸቶ ስለ ዝወስኸት ነቲ ግጥም 3-1 ተዓዊታ ትልወፅ እያ ናይ ብራይተን ሂንሽል ውልድ ቡልሰ ጻታ ናይ ዝግጥም ዝተሰመየ እዩ
4: It's a fair challenge by Mosquera, not once but twice. Tenacious defending, then breaks to Minte! Who lashes it home. Brighton have their third. The 3 points secure. And with 2 games to go, the European dream very much alive. He knows it.
1: ዝመፅእ ዓመተ ስፖርት ኣብ ኤሮጳ ውድዳት ንምስታፍ ዝቃለሳ ዘለዋ ክለባት ፉልሃምን ቦርማውዝን ወሳኒ ፀወታ ኣካይደን ኣብ ናይ ቅድሚ ዕረፍቲ ፀወታ ኣብ ዘካየዶ ግጥም ዘን ክለባት ሓሓደ ተፃውቱ ብቐይሕ ካርድ ክኸስራ ከልዋ ማለት ቦርማውዝ ኣብ መበል 41 ዶ ንክሪስቲ ፉልሃም ካ ዕረፍቲ ቅድሚ እካሉ ንተፃወታ ኣንደርሰን ቦርማውዝ ኣብ መበል 53 ዶ ካብ ራያን ብዝረኸብታ እንኮሸቶ ግን ካብዚ ፀወታ 3 ነጥ ኣኪባ ክትወፅእን ከላ ራያን ድማ ብልሰ ፀታይ ዝተባሃለ እዩ
5: ግጥማት ላሊጋ እስጳኛ ዝሓለፈ ቀዳሚ ሰንበትን ኣብ ዝቐጽለሉ ባርሴሎና ኣብ ታሪክ ላሊጋ እስጳኛ ንፈለማ ግዜ ኣብ ግጥም ኤል ክላሲኮ ዋንጫ ምዕታራ ኣፍሊጣ።
1: ባርሴሎና መበል 29 ናይ ላሊጋ ዋንጫ ንምዕታር ሓንቲ ነጥቢ እናድልየታያ ኣብ ሜዳ ስፖቲፋይ ካምፕኖ ነታ ልዕሊ ዝኾነ ግዜ ኣብ ቀውሲ ዘላ ታሪካዊት መቐናቕንታ ሪያል ማድሪድ ዓዲማታ። ኣብ ታሪክ ላሊጋ እስጳኛ ኣብ ግጥም ኤል ክላሲኮ ካብ ክልቴን ክለባት ተዓዊታ ዋንጫ ምዕተራ ኣፍሊጣ ዘይትፈልጥ ብምፅናሓም ድሕሪ ነዊሕ ዓመታት ነዚ ዕድል ዝረኸበት ባርሴሎና ኣብ ልዕሊ ማድሪድ ተዓዊታ ነተ ዋንጫ ምዕታር ዓብ ትርጉም ነይርዎ። ኣሰልጣንያ ሃንስ ፍሊክ ዋላ እኳ ሰዓታት ቅድሚ ዝግጥም ሞት ወላድዩ እንተተረድአ ሓዘኑ ፀሩ ኣብዛ ታሪካዊት ምሸት ንባርሳ ክምርሕ ይወሲኑ። ወሰን ተፃወቱ ካብዛ ናይ ፈለማ ናይ ኤል ክላሲኮ ግጥሙ ዝኸሰረ ኣርቤሎኣ ዝተወሰኑ ምቅያራት ገይሩ ናብ ዝግጥም ኣትዩ። ኣብ ተሸዓይ ደቂቕ ባርሴሎና ኣብ ከባቢ ሳንዱቕ ንዝረኸበታ ንጻቕላዕ ማርኮስ ራሽፎርድ ብኣዝዩ ማራኺ ህራም ንሓላውሉዳት ሪያል ማድሪድ ቺቦ ኮርቷ ኣብ መሬት ሰጢሑ መበል 14 ሸቱ ብማልያ ባርሴሎና ኣመዝጊቡ። ግብሪ መልሲ ክህቡ ከምቲ ዝድለ ሸውሓት ዝነበሮም ዘይመስል ተፃወቲ ማድሪድ ጌና ካብ ድንዛዘ ዝተመዝገበቶም ሸቶ ከይወፁ ፌራን ቶረስ ኣብ መበል 18 ደቂቕ ካልይቲ ሸቶ ኣቁፂሩሎም። ራሽፎርድን ፌራን ቶረስን ድሕሪ ዘመዝገብዎን ሸቶታት ነቲ ሓዘን ወላድኡ ፀሩ ክመርሖም ምስ ዝምሰየ ሃንስ ፊሊክም ፀምቢሎሞ። ድሕሪ ዘን ክልተ ሸቶታት ዝተመዝገበ ሸቶ ብዘይምንባሩ ባርሴሎና ኣብ ልዕሊ ሪያል ማድሪድ ተዓዊታ መበል 29 ናይ ላሊጋ ዋንጫ ዓቲራ። ኣብ ኤል ክላሲኮ ተዓዊታ ዋንጫ ምዕታራ ዘፍለጠት ናይ ፈለማ ጋንታ ድማ ኮይና ባርሴሎና ኣብ 11 ተኸታተልቲ ግጥማት ብምዕዋት እያ እቲ ሊግ ንኽዛዘም 3 ግጥማት እናተረፍዎ ንማድሪድ ብናይ 14 ነጥቢ ጋግ በሊፃ ዓወታ ርጉፅ ገይራ። ባርሴሎና ኣብ ቅድሚ ደገፍታ ኣብ ዘካየረቶም 18 ግጥማት ናይ ዝዓመት ኣብ ኩሎም ዓወት ኣመዝጊብያ ነዚ ክብሪ በቂዓ። ኣብ ማእከላይ ሰሙን ካብ ግጥም ፍርቂ ፍጻመ ሻምፒዮንስ ሊግ ኤሮጳ ብኣርሰናል ዝተገለፈት ኣትለቲኮ ማድሪድ ኣብ ሜዳ ሪያድ ኤር ሜትሮፖሊታኖ ኣንጻር ጌታፈ ኣብ ዘካየረቶ ግጥም ሓደ ባሮ ተረቲዓ። ኣጥቃዓይ ሴልታ ቪጎ ቦራ ኤግላስያስ ኣብ መበል 62 ደቂ ብዘቁፀራ ሾቶያ ኣብ ዝግጥም ፍልልያ ተፈጢራ። ዝያዳ ሚዛን ፀወታ ሒዛ ዘምስየት ኣትለቲኮ ማድሪድ 4 ዕላምህን ዝሓለዋ 20 ፈተነ ክተካይድን ከላ ብኣንጻሩ መጋጥምታ ሴልታ ቪጎ ሓንቲ ዕላማ ዝሓለወት 3 ፈተነ ኣካይዳ ወፅያ። ቢጫ ሳብማሪን ቪያርያል ካብ ሜዳ ወፃኢ ኣንጻር ማዮርካ ኣብ ዘካየረቶ ግጥም ማዕረ ሓደ ባሕሪ ተፈላለያ። ቪያርያል ኣብ መበል 31 ደቂ ኣዮዘ ፐረዝ ብፍጹም ቅላዕ ብዘውፀረላ ሸቶ ንዕረፍቲ ሓደ ባዶ መሪሓ ወፅያ። ቪያርያል ኣብ መበል 31 ደቂ ኣዮዘ ፐረዝ ብፍጹም ቅላዕ ብዘውፀራ ሸቶ ንዕረፍቲ ሓደ ባዶ መሪሓ ክትወፅእ ኣብ ዝተቐረበትሉ ማዮርካ ኣብ ተወሳኺ ደቂቕ ናይ ቅድሚ ዕረፍቲ ቪዳት ሙሪቂ ብዘውፀረላ ሸቶ ተመዓርያ። ድሕሪ ዕረፍቲ ዝተመዝገበ ሸቶ ይነበረን እቲ ግጥም ማዕረ ሓደ ብሓደ ተዛዚሙ። ኣብ ሳን ማመስ ንቫለንሽያ ፀውዐት ኣትለቲኮ ቢልባኦ ሓደ ባሮ ተረቲዓ። ሳዲቂ ኣብ መበል 72 ደቂ ብዝቁፀራ ሸቶያ ቫለንሽያ ሓደ ባሮ ተዓዊታ። ኣብ ካልእ ግጥማት ኤልቺ ኣንጻር ኣላቨስ ማዕረ ሓደ ብሓደ፣ ሰቪያ ንስጳኞል 2-1፣ ሪያል ሶሴዳድ ኣንጻር ሪያል ቤትስ ማዕረ 2-2፣ ሪያል ኦቬዶ ኣንጻር ጌታፈ ብዘይሸቶ ባዶ ባሮ ተፈላለየን። ባርሴሎና ብ91 ነጥቢ ሻምፒዮን ላሊጋ ኮይና ሪያል ማድሪድ ብ77 ነጥቢ ካልይቲ፣ ቪያርያል ብ69 ነጥቢ ሳልሴይቲ፣ ኣትለቲኮ ማድሪድ ብ63 ነጥቢ ራብዒቲ፣ ሪያል ቤትስ ብ54 ነጥቢ ሓምሻይ ተርታሒዛላ። ሪያል ኦቬዶ ናብ ታሕተዋይ ዲቪዥን ምምላሳ ርጉፅ ኮይኑ ለቫንተን ኣላቨስን ግን ቀጸልተን ኣብቲ ሊግ ኣብ ዝቕጽሉ ግጥማት ክውሰን እዩ።
5: ግጥማት ሴርያ ጥልያን ዝሓለፈ ቀዳሚ ሰንበትን ብዝተፈላለዩ ግጥማት ቀጺሎም ተኻይዶም።
1: ሻምፒዮን ሴሪያ ናይ ዝዓመት ምዃና ኣቐዲማ ዘረጋገጸት ኢንተር ሚላን ናብ ከተማ ሮማ ተጓዒዛ ኣብ ስታድዮ ኦሎምፒኮ ኣንጻር ላዚዮ ኣብ ዘካየረቶ ግጥም ብገፊሕ 3 ብባሮ ተዓዊታ። ላውታሮ ማርቲነዝ ኣብ ሻድሻይ ደቂቕ ንኢንተር ሚላን መሪሕነት ዘተሓዘት ሸቶ ኣመዝጊቦ። ሱቺቺ ኣብ መበል 39 ደቂቕ ንመሪሕነት ኢንተር ሚላን ናብ 2 ባሮ ዘበረኸት ሸቶ ወሲኹ። ድሕሪ ረፍቲ ኣብ መበል 59 ደቂቕ ላዚዮ እንተጻወተያ ሮማ ግኖሊ ብቀይሕ ካርድ ከሲራ ንዝተረፈ 30 ደቃይቕ ብጎደሎ ነታ 2 ባሮ መሪሓታ ዝነብረት ኢንተር ሚላን ክትገጥማ ተገዲዳ። ኣብ መበል 76 ደቂቕ ድሕሪ ምዛም ናይ ዝዓመተ ስፖርት ካብ ኩዕሶ

0: እግሪ ጥሮታ ክወፅን ክቕፅልን የገናዝብ ከም ዘሎ ዝንገረሉ ኣርሜንያዊ ሄንሪክ ማኪታርያን ሳልሴት ሸቶ ኢንተር ወሲኹ ነቲ ግጥም ድማ ኢንተር ሚላን ሰለስተ ባሎት ዓዊታትሉ ኣረጊት ጎርዞ ጁቬንቱስ ካብ ሜዳ ወፃኢ ኣንጻር ሌቸ ኣብ ዘካየረቶ ግጥም ሰርቢያዊ ኣጥቃዓያ ዱሳን ቪላሆቪች ኣብ ቀዳሜ ተደቂ ብዘውፀረላ ሸቶ ኣብ ልዕሊ ሌቸ ሓደ ባሮት ዓዊታ ጁቬንቱስ ኣብዛ ግጥም 6ዱሽተ ዕላመን ዝሓለዋ 15 ፈተነ ክተካይድን ከላ ብኣንጻሩ ሌቸ ድማ ካብ ዘካየረተን 8 ፈተነታት 3ለስተ ዕላመን ዝሓለዋ ነይረን ኣብ ሳንሲሮ ንኣታላንታ ዝዓደመት ኤስ ሚላን ኣብ ሜድኣን ኣብ ቅድሚ ደገፍታን 3 ብ2 ተረቲዓ ኣታላንታ ቅድሚ ዕረፍቲ ካብ ኤደርሰንን ዛፓ ኮስታን ብዝቆፀረተን 2 ሸቶታት ንዕረፍቲ 2 ባዶ መሪሓ ውፅያ ድሕሪ ዕረፍቲ እውን ኣታላንታ ብሳልሴት ሸቶ ራስ ፓዶሪ ተመሊሷ ድሕራ ፀቕጢ ዝፈጠረት ኤስ ሚላን ኣብ መበ 88 ደቂ ካብ ፓቭሎቪች ኣብ ተወሰኺ ደቂ ድማ ብፍጹም ቅላ ካብ ክሪስቶፈር ንኩንኩ 2 ሸቶ ኣመዝጊባ ድሕራ ዘመዝገበተን ሸቶታት ኣብ ዝግጥም ኣኸልቲ ነበራ ኣብ ቅድሚ ደገፍታ ብኣታላንታ 3 ብ2 ተሳዒራ ኣብ ፓርማ በዳሃ ግጥም ዘካየደት ናይ ጋስፔሪኒ ሮማ ኣብ መወዳእታ ደቓይቕ ብዘመዝገበተን ሸቶታ 3 ብ2 ተዓዊታ ዶረን ማለን ኣብ መበል 22 ደቂ ብዝቁፅራ ሸቶ ንዕረፍቲ ሓደ ባዶ መሪሓ ዝወፀት ሮማ ድሕሪ ዕረፍቲ ተፃወታይ ፓርማ ጋብርኤል ስትራፌዛ ብዘመዝገበላ ሸቶ ተመዓርያ ፓርማ ኣብ መበል 87 ደቂ ኬይታ ንፀወታ ዘዕወተት ዝመሰለት ሸቶ ኣመዝጊቦም ኣብ ተወሳኺ ደቂቕ ማለት ኣብ 94 ደቂ ሮማ ካብ ረንሲንቺ ማዕረ ዝገበረታ ሸቶ ረኺባ ፓርማ ኣብ 99 ደቂ እንተፀወትያ ብሪስቲጊ ብ2 ብጫ ብቀይሕ ካርድ ከሲራ ሮማ ኣብ መበል 101 ደቂ ንዝረኸበታ ፍጹም ቅላዕ ማለን ቀሊዑ ንሮማ ወሰንቲ 3 ነጥቢ ከተምፃላ ዝኽኣለት ሸቶ ኣመዝጊቡ እቲ ግጥም ድማ ብዓወት ሮማ 3 ብ2 ተዓፅዩ ኣብ ካልእ ግጥማት ኮሞ ንሄላስ ቬሮና ሓደ ብባዶ ክሬሞነዘ ንፒሳ 3 ብባዶ ፊዮረንቲና ኣንጻር ጀንዋ ብዘይሸቶ ባዶ ብባዶ ኡዲኔዘ ንካልያሪ 2 ብባዶ ረቲዓታ ሻምፒዮን ምዃን ኣቐዲማ ዘረጋግፀት ኢንተር ሚላን ብ85 ነጥቢ ቀዳመይቲ ናፖሊ ብ70 ነጥቢ ካልአይቲ ጁቬንቱስ ብ68 ነጥቢ ሳልሴቲ ኤስ ሚላን ብ67 ነጥቢ ራብዒቲ ሮማ ብተማሳሊ 67 ነጥቢ ብፀብለልታ ሸቶ ተበሊፃ 50 ተርታሒዛላ ፒሳን ሄላስ ቬሮናን ኣቐ ዲመን ናብ ሴሪኣ ምምላሰን ዘፍለጣ ኮይነን ክሬሞነዘ ካብ ሌቸ ብሓንቲ ነጥቢ ድሕራ ብ61 ነጥቢ መብል 18 ተርታሒዛላ
1: ባርከ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምናሉና ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ

ካብ ኣገልግሎ ቴሌቭዥን ኤርትራ ዕዙ ሰላምትና ተቐበሉ። ዝኸበርኩም ተዓዘብትና ከመይ ተምስዮም ሰዓት 9 ኣኺሉ ንሎሚ ሶኒ 11 ጉንቦት ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስጢፋኖስ ግርማይ ንምክትታልኩም ብኸብሪ እንዳዓደምኩ ብቐንዲ ነጥብታት ዜና ይፍልም። ኣብ ዞባ ማእከል ፅምብል መበል 35 ዓመት ናፅነት ንብድማቕ ሰፊሕ ምድላዋት ከም እተገብረ ተሓቢሮም። ስፖርታውን ባህላውን ቅነ ኣብያተ ትምህርቲ ዞባ ጋሽ ባርካ ብልዑል ድምቀት ተኻይዶም። ኣብ ምስሳን ሃብቲ እንስሳን ውፅኢቱን ኣተባብዕ ገስጋስ ከም እተመዝገበ ሚኒስትሪ ሕርሻ ገሊፆም። ሩስያን ዩክሬንን ብምጥሓስ ስምምዕ ምቁራእ ተኽሲ ነንሓድሕደን ይካሰሳ ከም ዘለዋ ተቓሊሖም። ቻይናን ኣሜሪካን ካብ 12 ክሳብ 13 ግንቦት ናይ ላዕለዋይ ደረጃ ቁጠባውን ንግዳውን ምምኽኻር ከም ዘካይዳ ተሓቢሮም። ጀርመን ናይ ነዊሕ ርሕቐት ክሩዝ ሚሳይላት ካብ ኣሜሪካ ንምሽማት ንዝነበራ መደብ ከም ዘበራብረቶ ተቓሊሖም።

ዝርዝር ዜና ኣብ ዞባ ማእከል ፅምብል መበል 35 ዓመት ና ፅነት ንምድማቕ ብደረጃ ዞባ ንኡስ ዞባ ምምሕዳር ከባቢ ከምኡን ትካላትን ሰፊሕ ምድላዋት ተገይሩሎም ወኪል ኤሪና ዮናታን ዕብዮን ዘዳልዎ ፀብጻብ ዕልልታ ሃብተማርያም ክተቕርቦ እያ።

0: እቲ ቕነ ምስቅንያት ናጽነት ምክያዱ ኣብ ምኹስኳስ ክብርታት ልዑል ኣስተዋጽኦ ከም ዘለዎ ብምጥቃስ ንድምቀቱ ኣበርክቶ ንዝገበሩ ኣካላት ኣመስጊኖም። እዚ ቑሸ ትምህርቲ ባህላዊ ውድድራት፣ ትምህርታዊ መደባትን ስፖርታዊ ግጥማትን ዝሓቆፈ ቐነም ዝተፈላለየ ክእለትን ተህቦን ዘለዎም ተምሃሮ ዝልለ ኢሉን ናይ ተወዳዳርነት መንፈስ ዘዕቢሉን ባይታ ከም ዝኾነ ብምጥቃስ ኣብ መጻኢ ተራ ወለዲ ኣለይትን መምህራንን ክሕይላ ዝኻኺሮም። ዋና ዳይሬክተር ክፍሊ ባህልን ስፖርትን ኣቶ ኢድሪስ ሳልሕ ብወገኑ ቅነ ኣብያተ ትምህርቲ ከም ኣካል ኣካዳምያዊ ስርዓተ ትምህርቲ ብደረጃ ኣብያተ ትምህርትን ንእዞባን ተወዲቦም ዕውታት ዝኾኑ ተምሃሮ ዝሳተፈዎ ስለ ዝኾነ ዓብ ኣገዳስነት ከም ዘለዎ ብምጥቃስ ንምድንፍዑ ውህደት መሻርክቲ ኣካላት ክሕይል ተላብዮም። ሚኒስትሪ ሕርሻ ጥዕና ጥሪት ብምውሓስን ዘመናዊ ሜላታት ብምትእትታውን ሃብቲ እንስሳን ውፅኢቱን ንምስሳን ክካየድ ዝፀንሐ ፃዕሪ እወንታዊ ገስጋስ ከም ዘመዝገበ ገሊፆም። ካብ ህዝባዊ ርክባት ናይቲ ሚኒስትሪ ዝለኣኸልና ሓበሬታ ኣሎ። ብመልክዕ ፀብፃበ ወሃይድና ያሲሕ ሳልሕ ከቕርቦ እዩ።
1: ኣብ ዝሓለፈ 35 ናይ ናፅነት ዓመታት ኣብ ምስሳን ሃብቲ እንስሳን ምውሓዝ ጥዕና ጥሪትን ኣድማዕ ስራሕ ከም እተሰላሰለ ሚኒስትሪ ሕርሻ ገሊጹ። በዚ መሰረት ዝተፈላለዩ ሕማማት ጥሪት ንምቁፅፃር መንግስቲ መደባት ክታበት ብምስፋሕ ካብ 2013 ጀሚሩ ዓመታዊ 2.5 ሚልዮን ጥሪት ኣንጻር ሕማማት ጉልሓይ መሰል ጠለበጊዕ፣ ፍሮማይ ከብቲ፣ ፍሮማይ ጠለበጊዕ ኣናሶን ካልኦትን ይኽተባ ምንባርን ካብ 2025 ጀሚሩ ድማ እቲ ቁፅሪ ናብ ልዕሊ 6 ሚልዮን ክብ ከም ዝበለ ከም ውፅኢቱ ተርእዮ ሕማማትን ሞትን እንስሳታት ናብ ዝተሓተ ደረጃ ከም ዝወረደ ተፈሊጡ።
2: ጥሪት ክህልዎ ካሎ ምግቢ እንስሳ ክህልዎ ካሎ በቑዕ ሕክምና ክህልዎ ካሎ ክኢለ ዋዓም ሰብ ክህልዎ ካሎ እዚአን ኣርባዕተ እየን ተን ምሕዳራ ወሲሕካስ እዚአን እየን። ሕጂ ሚኒስትሪ ሕርሻ ቀረብ ናይ መድሃኒት ይቕርብ ኣሎ፣ ኣርቲፊሻል ዘርኢ ይቕርብ ኣሎ፣ ክኢላታት ብደረጃ ዓዲ ወሪዶም ኣሎ። እቲ ምግቢ እዩ፣ ምግቢ ከዓ ሓረስታይ ከፍርዮ ዝግባእ እዩ። ኣብቲ ምግቢ እውን ሕጂ ናይ ሚኒስትሪ ሕርሻ ዘርኢ ምቕራብ ድዩ ክኢላታት ኣብቲ ናይ ምግቢ እንስሳ ክኢላታት ቀሪብካ ንዑ ከመይ ጌርካ ከምትዘርኦ ከመይ ጌርካ ከምትዓፅዶ ድሕሪ ምዕፃዱ ከመይ ጌርካ ትዕቅቦ ገለ ኣብኡውን ቶም ክኢላታት ናይ ሚኒስትሪ ሕርሻ ይመርሑ ኣለዎ ንሓረስቶት ማለት እዩ።
3: ሚኒስትሪ ሕርሻ ኣብ ብዙሕ መዳይ እንዲኦም ዝሕግዙና። ንኣብነት ሕጂ ኣብ ምድቓል፣ ምክንያቱ ዓሌትን ዝተመሓየሸ ከብቲ ንምምፃእ ኣብ ምድቓል ዘርኢ ዝገብርዎ ኣብ መድሃኒት መቐራብነትን ከብቲ ሓገዛት ብጣዕሚ እዮም ዝገብሩልካ ዘርኢ ኤርባ ገለገለ ኩሉ እንደገና ሓካይም ይመፁካ ንሓካይም ከዓ ኩሉ ግዜ ሕጂ ቬተሪናር ኣለዉ ካባካ ዘይፍለዩ ሓገዛት ዝገብሩልካ ዝህቡካ መድሃኒት ኣለ ኣርቲፊሻል ኢንሰሚኔሽን ምክንያቱ ዘርአኒ ንምሕያሽ ተባሂሉ ዝግበር ነገር እውን ኣሎ።
1: እዚ ከምዚ ኢሉ እንከሎ ኣብ ፈለማ እዋን ናፅነት ብዘይካተን ኣብ ገጠራት ብልምዲ ዝተሓዛ ዝነበራ ደርሁ ገደና መርባሕ ደርሁን ምፍራይ እንቋቑሖን ከም ዋኒን ዝሕዘ ሰብ ኣዝዩ ውሕድ ምንባሩ ዝጠቐሰ ፀብፃብ ሚኒስትር ሕርሻ መንግስቲ ምሩፃት ዓሌታት ኣዴታት ጨቓዊት ካብ ወፃኢ እናምፀአ ልዕሊ 8 ሚልዮን ጨቓዊት ተዓኪኹ ንተጠቀምቲ ከም ዝዓደለ ኣነፂሩ። ኣብ መፍረ ንህቢ ድማ ኣብ 1991 ኣስታት 19,000 ዝግምገም ዝነበረ ዕስለ ኣናህብ ብዘገምታ ዕብየት እናርኣየ ብምምፃእ ኣብዚ እዋን ናብ ልዕሊ 46,000 ዓብዪ ከም ዝርከብ ገሊፁ።
4: ንኣብነት ሕጂ ክገልፅ ኮይነ ኣብ ሓንቲ ጋብላዊ ቆፎ 20 ኪሎ ኮይና ኣብ ሓንቲ ምብርባር ማለት እዩ 20 ኪሎ በቃ ፅሩይ መዓር ማለት ፃዕዳ መዓር ፅሩይ 20 ኪሎ መዓር ኣውፅያ ኣብ ሓንቲ ምብርባር ማለት እዩ
5: ካብ ባህላዊ በታ ጋብላዊ ፅቡቅ እዩ እናሪናዩ ዳሃን ኣሎ መዓር ኣሎ መዓር የብሉን ዳሃን ኩነታት ኣሎ ስራሕ ኣሎ ኢልና ግናኣትዎ ኢና።
1: ባህላዊ ቆፎ ንህቢ ብዘመናውን ጋብላውን ቆፎታት እናተተክአ ይመፅእ ምህላው ዝጠቐሰቲ ፀብጻብ ካብ ጠቕላላ ዘሎ ቁፅሪ ኣናህብ እቲ 51 ሚእታዊት ብዘመናዊ ቆፎ 41 ሚእታዊት ብባህላዊ ቆፎ 8 ሚእታዊት ድማ ብጋብላዊ ቆፎ ተታሒዙ ከም ዘሎ በዚ መሰረቱ ንምህርቲ መዓር ክብ ከም ዝበለን ዋግኡ ብልዕሊ ፍርቂ ከም ዝነክየን ኣብሪሁም።
0: ነመስግነካ ያሲን ሳልሕ። ኣብ ንእዞባ ደቂ ኣምሓረ ኣብ ዓመተ ትምህርቲ 2025-2026 ቁፅሪ ትካላት ቅድመ ትምህርቲ ብ76 ሚታዊት ዕብየት ብምርኣይ ናብ 41 ክቢሎም። በዚ ኣብ 31 ዓድታት ተረጋጊፁ ዘሎ ኣገልግሎት ሎሚ ዓመት 438 ህፃናት ትምህርቶም ኣብ ምክትታል ከም ዝርከቡ ኣብ ሃሃዲ መውዓለ ህፃናት ኣብቲ ንእዞባ መምህር ሽሻየ ዮሃንስ ገሊፆም።

0: ስሩዕ ትምህርቲ ምጅማሩ መምህራን ናይ ሓደ ወርሒ ስልጠና ከም ዝወሰዳ ከም እተገብረ ጠቒሱ ድማ እዚ ኣብ ምርግጋፅ ብቕዓት ትምህርቲ ዓብ ተራ ከም ዘለዎ ሓቢሮም። ተራ መዋእለ ህፃናት ኣብ ዝቕፅል ጉዕዞ ትምህርቲ ወሳኒ ምዃኑ ዝሓበረት ሱፐርቫይዘር ቅድመ ትምህርቲ መምህር ሰማይነሽ ገብረ ስላሴ እተን ዛጊት ዘይተሰርሓለን ዓድታት ተጠቀምቲ ንምግባርን ክስርሓሉ ሰላብያ። ኣብ መሓዳሪ ዞባ ጋሽ ባርካ ኣብ ንኡስ ዞባ ሻምብቆ ብዛዕባ ዝትግበሩ ልምዓታውን መምሕደራውን ንጥፈታት ምስ ነበርቲ ዘትዮም ወኪል ኤሪና ቀራውቲ ወልደ ብመልክዕ ፀብጻብ ዘዳለዎ ትሕዝቶ ኣሎ ኣርሴማ ኣስበሮም ክተቕርበ እያ።
1: ኣብ መሓዳሪ ዞባ ጋሽ ባርካ ኣምባሳደር መሓሙድ ዓሊ ሕሩይ ኣብ ንዞባ ሻምብቆ ብሓፈሻ ኣብ ምምሕዳር ከባቢ ባድመ ድማ ብፍላይ ክትግበሩ ተወጢኖም ብዛዕባ ዘለዉ ልምዓታውን ምምሕዳራውን ንጥፈታት ብ9 ግንቦት ምስ ነበርቲ ዘትዮም ህዝቢ ርጉእ መነባብሮ ዝመርሓሉን ብቐረባ ምምሕዳራዊ ኣገልግሎት ዝረኽበሉን ባይታ ንምፍጣር ክስራሕ መፅንሑ ዝጠቐሰ ኣምባሳደር ማሕሙድ ኣብ ምምሕዳር ከባቢ ባድመ ዝተኻየደ ምርጫ ኣመሓደርትን ዕደላ ነባርነትን ከምኡ ውን ተዋዲዱ ዘለዎ ኣገልግሎታት ትምህርትን ጥዕናን መርኣያ ከም ዝኾነ ብምግላጽ ዕደላ ናይ ሕርሻን መንበርን መሬት ምቓም ዕዳጋን ምጅማር ኣገልግሎት መጓዓዝያ ሓራትን ኣብ ቀረባ መጻእ ዝትግበሩ መደባት ከም ዝኾኑ ኣብርህዮም። ኣብ ምምሕዳር ከባቢ ግርመ ብተበግሶ ህዝብን ኣበርክቶ ኣባላት ሓይልታት ምክልኻል እዚ ምዕራብን ትህነት ዘላ ቤት ትምህርትን ኣብ ከባቢ ባድመ ንሕርሻዊ መዓላ ክውዕሉ ዝኽእሉ ከባቢታትን ዝተዓዘበ ኣምባሳደር ማሕሙድ ምቅላል ሽግር ዝስተማይ ምግዛእ ብርሰት ኣግራብን ዘይሕጋዊ ተጠቃምነት ናይ ሕርሻ መሬትን ምጥርናፍ ደንበታትን ቁሸታትን ከምኡ ውን ምትእትታው ፅፉፍ ስርዓተ ምሕደራ ካብ ዓበይቲ መደባት ምዃኖም ብምሕባር ምስ ዝምልከቶም ኣካላት ብውህደት ከም ዝስራሕ ኣገንዚቦም። ተሳተፍቲ ብወገኖም ኣብ ምምሕዳር ከባቢ ባድመ ዝዋረድ ዘሎ መሰረታዊ ኣገልግሎታትን ተፈጢሩ ዘሎ ምቹእ ናይ ልምዓት ሃዋህውን መነባብሮኦም ዘመሓይሽሉ ባይታ ከም ዝፈጠረሎም ብምጥቃስ ተሪፉ ዘሎ ኣገልግሎታት ክማላ ኣተሓሳሲቦም። ኣብ መወዳእታ ኣምባሳደር ማሕሙድ መደባት ልምዓትን ምምሕዳራዊ ኣገልግሎታትን ብዘይ ንቑሕ ተሳትፎ ሕብረተሰብ ብሓፈሻ ብዘይ ዕዙዝ ታፊ ኣመሓደርትን ኣካየት ስራሕን ድማ ብፍላይ ብምልኣት ክትግበር ስለ ዘይክእል ከም ዝሰረቱ ልምዓታዊ መደባት ብዝለዓለ ክድፋኣሉ ኣዘኻኺሮም።
0: ዜና መስዋእቲ ኣባል ኮርፖሬሽን ዘራእትን ጥሪትን ገዲም ተጋደላይ ርእሶም ሃብተ ሚካኤል ወልደ ሚካኤል ብ9 ግንቦት ኣብ መበል 70 ዓመት ዕድሚኡ ብሕማም ተሰዊኦም። ኣብ ወርሒ ሕዳር 1975 ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ ርእሶም ኣብ እዋን ሓርነታዊ ቃልሲ ኣብ ክፍሊ ሕርሻ ተዋጋእ ሰራዊት ክፍሊ ሕክምናን ክፍሊ ዜናን ድሕር ናጽነት ድማ ፈለማ ኣብ ሚኒስትሪ ንግድን ኢንዱስትሪን ካብ 2009 ክሳብ ዕለተ መስዋእቱ ድማ ኣብ ኮርፖሬሽን ዘራእትን ጥሪትን ተመዲቡ ንህዝቡን ሃገሩን ብተወፋይነት ዘገልገለ ሓርበኛ እዩ። ስውእ ግሪን ተጋዳላይ ርእሶም በዓል ሓዳርን ኣቦ 3 ውሉዳትን እዮም። ስነ ስርዓት ቀብሩ ድማ ሎሚ 11 ግንቦት ፍርቂ መዓልቲ ኣብ መካነ መቓብር ሓርበኛታት ኣስመራ ተፈጺሞም። ኮርፖሬሽን ዘራእትን ጥሪትን ኤርትራ ብመስዋእቲ ገዲም ተጋዳላይ ርእሶም ሃብተ ሚካኤል ወልደ ሚካኤል ዝተሰምዖ መሪር ሓዘን እናገለጸ ንስድራ ቤቱ መቃልስቱን መሳርሕቱን ጽንዓት ይሃብኩም ይብል። ዝስዕብ ዜና ሃገራት ወፃኢ ንምክትታልኩም ደጊምና ብኸብሪ ንዕድም። ዜና ወፃኢ ሩስያን ዩክሬንን ብምጥሓስ ስምምዕ ምቁራጽ ተኽሲ ነናሓድሕደን ይካሰሳ ከም ዘለዋ ተቓሊሖም። ሚኒስትሪ ምክልኻል ሩስያ ትማሊ 10 ግንቦት ኣብ ዘውፅኦም መግለጺ ኣብ ቀዳማይ መዓልቲ ናይቲ ስምምዕ ልዕሊ 16,000 ጥሕሰታት ብሰራዊት ዩክሬን ከም እተፈጸመን ሃገሩ መልሰ ግብሪ ከም ዝሃበትሉን ኣነጺሮም። ይኹን እምበር ዩክሬን ንኽስር ሩስያ ብምንጻግ ብኣንጻሩ ኣብ ልዕሊኣ መጥቃዕቲ ከም እተፈጸመ ወቒሳ ኣላ። ሰራዊት ሩስያ ትማሊ 10 ግንቦት ጥራይ ኣብ ልዕሊ 60 ዕላማታት ዩክሬን መጥቃዕቲ ከም ዘካየደ ሚኒስትሪ ምክልኻል ዩክሬን ከሲሱሎም። እቲ ግዜያዊ ስምምዕ ምቁራጽ ተኽሲ ክሳብ ሎሚ 11 ግንቦት ምሸት ክጸንዕ ዝኽእል ምንባሩ ይጥቀስ። ሩስያን ዩክሬንን ብምኽንያት መበል 81 ዓመት ምዝዛም ካልኣይ ኩናት ዓለም ብመንጎኝነት ፕሬዚደንት ዶናልድ ትራምፕን 3 መዓልታት ዝጸንዕ ምቁራጽ ተኽሲ ክገብራን እሱራት ኩናት ክለዋወጣን ከም እተሰማምዓ ዝዝከር እዮም። ቻይናን ኣሜሪካን ካብ 12 ክሳብ 13 ግንቦት ኣብ ደቡብ ኮርያ ናይ ላዕለዋይ ደረጃ ቁጠባውን ንግዳውን ምምኽኻር ከም ዘካየዳ ተሓቢሮም። ኣብቲ ርክብ ቻይና ምክትል ቀዳማይ ሚኒስተር ሄ ፍሊንግ ብዝመርሖ ልኡኽ ኣሜሪካ ድማ ፀሓፊ ግምጃ ስኮት ቤሰንት ብዝመርሖ ጉጅለ ክውከላ እየን። እቲ ዝርርብ ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ሺ ጂንፒንግን ኣብ ወርሒ ጥቅምቲ 2025 ኣብ ከተማ ቡሳን ደቡብ ኮርያ ኣብ ዘካየድዎ ርክብ ንዝተበፅሐ ስምምዕ ንምትግባር ዝዓለመ እዩ። ብዘይካዚ እቲ ርክብ ክልቲኦም መራሕቲ ዝመፅእ 14-15 ግንቦት ኣብ ከተማ ቤጂንግ ንዘካይድዎ ቀጥታዊ ዝርርብ ባይታ ከም ዘጣጥሕ ተገሊጹሎም። እቲ ርክብ ኣብ ዝሓለፈ ወርሒ መጋቢት ክካየድ ተወጢኑ እኳ እንተነበረ ኣብ ዞባ ማእከላይ ምብራቕ ተፈጢሩ ብዘሎ ዘይርጉእ ወተሃደራውን ፀጥታውን ኩነታት ከም እተናውሐ ይጥቀስ። ቻይናን ኣሜሪካን ሻርሻይ ዙርያ ቁጠባውን ንግዳውን ምምኽኻር ኣብ ዝሓለፈ ወርሒ መጋቢት ኣብ ከተማ ፓሪስ ከም ዘካየዳ ዝዝከር እዮም። ጀርመን ቶማሃውክ ዝተሰሜ ናይ ነዊሕ ርሕቐት ክሩዝ ሚሳይላት ካብ ኣሜሪካ ንምሽማት ንዝነበራ መደብ ዳግማይ ከም ዘበራብረቶ ማዕክና ዜና ቃሊሐን። እዚ ዝተገልፀ ቤት ፅሕፈት ምክልኻል ኣሜሪካ ማለት ፔንታጎን ኣብ ጀርመን ናይ ነዊሕ ርሕቐት ሚሳይላት ፀረ ሚሳይላትን ንምውዳድ ንዝነበረ ውጥን ድሕሪ ምስራዙን ኣብቲ ሃገር ኣስኪሩ ካብ ዘሎ ሰራዊቱ 5,000 ክስሕብ ድሕሪ ምውሳንን እዮም። ሚኒስተር ምክልኻል ጀርመን ቦሪስ ፒስቶሪየስ ነቲ ሃገሩ ናይ ነዊሕ ርሕቐት ሚሳይል ንምሽማት ኣብ ወርሒ ሓምለ 2025 ዝቐረበ ትሕቶ ንምብርባር ናብ ኣሜሪካ ክገይሽ መደብ ከም ዘለዎ ተሓቢሮም። እቲ ዘመናዊ ኣፅዋር ጀርመን ኪኖ ግዝኣታ ንዝፍጠር ፀጥታዊ ስጋት ንምምካት ንዘለዎ ዓቕሚ ከም ዘተርንዑ ሚኒስተር ፒስቶሪየስ ገሊጹ ዘሎም። እቲ ቶማሃውክ ዝተሰሜየ ስርዓተ ሚሳይል ኣስታት 2400 ኪሎ ሜትር ርሕቐት ንዘሎ ዒላማ ክወቅዕ ዓቕሚ ዘለዎ እዮም። ኣሜሪካን ሩስያን ናይ ማእከላይ ርሕቐት ሚሳይላት ከፍርያን ኣብ ጥቕሚ ከይውዕላን ኣብ 1987 ውዕል ከም ዝፈረማ ዝሕብሩ ፀብጻባት ኣሜሪካ ነቲ ውዕል ኣብ 2019 ከም ዘፍረሰቶ የረድኦም። በዚ ድማ ኣሜሪካ ነዚ ኣፅዋር ናብ ጀርመን ክትሸጦ ምስ እትውስን ሩስያ መልሲ ግብሪ ክትህበሉ ከም እትኽእል ብኣግኡ ይእመታሎም። ትማሊ 10 ግንቦት ኣብ ማእከላይ ቺለ 5.8 ሬክተር ዝዓቐኑ ምንቅጥቃጥ ምድሪ ተኸሲቶም። እቲ ኣብ 10 ኪሎ ሜትር ማዕሙቕ ዘጋጠመ ሓደጋ ኣብ ሓያሎ ከተማታት ቺለ ከም እተሰምዐ ተሓቢሮም። በቲ ተፈጥራዊ ሓደጋ ኣብ ሂወት ሰብን ንዋትን ብዛዕባ ዝወረደ ክሳራታት ዛጊድ ዝተዋሃበ ሓበሬታ የለን። ኣብ ዝሓለፈ ወርሒ ለካቲት እውን ኣብ ማእከላይ ቺለ 6.6 ሬክተር ምንቅጥቃጥ ምድሪ ከም እተኸስተ ዝዝከር እዮም። ቺለ ብሓደጋታት ምንቅጥቃጥ ምድሪ ብተደጋጋሚ ኣብ ዝጠቃዕ ጂኦግራፋዊ ክሊ ደቡባዊ ኣሜሪካ እያ ትርከብ። ፕሬዚደንት ዶናልድ ትራምፕ መንግስቲ ኢራን ዝቐረበሉ ናይ ሰላም እማመን ዝሃቦ ምላሽ ዘይቅቡል ክብል ነፂግዎም። ኢራን ኣብ ልዕሊኣ ዝካየድ ወተሃደራዊ ተፃብኦታት ተቐሊሉ ክቋረፅ ብመጥቃዕትታት ኣሜሪካን እስራኤልን ናይ ዝወረደ ክሳራ ካሕሳ ክኽፈላ መፃብቡ ሆርሙዝ ልኡላዊ ግዝኣታ ምዃኑ ክረጋገፀላን ኣብ ልዕሊኣ ፀኒዑ ዘሎ እገዳ ክላዓለን ዝብል ነጥብታት ዝሓዘ ምላሻ ሂባ። ኣሜሪካ ዘቕረበቶ 14 ነጥብታት ዘጠቓለለ ናይ ሰላም እማመ ድማ ኢራን ኒክሌሳዊ መደባታን ምምዕባል ዩራኒየምን ከተቋረፅ ዝጠልብ ነጥብታት ዘጠቓለለ እዮም። ኣብ ጠለባት ክልቲአን ሃገራት ገፊሕ ፍልልያት ብምህላውም ብቐሊሉ ኣብ ስምምዕ ክብፅሓ ዘሎ ተኽእሎ ፀቢብ ምዃኒኦም ተንተንቲ ዝእመቶም። እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ ኩናት ክትዕወት ስለዘይከኣለት ኣብ ልዕሊ ሃገሩ ቁጠባዊ ኩናት ትእውጅ ከም ዘላ መንግስቲ ኢራን ወቒሶም። ኣሜሪካ ካብን ናብን ወደባት ኢራን ንዝንቀሳቐሳ መረኸብ ብምዕጋት ኣብ ልዕሊ እቲ ሃገር ቁጠባዊ ፀቕጢ ትገብር ከም ዘላ ዝፍለጥ እዮም። ብኻልእ ወገን እስራኤል ብ10 ግንቦት ኣብ ደቡባዊ ሊባኖስ ብዘካየደቶ መጥቃዕቲ ልዕሊ 50 ሰባት ከም እተቐትሉ ተቓሊሖም። ምዚ ኣብ ዝተኣሳሰር በቲ ኣብ ዞባ ማእከላይ ምብራቕ ተፈጢሩ ዘሎ ፀጥታውን ወተሃደራውን ቅልብላው ኣብ ዝሓለፈ ክልተ ኣዋርሕ ቀረብ ነዳዲ ብደረጃ ዓለም ብልዕሊ 1 ቢልዮን በርሚል ከም ዝጎደለ ተገሊጹሎም። ኣብ መንጎ ኣፍሪቃን ቻይናን ዝካየድ ንግዳዊ ምልዋጥ ኣብ ቀዳማይ ርብዒ 2026 ፅቡቅ ገስጋስ ከም ዘርኣየ ፀብጻባት ሓቢሮም። ኣብ ዝሓለፈ 4 ኣዋርሕ ኣብ መንጎ ክልቲኡ ወገን ልዕሊ 880 ቢልዮን ዩዋን ዝግመት ንግዳዊ ምልዋጥ ከም እተካየደ ምስ ናይ ዝሓለፈ ዓመት ተመሳሳለ ኣዋርሕ ክነፃፀር እንከሎ ድማ ብልዕሊ 19 ሚታዊት ከም ዝዓበየ ተገሊጾም። ቻይና ምስ 53 ሃገራት ኣፍሪቃ እተካይዶ ንግዳዊ ምልዋጥ ካብ ቀረፅ ናፃ ክኸውን ምስምምዓ ነታ ኣሃዝ መሊሱ ክብከብሎ ከም ዝኽእል ይእመት። እዚ ከምዚ ኢሉ እንከሎ መጠን ናይ ወፃኢ ንግዲ ቻይና ኣብ ዝሓለፈ 4 ኣዋርሕ ብኣስታት 15 ሚታዊት ከም ዝዓበየት ተገሊፆም። ብመሰረት ስታስቲካዊ ፀብፃባት መጠን ሰደድ ብልዕሊ 11 ሚታዊት፣ መጠን እታዊ ድማ ብኣስታት 20 ሚታዊት ክብ ከም ዝበለ ተፈሊጡሎም። ፀጥታዊ ኩነታት ሰሜናውን ምብራቃውን ዲሞክራሲያዊት ሪፓብሊክ ኮንጎ ኣብዚ ዓመት እዚ መሊሱ ከም ዝኸረረ ካብቲ ከባቢ ዝተፈነወ ዜና ሓቢሮም። እዚ ዝተገልፀ ኣብ ውሽጢ ሰሙን ዘይኣክል ግዜ ኣብቲ ከባቢ ዝተፈፀመ ሽበራዊ መጥቃዕትታት ልዕሊ 100 ሰባት ድሕሪ ምቕፃሎም እዮም። በዚ መሰረት ማሊ 10 ግንቦት ኣብ ኣውራጃ ኢቱሪ ብዝተኻየደ መጥቃዕቲ ኣስታት 70 ሰባት ከም እተቐትሉን 10ታት ከም ዝቆሰሉን ተፈሊጡሎም። ቅድሚ ሳለስቲ ኣብቲ ከባቢ ብዝተፈፀመ ተመሳሳሊ መጥቃዕቲ እውን ልዕሊ 40 ሰላማውያን ሰባት ከም እተቐትሉ ኣይርስዓን። ኣብ ዝሓለፈ ወርሒ መያዝያ ኣብ ሰሜናዊ ሸነኽ ኮንጎ ብዝተኻየደ ሽበራዊ መጥቃዕቲ ልዕሊ 70 ሰባት ከም እተቐትሉ ዝጠቐሱ ፀብጻባት እቲ ከባቢ ካብ ቁፅፅር ሰራዊት መንግስቲ ወፃኢ ኮይኑ ከም ዘሎ የረድኦም። ኣብ ዲሞክራሲያዊት ሪፓብሊክ ኮንጎ ካብ ዝንቀሳቐሱ ልዕሊ 100 ዕጡቓት ጉጅለታት እቶም ዝበዝሑ ኣብ ሰሜናዊ ክፋል ከም ዝርከቡ ይጥቀስ። ፀጥታ ንምውሓስ ብዝብል ምክንያት ኣብቲ ሃገር ተዋፊሩ ዘሎ ኣስታት 15,000 ኣባላት ዘለዎ ኣህግራዊ ዓቃብ ሰላም ሓይሊ ዛግድ እንተልእኹ ዝበቅዕ ኣበርክቶ ከም ዘይገበረ እዩ ዝውቀስ። ዜና ንምዛም ቀንዲ ነጥብታት ወደግመልኩም። ኣብ ዞባ ማእከል ፅምብል መበል 35 ዓመት ናፅነት ንምድማቕ ሰፊሕ ምድላዋት ከም እተገብረ ተሓቢሮም። ስፖርታውን ባህላውን ቅነ ኣብያተ ትምህርቲ ዞባ ጋሽ ባርካ ብልዑል ድምቀት ተኸይዶም። ኣብ ምስሳን ሃብቲ እንስሳን ውፅኢቱን ኣተባብዓ ገስጋስ ከም እተመዝገበ ሚኒስትሪ ሕርሻ ገሊፆም። ሩስያን ዩክሬንን ብቕጥሓስ ስምምዕ ምቁራጥ ተኹሲ ነናሓድሕደን ይካሰሳ ከም ዘለዋ ተቓሊሖም። ቻይናን ኣሜሪካን ካብ 12 ክሳብ 13 ግንቦት ናይ ላዕለዋይ ደረጃ ቁጠባውን ንግዳውን ምምኽኻር ከም ዘካይዳ ተሓቢሮም። ጀርመን ናይ ነዊሕ ርሕቐት ክሩዝ ሚሳይላት ካብ ኣሜሪካ ንምሽማት ንዝነበራ መደብ ከም ዘበራበረቶ ተቓሊሖም። ዜና ተዛዚሙሎ ሰናይ ምሸት።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ናይ ዝተዘርግሓ ጋዜጣታት ሓዳሲ ኤርትራ ኤርትርያ ሓዲሳ ኤርትርያ ሓዳስን ኤርትርያ ፕሮፋይልን ኣተኪራ ትዳሉ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና

ሪፖርታጅ ስነ ፍልጠታዊ ዋዕላን ሓፈሻዊ ጉባኤን ፋርማሴቲካዊ ማሕበር ኤርትራ ቀሪቡሎ ኣብቲ ብሓደ ግንቦት ዝተኸየደ መበል 19 ስነ ፍልጠታዊ ዋዕላ ፕረዚደንት ማሕበር ኣቶ ኣብርሃ ገብረ ኣብ ዘስምዖ መኽፈቲ ቓል ሞያ ፋርማሲ ኣብ ምውሓስ ጥዕና ዘለዎ ዕዙዝ ኣገዳስነት ድሕሪ ምዝርዛር ብሉፅነት ፋርማሲ ኣንጠጢኻ ዝርከብ ዘይኮነ ቀጻሊ ጻዕሪ ዝሓትት ሞያ ምዃኑ ኣብ ሆስፒታል ኣብ ኮማዊ ፋርማሲ ኣብ መፅናዕታዊ ቤተ ምርምር ይኹን ኣብ ምክልኻል ኣካላዊ ጥዕና ዘለዎ ተራን ኣገዳስነትን ልዑል ከም ዝኾነ ኣስሚሩሉ ይርከቦ። ኣብ ዓምዲ ባህልን ስነ ጥበብን ዛዕባ ስነ ጥበባዊ መኸተ ቀሪቡሎ ብዙሓት ናብ ገድሊ ኤርትራ ዝተፀንበሩ ተጋደልቲ ደርፍታት ዝተፈላለዩ ሃገራውያን ደረፍቲ ሃፃ ኣቢሉ ንሜዳ ከም ዘውፅኦም ኣብ ዘካየድዎ ቃለ መጠየቃት ይገልፅዮም። ናይ በዓል በረኸት መንግስቲ ኣብ የማነ ባርያ፣ ወዲ ትኹል፣ መሓመድ ዑስማን፣ ጓላንከረ፣ ወዲ ጎረት፣ ወዲ ገብሩ ብዙሓት ካልኦትን ካብ ሓምሳታት ጀሚሮም እናተኣሳሰሩን ቅኒት ሃገራዊ ዜማ እናፈተሉን ኣብቲ ወሳኒ መድረኻት ኤርትራዊ ጉዕዞ ኣብ ብዙሓት መንፈስ ቃልስን ሃገራውነትን ኣስሪፆም። እዚ ዜማታት ፈለማ ሓሳብ ድሓር ግጥሚ ድሓር ዜማን ሙዚቃን ተሰፊሉ ሙሉእ ይኸውን። ገጠምቲ ኣብ ልቢሰብ ዝተርፍ ግጥሚ ክገጥሙ ከለዉ ዘየምቲ ድማ ልቢሰብ በሲዑ ዝሰፍር ዜማ ይደርሱ። ቃላት ኣብ ዜማ ኣትዮም ብጥበብ ምዝፍተሉ ንሰባት ይፈታትሩ። ስምዒት ውሽጢ በርቢሮምን ቀስቂሶምን ጽኑዕ ሰፈር ምስ ሓዙ ካብ ልቢ ናብ ልቢ ይሰግሩ ዳ እምበር ምስ ግዜ እናተረስዑ ኣይከዱን። እንተ ደኣ ካብ ልቢ ናብ ልቢ ዘስግር ትኬት ረኺቦም ህያው ኮይኖም ማለት እዩ። ኣስላማይ ክስታናይ ወዲ ቆላ ደጋ ንምኽሪ ጸላኢ ኣይትሃቦ ዋጋ ኣይትሃቦ ዋጋ ከይትኸውን ዕዳጋ እትብል ታሪኻዊት ደርፍና ኣብ ዘይትድረፈሉ ውራይ መቸም የለን። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ጎቦ እንክፈርስ ኣብ ትሕቲ ዝብል ኣርእስቲ ኤርትራ ምስ ጎቦ ምጽጋዕ ጎቦ ከም ዘይገብረካ ሓደጋ መንደረጋሕ ኣብ ዝባንካ ምዃኑ ኣቐዲማ ዘለለየቶ ሓቂ እዩ። ስለዝኾነ ድማ ኣምር ርእሰ ምርኮሳ ህዝባዊ ግንባር ካብ እግሪ ተኽሉ ብመትከል ካብ ዝዓየየሎም ሓደ ካብ ዝዓበዩ ክብርታትና እዩ። ኣብ ዓምዲ መዛነይ ዓወት ኣብ ውሽጢ 30 መዓልታት ብዛዕባ ትርጉም ሕብርታት ሞራላዊ ናብዮት ጥቕስታት መዛነይ መልሲ ዝተመሰቐለ ቓላት ይጸንሐና። ኣብ ዓምዲ ዛዕባ ሎሚ መበል 5 ክፋል ዝኽርዛዛ ምኪናት ጉዕዞ ኣህዱና ናብ ኣስመራ ሰፊራ ኣላ። ይህናይ ደኣ ንበገስ ጥራይ በልኩ ዝተወለድኩላ ኣስመራ ውሽጢ ኸርሳ ከም ውንጅር ኣብ ማይ ክጠሓሕሶ እናተረአየኒ ያላ ተበገስ ኢልና ጉዕዞ ጀመርና። መገዲ ጅምር እንክነብል ብሓመድ ዝመልአ ከሻሹ ዝተሰርሐ ድፉዓት ገጠመና። ኣብ ፈቐድኡ ዛሕዛሕ ዝበለ ጠበናጁ ጸላእ እውን ከምኡ። ነዚ ከም ዝነቐጸ ጨንፈር ዕንጸይቲ ፈቐድኡ ዝተደርበየ ጠበናጁ ምስ ረኣና ግዜ ክጠልመካ እንከሎ ሕሱም እዩ በልና ቀጺልና ንነዋሕቲ ኣግራብ ቤተ ገርግሽን ንዑ ዝተቐነተ ጸሊም ጽርግያን ሓጹርን ተጐዝጊዝና እናተጓዓዝና ብዚንጎ ዝተጠቓቕዐ ኣባይቲ ጐነፈና። ንየማን ተዓጺፍና ጫፍ 4 ስመራ ሓዝና ኣዴታት ገሊአን በራድን ኩበያን ገለ ኸኣ ቀጫጩ ሒዘን ብዕልልታ ኣሰኔን ደቂ ስመራ ጻዕዳ ዘይብሎም ዕዳ ዝብሉን ካልኦት ደርፍታትን ኣሰኔን ቁፂፂ እናበላ ፍሽኽታ እናጐስዓ ተቐበላና። ሪፖርታጅ መመረቕታ ተምሃሮ ቤት ትምህርቲ ዛግረ ቋንቋ ዓረብ ቀሪቡሎ። ቤት ትምህርቲ ዛግረ ቋንቋ ዓረብ ካብ እቲ ምስረት ኣብዚ ናይ መበል ታሽዓይ እብረ ስልጠና 301 ሰልጠንቲ ከም ዘመረቐት ተገሊጹ። ኣብ ዓምዲ መልሓቅ ኣላዳብ ዋልፍኑን መበል 18 ክፋል እቲ ኻልእ ገድሊ ቀሪባላ። ኣብ ዓምዲ ስያሓ ወኣሳር መበል 3 ክፋል ትሕዝቶ ኣገዳስነት ዞባ ቀይሕ ባሕሪ ከም ማእከል ስነ ጥንታዊ ኣሰራትን ቱሪዝማዊ መስሕብን ይጸንሐና። ኣብ ዓምዲ ዕልሞሞ ቴክኖሎጂ ዝተፈላለዩ ሓደሽቲ ረኽበታትን ምህዞታትን ተላልዮም። 6 ክፋል ዝኽሪ ዛዛ ምኪናት ጉዕዞ ኣህዱና ናብ ኣስመራ ተጸንሐና። ኣነን ብጻየይ ብዕሎን ሽሕኳ ዕጥቅና ፍኹስ ዝበለ እንተነበረ ካብ ወጋሕታ ክሳብቲ ናብ ገዛና ዝኣተናሉ ካብ ዝባና ስለ ዘይወረደ ነብስና ጸላዕላዕ ክብለና ጀመረ። ገዛና ምሳእተና ዝበሃል ግዲ ዘይመሰሎም ኮይኑ ዕጥቅኹም ኣውርዱ ዝበለና ይነበረን። እንትኾነ ኣነን ብዕሎን ብመንፈስ ዝተረዳዳእና እንክንመስል ፍትሕ ኣቢልና ንድሕሪና ዘዋበልናዮ።

እቶም ዝነኣሱ ቆልዑ ኣዒንቶምን መንፈሶምን ናብኣተን ወርዊሮም ክቐራርቡ ፈተኑ። እቶም ዝዓበዩ ኣቶም ቆልዑ ቅርብ ቅርብ ኣይትበሉ፣ ባንቡላ መፃወት ይኮነን፣ ከይትልኩሙና ብምባል ፍርሖም ብዘግህድ ክገንሕዎም ጀመሩ። ኣብ ዓንዲ ማሕበራዊ ዕቤት ተራ ስድራ ቤት ኣብ ምኩስኳስ ደቆም ተዳሲሱ ንረኽቦ ምኽርን ማዕዳን ብስነ ፍልጠታዊ ኣጠማምታ ኣካላዊ ኣእምሮኣዊ ስምዒታዊ ማሕበራውን መንፈሳውን ሓገዝ ንምሃብ ብዘይ ዝኾነ ጎነፃዊ ስጉምቲ ንፀገማት ኣብ ሞያ ትምህርትን ረቂቕ ክእለትን ዝተመርኮሰ መፍትሒ መሃብ እዩ። ኣብ ልዕሊ እቲ ዘለካ ልቦና እንተ ዝውስኹካ ከም ዝበሃል ምኽርን ማዕዳን ብዘይ ናይ ዕድመ ፍልሊ ካብ ቁልዕነት ክሳብ ሽምግልና ከከም ደረጃ ዕድሚኡ ዝውሃብ እዩ። ከም ወላዲ በትርን ሓኽልን ሒዝካ ገናሒ ቀጻዕ ቁጡዕ ባህርያት ብምፅብራቕ መኺረን ምዕደን ክትብል የኽእለካ ዶ? ኣብ ልዕሊ ውሉደይ ዝፍፅሞ ኣራሚ ስጉምቲ መሰለ እዩ ዘብለካ እንተኮይኑ መሰልን ግቡእን ውሉድካ ምፍላጥን ዘይምግሃስ ወይ ምኽባር ክርሳዕ የብሉን። ጉዳይ ዲስፕሊን ኣብ ሓይሊ ዝተሓወሶ መቕፃዕቲ ውፅኢታዊ ኢልካ ምእማንን ብምኽንያት ምርዳእን ረብሓታቱ ክወዳደር ዝከኣል ኣይኮነን። ኣብ ትሕዝቶ ሪፖርታጅ መመረቕታ ቤት ትምህርቲ ዘግረ ቋንቋ ዓረብ ድሕሪ ናፅነት ኣብ ሃገርና ትምህርቲ ቋንቋ ዓረብ ብስሩዕ ኣብ ኣካዳምያዊ ትምህርቲ ኣትዩ ይሰላሰል ከም ዝነበረ ናይ ትማሊ ዝኽሪ እዩ። ስለዝኾነ ድማ እዩ ኣብዚ ሕጂ እዋን ንዕዙዝ ኣገዳስነት ትምህርቲ ቋንቋ ዓረብ ብምግንዛብ ኣብ ትሕቲ ፅላል ሃገራዊ ማሕበር መንእስያትን ተማሃሮን ኤርትራ እትነጥፍ ቤት ትምህርቲ ዛግረ ቋንቋ ዓረብ ኣብ መፈረቕ 2020 ክትምስረት ዝኽኣለት። ዛጊድ ድማ ንብዙሓት መንእስያትን ኣዴታትን ኣቦታትን ተኻፈልቲ ዕድል ናይ ትምህርቲ ንክኾኑ ብምግባር ኣቐዲማ 8 ዙርያታት ኣመሪቓላ። ዓርቢ 24 ሚያዝያ 2026 ኣብ ሰዓታት ድሕሪ ቀትሪ ኣቦ መንበር ሃማተአ ብፃይ ሳልሕ ኣሕመድዲን ዝርከቦም ሰበስልጣን መንግስትን ግንባርን ተመረቕትን ወለዶምን ዕዱማት ኣጋይሽን ኣብ ዝተረኽብሉ ስነ ስርዓት መመረቕታ ታሽዓይ ዙርያ ስልጠና ቋንቋ ዓረብ ብምዕሩግ ኣገባብ ኣብ ኣዳራሽ ዘወማኸል ተኻይዱ ተጠቒሱ። ኣብ ዓምዲ ልቦናን ፍልስፍናን መበል 20 ክፋል ዋሕዚ ዓወት ኣብ ዓለምና ወላ ሕማቕ ይኹን ፅቡቕ የጋጥም ብዘይገድስ መብዛሕትኡ ሰብ ደርማስ ስጉምቲ ኣብ ምውሳድ ትብዓት የብሉን። ኣብ ሂወት ንዘጋጥመካ ፀገም እትከላኸለሉ እተዝልቐሉን እተጥቃዓሉን እዋን ምልላይ ፅቡቕ እዩ። ኣብቲ ክትከላኸለሉ ዝግባኣካ እዋን ምጥቃዕ እንተጀሚርካ ኣብ ሓደጋ ክትወድቕ ትኽእል ኢኻ። ኣብቲ ክተጥቅዕ ዝግባኣካ ግዜ ምዝላቕ እንተጀሚርካ ኦሮማይ ፈሽልካ ማለት እዩ። ክንዲ ዝኾነ መዓስ እንታይ ዓይነት ስጉምቲ ክትወስድ ከም ዘለካ ምፍላጥ ንመጻኢ ህይወትካ ኣብ ምውሳን ዓብ ግደ እዩ ዘለዎ። ኣብ ዓምዲ ዳየሪ ክረምቲ ኣብ እምባትካላ ኣብ ዕረፍተይ ዕልልል ዝብሉ ዛዕባታት ዳየሪ ቀሪቦም ይርከቡ። ኣብ ዓምዲ ደልኣባብ መበል 22 ዛዛሚ ክፋል ተኸታታሊ ዛንታ ጥሰት ለምበዕ ደምር መሰት ትፀንሐና። ኣብ ዓምዲ ዓማር ገስጋስ ትምህርታዊ ኣገልግሎት ኣብ ንዞባ ናቕፋ ብዝምልከት ምስ ሓላፊ ጨንፈር ትምህርቲ መምህር ጅምዕ ብኺት ዝተኻየደ ቀለ መጠያቅ ሰፊሩሎ። ሪፖርታጅ ዑደት ኣባላት ማሕበር ምትሕጋዝ ክፍለ ሰራዊት 96 ናብቲ ካብ 1983 ኣትሒዞም ንሓሙሽተ ዓመታት መመላእታ ምስ ጸላኢ ዝተሓናነቕሉ ድፍዓት ገድልን ዝኽርታቱን ቀሪቡሎ። ኣብ ዓምዲ ዕንጃረ መበል ሳልሳይ ክፋል ትሕዝቶ ሌላ ምስ ተገዳሊት ኣድሓነት ዓንዶም ይጸንሐና። ኣብ ዓምዲ ምህሮ ወዓቦት ህግያ ኣበርክቶ መዋለ ህፃናት ንዝስዕቡ ደረጃታት ትምህርቲ መስርሕ መዕባለ ቋንቋ ትፈልጥሎ ንረክብ። ኣብ ዓምዲ ሸባብ ሪፖርታጅ ዑደት መንእስያት ንዞባ ናቕፋ ናብ ድፍዓት ቀሪብሎ። ኣብ ዓምዲ ተርቢያት ታሪክ ኣቦና ሼክ ዓብድልቃድር ከቢረ ካብ ታሪክ ቀዳሞት ጥቕምን ጉድኣትን ቴክኖሎጂ ሓቅታት ብዛዕባ ኣካላት ወዲ ሰብ ዝብሉ ዛዕባታት ሰፊሮም ንረኽቦም። ኣብ ዓምዲ ፈንዋዓዳት ነፋዕ ወድ ዑትማን መንዩ ተዳሲሱ ይርከብ። ኣብ ዓምዲ ነፈት ኣመር መፀባበቒ ኬሚካላትን ጉድኣቶምን ዝምድና ሰባት ዝዘርግ ዘሎ ተጠቃምነት ብልሂ ቴሌፎናት ገለ ካብ ጥቕምታት ማስቲካ 10 ፍልሊ ይረኸብ ዝብሉ ዛዕባታት ይጸንሑና። ኣብ ዓምዲ ስፖትላይት ብጨንፈር መጽናዕትን ምርምርን ሚኒስትሪ ጉዳያት ወፃኢ ብሆርን ሬቪው ዝተባህለ ምድረገጽ ንዘይ ሕጋዊ ጠለብ ባሕሪ ኢትዮጵያ ምኽኑይ ንምግባር ዝተደርደሩ ሓሶታት ብጭቡጥ ዓለም ለኻዊ ሓቅታት ዝተዋህበ መልሲ ቀሪቡ ይርከብ። ኣብ ኤርትራ መስርሕ ክታበት ንድሕነትን ህላወን ህፃናት ኣብ ምውሓስ ከም ቀንዲ መሳርሒ ኣብ ባይታ ዘግሃዶ

ዘጨብጡ ሓቅታት ተዘርዚሮም ኣለዉ። ኣብ ዓምዲ ኦፒንየን ጉረአ ባህሊ ክሽቦ ጠቕሊልካ ኣብ ቁራፅ ብሕጊ ብራኸ ንቕሓትን ሓበራዊ ስጉምትን ተጨቢጦም ዝርከቡ ዓወታት ኣተባባዕቲ ምዃኖም ተገሊፆም። ሪፖርታጅ ስነ ፍልጠታዊ ዋዕላን ሓፈሻዊ ጉባኤን ፋርማሴቲካዊ ማሕበር ኤርትራ ቀሪቡሎ። ኣብ ዓምዲ ኪንኤ ዝነቕሐ መንእሰይ ብሩህ መጻኢ ኣብ ትሕቲ ዝብል ኣብ ሳዋ ምስ ኣውሃትን ተሳተፍትን ኤግዚቢሽን ተምሃሮ ዝተኸየደ ቃለ መጠይቕ ሰፊሩሎ። ኣብ ዓምዲ ቁጠባን ዋኒነን ቻይና ካብ ፍወሳ ብነውፂ ከመያምለጠት ሓምሻይ ክፋል ቀሪባ ኣላ። ኣብ ሓምሻይ ክፋል ትሕዝቶ ረፈረንደም ንሕጋዊ መሰል ናፅነት ኤርትራ ዕላዊ ዝገበረ ዕዙዝ ፍጻመ በዚ ምዕባለታት እዚ ተስፋ ዝቆረፀ ስርዓት ደርጊ ብመንጎኛነት ፕሬዚደንት ኣሜሪካ ነበር ጂሚ ካርተር ምስ ህዝባዊ ግንባር ኣብ ዘተ ክኣቱ ተገደደ። ይኹን እምበር ብምሉእ ናፅነት ኤርትራ ክእመን ትብዓትን ቅርብነትን ኣይረኣየን ክንዲ ዝኾነ እቲ ዘተ ዝኾነ ፍረ ኣይምፀአን። ድሕሪ ምድምሳስ ናደውእዝ ናብ መድረኽ እስትራቴጂያዊ መጥቃዕቲ ዝተሰጋገረ ሰራዊት ህዝባዊ ግንባር ኣብ ልካቲት 1990 ስርሒት ፈንቅል ብዝተሰሜየ ሰፊሕ ወታደራዊ ወፍሪ ኣብ ምብራቃዊ ጎላጉል ዓሪዱ ንዝነበረ ሰራዊት መግዛእቲ ኢትዮጵያ ፀራሪጉ ንፅርግያ ኣስመራ ባፅዕ ድሕሪ ምብታኽ ብ10 ልካቲት ንወደባዊት ከተማ ምፅዋዕ ተቆፃፀራ። ኣብ ከበሳታት ኤርትራን ክረንን ዝነበረ ሰራዊቱ ድማ ክሳዱ ተሓኒቁ ምስ ኣዲስ ኣበባ ርክቡ ብነፈርቲ ጥራይ ኮነ። ኣብ ዓምዲ ሸባብ ንስ ዓምዲ ሓሳባት ወርሒ ግንቦት ኣብ ዓውደ ኣዋርሒ ኤርትራውያን ልክዕ ከም ፈላሚት ወርሒ ናይ ሓዳስ ዓመት እያ ብድምቀት እትኽበር። እቲ ምንታይ እታ ደልሃመት ናይቲ መሪር እዋን ተቐንጢጡ ባናሓርነት ዝተረጋገፀላ ወርሒ ስለ ዝኾነ እታ ወርሒ ብምልእታ ዝሓቆፈቶ መዓልታት ናይ ናፅነት መዓልታት እዩ። እቶም ነቲ መሪር ናይ ጭኮናን መግዛእትን ኣደራዕን ሕሰብን ገዛእቲ ዘይርከብናሉ መንእስያት ነዛ ዕለት ብምልኣትና እነስተማቕራ። እቲ ምክንያት እቲ እተሓልፈ መስገደል ብታሪክ ክዝንቶ ጥራይ ስለ ዘስካሕክሕ እንቋዕ ናፅነት ኮነ ኢልና ስለ ንሓሰብ። ንስለ ዝተኸፍለልና ዋጋ እናመስገና ድማ ቅንናፅነትና ብደስታን ፍስሓን ተመሊእና ነሕልፎ። ኩሉ ዜጋ ናይዚ ሃገር ብናፅነት ይሓስብ ይሰርሕ ሰላናፅነት። ኣብ ወርሒ ግንቦት ንሃገራዊ ባንዴሮኦም ብኹርዓት ዘወዛውዙ ህፃናት ንስለናፅነት ዝገጥሙ ዝፅሕፉ ስነ ጥበበኛታት ብኸበሮን ደበላን ዝሕገሱ ኣዴታት ኣቦታት ብኹርዓት ዝተመልኡ መንእስያት ብሓፈሻ ይዕበ ይንኣስ ሓገሱ ካብ ምግላፅ ዝወክር የለን። መለክዕ ግዜ ዝኾነ ሰዓት ከይዛዘም ይምነዩ እቲ ሃዋህው ናፅነት ከምኡ ኢሉ ክቕፅል ይሃርፉ። ነገረ ጀንደር ኣቦታ ስራሕ መረዳእታ ዝጠልብ ኣምር ኣብ ትሕቲ ዝብል ማዕረ ኣተሓሕዛዶ ምዕሩይ ውፅኢት ማዕር ዕድላት ወይ ባይታ ስለ ዝፈጠርካ ማዕርነት ተረጋጊፁ ክበሃል ይከኣል ዶ? ጀንደራዊ ማዕርነት ንምርግጋፅ ዝለዓለ ምጉት ተዳህሲሱ ንረኽቦ። ከም መቐፀልትኡ ኣበርክቶ ጓል ኣንስተይቲ ብተምሳሌት ብኸምስ ስዕብ ተቐሚጡ ሰፊሩሎ። ኣብ ሻብዓይ ክፋል ዝኽሪ ዛዛሚ ኩናት ጉዕዞ ኣሃዱና ናብ ኣስመራ ግንቦት 24/1991 ምሸት መኪና ውዕል መገሻኣ ቤተ ገርግሽ ስለ ዝነበረ ሙሉእ ብምሉእ ኣዕረፈት። ኣብዚ ቦታ እዚ ካበየ ግንባሩን በብመኣዝኑን መፅኡ ኣብ ፀቢብ ቦታ ዝተኣከበ ተጋዳላይ ፀጉሪ ርእሲ እዩ። እቲ ምብዛሓይ መዛረበን እቲ ስክፍታ ዝፈጠረ ጉዳይ ዳርጋ ነፍሲ ወከፍ ተጋዳላይ ከም መግለፂ ሓጎሱ ገሊኡ ሓዊ ዝመስል ሓባሪ ጥይት ገለ ተራጢት ብዘይምቁራፅ ናብ ሰማይ ገፁ እናተኮሰ ቶግ ተሮግሮግ ተሮግ የብል ምንባር እዩ። ነገራት ጥቡቅ ኣብ ዝኸደሉ ግዜዩ ዝያዳ ምጥንቃቅ ዘድሊ ንዝብል ብሂል ዘዘኻኽር ቅጥዒ ኣልቦ ተኽሲ ሓጎስ ዝደፋፍኦ ስምዒታዊ ብምንባሩ ሓደጋ ከየስዕብ ናይ ቅዱሳት ብፍላይ ናይ ሓለፍቲ ዓብዪ ስክፍታ ነበረ። ካብ ዝተበጊሶም ሓለፍቲ ብትርር ዝበለ ድምፂ ተኽሲ ቋርፅ ክብሉ ይስምዑ ነበሩ። ኣብ ዓምዲ ልምዓት ሳልሳይን ዛዛምን ክፋል ኩባንያ መጓዓዚ ሓራት ካቢናበይ ሰፊራ ኣላ። ሪፖርታጅ ስነ ፍልጠታዊ ዋዕላን ሓፈሻዊ ጉባኤን ፋርማሴቲካዊ ማሕበር ኤርትራ ቀሪቡሎ። ኣብ ዓምዲ ያሉ እስራ ህፃናት ሕርቃኖም ኣብ ምንፅብራቅ ዝወስድዎ ስጉምቲ ምህራም ወላዲ እንታይ ዓይነት ኣልያ ክግበረሉ ይግባእ? ክሽነ ስድራ ኣሰራርሓ ምቁር ሕብስቲ ኑቴላ ኣብ ልዕሊ ኣስናን ጉድኣት ዘውርዱ ልምድታት ፅበቐ ዝኣመሰሉ ትሕሶታት ኣስፊራ ትፀንሐና።

ኣብ ዓምዲ ስድራ ቤት ምስ ወለደይን ስድራ ቤተይን ክረኸብ ተሓባበሩኒ ኣብ ትሕቲ ዝብል ዮሃንስ እዩ ዝበሃል። እዚ ስም ሚኒስትሪ ዕዮን ማሕበራዊ ድሕነትን ዝሃበ እዩ። ምክንያቱ ዮሃንስ ወለዱ ይኹን ቤተሰቡ ኣይፈልጥን እዩ። ኣብ ትሕቲ ሚኒስትሪ ዕዮን ማሕበራዊ ድሕነትን እዩ ኣብ ስድራ ቤታዊ ክንክን ጉጅለ ቆልዑ ማለት ግሩፕ ሆም እናተኣለየ ፈለማ ኣብ ድባርዋ ቀፂሉ ኣብ ደቀ ምሓረ ዞባ ደቡብ ካብኡ ኣብ እምባደርሆ ዓብዩ። ኣብዚ ግዜ እዚ ወዲ 25 ዓመት ኮይኑ ዘሎ መንእሰይ ዮሃንስ ብዕለት 7 ሕዳር 201 እዩ ኣብ ቤተ ክርስትያን ቅዱስ ዮሴፍ ማለት ፌት ስታድዮም ኣስመራ ዝርከብ ሰዓት 7:50 ናይ ምሸት ተደርቢ ተረኺቡ። ሽዑ ዮሃንስ ወዲ 5 መዓልቲ ኣቢሉ ይኸውን ነይሩ። ደናግል ቅዱስ ዮሴፍ ድማ ብጨርቂ ተጠቕሊሉ ረኸበኦ። ካብኡ እተን ደናግል ቅዱስ ዮሴፍ ናብ ራብዓይ መደበር ፖሊስን ሓቢረን። ራብዓይ መደበር ፖሊስ ድማ ናብቲ ቦታ ብምኻድ ነቲ ህፃን ኣምፂኡ ናብ መካነ ህይወት ሆስፒታል ህፃናት ኣስመራ ብምውሳድ ዘድሊ ሕክምናዊ ክትትል ከም ዝረክብ ተገይሩ። መንእሰይ ዮሃንስ ብቓላቱ ከምዚ ክብል እዩ ዝገልጽ። ስድራይ ክደሊ ዘበገሰኒ ምክንያት ክንዲ ሰብ ኣኺለ ስለ ዘለኹ መንነተይ ንምፍላጥ እዩ። ኣቦይ ኮነ ኣደይ ፀገም ስለ ዝረኸቦም ገሪፎምኒ ዳኣ እምበር ጸሊኦምኒ ወይ ፈንፊኖምኒ ከም ዘይኮኑ እርዳኣኒ። በዚ ከዓ ኣብ ልዕሊ ወለደይ ብፍላይ ወላዲተይ ዝኾነ ቂምታ ከም ዘይብለይ ክገልጽ ፈቱ። ስለዚ ወለደይ ብሂወት እንተ ደኣ ሃልዮም ሽግረይ ተረዲኦም ክሓቕፉንን ኣለና ክብሉንን በዓል ዓብ ተስፋየ። ብኻልእ ሸነኽ ምስ ኣቦይ ክረኸብ ሓጉዝኒ ብዝብል ጸጉ ተኸስተ ተስፋ ዝጊ ተወልደ ብርሃንያ ትበሃል። ኣብ ኣስመራ ከባቢ ዕዳጋ ዓርቢ ኣብ 1987 ተወሊዳ ኣብኡ ዓብያ። ወላዲታ ድማ ወይዘሮ ኪሮስ ተስፋይ ትበሃል። ጸጉ ኣብዚ ግዜ እዚ በዓል ተሓዳርን ኣደ 4 ውሉድን ኮይና ኣብ ከተማ ኣስመራ ትቕመጣላ። ጸጉ ምስ ሓዳራን ደቃን ማሚቋኳ ብፍቕርን ሰላምን እትነብር እንተላ ንወላዲኣ ማለት ኣቦኣ ስለ ዘይትፈልጦ ግን ኣቦይ መን እዩ? ስድራ ቤት ኣቦይ ከ መን እዮም ዝብሉ ሕቶታት ወትሩ ኣብ ዝኽሪ ሓሰባ ተሰላስሎም። ፍቕሪ ናይቲ ብዓይና ዘይረኣየቶን ንሱ ዘይረኣያን ኣብ ከርሲ ድኣን ከላ ከይተወልደት ዝሞተ ወላዲኣ ድማ ኣብ ውሽጣ እናረበሻ ኣብ ናፍቆትን ትዝታን ተኣቱ ተጠቒሱ። ኣብ ዓምዲ ትንታነ ዜና ውሳነ ምስሓብ ሰራዊት ኣሜሪካ ካብ ጀርመን ከም ዛዕባ ተላዒሉ ይርከብ። ወታደራዊ ህላው ኣሜሪካ ኣብ ጀርመን እንተብቂዑ ኣብ ጽላት ምክልኻል ኣሜሪካ ዘምጽኦ ለውጢ ይህሉ ዶ ይኸውን ዝብል ሕቶ ክለዓል ባህርያዊ እዩ። ብመሰረቲቶም ተንተንቲ ብርግጽ ክህሉ ይኽእል እዩ። ምክንያቱ ኣብ ዝሓለፈ 4 ዓመታት ኩናት ዩክሬን ዋና ቤት ጽሕፈት ወታደራዊ እዚ ኣሜሪካ ኤውሮጳ ኣብ ጀርመን ነይሩ። ብዘይካዚ ኣብ ኩናት ኣፍጋኒስታንን ኢራቅን ዝተዋግኡ ወታደራት ኣሜሪካ ኣብ ከተማ ላንስቶል ጀርመን ኣብ ዝርከብ ማእከል ጥዕና ኣሜሪካ እዮም ዝሕከሙ ነይሮም። ብተወሳኺ ኣብ ኤውሮጳ ዝርከብ ኒኮሎሳዊ ኣጽዋር ኣሜሪካ ቀንዲ መደበሩ ኣብ ጀርመን እዩ። ብዘይካዚ ብመሰረቲ ቻንስለር ጀርመን ነበር ኦላፍ ሾላዝን ፕሬዚደንት ሕቡራት መንግስታት ኣሜሪካ ነበር ጆ ባይደንን ኣብ 224 ዝኸተምዎ ስምምዕ ኣብ 227 ኣሜሪካ ነዊሕ ርዕቀት ዝውንጭፍ ቶማሃውክ ዝተሰሜ ሚሳይል ኣብ ጀርመን ክትከልዮም ተሰማሚዖም ነይሮም። ይኹን እምበር ቻንስለር መርዝ ኣብዘን ዝሓለፈ ቀረባ መዓልታት ኣሜሪካ ብሰንኪ ኣጋጢምዋ ዘሎ ሕፅረታት ናይዚ ዝተጠቕሰ ሚሳይል እቲ ናይ ምትካል መደብ ኪንዮ 227 ክሰጋግር ከም ዝኽእል እዩ ኣሚቱ ይርከቦ። ጽንዓትና ወሕስና፣ ጽንዓትና፣ ጽንዓትና፣ ጽንዓትና። ኣብ ዝሓለፈ 35 ዓመታት ምስ ጽንዓት ህዝቢ ኤርትራ ተራጺሞም ዝበርዓኑ ተጻብኦታት ጸብጺብካ ዝውድኡ ይኮኑን። ዝዓበየ መርኣያ ናይዞም ተጻብኦታት እቲ ግስጋሰ ውልዶን ትስፍውትን ሃገርና ብኣጋኒ ምቁጻይ ዝተፈነወ ቅሉዕ ወታደራዊ ወራርዩ። ይግዳስ እቲ ዕንደራ ኣብ ቅልጽም መኸተ ህዝቢ ኤርትራ ሓቂቑ። እቲ ወራር ምስ ፈሸለ ድማ ነቲ ዝተፈጸመ ገበን ንምሕባእ ድምፅና ንምዕባስን ኣእዳውና ቀይድካ ናብ ርእሰ ምክልኻል ጉልበትና ንምምካንን ማእለያ ዘይብሎም ሽርሕታት ስዒቦም። ሃገር ሰባ ንምብዳም ብዝተወደበ ኣገባብ ኣብ ልዕሊ መንእስያት ክፍፀም ዝፀንሐ ናይ ፍልሰት ገበናት፣ ርግኣት ንምዝራግን ውህደት ንምልሕላሕን ዝተኻየደ ሃቐነታት፣ ዲፕሎማስያዊ ተነጽሎ ንምስግዳድ፣ ባህላውን ማሕበራውን ብርዛ ንምንጋስ፣ ስም ደዊንካ ንምስይጣን ዝተኻየደ ስነ ኣእምራዊ ኩናት ኩሉ ዕላምኡ ነቲ ብዓረርን ሓውን ዘይተኻእለ ጽንዓት ህዝቢ ኤርትራ ምልሕላሕን ምጽዓድን እዩ ነይሩ።
ሃገርን ህዝብን ብድኽነትን ዓፅቦን ቁጠባዊ ሕሰምን ተሸጊሩ ምእንቲ ክሰቐን ክነዓዓብን ክስደድን ካብ ዓበይቲ ልምዓታዊ ወፍርታት ምዕንቃፅ ጀሚርካ ክሳብቲ ኣብ ወፃኢ ርሂፁ ዝነብር ዘሎ ዜጋ ንቤተሰቡ ዝሕውሎ ገንዘብ ንምሕናቕ ክካየድ ዝፀንሐ ሽርሕታት ድማ ዕላማኡ ዓቕሚ ከይነሰስን ንምሕንኳል እዩ። ኣብ ዓምዲ ማህደር ጀጋኑ መበል 25 ክፋል ወራር ቀይሕ ኮኸብን ተኸይላ ቀይሕ መስመርን ኣብ ምክልኻል ተፀሚዱ ዝነበረ ህዝባዊ ሰራዊት ብሰንኪ ካብ ፀላኢ ዘጋጠሞ ተደጋጋምን ቀፃልን መጥቃዕትታት ዓቕሚ ሰቡ ስለ ዝተጓደለ ቦታታት ንምዕፃው እውን ብዘይ መጠን ይሽገር ነይሩ። ኣገዳስን ዝበሃል ቦታታት ጥራይ ብ2-3 ተጋደልቲ እናዓፁኻ ካብ ካልእ ጋንታታትን መሰርዕን እናሰሓብካ ውግእ ዝፀዓቆ ቦታታት ይዕፆ ነይሩ። ውግእ እናተኸየደ ማዕሪ ማዕሪ እዩ እናተቀዳደምካ ድፉዓት ይስራሕ ስለ ዝነበረ ብመጠኑ ካብ ደብዳብ መዳፍዕ ምክልኻል ይግበር ነይሩ። ህዝባዊ ሰራዊት ኣብ ኣጋብ መወዳእታ ናይቲ ወራር ድፋዕ ብምስራሕ ነቲ ቦታ ብምምላኽን ምፍላጥን ክሳራታት እናውሓደ ይኸይድ ነይሩ። ኣብ ዛዛ ምክፋል ረፈረንደም ንሕጋዊ መሰላጽነት ኤርትራ ዕላዊ ዝገበረ ዕዙዝ ፍጻመ ብቁፅሪ ውሑድ ግን ከዓ ተባዕ ህዝቢ ኤርትራ ኣብ ገዛ ዓቕሙ ብምምርኳስ በይኑ ኣንጻር ብዓቕሚ ኣዝዮም ጸብለል ዝብልዎ ሓይልታት ገጢሙ መሰል ርእሰ ውሳነኡ ከረጋግጽ መስዋእቲ ልዕሊ 65,000 ብሉፃት ተጋደልቱ ከፍ ኢሉ እዩ። ብግፍዕታት ጸላኢ ዝሃለቑ ሰላማውያን ሰባት እውን ብ10ታት ኣሽሓት ዝግመቱ እዮም። ኣብ መወዳእታ ግን ህዝቢ ኤርትራ ነዝረዚን ዋጋዚ ከፍ ኢሉ ንኣሳት ፍርቂ ዘመን ኣብ ቅድሚኡ ከም ዓብዪ እምባ ተገቲሩ ዝነበረ ዕማም ምብራር መግዛእትን ምርግጋፅ ናፅነትን ልኡላውነትን ብኣንጸባረቂ ዓወት ዛዚምዎ። ህዝቢ ኤርትራ ብገዛእ ቅልጽሙን ጅግንነታዊ መኸትኡን ኣኽሊል ሓርነቱ ይድፋእ እምበር እምነቱ ወትሩ ኣብ ሕጊ እዩ። ኢትዮጵያ ኣብ ልዕሊ ኤርትራ ዝፈጸመቶ ግሰት ፌደሬሽንን ቅሉዕ ጎበጣን ንብረታዊ ቃልሲ ህዝቢ ኤርትራ ሕጋዊ መኸተ ዝገብረ እዩ። በዚ ድማ ህዝቢ ኤርትራ ብወታደራዊ ሓይሊ ናጽነት ምርግጋጹ ሕጋዊ ነይሩ። ይኹን እምበር መሪሕ ውድብ ህዝባዊ ግንባር ናጽነት ምርጫ ናይ ኣባላቱ ማለት ተጋደልቱ ጥራይ ዘይኮነ ናይ መላእ ህዝቢ ኤርትራ ድሌት ብምዃኑ ብዕሊ ከረጋግጽ ኣብ ሚያዝያ 1993 ወከልቲ ውድብ ሕቡራት ሃገራትን ካልኦት ኣህጉራውያን ተዓዘብትን ዝተረኽብዎ መላእ ህዝቢ ኤርትራ ብልዑል ሃገራዊ ወንን ንቕሓትን ዝተሳተፎ ህዝባዊ ረፈረንደም ኣካየደ። ኣብ ዓምዲ ጥዕና ዘቤታዊ ፍወሳ ነድሪ ሓናት ዝምልከት ሓበሬታ ሰፊሩ ኣሎ። ጨው ዝተሓወሶ ልብጥ ዝበለ ማይ ተጠቒምካ ጉራዕራዕ ኣቢልካ ኣፍካን ጎረረኻን ምሕጻብ ብሰንኪ ሓናት ነቒጡን ዘሎ ጎረሮ ኣብ ምጥላልን ምፅራይን በተሓደ ኣካላትና ነቲ ረኽሲ ንምቅላስ ከምዚ ነጥፍ ብምግባር በቲ ካልእ ነድሪ ሓናት ኣብ ምፍዋስ ልዑል ትራይ ዘለዎ። ኣብ ሓደ ኩባያ ሻሂ ሓደ ማንካ ጣውላ ጨው ብምሕቃቕ ነዚ ኣገባብ ፍወሳ እዚ መዓልታዊ ደጋጊምና ከነካይዶ ይከኣል። ነቲ ጨው ዘለዎ ማይ ክንውሕጦ የብልናን ይርከቦ። ኣብ ዓምዲ ንቑሕ ደመና ኣብ ቅኑዕ መትከል ከም ዘሎና ብኸመይ ንፈልጥ ተመሊሱሎ። ኣብ ቅኑዕ መትከል ከም ዘለና ኣብ መራኸቢ ብዙሃን ወይ ማሕበራዊ መራኸቢታት ዘይኮነ ንውሽጡና ክብርታትና እምነትና ብዓብኡ ከዓ ታሪክና ብምውካስ ኢና ከነረጋግፅ እንኽእል። ናይ ትማል ፍጻመታት ናይ ሎሚ ፍጻመታት ወሊዱ ናይ ሎሚ ፍጻመታት ከዓ ናይ ፅባሕ ኩነታት ክወልድ እዩ። ስለዚ ንሕና እውን ኣካል ታሪክ ኢና። መትከልና ናይ መጻኢ ታሪክና ከም ዝኾነ ኣሚንና ቅኑዕን ንጹርን መትከል ድኣ ይሃልወና። ሰባት ክሳብ ዝኾና ካብ መትከልና ከይንንቀሳቐስ ከዓ ጸበል ናቕፋ ካብ ጅባና ኣይንፍለ። ርሑስ ቅንያት ናጽነት።

ብምኽንያት ቅነ ናፅነት ገለ ክፋል ድሕሪ ዝናብ እትብል ግጥሚ ኤፍሬም ሃብተፅዮን ወዲ ገደ ጀባ ክንብለኩም ፀበል ናቕፋ ንፀጉለይ ከይቅሰብ ከይዕሰብ ከይፀግብ ከይዓግብ ፀበል ናቕፋ ንፀጉለይ ፈይፈይ ኣብሉለይ ዛንታት ማሊ ሕለኽላኽ ምስ ተፈጥሮ ምትህልላኽ ምስ ሰብ ስርሖ ምድልላኽ ብመውጋእትን መስዋእትን ንመቑሕን ማእሰርትን ንፍርድን ራዕድን ምስዓር ብምንባሩ ዘይወዳእ ለይትን ቀትርን ምቁርን መሪርን ፈተነን ሰብን ተደማሚሩ ኣቐንዛዊ ነበረ ዋግኡ ብመንፅሩ ትማሊ ዝተሰከምክዎ ወይቲ ኣብ ዝባነይ ዝራዕራዕዎ ናይ ታሪክ በደላት ዝርያ ሓያላት ስዒረ ዘይኣለኹ በሰላታት ረስዐ ኮይነ ከይደንን ከይዕሰብ ኣንጻር መትከል ገድለይ ከይቅሰብ ፀበል ንፀጉለይ ምስ ሕልናይ ክመሓሰብ ካብ ሓመድ ናቕፋ ካብቲ ናይ ራእይ ናይ ዕላማ ካብቲ ናይ እምነት ናይ ብፃይነት ካብቲ ናይ መብፅዓ ኣንጻር ወፅዓ ካብቲ ንዓይ ንዓይ ነውሪ ምቅድዳም ንመስዋእቲ ዝረኣየ ሓመድ ንፀጉለይ ፈይፈይ ኣብሉለይ ካብቲ ዓፅመ ስግኦም ዝኸስከሰ ብደሞም ዝተርከሰ ካብቲ መንፈሶም ዝወረሰ ሕልሞም ዝተተርኣሰ ካብቲ ልዋም ድቃሶም ዝወሰደ ታሪክ ዝወለደ ንፀጉለይ ካብቲ ሓመድ ናቕፋ ነዛ ሕልናይ ክዕርፋ ኣባላት ግንባር ወፃኢ ኣብ መኸትን ፅንዓትን ከም ወትሩ ዕዙዝን ቀጻልን ተሳትፎኦም ዝደስስ ቀዳማይ ክፋል ትሕሶ ይፀንሐና ኣብ ዓምዲ ቆፋ ፍንያ ቅነ መንስያት ተምሃሮ ኣብ ዞባ ደቡብ ኣውቂሕ ባሕሪ ዝተፈላለዩ ኣፍልጦ ዝረኸቡ ዓለም ለኻዊ ስነ ጥበባዊ ፍርያትን ኣስፌራ ትርከብ ኣብ ዓምዲ ሸባብያት ናፅነት ኤርትራ ብከቢድ መስዋዕቲ ዝተረጋገፀን ብምልኣት ዘለዎ ድምፂ ሓፋሽ ህዝቢ ዝተረጋገፀን ምዃኑ ተገሊጹ ይርከብ ኣብ ዓምዲ ኩርናዕ ተምሃሮ ካብቲ ድንቂ ኒኮላስ ተስላ ንህይወትና እንቕስሞ ምህሮ ሓሙሽተ ተዘርዚሮም ኣለዉ ኣብ ዓምዲ ፍረ ፃዕሪ ፅላት ሕርሻ ኣብ ጉዕዞ 35 ዓመት ኣብ ዛዕባ ምዕቃብ ሓመድን ማይን ዘተኮረ ጽሑፍ ንረክብ ኤርትራ ትርከበሉ ኣከባቢ ብባህሪኡ ንደርቅን ምድረ በዳነትን እተቐልዐ ብምዃኑ ንሃገርናን ከማና ዝኣመሰለ ሃገራትን ንጥፈታት ምዕቃብ ማይን ሓመድን ምርጫ ዘይኮነ ግዴታ ንምቕፃል ህይወትን ሕርሻዊ ልምዓትን እዩ ካብዚ ሓገዚ ብምብጋስ ድማዮም መንግስትን ህዝብን ኤርትራ ንምዕቃብ ሓመድን ማይን ከምኡውን ምስራሕ ከዘንቲ ማያት ካብ ዓበይቲ ቀዳምነታት ሰሪዖም ብልዑል ንጥፈት ክሰርሕሉ ዝፀንሑን ዘለውን በዚ መሰረት ኣብዝ ሓለፉ 35 ናይ ናፅነት ዓመታት ዝተኻየዱ ንጥፈታት ምዕቃብ ሓመድን ማይን ብቁፅሪ ይኹን ብስፍሓት ቀለልቲ ከም ዘይኮኑ ሰነዳት ሚኒስትሪ ሕርሻ የረጋግፁ ኣብ መበል 7ይ ክፋል ዝኽሪ ዘዛሚ ኩናት ጉዕዞ ኣህዱና ናብ ኣስመራ ካብ ዝስለፍ 14 ዓመታት ዝገበረዩ እንተዳ ኢልና መሳልፍትና ማለት እዩ ብዝኾነ መንዳእ ኮይኑ በልኩ ንምጥላል እቶም ምስ መራሕ መኪና ዝነበሩ ኣቦ ካብ ምግራም ዝነቐለዩ ዝመስል ክሳዶም ከም ቅፅበት ናባይጠውዮም ብሓቂ 14 ዓመታት ኣብ ገሊ ጌርካ ክተብቃዕ ብዘይ ዝኾነ ዕንቅፍ ትወዲእካዮ እሞ ዝወድና ድማ ኣብ ርእሲ ምድሪ ኣሎ ማለት እዩ በሉ ውሽጦም ተስፋ ብዝነግር ኩነት ቀፂሎም እከለ ወዲ እከለ እዩ ነዊሕ ቀጢን ፅቡቕ ደርግስኒ ካብዚ ካብ ቤት ትምህርቲ ካምቦኒ ተምሃሪ 12 ክፍሊ ከሎ ይወፅዩ ከመይ በሊሕ ቆልዓ ነይሩ መስለካ ብምባል ዝርዝራት ደርግሑ እዚ ዝርዝራት እዚ ምንም ዘይጎደሎ ንፁር ብምንባሩ ንዓይ ኣይሓድሰንን እንትኾነ ግን ኣብ ወራር ባሕሪ ነጋሽ ኣብታ ኣባ ኣልጌን ዝተሰውአ ምዃኑ ስለ ዝፈለጥኩ ከም ኳረንቲ ዝሓስኩ ተዘዝበለኒ ካብዚ ንምምላጥ ከም ዝሓስብ ዝግድሕር ምባል ገለ ዘለዎ ክፍለ ሰራዊት ወይ ኣሃዱ ኣይትፈልጡን በልክዎም ካብቲ ጉዳይ ንምህዳም ተጠቂሱ ኣብ ዓምዲ ተርሞማ ዕላል ምስ ሃብሮም ሕቶ ዝተመሰቀሉ ቃላት ጭርሖታት መዓልቲ ናፅነት ኤርትራ በብዓመተ ምህረቱ ውድድር ሩቢክስ ኪዩብ ሰፊሮም ይርከቡ ኣብ ዓምዲ ደቂ ኣንስትዮ ጅግንነት ቀዳሞት ደቂ ኣንስትዮና ዝብል ዛዕባ ሰፊሩኣሎ ናብ ሃገርና ምልስ ኢልና ምስ ንምልከት ኪንዮዘን ኣርዑት መግዛእቲ ኢትዮጵያ ንምስባር ኣብ ዝተኻየደ ልዕሊ ርብዒ ዘመን ዝወሰደ ዕጥቃዊ ቃልሲ ዝተሳተፋን መስተንክር ቅያታት ዝፈፀማና 7 ደቂ ኣንስትዮና ኣብ ዝተፈላለየ ዘመናት ጀጋኑን ሰብ ታሪክን ዝኾና ብዙሓት ደቂ ኣንስትዮ ከም ዝነበረና ይዝን

እዩ ይግደስ ታሪኻንን ቅየአንን ብግቡእ ከይተተረኸዩ ተጎሲዩ ክሓልፍ ጸኒሑ። በዚ ኸዓ ስእሊ ታሪኽና ምሉእ ኮይኑ ክርአ ኣይጸንሐን ክብሃል ይከኣል። ካብቲ ብዙሕ ኣብነታት ታሪኽ ደቂ ኣንስትዮ ሃገርና ውሑድ ንምጥቃስ ኣብታ ኣብ 1905 ብኢጣልያዊ ሩፌሎ ፐሪኒ ተጻሒፋ ዝተሓትመት መረብ ምላሽ ዘርእስታ ኣገዳሲት መጽሓፍ ተመዝጊቡ ዝርከብ ሓጺር ታሪኽ ወይዘሮ ኤለን ሓጎስ ኣደ ራእሲ ወልደንክኤል ምርኣይ ይከኣል። ኣብ ዓምዲ ምን ሁና ውሁናክ ዝተፈላለዩ ኣገረምቲ ፍጻሜታት ዓለም ሰፊሮም ይርከቡ። ኣብ ዓምዲ ዝርዓ ወእቅትሳድ ብሩህ መጻኢ ከባቢ ኦምሓጀር ዘእምቱ ጸጋታት ብዝምልከት ምሳ መሓዳሪ ከባቢ ኦምሓጀር ኣቶ ተስፋ ኣለም ዓንዶም ዝተኻየደ ቃለ መጠይቕ ሰፊሩሎ። ኣብ ዓምዲ ውሓታል ጤፈል መኽፈቲ ስነ ስርዓት ሰሙን ኣብያተ ትምህርቲ ብምኽንያት መበል 35 ዓመት ጽምብል ምስ መምህራንን ተምሃሮን መዋእለ ህፃናት ዝተኻየደ ርክብ ቀሪቡ። ኣብ ዓምዲ ኣልተቓሪር ርኽበታትን ምዞታትን ዓውዲ ሕክምና ሰፊሮም ኣለዉ። ኣብ ዓምዲ ስፖትላይት ሚኒስተር ዜና ኣቶ የማነ ገብረ መስቀል ምስሊ ኤርትራ ንምድጓን ብዝተፈላለየ ረቂቕ ኣገባባት ዝተመስርሑ ጸለመታት ከም ሓቅን መወከስን ክውሰዱ ርትዓውነት ከም ዘይብሉን ጭብጥታት ኣሰኒው ብምግንዛብ ንተኽእሎታት ምምሕያሽ ናይ ምትሕብባር ባይታ ባብ ዘርሑ ጭቡጥን ውድዑን ምንባባት ወሳኒ ምዃኑ ኣብ ጋዜጣ ኤርትራ ፕሮፋይል ኣብ ዝወፀ እዋናውነት ሓልዩ ዝተመሓየሸ ጽሑፍ ኣገንዚቡ። ኣብ ኤርትራ ዘለቒ ሕርሻዊ ምዕባለ ኣብ ምርግጋጽ ዝካየድ ጻዕሪ በብእዋኑ ውፅኢታውነቱ እናዓዘዘ ይኸይድ ምህላው ኣብ ዓምዲ ስፖትላይት ተገሊጹ ይርከብ። ኣብ ዓምዲ ካልቸራል ሄሪቴጅ ኣብ ኤርትራ ዝርከብ ሃይማኖታዊ ምቅዳውን ስኒትን ተዳሲሱ። ኮሌጅ ምህንድስናን ቴክኖሎጂን ማይነፍሒ መሃዝነት ንሃገራዊ ልምዓት ምህንድስናዊ መፍትሒታት ንኮማዊ ውድሆታት ብዝብል ንራእይን ተልእኾን ናይቲ ኮሌጅ ዘንጸባርቕ ቴማ ብ7 ግንቦት መዓልቲ ምህንድስና ዘኪሩ። ኣብ ዓምዲ ኪዌንዴ ራብዓይ መምርሒ ፍቓድ ተሽከርከርቲ እትውንን ጓል 26 ዓመት መንእሰይ ሮዳስ ሙሴ ምርቕቲ ዓውዲ ስታቲክስን መምህር ትምህርቲ ምምራሕ መኪና ናይ ቀዳማይን ሳልሳይን ደረጃታት ተላልያ ትርከብ። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብዝተፈጺሙሎ ሰላም።

ዝዓለፎም ስርዓት ምስ ተዓዘብካ ነቲ ጽባቐ ብተመስጦ ንምግላጽ ትፍትን። መብዛሕትኦም ሰብ ጥበብ ስራሕቶም እዮም ኣብ ክንዶኦም ቆይሞም ውሽጦም ዘሎ ጽባቐን ሕልምን ሓሳብን ዝዛረብሎም። ዘበርከትዎ ስርሖም ድማ ሕቡእ ምስሊ ውሽጦም ብምካድ ካልኦት ኣካል ናይቲ ምስቲ ምቓር ንምግባር ድኣ እምበር ኣበርኪትየ ዝብል ኣተሓሳስባ ወይ ርድኢት ዘለዎም ኮይኑ ኣይስማዓካን። ስለዚ እዩ እምበኣር ጥበብ ዝሓለፎም ዝተፈላለዩ ስርዓት እንክትዕዘብ ምስጢሩ ንምፍላጥ ሕቶታት ዘበግሱን ብጥልቀት ንምስትምቓር ዝዕድሙን። እታ ክዳን ምልቃብ መዓላ ዘለዋ መርፍእ ብርቂ ዝኾነ ስነ ጥበብ

ፍንፈትልን ዝቕባእ ቅብኣ ኪንዮ ምድናቕ ዝወስድ ስነ ጥበባዊ ስራሓት እዩ። ኣብ ሰገን ኣርት ጋለሪ ካብ 24 ክሳብ 30 ሚያዝያ ሓይሊ መርፍእ ብዝብል ተይማ ብቤተልሔም ዝወልዲ ዝቐረበ ምርኢት ቅብኣ ንኣስተማቕርቲ ጥበብ መጋረጅኡ ኸፊቱ ቐኒዩ።

0: ኣብዚ ኤግዚቢሽን ሒዘ የመፂሮ ኣለኹ ስራሓት እኳ ናይ መርፍእ ስራሓት እንዲ እዚ ናይ መርፍእ ስራሓት መጀመርታ ብዛ ሃገር ንመጀመርታ ግዜ እዩ ዝቐርብ ደሎ እዚ ዓይነት ኤግዚቢሽን ንዓይ ከዓ እታ መርፍእ መታዕቢተ እያ ዋስ መሳይድ መፀት መሓዛ እያ ሕጂ ኣብቲ መጀመርታ ክጅምር ከለኹ ዳርጋ ሕብሪ ናይ ኢንግሬቪን ስራሓት እውን ነይሩ ገለ ኣብ ኮምኡታት እየ ፀኒሐ ሕብሪ ርሳስ ገለ ኣብ ኮምኡ እየ ፀኒሐ ሽዑ ድሓር ግን ስምዒት ደይብሉ ክኾነን ጀሚሩ በቲ ድፈልጦ ዓይነት ሜድማ ይኮንኩ ንጥቀም ነይረ እዚ ናይ መርፍእ ሃንደበት ድመፅ ሓሰብ እዩ እቲ ናይ ኢንግሬቪንግ ክሰርሕ ምጀመርኩ ገለ ዋርኢፍ እታ ድፈልጣ መርፍእ ከ እንታ ክትሰርሕ ትኽእል ሽዑ ናፍቲ ድሞ ፈልጦ ከዕብዮ ድኽእል ነገር ከዓ ክምለስስከ ሽዑ እቲ ናይ መርፍእ ስራሓት ጀሚሮ ዮ የሕኩሰኒ ከዓ ጀሚሩ ከምዚ ውዱእ ስራሕ ክሪኦ ምስ ጀመርኩ ሲ ልዕሊቲ ብሕብሪ ብርሳስ ገለ ትገብሮስ ኣብቲ ናይ ኒድል ስራሓት ክኾን ከሎ ናይ መርፍእ ስራሓት ክኾን ከሎ ሲ ከምዚ ናቹራል ኮይኑ ይስምዓኒ ናተይ ነገር ኮይኑ ይስምዓኒ ጀሚሩ ደን እንዲብ ክሰርሕ ምስ ጀመርኩ ከዓ ስራሓት እውን ይበዝሕ እዩ ሞ ደየላልዮ እዚ ዓይነት ስራሓት እዚስ ሞ ከዓ ሓድሽ ካብ ኮነ እቲ ሰብካ የ ተባባዕካ እዩ ምስ ረኣይዋ ከምዚ ክትሰርሒ ኣብ ርኢናዮ ክናይ ንፈልድና ገለ ክብለካ ምጀመረኻ ኦኬ እስከ ኤግዚቢሽን ገይረ ምስ ሰብ እንተተላለኹ እቲ ናተይ ውሽጣዊ ስምዒታተይ ምስ ሰብ ዲስካስ ተገበርኩሉኻ ከመይ ተቐባልነት ይረክብ ንምባል ወፂሮ ኣለኹ ሕጂ 21 እንዳርጋ ድኾነ ውሕዳ ስራሓት ሒ ዘቕሪበ ኣለኹ ግን ንመላለየ ብጣዕሚ ፅቡቕ
1: እዚ ሎሚ ምሳብ ዝተማዓረ ጥበብ እተላልዮ ዘላ ስራሓት ንኽዳሎ 4 ዓመት ከም ዝወሰደላያ ትዛረብ ንውሓት ግዜ ተገንዚብካ ብመርፍእ ንፈትልን ዝዳሎ ጥበባዊ ስራሓት ክብደቱ ንምግማት ኣየሸግርን
0: ታድደቕ ስራሕ ከይተረፈ በርፍእ ጌርካ ክትርቅማሲ ብዙሕ ግዜ ይደድሊ እቲ ሕብሪ ትመርፆ ኣብኡ ኩሉ እቲ ቤዚክ ነገራት እቲ ጨርቂ ንባዕሉ ትመርፆ ሕብሪ ናቱ እቲ ቴክስቸር ናቱ ምስቲ ስራሕ ክሰባምዓ ኣለዎ እሱ ግዜ ዝወሰደለይ ኮይኑ ይስምዓኒ ናይ ንባዕሉ እቲ ኣሎ እቲ ውሽጣዊ ናትካ ባህ ድብሎ ዓይነት ስራሕ ሒዝካ ትመፅእ ኣለካ ቅድም ሲ ውሽጢ ከዓ ኢኻ ደስ ተብሎ ቅድሚ እቲ ድመፅእ ጋሻ ደስ ከተብሎ ምፍታን እንጂ ነዊሕ ዝወሰደለይ ኮይኑ ይስምዓኒ እቲ ምርጫታት እዚዶ ይሓይሽ ንኽብል እምበር ድሌት ናተይ ነይሩ ደስ ኢል ንሰርሖ ስራሕ እዩ ነይሩ 4 ዓመት ወሲዱ ክብል ከለኹስ ዳርጋ ሓንቲ በዓልቲ እያ ነራ ንዓይቲ ክሪኦ ከለኹ ስተብተብ ደይብሉ ሪላክስ ኮንካ እቲ ኢንጆይ እንዳገበርካ እቲ ውሽጣዊ ናትካ እንዳንበብካ እዩ ነይሩ ሽታሓን እዩ ነይሩ
2: እዚ ስራሕ ማለት ብቕዲ ፍልይ ዝበለ እዩ ከም ተራቕባ ኣይኮነን ማለት ብሕብሪ ጌርካ ገለ ዝስራሕ ስራሕ ኣይኮነን መርፍእ ንፈትልን ክሳይ እንዳገበርካ እዩ እቲ ዓይነት ከዓ ማለት ከምዚ ቅድሚ ሕጂ ገለገለ ኣዴታት ገለ ዝሰርሖኦ ዝነበረ ዓይነት እዚ ርክያሞ ዝበሃል ገለ ከም እንዳገበርካ ዓይነት ስራሕ ሕጂ ሓደ ፎርም ሰሪሕካ ወይ ሓደ ምስሊ ትሒዝካ ስእሊ ክትሰርሕ ግን ዝሓተካ ዓቕሊ ማለት ካብ ዝርኢኻ ንምግማቱ ዘሸግር ኣይመስለንን እንታይ ዓይነት ዋጋ ከምዝኸፈለት የረዳእካ እዩ እቲ ካብ ካልእ ዓይነት ቅዲ ቅብኣ ፍልይ ዘብሎ ከዓ ብሕብሪ ብብራሽ ብገለ ዘይምዃኑ እዩ እቲ ዓይነት ስራሕ ድሓር ነፍሲ ወከፍ ሕንፃፅ ብሕንፃፅ ከዓ ግድነት ብፈትሊ ክትሓልፎ ስለ ዘለካ ንሱ እውን ኣህላኺ ይገብሮ ነቲ ዓይነት ቅዲ ማለት እዩ እወ ኣጋጣሚ ከምዚ ሕስበካ እየ ንሓንቲ ሕንፃፅ ርሳስ ጌርካ ሕልፍ ክትብላ ቀሊል ነገር እዩ ነታ ሕንፃፅ ብፈትሊ እንዳገበርካ ክትሰርሓ ግን እሞኻ ኸም ጌርካ ሙሉእ ስእሊ ክትውድእ ኣብ ገለገለ ሞኻ

0: ከም ዝምሉ ናይ መሶብ ዝመስል ገለ ኩሉ እቲ ከለርፉል ኮይኑ ቮሊዩም ዘለዎ ገለ ክትሪኦ ከለካስ እንታይ ዓይነት ዓቕሊ እዩ ትብል ኢኻ ማለት ከምዚ እንዳዓነ ክንዲ ዝኮፋ ይምበልኩም ከብል ነብሰይ ኣብ ግምት የእቲ ክሪኦ ከለኹ ማለት ነዊሕ ሓልክስ ወሲድላ እዩ ሕጂ እዚ ከዓ ውህሉል ናይ ካልእ ዓይነት ተመክሮ ስርሓ ምኳኑ ከዓ ርዳእካ እዩ
1: እዚ መጀመርያ ብጣዕሚ ንዓይሲ ከምዚ ገለ ደ ዝብል ነገር ርአ ምናልባት ቅድሚ ሕጂ ስራሕ ኤግዚቢሽናት ርኢና ኢና ክሳብ ንፉዓት ኣርቲስት ገለገለ ይህልው ይኾኑ ምናልባት ኣነ ደስ ዝበለኒ ናይ ቤት ሕጂ ዛረብ ልሕ ኮይነ ግን ኣብ ፍሉይ ነቲ ስእል ተዲሳ ያ ሰሪሐ መስለኒ እቲ ንምስፋይ ንባዕሉ ሲ ካብታ ኣርቲ ወፃኢ ዓቕላ ሓትት ሕጂ ባስ በዳሂት ኮይና ተሰሚዓትኒ ብጣዕሚ ካድኒ ኸያ ምክንያቱ ስእሊ ሓሲብካ ሓሳብ ኩሉ ዋሂድካ ሲ መሊስካ ብዛዕባ ምስፋይ ገለመደ ካልእ ፕሮሰስ ስለ ዝኾነ ብዓይነ ከምኡ ከዓ ኣብ ካልእ ዓይነታት ናይ ኣርት ዲዛይን ገለ መለ ከዓ ብዙሕ ፋሽናት ገለ ስለ ትግደስ ብዓይነ ከምኡ ብጣዕሚ ድኒቀያ ማለት እዩ ንዓይ ብጣዕሚ መሳጢ ነይሩ ማለት እዩ
2: ቤተልሄም ዘወልዲ ብጥበብ ዕድመ ንእስነታ ፈሊማቶ ብጥበብ ድማ ጉዕዞ ህይወታ ትቕፅል ኣላ ዝተፈላለዩ ብኢደ ጥበብ ዝፈርዩ ስራሓት ኣብ መፍራያ ትነጥፍ ዝተፈላለዩ ኣብ ከባቢኣ እትረኽቦም ጥረ ነገራት ኣወሃሂዳ ኢደ ጥበባዊ ስራሓት ተፍሪ ተወሳኺ ኣብ ቅብኣ እውን ኢዳ ተንብር እያ ጥበባን ክእለታን ግን ፈልፋለ ስለ ዝኾነ ካብቲ ንሳ እትሕምብሰሉ ባሕሪ ጥበብ ሓንቢሳ ዝተፈላለዩ ጥበባዊ ስራሓት እያ ሒዛ ትወፅእ
3: እኳ ዳርጋ ቀንጠብጠብ እንዩ ኣብ መጀመርቱ ርጋ ብስትሬት ከምዚ ክምሃር ኣለን ወይ ክገብሮ ኣለየኒ ኢለ ዝኣተኽዎ ነገር ኣይኮነን ናይ ማማ ኣሎ ገለ ፅልዋ ትሰርሐያ ገለ ነገር ትሰርሕ ንኣንሹ ነገራት ኣብ ቤት ነገራት ትሰርሕ ኣብ ገዛ ገለ ይርያ ምሽ ብወየ ደርጋ ኣትዮ ናይ እዝኒ ገለነን ኣንሽቱ ዕንቆ ጌርካ ኣለጋጊብካ ገለ ምስራሕ ገለ በዚ እየ ጀሚር እቲ ቤዚክ እጂ ኣብቲ ናይ እዝኒ ክንሪኦ ከለና እቲ መሰረታዊ ነገር ተጠቂመስ ከመይ ፅባቐ ይፈጥር ኣብታ ጓል ኣንስተይቲ የመጀመርታ ክሰርሓሉ ፈቲና ሶል ናይ ጫማ እየ ድጥቀም እቲ ድጥቀመሉ መሰረታዊ ነገር ሲ ከም ዓብ ነገር ከምዚ መሪፀ ዘምፅኦ ነገር ኣይኮነን እታ ጓል ሲ መሰረታዊ ነገር ተጠቂማስ ሃብ ከመይ ፅቡቕ ትረአ ሳ እየ መጀመርታ ደጀመረኒ ሽዑ ኣብ ናይ ሃማተ ደገፍ ስለ ዝረኸብ ናብ ትሕቲ ፅላት ሃማተ ኮይንና ንደገ ምውፃእ ጀሚረ ሽዑ ዘርጊሕና ክነውፅኦ ምጀመርና ከዓ ፅቡቕ ተቐባልነት ኦኬ ሞ ክቕፅሎ ኣለኒ ኢለ ሽዑ እናተረቐቕ ኩሉ ከይደ ከመይ ይደርቕ ከመይ ገለ ብዙሕ ነዊሕ እናተረቐቕ ኩሉ ክኸይድ ጀሚረ ኣብቲ ናይ ቦርሳ እንድሕር ርኢነዮ ዳርጋ ንእሽተይ ኩሉኸ የ ጀሚረት ከብኡ ምስራሕ ዳሓር ግን ከምዚ ደስ ዝብለኒ ነይሩ ዋላ ቦርሳ ናይ ኣጋይሽ ድመወፅ ገለ ተሰኪምካ ገለ ምካቲ ናይ ቦርሳ ነገርካ ዳሓር እናማዕበልክ መፅ እጂ ኣብቲ ናይ ጨርቂ ይኹን ናይ ሰንተቲክ ዋላ እውን ናይ ሌዘር እናሓወስኩ ገለ እዩ ዝሰርሕ ዘለኹም ናይ ቦርሳ ከ
2: ዝተፈላለዩ ኩርናዓት ብምጥቃም ፍሉይ ጥበብን ሰሓብነት ዘለዎ ቅብኣታት እያ ኣዳልያ ብዘይካዚ ዝተጠቐመትሎም ቅድን ኣቀራርባን ኣብ ልቢ ተዓዘባይ ፍሉይ ጦብላዕታ ዝፈጥሩ እዮም ነይሮም ኣጠቓቐማ ሕብርን ኣሰኻኩዓ ምስልን ወዘተን ነቶም ቅብኣታት እናሻዕ ደጋጊምካ ንኽትሪኦም ዝዕድሙ እዮም
3: እጂ ኣሎ እቲ ናይ ማማ ፅልዋ ኣሎ ክብለክ ፀኒሐ ሰፊኣ ዲቫኖ ትሰርሕ ገለ ቤዚክ ብመርፍእ ዝስራሕ ነገራት ብጣዕሚ እያ ትሰርሓ ኣሎ እጂ ሃንደበት ኣይኮነን መፂን ኣላምድ ንብላ ነይረ ኒሽተ ነገራት ሒዘ መፀነተ መርፍእ ፈትለሲ እዚኣ ከመይ ገይረ እየ ክሰፍያ ናበይ ከብላዛ መርፍእ ገለ ከምኡ ብላ ነረት ንእሽተይ ከለኹ ሽዑ ዳሓር ሻርሻይ ክፍሊ ገለ ምስ በፃሕኩ ልዮም ጓል እንታይ ክትገብሪ ትኽእል ገለ ከምኡ ዲስካስ ንገብር ነርና ምስማሙ ሽዑ ኣብ ቤት ምህርቲ ዋርሳይ ከለኹ መምህር ገብርኤላ ክምህራ ጀሚረ ናይ ሻርሻይ ክፍሊ ክመሃር ኢለ ተመሃር ኢላ ትንሸ ሽዑ ኣብቲ መጀመርታ ይፈርሕ ነይረ ወላ ነታ መርፍእ ሲ ይፈርሓ ነይረ በቃ ከምዚ ይበቃ ኣብዘይ ኮንኪ እትዋስ ይሕልዋ ገለ ነይረ በቃ እታ መርፍእ ክርያ ውዕል ምስታስታይ ዳሓር ክርያ ጀመርኩ ግብርኤላ ደፊራ ትሕዞ ፅቡቕ ይመፀላ ገለ ከህንጥየኒ ጀሚርሽ ኣብዚ ናይ መርፍእን ናይ ሕብርን ድሕር ዳርእነየ ኣብቲ ሕብሪ ናቱ ፅባቐ ኣለዎ ናቱ ደብዝ ኣለዎ እቲ ዕንቆት ኣለዎ ናዓይ ክሪኦ ከለኹ ግን መርፍእ ትቐርበኒ ካብቲ ዝያዳ ከም ጓል ኮይነ ገለ ደይኮነስ ምሳይ ዝዓበየ ስለ ዝኾነ ታመርፍእ ነዊሕ ዝያ ከዓ ስለ ዝፀናሕኩ እጂ እቲ መሰረታዊ ነገር ኢ ከዓ ኣብ ገዛይ ክረኽቦ ዝኽእል እዩ እቲ ጨርቂ እቲ መርፍእን ፈትልን ዳሓሪ ኢኻ እንዳተረቐቕካ ትኸይድ እንታይ ዓይነት ፈትሊ የድሊ ይኸውን ነዚ ስራሕ እዚ እምበር ኣብቲ መጀመርታ ድኾነ ፈትሊ መርፍእን ጌርካ ኢኻ ትፍትኖ ሕጂ እሱ ነይርዎ ፅቡቕ ነገር ቤት ቤዚ ክረኽቦ ዝኽእል ነገራት ጌይራስ እንታይ ፅባቐ ክፈጥር ይኽእል እዩ ነይሩ ቲ መጀመርታ ዳሓር ግን እንታይ እዩ ነዚ ስራሕ እዚ ደድልዮ እንታይ ኸዚ ስራሕ እዚ ካብ መጀመርታ ኣሎ ዲኸ ዓለም ንለኸሰ ኣሎ ድዩ እዚ ስራሕ እዚ ዳሓር ኢኻ ትመራመረሉ ትጅምር መጀመርታ ኣብ ውሽጢካ ኢኻ ተስተማቕሮ ሕጂ ክሪኦ ከለኹ ኣነ ወርድ ዋይድ ኣይተሰራሐሉ እንደሎ ያዳ በዓል ሜሪ ኢላንውድ ባህላ ኣብ 17 ክፍለ ዘመን ገለ ዝነበራ ጥራየን ሰሪሕናሉ ሓሊፈን እሰነየን ዕበይንኦ ነዚ ሞያ ክሪኦ ከለኹ ወርልድ ዋይድ ዋላ ግን ኣይተሰራሐሉ እንደሎ ውሕዳት ኣርቲስት እዮም ዘለዉ ኣብዚ ስራሕ እዚ ሕጂ ሞር ንዓይ እዚ ስምዒት ይህበኒ ክሪኦ ከለኹ ብኩሉ ሸንካቱ በቲ ቀረብ ይኹን በቲ ንዓይ ድመስል ምኳኑ ከዓ ታመርፍእ ድፈልጣ ኣቕሓ ምዃና ከዓ ንዓይ እዚ ዝያዳ ምርጫ ኮይኑ ይስማዓኒ እንዲያ እንዳታ ዝፈታ ቅባ እትርጉማ እቲ ኣላርም መበለየ ምክንያት ኣብ ኩሉ ናይ ህዝቢ ኤርትራ ተርእናይ ኣብ ኩሉ ክርንዓ ደሎ ሲ ደርሆ ድሕርዳ ዘኪርካ ስቲ ናይ ሰዓታት ነገር እዩ ድዝከረካ ንዓይ እቲ ናይ ሰዓታት ጥራይ ደይኮነ ዋላ እቲ ቀፃልነት ናይ ስራሕ እንኮላይ ደዘክረኒ ዓይነት ፍጡር እዩ ደሮ ኣለዎ ደሮ ሓሚመ ኢሉ ኣይ ገድፎን ይምልቀም ሰዓቱ ኣይነጥርኒ ዋላ እታ ዝኸፍአ ድምፂ ውፅኡ ስየተሳእከ እዩ እቲ ባህርኡስ ኣይገድፍኒ ዋላ ድኾን ኣይዕንቀፍኒ እታ ናይ ገደብ ናይ ሰዓት ክገብራ ዘለዎ ነገርሲ ይገብረ እዩ ኣለና ማስተይ ንሕና ከም ሰብ ኬንካ ስኻ ከዓ ሎሚ ገለ ኮይነ ኣለኹ ገለ ምክንያት ኣለና ሓንሳ ዓንሳስ ቀፃልነት ደለዎ ስራሕ ይንሰርሕኒ ኢና ኣብ መንጎስ ትረክም ኢኻ ከም ሰብ ሕጂ ደሞመንት ድደኸም ኩሉ ኣሎ ደርሆ ኣብ ርእሰይ እንታይ ኮይኑ ስ ዘየቋርፅ ዋይ ማስ እንታይ ኮይኑ እቲ ባህርናቱ ዘይገደፎ ኦኬ ኣነ ኣርቲስት እየ እንታይ እዩ ክቐፅለን ድኽእል ንዓይ እሱ እዩ ኣርቲስት ምዃነ እዩ ኦኬ ስለምንታይ ገርፎ ምክንያት ገይረ ስለምንታይ ገርፎ ቀፃልነ ዘለዎ ስራሕ ዘይሰርሕ ልክዕ ከምኡ እሱ እዩ ድመፀና ኣብ ርእሰይ እቲ ኣላርምሲ ኣብ ርእሰይ ኣለዎ ኩልሻ መነቓቕሒ ንዓይ ማለት እዩ ኦኬ ወጋሕታ ኮይኑ የተሳእካ ምሸት ኮይኑ ገለ እንታይ ኮይኑ እሱ ደይገርፎ ኣነ ከዓ ቀፃሊ ክኸውን ኣለዎ ስራሐይ ከምኡ ኢለ ዝሓስቡ ዓይነት ፍጡር እዩ ንዓይ እቲ ናይ ሰዓት ገዲፍካ ማለት እዩ
2: ካብቶም ቅብኣታት ብምብጋስ ርድኢትን ኣተሓሳስባን እታ ስነ ጥበባዊት ብኣግኡ ትግንዘብ ሓደ ሰብ ውፅኢት ናይ ኣተሓሳስቡ እዩ ከም ዝበሃል ቀባኣይ እውን ሕብርታት ተጠቒሙ ህያው ዝኾነ ቅብኣ ከቕርብ እንከሎ ኣብ ውሽጢ እቲ ቅብኣ ኣተሓሳስቡ ከንፀባርቕን ኣብቲ ዛዕባ ዘለዎ ኣድናቆትን ተስተብህል
3: እቲ ስራሓት ዝበዝሐ እኳ ናይ ኣብቲ ናይ ባህላዊ ወይ እቲ ናይ ህዝቢ ኤርትራ ደተኮረ ዓይነት ስራሓት እንዲ ነይሩ እቲ ገዲኡ ከዓ ኢምፕሬሽናተይ ስምዒታት ዝሓቆፈ እዩ ነይሩ እቲ ዋላ እቲ ባህላዊ ኮይኑ ግን ስምዒታ ውሽጢ ኣሎ እቲ ንሕናስ ማስ ኣብ መዓልታዊ ሂወትና ደጋጥመና ነገራት የሓቁፈት ኢና ስፔሻሊ ከዓ ንዓይ ኣነሲ ድስማዓኒ ነገራት ስ እንታይ እዩ ሕራይታ መርፍእ ኣላ ኣብ ቦታ ኣላ ማስ ንዓይ ዓብይ ተራ ኣለዋ እታ መርፍእ ትገብሮ ነገር ሰ ኣብ ሂወተይ እንታይ ፅልዋር ኣለዎ እያታ ኒድል ወርክ ነይራ እታ መርፍእ ትሓልፎ ኣሎ ኣብቲ ጨርቂ ገሊኡ ለማፅ ኣሎ ገሊኡ ሓርፋፍ ኣሎ ጨርቂ ገለ ብዙሓት ሰግር ሕጂ ልክዕ ከምኡ ኮይኑ ይስማዓኒ እቲ ፓርቲ ናይ ሂወተይ ከዓ ገሊኡ ሓርፋፍ ኣሎ ገሊኡ ለማፅ ኣሎ ገለ ከመይ ታ መርፍእ ትሓልፎ ንዕኡ ኣነ ኸ ከመይ ክሓልፎ ደለኒ እታ መርፍእ ንዕኡ ምስ ሓለፈት ሓደ ፅባቐ ትፈጥር እያ ኣብ ድኾነ ጨርቂ ኣነ ኸ እንታይ ዓይነት ፅባቐ ይፈጥር ደለኒ ኣብ ሂወተይ ልክዕ ከምታ መርፍእ ንምዃን እዩ ነይሩ እቲ ዕላማ እጂ እንታይ ሓሊፋ ኣነኸ ከምታ መርፍእ ኮይነ ዳሓለፍክዎ ነገራስ እንታይ ነይሩ ሽዑ እቶም ስምዒታት ክወፁሎም ኣብዛ ናይ መጀመርታ ኤግዚቢሽን እናተይሲ እሳታ መርፍእ ተሓልፎም ነገራት ኣነ ከዳ ሓለፍኩም እንታይ ፅባቐ ፈጢሮም ኣብ ሂወተይ ከስተማቐር ዲነር ኣለኹ ኣብታ ናይ መጀመርታ ኤግዚቢሽን እዩ።

ኣነ ይብል እቲ ሰብ ዝሪኦ ስኻ ትሪኦም በበይን ድ ኣብ ናተይ ክሪኦ ከለኹ ግን ወቂዐ ይብል ምክንያቱ ታ ክነግረ ክፀንሐታ መርፍእ ተሓልፎ ነገራት ሲ ኣነ ሓሊፍየ ዶ ኣብ ሂወተይ እንታይ ፅባቐ ክፈጢሩ ኣነራ ተዕላማይ ምክንያቱ ደ ፓወር ኦፍ ኒድ እንተ ሓይሊ መርፍእ ማለት እያ ዓበያጂ እታ መርፍእ ተሓልፎ ደላ ሂወት ሲ ኣነ ከ ሓሊፍየ ዶ ኦኬ ሓራይ በታ መርፍእ ገይረ ከ ተዝሓለፍኮ ክገልፆ ይኽእል ዶ እዩ ነይሩ እቲ ሰብ ከዓ ልክዕ ከምኡ ትስምዒ ሲ እዚ ከምዚ እዚ ከምዚ እንድዩ ገለ ክብለካ ከሎስ ዋላ ፍቲ ስምዒስ ምሳኻ ይኣቱ እጂ ኣብታ ቀዳመይት መዓልቲ ብፍላይ ሲ ነዊሕ ዝተዘረረብክብሉ ግዜ ነይሩ ምስ ብዙሓት ከምዝን ከምዝን ድገልፀለይ ነዛ ስምዒ እዚኣ ኣይከኣልኩም እንታይ ክገልፃ ክእል ገለ ፅቡቅ እቲ ኣርእስቲ መሪፅ ክይረ ኣለኹ ፅቡቅ እቲ ከምዚ ፅቡቅ ገለ ክብለካ ከሎ ኣነ ዶ ቃዓ ኮይኑ ይስምዓኒ ዕላማ

0: እዚ ልእ ክገልፀልካ ደ መላ ሰብነት ይቆይራሃፅ ድቡቕ ኢሉ
1: ኣነ ኸ እቲ እሱር ናይ ሞት ፍርደ ይቕበሉ እዩ ግዳ ክቡር ዳኛ ክልተ ቆልዑን በዓልቲ ቤትና ኣለውን ሓንሳ ጥራይ ገፆም ርእ ክሳናቦቶም ኣፍቅድለይ ምስበል ክብደ እዩ ሓበጭወጭ ኢሉ
0: እቲ ዳኛ
2: ታ ሓንዲ ሓዲርኩ ታየ ከሊፋ ከመይ ሓዲርኩ
3: ሓንዲ ሓዲርኩ
2: ኣብርመ
0: ብቃ ጫጭኩ እዩ ንሞት ዝተፈርደ ሰብ ስድሩኡ ክርኢን ዓዲ ክንሰድድ ኢልካ ተሓስብቲ ኮይንካ ብሃማዲ ከቆፂድካ ና ምስበሎ
1: ምምፃእ ስም መፃኹ እንታይ ኣብይኹምን ግን ድሓን ፍርዲ ኹን ፈፀሚ ኢሉ ርእሱ ትፍክብል ከሎ እዩ ተራእዩ
0: ኣይ ጭከነ ናይ ዝዳኛ ዝወ እንታ ዘይወለደ ድ ኮይኑ ቁርጥብ ትብል ብቕባቕ ዘይረአየ ሰብ
1: ርኢኸዶ እቲ ማእኸል ተኸጪሉ ዝነበረ ህዝቢ ብነድሪ ብድድ እዩ ኣነ ንሞት ክወሓሰ ኽእል እየ እወ ሓንሳእ ዘይኮነ ሰዓል ኣብ ጊዜ ክወሓሰ ኽእል እየ ዝብል ድምፂ ምሰምዖ ፋእምን ዲኽ መላእ ሰብነተይ ክወራዕራዕ ኢሉኒ ኣይኣመንኩን
0: ሓቂኻ ተመኢልካ ኸምውነ ዝናሰምዓኻ ቅልጢፍካ ክትአኒ ከቢድ ኮይ ናይ ሽዑ እንድ ዳኣ ኣነሲ ገለ ዶ ኮነ ኣእምሮ ፀገም ኣለዎ ኢለ ዝሓስቡ ድንን ኢለ ነዘን ንባዕተ ዝቑ ቀቢላ ክውፅካ እንታ ቁሩብ ተረፈኒ
1: እቲ ዳኛ እሞ መዓስ ዓጢጥዎ እቲ ዕቢት እንዲ ተነፍሐ መንከ ትበሃል ንስኻ ንገበነኛ እሞ ከዓ ንሞ ዝተፈርደ ሰብ ክወሓሰ ይባሃል እዩ
0: ነዚ ኩሉ ሰብ ሰንጢቑ ሽሕና ሸሓትን ግዜ ወሓሶ ኣሚነ ክቕበሃል እነኹ
1: ኣይ ዓይኒ ፍጢጡ እንዲ እሞ ናብቲ ተኣሲሩሉ ዘሎ ሰንሰለትን ናብቲ ናብ ክሳዶ ክዓልብ ዘንበጥብ ዘሎ ሰይፍን ገጽካ እሞ ንቕረብ እንታይ ዝኾንካ ኢኻ ክንዲ ዝትግዕሪ ዘለኻ ንስ ንሞ ናፊቕካ ዝፀናሐካ ኢኻ
0: ሞቐጭጭዎ ድ ዓርኩየቲ ክተንፋስ ዓርኩ ኢሉ መሊሱ
1: እቲ ኣመኻር ናይቲ ዳኛ እውን እኮ ትጋገ ኣለኻ እዚ ኮ ናይ ምህላውን ዘይምህላውን ከቢድ ውሳነ እዩ እንጥፋኣት ካብ ዓልካ ፅዑ እንደይ ከደርቕ
0: ሽዑ ዳኣ መሪርዎኒ ናብቲ ዓርኩ ቕርብ ኢሉ ጥምጥም ሚሉስ እንቲ ጀረብ ባቢሉ ኣይ ካብኡ እንድ ኣ ነብሰይ ምኽኣል ሲኢነ ካብ ውሽጢ ንግዳ መሰስ ስለ ዝወፀኹ
1: ንስኻ ውፅእ ምስ በልካ ኩላ እታ ሰብያ እዚ ፅሉል ክኸውን ኣለዉ ቁርብተይ ክጠልሙ ምዃኑ ኣይግምትኒ በዓሉ ክሳዱ ንሴፍ ሕልፊ ይህዋ እያ ኢላ
0: ከንጨሪሽ እዩ

0: አንተ ታይዳ እዩ ማንተ አይታ አከቡ እንደን ኮይኑ
1: ናዓዳ ሐንሳብ ዳብዚ ኮይና ተዓዘቦ መረር አድስ ኩላ ተአኸኺባ ታይ ግድኽ
0: ኦዋይ አንተ አንተ አይና ክንረእሎ ማንቲ
1: ወዳ
0: አንተ አንስ ፈሪሕሉ
1: ከንቆሪጺ
0: ታአለ ምንዳኛ ሞማዓስ ናቱ እሱር ፍትሑ ወስከይኺ እቲ ዓርኩየ ዝብል ዘሎ ጸጋመኛ እሞ ፍኒሕ ከምዘይብል ጌርኩም ኩርንኩ ይቆፍድዎ ድሕሪ ሰለስተ መዓልታት እንተዘይተመሊሱ ትእዛዘይ ከይተጸብኹም ክሳድ ብትኸዎ ኢልዎም እንዲ ብድድ ኢሉኽ እዩ
1: ኣብቲ ደገ ኸልኹ ዶ እቲ እሱር የማነ ጸጋም ቁልሕ ኸይበለ ከምዛ ንፋስ ባሕሪ ክሕንበብሪ እየ እንዲ እዋ እንታይ ድኣሉ ኮይኑ ኢለ እንተሓሰብኩ
0: እንታ ዓርከት እንተሓሰብክዎ ግንዚ ኩሉ እቲ ሰብ ሓቂ እዩ ነይሩ ማለት እዩ ንሞ ዝኣክል ዝሓልፈሉ ሰብ ረኺቡ ዳ እንታይ ኢሉ ዩ ክምለሶ ራእዮ ንዲ ግዜ እንታይ ኢሎ ተሪፉ ወይ ፀሓይ ናብ ምዕራባ ዛዝየ
1: ዋ ፀሓይ ዳ ኸይዳወ አንታ ባህድ ኣፊቱ ዝጠሊምዎ ማለት ኮይ የሕሊፍ ይሂብዎ በል እስከ ዝኣመንካዮ ናይ እምነንን ይትብሎ ሰብ ብናይ እምነት ልብኻ ክጠላዕ ከምዚ ኮይታ
0: ፃዕዳ ክሕደ ዝብልዎ ከምዚ እዩ
1: ግደፎ ጥራይ ግደፎ ንኺድ ጥራይ ሕጂ ተሪፋትና ዘላታ ናይ ጣዕሳ ዘርኡ ምስማዕ ንኺድ ናዕሊ ንእቱ
0: ኣነ ግን ክሳድ ብሴፍ ተበቲኻ ክርኢ ብቕዓት የብለዩ እምነትን ክሳድን እየ ንኮን ብሓንቲ ወስታ ብዛ ዓለም ብሞ ዝፍለያ ዘሎ ከም ዝበለ ሰቀቐ ምርኢት ድማ ኣብ ሓንጎል ያስፌረ ክነብር ኣይደልዩ እዚ ዳኛ ይትረፍ ከም ዝረኺቡ እንታይ ኢልዩ ክምሕሮ
1: ሕዝበ መቸም ነዚ ኣይሰግራ ኢልካ ተሓስብ እንተለኻ እብለክዕ ዘለኹ ሎሚ ዓመት ኩሉ ግራውትኻ ባዕለይ ሓሪሰ ባዕለይ ክእክበልካ እንታይ ብል ንበረ ድማ ክትብል ኢኻ ወ
0: ቀንጣብ ትኸቦም ፍጥረት ሰብ የብሉኒ ኣብዘይ ዋዕለ ንሞት ሕሊፉ ኸቦ እቲ ዘርኣየ ፍቕርን ዓርክነትን ከ
1: ዋይ ክገብራይ ክገብራ እንታይ ግድኸ ዓርከይ መቸም ለዘበን ዝወረደኻ ምቕባል ሓሊፍካ ካልእ ዝግበር ነገር የሎ ንዕነ ግዳ ሳዕብኒ ንኽ ንዓነ ነጡ
0: ግደፈን እስከ ግደፈን ከኣቱ ደ ከኣቱን እኮ
1: ምግዳፍሲ ይገድፈካኒ አንታ እታ ዘላ ባባሓደ ኮይና ክንሪያ ድሓር ድማ ካብቲ ዓርከተይ ዓርከትካ ባ ክንመሃራታ ዋ
0: አንተ እንታይ ኢኻ ኹንካ ካብ ጠልመስ እንታይ ኢና ክንመሃር
1: ኣይ ክጠልም ካንጥልም ከብሎ ኦይ
0: ገለ ኣኽተርእየ ንደሊኻ እምበሪ

0: ኣታ ነዚ ኸተርእ ድኸምፅኸን
1: ምኽድ ምኽድ ጥዕና ዕንቶ እንታይ ዓይነት ነርታ

0: ክትግበር ይኹም ትብል ዘሎ ብሞስ ምስተዋሕሰና ዓርከ ገዲፈስ ኣበይነይ ዝምድሪ ክነብር ዘለኹም ኩሩም ከዓ ብሓሰብለይ ኣነ ስፈት ኢደ
1: ኣቦይ ናበይካ ገዲፍካሎ መጃኻ ጎልናኹም በይዝ ናይ ትግዘፈለ
0: ዛጓለይ ዛጓለይ ፀሎት ግበር ሕራይ ንዓይን ንዓኻኩም በይ ንርሑቕ መገሻ የኸይድ ስለ ዘለኹ እምበር ካብኹም ተፈለየ ሳቢዶ ክጥዕመኒ ንዓይ ነዲኹም ሓግዝዋ ነዲኹም ስምዖ ዘንበቂ ሕራይ

0: መዓላትኩም ዓዲ
1: ዳኛ ነበሩ
0: ክቡራት ዓድና ኣነ እውን ሰንቢደ የ ጸኒሐ እቲ ብሒሉ ጥሒሉ ክምለሰሉ ዝኸደ ከይከውን ልበያትና ጋ ይሕሪማ ኣይከውንኒ ኢኻ እምብር ዘይከውን ብመድፈና ዓፂኻያ ዝኸድካ ዕፍ ዶ ብዝኾነ ተኣምር ፈትያ ክትምለሰልካ ትኽእል እያ
2: ሕራይ ንሱ ዝጠለመ እዚ ሰብ እዚ ግን እምነትን ዕርክነትን ክብል ኣብ ዘይወዓለ ሞት ሕሰብዎ ሞ ንክቡር ዳኛ
0: ትምበል ዘረባ ረኺበልካ ዲኻ ዋሕስኮ ዋሕስ እዩ ካልእ ዝፈልጦ የለ እዚ ፍርዲ እዚ ምስ ተፈፀመ እቲ ቐንዲ ገበነኛ ኣብ መንገዲ ተፀንሐኒ ከማዓልካ ኢለ መሓለፍክዎ
3: ክቡር ዳኛ እዛ ገበን ናይቲ ሓደ እምበር ናይዚ ኣይኮነን በደለኛ ኣይኮነን እዚ
0: ሕጊ እኳ መፈናፈን ይብሉ ሕጊ ዘይምፍላጥ ከዓ ካብቲ ሓታትነት ኣየናግፍ ስማዕ እስከ ስለምንታይ ሽዑኹም ኢልካ ዘየመኸርካ ተጠሊዑ ዶይኮነን ንሞት ዝተፈረደ ሰብ ዋሕሰ ዝበለ ስለዚ ሕጂ ብዘይካ ፍጻሜ ፍርዲ ካልእ መጋላበጢ የለ ናቱ ጉዳይ ተዳሎ ሞታስኹም
4: ሕጂ እውን ዋሓሰ በዛ ቕያር ዘይብላ ሓንቲ ህይወተይ ሽዕ ጊዜ ይዋሓሰ ንሳይ ኻቓለይ
0: ዶ ኣበይ ዳኣ እሞኣሎ ድሮኮ ፀሓይ ዓሪበ

0: ንስኻ ግን ከም ዝርእካ ዘለኹ ቅድሚ ሞት ሽሕ ግዜ ክትሞት ዘለካ ደረቐኛ ኢኻ ትታረኽካ ኣለኻ
1: ዓርከይ ካብ ዓቕሚ ንላዕሊ እንተዘይፅገም ጥልመት ክፍፅም ዝኽእል ሕልና ከም ዘይብሉ ይፈልጥ እየ። ካብ ሬሱኡ ዝርኢ ግን ሞት እዩ
0: ተዳሎ መስኹም ካባኹም ከዓ ያ ኣነስ ምውፃሕ ሸኒየ ዝብል ሰብ እንተሎ እናኸጐልጎል ካሃለል ኽእል
2: ዓገብ እዚ ዓገብ ያ ነዚ ዳ እንታይ ክርእየሉ
0: ሕዝዎ ነዘህተፍቲ ዘሎ መደናገሮም ሕዝዎ ከምዚ ዝበለ ንሕጊ ዘባጭቕ ሰብ ከሎ ዲታ ንሕጊ
3: ኣሚና

0: አቦይ ተመስገንካ ተመስገን አንተ አምላክ አቦይ ሞይቲ ትፀንሐ ንስታይ ደሞ ገበርክ
1: ንሱም መፅንሐልካ ስማ እስኪ እዚ ሰብ እዚ ኣክንዳኻ ክስየ ፍቓደኛ ተዘይትኸውን ሰላምንታይ ደሞ ኢኻ
0: ክቡር ጎይታይ ደቂኝ ሰበይተይ እናሓዋሩ ክሰናበቶም
1: ዋሓዝ ምሰናብ ካብ ወሰድ ይደካ
0: እወ እቲ ሕሳስ ልደ ወደይ ግን ካብ ሕቕፈይ ምፍላይ ኣብኒ በቲ ፀያፍ መልሓሲ ገይሩ
2: ኣቦይ ናይመን ካ ገድፍካና
0: ኣነኸ ምሳይ ንዓዲ ሞት ክማልኦ ስለ ዘይክእል
1: እዚ ንዓይ ምኽንያት ኣይኮነን
0: እወ ዋላ ሕጂ ናብ ቅድሚ ዓይኒ ይረአየኒ ኣሎ ከፍትሕ ውጭውጭ ይብለኒ ኣሎ
1: ዛንታ ቆልዑ ምፅኻ ቆልዑ ትገብረና ኣይትፈትን ካልእ እንተ ዘይብልካ ግዜ ፍርዳ ኣኺሉኒ
0: ካልእስ የብለይ ዓርከይ ብሂወት ፀኒሕኒ ተመስገን እምበር ሩባ ዓድና
1: ናይ ኩርባን ሩባን ክዝነግረና ፍጭሚና ክንፅበየካ ኣይኮንና
0: ረአይኖ ዓርከይ ሕጂ እውን ፅራሕ ርገልካ ኣለኹ ብሉሉ ዘይትትካ ክቡር ዓርኪ ኢኻ እሞ ሓደራኻ ሓደራኻ ሰበይተይን ደቀይን ሓደራኻ
3: እታ ናይ ሩባ ዝበላኽኒ እሳባ ናይ መወዳእታ ቓላቱ ንስማዕ ድሕሪ ደጊም እኮ ወሰኑ ስማዓ
0: ካልእ መዓስ ኮይኑ ዘይገጥሚ እዩ ሩባ ዓዲ መዓር ክሳብ ዓንቀራ መሊኣ ፀኒሓትኒ እንኳዕ ጥራይ በብሸናኽናይ ጠፋቕና እምበር ሓንቢስ እየ ዘጊርዮ ኣብ ዓይነይ ልበይን ግን እዛ ደቕቕ እዚኣ ኸይተሓልፍ እሞ ዋ ኣነ ሞ ብድሕሪ እንታይ ይኸውን ጐየ ሓንቢሰ ተላሕፂፀ እንኳዕ ጥራይ እዛ ጊዜ እዚኣርከብ ኩላ ኣምላኻ ቦይ ሓሳብ ልበይ ሰሚር ለእዩ ተመስገን
4: ዓርከይ ከምዘይጠልመኒ ልዕሊ እምነት ዝኸይድ እምነት ነርኒ እቲ ኸም ቅቡል ወሲደ ፅናሕኹም ናይ ሞት ፅዋዕኻ ክኽበለ ተመስግን ነፃ እዩ ነፃ ክኸውን ኣለዎ
5: እዚ ፃዕለ እውን ክሳድ ይሕለፎም ሃብኩም ኣብዚ ዓለም እዚኣ ኸዚ ዝዓ
1: ይከል ግዜ በልዕና ኣለና ይከል
0: ዓርከ ሓደ እሙን ዓርክ ክገብሮ ዝኽእል ነገር ኩሉ ጌርካ ኢኻ ሓደ ሰብ ወዲ ፍጡር ክገብሮ ዘይክእል ናይ ዕርክነት ጌርካ ኢኻ እሞ
4: ይኸውን ብማርያም ኢለክ ብኹና መላእኽቲ ኣይከውን ዘይከውን ኣነ ድሓል
0: በዓል ጉራድ ኣነ ብሞት ተሓቲተ እሱ ዋሕሲ ንዓ
4: ኣይከውን
6: ወይታ መናም እዩ ተፈሪዱ ዘሎ

0: ከምዚ ዝበለ ንሞት ዝቐትል እምነት ፍቕሪ ዕርክነትን እምነትን እንዳረእኹ ክብሎም ክውስሎን ዝኽእል ነገር እንተሎ ክልቲኹም ነናብ ዝደለኹም ሞሸነ ከምዑፍ ብሮ ናብ ሓደ ናይ እምነት ኣንፈት ከም ትበሩ ኸዓ ርግፀኛ ሽሕ ግዜ ነፃ ዩ እዛ ዓለም ዝእመኑ ሰባት ከም ዘለዋ እውን ኣሚነ
1: Wow.

0: ዳኛ ዝበሎ ምበራታ ከም ዝዕፈረሩ እይ
1: ኣርክነ ዝብሉካስ ከምዚ የታ
0: ከምዚ ኣይከም ሞት እኒ ውፅዮ ክላክላክላ ዓነ ይበል ዓነ ይክድ ተዓዊቶም ኣይዕርክነት ወ ኢለካ ንደ
2: ዋትብለጥ
3: ብርሃን ጓለይ ብርሃን ድምፂ ቦ ክሰምዓ ኣለኹ

ሰላም ፈንሆይ ኤርቲቪ ኣብ ምክትል ትርከቡ ክቡራትን ክቡራን ከመይ ትውዕሉ? ሎም ስሩት 12 ግንቦት ፍርቂ መዓልቲ ፍርቃን ስላለዎ ዜናታት ውሽጢን ወፃእን እንሆ ዜና ዘቕርበልኩም ለዋም ተክለየ ክትከታተሉና ብክብሪ እንዳዓደምኩ ድማ ኣርእስተ ዜና ከቐድም። ኣብ ሃገርና ቀረብ ፅሩይ ስተማይ ንምርግጋፅ ናይ 125 ቢልዮን ናቕፋ ወፍሪ ከም እተገብረ ተገሊጹ። ኣብ ሓሊብ መንተል ብቕዓት ትምህርቲ ብተሳትፎኮም ንምምሕያሽ ዝዓለመ ዋዕላ ተቓኒዑ። ሃማማቴ ዞባ ደቡብ ኣብ ከተማ መንደፈረ ውድድር ቀያሕቲ ዕምባባ ኣካይዱ። ፈረንሳን ብሪጣንያን መራኸብ ኩናት ናብ መፃበቦ ሕርሙዝ ካብ ምውፋር ክቁጠባ መንግስቲ ኢራን ኣጠንቂቑ። ኤረጳዊ ሕብረት ተቋሪፁ ዝፀንሐ ንግዳዊ ዝምድና ምስ ሶርያ ናብ ንቡር ንምምላስ ዘኽእል ውሳነ ኣፅዲቑ። ኣባል ሃገራት ኤረጳዊ ሕብረት ኣብ ልዕሊ እስራኤላውያን ሰፋሮ ሓድሽ እገዳ ንምፅዳቕ ኣብ ስምምዕ በፂሐን። ኣብ ዝርዝሩ ክንሰግር፣ ኣብ ዝሓለፈ 15 ዓመታት ናፅነት ቀረብ ፅሩይ ዝተማይ ንምርግጋፅ ብዝተገብረ ገዚፍ ወፍሪ መጠን ሸፈነ ብደረጃ ሃገር ልዕሊ 85 ሜታዊት ከም ዝበፅሐ ሚኒስትሪ መሬት ማይን ኣከባብን ገሊፁ። ወኪል ኤራይ ዳሰንዕ ብዮን ዘዳለወ ፀብፃብ ገረ መስቀል ገረዝግሄር ከቅርቦ እዩ።

0: ኣብ ሃገርና ቀረብ ፅሪስተ ማይ ኣብ ከተማን ገጠርን ንምስፋሕ ብዝተካየደ ናይ ኣስታት 125 ቢልዮን ናቕፋ ወፍሪ እቲ ሸፈነ ልዕሊ 85 ሚእታዊት ከም ዝበፅሐ ተገሊጹ። ኣብ ሚኒስትሪ መሬት ማይን ኣከባብን ዋና ዳይረክተር ክፍሊ ሃብቲ ማይ ኢንጂነር መብራህቱ እያሱ ነዚ ዝገለጸ ቀረብ ፅሬቱ ዝተሓለወ ስተ ማይ ኣብ ማሕበር ቁጠባዊ ምዕባለ ሕብረተሰብ መሰረታዊ ብምዃኑ ንምምሕያሽን ንምስፍሑን ኣብ ዝሓለፈ 35 ዓመታት ናፅነት ንዝተካየደ ፃዕሪ መልኪቱ ንኢሪና ኣብ ዝሃቦ ሓበሬታ እዩ። ኣብ 1991 ሸፈነ ቀረብ ፅሩይ ስተማይ ኣብ ገጠር ትሕቲ 7 ሚእታዊት ኣብ ከተማ ድማ 30 ሚእታዊት ከም ዝነበረ ዝጠቐሰ ኢንጂነር መብራቱ እቲ ቡምባ መዐደሊ ነቁጣን ቦጥን ዘጠቓልል ኣገልግሎት ኣብ ዓመተ 225 226 ኣብ ገጠር ናብ 80 ሚእታዊት ኣብ ከተማ ድማ ናብ 95 ሚእታዊት ክብ ከም ዝመለ ብምሕባር እቲ ሸፈነ ብዓድታት 57 ሚእታዊት ብተጠቃሚ ህዝቢ ድማ 85 ሚእታዊት ከም ዝበፅሐ ገሊፁ።
1: ጥዑይ ኣፍራይ ሕብረተሰብ ክህልወና እንተኮይኑ መጀመርያ ጥዕንኡ ዝተሓለወ ፅሩይ ስተ ማይ ክረክብ ክኽእል ኣለ።
0: ብዘይካዚ ልዕሊ 83 ካብ ዝበፅሓ ኣብያተ ትምህርቲ ትካላት ጥዕናን ህዝባውያን ትካላትን እተን 65 ሚእታዊት ኣገልግሎት ከም ዝረኽባ ኣፍሊጡ። ንዓይነት ናይቲ ተዋዲሉ ዘሎ 1565 ስርዓተ ቀረብ ማይ ኣመልኪቱ ኣብ ዝሃበ ሓበሬታ ድማ 675 ብናይ ኤድ ፓምፕ 890 ድማ ብፀሓያዊ ፀዓት ጀነሬተርን ኤሌክትሪክን ዝሰርሐ ምዃኑን ብምግላፅ ሓፈሻዊ 2775 ኪሎ ሜትር ዝንውሓቱ ሻምበቆታትን 2760 መዕደሊ ነቕጣታትን ከም ዘጠቓልል ኣፍሊጡ።
1: ስርዓተ ቀረብ ማይ 3 ደረጃታት እዮም ደለውና

0: ቀዳማይ ደረጃ ኢልና ንጠቕሶ ንኽእል መስመር ማይ ኣብ ገዛ ገዛ ምስ ኣተወ እዩ። ክኸውን ክኸውን ኣብ ውስጢ እቲ ገዛ ብባዕሉ ኣይኮነን ከዓ ኣብቲ ቀፅሪ ናይቶም ገዛውቲ ተደኪነናሉ ዘለዋ ዝበፅሖ ቦታታት ማለትና እዩ። ስለዚ እቲ ካልኣይ ናይ ሓባር መዐደለ ነቕጣ ብመሰረት ናይቲ ዘሎ ተጠቃሚ ህዝቢ ብዙሒ ነቕጣታት ከም ዝህልዋ ብሰኻሊ መጠን ድማ ካብ 50-100 ሜትሮ ዘይርሕቕ ኮይኑ ነፍሲ ወከፍ ስድራ ቤት ካብቲ መዐደል ነቕጣ ከይዳ ማይ ክትረክብ ከም ዘለዋ ዝግበር። ሳልሳይ ደረጃ ንብሎ ናይ ኢድ ፖምፓታት ወይ ከዓ መገለሊታት ተኺልና እንተበዝሐ 200 ሜትሮ ጥራይ ተጓዒዞም ማዮም ክረኽቡ ከም ዘለዎም ይግበር። ክሳብ ሕጂ ብኢድ መገለሊ ትጥቀሙ ወይ ተተኽሉ ክሳብ 675 ይኾኑ ሙሉእ ስርዓት ኣቕርብ ማይ ማለት ከዓ ኬትካ ናይ መቕዳሕ ወይ ካብ ኣብ ገዛኻ ዘሎ ናይ ትቦ ማይ ቀዲዕካ ናይ ምውሳድ ኣብ ግምት ዘእተወ ኮይኑ ክሳብ 1565 ዓድታት በፂሕወን ኣሎ ማለት እዩ። እዚ ምንጪ ናይ ፀዓቱ ገሊኡ ብፀሓያዊ ፀዓት ዝሰርሕ እዩ፣ ገሊኡ ሞቶራይዝድ ጀነሬተር ማለት እዩ፣ ገሊኡ ድማ ካብ ዘሎ ዝርግሐ ናይ ኤሌክትሪክ እውን ዝጥቀሙ ኣለዉ። ስለዚ ብድምር ክሳብ 890 ዝኾና ስርዓት ኣቕርብ ማይ ኮይነና ኣለዋ ማለት እዩ።
1: ኢንጂነር መብራህቱ ብቕዓት ስተ ማይ ንምርግጋፅ ንዝተሰላሰለ ስራሕ ኣመልኪቱ ኣብ ዝሃበ ሓበሬታ ኣብ 12209 ቅምሰታት ቀመማውን ህወታውን መርምራታት ከም ዝተካየደ ዓመታዊ ብውሓይ ዝኸይድ ፃዕቂ ድበት ንምፍላጥ ድማ ኣብ 1997 ዝተዋደደ ላቦራቶሪ ዓብያ ኣስተዋፅኦ ይገብር ከም ዘሎ ብዝርዝር ኣረዲኡ።

0: ንነባብሮ ዝመርሓሉን ብቐረባ ምምሕዳራዊ ኣገልግሎት ዝረኽበሉን ባይታ ንምፍጣር ክስራሕ ምጽንሑ ዝጠቐሰ ኣምባሳደር ማሕሙድ ኣብ ምምሕዳር ከባቢ ባድመ ዝተኻየደ ምርጫ ኣመሓደርትን ዕደላ ነባርነትን ከምኡ ውን ተዋዲዱ ዘሎ ኣገልግሎታት ትምህርትን ጥዕናን መርኣያ ከም ዝኾነ ብምግላጽ ዕደላ ናይ ሕርሻን መንበርን መሬት ምቋም ዕዳጋን ምጅማር ኣገልግሎት መጓዓዝያ ሓራትን ኣብ ቀረባ መጻኢ ዝትግበሩ መደባት ከም ዝኾኑ ኣብርሆም። ኣብ ምምሕዳር ከባቢ ግርመ ብተበግሶ ህዝብን ኣበርክቶ ኣባላት ሓይልታት ምክልኻል እዚ ምዕራብን ትህነት ዘላ ቤት ትምህርትን ኣብ ከባቢ ባድመ ንሕርሻዊ መዓላ ክውዕሉ ዝኽእሉ ከባቢታትን ዝተዓዘበ ኣምባሳደር ማሕሙድ ምቅላል ሽግር ዝስተማይ ምግዛእ ብርሰት ኣግራብን ዘይሕጋዊ ተጠቃምነት ናይ ሕርሻ መሬትን ምጥርናፍ ደንበታትን ቁሸታትን ከምኡ ውን ምትእትታው ፅፉፍ ስርዓተ ምሕደራ ካብ ዓበይቲ መደባት ምዃኖም ብምሕባር ምስ ዝምልከቶም ኣካላት ብውህደት ከም ዝስራሕ ኣገንዚቦም። ተሳተፍቲ ብወገኖም ኣብ ምምሕዳር ከባቢ ባድመ ዝዋረድ ዘሎ መሰረታዊ ኣገልግሎታትን ተፈጢሩ ዘሎ ምቹእ ናይ ልምዓት ሃዋህውን መነባብሮኦም ዘመሓይሽሉ ባይታ ከም ዝፈጠረሎም ብምጥቃስ ተሪፉ ዘሎ ኣገልግሎታት ክማላ ኣተሓሳሲቦም። ኣብ መወዳእታ ኣምባሳደር ማሕሙድ መደባት ልምዓትን ምምሕዳራዊ ኣገልግሎታትን ብዘይ ንቑሕ ተሳትፎ ሕብረተሰብ ብሓፈሻ ብዘይ ዕዙዝ ሱታፌ ኣመሓደርትን ኣካየት ስራሕን ድማ ብፍላይ ብምልኣት ክትግበር ስለ ዘይክእል ከም ዝሰረቱ ልምዓታዊ መደባት ብዝለዓለ ክድፋኣሉ ኣዘኻኺሮም።
1: ሃማማትኤ ዞባ ደቡብ ከም ኣካል መደባት ቅንያት ናፅነት ነጠባዊ መደባት ዘጠቓለለ ውድድር ቀያሕቲ ዕምባባ ወዲቡ ወኪር ኤና ፊልሞን ትካቦ ዘዳለዎ ትሕዝቶ ይስዕብ።
2: ቀያሕቲ ዕምባባ ኣብ እዋን ሓርነታዊ ቃልሲ ህዝቢ ኤርትራ ኣብ ከተማ ደቀ ምሓረ ብ1977 እተመስረተ ውዳበ እዩ። ኣብቲ ሽዑ እዋን መሪሕ ውድብ ህዝባዊ ግንባር ቆልዑ ካብ ሓደጋታት ነቲ ወቅቲ ንክድሕኑን ብሰውራዊ ስነ ሓሳብ ተሃኒፆም ንክዓብዩን ዓሊሙ ዘቆሞ ውዳበ እዩ። ከምኡ ስለ ዝኾነ ከዓ እዩ ሃማመተ ዞባ ደቡብ ነዚ ሰውራዊ ርሻ ንምኩላዕ ዓሊሙ ተበግሶታት ኣብ ምውሳድ ዝርከብ።
3: ሃማመተ ዞባ ደቡብ ቀያሕቲ ዕምባባ መሰረት ብሩህ መጻኢና ብዝብል ቴማ 12 ንእሳን ዞባታት ዝተሳተፍኦ ውድድር ጉጅለ ቀያሕቲ ዕምባባ ካብ 8 ክሳብ 10 ግንቦት ኣብ ከተማ መንደፈራ ኣካይዱ። እቲ ኣካል መደብ ቅንያት ናፅነት ኮይኑ ዝተወደበ መደብ ውድድር ግጥሚ፣ ደርፊ፣ ሙዚቃን ትልሂትን ዘጠቓለለ ዩ ነይሩ። ውዳብ ቀያሕቲ ዕምባባ ካብቲ ብኣተኩሮ ዝስራሓሉ ኣብ ምምእዛን ቆልዑ ዝቐንዐ ንጥፈታት ማሕበር ከም ዝኾነ ዝገለጸ ሓላፊ ሃማመተ ዞባ ደቡብ ኣቶ ግርማይ ገብሩ እዚ ብመልክዕ ውድድር ዝካየድ መደብ ሰውራዊ ውርሻታት ንምኩላዕ ዝዓለመ ከም ዝኾነ ኣረዲዩ። ካብ ኣዋህቲ ናይቲ መደብ ስነ ጥበበኛ ሸሻይ ሃይልኣብ ኣብ ዝሃቦ ገምጋም ብሓፈሻ 55 ሓደሽትን ዝተደግሙ ደርፍታትን መዛሙርን ከም ዝቐረበ ጠቒሱ ብፍላይ ሓደሽቲ መዛሙር ብዕምቆትን ኣመራርፃ ኩርናዕን ዝተፈለየ መንባሩ ኣብርሁ። ኣቦ ወንበር ባይቶ ዞባ ደቡብ መምህር ወልዳይ ገብረ ብወገኑ ንኣሽቱ ወለዶታት ብቑዕ ፍልጠት ንኽድልቡ ከምኡ ውን ብባህልን ክብርታት ሕብረተሰቦም ተኸስኪሶም ንኽዓብዩ ዝግበር ወፍሪ ኣብ መጻኢ ህይወቶም ኣዝዩ ሓጋዚ ስለ ዝኾነ ሃማመተ ዝያዳ ክደፍኣሉ ኣዘኻኺሩ። ኣብ መወዳእታ ማሕዳሪ ዞባ ደቡብ ኣቶ ሃብጣብ ተስፋጼን ውዳብ ቀያሕቲ ዕምባባ መሰረትን ቀጻልነትን ሕብረተሰብ ከም ዝኾነ ብምጥቃስ ምምሕዳር ዞባ ደቡብ ኣድላይ ደገፍ ከም ዝገብር ኣረጋጊጹ። ኣብቲ መደብ ብውልቅን ብጉጅለን ዝተዓወቱ ክሽለሙ ከለዉ ንኡ ዞባ ዓረዛ ጎብለል ብምዃና ዋንጫን ገንዘባዊ መተባብዕን ተሸሊማ።
2: ንሞራልን መኸተን ህዝብን ሰራዊትን ኣብ ምብራኽ ንባህልን ክብርታትን ሰውራ ኤርትራ ኣብ ምዕቃብ ዘብቅዐ መትከላት ቀያሕቲ ዕምባባ ናብ ወለድታት ምስጋሩ ዝግበር ጻዕሪ ዝያዳ ተጠናኺሩ ክቕፅል ንላቦ ጽንዓትና ውሕስና። ወኪል ኣገልግሎት ዜና ኤርትራ ዞባ ደቡብ ፊልሞን ትካቦ ካብ መንደፈራ።
1: ኣብ ሓውሲ ከተማ መለብሶ ንኡ ዞባ ሓልሓል ብ7 ግንቦት ዝወቕዐ ህቦብላ ዝተሓወሶ ብርቱዕ ዝናብ ኣብ ህንፃ መባእታ ቤት ትምህርቲ ኣልነስር መንበሪ ኣባይቲ ጀራዲንን መሬት ሕርሻን ጉድኣት ኣውሪዱ። በቲ ኣብ ሰዓታት ድሕሪ ቀትሪ ዘጋጠመ ሓደጋ ዜንጎታት 3 ክፍልታት ቤት ትምህርቲ ክቕንጠጥ እንከሎ ኣብኡ ዝነበረ ስነዳት ከም እተበላሸወ ወኪል ኤሪና ሓቢሩ። ብዘይካዚ 8 መንበሪ ኣባይቲ ፈሪሱ ጽርግያታት ብውሕጅ ተባሕጊጉ ከምኡውን ኣብ ልዕሊ 3.5 ሄክታር ጀራዲንን 5.5 ሄክታር ናይ ሕርሻ መሬትን ከቢድ ጉድኣት ወሪዱ። ሓውስ ከተማ መለብሶ ካብ ከተማ ከረን ንሸነኽ ሰሜን 65 ኪሎ ሜትር ርሒቓ ትርከብ። ክቡራትን ክቡራን ቀጥሉ ዝቐርብ ዜና ወፃኢ ንምክትታልኩም ደጊመ ብክብሪ ያድ ኣብ ዜና ወፃኢ ክንሰግር ፈረንሳን ብሪጣንያን መራኸብ ኩናት ናብ መጻቦ

ሆርሙዝ ካብ ምውፋር ክቁጠባ መንግስቲ ኢራን ኣጠንቂቑ። እዚ መጠንቀቕታት ዝወሃበ ክልቲአን ሃገራት በቲ እስትራቴጂያዊ መስመር ዝካየድ ምንቅስቓስ መራኽብ ንምውሓስ ኣርባዓ ሃገራት ዝሓቆፈ ወታደራዊ ልፍንቲ ንምምስራት ይሰርሓ ከም ዘለዋ ኣብ ዝግለጸሉ ዘሎ እዋን እዩ። ምክትል ሚኒስትር ጉዳያት ወፃኢ ኢራን ማሕበራዊ መራኸቢታት ኣብ ዝዘርግሖ ጽሑፍ ኣብ ዙርያ መጻብቦ ሆርሙዝ ተወሳኽቲ መራኸብ ውግእ ምውፋር ተኸሲቱ ንዘሎ ወጥሪ ዘጋድድ ከምኡውን ብኣሜሪካ ንዝካየድ ዘሎ ዘይሕጋዊ ተጻዋዒ ተግባራት ዝድግፍ ከም ዝኾነ ገሊጹ። ጸጥታን ውሕስነትን መጻብቦ ሆርሙዝ ብኢራን ጥራይ ከም ዝረጋገጽ ዝሓበረ እቲ ምክትል ሚኒስትር ሰራዊት ኢራን ኣብቲ መጻብቦ ንዝካየድ ወታደራዊ ምትእትታው ተሪርን ቅጽበታውን መልሰ ግብሪ ከም ዝህበሉ ኣጠንቂቑ። እዚ ከምዚ ኢሉ እንከሎ ኣፈኛ ሚኒስትሪ ጉዳያት ወፃኢ ኢራን ኣሜሪካ ዘይምኽኑይ ጠለባት ተቐርብ ከም ዘላ ወቒሱ። ኢራን ግጭት ዶ ክብልን መጻብቦ ሆርሙዝ ዳግማን ክኽፈትን ዘቕረበቶ እማመ ሕጋዊ ጠለብ ከም ዝኾነ ዝሓበረት ኣፈኛ ፕረዚደንት ትራምፕ ነቲ እማመ ብምንጻጉ ጸጥታን ምርግጋእን ናይቲ ዞባ ኣብ ሓደጋ ወዲቑ ከም ዘሎ ገሊጹ። እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ካብን ናብን ወደባት ኢራን ዝግበር ምንቅስቓስ ንግዳውያን መራኸብ ንምዕጋት ዝካየድ ስርሒት ንምጅማር ይሓስብ ከም ዘሎ ምስ ማዕከን ዜና ፎክስ ኒውስ ኣብ ዘካየዱ ቃለ መሕተት ሓቢሩ። ኤሮጳዊ ሕብረት ካብ 2011 ተቋሪጡ ንዝፀንሐ ንግዳዊ ዝምድና ምስ ሶርያ ናብ ንቡር ንምምላስ ዘኽእል ውሳኒ ኣጽዲቑ። እቲ ሕብረት ነቲ ኣብ መንጎ ክልቲኦም ወገናት ዝተኸተመ ግን ከኣ ንኣሳት 15 ዓመታት ብኸፊል ተወንዚፉ ዝፀንሐ ናይ ምትሕብባር ስምምዕ ብምሉእ ክትግበር ወሲኑሎ። እቲ ስምምዕ ንመብዛሕትኡ ሰደድ ፍርያት ሶርያ ናብ ኤሮጳዊ ሕብረት ካብ ቀረፅ ናፃ ዝገብር ከምኡውን ኣብ ሰደድ ወርቂ ነዳድን ማዕድናትን ዝፀንሐ ማሕነቆታት ክልዓል ዝድንግግ እዩ። ኮሚሽን ኤሮጳዊ ሕብረት ኣብ ዘውፅኦ መግለፂ እቲ ስጉምቲ ኣብ መንጎ ኤሮጳዊ ሕብረትን ሶርያን ዘሎ ክልተኣዊ ዝምድና ዘደንፍዕን ዘደልድልን ከም ዝኾነ ኣነፂሩ። እዚ ውሳነ እዚ ኤሮጳዊ ሕብረት ንቁጠባዊ ሕውየትን ፖለቲካዊ ምስግጋርን ሶርያ ንምድጋፍ ዘለዎ ጽኑዕ ድሌት ዘርኢ ምዃኑ እቲ ኮሚሽን ብተወሳኺ ሓቢሩ። እዚ ከምዚ ኢሉ እንከሎ ሚኒስትራት ጉዳያት ወፃኢ ኤሮጳዊ ሕብረት ምስ ሚኒስትር ጉዳያት ወፃኢ ሶርያ ኣስዓዲ ኣልሸይባኒ ኣብ ከተማ ብራስለስ ቤልጅም ተራኺቦም ከም ተዘራረቡ ተቓሊሑ። እቲ ዘተ ኣብ ዳግመ ህንፀት ሶርያ ምርግጋእ ቁጠባን ጉዳይ ምምላስ ስደተኛታትን ዘተኮረ ነይሩ። ኤሮጳዊ ሕብረት ንሓያሉ ካብቲ ኣብ ልዕሊ ሶርያ ኣጽኒዕዎ ዝጸንሐ እገዳታት ኣብ ዝሓለፈ ዓመት ከም ዘለዓሎ ዝፍለጥ እዩ። ዲፕሎማስያዊ ዝምድና ኤሮጳዊ ሕብረትን ሶርያን ድሕሪ 2011 ከም ዝሻሕከረ ጸብጻባት ይሕብሩ። ኣባል ሃገራት ኤሮጳዊ ሕብረት ኣብ ልዕሊ እስራኤላውያን ሰፋሮ ሓድሽ እገዳ ንምጽዳቕ ኣብ ስምምዕ በጺሐን። ሓላፊት ፖሊሲ ጉዳያት ወፃኢ ናይቲ ሕብረት ካጃ ካላስ ብማሕበራዊ መራኸቢታት ኣብ ዝዘርግሓቶ ጽሑፍ ሚኒስትራት ጉዳያት ወፃኢ ትማሊ 11 ግንቦት ኣብ ከተማ ብራስለስ ኣብ ዘካየድዎ ርክብ ኣብቲ ውሳነ ከም እተሰማምዑ ሓቢራ። እቲ እገዳ ኣብ ምዕራባዊ ገማግም ኣብ ልዕሊ ዝርከቡ ፍልስጠማውያን ዝተፈጸመ ግፍዕን ቅትለትን ንዝተሳተፉ 7 እስራኤላውያን ሰፋሮ ዕላማ ዝገበረ እዩ። እዚ ሓድሽ እገዳ እቶም እስራኤላውያን ሰፋሮ ናብ ኤሮጳ ከይገሹ ዝኽልክልን ናይ ባንክ ሕሳባቶም ዘደስክልን ምዃኑ ተፈሊጡሎ። መንግስቲ እስራኤል ነቲ ብኤሮጳዊ ሕብረት ኣብ ልዕሊ ዜጋታቱ ዝጸደቐ እገዳ ኮኒንዎሎ። እዚ ከምዚ ኢሉ ከሎ ኤሮጳዊ ሕብረት ኣብ ተመሳሳሊ መዓልቲ ኣብ ልዕሊ 10 ላዕለዎት መራሕቲ ምንቅስቓስ ሓማስ እገዳ ኣጽዲቑ። እስራኤል ካብ 2023 ኣብ ምዕራባዊ ገማግም ዘካየደቶ ስርሒታት ልዕሊ 1500 ፍልስጠማውያን ክቐታሉ ከለዉ 11,000 ከም ዝቆሰሉን ኣሳት 22,000 ኣብ ትሕቲ ቀይዲ ከም ዝኣተውን ጸብጻባት ይሕብሩ። ምንቅስቓስ ሓማስ ወታደራዊ ዓቕሙ ዳግማ ይሃንፅን ኣብ ወሽመጥ ቃዛ ሓድሽ መጥቃዕቲ ንምክያድ ይዳለውን ከም ዘሎ ብማዕከናት ዜና እስራኤል ንዝቐረበሉ ክሲ ነጺግዎ። ሰበስልጣን እስራኤል ኣብ ዝሃብዎ መግለጺ ምንቅስቓስ ሓማስ ንስምምዕ ምቁራስ ተኽሲ ኣብ ከም ዕድል ተጠቒሙ ወታደራዊ ትሕቲ ቅርጺ ንምህናፅን ኣብ ወሽመጥ ቃዛ ጽልውኡ ንምሕያልን ይሰርሕ ከም ዘሎ ከምኡውን ሰብኣዊ ሓገዛት ንወታደራዊ ዕላማታቱ ንምምዋል ይጥቀመሉ ምህላው ወቒሶም። ይኹን እምበር ምንቅስቓስ ሓማስ ኣብ ዘውፅኦ መግለጺ ነቲ ካብ ወርሒ ጥቅምቲ 2025 ተግባራዊ ዝኾነ ስምምዕ ምቁራስ ተኽሲ ጽኑዕ ተወፋ

ተቀባይነት ከም ዘለዎ ብምርግጋፅ እቲ ዝቐረበ ክሲን ተወሳኺ መጥቃዕትታት እስራኤል መምኽኔታ ንምፍጣር ዝዓለመ ከም ዝኾነ ገሊጹ። ስምምዕ ምቁራስ ተኹሲ ተግባራዊ ካብ ዝኸውን ንድሓር 2400 ጥሕሳታት ብእስራኤል ከም እተፈፀመን ብሰንኩ 854 ፍልስጠማውያን ከም እተቐትሉን ጸብጻባት ይሕብሩ። እስራኤል ካብ መወዳእታ 2023 ኣብ ወሽመት ጋዛ ብእተካይዶ ዘላ ወታደራዊ ስወፍሪ ልዕሊ 72,000 ፍልስጠማውያን ክቐተሉ ከለዉ መላእ ህዝብቲ ወሽመጥ ከም እተመዛበለ ዝፍለጥ እዩ። ካምቦድያን ኣዘርባጃንን ትማሊ 11 ግንቦት ክልተኣዊ ዝምድናን ምትሕብባርን ንምንፋዕ ቃል ኣስየን። ክልቲኤን ሃገራት ነዚ ቃል ዝኣተዋ ቀዳማይ ሚኒስተር ካምቦድያ ሁን ማኔትን ወኪል ፕሬዚደንት ኣዘርባጃን ኤልችን ኣሚር ባዮቭን ኣብ ከተማ ፕኖም ፔን ኣብ ዘካየድዎ ርክብ እዩ። ክልቲኦም ወገናት ኣብ ፅላታት ፖለቲካ፣ ቁጠባ፣ ንግዲ፣ ፀዓት፣ ቱሪዝም፣ ባህሊ፣ ትምህርትን ሕርሻን ዝግበር ምትሕብባር ንምስፋሕን ንምድፋዕን ተዘራሪቦም። ቀዳማይ ሚኒስተር ካምቦድያ ኣብ ዝሃቦ መግለፂ ክልቲኤን ሃገራት ኣብ ዝተፈላለየ ዓውድታትን ዝካየድ ምትሕብባር ንምዕባይ ዓቕሚ ከም ዘለዎን ገሊጹ። ወኪል ፕሬዚደንት ኣዘርባጃን ብወገኑ ሃገሩ ምስ ኣባል ሃገራት ቁጠባዊ ውድብ ደቡብ ምብራቅ ኤስያ ማለት ኣስያን ዘለዋ ዝምድና ንምድልዳል ንካምቦድያ ከም ኣገዳሲት መሸራቲ ከም እትርእያ ኣነፂሩ። ክርባትን ግበርን ዜና ቅድሚ ምዛምና ኣርስታቱ ክነግመልኩም ኣብ ሃገርና ቀረብ ፅሩይ ስተማይ ንምርጋፅ ናይ 125 ቢልዮን ነቕፋ ወፍሪ ከም ዝተገብረ ተገሊጹ። ኣብ ሓሊብ መንተል ብቕዓት ትምህርቲ ብተሳትፎ ኮም ንምምሕያሽ ዝዓለመ ዋዕላ ተቓኒዑ። ሃማቴ ዞባ ደቡብ ኣብ ከተማ መንደፈረ ውድድር ቀያሕቲ ዕምባባ ኣካይዱ። ፈረንሳን ብሪጣንያን መራኸብ ኩናት ናብ መፀብቦ ሆርሙዝ ካብ ምውፋር ክቁጠባ መንግስቲ ኢራን ኣጠጊቑ። ኤርጳዊ ሕብረት ተቋሪፁ ንዝፀንሐ ንግዳዊ ዝምድና ምስ ሶርያ ናብ ንቡር ንምምላስ ዝኽእል ውሳኔ ኣፅዲቑ። ኣባል ሃገራት ኤሮጳዊ ሕብረት ኣብ ልዕሊ እስራኤላውያን ሰፋሮ ሓድሽ እገዳ ንምፅዳቕ ኣብ ስምምዕ በፂሐን። ንምክትታልኩም መስክር ምስ ሰርፍ መደባት ኤርቲቪ ክሓድገኩም ብወገነይ ሩክ መዓልቲ እዩ።

ዓሶቱ 1 ደቓይቕን 30 ካልኢታትን ብዝኾነ ግዜ ካልኣይ ኣሌክሳንድረ ባልመር ክኸውን ሳልሳይ ኤርትራዊ ሄኖክ ሙሉ ብርሃን ካብ መራሒ 14 ካይታ ድሒሩ ይስዕቦ ኣብ ናይ ነጥቢ ቬደሮቭ ብ38 ነጥቢ ቀላሲ ዘሎ ክኸውን ሄኖክ ብ22 ነጥቢ ኣብ ሻውዓይ ተርታ ተቐሚጡ ይስዕቦ ኣብ ናይ ዓቐበት ቤልጅማዊ

ሮስ ክለብ ኦቪድዩስ ካብዛ ክለብ ብ42 ደቓይቕን 3 ካሊታትን ኣብ መበል 14 ደረጃ ተቐሚጣ ናብ ናይ ሎሚ መድረኽ ኣምሪሓ ኣሎ። እዚ ውድድር ሎሚ ብናይ ሳልሳ መድረኽ ጉዕዙ ቀጺሉሎም ተቐዳድምቲ 162.9 ኪሎ ሜትር እዮም ዝሸፍኑ ዘለዉ። ካብ ዜና ብሽክለታ ከይወፃን ኦሎምፒካዊ ተቐዳዳማይ ማኑኤል ገብረ እግዚኣብሔር ምስ ክለቡ ሊሊ ትሬክ ብምዃን ዝሳትፎ ዘሎ ጂሮ ዲ ኢጣልያ 226 ትማልሶኒ ኣብ ዕረፍቲ ድሕሪ ምውዓል ሎሚ ብናይ 4ብዓይ መድረኽ ውድድር ቀጺሉ ክውዕል እዩ። ተቐዳድምቲ ካብ ካታንዛሮ ተበጊዛ ኣብ ኮሴንዛ ትዛዘምን 138 ኪሎ ሜትር ድማ ርሕቀት ኣብ ዘለዋ መድረኽ ተጸሚዶም ክውዕል እዮም። ብምኽንያት መበሳሳን 5 ዓመት በዓል ናጽነት ኣብ ከተማ ዓሰብ ውድዳት ብሽክለታ ይካየድ ኣሎ። ብመሰረ ዝበጽሐና ሓበሬታ ዝተረኽበ ውፅኢቱ ስዕብ እዩ። ኣብ ቀዳማይ ዲቪዥን ተቐዳድምቲ 78 ኪሎ ሜትር ክሽፍኑ ከለዉ ቀዳማይ ሜይሮ ኢዮብ ካብ ጋንታ ብሌንኮ ክዕወት፣ ካልኣይ መዋእል ጸጋይ ካብ ጋንታ ሰላም፣ ሳልሳይ ሳሙኤል ሃይሉ ካብ ዓሶበይ፣ ራብዓይ ኣማኑኤል ልጃም ካብ ድራጎን፣ ሓምሻይ ያሬድ ታደሰ ካብ ቢሻ፣ ሻርሻይ ተመስገን ተስፋለም ካብ ሽካይቶ ብምዃን ውድድሮም ፈጺሞም። ኣብ ናይ ካልኣይ ዲቪዥን ድማ ተቐዳድምቲ 39 ኪሎ ሜትር ዝሸፈነ ውድድር ከካይዱ ቀዳማይ ሴም ጎይቶም ንመወዳድር ትረትዑ ክዕወት፣ ካልኣይ ፍረስ ሰላም ተስፋለም፣ ሳልሳይ ዩራኤል መሓሪ፣ ራብዓይ ኣቤል ሓጎስ፣ ሓምሻይ ናኦድ ዮሃንስ፣ ሻርሻይ ዳንኤል ተኸቲሎም ንውድድሮም ዝዛዘሙ እዮም። ኣብ ናይ ሳልሳይ ዲቪዥን ድማ ተቐዳድምቲ 36 ኪሎ ሜትር ክስራዓሎም ከሎ መሓመድ ጣህር ዕውት ናይ ዝመድረኽ እዩ ነይሩ። ምናሴ ሮቤል፣ ሚናስ መሪሳ፣ ሲራክ መሓሪ፣ ሴም ሓጎስ፣ ናኦድ ዘርአ ማርያም ድማ ካብ ካልኣይ ክሳብ ሻርሻይ ብምዃን ተኸቲሎሞ ንውድድሮም ዝፈጸሙ ተቐዳድምቲ እዮም። ኣብ ዜናታት ወፃኢ ግጥማት ፕሪምየር ሊግ እንግሊዝ ትማሊ ብሓንቲ ፀወታ ቀጺሉ ምስ እዩ ዝተረኽበ ውፅኢቱ ይስዕብ። ቶተንሃም ዝሓለፈ ሰንበት ንዓወት ኣርሰናል ኣብ ልዕሊ ዌስትሃም ብምዕዛብያ ዝመፅእ ዓመት ናብ ውድድር ሻምፒዮንሽፕ ንኸይትምልስ ኣብ ሜዳኣ ኣንጻር ሊድስ ዩናይትድ ጥንቁቕ ዝኾነ ፀወታ ካይዳ። ኣብ ናይ ቅድሚ ዕርፍቲ ፀወታ ዘን ክለባት ሸቶ ዘይተመዝገቡ ግጥም ኢና ካይደን። ድሕሪ ዕርፍቲ ኣብ ዝቐጸለ ፀወታ ቶተንሃም ኣብ መበል 50 ካብ ማይትስ ቴል ብልስቲ ሸቶ ብምርካብ ንፀወታ ክትቅልሶ ጀሚራ። ኣብ መበል 73 ደቕ ቴል ኣብ ልዕሊ ኣምፓዱ በደር ብምፍጻሙ ብቫር ፍጹም ቅላዕ ንክዋ ብዝተዋህበ ውሳነ ሊድስ ነታ ዝተረኸበት ዕድል ብመገዲ ካልቨርት ሎዊን ናብ ሸቶ ብምልዋጥ ናብ ፀወታ ተመሊሳ። ምዱብ ግዜ ኣኺሉ ተወሰኽቲ 13 ደቓይቕ ብዝተዋህበ እውን ዝተወሰኺ ሸቶ ብዘይምባሩ እቲ ፀወታ ብናይሓባሪ ውፅኢት ሓደ ብሓደ ተዛዚሙ። ኣብዛ ፀወታ ናይ ሊድስ ኣምፓዱ ይብል ሰፃታይ ተባሂሉ ቶተንሃም ኣብዛ ፀወታ ነጥቢ ብምኽሳራ ነታ ዝሓለፈ ሰንበት ብኣርሰናል ምሪር ስዕረ ዝተቐበለት ዌስትሃም ትንፋስ ዝህብ ኮይኑ ኣሎ። ቶተንሃም 38 ነጥቢ ብምካብ ኣብ ልዕሊ ዌስትሃም ብናይ 2 ነጥቢ ፍልሊ ኣንጺፋ መሪሓላ። ተሪፈና ዘለዋ ግጥማት ግን ኣንጻር ክለባት ቸልሲን ኤቨርተን ብምዃኑ ወሳኒ ክኸውን እዩ። ሊድስ ኣብ ዝሓለፈ 7 ፀወታታት ዛጊድ ኣይተሰዓረትን ዘላ ኣብ 3 ክትዕወት ኣብ 4 ኻ ማዕረ ተፈላለያ። በዚ ኸ እዛ ክለብ ናብ ፕሪምየር ሊግ ደጊማ ዝተመልሰት እሞ ንክንዲ ዝብዝሒ ፀወታታት ዝተዓወተት ክለብ ብምዃን ድሕሪ ክለብ ሚድልስብሮ ኣብ ዓመተ ስፖርት 1998-99 ንፍለማ እዋን ፍሉይ ታሪክ ሰሪሓላ። ዝኸበርኩም ተዓዘብቲ ንሎሚ ቐትሪ ዝተዳለወ ዜናዊ ምሰናዶ ናይ ስፖርት ኣብዚ ይፍፀም። ስለምክትታልኩም ኣዘየመስኩም ዝተረፉ መደባት ኤርቲቪ ሓድጎኩም ሰላም።

ምድላዋት ሕጂ ብጣዕሚ ክሰይ እንዲነሩ መምሃራን ብቀንዱ ወለዲ ኮሚቴ ወለዲ ከምኡውን ኣብዘይ ከባቢ ዘሎ ናይ ቤት ትምህርቲ ቤታት እንዳፅሙማን ቤት ትምህርቲ ድያ ሕጂ ኣብቲ ምድላዋት ናይ ኩሉ ሰብ ስራሕ እንዲ ናብ ዓወት ዘብፅሕ ነዚ ፕሮግራም እዚ ንምድለው ከዓ ከይተሓለለ መምሃራን

ማለት ህፃናት ምጎን ምሸትን ይመፃ ነረን ተማሃሩ ከምኡ እዚ ክንብል ከለና እቶም ተማሃሩ ካ ወለዲናቶም ብኣልባሳት ድዩ ብኩሉ እንተ ነገር ብኩሉ እንትኑ ኮታስ ፍሉይ ምትሕባር ነይሮ ማለት እዩ። ብጣዕሚ ይፅቡን ድዩ ብቀንዱ እቲ መፅሓፍ እቲ ካሪክለምና ማለት እዩ ሃፍታም ሕጂ ወጠኒ ትብል ኣርእስቲ ላትና ማለት እዩ ሃገረይ ኣባ ሕጂ ኩሉ ነገራት ተላለየካ ሕጂ እቶም ቆልዑት ከዓ ብኡ መልክዕ ከዓ ናይ ናፅነት ክመፅእ ከሎ ብዛዕባ ናፅነት መዓልቲ ሰማታት ተኮይኑ ከምኡ እቲ መፅሓፍን ባዕሉ ሓጋዚ ንዓና ማለት እዩ ንከምኡ ንከምነምህሮም እዚ በዓል ናፅነት እዚ ብቀሊል ከምዘይመፀ ፍሉጥ ኮይኑ ናይ ኩሉ ሰብ ዝፃዕሪኻ ፅንዓትን ከምቲያ ትብሎ ትያቴማ ፅንዓትና ዋሕስና ኣብ ከዓ ኣስሙድና ደማነና ብዝብላ ርእስቲ እንዳወፀ ብፅንዓት ህዝቢ ኤሬትራ ምዃኑ ከዓ የርካ ማለት እዩ። እቶም ህፃናት ከዓ ካብዚ መዋለ ህፃናት ኣትሒዞም ሃገራውያን ሰሪፁስ ይዓብ ኣሎ ማለት እዩ የቀኒለ ይሽክረን።

ኣዝዩ ፅቡቅ ካብ ቅድሚ ወርሒት ሒዝና ነቶም እዞም ተምሃሮ ንምልምማድ መደባትና ሰሪዕና ዘለና ዓቕሚ እቲ ዝተዋህበና መደብ ብዞባን ብንኡስ ዞባን ኣብ ኩሉ ኣብ ግጥምታት ኣብ ደርፍታት ንክትዕዘብዎ ዝውዓልኩም በቲ መምርሒን መሰረት ኩሉ ቐሪብና ተዳሊና እዞም ተምሃሮ ፅሙማን ማዕረቶም ዝሰምዑ ኩሉ ንጥፈታቶም ከምዚ ክትርእይዎ ፀናዕኹም ተወዳዳሪ ዝኾነ መደባት ኣቕሪብና ታሪክ ምውርራስ እዚ ታሪክ ናፅነት ብኸመይ ከም ዝመፀ ኣመፃፅኡን ኣተዓቓቕቡኡን ካብ ወለዶ ናብ ወለዶ ክሰጋግር ከም ዘለዎ እዩ ትለበዋና ናይ ባሓቂ እዚኦም ጥራይ ህፃናት ምስ ምዃኖም ሳዕስዒት ጥራይ ዝመስሎም ግን ናፅነት ብኸመይ መፅኡ ብሕጂ ከዓ ከመይ ገርና ክንዕቅቦ ኣለና ከመይ ገይሮም ከዓ ተማሂሮም ተረከብቲ ሃገር ኮኑ ናብኦም ንምትሕላፍ እዩ ትዕላሙ ወ ንሕና ከም መምሃራን ኣብ ስራሕና ዓቲብና ተሰሪሕና ኩሉ ዘዝግብኦ ኣብ ዘዝምልከቶ ዘዝግብኦ እንተ ደኣ ገይሩ እዞም ቆልዑ እዚኦም ተረከብቲ ሃገር ኮይኖም ፅባሕ ኣፍረይቲ ክኾኑ ከም ዝኽእሉ እዩ ዘተኣማምን ብካልእ ናፅነት ርእሲ ኩሉ በዓልና ስለ ዝኾነት ኩሉ ግዜ ብከምዚ ብክብሪ ክንፅምብላ ክኣል ኣለ።

ምድላዋትና ካብ ንክልተወርሒ ሰለስተ ወርሒ ቢልና ዝጀመርናዮ ኮይኑ ዝያዳ ንናፅነት ዘንፀባርቕ እዩ ነይሩ ማለት እዩ። ብፍላይ ኣብቲ ናይ ኤግዚቢሽን ተራርእና ብምሉእ ናይ ብሄራት ናይ ሸዓተን ብሄራት ዘንፀባርቕ ዝተፈላለዩ ዓይነት ትሕዝቶ ዝነበሮ ኣብ ገድሊ ዝነበረ ንጥፈታት ሕክምና ካልእ ጉዳያትን የርኢ ነይሩ ማለት እዩ። እዚ ኣነ ብናተይ ርእቶ ክንዲ ኣብ ሓፂር ግዜ ምድላዋት ዝግበር ብውሕድ ዋላ ውን ብዓመት ኣቐዲምካ ክጅመር ኣለዎ። ምክንያቱ ዝያደ ከምቲ ዝበልካዮ ኣብ ቆልዑት ሃገራዊ ሃገራውነት ክስርእ ስለ ዝኽእል ብዕቱብ ክስርሓሉ ኣለዎ እዩ ዝብል ኣነ እሞ ዳእታ መጀመርያ እንኳዕ ኣብዚ ክቡር መዓልቲ ናፅነት መበል 35 ዓመት ኣብቃዓና ይብል ንመላእ ህዝቢ ኤርትራ ከምኡውን ንወለዲ እንተምሃሮ ማለት እዩ። ካልእ ወለዲ ኩሉ ግዜ ኣብ ደቅና ዝያዳ ዘለዎ ተገዳስነትና ሓፍ ክብል ኣብ ዝገብርዎ ንጥፈታት ክንከታተል በዚ ጋጣሚ እዚ ይላዎ።

0: الله عليه وسلم.
1: الله عليه وسلم.

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ኤርቲቭ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ፍላይ መደብ ለሰ ስፖርት ሎሚ ቀዳም እውን ዝተፈላለዩ ስፖርታዊ ትሕሶታት ዘለዎም ንኡስ መደባት ሒዛ ናባኹም ብሰዓት ኣቐሪባ ኣላ ንምክታልኩም ብክብሪ ንዕድም ፈለማ ግን ከምቲ ልሙድ መደብና ብደርፊ ክንፍለም

0: ማዓየ
1: ከመይ ፀኒዕኩም ዝኸበርኩም ተዓዘብቲ በዛ ክተስተማሩ ኣፅናዕኩም ደርፊና ኢሎም ሰሙኑ መደብ ፈሊምና ኣለና ናብ ዝቕፅል ትሕዝቶና ምስ ንሰግር ሚስት ትምህርቲ ዞባ ማእከል ናይ ዓመተ 225-226 ስፖርታዊ ውድድራት ከካየድ ድሕሪ ምፅናሕ ዝሓለፈ ቀዳም ኣብ ስታድዮም ኣስመራ ብኽብ ዝበለ ድምቀት ዛዚሙ ኣሎ ጋዜጠኛ ኣሚር ዓሊ ነቲ ናይ መዛዘም ስነስርዓት ተኸታቲሉ ዘዳልዎ ፀብጻብ ክስዕብ ሰናይ ምክታል

ትምህርቲ ኣብ ኤርትራ ኣካል ማሕበራዊ ፍትሒ ኮይኑ መንግስቲ ንኹሉ ዜጋ ብዘይኣፈላላይ ብማዕረ ኣብ ኩሉ ኩርናዓት ሃገር ከም ዝባፅሕ ገይሩን ይገብርና ኣሎ። ዝተምሃረ ዜጋ ዝያዳ ኣፍራይን ምስ ምዕባል ሓንቲ ሃገር ዝተሓሓዝ መዐቀንን መምዘንን ስለ ዝኾነ መንግስቲ ኤርትራ ካብ እዋን ብረታዊ ቃልሲ ጀሚሩ መሰረታዊ ትምህርቲ መሰልን ግዴታን ዜጋታት እዩ ብዝብል መትከላዊ እምነት ኩሉ ዜጋ ዕድል ትምህርቲ ከም ዝረክብ ገይሩ ስፖርት ኣብያተ ትምህርቲ ካብቲ መትከላትን ዕላማን ሃገራዊ ስፖርት ኤርትራ ዝብገስ ኮይኑ ኣብ ኣብያተ ትምህርቲ ዝካየዱ ንጥፈታት ስፖርት ብፍላይ ኣብ ውድድራት ዕቁር ዓቕሚ ተምሃሮ ስለ ዘንፀባርቕን ብቕዓት ዘለዎ መንእስያት ተምሃሮ ናብ ዞባዊ ሃገራውን ኣህጉራውን ውድድራት ንክቕልቀሉ መሰረታዊ ዕድል ዝኸፍት ብምዃኑ ኣብያተ ትምህርቲ ሃገርና ሃገር ዘስኒዩ ስፖርታውያን ብዓይነትን ብዝሕን ኣብ ምኩስኳስን ምምልማልን ወሳኒ ግደ ከም ዘለዎን ይፍለጥ።

ብጨንፈር ሚኒስትር ትምህርቲ ዞባ ማእከል ተወዲቡ ንኣስታት 8 ኣዋርሕ ክካየድ ፀንሐ ስፖርታዊ ንጥፈታት ኣብያተ ትምህርቲ ስፖርታዊ ንጥፈታት ተምሃሮ ደፋኢ ሓይሊ መቐይሮ ኣብ ትሕቲ ዝብል ቴማ ንልዕሊ 14,000 ስፖርታውያን ተምሃሮ ጠርኒፉ ብ12 ዓውድታት ስፖርት ዘካየዶ ስፖርታዊ ውድድራት ቀዳም 2 ግንቦት ኣብ ሰዓታት ቅድሚ ቀትሪ ብስነ ጥበባዊ ምርኢት ደሚቑ ዕድመ ዝተገብረሎም ላዕለዎት ሓለፍቲ መንግስቲ ሓለፍቲ ስፖርትን ህዝብን ከምኡ ውን ብኣሽሓት ዝቁፀሩ ተምሃሮ ኣብ ዝተረኽብሉ ብኽብ ዝበለ ድምቀት ኣብ ስታድዮም ኣስመራ ተዛዚሙ።

0: ቅነ ስፖርት ኣብያተ ትምህርቲ ኣብ ዞማ ማእከል ኣብ 2526 ካብ መባእታ ክሳብ ካልኣይ ደረጃ ካብ ቤት ትምህርቲ ጀሚሩ ብክላስተርስ ብንኡስ ዞባን ዞባን ዝተኸየደ 12 ዓውድታት ስፖርት ኣብ ነፍሲ ወከፍ ቀዳሚ ሰንበት ውሩድራት ኩዕሶ እግሪ፣ ኩዕሶ መርበብ፣ ኩዕሶ ስኪዔት፣ ኩዕሶ ኢድ፣ ኣትለቲክስ፣ ቅድም ብሽክለታ፣ ማውንተይን ባይክ፣ ሰደቃ ቴኒስ፣ ባይታ ቴኒስ፣ ባድሚንተን፣ ቼዝ፣ ያታዊ ስፖርትን ሕዱር ስንክልና ናይ ዘለዎም ተምሃሮ ዓይነ ስውራን ፅሙማን ኦቲዝምን ኣስታት 14650 ስፖርታውያን ተምሃሮ ጠርኒፉ ናይዚ ዓመት ውርድራቱ ኣካይዱ።
1: እቲ ንጥፈታት ስፖርት ኣብ ኣብያት ትምህርቲ ኣዝዩ ሰፊሕን ኣዝዩ ገፊሕ እዩ። ካብዚ እቲ ንጥፈታትና ቅድሚ ምጅማር ካብ ካላንደር ይጅምር። ዓመታዊ ትምህርቲ ተምሃሮ ምምዝጋብ ክጅምሩ ከለዉ ተምሃሮ ምትእኽኻብ ናይ ስፖርታውያን ኣብ ነፍሲ ወከፍ ኣብያት ትምህርቲ እዩ ዝግበር። በዚ ከዓ እቲ ውዳቤ ማለት ኣብያት ትምህርቲ ንዝተወሰነ ክልተ ኣዋርሕ ናይ ውሽጣዊ ውድድር ብኢንተርክላስ ኮምፒቲሽን ውድድር ኣካይደን ናብቲ ዝለዓለ ናይ ቤት ትምህርቲ ዝውክለን ስኩል ቲም ብምቓም እየን ነቲ ውድድር ዝዳልዋሉ። ስለዚ ኣብቲ ኣጀማምራ በቲ ዝወፀ ዓመታዊ ካላንደር ኣብ ቀዳማይ ሰሚስተርን ኣብ ካልኣይ ሰሚስተርን ተባሂሉ እቲ መደብና ኣብ ክልተ መደብ ይኽፈል። ምክንያቱ ናይ ተምሃሮና ናይ ትምህርትን ናይ ፈተናን ናይ ኩሉ ግዜ ኣብ ግምት ብምእታዊ እቲ መደብ ዝሕንፀት እቲ ዓመታዊ ውጡ እውን ማዕሩ እዩ ዝኸይድ ማለት። ስለዚ ኣብ ጎኒ ጎኒ ናይቲ ምምሃር ምስትምሃር ንጥፈታት እዚ ስፖርታዊ ንጥፈታት ከዓ ብሰፊሕ እዩ ዝካየድ። ከምዚ ኣቐዲመ ዝገለፅክዎ ኣብ ቀዳማይ ሰሚስተር ዝምደብ ዓይነታት ስፖርት ኣሎ። ድሕሪ ናይ ፈተና ግዜኦም ናይ ምፅናዕቲ ግዜኦም ከዓ ኣብቲ ናይ ሰሚስተር ብሬክ ንብሎ ናይ ቀዳማይ ሰሚስተር ዕረፍቲ ከዓ ንጥፈታት ይካየድ። በዚ ከዓ እቲ ንጥፈታት ይስራዕ። ኣብ ካልኣይ ሰሚስተር ከዓ ብዝሰፍሐ ክሳብ ሎሚ እዚ መዛዘሚ ዕለት ከዓ ብሰፊሕ እዩ ዝካየድ ማለት። ስለዚ ካብቲ ካላንደርና ኣይንወፅን ኢና ኩሉ እዚ ነዚ መደብና ዓውት ዝገብሮ ካብቲ ካላንደርና ኣቅዲምና ስለን ሕንፅቶ ማለት ብየናይ ግዜ ብግዜ መቐን ብሰዓታት ብግዜ ኩሉ እሱር እዩ እቲ መደብና ማለት እዩ።

ስፖርታዊ ውርድራት ኣብያተ ትምህርቲ ካብቲ ቀንዲ ዝካየደሎም ዕላማታት ሃገራዊ ሓድነትን መንነትን ዜጋታት ምድልዳል ሃገር ዝሃንፅ ስነ ምግባርን ተፀዋርነትን ዘለዎ ዜጋ ምኩስኳስ ፍልልያት ብምውጋድ ሓድነትን ፍቅርን ምድልዳል ብደረጃ ዕድመ ካብ መዋለ ህፃናት ክሳብ ላዕለዋይ ደረጃ ተምሃሮ ተውህቦኦም ብምልላይ ብጋ

ጋንታ ጠርኒፍካ ምኩስኳስን ምስግጋርን ናይ ውድድር ባይታ ብምፍጣር ድማ ኣብ መንጎ ኣብያተ ትምህርቲ ተመክሮ ምልዋፅን ሚዛን ዓቕሚ ምርግጋፅን ንመንእስያት ብኣካላውን ኣእምሮኣውን ምህናፅ ከምኡ ውን ኣብያተ ትምህርቲ ምንጭን መሰረትን ስፖርታውያን ሃገርና ስለ ዝኾና እዩ።

በዚህ ሰዓት ካብ መባእታ ጀሚርካ ዋላ ካብ መዋእለ ህፃናት ጀሚሩ ስፖርታውያን ትፈታት ኣሎ። ካብ መባእታ ጀሚርካ ክሳብ ካልኣይ ደረጃ ከዓ ስሩዕ ውድድር ነካይድ ማለት እዩ። ስለዚ እዚ ሰኢልካ ዝኸይ ዘይኮነ እቲ መደባት እቲ ዕላማ ሓደ እቲ ናይ ተምሃሮ ተመክሮ ምልዋጥ ኣሎ፣ ብቕዓት ስፖርታውያን ምፍራይ ኣሎ። ብሓፂሩ ከዓ እቲ ብሓፈሻ እውን ተምሃሮ ናይ ትምህርቲ ግዜኦም ናይ ዕረፍቲ ግዜኦም ኣብ ስፖርታውን ትፈታት ዘሕልፍሉ ባይታ ንምፍጣር እዩ። በዚ ከዓ ሰፊሕ ናይ ውድድር ባይታ ፈጢርካ ከዓ ብጋንታታት ኣቂምካ ነዚ ተወዳዳርነት ከም ዘለዎን ጌርካ ምትላህ ከም ዘለዎን ጌርካ ከዓ ነተን ኣብያት ትምህርቲ ከዓ ካብዚኦም ዝወፁ ታለንቲ ከዓ ነዚ ኩሉ መገብቲ ናይዘን ዲቪዥናት ንሪኦም ዘለና ካብ ካልኣይ ዲቪዥን ጀሚርካ ንመምሕደራት ዝምግቡ ንጋንታታት ዝምድቡ ንፌደሬሽናት ዝምገቡ ዘለዉ ስፖርታውያን ከዓ ኩሉ መሰረቶምን ምንጮምን ኣመፃፅኦምን ካብ ሚኒስትሪ ትምህርቲ። ስለዚ ካብዚ ዓብዚ ክሳየለን እዞም ኩሎም ንሪኦም ዘለና ከዓ ሃገራውን ዓለማውን መድረኻት ዘሰራስሩና ዘለዉ ስፖርታውያን ከዓ ካብቲ ሚኒስትሪ ትምህርቲ ካብ ውድድራት ናይ ሚኒስትሪ ትምህርቲ ካብ ትፍታት ናይ ሚኒስትሪ ትምህርቲ ዝወፁ ምዃኑ ዘጠራጥር ነገር የለን። ስለዚ ካብዚ ዝዓቢ ዕላማ እውን የለን። ዜርካ ዜርካ ከዓ ሃገር ዘስምዩ ሃገር ዝውክሉ ጀጋኑ ስፖርታውያን ምፍራይ እቲ ዕላማ

0: ስፖርታዊ ውድድራት ኣብ ቤተ ትምህርቲ ካብ ዓመት ናብ ዓመት ኣብ መንጎ ተምሃሮ ዝፈጥሮ ዘሎ ናይ ተወዳዳርነት መንፈስን በቲ ካልእ ሸነኽ ድማ ብመንገዲ ኣብያተ ትምህርቲ ዝፈረዩ ስፖርታውያን ሃገር ኣብ ምፅዋዕ ተፀሚዶም ብምህላዎም ንኣካየድትን ወደብትን ናይዞም ውድድራት ውዳብኦም ክሕይሉን ዝርግሕኦም ክዕብዩን ደፋኢ ሓይሊ ኮይንዎም ኣሎ።
1: ከቢድ ሓላፍነት እዩ ብከምኡ ከዓ ዳርጋ ዓመት ሙሉእ ንኣሳት ብፍላይ እቲ ናይ ክልተ ኣዋርሒ ናይ ምዝገባን ናይ ገለን ግዜ ኢለካ እቲ 8 ዝቐፅለ ኣዋርሒ ግን ካብ መጀመርያ ብዕቱ ብዝተሓዝ ኩሉ መደብና ምኻልና ፈሊጥና ካብቲ ናይ ዝሓለፈ ተመክሮም ዝቐዲመ ዝገለፅክዎ ርኢና ኩሎም ነዚኦም ከዓ ከቢድ ሓላፍነት እዞም ኮሚቴ እዚኣቶም ነቲ መደብ ዘካየዱ እዮም ነቲ መደብ ዝውድቡ እዮም ነቲ መደብ ዘካየዱ እዮም ኣብ ንኡሳን ዞባታቶም ከዓ ልክዕ ከምቲ ኣብ ዞባ ንገብሮ ብንኡስ ዞባ ብደረጃ ክፍሊ ብደረጃ ክላስተር እንዳበሉ ኣወዳዲሮም ከዓ ናብዚ ውድድር ከም ዝቐርቡ ይገብሩ። ስለዚ ሰፊሕ ውዳበ ሰፊሕ ስራሕ እዩ ዝሰርሑ ዘለዉ። እዚ ከዓ ኣዝዩ ተስፋ ዝበካ ከዓ ብምልኦም ዞም ተወዳደርቲ ካብ ቢናም ግርማይ ጀሚርካ ኩሎም ሓደ ካብ ሓደ መን ጠቂሰ መን ክገድፍ ብምልኦም ተበልና ምግና ናይ መስእ ኣይኮነን ኩሎም ተወዳደርቲ ከዓ ፍርያቶም ካብ ሚኒስትሪ ትምህርቲ እዩ። ካብዚ ናትና ቅርዓት ካብዚ ናትና ትኮር ሚኒስትሪ ትምህርቲ ማለት እዩ ካብዚ ናትና ቅርዓት ዝወፂኦም ኢልና ደፊርና ክንዛረብ ንኽእል። እዚ ከዓ ብጭብጥን ብዳታን ክንዛረብ ንኽእል ኢና። እዚኦም ከዓ ካብ ዓመት ዓመት ከዓ ብዙሓት ስፖርታውያን ከዓ ናብ ፌደሬሽናት ብዙሓት ስፖርታውያን ከዓ ናብ ሃገራውያን ውድድራት ከዓ ይሳተፉ ኣለዉ። ዋላ ኣብዚ ናይ ኢንዶር ጌም ተርእናዮ ሎም ዓመት ካብቲ ናይ ዝሓለፈ ተወዳዳርነት ምእንታን ክህልዎ እቲ ኮሚቴ ተኣኪቡ እንታይ ወሲና ማለት እዩ ኩለን ኣብያት ትምህርቲ ዝሓፈሻዊ ጎብለል ንብሎ ሎሚ ኣብዚ መድረክ ክወሃብ እዩ። እታ ጎብለል ትበሃል ኩሉ ዓይነታት ስፖርት ዘሳተፈት ቤት ትምህርቲ እያ። ሕጂ ተሳታፍነት ኣብያት ትምህርቲ ተወዳደርቲ ኣብ ዓይነት ስራ ስፖርት ይሰፍሕ ኣሎ ማለት እዩ። ስለዚ ኩሎም ኣብቲ ናይ ኢንዶር ጌምስ ንብሎ ኣብ ናይ ቸዝ ዲኻ ባድሚንተን ባይታ ቴኒስ ሰደቃ ቴኒስ ኣብዚ ብምሉኡ ተሳታፍነት በዚሑ ማለት እዩ። እዚ ከዓ ድምር ናይዚ ከዓ ኣብዚ ናይ ጎብለን ንህቦ ዓብ ዋንጫ ዘዋሪት ዋንጫ ኣብኡ ድምር ክኣት እዩ። በዚ ምክንያት እዚ እቲ ኮሚቴ ዝወሰዶ ስግምቲ እውን ኣዝዩ ዝነኣድ እዩ። እዚ ከዓ ንምዕባይ ነቲ ስፖርት ተባሂሉ እዩ። ምክንያቱ ተሳተፍቲ ካልኦት ክንክመፁ ዝተገብረ እዩ። ካልእ ከይጠቀስኳ ካሓልፍ ዘይደሊ ኩዕሶ ኢድ እዚ ሃንድቦል እዩ። ሃንድቦል ኣብዚ ሃገር ፌደሬሽን ዝበሃል ነገር የለን። ሃንድቦል ኣዝዩ ጎረባብትና ንሪኤና ኣለና ጎረባብቲ ሃገራት ከምኡውን ዓለም ንሪኢ ኣለና። እዚ ሃንድቦል ጎኒ ጎኒ ናይ ኩዕሶ እግሪ ዝምዕብል ዘሎ ዓይነት ስፖርት እዩ። ኣዝዩ ምዕብሉን ተራቂቁን መፅእ ኣሎ። ኣብዚ ዞባና ግን ፌደሬሽን ናይ ኩዕሶ ኢድ ዝበሃል ነገር የለን። ኣብ ዞባና ኣብያት ትምህርትና ግን እዚ ሂወት ኣለዎቲ ዓይነት ስፖርት ማለት እዩ። ካብቲ ናይ ኩዕሶ እግሪማን ብዝበለፀ ኣብ ሃንድቦል ኣዝዩ ሰሓብን ማራኽን ኮይኑ ቀሪቡ ኣሎ። እዚ ከዓ ኣዝዩ ዘተባብዒ ማለት እዩ። ስለዚ እዚ ስጉምቲ እዚ ኩሉ ድኻማት እቲ ኩሉ መደባት ከዓ እቲ ኮሚቴ ዝወሰዶ ስጉምቲ እዩ። ኣብዚ ኮሚቴ ዝነጥፍ ዘሎ ናይ ዞባ ማእከል መምህራን ናይ ዞባ ማእከል ብምሉኡ መሓውር ናይዞም ፌደሬሽናት ኮይኑ ዘገልግል ዘሎ እዩ። ገሊኦም ኣብ ብሽክለት ኣለዉ፣ ገሊኦም ኣብ ኩዕሶ እግሪ ከም ዳንነት ዘገልግሉልና ኣለዉ፣ ከም ፕሬሲደንት ኮይኖም ዘገልግሉ ኣለዉ፣ ከም ኮሚቴ ኮይኖም ከም ሓለፍቲ ቴክኒክ ከም ሓለፍቲ ዳያኑ ኩሉ ኣብቲ ፌደሬሽናት ዘሎ ቅርፂ ብምሉኡ ዘማልኡ ምኩራት ዝኾኑ ክኢላታት ኮሚቴ እዮም ኢና ክንብል። እዚ ከዓ ካብ መምህራን እዞም ኮሚቴ

0: ንከዓ መምህራን ተሳሒሎም ዝወፅኦም ካብ ብዙሕ ተመክሮ ዝመፁ ኣብ ደረጃ ሓላፍነት ዘለዎ እዮም ማለት እዩ። ስለዚ እዚ እቲ ውህሉል ናይቲ ኮሚቴ ስራሕ
1: ኣብዚ ንልዕሊ 8 ኣዋርሕ ዝካየድ ስፖርታዊ ውድድራት ፅፈቱ ሓልዩን ዕውት ኮይኑ ንክወፅእ እንትራ ካብ ዝፃወቱ ኣካላት ናይ ኣካላዊ ትምህርቲ ብቕዓት መምሃራን እዮም። እዞም መምሃራን ጎንጎኒ ናይ ምምሃርን ምስትምሃርን ሞይኦም ኣብ ናይ ዕረፍቲ መዓልትታት ነቶም ውድድራት ኣምክያድ ብተወፋይነት ካብ ዝሰርሑ ኣካላት እዮም።
0: እወ ሕጂ ተራ ናይዚ ኣካላዊ ትምህርቲ መምህራን ብዘይብኦም ሓንቲ ኢልቤልና ተጠቐኒያ ተማሓውርና ንሳቶም እዮም። ስለዚ እሳቶም ከዓ ደረጃ ክብሊ ጀሚሮም ወዲቦም ብጋንታ ኣቂሞም እዮም ኣብቲ ውድድር ዝሳተፉ። ሎሚ ካብቲ ናይ ዝሓለፈ ዝረኣናዮ ፍሉይነት ክስዕር የባህልቲ እዮም ብምሉኦም እቲ ናይ ምስዓር መንፈስ ኣብቶም ተምሃሮ እውን ኣስሪፆም እዮም መፅኦም። ስለዚ ኣብቲ ትምህርቶም ጎኒ ጎኒቲ ዝምህርዎ ኣካደማዊ ትምህርቲ በዚ ከዓ ናይ ልምምድን ናይ ትሬኒንግ ግዜ ፈልዮም ከዓ ነቶም ተምሃሮ ኣብ ምኩስኳስ ኣብ ምዕላም ናብ ታለንት ኣብ ምፍላይ ብዙሕ ስራሕ እዮም ዝፅበዩ ዝሰርሑ። በዚ ኣጋጣሚ ከመስግኖም ደሊ።
1: እዞም ናይ ኣካላዊ ብቕዓት መምሃራን ኣብ ኩሉ ዓውድታት ስፖርት ዘለዎም ኣፍልጦን ንቕሓትን በሪኹ ብሉፃት ተምሃሮ ንኽፍርዩ ሚኒስትር ትምህርቲ ምስ መሻርክቱ ዝኾነ ሃገራውያን ኮነ ዞባውያን ፌደሬሽናት ብምርድዳእ ስልጠና ክውድበሎም ይግባእ።
0: ንዕኦም ዓቕሞም ደረጃ ዓቕሞምን ትምህርቶምን ንምዕባይ ዝተገብረ ፃዕሪ ኣጋኒ ንክዛረብ ኣይክእልኒ። ምክንያቱ ገለገለ ብፌደሬሽናት ዝውሃብ ከም ፌደሬሽን ቸስ፣ ሰደቃ ቴኒስ፣ ባድሜንተን ገለ ዝኣመሰለ ብዙሕ ስልጠናታት ይመፅ እዩ። እዚ እውን ስልጠናታት እዚ ከዓ ምስቶም ፌደሬሽናት ተዋሂድና ንሰርሕ ኢና። ከምቲ ዝድለ ግን ኣይኮነን። ሕጂ እውን ብዙሕ ፃዕርታት ክካየደሉ እዩ። ብደረጃናይ ደረጃ ትምህርቶም ናይ ኣካደማዊ ደረጃ ትምህርቶም ንምዕባይ ከዓ ብዙሕ ፃዕርታት ከድል እዩ። ሚኒስትር ትምህርቲ ከዓ ሕጂ ነዚ ይስሕቶ እዩ ኣይብልን እየ። ኩነታት መምህራንና ግን ኣብዚ ሕጂ እቲ ብዝሒ ኣዝዩ ወሲኽሎ ልዕሊ 200 መምህራን ናይ ኣካላዊ ቅድሚ ሕጂ ዘይነበረ ኣብ 6 ዝነበረ ናብ 9 ካብ 7 ካብ 9 ናብ 100 ከምኡ እንዳበለ ሕጂ ናብ ከባቢ 218 ገፁ ክብ ኢሉ ኣሎ። ኣብ ኩለን ደረጃታት ሎሚ እዚ ዞባ ካብ ዝወሰዶ ዓብዪ ስጉምቲ ኢልና ንኣምኖ እቲ ዞባ እውን ክምስገን ዝግብኦ ኣብ ኩለን መባእታ ደረጃ ኣብያተ ትምህርቲ 104 መባእታ ኣብያተ ትምህርቲ ኣለዋና። ኣብዚአን ከዓ ኣብ ኩለን ናይ ኣካላዊ ትምህርቲ ናይ ስፖርት መምህር ተገይሩለን ማለት እዩ። ስለዚ እዚ ሓደ ዓብዪ ዓወት ነቲ መደብና ክንብል ንኽእል ኢና። ቀፃሊ ግን ከምዚ ኣቐዲምካ ዝበልካዮ ስልጠና የድልዮም፣ ተዓሊም የድልዮም፣ ኩሉ ነገር ንኣባእቶም ኣድህቦ ጌርና ክንሰርሕ ዓብዪ መደብ ሓንፂፅና ኣለና። እዚ ከዓ ኣብቲ ናይ ምቕፃል መደብና ክንረአየና ማለት እዩ።
1: ቤተ ትምህርቲ መሰረታዊ ኩሉ ዓይነታት ስፖርታዊ ንጥፈታት እየን። ስለዚ ኣብኣተን ዝግበር ወፍሪ ኩሉ ዓብዩ። ዞባውያን ኮነ ሃገራውያን ፌደሬሽናት ነዘን እምነ ኩርናዕ ስፖርት ሃገርና ዝኾና ኣብያተ ትምህርቲ ቆላሕታ ሂቦ ምዝጥምትወን እቲ ዝካየድ ወፍሪ መስርሑ ዝሓለወ ኮይኑ ዕቤት ስፖርት ሃገርና ድማ ብዝያዳ ንቕድሚት መወፀ።
0: እወ ኩልና መሻርክቲ ኢና መሻርክቲ ኢና ንብሎም ግን ንሕና ግን ነዚ መደብ ኮሪና ክንብል ንኽእል። ምክንያቱ ንዓና ከይሓዙ ፌደሬሽናቱን ከሳሳ ክብየን ዝመፁ ስፖርታውያን ድሞ ክወዳደራ። ስለዚ ደጊሜ ኣነ እውን ሕጂ ዛረቡ ደሊ እቲ ዝምድናታት ኣሎ እቲ መደባት ምስኦም ብሓንሳ ኮይንካ ምሕንፃፅ ኣሎ ዓመት ዓመት ኣብ ቃለ መሕትት ዝብሎ እየ። ኪኖ እዚ ግን ክኸይድ ክኽእል ኣለዎ። ኣብ ታሕቲ ወሪደን ፌደሬሽናት ኢደን ክእትዋ ኣለዎን መሰናት ሓባቢረን ዘለዋና ታለንት ክቕበላና ክእል ኣለዎን። እቲ ናይ ምስግጋር ግዜ ሲ ናይ ምስግጋር ስፖርታውያን ከዓ ክህሉ ክኽእል ኣለዎ። እቲ ብሪጅ ክፍጠር ክኽእል ኣለዎ። ካብኦም ክኸዱ ኣብ ምስሪ ትምህርቲ ፀኒሖም ታለንትዮም ተወዳዲሮም ኣብ 11 ክፍሊ በፂሖም ሳዋ ከይዶም ብድሕሪኡ ናብኦም ክኸዱ እቶም ስፖርታውያን እቶም ታለንት ብፍላይ ሃገር ከስሚኡ ዝኽእሉ ንፉዓት ስፖርታውያን። ስለዚ ሓደ ብሪጅ ክፍጠር ክኽእል ኣለዎ። እዚ ከዓ ሚኒስትር ትምህርቲ ዝዓቕሞ ዝሰርሕ ኣሎ። ሓደ መፅናዕቲ ተገይሩ ነዚ ናይ ምስግጋር ስፖርታውያን ተካእቲ ስፖርታውያን ከዓ ገለ ክግበር ክኽእል ኣለዎ። ስለዚ ፌደሬሽናት ዘለና ዝምድና ሓያል እዩ። ግን ኪኖዚ ግን ክኸይድ ክኽእል ኣለዎ ድሩት እዩ ዘሎ ስጋ ሕጂ ክሳብ መጨረሻ ግን ፌደሬሽናት ኣብ ታሕቲ ወሪደን ምሳናት ይህንሚን ተባሂለን ነትናትና መደብን ዕላማን ኣሚነናሉ ኣብቲ መደብና ክኣትዋ ክክእል ኣለዎን ኣብዚ ከዓ ማዕፆና ርሑዊ ንሓደ ዕላማ ስለ ዝኮንና ማለት እዩ።
1: ኣብያተ ትምህርቲ ቀንዲ ምንጭን ኣፍራይን ስፖርታውያን ሃገርና ዝበሃለሉ ምኽንያት ንቕል ዓለም ኣይኮነን። ኣብ ሕሉፍን ኣብዝ ቀረበ ዓመታትን ስም ኤርትራ ኣብ ዝለዓሉ መድረኻ ዝፀውዑ ስፖርታውያን መብዛሕትኦም ብመንገዲ ኣብያተ ትምህርቲ እዮም። ስለዚ ኣብ ዕቤት ስፖርት ሃገርና ልዑል ኣበርክቶዩ ዘለዎን ክበሃል ይከኣል።
0: ሚእቲ ካብ ሚእቲ እንተበልኩ ምግናን ኣይኮነን። ንሕና ጥራሕ ክልብል ዘለና ንሕና ዞባ ማእከል ጥራሕ ኣይኮነን። ሽዱሽተን ዞባታት ከም ኣምባሳደር ንሕና እውን ኣብዚ ኮይና ኣለና ዘቲ ኣክሰስ ስለ ዝረኸብና እምበር ኣብ ኩለን ዞባታት ሃገርና ኣዝዩ ውዕውዕ ስፖርታዊ ንጥፈታት ዝካየድ ውዕውዕ ናይ ቅነ ስፖርት ከዓ ክካየድ ውርሒኡ ርኢና ኢና። ስለዚ ኣብ ኩሉ እዚእቲ ምዕባለ ወይ ተራ ናይዘን ፌደሬሽናት ከዓ ክዓቢ ክኽእል ኣለዎ። ስለዚ እቲ ዕላማ ግን ብዓብኡ ንሓደ ዕላማ እዩ ኩሉ ማለት እዩ። በቲ ምፃእ በቲ ምፃእ ኣበይናይ ዓውደ ስፖርት ብዘየገድስ ኩሉ ንሓደ ዕላማ እዩ። እዚ ዕላማ ከዓ ካብ ግዜ ናብ ግዜ ሸቱኡ እንዳሃረመ ይኸይድ ኣለዎ ኢልና ብድፍረት ክንዛረብ ንኽእል ኢና። ሚኒስትር ትምህርቲ ዝገብሮ ዘሎ ኣስተዋፅኦ ግን ቀሊል ኣይኮነን። መሓውር ኩሉ ምንጪ ስፖርታውያን ኢንዳስትሪ ናይ ስፖርታውያን ኣብያ ትምህርቲ ኢልና እውን ክንዛረብ ንኽእል ኢና።
1: እዞም ንኣስታት 8 ኣዋርሒ ዝተኻየዱ ስፖርታውያን ውድድራት ከመይ ተዛዚሞም፣ ኣብ ተምሃሮ ዝፈጥሮ ናይ ተወዳዳርነት መንፈስ ከመይ ነይሩ፣ ኣብያተ ትምህርቲ ኣብ ናይ ዝዓመት ውድድራት ብቕዓተን ከመይ ተንፀባሪቑ ንዝብሉ ሕቶታት ንገለ ከም ኮሚሽነራት ብምዃን ነዚ ውድድር ዝመርሑ ኣካላት ኣዛሪብናዮም ነርና። ፈለማ ኮሚሽነር ኩዕሶ እግሪ ኣሰልጣኒ መኮነን ዘውደ፦
2: እቲ ጉዕዞ ብጣዕሚ ሓያልን ኣህላኽን እዩ ንኹሉ እቲ ኣብኡ ዝሳተፍ ብዙሕ ነገራት እዩ። ብዙሕ ባጀት እውን ፈሲሱሉ እዩ። እዞም ተፃወቲ እዚኣቶም ዞም ንኣሽ ቆልዑ ካብ ንኣሽ ይጅምር ኩዕሶ እግሪ ኣብ ኣብያተ ትምህርቲ ኣነ እግርም ዝብለኒ እንደ ከም ኣሰልጣኒ ኮይነ ክሪኦ ከለኹ ኣብ ኣብያተ ትምህርቲ እ ማዕረ ማዕረ ተሳታፍነት ናይ ደቂ ኣንስትዮ እዩ ዘለዎ። ምክንያቱ እተን ደቂ ኣንስትዮ ለሰይ ናብ መባእታ ንድሕር መፂና ዕድመ 10-11 ነፃወት ኢና። ደቂ ኣንስትዮ ማዕረ ተሳታፍነት ኣለዎን ልክዕ ከም ናይ ደቂ ተባዕትዮ ማለት እዩ። እሞ ኣብኡ ዘሎ ታለንት ነስከኣኒ ናይ ብሓቂ ድገርመካ ከምዚኦም ዓይነት ቆልዑ ዘለዉ ናይ ኢኹና ትብል ንሕና ድና ነባላሽዎም ትብል ኣሰልጣኒ ኮንካ ክትሪኦ ከለካ እዞም ቆልዑ እዚኣቶም ነታ ዘላቶም ክእለት ናታ ዝለዓለ ደረጃ ንክተብፅሖም ንሕና ድና ነባላሽዎም ኢኻ ትብል ክሪኦም ከለኹ ኣነ ናይ ብሓቂ እቲ ኣብ ስክሪን ንሪአይዎ ከተግብርዎ ክሰርሕዎ ኢኻ ትርኢ። ሕጂ እንታይ ደኣ ክኾኑሎ ማለት እዩ ማዕረ ማዕሪኡ ንላዕሊ ገጾም ክኸዱ ከለዉ እንዳጠፍኡ ይኸዱ ኣለዉ። ሕጂ ኣብኡ እዩ እቲ ንሕና ስራሕ ዝያዳ ክዓቢ ዘለዎ ኮይኑ ስማዓኒ ታለንት ኣለዉ። ነዞም ታለንት እዚኣቶም ኣነ ሕጂ ናይ ንእዞባ ጋላ ነፍሒ ኣለኹ። ኣብ ንእዞባ ጋላ ነፍሒ ዘሎ ናይ ታለንት ተባሂላ ሓንቲ ጋንታ ደቂ ተባዕትዮን ደቂ ኣንስትዮን ዘለዎ ዕድሚ 12-13 ክህሉ ኣለዎ። 10-11 እውን ክህሉ ከምኡ ክህሉ ኣለዎ። 14-15 ክህሉ ኣለዎ። ካብኡ ንላዕሊ ግን ክለባት እየን ክቕበላካ ዘለዋ ክለባት ተቐቢለን እየን ናብ ዝለዕለ ደረጃ ክብፅሑ ኣለዎ ወይ ድማ ኮሚሽን ስፖርት ወይ ሃገራዊ ፌደሬሽን እዩ ክሰርሓሉ ዘለዎ ኮይኑ ይስምዓኒ። እዚ ኣብ ታሕቲ ግን ተምሃራይ ምሳና ስለ ዘሎ ነዚ ተምሃራይ እዚ ንሕና ከምኡ ጌርና ክንምርምሎ ኣለና እየ ዝብል ኪኖ እዚ ንኸዶ ዘለናስ ናብኡ ገፅና እንተ ንኸይድ ሞ ነዚ ኩዕሶ እግርናስ ፅቡቕ ባይታ ምኾኖ እየ ዝብል እምነት ኣለና ኣነ ክሪኦ ከለኹ ማለት እየ። ኮይኑ ግን እዚ ሚኒስትር ትምህርቲ ዝገብሮ ዘሎ ዓብዪ ወፍሪ ኣብዞም ንኣሹ ካብ ኢንተር ክላስ ኮምፒቲሽን ጀሚሩ ኣብ ውሽጢ ውድድር እንዳካየድና ፀኒሕና ገና ዓመት ሙሉእ ድኸይቲ ውድድር ምክንያቱ እቶም ዝበዝሑ ኣብ ቤት ትምህርቲ እዮም ዘለዉ ነቶም ብዙሓት ብን ድኾነ ቆልዓ ክፃወት ኣሎ ኢና ንሕና ባህጉ ክህልዎ ኣሎ ክቕስቀስ ኣለዎ ኢና ንብል ንሕና ባህጊ ኢና ንቕስቅስ ክእለቱ ዝምባሊኡ ኢና ንሕና ነለሊ ዝምባሊኡ ኣለሊና ከዓ ናበይ ከ ይኸይድ ናበይ ከ የድምዕ ኢና ንብል እሱ ከዓ ይግበር ኣሎ ብሚኒስትር ትምህርቲ ማለት እየ። ኪኖ ግን ኣትለቲክስ ምፃእ ብዙሓት ተወዳደርቲ ይፈርዩ ኣለዉ ይመፁ ኣለዉ ኣብ ላዕሊ ክትሪኦም ከለካ ከዓ እንዳጠፍኡ ኸዱ ኣለዉ። ሕጂ እቲ ታሕቲ ወሪድካ ምስራሕ እንተ ዝህሉ ነይሩ ዝሓሸ ኮይኑ ስምዓን ኣብ ኩሉ ሜዳያት የብለካ ዘለዎ ብኩሉ ኢና ንኸይድ ኢንዶር ጌም ዝተመፀካ ኣለዉ ፌደሬሽን ደይተንኮፎ ሃንድቦል ኣዝዩ ውዕውዕ ዝኾነ ሓያል እዩ ዝካየድ ዘሎ እዚ ኩሉ ዓይነት ስፖርት እዚ ክካየድ ከሎ ኣብ ሚኒስትር ትምህርቲ ይካየድ ኣሎ። ሕጂ እተን ፌደሬሽናት ከዓኒ ታሕቲ ውርድ ኢለን ተዝሰርሓሉ እሞ ኢድን ጓንትን ኮይና ተንኸይድ እቲ ስፖርት ናይ ሃገርናስ ኣብ ዝለዕለ ደረጃ ምበፅሐ ዝብል እምነት ኣለና። እዋ ሕጂ ንኣብነት ከተማን ገጠርን ብዙሕ ፍልሊ ነይርዎ ኣብዚ ሕጂ እዋን ግን ታዕማ ኣራረ እዩ ዘለዎ ኣነ ሕጂ ብጋላ ነፍዑ ኮይነ ክምልስ እንድሕር ኮይነ ኣብ ጋራ ነፍስ ዳርጋ ሰለስተ ዋንጫ ወሲድና ኣለና ማለት እዩ ክሪኦ ከለኹ ማለት እዩ ብሓፈሽኡ

0: ኩለን ኣብያተ ትምህርትስ ተወዳደርቲ ነይረን መዓልቲ ዝሃበን እየን ድዕወታ እምበር ዳርጋእቲ ናይቶም ቆልዑት ናይቶም ህፃናት ብቕዓት ኣብ ኩሉ መዳይ ማዕረ ነይሩ ክብለካ ይኽእል ማለት እዩ ብፍላይ ብክዑሶ እግሪ ኩሎም ዝኾነ ህፃን እዩ ዲብ ፅርግያ ክፃወት ርዮ ሕጂ ንህና እቲ ባይታሲ ኣሎ ኣብያተ ትምህርቲ ግን ምዕሩይ ዝኾነ ዝርግሐ ነይሮ ምዕሩይ ዝኾነ ብቕዓት ከዓ ርእየ ኣለና
1: እዞም ብመንገዲ ኣብያተ ትምህርቲ ዝፈርዩ ዘለዉ ተፃወቲ ቀጻሊ ምክትታልን ምሕብሓብን ምዝግበረሎም ንመጻኢ ንሃገረ ወድጋንታ ኩዕሶ እግሪ ኤርትራ ውሕስ ክኾንዋ ዝኽእሉ ተፃወቲ ከም ምዃኖም መጠን ዕቱብ ምክትታል ክግበረሎም ኣሰልጣኒ መኮነን ዘውደ ተላብዩ
0: ኣነ እንታይ ዝብል እምነት ኣለን መስለካ ታለን ተላልዩ ተለልዩስ ከዓ ብሳዋ ዝኸይድ ዋላ ብጥርኑፍ ከይዶም ብጥርኑፋት ዝምለሱሉ መንገዲ ክህሉ ኣለዎ እየ ዝብል ምክንያቱ እዞም ታለንቲ እዚኣቶም ትብተኽ እያ ዘላ ንሕና ካብቶም ኣሰልጠንቲ ከዓኒ ኣነ ንድ እዛ በላ ትበሃል ካብ ኩዕሶ እግሪ ተትጠፍእ ከም ሕቶም በላ በላ ህረማ ገለ እንዳበልካ ነዞም ታለንቲ ዝኾኑ ቆልዑት ኢና ነጥፎም ዘለና ንኣብነት ምስ ሃገራዊት ጋንታ ንድሕራት ተኣሳሲርዮ ብደገ ዝነበሩ ዝመፁ ዝረኣናዮም ሲ ብጣዕሚ ዝገርመካ ኩዕሾ ረጊፆም ካብ ቦርቴሬ ኣብቲ ፔናሊቲ ኤርያ ፅቡቅ ኮንፊደንስ ርእሰ ምትእማን ዘለዎ ኣብ ኣውሮፓ ዝፃወት ስለ ዝኾኑ እሲ እሶም ንሕና ካብዚ ዞባ ማእከል ድኸዱ ከዓ ልክዕ ከም ዓይነት ፃወት ነይሮም ከም በዓል ኣንበሰ ሊሄ ገለ ሊሄብ ዝክሪኦ ክእሉ ከዓ ንሪኢኸ ኩዕሾ ክቐልዓይ ዝውዕል እዚ ክጠፍእ ኣሎ እዚ ናይ መን ይመስለካ እቲ ናህና ኣተሓሳስባ እዩ ክጠፍእ ዘሎ ንሕና ከም ኤርትራውያን ቁልፅባት ነፍሲ ዘለና ኩዕሶና ቁልጡፍ ኮይኑ ኩዕሶና ከዓኒ ብግቡእ ተቐባቢልና ነድማዕሉ ነገራት ዳ ክንሰርሕ ኣለና እምበር ካባና እዩ ኣነ ሰልጣን ኮይኑ ክሪኦ ከሎ ብጣዕሚ ነፍሰይ እንዳፈቆቀስኮያ ዝኸይድ ኩዕሶ በላ በላ እንዳርሒካ ትረሓቐት ኮይኑ ስምዓና ኸውን ዝርሒቓ ግን ተመሊሳ ኩዕሶ እያ ትመፀካ እዚ ነካይዶ ዘለና ውድድር ወ ኣብቲ ታች ላይ ንሪአየን ሞ ክንደይ ኩዕሳስእን ዘለዋ እቲያ ተጓሓፍካ እትያ ክትመፅያ ግን ተመስሪታ ተሰሪሓ ክትመፅእካ ኸላ ንዓኻ ሓደጋ ትፈጥረልካ ንስኻ መስሪትካ ክትፃወታ ዝግባአካ ግን ይጠፍእ ስለ ዘሎ እዚ ኣብ ሚኒስትሪ ትምህርቲ ርእ እያኒ እዞም ቆልዑት እዚኣቶም ይገብርዎ እዮም የተግብርዎ እዮም ኣለዉና መምሃራን በላ ክብሉ ዝውዕሉ ግን እዚ ክጠፍእ ኣለዎ ካብ ዓድና ምክንያቱ እዚ እቲ ታለንት እዚ ኣብ መጀመሪኦም ድላዮም ኮይኖም ነፃ ኮይኖም ክፃወቱ ዝኽእሉ ኣለዎም ልክዕ ክለብ ባርሴሎና ከባቢኦም ተመስሪቶም ዝመፁ እዚ ላመንስያ ገለሲ እዚ ዓይነት ኣካይዳ እዮም ድኸዱ ብዘይ ኣሰልጣኒ እዮም ከማ ንደፃወትዎም ኣሰልጣኒ ጥራይ ምቅያራት እተዘይኮይኑ ብዛዕባ ኩዕሶ ዝኾነ ነገራት ወዲዎ ይብሉ ምምድመፅ ኣብ ፀወታ ክኾን ከሎ ነፃ ኮይኖም ይምፃወቱ ከምዚ ዓይነት ስታይል እንዳተኣተተና ኸልና ንፍዓት ትኾኑ ተፃወቶት ከዓኒ ክነምፅኢና ርእሰ ምትእማን ዘለዎ ከም ቀረባ ኣብነት ንኻ እዛ ሃገራዊት ጋንታ ንኻ ፅቡቅ ዝኾነ ኩዕሾ ስለ ዝረአኹላያ ኢኹም ዝብለና
1: ኮሚሽነር ኣትለቲክስ በረኸት መስፍን
2: እዚ ናይ መደብ ኣትለቲክስ ብደረጃ ንኡ ዞባን ብደረጃ ዞባን ኢና ንካይድ ቅድሚ ናብ ደረጃን ንኡ ዞባን ምክያድ ግን ኩለን ኣብያተ ትምህርቲ ብደረጃ ክላስተር የካይዳ እዩ ስለዚ ብደረጃ ክላስተር ምስ ኣካየዳ ኣብዚ ዝካየድ ውድድር እቶም ዝበለፁ ኣትሌታት ሒዘን እየን ብንኡ ዞባ ደረጃ ዝሳተፋ ስለዚ ኣብዚ ብንኡ ዞባ ደረጃ ዝሳተፉ ሓያላት ምዃኑ ይርዳእካ እዮም ምክንያቱ ንሶምውን ምድላዋት ገይሮም እዮም ብደረጃ ንኡ ዞባ ዘምፅዎን ኣብዞ ብናይ ካልኣይ ደረጃ ከዓ ልክዕ ናይ ካልኣይ ደረጃ ከዓኒ እቶም ዝበለፁ ኣትሌታት ናይ ንሕዶም ናይ ኢንተርክላስ ኮምፒቲሽን ብምድላው እዮም ናብዚ ውድድር ዘምፅዎም ማለት እዩ ስለዚ እዚ ውድድር እዚ ብሓፈሻ ክንሪኢ ከለና ካብ ዓሚ ጀሚርና ፃዕቀስ ናይ ኣትሌቲክስ ስለ ዝነበሮ እቲ ናይ ተግባርን እቲ ናይ ትራክን ዝበሃል ይፅዕቐና ስለ ዝነበረ ሎ ካብ ዝሓለፈ ዓመት ግን ኣብ ክልተ መደብ ኢና ሒዝናዮ እቲ ናይ ፊልድ ኢቨንትስ ወይከዓ ናይ ተግባር ኢልና ንፅውዖ ኣብ ቀዳማይ ሰሚስተር ኣብቲ ወርሒ 12 ንገብሮ ማለት እዩ እቲ ካልኣይ መደብና ከዓ እቲ ናይ ትራክ ዝግበር ወይከዓ ብስመራ ስታድዮም ዝካየድ ከዓኒ ኣብ ወርሒ 4 ነካይዶ ሕጂ ኣብዚ ተን ተሳተፍቲ ኣብያተ ትምህርቲ ኣዝየን ብዙሓት እየን ብደረጃ ንኡ ዞባ ክኸውን ከሎ ሓንቲ ኣብ ናይ ነሶ ከፊት ሓንቲ ንኡ ዞባ ክልተ ተወዳደርቲ ሒዛ እያ ትመፅእ ኣብ 800 ሜትሮን ኣብ 1000 ሜትሮን ግን 3 ሒዛ ንመፃ ማለት እዩ እዚኦም ሕጂ ብደረጃ ንኡ ዞባ ዘካየዶ ውድድር እዩ ኣብቲ ናይ ካልኣይ ደረጃ ዝካየዶ ውድድር ግን ብጣዕሚ ገፊሕ እዩ ምክንያቱ 22 ኣብያተ ትምህርቲ ኣለዋ ኣብዞባ ማእከል ስለዚ ነብሶ ከፍ ቤት ትምህርቲ ኣብ ነብሶ ከፊት ከክልተ ሒዛ ትመፅእ ስለዚ ኣብ ሓደ ውድድር 44 ተምሃሮ ሒዞም ምፅና ማለት እዩ ስለዚ 44 ተምሃሮ ኣብ 100 ሜትሮ ንዖም ከተፃሪ ኣብ 200 ሜትሮ ብጣዕሚ ይፃዕቕ ዘለዎ ስለዚ ነዚ መደብ ንምግባር ኣብ ክልተ መደብ ሰሪሕና ነናይ ሓሙሽተ መዓልቲ ኢና ንገብሮ ኣዝዩ ፅዑቕ እዩ ብእውን ናይ ውዳእኒ ንግሆን ምሸት እንዳገበርና እቶም ኳሊፋይድ ዝኾኑ ኣትሌታት ከ ኣብ መወዳእታ ንሕዞም ከምዚ ኣብ መዛዘሚ ዝረኣኹሞ ከዓ ናይ 70 ናይ ደቂ ኣንስትዮ ከምኡውን ናይ ደቂ ተባዕትዮ ናይ መባእታ 200 ሜትሮ ናይ ማእከላይ ደረጃ በክልቲ ፆታ ከምኡውን ናይ 100 ሜትሮ እውን

0: ኣብ ናይ ካልኣይ ደረጃ ኣብ ናይ መዛዘሚ ይበፅሑሎ እዞም ኣትሌት እዚኦም ክንሪኦም ከለና ብሓፈሻ ክንሪኦም ከለና ካብ ዝኾነ ስፖርታዊ ንጥፈታት ዘየቋርፅ እዮም ምክንያቱ ብዝተፈላለየ ብደረጃ ፌደሬሽናት ተጠርኒፎም ዝገብሩ ውድድራት እዮም ናይ ዞባ ደቡብ ኣለውና ኣብ ምክልኻል እውን ኣለውና ዞባ ማእከል ኣለውና ከምኡውን ብንኡ ዞባ ናይ ምምሕዳራት እውን ቀፃሊ እቲ ኣክቲቪቲ ከጋይድዎን ፀኒሖም ናቲ ውፅኢት እዮም ሕዚዞም ቆልዑ እዚኦም ተጠርኒፎም ዝመፁና ማለት እዩ ሕጂ ብሓፈሻ ክንሪኦ ከለና እዞም ተወዳደርትና እዚኦም ልዕሊ 1200 ኣትሌታት ነሳትፍ ሕጂ እዚ ብቁፅሪ ከተመሓድሮ ከለካ ቆርብ ክብድ ይብል እዩ እቲ ሽልማት እውን ኣብ ሰዓትን ግዜን እዩ ዝውሃብ ምክንያቱ ኣትሌት ፃዕሪ ድኻሙን ርሂፁን ኣፍታ ሸዓ ዝተወዳደረላ መዓልቲ ሚኒስትር ትምህርቲ በዛ ኣጋጣሚ ክመስግኑ ግባእ እቲ ብምሉኡ ዝግበር ንጥፈታት ናይ ኣትሌቲክስ ኣቐዲሙ እዩ እቲ ሽልማታት ኣዳልዩ ፀንሕ እቲ ሽልማት ከዓ እቲ መዳልያን ከምኡውን ማልያን ኣዳሊሎም ፀንሕ ልክ ኣብታ ውድድሮም ውድእ ምሰበሉ ከዓ ኣብቲ ናይ መወዳእታ ማለት እዩ እቶም ኣትሌታት ልክ ኣብታ ዝወድእላ እታ መዳልያ ትጠልቕ ማለት እዩ በቶም ዝምልከቶም እዚ ካብቲ ሕጂ ኣቐዲምና ዘተኣታተናየ ኢና ካልእ እውን ሎሚ ዓመትም ከም ሓድሽ ዘእተናዮ ምክንያቱ ኣብ ገለ ኣጋጣሚ ቀፃሊ ኣብ ልምምድ ብደረጃ ፌደሬሽናት ዝስልጥኑም ከምኡ እውን ጀመርቲ ኣለዉ ሕጂ ኣብዚ ንምምዕራራይ እውን ካብ ዓሚ ጀሚርና እቶም ብደረጃ ሃገር ዝገሹ ኣትሌታት ንሶም እውን ካብቲ ናይ ሚኒስትር ትምህርቲ ቁሩብ ዕብልል ኢሎም ስለ ዝወፁ ምስቶም ጀመርቲ እውን ቁሩብ ብኩሉ ባዮሎጂካሊ ዋላ ብፊዚካሊ ካሊእ ካሊእ እውን ዕብለላ ከይፈጠር ተባሂሉ እቶም ንሃገር ደረጃ ወኪሎም ዝኸዱ ኣትሌታትና ብምሉኦም ተምሃሮና እዮም ብሕልፊ ኣብ ናይ እዩ ዝሳተፉ ኣትሌታት ብምሉኦም ተምሃሮ እዮም ገሊኦም ተምሃሮ ናይ ዞባ ማእከል ናይ ዓንሰባ ናይ ደቡብ ናይ ዝተፈላለየ ዞባታት እየን ስለዚ እዚኦም እውን መገሻ ርእዮም ስለ ዝመፁ እቲ ተመክሮ እውን ቁሩብ ደሊቦም ስለ ዝመፁ ነቶም ቆልዑት ከይሃሲቦም ኢልና ካብዚ ንጥፈታት ናይ ኣትሌቲክስ ናይ ኣብያተ ትምህርቲ ዝካየድ ቁሩብ ኣፅኒሕናዮም ኣለና ምክንያቱ እቶም ገየሽቲ ምስቶም ጀመርቲ ክወዳደሩ ከለዉን ዘይሚዛናዊ ውድድር ስለ ዘጋጥመና እዚ ከዓ ብመምርሒ ንኩለን ኣብያተ ትምህርቲ እቶም ዝገሹ ቆልዑት እውን ኣብ ግምት እትኹም ኣብቲ ውድድር ተዘይእተኹሞም ኢልናዮም ብጣዕሚ ፅቡቅ ነገር ከዓ ንርኢ ኣለና ምክንያቱ ኩሉ ግዜ እቲ ገያሻይሲ ንሓደ ስቴፕ ደረጃ በፂሕዎ ኣሎ ንካሊእ ደረጃ ኢና ክንበፅሕ ንደልዮ እቶም ጀመርቲ እውን በዚ ጋጣሚ እዚ ፅቡቅ ንጥፈታት ናይ ኣትሌቲክስ የካይዱ ኣለው ኣብ ኩሉ ኣብያተ ትምህርቲ እንተርኢካዮ ብሕልፊ ኣብ ቀይሕ ባሕሪ ኣብ ማዓስከር ደንደን ቤት ትምህርቲ ሓላይ እንዳሕርኢናዮ ንጎ ቀፃሊ ፅዑቅ ናይ ስልጠና እዩ ዝውሃቦም በቶም ኣሰልጠንቶም ማለት እዩ ካብ ዓመት ናብ ዓመት እንተርኢካዮ ናይ ብሓቂ ኣዝዩ ካብቲ ናይ ቅድሚ ሕጂ ተወዳዳርነት ቅድሚ ሕጂ ወይ ዝተፈለየት ንኡዞባ ወይ ከዓ ገለ ሃይስኩል ነቲ ውድድራት ድዕብለሎኦ ነይረን ሕጂ ንድሕርኢናዮ ግን ብሓፈሻ ክንሪኦ ከለና ኣብዚ ናይ ኣትሌቲክስ ግን በዚ ናይ ሎዚ ናይ ሎ መዓልቲ ዝተካየደ ውድድር እየን ተፈላለየን ብሕልፊ ተን ኣብያተ ትምህርቲ ብሕልፊ ሰንበል ሓርነት ባርካ ኢሳቅ ተወልደ መድህን እዛ ናይ ሎ መዓልቲ ዝተካየደት ውድድረን በዛ ናይ ሎ መዓልቲ ዝተካየደ ውድድር እየን ናይ ወርቂ ፍልል ኣምፅአን ክሳብ ዛ ዕለት እዚኣ ግን ኣይንቲ ኣብያተ ትምህርቲ ከምተወስዳ ወላ ሓንቲ ትፍለጥ ኣይነበረትን ስለዚ እዚ ውድድር እዚ ኣዝዩ ተማጣጣንን ወሳንን ነይሩ ክኸውን ይኽእል ኣብ ናይ ማእከላይ ደረጃ ተርእናይ ከዓ ናይ መባእታን ናይ ማእከላይ ደረጃ እንዲ ዝወዳደር ኣብዚ እውን ብሓፈሻ ክንሪኦ ከለና ሎሚ ዓመት መን ከም ተወስዳ እውን ኣይተፈልጠትን ነራ ናይ ኣትሌቲክስ በዛ ናይ ሎሎ መዓንቲ ዘካየዶኦ ምናልባት ሰሜናዊ ምዕራብ ሰለስተ ወርቂ ወዳት ሒዞም ነይሮም ደቂ ተባዕትዮ ደቡባዊ ምብራቅ ኣርባዕተ ወርቂ ሒዞም ፀኒሖም ደቡባዊ ምብራቅ ደቂ ኣንስትዮ ክልተ ወርቂ ሒዘን ፀኒሐን ከምኡ እውን ደቡባዊ ምዕራብ እውን ሰለስተ ወርቂ ሒዞም ፀኒሖም ሕጂ እቲ ናይ ወርቂ ናይ ሓንቲ ፍልል ስለ ፀንሐ ኣብዛ ናይ ሎ መዓንቲ ዝተካየደት ውድድር ግን ተን ኣብያት ትምህርቲ ወይ ከዓ ተን ንእዞባ በዛ ናይ ሎ መዓንቲ ዝተካየደ ውድድር ክንፈልየንኪ ኢልና ክሳብ ሽዑ ግን ወላ ሓንቲ መፍለይ ኣይነበረትን ኣየንቲ ቤት ትምህርቲ ወይ ኣየንቲ ንእዞባ ጎብሎን ምኻና ስለዚ እንታይ እዩ ዘርእካ ኣብ ናይ ኣትሌቲክስ ቅድሚ ሕጂ ህፃን መብዛሕትኡ ግዜ ኣብ ናይ ኩዕሶ እግሪ ግራስሩት እዮም ዝዋፈሩ ነይሮም ሕጂ ግን ናይ ኣትሌቲክስ ግራስሩት ተገይሩ እውን ኣብ ከምኡ ንጥፈታት ከዱ ስለ ዘለዉ ትዕቤትን ምዕባለን ተወዳዳርነት እውን ብመንፅር ናይ ዝሎም መዓንቲ ክንሪኦ ዝውዓልና መፍለይ ኣዝዩ ተመጣጣንን ሰሓብን ነይሩ ክበሃል ይከኣል
1: ኮሚሽነራት ውድድራት ብሽክለታ ሳምሶም ሰለሞንን ፀጋይ ስምርኣብን
2: መጀመርያ ዝዕድል ምርካበይ ብጣዕሚ እየ ለመስግን ቀፂለ ኣብዚ ናይ ሎም ዓመት ብሽክለታ ክንሪአ ናርከና ሚኒስ ትምህርቲ ካብቲ ዝነበረ መሊሲ ሓይሉ ክሓይሉ ዝኽእለ ከዓ እቲ ሞቲቬሽን ናይ ሰም ዓበይቲ ጋንታታት ኣብ ሃገራዊ ውድድር ከይዶም ፅዓ ዘለዉ ድረኺድና ዘሎ ደፊኦም ስድራ ቤታት እተን ብሽከታ ሒዞም ድሞ ዘለዉ ልክ ደርጋ ናኮርሴን ዋ 18 25 30 ዝበፅሓ ተለማውንትን ባይክ ኩሉ ቑሑተን ናና ኮርሴ እዩ ሕጂ እቲ ለውጢ ተገይሩ ርኢና ምክንያቱ ኣብዚ ሎምዓመት ዝካየድ ናይ ቲ ጨንፈር ሚኒስትሪ ትምህርቲ ዞባ ማእኸል ኣብ ሓሙሽተ ካታጎሪ ነይሩ እዚ ሓሙሽተ ካታጎሪ ክጠቕሎ መጀመርያ ኢንተር ስኩል ኮምፒቲሽን ብውሽጢ ናይ ቤት ትምህርቲ ውድድ ተካይዱ መሊስካ ካብ ሳብ ዞባ ተካይዱ ካብ ሳብ ዞባ ከዓ ብዞባ ደረጃ ተካይዱ ሕጂ ክንሪኦ ከለና እቲ ደረጃታት እንዳወሳ ካኸይዱ ኣስታት ስጋዕ 550 ስጋዕ 650 ዝኾኑ ተወዳደርቲ ነይሮምና ኣብ ሓሙሽ ካታጎሪ ደቂ ኣንስትዮ ጠፊ ይባሃላሎ ደቂ ኣንስትዮ ክንበዛሕ ደቂ ኣንስትዮ ሎምዓመት ነይረን ምክንያቱ ርኢናይ ውፅኢት ርኢናይ ዋላ ኣብዚ ሻምፒዮን ኣፍሪካ ዘካየድኦ ተማሃሮናየን ካብቲ ውድና ተማሃሮ 4-5 ተማሃሮናየን ዋላ ተመወዳት ተማሃሮናየን እዮም ናይዚ ድረኺት ድፍኢት ምግባር እተን ኣብያት ትምህርትና ብሓይሊ ሰርሐናሉ ኣወዳድቡ ፅቡቅ ነይሩ እ ንገብሩ ነና ዝገበርናይ ሕጂ ውድድር ኣብዚ ዘካየድናይ ውድድራት ብሕል ብሕልፊ ኣስመራ ደቂ መሓሪ ኣስመራ ኣስመራ ነፋሲት ነፋሲት ኣስመራ ማይ ድምነት ሰረጃ ዶ ዳረመ ኣብ ወክዛግ ዝወዳ ብጣዕሚ ሓያል ውድድር ኣካይድና ካብዚ ዳርኢኸያ ሲ ካብቶም ዝነበሩ 159 ተባሃልቲ ናይ ዓበይቲ እየ ዝመክር ካዝዋጅ ናይ ግዜ ውድድር ነይሩ ተኣሳሲና እዚ ምስ መሳርሕትና ክንበዓል ድማ መፀጋይ ግን ኮይና ማሓሳ ምስም ኮሚቴ ኮይና ሰሓና ናይ ግዜ ውድድር እዩ ታይም ትሪያ ብግዜ ይድኸ ነሮ ናይ ግዜ ውድድር ዓቂቦሞ ክብለካ ክእል ምክንያቱ ኣብ ሰዓት 32-33 እንዳሃሮም ወፂሞ ደቂ ማሓር 37-38 እዳሃሮም 39 ነጥ 5 እዳሃሮም መፂሞ ሞ ብምንታይ ብማውንቴን ባይክ ምስ ክብደተ ናርኣይካ ሎም ዓመት ኣብ ዝተገበረ ውድድር ብጣዕሚ ሓያል ነይሩ ሰሓቢን ማራኽን ነይሩ ዋላ ንወዳድ ቆፅሪ ከላ ከማ ወላብቲ ናይ ከተማ ርኢና ቦላታ ሲ 6 ሰብ 4 ሰብ ቦላታ ገብሩ ነሮም ስፕሪንተራት ሕጂ ብዙሕ ለውጢ ርኢና ሎም ዓመት 50 ሰብ ብሓንሳ ቦላታ ክገብሩ ትቃጨል ቀደም ኮ 10 ወይ 7 ወይ 8 ኢና ንርኢ ነና ሕጂ ግን 50 ሰብ ወክዛግር እዛ ዝብለካ ዝኮነ ዩኒቨርሲቲ 85 ሰብ ዘይቦሞ ሓሙሽተ ቆሪፆም ሓሙሽተ ካብቶም ሓሙሽተ ክልተ ተእሸ ኣርኪቦም ዳርጋ ኩሎም ስብሓን ሰኣት እዮም እቲ ግዜ ሕጂ ናይ ሓደ ቀን 30 ሰከንድን ፍልኢሉ ነይርዎም እንታይ ርአና ሕጂ እቲ ሓይሊ ናይቶም ቆልዑት ብጣዕሚ ፅቡቅ ኣሎ ፅቡቅ ኣቋማ እዩ ዘሎ እዩ ዝብላ
3: ብሽክለታ ኣብዚ ዞባና ዘለና ኣብ ሚኒስትሪ ትምህርቲ ካብቲ ዝተሓተ ዕድመ ናይ ማእከላይ ደረጃ ንብሎ ስጋብቲ ካልኣይ ደረጃ በብዕድሚኦም ናቶም ቅድሚ ሕጂ ከም ልሙድ ስቁልካ ብለቨል እዚ ደረጃ ንፈላለዮ ነርና ሕጂ ግን በቲ ልክዑ በቲ ኣገባቢ ክኸዶ ዝግብኦ ብዕድመ እዩ እቲ ፅዋታ ክካየድ ፀኒዑ ሕጂ ኣዝዩ ነዊሕ ዝኾነ መስርሕ እዩ ሓሊፉ ኣብቲ ክላስተር ዝበሃል ደረጃ ንኡ ዞባ ናይ ኩሉ ተፃሪዮም ምስ መፁኦም ናብ ዞባ ዝመፁ ስለዚ ኣብቲ ባይታ እዩ ዝስርሐሉ ዘሎ ማለት እዩ ታሕቲ ስለዚ በቢደረጅኡ እዩ ድመፅእ ኣዝዩ ገፊሕ እዩ ምፅሪ ዝሓለፉ እውን ጠቂስና ኢና ናይ ብሓቂ ከዓ ትገረመ ኢኻ ብፍላይ ከዓ እዚ ከምዚ ዓይነት ባይታ ፌደሬሽን ይሰርሐሉ እዩ ማውንቴን ናይኪና ንሕና ነካይዶ ብልክዕ ፌደሬሽን ይሰርሐሉ እዩ ፌደሬሽን 150 ትፅርግያና እውን ክፀወሮ ስለ ዘይክእል ብከምዚ እዩ ዝኸይድ ኣብዚ ከምዚ ዓይነት መደብ ግን ገፊሕ እዩ በብ ንእዘብኡ በብ ክላስሩ ክኸይድ ከሎ ናይ መዓት ዕድላት እውን ትፈጥረሎም ኢኻ ማለት እዩ ብፍላይ ደቂ ኣንስትዮ ብፍላይ ደቂ ኣንስትዮ ኣብቲ ቤት ትምህርተን ክኾና ከለ መፃ እየን ተቐፃልነት እዩ ሲዝና ዝኾነ ናይ በዋርሕ ሓንሳእ ምስ ገበርና ብድሕሪኡ ስለዘይንውስኽ ኢና እምበር ተቐፃልነት ከዓ ናይ ፌደሬሽን እዩ ማለት እዩ ክርከበና ዘሎ ስለዚ ብፍላይ ኣብ ደቂ ኣንስትዮ ኣብ ምምፃእ ማለት ብስምዒት ብድልየት ነብሲ ወከፍ ብቐረባ ዝረኽቦ እንተ መምሃራን ስለ ዝኾኑ ኣብዚ ኣዝዩ ሓያል ተራእዩ ዝፃወቲ ናይ ሚኒስትር ትምህርቲ ማለት እዩ እቲ ዝገርም እዚ ውድብ ዝኾነ ናይ ብሓቂ በቲ ልክዑ ዝኾነ ናይ ውድድር ደዳሉ ኣካል ኣይኮነን እዚ እዚ ብድሌታቶም ፈትሹ ክእለታቶም ፈትሹ ደምፅ እዩ ሕጂ ካብቲ ዓብዪ ሕፅረትና ብፍላይ ኣብ ደቂ ኣንስትዮ መወዳደሪ ዝበሃል እቲ ድሌት ኣሎ ስምዒት ኣሎ እትኩሉ መፃእኻ እየን መፅአን ሞሽግለታ ደይብለይ እንተይላትካ እንታይ ትገብራ ብናይ ጎረቤት ብናይ ገለ ተን ዝጥቀማለን ከዓነይ ናይቲ ኖርማል ዝኸይድ ብሽክለታ እየ ዝጥቀመ ናይ ገዘአን ንሕና ግን ቲ ፅቡቕ ነገሩ ከዓ ነኖ እዚኣ ናይ ገዛ ብሽ

0: ዘተአየልና ይመልሰኒ ኢና ኩለን ሓደ ዓይነት ስለ ዝኾነ ብከምኡ ከዓ ንዕና ንገብሮ ነቲ ኣባይታና ዘሎ ኣብዚ ኢኸ ሓጂ ተን ደፊአን ዝመፃተን ውሑዳት ዝርከበን ሽዑ ከም ገለ ቶም ፌደሬሽናት ዝረእይዎን ተን ክለባት ዝረእዮም ከዓ ባይታ ረኽባ ተዘይ ኮይኑ እቲ ሓደ ካብቲ ሕፅረታትና ትኩሉ ትድልየት ኣሎ ትስምዒት ኣሎ ትክገብር የባሃልነት ኣሎ ኣብ ዕጥቂ ምስ መፃእኻ ግን ዋላ ብዓይኒ ክብሪ እውን እንተረእኻዮ ከይድካ ገዚእኻ ምፃእ ኢልካዮ ክመፅእ ናይ ወላዲ ሕቶ ባጀት እዩ ዘሎ ማለት እዩ እቲ ወላዲ ስለ ዝሕመሎ ኣብዚ ፀገ ዓብ ዓብዪ ናይ ከምኡ ዓይነት ናይ ማቴርያል ፀገም ኣለና ናይ ዕጥቂ ማለት እዩ ኩሉ ዕጥቂ ክንብል ከለና ብሽክለቱ ካብ ካስኩ ጀሜርካ ካብ ጓንቱ ኣዝዩ ገንዘብ ዘህልኽ ዓይነት ዓውዲ ስፖርት ስለ ዝኾነ ብዛዕባ ገንዘብ ብሽክለታ ዘድካስ ገንዘብ ኢካ ክትዛረብ ማለት እዩ ስለዚ እዚ ዓብ ዓብዪ ፀገም ኣለና ማለት እዩ ናይ መሳለጥያ ሕጂ ብሓደ ኢድካ ይተጠቕዐን ኢኻ ኩሉ ተመላሊእኻ እዩ ንግበር ንሕና ሓንቲ ነገር ንገብር ኣለና ንታ ክንገብራ ንኽእል ታ ብስምዒት ብድሌት ድሌታ ተመላሊእኻ ኣብ ምምፃእ ዓብ ተራ ክፀቐት ትኽእል እዚ ሚኒስትሪ ማለት እዩ መሻርክቲ ኸ ኣብነት ሃገራዊ ፌደሬሽን ኣሎ ዞባቡ ፌደሬሽን ኣሎ እዚ ኸ እንታይ ተራ ክፀቐት ትኽእል ነቶም ነምፅኦም ዘለና እውን እኮ ብድሌታት ዳ እዩ እምበር በቲ ሳይንስ ኣለሌኻ ተምፅኦም እውን ኣይኮነ እቶም ዘለዉና ኣባላት እውን እዚ ሕጂ እቶም መሻርክቲ ከም ስልጠና ዝኣመሰለ ክውድበልካ ነቲ ተራ ዘሎ ሓይሊ ሰብ ስልጠና ክውድበልካ ካልእ ክገብረልካ ከም ተራ መሻርክቲ ቀሊል ነገር ክገብሮ ዝኽእል እየ ዝብል ዘለዎ ብዓብዩ ከዓ እቲ ናይ ሕፅረት መሳለጢያ ንብሎ ኩሉ ዓይነት ዓውዲ ከዓነይ ደረጃ ሃገር እዩ እሱ እውን ክፍትሐልና ብቐሊሉ ዝኣትወሉ መንገዲ ብቐሊሉ ክትረኽበሉ ዝኽእል መንገዲ ሓፈሽኡ ግን ተራ መሻርክቲ ቀሊል ኣይኮነን።
1: Thank you.

መደብ ለሰ ስፖርት ኢኹም ትከታተሉ ዘለኹም ዝኸበርኩም ተዓዘብቲ ናብ ዝቕፅል መደብና ምስ ንሰግር ስዒባ ተዳልያ ዘላ መደብ ዘተ ስፖርት እያ ክትከውን ጋዜጠኛ ሮቤል በረኸት ድማ ብኸምስዕብ መደብ ክመርሖ እዩ።

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ለስተ ስፖርት ብሓፈሻ ዘተ ስፖርት ድማ ብፍላይ ከመይ ፀኒሕኩም ኣብ ናይ ሎሚ ዛዕባ ክኾነና ሓዲናያ ዘለና ዘተ ስፖርት ሃገራዊ ፌደሬሽን ኩዕሶ ክዒት ኤርትራ ሃገራዊ ውድድር ሰሪዑ ኣሎ። እዚ ሃገራዊ ውድድር እዚ እኩባት ጋንታታት ወይ ድማ ሕውስዋስ ጋንታታት ሃገራዊ ውድድር ኩዕሶ ክዒት ኮይኑ ብስትሪት ባስኬትቦል ዝፍለጥ ዓይነት ውድድር እዩ። እዚ ዓይነት ውድድር እዚ ንፈለማ እዋን ኣብ ሃገርና ይካየድ ብምህላው ድማ ፍሉይ ኣርእስቲ ሒዝና ኢና ቀሪብና ዘለና። ኣብዚ መብርሂ ክትህበና ሓላፊት ምክትታል ደቂ ኣንስትዮ መምህር ማርታ ኪዳኔ ና ኣብ ስቱድዮ ምሳና ዓዲምናያ ዘለና። ንስለቲ ዕድሜና ኣኽቢርኪ ኣብ ስቱድዮ ወይ ድማ ኣብዚ ምሳና ብምርካብኪ ኣመዝግነንኪ ኳ ብርሓን መፃኺ
1: ጎርሓ ፅናሕኩም
0: ፅቡቅ። ከምዚ ቀድማ ቢለ ዝገለፅኮ ሃገራዊ ፌደሬሽን ኩዕሶ ክዒት ኤርትራ ሃገራዊ ውድድር ናይ ስትሪት ባስኬትቦል ወይ እኩባት ሕውስዋስ ጋንታታት ሰሪዑ ኣሎ ሞ መእተው ክኾነና እስከ ሓፈሻዊ ሌላ እውን ክኸውን ንፈለማ እዋን እውን ስለ ዝካየድ ዘሎ ከመይ ዝበለ ዓይነት ውድድር እዩ እዚ ውድድር እዚ?
1: ከምዚ ዝበልካዮ እዚ ሃገራዊ ፀወታ ሕጂ ነካይዶ ዘለና ሃገራዊ ውድድር ማለት እዩ። ከም መፈተን ይመታ ንክኸውን ኣብ ኣስመራ ጥራሕና ነካይዶ ዘለና እታ ሃገራዊ ትብል ምናልባት ካልእ ስምዒታት ከይትፈጥር መፈተኒ እዩ ዳ እምበር ናብ ካልእ ዞባታት ዝኣትዋሉ ንዓመታ እንድሕር ፅቡቅ ከይዳ እዚኣ ክንቅፅል ምዃንና ፍሉጥ እዩ። ስሪ ኦን ስሪ ክንብል ከለና እታ ስትሬት ትፅናሓልና ሞ እታ ስሪ ኦን ስሪ ቅድም ከደብርሃ ስሪ ኦን ስሪ ክንብል ከለና ኣብ ዝኾነ ግዜ ክትፃወት ከለኻ ኣብ ኖርማል ግዜ ማለት እዩ ባስኬት ክንፃወት ከለና ነፍሲ ወከፍ ጋንታታት ሓሙሽተ ተፃወቲ ኢና ሜዳ ዘውርዳ ሙሉእ ኮርት ጌርካ ከዓ ኣብ ሙሉእ ሜዳ ከዓ ትፃወት ማለት እዩ። እዚ ስሪ ኦን ስሪ ንብሎ ዘለና ግን ነታ ሜዳ ኣብ ክልተ ሃፍ ኮርት ንመቕላብ ሞ ሽዑ ኣብቲ ሓንቲ ሪንግ ኮንካ ትፃወት ማለት እዩ። ሕጂ ሓንቲ ጋንታ ሰለስተ ተፃወቲ ትቕርብ ኣርባዕተ እንዲኦም ክህልዋ እቲ ሓደ ሬፍ ፀንሕ እቶም ሰለስተ ናብ ሜዳ ይኣትዉ ማለት እዩ። ሕጂ እቲ ሕግታቱ ክሳብ ክንቲ ዝተፈለየ ኣይኮነን ምናልባት ግን ኣበይ ዝፍለ ኣብቲ ኣዋህባ ነጥቢ ይፍለ። ሕጂ ንኣብነት 21 ነጥቢ ኣቐዲማ ዘእተወት ጋንታ ትስዕር ወይ ከዓ ብግዜ ትሕዞ ክሳብ እታ ግዜ ትውዳእ እታ ግዜ ደዋይ ትብልኒያ ስቕ ኢላ ያራን ትገብር እታ ግዜ ክሳብ ትውዳእ ከዓ እታ ፀወታ ፊስካ ክትረም ከላ ዝበዝሐ ስኮር ዝፅናሓ መን እዩ ብኣ ትውዳእ ማለት እዩ። ኣብ ሓፂር ግዜ ቀልጢፍካ ዝበዝሐ መን ፀብለልታ ጎል ኣለዎ ከዓ በዚኣ ከዓ ተፈሪዳ ትኸይድ ማለት እዩ። ሕጂ ካብቲ ኖርማል ፀወታታት ነካይዶ ዝነበርና እዚ ቀንዲ እቲ ኢንተርኣክሽን እዚ ይበዝሕ እቲ ሙጉያይ ኩሉ ነገር ኣክቲቭ ስለ ዝገብሮ ተፃዋታይ ተመራፂ ጌርካ ትረኽቦ ሕጂ እውን ብፊባ ደረጃ ይኹን ብሉ ብኦሎምፒክ ደረጃ ኣብ ፓሪስ ኦሎምፒክ እውን ሕጂ ከኣት እዩ ብኩሉስ ጠመተ ተገይሩ ዘሎ ሓድሽ ኣገባብ ዓይነት ባስኬት ኮይኑካ ንረኽቦ
0: ፅቡቅ። ምምርማርታ እዚ ከምዝገለፅክዮ ንፈለማ እዋን እዩ ዝካየድ ዘሎ ብሃገርና ከም ፓይሎት ፕሮጀክት እውን ይካየድ ኣሎ። እስከ ክሳብ ክንደይ ክበፅሑ ዝኽእሉ ተሳተፍቲ ወይ ተፃወቲ ተዳልዮም ኣለው? ከምዚ ሓበሬታ በፂሕና ዘሎ ድማ ምናልባት ቀዳም 9 ግንቦት እዩ ዝሰላሰል ዘሎ ክሳብ ክንደይ ክበፅሑ ዝኽእሉ ተፃወቲ ወይ ተወዳደርቲ ሓቂፉሎ ዝውድድር እዚ ምድልዋቱ ኸ ኣብ ከመይ ደረጃ ይፀኒሑ ክትገልፅና?
1: ሕጂ እታ መፈተኒ ዝበልኩ ከዓ ነታ ስትሪት ባስኬትቦል እምበር ነታ ስሪ ኦን ስሪ ኣይኮነትን ከምዚ ክፍላይካ ፅናሕኩ ስሪ ኦን ስሪ ቅድሚ ሕጂ እውን ተገይሩ ነይሩ ኣብ መደፈራ ከድና ወላ ኣብስመራ ብሃገራዊ ደረጃ ንኩለን ዞባታት ጠሪፉ መታ ተላሚደ ንኦ ክፅንሓ ርኤንኦ መታን ክፅናሓተን ካልኦት ዞባታት እውን ብክልቲኡ ፀወታታት ፈሊኻ ፀወታ ተገይሩ እዩ። እዛ ስትሪት ባስኬትቦል ግን ንሕና ሕጂ ምስ ክትግበር ስለ ዘይተኽኣለ እዩ ዳኣ እምበር ኣብ ኖርማል ፅርግያ ጋህ ዝበለ ጎልጎል ኣብኡ ናትካ ሪንግ ተኺልካ ንሽተይ ሓፁር ጌርካ ኣብኡ ኢኻ ተፃወት ዝግባእካ ሽዑ ኩሉ ሰብ ዝሓልፍ ሰብ ምሳኻ ኢንተርኣክት ትገብር ኩሉ ሰብ ምሳኻ ትጠመተካ ይፈጥረሉ ነቲ ፀወታ ማለት እዩ። ከምኣይ ክትከውን ትግባእ ግን ተዓፅቦ መሬት ክንምንታይ ክኸውን ኣይ ናይ መሬት ኢኻ ክትዓፅ ሕጂ ንመፈተኒ ሕጂ ኣብ ምንታይ ኣብ ውሽጢ ቦቸፊላ ሜዳ ቦቸፊላ ኣብኡ ነካይዶ ኣለና። እዚ ሕጂ እታ መፈተኒት ኮይናታ ዘላ ሕጂ እታ ስትሪት ባስኬትቦል ኣብ ሕግታቱ ቁሩብ ፍንው ዝበለ እዩ። ሕጂ ንኣብነት ፋውል ኢልካ ክትፅውዕ ከለኻ እቲ ናይ ጎነፅ ገለገለ ሕጂ ኣብቲ ናይ ስትሪት ባስኬትቦል ቁሩብ ይውስኽ ክብል ከለኹ ሸለል ይበሃል ማለት እዩ። ከም ዝብለካ ዘለኹ ኣብ ግዜ ሕጂ እቲ ተፃዋታይ ሲ ብጣዕሚ ኣትሌቲክ ክኸውን ኣለዎ ኣብ ካብናቱ ምስትንፋሱ ጀሚርካ ኩሉ ነፍሱስ ኣብቲ ስፖርት ክፀንሕ ክኽእል ኣለዎ። እዚኣ ተዘይፀኒሑ ምቕልጣፍ ናይ ቅልጣፈ ስለ ዝኾነት ፀወታ

0: ተወሳኺ ኣሉታ ዝኾነ ኣድቫንቴጅ ንፈጥሩ ኣለና ማለት እዩ። ምክንያቱ ምርጫ ንፈጥሩ ኣለና ንኽርአ ብቕዓቱ ንክንሪኦ ንክምርምሮ ዝያዳ ግዜ ይፈጥረልና ኣሎ ማለት እዩ። ሕጂ ብባጀት ርኢኻ ነቲ ተፃዋታይ ዝፈጥሮ ዕድላት ርኢኻ ብግዜ ርኢኻ ብኩሉ እዚ ስሪኦን ስሪ ተምራፂ ኮይኑ ይርከብ። ከምኡ ስለዝኾነ ብፍላይ ከዓ ከምዝናትና ከም ኤርትራ ማለት እዩ ዝኣመሰላ ኣብ ምዕባል ዘለዋ ሃገራት ከዓ ብፍላይ ኣብቲ ባጀትን ትሕተ ቅርፅን ይሕግዘን እዩ እዚ ስሪኦን ስሪ ሕጂ። ስለዚ ኣተወ እምበር ናቱ ሜዳ ኣለዎ ሕጂ ኣብ ዝኾነ ቦታ ምታን ክትተክል ሞባይል ሪንግስ ዝበሃል ኣለዋ ንዕአን ኣምፂኻ ትኽል ተብለን ኣብ ዝኾነ ፅርግያ ልምፅ ዝበለ ፅርግያ ረኪብካ ማለት እዩ ኩሩሽ ጌርካ ሕንፃ ቢልካ ተፃውቶ ሕጂ ከምዚ ሕጂ ንሽገሮ ዘለና ኣብ ቤት ትምህርትታት ኢና ሕጂ ንምርከስ ብፍላይ ኣብ ዞባታት ተኸድና ናይ ሃማማተ እታት ናይ ሃማማተ ኦፊሳት ወይ ቤት ትምህርትታት እንድሕር እቲ ናይ ባስኬትቦል ሜዳ ናይ ኩዕሶ ሰኪዒቲ ሜዳ እንድሕር ፀኒሕዎም ኣብኡ ተመርኪስና ኢና ፀወታታት ነካይዶ ኩሉ ግዜ ሕጂ ኣብ ከምዚ ኣብ ክንዲ ትሕፀር ከምዚ ዝበልኩካ ብቕልል ዝበለ ነተን ሞባይል ሪንግስ ኣምፂኻ ትኽል ትኽል ኣቢልካ ነቶም ተፃወቲ ክተፃወቶም ትኽእል ኢኻ ካብ ክሳብ ዝስራሕ ገሊልካ ትቐትሎ ነቲ ፀወታ ማለት እዩ። ሕጂ ዝሓለፈ ግዜ እውን እንድሕር ኣስተውዒልካሉ ኩዕሶ ሰኪዐት ድኽም ኢሉ ዘፅናሕ ምክንያት ከዓ ሓደ ንስ እዩ ባጀት ብጣዕሚ እያ ሓፅረካ ሓደ ከምዝበልክዮ ከምዝክሉ ፅናሕኩ ከዓ ከም ጉያን ከም ሳይክልን ኣይኮነን ከም ቮሊቦል ካብ ኩሉ ፍልይ ዝበለ እዩ እቲ ኩዕሶ ሰኪዐት። ምክንያቱ ቀዳማይ መሬት የድልየካ ክለምፅ ኣለዎ ኣብ ሓመት ክፃወታይ ትኽእልኒ ኢኻ ኣብ ፅርግያ ክትፃወታይ ትኽእልኒ ኢኻ ኦቫል ትኸውንታ ክዕሶስ ብካልእ ወገና ተሓብጥ ሞ ሲላት ነነጢራ ትኸይዳ ተፃወተካ ኒያ ካልእ ጫማ ናይ ግድን ምክንያቱ ዓሰርተ ግዜ ክይነጥሩ ስለ ዘለዉ ምስ ሕቆኦም ዝተኣሳሰር ሕቆኦም መታንከይትን ክፎም ምስኡ ዝኸይድ ስኬቸርስ ጫማ ከድልዮም እዩ። ሕጂ ምስ ኩሉ እንድሕር ርኢኻዮ ብባቸት ክብ ዝበለ ወፃኢታት ዘድልዮ ዓይነት ፀወታ እዩ። ሕጂ እዚ ስሪኦን ስሪ ነቲ ዝፀንሐ ፀገማት ዘፋኹስ ኮይኑ ዝስማዕኒ ብዓብኡ እውን ኩሉ እቲ ኣብቲ ባስኬት ሕብረተሰብ ባስኬትቦል ዘሎ ኣካየዲ ስራሕ ይኹን ወላ ሓላፊ እውን ነዚ ኣስተውዒሉሉ ስለ ዘሎ ብከምኡ መገዲ ኢና ሓጂ ነዚ ክንፍትኖ ጀሚርና ዘለና።
1: ፅቡቅ ማርታ፣ ዝኾነ ዓይነት ውድድር ክብገስ እንከሉ ናቱ ዕላማ ሒዙ እዩ ዝብገስ። ከም ፓይሎት ፕሮጀክት ወላ እኳ ተባጋግስዎ እንተሃለኹም ዕላማ ናይዚ ዝካየድ ዘሎ ውድድር ወይ ስትሬት ክንብሎ ወይ እውን እዚ ናይ ሕውስ ዋስ ጋንታታት ተፃወትን ኣብ ክልቲኡ ፆታ እንዳሓወስካ እንታይ ዕላማኹም?
0: ዕላማና ብዙሕ ኢሉ እዩ ካብቲ ኩሉ ግዜ ዝነብር ዕላማና እውን ዝፍለ ኣይኮነን። ብሕፅር ዝበለ ግን ሓደ እዚ ሰለስተ ክንገብሮ ዘለና ከምዚ ዝበልኩካ ብባጀት ከይተሓፀርካ ክግበር ስለ ዝኽእል ኣብ መስ ወክፍ ዘባታት እውን ኬድና ክንገብሮ ንኽእል ኢና ማለት እዩ። ባፅዕ ኬትካ ፅርጋ ለማጥምዓት ፅርጋ እዩ ዘለዎ በዓል ባፅዕ ኬትካ ክተፃወት ትኽእል ኢኻ ማለት እዩ። ልካ ከምዚ ናይ ቮሊቮል ቢች ቮሊቮል ዝብልዎ ልክዕ ከምኡ ምስ ፈንቅላ ተኣሳሲርካ ገለ ክትከይድ ትኽእል ኢኻ ማለት እዩ። ስለዚ ብሕፅር ዝበለ መገዲ ክንፃወት ከም ንኽእል መርኣይ እዩ። ስለዚ ነቲ ሕብረተሰብ ባስኬትቦል ተላሚድዎ ንኽፀንሕ ሓደ ትዕላማ ካልኣይ ንደቂ ኣንስትዮ ንምትብባዕ ምስ ደቂ ተባዕትዮ ኣቴን ተፃዊተን ማዕሪ ማዕሪኦም እቲ ብቕዓተን ክርእያ ከምዝኽእላ ከዓ ንሰንከዓ መታን ክፈልጣ ማለት እዩ። ሳልሳይ እቲ ተፃዋታይ ንሪኦ ከም ዘለና መታን ክፈለጥ ነፍሱ ኣደልዲሉ ክመፅእ መታን መተባብዒ ክኾነ እዩ። ምክንያቱ ከምዚ ዝበልኩ ከዓ ብጣዕሚ ቅልጡፍ ትንፋስ ዘይህብ ዓይነት ፀወታት ስለ ዝኾነ እቲ ዓቕሚ ዘይብሉ ወይ ኣብ ወልፍታት ተገዚኡ ፀንሐ ወይ ኣብ ነፍሱ ልምመድ ዘይገብር ተሪፉሎ። ስለዚ መን እዩ ብልክዕ ኣብ ነፍሱ ፃዕሪ ዝገብር ዘለውን ከተለለ ክሕግዘካ እዩ። በዚ ኩሉ መገድታት ጌርና ሸዕ መወዳእታ ዕላማና እንታይ እዩ? ንኤርትራሲ ኣብ ካልእ ፅፍሒ ምስ ካልኦት ሃገራት ኣወዳዲራ ከምትዕወት ወይ ከዓ ከምትኸይድ ምግባር እዩ። ስለዚ ኣብ ከምዚ እቲ ዕላማና ክንወቅዕ ክሕግዘና እዩ ማለት እዩ።
1: ፅቡቅ። ብዛዕባ መዋደሪ ቦታ እስከ ካሓተኪ ቦቾፊላ ብዙሕ ታሪካዊ ቦታ እዩ። ብዙሓት ኣትለታት ብዙሓት ተፃወቲ ዘፍረ እዩ። ካብ 90ታት ጀሚርካ ኣብ 2000 እውን ዝቆፀለ እዩ። እስከ ብዛዕባ እዚ መዋደሪ ቦታ ኣብዚ ሕጂ ደረጃ እዚ ርኢኺ ዝተሓተ ደረጅኡ በፂሑ ኣሎ ከመይ ትርእዮ? ምክንያቱ ብናት ክመለክዒ ከም ጓል ኣንስተይቲ መጠን እውን ከመይ ትርእዮ? ከመይ ትዕቅንዮ? ሃገራዊ ውድድር ክትሰርዓሉ ዝኾነ ዓይነት ውድድር ከምዚ ሕጂ ተባጋግስዎ ዘለኹም ንዕቤት ኩዕሶ ሰኪዐት ክሳብ ዝኾነ ከመይ ትርእዮ? እንታይ ትዕዝብት ለኪ ኣብዚ ዋደር ቦታ
0: ሜዳ ቦቾፊላ ከምዚ ዝብልካዮ ልዕሊ ዕድመይ ማለት እዩ ክንደይ ተፃወቲ ክንደይ ንኤርትራ ሙሉእ ኣስሚዮም ካብ ግዜ ደርጊ ጀሚርካ ድሕር ናፅነት ኣብ ኩሉ ዘፍሬት ታሪካዊት ቦታ ከምዚ ክትብሎ ፅናሕካ እዩ። ከምኡ ስለ ዝኾነ ዳርጋ ናብቲ ሜዳ ክትኣቱ ከለካ ጥራሕ ዝፈጥረልካ ጦምላሕታ ካልእ እዩ። ከምዚ ዝበልካዮ ግን ምቕፃሉ ኣገዳሲ እዩ። ነቲ ሜዳስ ከም ዘለዎ ሽሙ ሒዙ ክቕፅል ኣገዳሲ ይገብሮ ማለት እዩ። እዚ ከ መን እዩ ዝገብሮ? ንሕና ኩላትና ካብቲ

0: ንዕዘባ ጀሚርካ ማለት እዩ። ንዕዘባ ማእከል ከተማ ጀሚርካ፣ ኮሚሽን ስፖርት ብምሉእ፣ ባስኬት ቡት ፌደሬሽን ኩሉ ማለት እዩ። ናይ ዘባ ማእከል ሃገራዊ ፌደሬሽን ኩሉ ያቅሬታ ዘባዊ ፌደሬሽን ነዚ ብምሉኡ እዩ ዝምልከት ዛሕቶ ኣቕሪብካያ ዘለካ ሕጂ ምምዕራይ ከድልዮ እዩ። ምክንያቱ እቲ ዝገርመካ ሓደ ካብቲ ንሽተይ ከም ዝዕንቅፀና ነገር እንታይ እዩ፣ ተፃወቲ ንምሕዝነት ኢልካ ቅድሚ ሕጂ ናብነት ሃገራዊ ፀወታ ምሽ ኣካይድካ፣ ሃገራዊ ፀወታ ንምንታይ ኢና ነካይድ፣ ነቶም ተፃወቲ መምረፂ ኢኹንካ ምሾ ነሪፅካ ሽዕኡ ንሃገር ወኪሎም ኣብቲ ኢንተርናሽናል ፀወታታት ናይ ኣፍሪቃ ፀወታታት ኣለው ናብኡ ንክኸዱ እዩ። ቅድሚ ናብኡ ነቶም ተፃወቲ ናብ ንሃገር ወኪሎም ንደገ ቅድሚ ምስዳዶም ንወፃኢ ሃገር ቅድሚ ምስዳዶም ግን ካልኦት ኣብቲ ከባቢና ዘለዋ ጎረባብቲ ሃገራት ከም ናይ ምሕዝነት ፀወታ ኣምፂኻ ክተፃወት ኣገዳሲ እዩ። ምክንያቱ ንሶም ነብሶም መፈተኒ ይኹኖም ትሬኒንግ ይኹኖም ኣሎ ማለት እዩ። እዚ ክንገብር ኣይንኽእል ኢና። እቲ ክንገብሮ ዘይንኽእል ምክንያት እንታይ እዩ? ኢንተርናሽናል ዝኾነ ብኩሉ መዳያቱ ዝተማልአ መፃወቲ ኮርት የብልና። እዚ ሕጂ ብዙሕ ሕፅረታት ኣለዎ። ንዓይ ዝምልከት ጥራሕ እውን ኣይኮኑ ብዙሕ ንዝምልከቱ ኣካል ነዚ ቃለ መሕትታ ሰሚዑ ገለ ነገር ክገብር ተስፋ ይገብር። ምምዕራይ ብጣዕሚ እዩ ዘድልዮ። ንባዕ ሕጂ ተቐይሩ እዩ እንዴ እቲ ሜዳ፣ እዚ ኢንተርናሽናል ዝበሃል ኮርት ሕጂ ተቐይሩ እዩ። እዚ ሕጂ ንሕና ንፃወተሉ ዘለና የለን ኣብ ዓለም ወዲ ከም ዝብለካ ዘሎ ሃገራዊ ፀወታት ከተካይደሉ ኣይግባእን እዩ። ሓደ ካብቲ ተፃወትና ከይዶም ኣብ ታንዛኒያ ክፃወቱ ከለዉ ሓደ ካብቲ ዝሓደሶም ከዓ ንስ እዩ ነይሩ። እቲ ሜዳ ኣተሓፅኡ ፍልይ ዝበለ ዓቐኑ ማለት እዩ፣ ፍልይ ዝበለ ምዝናትና ክንሪኦ ከለና ሕጂ ምምዕራያት ከም ዘድልዮ ኣብ ግምት እትዋ። ካልእ ዝርብሸኒ ግን እንታይ እዩ፣ እቲ ኮርት ብምሉኡ ምስ ትንዳሻ ኣኪብካ ኩሉ ንስፖርታውያን ጥራሕ ዝዓለመ ክኸውን ይግብኦ። ሕጂ ከማ ናይ ሓይሽ እታ ቦቸፊላ እንዳሻ ሕጂ ተማሓይሻ ስለ ዘላ ተማሓይሻ ኣላ እምበር ከምኡ ክትከውን እውን ኣይመደለኹን ነይረ። ነቶም ተፃወቲ ጥራሕ ዝዓለመ ቅድሚ ሜዳ ምእታዎም ትሬኒንግ መግበሪ ንዕኦም ፅማቅ ድዩ ገለ ድዩ ቅሪብካ ነቶም ተፃወቲ ጥራሕ ዝዓለመ ክኸውን መቀየሪ ክዳውን ነፍሶም መሕፀቢ ሽንቲ ቤት ፅፍፍ ዝበለ የብሉ። ነቲ ተፃወትስ ብጣዕሚ ኢኻ ተሸግሮ። ካልእ ፀገም እንታይ ይፈጥር? ፓራኦሎምፒክስ ሰሚዕከያ ትኸውን ኢኻ ንስንኩላን ፀወታታት ትገብር ኢኻ። ሕጂ ስንኩላን ኣበይና ነፃውቶም? ናይ ዊልቸር ባስኬትቦል ዝበሃል ኣሎ ኣብ ሜድኦም ኢና ነፃውቶም። ሕጂ እቲ ዝዓበየ ብሃገራዊ ደረጃ ኢልካ ከተፃወቶም ከለካ ግን ተዓዛቢ መታን ክረኽቡ ናብዚ ንቦቻፊላ ከተምፅኦም እቲ ዝበለፀ ነይሩ። ግን ክመፁ ኣይክእሉን እዮም፣ ምክንያቱ ቀፃሊ ሽንቲ ቤት ከድልዮም እዩ ንዕኦ ምስ ጥዕንኦም ዝኸይድ ማለት እዩ የብሉ። ሕጂ እቲ ምምዕራየት ከም ዘድልዮ የረዳእካ እዩ። ሕጂ ነቲ ንመን ጥራሕ ክኸውን ማለት እዩ፣ ነቲ ዓቕሚ ዘለዎ ነቲ መፂኡ ክፃወት ዝኽእል ብእግሩ ክኸይድ ዝኽእል ሰብ ጥራሕ ኢና ገዲፍናዮ ዘለና ማለት እዩ። ሕጂ ንዕኦም ኣብ ግምት ኣይተና እዮም። ሕጂ ኩሉ ግዜ ካብ ወላ ብፌደሬሽን ዘሕመና ስ እዩ፣ ግን ካብ ዓቕምና ወፃኢ ስለዝኾነ ኩሉ ምስ ምምዕራያት ምስ ህንፃ ዝምልከት ኩሉ ልዕሊ ዓቕምና ስለዝኾነ ግን ዝኾነ ክትገብር ኣይትኽእል ካብ ምንጋር ግን ኣይዕረፍናን። ሕጂ እታ ዘለት ንጠብልሕታ ንስያ ሕጂ ንታሻሂ ምህላው ከዓ ነቶም ተፃወቲ ናብ ካልእ ወልፍታት ከይምርሖም የሰክፈካ፣ መሕብኢ ከይኮኖም የሰክፈካ። ወልፍታት ሽገራ መስተ ኣብቲ ከባቢ ዘለዎ ሰብ ዝበዝሐ ዝጠርዖ ዝነበረ እውን ንስ እዩ። ንቦቸፊላ ክፃወት ወይ ንክርኢ ሰዲድካዮ ውላድካ ካልእ ማለት ከይረኣየ ንክትመፅእ ዓጊብካ ተረጋጊካ ኮፍ ኢልካ ክፀንሓለካ ዝኾነ ወላድስ ንስ እዩ ዝደሊ። ከምኡ ንፈጥረሉ ኣለና ዲና? ሕጂ ኣብዚኣ ቅሩብ ነብስኻ ሕክ ተብል ግን ኣብ መስርሕ ዘሎ እዩ። ከም ዝበልካ ሕጂ ምስተዓረየ ሬስቶራንት ምስ ኮነ የሓይሽ ከማ ኣቐዲሙ ዝነበረ ይህልወካ ክኸውን እዩ።
1: ሞሞ መምህር ማርታ ኣብ ምክታል ደቂ ኣንስትዮ ትነጥፍ ኣለኺ ስኹን ንባዕሊ ክተፃወት እዩ ኸስከ ደረጃ ደቂ ኣንስትዮና ኣብ መዳይ ዓውዲ ባስኬትቦል ኣብ ከመይ ደረጃ ኣለዉ መበልኪ? ምክንያቱ ደቂ ኣንስትዮና ኣብ ኩሉ ዓውዲ ስፖርት ናይ ሃገርና ቁሩብ ዝሕል ብላና እየን ከቢድ ብድሆም ስለ ዘሎ ብርዱእ ምክንያት ማለት እዩ። እስከ ኣብዚ ናትኩም ዓውዲ ባስኬትቦል 226 ኢና መፅሕና ዘለና። ዝሓለፈ እውን ምናልባት እዚ ርእሲ ዝተላዒሉ ክኸውን ይኽእል እዩ። ግን ኣብዚ ሕጂ ግዜ እዚ ብፍላይ ኣብዚ ዓመት እዚ ዝተፈላለየ ንጥፈታት ከካይዳ ፀኒሐና ኣለዋ። ክሳብ ዝቀረባ እዋን ውድድራት ተሰሪዑ ነይሩ። ኣብ ከመይ ደረጃ ኣለዋ መበልኪ ንመፃእኸ ብብዝሒ ደቂ ኣንስትዮ ናብዚ ዓይነትኩም ዓውዲ ስፖርት ፍቱ ዓይነት ስፖርት እዩ ባስኬትቦል ብደረጃ ዓለም ኣብ ሳልሳይ ተርታ ዝስራዕ እዩ። ንክሪከትን ኩዕሶ እግሪ እናቐዲሙ ካብ 2.5 ክሳብ 3.5 ቢልዮን ሰዓቢ ዘለዎ እዩ ባስኬትቦል። ሕጂ ብመዳይ ሃገር ከም ሃገር ቁሩብ ኣብቲ ናይ ባስኬትቦል እውን እንታይ ክትብልና ትኽእል ኣብ ናይ ደቂ ኣንስትዮ?

0: ብሰለስተ መድረኻት ፈሊና ክንርኢና እቲ ኣቐዲሙ ዝነበረ ናይ ደቂ ኣንስትዮ ምውሳእ ኣብቲ ኩዕሶ ሰኪዐት ዝነበረሉን ኣብ መንጎን ሕጂ ብሰለስተ ክንርኢና ሕጂ ኣብቲ መጀመርታ ዝነበረ ክሳብ ሕጂ ክንርክቦ ኣይከኣልና ኣብ መንጎ ዳርጋ ኣይነበረን ሕጂ ናይ መቐይሮ ግዜ ኮይኑ ይስማዓኒ ምክንያቱ ከም ኣብነት ክጠቕሰን ኣለና ትበሃል ጋንታላ ኣቕዲመን ተፃወቲ ዝነበራ እወ ማለት እዩ ሕጂ ኣብ ከባቢ ዕድመ ኣርባዓታት ግሊአን እውን ሓምሳታት ኮይነን ኣደቆልዑ ኮይነን ደቂ ኣንሳዋን ግለን ኮሌጅን ዘእተዋ ማለት እዩ ተጠርኒፈን ከም ጋንታ ኮይነን መፅን ኣለዋ ኣብቲ መጀመርታ ከመይ ገይረን ምስን ንኣሽቱ ክፃወታ እና ንብል ና ምክንያቱ ኣብ ቀዳማይ ዲቪዥን እየን ክኣትዋ ማለት እዩ ድሓር ግን ዘይተፅብናዮ ውፅኢትን ኣምፅአን ወላ ኣብቲ ፃዕረን ወላ ኣብቲ ፀወተአን ወላ ዓቕመ እንተሪኢካስ ብጣዕሚ ይገርመካ ማለት እዩ ሕጂ እንዳተስአ ይኸይድ ከም ዘለዎ ሕጂ እቲ ዝገርመካ ነገር ዝፈተኽዎ ነገር ካ እንታይ እዩ ነተን ትሕቲእን ዘለዋ ብጣዕሚ እየን ኣርኣያ ኮይነንአን ሕጂ ሓደ ዘሰክፈና ዝነበረ እንታይ ነይሩ ኣብ ባስኬትቦል ጥራሕ ኣብ ኩዕሶ ሰኪዕ ጥራሕ ዘይኮነ ወላ ኣብ ካልእ ማለት እዩ ልክ ከም ሓንቲ ትቦ ብክልተ ወገኑ ከፋት ከምኡ ርኣዮ በዚ ንኣሽቱ ብዙሕ ይስልጥኑ ተምፅእ በዚ ግን ይወፁ ይኸዱ ክትሕዞም ኣይትኽእልኒ ኢኻ በዚ እንዳኣተዎ በዚ ክንዓፅቦም ሲ ኣይከኣልና ነርና ሕጂ እዘን ዓበይቲ ተፃወቲ ምምፀአን ግን ብፍላይ ነቲ ናይ ዝኾነ ብማሕበራዊ ፀገማት ኮ ዘይኮነ ማሕበራዊ ዝኾነ ነገራት ዝእለያ ብመርዓን ድርዓን ይኹን ብውላድ ብዕድመ ዝእለያ ዝነበራ ተፃወቲ ከም ዝመፃ ከም ዝሰሓባ ርአን ከም ዝመፃ ገይሩልና ኣሎ ማለት እዩ እተን ዝነበራ ከዓ ንዕአን ርአን ከም ዝፀንሓ ገይሩልና ኣሎ ማለት እዩ ሕጂ ካብቲ ዝነበሮ ይሓይሽ ግን እዚ ድ ልክዕ እቲ ንሕና ክንበፅሖ ደይና ዘለና ኣይኮነን ካብዚ ዝያዳ ክኸውን ኢና ንደሊ ሕጂ ከም ንሃገር ወኪለን እውን ክገሻ ንሃገር ወኪለን ክፃወታ እዚ ካብቲ ንሕና ንደልዮ ማለት እዩ ኣብኡ ኣይበፃሕና ዘለና ግን ቀሪብና ኢልና ይሓስብ ኣን ከም ዝሪኦ ዘለኹ እውን ምክንያቱ እንታይ ንሪኢካዮ ኣብ ትሕቲ ዕድመ ዝበዝሑ ቆልዑት እንድሕር ርኢና ኣብ ትሕቲ ዕድመ ኣብ ቮሊቦል ኣብ ኩዕሶ እግሪ ከምኡ ውን ኣብ ባስኬትቦል እዮም ዘለዉ ንኣሽጡ ቆልዑ ማለት እዩ ክሳብ 3400 ኢኻ ቆልዑ ትሕዝ ብሓባር ማለት እዩ ሕጂ እንዳዓበይ ክኸዱ ከለዉ እንዳጠፍኡ ይኸዱ ሕጂ ነዚ ፀገማት እዚ ኣለሊኻ ከመይ ገይሮም ከም ዝፀንሑ ትገብር ብፍላይ ከዓ ኣብ ደቂ ኣንስትዮ ሕጂ ከም ኣነ ወኪል ምክታል ደቂ ኣንስትዮ ናይ ሃገራዊ ፌደሬሽን ኮይነ ክዛረብ እንድሕር ኮይነ እዝሓለፈ ዓመታት እቲ ናተን ዘሎ ጎደሎታት እንታይ እዩ እንታይ ስለዝጎደለን ዘሎ እዩ ዝእለያ ዘለዋ ወይ እንታይ ኢና ክንገብረን ዘለና ንክፀንሓ ኣብዚ መፅናዕቲ ኢና ኣካየድና ማለት እዩ ሓደ ካብኡ ገለ ትምህርቲ ኣውሂብካ ከም ተፃወቲ ህራይ ክእለያ እየ ምስ ዕድመ ይኹን ከም ዝበልኩካ ወሊድ ኣለዎ ገለ ማለት እዩ እቲ ናተን ባዮሎጂካል ሜክኣፕ ቡን ስለ ዘይድግፎ እንድሕር ከምኡ ኮይኑ ኣብ ክንዲ ተፃወቲ ኮይነን እቲ ፀወታ ገዲፈን ዝእለያ ከም ኣሰልጠንቲ ከም ዳኛታት ከም ኣካየቲ ኣብቲ ፌደሬሽናት ኮይነን ካብቲ ከባቢ ኣብቲ ፋሚሊ ኣብቲ ሕብረተሰብ ባስኬትቦል ከም ዝፀንሓ ትገብረን ማለት እዩ ሕጂ ከምዚ ዓይነት ኣካይዳታት ክንከይድ እዩ እቲ ዘሎ ዕላማ ሕጂ ክሪኦ ከሎ ከምዝበልኩካ ሰለስተ መድረክ እንድዩ ነቲ ዝነበርናዮ መጀመርታ ዝነበርናዮ ንዑ ኣርኪብናስ ንክንሓልፎ እዩ ዘሎ እቲ ዕላማ ቀሪብና ኣለና ኢለ ይሓስብ ከምዝበልኩካ እውን ብዝተፈላለየ ደገፋት ስለ ትረክብ ድሓን እዩ ኢለ ይሓስብ
1: ፅቡቅ ከም ዝበልክዮ ስፖርት ፆታ ይፈልን እዩ ጋንታ ኣለና እውን ኣነ ብወገነይ ከድንቕ ንፈቱ ገና ዓበይቲ ንኣሽቱ ከልዋ ብኡ ሰጊረን ኣብ ወሊድ ምብፅሕን ነቲ ስፖርት ዘይምግዳፍን ከድንቐ ንትደሊ ካልኦት ዓይነት ስፖርታውያን ደቂ ኣንስትዮን ደቂ ተባዕትዮን ድማ ነዚ ዓይነት ኣካይዳ ተኸትሎም ኣስረን ክስዕቡ ተስፋ እገብር ልዕሊ ኩሉ ግን ሓደ ስፖርተኛ ኣብ ስፖርት ኣብ ዝኾነ ይኹን ዓውዲ ስፖርት ክተፅንሕቲ ኮንካ ተስፋ ክረክብ ክኽእል ኣለዎ እስከዚያ ናይ መወዳእታ ሕቶ እያ ኣብ ኩዕሶ ሰኪዔት ናይ ሃገርና ከማ ጓል ኣንስተይቲ መጠን ኮንኩ ክትርእዮ ከለኸ ዝኸውን ካብ ቀንዲ ማሕንቆ ኮይኑኩም ዘሎ ነቲ ኩዕሶ ሰኪዔት ንምብርባር ምክንያቱ ዘገም እንዳበለ እዩ ዝኸይድ ዘሎ ዝኾነ ምዕባለ ንእክሳይ ትርእሉን ዋላ ኳ ክሳብ ዝቀረባ እዋን ሃገራዊት ጋንታ ቆይማ ኣህጉራዊ ውርድራት እንተነበረና ኣብ ዝሓለፈ ቀረባ ዓመታት ድሒሩ ግን ሕጂ ኣብ ዘገምታ እዩ ዘሎ ዳርጋ ናብ ዝለዓለ ደረጃ ክትበፅሕ እትኾንካ ልክዕ እዩ ስፖርት ማለት ባጀት ማለት እዩ ግን ካብቲ ካልእ ማሕንቆ ኮይኑ ዝረኣየ ክንዓኽ እንታይ ምበልኪ
0: ሓደ ድሌት ናይ ተፃወቲ ርእሶም ኣብዚ ክህሉ ኣለዎ ኣነ ኣብዚ ክህሉ ከምዚ ከዓ ክገብር እየ ኢልካ ዕላማ ጌርካ ተዘይኪትካ ከም ንሪኦ ይኩሉ ኣብ መምህር ስለ ዝኾንኩ ኣብ ተምሃሮይ ዝሪኦ እዩ ሕጂ ሓደ እቲ ዕላማ ምህላው እዩ ኣብቲ ስፖርት ምምፃእ ንማሓዙትካ ምርካብ ንዕርክትካ ምርካብ ንስለ ምህላው ዘይኮነ ሓደ ዕላማ ትበፅሑ ዘለካ ሒዝካ ክትመፅእ ከም ዘለካ ሕጂ ቀዳሚ ትዕዮ ገዛና ንተፃወቲ እያ ብድሕሪኡ ንኣሰልጥንቲ ኣሰልጠንትኻ ንኣብ ምህላዎም ኣይተረፎምን ልዕሊቶም ተፃወቲ ዝፈልጥዎ ብተመክሮ ይኹን ብስራሕ ይኹን ብትምህርቲ ይኹን ልዕሊኦም ንሶም እዮም ዝፈልጥዎ። ስለዚ ነቲ ስፖርት ጥራሕ ዘይኮነ ኣብ ስነ ምግባር ከዓ ገለ ክኩስኩስዎም እሞ ተሓሒዞም ንላዕሊ ክድይቡ ማለት እዩ። ሳልሳይ ማሕልቆ ዝኾነና ጉዳይ ባጀትን እቲ ኣካይዳናን ማለት እዩ። ሕጂ ቮለንታሪ ኢና ንስርሕ ከም ዝበልኩካ ኩሉ እቲ ኣብቲ ፌደሬሽን ዘሎ ሰብ ብምልኡ ናቱ ካልእ ስራሕ ኣለዎ ማለት እዩ፣ መንግስታዊ ስራሕ። ሕጂ ኣብቲ ፌደሬሽን ሃገራዊ ፌደሬሽን ከም

0: ዝፈልጦ ባህጊ ዘለዎ ድሌት ዘለዎ ኢኻ ከተምፅእ ዘለካ ማዕረ ማዕሪ ሕጂ እንታይ ጎድለካ ከይፈተኻስ ቀዳምነት ክትሰርዕ ትግደድ ማለት እዩ። እዚኣ ዶ ክገብር እዚኣ ትግደድ ምክንያቱ ኩሉ ዘድሊ ስራሕ እዩ። ከም ዝበልኩ ሓጂ ኣነ መምህርና ደ ክመርፅ ወይስ ባስኬት ተልካ ክመርፅ ኣይክእልኒ ምክንያቱ ብክልቲኡ ከበርክቶ ዘለኒ ነገር ረአየኒ እዩ። ሕጂ ኣብ ከምኡታት ቁር ይሓፅርካ ይኸውን እዩ። ከምኡ ምዃኑ ይፀውርአ ኣይኮንኩን ዘብ ዘለኹ ክስራሕ ኣለዎ፣ ግን ገለ ነገር ከዓ ዝድግፍ ነገር ክህልዎ ክእል ኣለዎ። ካልእ ባጀት ከምዚ ዝበልኩ ከዓ ሓያል ባጀት እዩ ዝሓትት ኩዕሶ ሰኪዔት። ነፍሲ ወከፍ ዓመት ኩዕሶ ክትሕድስ ኣለካ፣ ነፍሲ ወከፍ ዓመት ሜዳ ከተመዓራር ኣለካ፣ ነቲ ሪንግ ከተመዓራር ኣለካ። ምክንያቱ ኣብ ዝፈረሰ ነጢሮም ካሃርሙ ከለዉ እንድሕር ሒዝቦም ዝወድቕ እንድሕር ኮይኑ ወይ እንዳጎየ ሸተት እንድሕር ዝብሎ ኮይኖም ወይ ነጢሮም ድሕሪ 2-3 ዓመት ሕቆም ሓይሞም እንድሕር ካብቲ ስፖርት እንድሕር ዝእለዮ ኮይኖም ክንዓኻ ክሰራ እዩ ማለት እዩ። ካልእ ኣሕፅር ኣቢላ ክገልፀ የለየ። ካልእ ካ እቲ ነቶም ተፃወቲ ንፈጥረሎም ኤክስፖጀርካ ይውሕድ ኮይኑ ይስማዓኒ ክኸዱ ኣለዎም ክርኢ ኣለዎም ክፃወቱ እንድሕር ኮይኖም ከም ዝመፁ ኣጋሽ ከዓ ክህልዎ ይኽእሉ ኣለዎ። ንዕኦም ሪኦም ንነብስኻ ኣበየ ዘለኹ ትብልኻ ደረጃኻ ትምርምር ኢኻ ከምኡ ኹን ከብርቱ ኸንካ ከምዚ ዓንቲ ቀዲምና ዝተዛርብናዮ እቲ ንሕናትና መፃወቲ ኮርት ክመዓራር ክኽእል ኣለዎ ቀዳማይ ከም ዝበልኩካ ማለት እዩ። ካልእ እቶም ተፃወቲ ዕላማ ገይሮም ምሳና ክስጉም ኣለዎም በይንኻ ኦፊስ ከፊትካ ትገብሮ ነገር ኣይኮነን። ሳልሳይ ንሕና ንባዕልና እቶም ኣብቲ ፌደሬሽን ዘለና እውን ከም ዝበልኩካ ብካልእ ስለትስራሕካ ስለዝወጥጠካ ከምታ ማሓላና ኣብቲ ማሓላና እንታይ ና ኢልና ብዝተኻለ መጠን ከምዚከምዝገብር ነፍሲ ወከፍ ማለት እዩ። ስለዚ ብዝተኻለ መጠን ነተን ዝበልናየን ከነኽብረን ከዓ ዝያዳ ፃዕሪ ከም ንሕተት ሕጂ ቀዳማ ይጎደሎ እውን ናባና ይኸውን ኣሎ እቲ ዓቐብ ዝኾነና ማለት እዩ። ዝያዳ ፃዕሪ ክንገብር ኣለና፣ ዝያዳ ክንፍትን ኣለና። ወላ ሽሕ ግዜ ኦብስታክል ዝተበዝሐስ ክትሓኩር ጥራሕ እዩ ዘለካ ማለት እዩ። ስለዚ ነዚአን ጉለን እንዳሕፈትሒናያት ብሓሳብ ብዘይ ንትስኣሉ ነገር የለን። ኣብቲ ሕብረተሰብ ብዙሕ ፀገም የብልናን፣ ኣብ ወለዲ ብዙሕ ፀገም የብልናን። እቲ ዝገርመካ ነገር ሕጂ እቲ ወላዲ ርእሱ ማዕቢል እዩ እወ ይስዕበና እዩ በሺ ክሳይ ጌርና እቲ ፀወታ ባስኬት ኩዕሶ ኣብኡ ኣብ ካልእ ከይከይድ እዩ ዘሰክፎ ወልፍታት ገለምንታት ኩሉ ይርብሾ ስለ ዘሎ እቲ ወላዲ ብዝተኻለ መጠን ከምዚ ዓይነት ፀወታታት ክበዝሕ ከለኹማን ዝያዳ ይሕጎስ፣ ግን ብኣፍልጦ ክኸውን ማለት እዩ። ስለዚ ማእኪልካ እቲ ወላዲ እቲ ፌደሬሽን ሃገራዊ ፌደሬሽን ማለት እቶም ተፃወቲ ኩሉ ልካ ከምዚ ናይ ቤት ትምህርትታት ንገብሮ ፒቲኤስኤ ኢልካ እታ ሬክታንግል ዝኾነት ርክብ ትገብር ልካዕ ብከምኡ መድረኽ ሓፍ ክንብለሉ ዘይንኽእል ምክንያት የለን። ስለዚ ኩላትና ንነፍሲ ንሓሓኽናሲ ነቲ ዘሎ ዝዕንቅፀና ነገራት ከነወግዶ ተስፋ ይገብር።
1: ኣዝየ የመስግነኪ። ኣብ ካልእ ኣርእስታት ብፍሉይ ኣርእስቲ ክረኸብ ተስፋ ክገብር እየ። መምህር ማርታ ኪዳነ ሓላፊት ምክትታል ደቂ ኣንስትዮ ኣብ ሃጉራ ፌደሬሽን ኩዕሶ ሰኪዔት ኤርትራ ንስለ ግዜኺ ኣመስግን። ንሎሚ ትሕዝቶ ኣብዚ ክንዛዝም ኢና እምበር ብዙሕ ኣርእስቲ ተሪፍና ዘሎ፣ ግን ምስ ግዜና ክንከይድ ስለ ዘለና ኣብዚ ክንዛዝሙ ኢና። ኣመስግነኪ። ይቐኒልና ርሑስ በዓልና ፅነት። ክቡራትን ክቡራንን ተኸታተልቲ መደብ ዘተ ስፖርት ዝሓዝነዮ ንውድድራት ዓይነታት ስትሪት ባስኬትቦል ወይ ስትሪት ኩዕሶ ሰኪዔት ዝምልከት ኣብዚ ክንዛዘሚና ስለምክተልኩም ኣመስግን። ሰላም።

መደብ ናብና ብምዝዛም ገፁ እዩ ተርፈና መደብ ድማ ሌላ ስፖርት እያ ክትከውን ኣብ ናይ ሎሚ መደብ ሌላ ስፖርት ዝሓለፈ ዓመት ኣብ ከተማ ኳለ ኬንያ ኣብ ዝተኻየደ ሻምፒዮን ኣፍሪቃ 225 ሃገራዊት ጋንታ ቅድም ምሽከታያቶ ኣብ ናይ ደቂ ኣንስትዮ ናይ ዓበይቲ ቡር መዳልያ ዘምፀት ተቀዳዳሚት ክለብ ዓራግ ብርክቲ ፍሳሐ በሬ ዘላለ ትሕዝቶ ይክኸውን ሰናይ ምክትል ኣሎ።

0: ካብ ግዜን ስነታት ሒዝያ ንዓውዲ ብሽክለታ ኮልንትና ብምሃብ ክስርሓል ኢና ተበጊሶም ስድራ ቤታ እውን ንድላይ ኣይተቃወሙን የመና ኢዶም ሂቦም እዮም ኣበጊሶማ ኣብ ቅድም ብሽክለታ ሃገርና ካብቲ ብቕልጡፍን ብሉፅን ብቕዓት ብዙሕ ከየፀንሐትና ሃገራት ጋንታ ኤርትራ ክትውክል ብምኻላ እውን ኣብ ግዜኡ ኣርስቲ ክሰርሕ ዝኻለት ተቐዳዳሚት እያ ብርኽቲ ፍሳሐ ተቐዳዳሚት ክለብ ዓራግ ሰላም ዝኸበርኩም ተኸታተልቲ መደባት ኤር ቲቪ ብሓፈሻ ስድራ ቤት ስፖርት ድማ ብፍላይ ኣብ ናይ ሎሚ ሰሙን መደብ ለሰ ስፖርት ነፃ ውድዳት ብሽክለታ ዞባ ማእከል ብሉፅ ዝኾነ ብቕዓት ኣብ ምንፅብራ ካብ ዝርከባ ተቐዳደምቲ ሓንቲ ዝኾነት ተቐዳዳሚት ጋሻና ብምግባር ኢና ቀሪብናልኩም ዘለና ብርኽቲ ካብ ኣቦዋ ኣቶ ፍሳሐ ፀጋይና ዲኣ ወይዘሮ ዛይድ ዮሃንስን ኣብ 2002 ኣብ ከተማ ኣስመራ ተወሊዳ ናይ መባእታን ማእከላይን ደረጃ ትምህርታ ኣብ ቤት ትምህርቲ ፊንላንድ ሚስዮን ናይ ካልኣይ ደረጃ ትምህርታ ድማ ኣብ ቤት ትምህርቲ ልምዓት እምባርካን ተማሂራ ብርኽቲ ናይ ብሽክለታ ፆታታት ዝጀመረትሉ ተማሃሪት ማእከላይ ደረጃ ክህላ እዩ ነይሩ ኣብቲ እዋን ናይ ስፖርት መምህራ ዝነበረ መምህር ቴድሮስ ንቤት ትምህርታ ወኪላ ብሽክለታ ንክትፃወት ሓሳብ ኣቕሪብላ ንሳ ድማ ነቲ ካብ ንኡሳ ከላ እቲ ዝውራ ዝነበረት ብሽክለታ ንቤት ትምህርታ ወኪላ ንክትፃወት ዝቐረበላ ዕድመ ብምቕባል ንክትፃወት ድሉድ ኮነት እንተኾነ ናብቲ ፀወታ ሒዛታ ዘቕርበት ብሽክለታ መፃዓኒ ዘለዋ ብምባራ ብካየርቲ ናይቲ ውድድር ካልእ ብሽክለታ ንክትቅይር ተነጊርዋ ካብ ደቂ ቤት ትምህርታ ብሽክለታ ለሚና እውን ኣብ ናይ መወዳድር ቦታ ቅሪባ ኣብ በኽሪ ፀወታ ንመወዳድርታ ብዙርያ ብምውፃዕ ዓወቲ ብምዃን ኣብ ቀዳማይ መዓልቲ ውድድራ ብሉፅ ዓወት ብምዝጋብ ንቤት ትምህርቲ ኣስሚያ ብርኽቲ ናብዚ ዓውዲ ንክትመፅእ ዝፀለዋ ሰብ እኳ ተዘይነበረ ተማሃሪት ማእከላይ ደረጃ ዝነበረትሉ ግዜ ምስ ደቂ ክፍላ ዝነብሩ ኣወዳት ብምዃን ንብሽክለታ ትፍትና ከም ዝነበረት ግን ትዝገሩ
1: ካብ ብንእሸይ ዋላ ክልኣክገለ ብሳይክል እየ ዝኸይድ ነረ ዝኾነ ፀለወኒ ሰብ ኳ የለን ግን ኣብ ሻብዓይ ሻምናይ ክፍሊ ዝነበሩ ደቂ ክላሰይ ገለ ምስቶም ኣወዳት መስኦም ኖርማል ልምምድ ንገብር ከምዚ ካብቲ ሓንቲ ናብቲ ሓንቲ ኣንጎሎ ገለ ንወዳደር ገለ ብከምኡ ዝጀመርኮ ኣጋጣሚ ከ በዚ ናይ መምህር ቴድሮስ ናይ ስፖርትና ነበረ ማለት እዩ ብኡ ሃንደበት ጀሚረ ቀዳሜይቲ ምስ ኣተኹ ናይ ቀዳሜይቲ መዓልቲ ቀስ ብቀስ ብኡ እናጀመርኮ መፅ ማለት እዩ
2: ጓል 11 ዓመት ካላይ ዝከረኒ ቀዳመ ሰንበት ክኾን ከሎ ተስያሊ 96 ብሽግደታ ኔራታ ሰብ ደቂሱ ከሎ ማጃሕጃሕ ወሪዳ ደይባ ትምለት ንገዛ ኣበይ ፀኒሖ ይብላ ብሽግደታ ፅዋት ፀኒሐት ዝብል ሕጂ ሓደ ራእስ ኣብ ውሽጣ ነይሩ ማለት እዩ ንሕና ደዩ ንፈልጦ ማለት እዩ እዋን ከምኡ እንዳበለት ኣብ ፊንላንድ ከዓ ከም ዝድበለቶ ዓንተ ወይ ቀዳመይቲ ወፅያ ከም ወላዲ ብጣዕሚ ኢካ ትፈርሕ እቲ ኩነታት ክትሪኦ ከለካ ግን ኣነ እውን ተረዲእኒ ሽዑ ሓደ ራእይ ክትበፅሖ ዘለዋ ምዃኑስ ተረዲእኒ ስለዚ ትቐፅል ኢደ ደስ ኢልኒ ማለት እዩ
0: በቲ ዝረኸበቱ ዓወት ኣብ ብሽክለታ ዓብዪ ፍቕሪ ዘሕደረት ብርኽቲ ኣብ ውድዳት ብሽክለታ ደቂ ኣንስትዮ ምስ ጋንታ ጎዳይፍ ብምዃን ፀወታ ከተካይድ ጀሚራ ምዛ ጋንታ 4 ዋርሕ ምስ ገብረት ድማ ካብ ዓባይ ክለብ ብሽክለታ ዓራግ ፃውዒ ስለ ዝረኸበት ብቕፅበት ናብ ናይ ሎሙዳን ተሸጋጊራ ምስ ሓዳስ ክለባ ብምዃን ብርኽቲ ብሉፅ ምንቅስቓስ ብምፅብራቕ ድማ ካብ ተካቲ ተቐዳደምቲ ከም ዝኾነት ንደገፍቲ ክለባ ኣመስኪር እያ
1: ሽዑ ክለብ ዓራግ ዓባይ ጋንታ እያ ነራ ኩለ ንፉዓት ተቃደምቲ ነረን በዓል ዝናብ ድያና ዳናይት ደሴት ንፉዓት ተቃደምቲ እዩ ነረን ኣብኡ ክትኣቱ ከለካ ናይ ባሓቂ ንሰብ እውን ኣለመለ ይብላ ኸየን ምክንያቱ ምስቲ ስፖርት ንስኻ ሓድሽ ዝኾንካ ማለት እዩ ኣብታ ናይ መጀመርታ ፀወታ ሞኖፖሊ እያ ነራ ሞኖፖሊዮ ጉርቦ ኣብ ካልኦት ጉርቦ ኮይኑ ይወዲ እያ ካብታ ጉርቦ ከዓ ስዒር እያ ማለት እዩ ሻምነይታ ኣት እያ ከምኡ ናበልኩ ኣብ ካልኦት ውድድር እዩ ድማ ናይ ክራይተሪን ልክዕ ማእኸል ከተማ እዩ ነራ ኣብኡ ከዓ ምስ ካልኦት ሰብ ሃዲምካ ካልኦት ኣትያ ማለት እዩ
0: ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራዊ ንቁልጡፍ ዕቤት ናይዛ ተቀዳዳሚት ኣብቲ ኣብ 2019 ኣብ ከተማ ባህርዳር ኢትዮጵያ ብዝተካየደ ውድድር ሻምፒዮን ኣፍሪቃ ምስ ሃገራዊት ጋንታ ቅድም ብሽክለታ ጁኒየር ብምስታፍ ዘመዝገበቶ ብቕዓት ኣብ ግምት ብምእታው ናይ ስልጠና ዕድል ሰሪዑ ን3ተ ዋርሕ ማህደረ ትምህርቲ ናብ ደቡብ ኣፍሪቃ ንክትከይድ ዕድል ከፊትላ ብርኽቲ ነቲ ዝተራሓወ ዕድል ብዝግባእ ክትጥቀመሉን ነቲ ብዘልማድ ትፈልጦ ሂወት ብሽክለታ ብዝነ ፍልጠታዊ መዳዩ ክትመሃሮ ጀሚራ ነቲ እትረኽቦ ዝነበረት ትምህርቲ ድማ ብተመዝግቦም ዝነበረ ዓወታት ክትምስክሮ ኣይተፀገመትን።
1: ልክዕ ኣብ ሕጂ ዓይነት ትሬናት ትርእ ኢኻ ትምህርቲ ኣለዎ። ልክዕ እንግሊሽ ይምርኸ እዮም። ብእንግሊሽ ከሎ ንባዕሉ ስካቶ እንታይ ክትገብር ኣለካ፣ እንታይ ክትብል ኣለካ፣ ምስ ደጋ እንታኻ ከመይ ኣብ ንፋስ ዘለዎ ቦታ ከመይ ዓይነት ቦታ ክትሕዝ ኣለካ ናበይ ገፅካ ማለት እዩ። ኩሉ እዚ ትምህርቲ ድሕሪ ትሬን ንወሃቦ ኢና። ንባዕሉ ኮር ትሬን ዝበሃል ከምስትሬሽን ዓይነት ምህርቲ ብኡ ዝክሰይ ዝኾንት ማለት እዩ። መፅያ ንዓኻ ትምህረካ በቃ ትሬን ንገብሮ ሲ ብፕራክቲካል ንገብሮ ኣካል ትምህርቲ እዩ። ስለዚ ፀወታ ኸ ነይርዎ ምስ ዓበይቲ ጋንታታት እውን ነበራ ማለት እዩ። ብልክዕ ኣብዚ ዓዲ ዋላ ናይ ዋሕዲ ተቓድም ስለ ዘሎ ኖርማል ካብ ድሒት ንቕድሚት ክትመፅእ ትኽእል ኢኻ። ቦታ ናይ መሓዝ ብዙሕ ኣየሸግረካን እዩ። ኣብ ደገ ግን ዳርጋ 144 ተቓድም ዝተቓደምናሉ ግዜ ነይሩ፣ 120 ተቓደም ሰብ ነይሩ። ኩሉ ልዕሊ 100 ስለ ዝኾነ ቦታ ክሳይ ትኾን ኢኻ ብጣዕሚ ክትሕዝ ኣበይ ኣለካ፣ ዓቐብ ክመፁ ከሎ ኣበይ ናይ ቦታ ክትሕዝ ኣለካ። ኩሉ ሕጂ ኣካል ትምህርቲ እዩ። ስለዚ ዓብ ትምህርቲ ቐሲመ መፅየ ካብኡ ማለት እዩ። ብፍላይ ኣብቲ ናይ ንኡስ ዕድመይ ስለ ዝነበረ ስጋሕ ሕጂ ኣብ ርእሰይ ዘለዎ ንሱ እዩ።
0: ምስ ጋንታ ዓራግ ድሕሪ ናይ 2 ዓመታት ግዜ ውዕላ ብምብቅዑ ብርክቲ ካልእ ተመክሮ ንክትፍትን ጋንታ ክትቅይር ወሲና፣ ኣብቲ እዋን ዝወሰኖ ተውሳነ ድማ ናብ ጋንታ ጋለ ንፍሒ ምፅምባር እዩ ነይሩ። ምስታ ጋንታ ድሕሪ ምፅምባራ ድማ ምስ ገዲም ተቐዳዳሚ ኣስፔኮ ዝነበረ ኣሰልጣኒ ሳይሞን ተኽልኣብ ክትራኸብ ክኢላ። ብርክቲ ምስ ጋለ ንፍሒ ምስ ተፀንበረት ዓብዪ ናይ ብቕዓት ምምሕያሽ ብምግባር ተወዳዳሪት ኮይና ቀሪባ፣ እቲ ፍሉይ ዝገብሮ ድማ ብርክቲ ኣንጻር ናይ ቅድም ክለባን ክለባት ደንደንን ደቡብን ከምኡ ድማ ሰራይ ርሳዋ ተጠማጢማ እተመዝገቦ ዝነበረ ዓወት ምንባሩ ፍሉይ ከም ዝነበረ እያ ብርክቲ እትዝክር።
1: ኣብታ ጋንታ ዝቐየርኳ ብሳይሞን ተኽልኣብ ስልጠን ነበረት ጋንታ እያ ነራ። ብምቕያረይ ብጣዕሚ እየ ሕጉስቲ። ምክንያቱ ኣብቲ ዝቐየር ኩሉ ግዜ ልዕሊ ተብ ዓራግ ንበርኮ ብቕዓት ኤኣርኤ ነብሰይ ንክፍትሽ ገይርኒ እዩ። ምስ ኣሰልጣኒና ይህን ሚና ተባሃልና እውን ፅቡቅ ብቕዓት ኣምፅ ኣብቲ ሽዑ ግዜ ኣነ በቲ ኣብቲ ሽዑ ግዜ ነበርኮ ዳርጋ ናይ ውልቀ ፃወት ነረ። ሕጂ ብጣዕሚ እዩ ዝብድሃ ነይሩ። ብፍላይ ካብ 2 ጋንታ እሞ ብዙሓት ጋንታ ተቃርምቲ ዘለዋ ብዙሕ ተፃውኦታት እዩ ዝመፀካ እሞ ንሓንቲ ተቃርምትናዓይ ማለት እዩ። ንዕኡ ንክብዲ ሂለ ብዙሕ ዓይነት ስራሕ ንሰርሕ ነርና ምስ ኣሰልጣኒ ኮይና ማለት እዩ። ስለዚ ብቕዓተይ ንክፍትሽ እታ ጋንታ ብጣዕሚ እያ ሓጊዛትኒ። ፅቡቅ ብቕዓት ሽዑ ከመፅ እውን ጀሚረ ኣብ ቅፅበታ ውድድር ይኹን ወላ ቆሪፅካ ናይ ምኻድ ዓቕሚ እውን ብዝያዳኡ ኣማዕቢሉ እዩ ማለት እዩ። ስለዚ ብዙሕ ሓጊዛ እንታ ጋንታ
3: ምስ ብርክቲ ምናልባት ከም ተቐዳዳሚት መጠን ኣብቲ ትገብሮ ዝነበረት ውድድር ኣብ ጋንታ ዓራ ኩላ ማለት እዩ ንፍዕት እያ ከምዚ ተውህቦ ዘለዋ ተቐዳዳሚት ኩሉ ነገር ትገብሮ ነገር ሲ ኣብ ውሽጣ ሓደ ሕቡእ ነገር ከም ዘሎስ ተርድአካ ተቐዳዳሚት እያ። ዋላ ኣሰልጣኒ ደይናታ ኮላኻስ ፅቡቅ ነገር ካብቲ ሰብ ዝረኣየካ ነገር ኣሎ። ድሓር ናይ ኣጋጣሚ ኮይኑ ኣብ 2022 ካብ ጋንታ ዓራግ ወፂያ እያ ምስ ጋንታ ጋላ ነፍሒ ተኣቱ ማለት እዩ። እቲ ሌላና ከም ዝብለካ ፀናሕኩ ብደገ ብዙሕ ፅቡቅ ነገር ስለ ዝነበራ ኣብኡ መፅያኻ ምሳይ ፅቡቅ ክትሰርሕ ከም ትኽእል ኣሚና ከዓ መፅ ምሳይ ኣትያ ኣፍታ ጋንታ ፅቡቅ ሪዛልት ምፅያ ወላቲ ናታ ዝነበረቶ ደረጃ ምዕባለ እውን ኣዝዩ ዓብዪ ማለት እየ። ፅቡቅ ውፅኢት ተምፅ ነራ ዳርጋ ኣብቲ ጋላ ነፍሒ ድመፀትሉስ ካብ ፖዲየም ዘይወረደትሉ እዋን እዩ ነይሩ ማለት እዩ። ምናልባት ተቀዳደምትናትና ኣብቲ ግዜቲ ዝመፀትሉ ብርክቲ ዳርጋ ጉበን ክፍፅመ ከይድን ስለ ዝነበራ ዳርጋ ቤንያ ትዋስኦ ነራ ነቲ ዝበዝሐ ግን ልክ ኣብቲ ተንትህባ መልእኽቲ ትደቂማ ኣብቲ ፅቡቅ ኮንዲሽን መፅያ ንነብሳ ኣብ ዝለዕለ ደረጃ ረኺባታ ማለት እዩ። ፅቡቅ ዓመት ከዓ የሕሊፍና ማለት እዩ ኣብታ ምሳይ ዝነበረትላ ኣብ 2022 ስጋብ 2023 ማለት እዩ።

0: ብርክቲ ምስጋና ንፍሒቡ ምዃን ኣብ ዘካየደቶም ውድዳት ካብ ፖድዮም ከይወረደት እያ። ኣብ ብዙሕ ውድዳት ብሽክለታ ዞባ ማእከልን ሃገራዊ ውድድራትን ክደምቕ ዝረያፍ ኣፍቃሪ ብሽክለታ ንዓን ካልኦት መቐናቕንታን ዝኾና ተቐዳደምቲ ንኽተባብዑ ስመን እውን ብዝተፈላለየ ባነራት ብምስራሕ ንጎደናታት ኣስመራ ኣብ እዋን ፀወታ ክማዕርጎ ይረኣዩ ነይሮም። ብፍላይ ድማ ብርክቲ ኣብ እዋን ቅፅበታ ውድድር ምስ ከም ናይ ደንደን መቐናቕንታ ኣድያም ዳዊትን ሮምና ጉዕሽን እትገብሮ ቅልስ ንተዓዘብቲ ካብቲ ምሳጢ ዝኾነ ፍጻመና ኾነ ክመጽእ ጀሚሮም። ብርክቲ ኣብ ጋላ ንፍሒ ከላ ካብቲ ዝክራ ብልስቲ ዓወት ኣብ ውድድር ዞባ ማእከል ንቡምብለን መቀዳድምታ ብዙርያ ብምግላፍ ዝሰርሓቶ ናይ ምድርኽ ዓወት ምዃኑ እያ ትዝክር።
1: ኣፍታ ጋንታ ምስኣስኹ ዳርጋ ካብ ፖዲም ኣይወረድኩ። ኣብ ነፍሲ ወከፍ ፖዲም ካብ ቀዳሚት ስጋዕ ሳሴይቲ ግድን ኣለኹ። ዝሐጎሰኒ ኣፍታ ጋንታ ዓወት ከዓ ብልክዕ ናይ ብዙርያ ዘውፃኽወን ግዜ ነይራ። ቅነ ናይ ዙር ዞባ ማእከል ዝነበረት መዳለዊ ማለት እዩ ብዙርያ ውፅ እየን ኣፍታ ጋንታ ኮይነ ንኩለን ማለት እዩ። ቅድሚኡ እውን ኣብ ዓራክ ከለኹ ማለት እዩ ዙር ዞባ ማእኸል ናይ መጀመርታ መድረኽ ብዙርያ ውፅ እየን ነይረ። ሕጂ ብጣዕሚ ዝሕጎሰላ ግዜ ማለት እዩ ኣታሸ ግዜ

ምስጋላ ነፍሒ ድሕሪ ክልተ ዓመታት ውዕላ ድሕሪ ምውዳእ ናብ ናይ ቅድም ክለባ ክለብ ዓራ ካብ 225 ደጊማ ተፀንቢራ ናይ ቅድም ኣሰልጣንያ ሳይሞን ኣሰልጣኒ ክለብ ዓራ ኮይኑ ምስ ምንባሩ ምምፃእ ሞናሊዛ ካብ ክለብ ደቡብ ተደሚርዎ ሓያል ዝኾነት ክለብ ዓራ ተሰርሐት እዘን ተቐዳድምቲ ማልያ ሓዳስ ክለብን ገይረን ብምእታው ንኩሉ ኣፍቃሪ ብሽክለታ ድማ ኣገሪመን

0: ኣብቲ እዋን እዘን ተቐዳደንቲ ብዝነበረን ብቕዓት ኣብ መንጎን ክፍጠር ዝኽእል ፍልሊ በቲ ሓደ በቲ ካልእ ካልኦት ዓበይቲ ክለባት ከም ደንደን ደቡብን ስራጅ ሳዋን እንታይ ዓይነት ስትራቴጂየን ክሕንፅፃ ነዘን ተፃወቲ ንምሓስ እቲ ሕቶ ብዙሕ ዩ ነይሩ። እንተኾነ ስኒት ናይ ዘን ተቐዳድምቲ ደቂ ክለበን እንተደሚሮ ዓራክ ኣብቲ ዓመት ካብ ፖዲየም ከየብኸረት ንውድድራ ዛዚማ
1: ንኩሉ ሰብ ሰፕራይዝ እዩ ነይሩ። ምክንያቱ ክልቴና ካብ ዝተፈላለየ ጋንታ ኣትየን ናብኡ ንምምፃእ ንገሊእ ሰብ ሓጎስ እዩ ነይሩ፣ ንገሊእ ሰብ ከዓ ማስ ከመይ ክኸውን ማለት ኩሉ ሰብ ሲ ፀወታ ድኣ ከመይ ክኸውን መን ዳይ ክስዕር ክጠቃመታ እየን ዝብል ኣተሓሳስባ ነይርዎም። ልክዓብታ ናይ ቀዳሚት መዓልቲ ተረዳዲእና ፀወታ ፅቡቅ ኣመቂርናዮ ማለት እዩ። ሽዑ ከማን ፅቡቅ ዓይነት ኣቨሬጅ ኢና ሃሪብናዮ። ንዓና ምስ ደስ ለዘኸለኣና ብግጓል ጋንታና ኣርሴማ ማለት እዩ ሸከለ ቀዳሚቲ ኣውሒስናዮ ማለት እዩ። እቲ ዝመፅ ዝነበረ ውድድራት ከዓ ካልኣይቲ ፀወታ ነበረ ናይ ሓንቲ መዓልቲ ከዓ ሞናሊዛ ኣብ ኦክሳይ ኮይና ማለት እዩ። ኣብቲ ዝመፅ ዝነበረ ከዓ ናይ ዘዋርቲ ዋንጫ ነይሩ። ኣብ ከዓ ሰለስትዩ ኣነ ወሲዱ ማለት ሕጂ ከምዚ ኣብ ፊልድካ ስለተ ክሳይ ትገብር ናተሓላለኻ ኢኻ ትኸይድ ማለት እዩ።
2: ኣብ ጋንቲ ዓረግ ምስ መፀት ከዓ ካብቲ ዝነበረቶ ንባዕሉ ዋላብቲ ጋላ ነፍሒ ኮለና ዝነበረና ምዕባለ ናይ ክልቴና እውን ዝያዳ ዓብዩ ማለት እዩ። ሕጂ እሳ ኩሉ ነገር ብረክቲ ማለት ንስራሕካ ተቃልልካ ተቀዳዳሚት እያ ማለት እዩ። ነቲ ትህባ መልእኽቲ ኣብ መዓላዊ ዒላ ንዓኻስ ስራሕካ ንቀለልካ ካብ ዝገብራ ተቀዳዳሚት እያ። ምናልባት ብደረጃ ሃገርና ክንጥምታ ኮልና ተቀዳሚት ብልፅ ተቀዳዳሚት ክንብላ ንኽእል ኢና ኣብዚ ግዜ እዚ ማለት እዩ። ሕጂ እቲ ናይ ምግባር ዓቕማ ክትሰርሕ ናይ ምድላይ ትህባ መልእኽቲ ብግቡእ ትጥቀመሉ ተቀዳዳሚት እያ። ምናልባት ግዜ ኣብ ግቡእ ትጥቀመሉ ስኢኻ ትብልጫ ናይ ሓደ ተቀዳዳማይ ክብሎ ድኽእል ግዜኻ ከመይ ጌርካ ተመሓድሮ ወይ ከዓ እቲ ፕላንካ መደብ ናትካ ከዓ እንታይ መስልካ ብስሩዕ ድሕር ትኸድከን ከዓ ኩሉ ግዜ ካብ ዓወት ኣይትርሕቕን ኢኻ ማለት እዩ። መደባትካ ዘይስሩዕ እንተኮይኑ ግን ኩሉ ግዜ ትገብሮ ስራሕ እውን ዘይቁርጡ ስለ ዝኾነ ኣብ ዓወታትካ ዘምፆ ብረክቲ ግን ነዚ ብምሉእ ኣማልያ ኣብ ዝለዓለ ደረጃ ከዓ ትርከባላ ማለት እዩ። እቲ ጋንቲ ዓራግ ምምፃእ ከዓ ናይ ኩላትናስ ጠቕሚ እዩ ማለት እዩ። ኣነ ተጠቒመ የ ብዙሕ ከባ ሳውን ካባይ ብዙሕ ተጠቒመ እያ ድብል ግምት ኣለኒ ማለት እዩ።
0: ንብርክቲ ዓመት 225 ኣብ ናይ ብሽክለታ ዘመና ተዘካሪት ዝኾነት ዓመት ኮይና ሓሊፋ ኣብ ናይ ዞባውን ሃገራውን ውድድራት ብዝሰራሓቶ ብሉፅ ስራሕ ኣቦቱ እናሃለወ ኣብ ኬንያ ከተማ ክዋለ ዝተኻየደ ፀወታ ሻምፒዮን ኣፍሪቃውን እዛ ተቀዳዳሚት ምስ ናይ ደቂ ኣንስትዮ ኤሌት ብምዃን ንሃገራ ወኪላ ተሳቲፋ ኣብዚ ውድድር ዘንፀባረቐቶ ብቕዓት ፍሉይ ኮይኑ ተሸላሚት ብር መዳልያ ብምዃኑ ንውድድራ ብምፍጻም ንሃገራ ብክብሪ ኣፀዊዐ።
1: ኣብዛ ናይ ኬንያ ንብረት እኳ ኣብ ዞባ ማእኸል ከለኹ ወላ ብቕዓተይ ፅቡቕ እዩ ነይሩ። ምክንያቱ ምስቲ ኣብ ዓቐብ ዘድማ ኣሎ ከዓ እቲ ማፕ ዝነበረ ናይቲ ፀወታ ከዓኒ ማዕረ ናቱ ዓቐብ ሰ 12 ዝበፅሕ ነይሩ 12-13 ዝበፅሕ ነይሩ። ስለዚ ከተድማ ዓሉ ትኽእል እያ እዩ ወላ ብሰልጣንና ሽዑ ተዋሂብና ነበረ። ስለዚ ልክ ዓብቲ ፀወታ ክንኣቱ ከለና ኣብቲ ናይ ጎልጎል ነበረ ዝኾነ መጥቃዕትታት ንሕተፈፂሙ ብሰለስተየን ዓቐብ ግን ግድን ክፅበየክ ይብልኒ። ስለዚ ኣብቲ ናይ ዓቐብ ዝነበረ እውን ከምቲ ዝረአኸዮ ማለት እዩ ሰብ ሃዲምኒ ንዓኣ ክሕዝ ድሓር ከዓ ሳውት ኣፍሪካ ብድሕት መፅያ ሓድሽ ሓይሊ ማለት እዩ ብድሕት መፅያ ክሳይገራ ኣርኪባ ክትሓልፈኒ ማለት እዩ። ስለዚ ብናተይ ዕጉብ እየ ዝብል ምክንያቱ ናይ ደቂ ኣንስትዮ ብዙሕ መገሻ የለን። ኣብቲ መገሻ ዝኸነየ ግን ከምዚ ዓይነት ዓወት ከነምፅእ ኩሉ ካብ ፈጣሪ እዩ ማስካባያ ኣይኮነ። ስለዚ ሕጉስቲ እያ ንበዛ መገሻ እዚያ።
0: ኣብ ዓመት 226 እውን እዛ ተቀዳዳሚት ክሳዕ ሎሚ ተኻይዱ ኣብ ዘሎ ውድዳት ካብ መድረኽ ኣይወረደትን ዘላ። ብፍላይ ድማ ኣብ ናይ ሎሚ ዓመት ዙር ዞባ ማእከል ዘንፀባረቐቶ ብቕዓት ውሃ ዘበለ ኮይኑ ብፍላይ ካብ ከባቢ ጊንዳዕ ተበጊሳ በስመራት ዝተዛዘመት መድረኽ መቀዳድምታ ክሳብ 5 ደቃይቕ ፍልሊ ኣንፂፋ ብምዕዋት ኣገሪም እያ። ኣብዚ ውድድር ድማ ብግዜን ብናይ ዓቐበትን ዕውቲ ክትከውን ክኢልያ ብርክቲ ፍሳሐ በር እየ።
1: ምስጢር ዓወተይ ኩሉ ከፈጣሪ እዩ ኣካባቢ ኣይኮነን ሳላ ፈጣር ዝደገፈን ማለት እዩ። ብዓብኡ ማስ ነዚ ስቴጅ ዋላ ነዚ ናይ ዓቐብ ፊልሌ ንኸማዕብሎ ብጣዕሚ ሓጊዝን እዩ ኣሰልጣኒ ማለት እዩ ትሬን ብኩሉ ብሞራል ብኩሉ ንሓግዘን ማለት እዩ።

0: እዚ እቲ ስራሕ ኩሉ ብዝያዳ ከዓኒ ኣብ ፀወታ ኣፀባሪቂ እዮ ማለት እዩ። ስለዚ በቃ ኮርሶ ከምዚ ነኺሶለየ ፍላይ ነቲ ፍለይ ብጣዕሚ ክነኽሰሉ ኣለኒ ኢለ ስለ ዝሓሰብኩ ፅቡቕ ብቕዓት ከዓ ኣርእየ ማ ኣብዚ ናይ ዝሓለፈ ናይ ግንዳዕ ነበረት ማለት እዩ።
1: ህይወት ብሽክለታ ብዙሕ ምዕራፋት ዘለዎ ፅንኩር ዓውዲ እዩ። ፍሉይ ዓወት ተስተማቕር ኣብ እዋን ፆታ ኮነ ልምምድ ዝኽሰት መውደቕቲ ሃዲምካ ውዒልካ ንዓወትካ እትሕብር ሕንፃፅ ንኽትሓልፋ ሒደት ሜትሮታት ተሪፉካ እናሃለወ ብሽክለታ ብምብልሻው ካብ ዓወት ክትኩለፍ ኮታስ እታ ርስቲ ብዙሕ እዩ። ብርክቲ በሬ እውን ነዚ ፍጻመ ሓደ ብሓደ ኣስተማቒራቶ እያ።
0: ተቐዳሚት ኮ መጀመርታ ፀውዒት ሃገሬት ካንታ ዝፀውዕሊ ማሲ እንዳ ኮርሶ ስግር ንፈልኩ ስለ 4 ወርሒ እየ ፀውዒ ተዝሐጎሰት ግዜ እዘያ ንባዕሉ ኣንስ ኣይተረዳእኒ ከም ደው ኢሎም ከምኡ ስበሉኒሲ ናበኮ ክ ተዛሪቡ ምዕባይ ሓወይ ኣሎ ከምዚ ኢሎምኒ ኢለስ ናበኮ ክተዛርቡ ክለዎ ግዜ ነር ማለት እዩ። እዚኣታ ዝሐጎሰትኒ ግዜ ማለት እዩ 2019 ባርዳር ዝኽናላ ማለት እዩ። ካልእቲ ዝሐጎሰትኒ ኣብዚ ሕጂ ግዜ ከዓ 2025 ዘዋልቲ ዋንጫ ንብረት ናይ ላስ ስቴጅ ነጥቢ ምስ ሮምና ተቃዳሚት ሮምና ናይ ደንደን ማለት እዩ ምስ ሓደ ዓይነት ነጥቢ ነርና እታ ላስት ቀዲምያ ወይ ኣነ ወይ ሳንድሕድ ቀዲምና ኣቲናስ እታ ቀጠለ ማልያ ትወስዳ እዩ ነይሩ። በቃ ብፀቢብ ንባዕሊስ ኣይተረዳአኒ ብፀቢብ ወፅኤ ስዒርያ ደፊኤ ስዒርያ ንስዊድን ሃፍቶም ማለት እዩ ክለብ ሰራይ ሰባ ዘላ ንዓስ ብፀቢብ ስዒርያ ደፊኤ ሳይክል ማለት እዩ ዝሐጎሰት ንሃዚየን ማለት እዩ። ዘን ክልተ ብጣዕሚ ዝሐጉሳ ኣብ ናይ ቻምፒዮን ኤርትራ ክብድ ዝበለ ዝኽሪኢ ዘለኒ ምክንያቱ ናይ ሓንቲ መዓልቲ ውድድር ብምዃና ሞ ዓብሽን ብምለዋ ከቢድ እዩ። ኩሉ ሰብ ኣብኡ ክዕወት እዩ ዝደሊ ምክንያቱ ናይ ሃገርካ ቻምፒዮን ኮን ቀሊል ነገር ኣይኮነ። ናይ ቻምፒዮን ኤርትራ እዛ ዝሓለፈት ዓመት ነበረትን 2023 ነበረትን ቻምፒዮን ኤርትራ ብፍሉይ ዝዝክረን ማለት እዩ 2023 ብቀልጢፍ ኣቴንዳንስ ብዘይ ምግባሬ ደንጊ ክኢሎም ዲስኳሊፋይ ገይሮምኒ ማለት እዩ። ናይ 2025 ከዓ በቂ ቀዳሚት ካልኦትን ስናና ኢና ኢልና ወዲእና ንክና ምክንያቱ ኣብ ፅቡቅ ክመናያ ነርና ወላ ኣብ ትሬን ርኡይ ዓይነት ብቕዓት እዩ እዩ ዝርኤልና ነይሩ ኣሰልጣን ማለት እዩ። ስለዚ በቂ ቀዳማይ ካልኣይን ስናህና ክኾን ኣለ ኢልና ወዲእናዮ ከድና ብልክዕ ሰብ ሃዲምና ሰለስተ ሰባት ክልተ ሰባት ሃዲመናና ነይረን ኣነ ሱዛን ፍዝሃ ናይ ደቡብ ማለት እዩ ክልቴና ሃዲምና ልክዕ ናብአን ክነጥር ናበልና ከልና ኣብ ጎማይ መስማር ስለ ዝኣተወኒ ብኣቦኮ ገይረ ካብኣ ተሪፈ ማለት እዩ። ልክዕ ድሕሪተይ ነይረ ግን ከርክበ ናይ ከኣልኩ ነረ ካብ 2 ደቂቕን ፈረቓን ናብ 9 ሰከንድ የፅሕያ ነረ ብድሕሪኡ ግን ታይሙ ስለ ዝወደአት ክቕፅል ናይ ከኣልኩን ራብዒቲ ኮይነ እታ ውድድር ወዲአ ማለት እዩ። እተን ዝስማዓኒ ፀወታ ዘንክልተኒ ናይ ቻምፒዮን ኤርትራ
1: እዛ ተቀዳዳሚት ኣብ 3 ኣህጉራዊ ውድዳት ማልያ ሃገራዊት ጋንታኣ ወዲያ ክትፃወትን ከላ 2019 ኣብ ኢትዮጵያ ዝተኣንግደ ሻምፒዮን ኣፍሪቃ ኣብ ናይ ጁኒዮር ናይ ክሮኖሜተር ተሸላሚት ብሩ መዳልያ ክትከውን ከላ ኣብ ናይ ፅርግያ ድማ ሓምሸይቲ ኮይና ንውድድራ ፈፂማ። ኣብ 2022 ኣብ ከተማ ኣክራ ጋና ዝተኻየደ ናይ ምላእ ኣፍሪቃ ፆታታት ማለት ኦል ኣፍሪካን ጌምስ ኣብ ናይ ሚክስድ ሪሌይ ተሸላሚት ነሓስ መዳልያ ክትከውን ኣብ ናይ ጋንታ ድማ ተሸላሚት ወርቂ መዳልያ ብምዃን ናብ ሃገራ ተመሊሳ ናይ መጻኢ መደባ ድማ ፕሮፌሽናል ፀወታ ከተካይድ ዕድል ክትረክብ ትፅበ ከም ዘላ ነዚ ክውን ንምግባር ግን ቀዳማ ዕዮ ገዛ ሻምፒዮን ኤርትራ ምዃን ከም ዝኾነ ገሊጻ ኣላ። በርክቲ
0: ሪኦኮም መጀመርታ ንፕሮፌሽናል ምዃን ዕድል ማለት እዩ ብልክ ኣብዚ ሕጂ ግዜ ሞናሊዛ ርኣያ ጀሚራቶ ዘላ መንገዲ ኣነ እውን ቀፂለ ናብ ዝለዓለ ደረጃ ከብፅሕ የደሊ ሽመይን ሽም ሃገሬን ሽም ስድራይን ከፀውዒ ናተየ ድሌት ማለት እዩ ኣምላኽ ሓግዘኒ ፈፀምቲ እየርእየን ማለት
2: እዩ። ከምቲ መልሲ እጂ ኣብ ፍርቂ መገዲ እንድያ ዘላ ኣብ ሃገር ወል ተፈሊጣ ኣላ እጂ ከዓ ብኩሉስ ኣብቲ ዓለምለኻዊ መድረኽ ክትበፅሕ ብውሽጠይ ይምንየላ። ስለምንታይ ኣብ ፍርቂ በፂሕካ ምግዳፉን ስራሕ ኣይኮነን። ስለዚ ብዝከኣል በዚ ሕጂ በፂሓቶ ዘላ ናብዚ ናይ ሻ

0: ሻምፒዮን ናይ ኤርትራ ብጣዕሚ ክሰርሕ ከም ዘለዋ ኢና ውሽጥና ካብቲ ኖ ምባል ገዲፍና ሲ ሕጂ ንደፊ ኢና ዘለና ናይ ግድን ኣብዝሃብ ተወት ለክ ንብል ኣለና። ስለዚ ካብኡ እውን ናብ ካልእ ናብ ዓለም ለኻዊ ክትነጥረሉ ትኽእል ኩሉ ብናህና ብዓምና ካብቲ ኣብ ሂወትና ንገብሮ መደባት እዝን እዝ ንብሎ ሓደ ሕጂ ናይ ብርክቲ ጓልና መደብ ኣብኡ ኣትዩ ሱ ብማዕር ይኸይድ ኣሎ ማለት እዩ። ስለዚ ንክትዕወትን ኣብቲ ዓለም ለኻዊ ከዓ ኣብቲ ሳትዋዳደረሉ ሽማን ሽም ሃገራን ከተስሚ ብጣዕሚ ይደሊ ከም ዓይነት ስሚዒት ኣብ ውሽጢ ኣለኒ።
1: ተቀዳድምቲ ደቂ ኣንስትዮ ዞባ ማእከል ዝካየዶ ውድድር ኣብዚ እዋን ናብ ነቡር ዝኾነ ብቕዓት ይምለስ እኳ ተሎ ናብ ዝለዓለ ንምብፃሕ ግን ስራሕ ከም ዘድልያ እቲ ዛርብ ብርክቲ ብቃላታ
2: ብሓፈሻ ኣብ ተቀዳድምቲ እንተመፂኻ ኣሎ ወላ ሃዲምካ ከድካ ዘይብረኻ ሰባት እውን ኣለዋ። ንባዕሉ ሕጂ እዚ ልዕልማንን ነብስኻ ክትሓስብ ኣለካ። ምክንያቱ ሎም ዓንቲ ንድሕር ኣብሪኻ ወይ ተሓጋጊዝካ ከድካ ንድሕር ተሳዒርካ ፅባሕ ኣብሪኻ ቢልካ ክትዕወት ኢኻ። ስለዚ ቀዳምነት ነብስኻ ሓሲብካ ክትክደልካ። ምክንያቱ ናይ ኮርሶ ዕድመ ሓፂር እዩ። ኣብዘን ሓፀርቲ ዕድመኻ ከመልካ ንስኻ ፅቡቅ ብቕዓት ኣምፂኻ ክትሓልፍ እዩ ዘለካ። ሽም ናትካ ኣብሪኽካ ክትሓልፍ እዩ ዘለካ። ስለዚ ኣነ ዝብል ማስ ፅቡቅ ብቕዓት ርእ ተዝሓልፋ ልዕልማን ማሲ ኣብ ትሬን ልዕልማ ንምዝውር ኣለዋ። ልክዕ ከምቲ ኣብቲ ትሬን ዝውረ እውን ኣብ ፀወታ ከምኡ ተዝውራ ደስ ዝብለኒ ማለት እዩ። ብሓፈሻ ማስተቀዳድምቲ ክበዝሓኒ እዩ ዘለዎን። በቲ ዝከኣልና ግን እተን ዘለና ከዓኒ ዘዊርና ዩ ኣቢልና ከዓ ኣብሬጅና ኣማሓየሽና ንተዓዘብቲ ንፌደሬሽን ብዓብኡ ከዓ ንሃገርካ ፅባሕ ንጎን ወኪልካ ክትከይድ ኢኻ። ማስቲ ብቕዓትካ እውን ፅቡቅ ክሳ ጌርካ ክትከይድ ደስ ዝብለኒ።
3: ብርክቲ እኮ ኣብ ማውንቴን ክላ የ ድፈልጠ እጂ ኣህና ጋላ ነፋ ስለ ዝነበርና ሳ ናይ ምሽ ናይ ጎዳይፍ ነረ እጂ ኣብኡ ምስራኾ ሳርሳይ ራብዓይ ስለ ትወፅ ዝነበረት ብሂጋትኒ ምስቲ ባሃገትኒ ቀልጢፋ ሸዑ ናብ ዓራጋት እያ ማለት እዩ። ኣና ጋላ ነፈ ስለ ዝነበርና ናብ ጋላ ነፋ ከምፃእ ግን ብዙሕ ፅዕር ነረ ማለት እዩ። ዋላ ብተዓራግ ከላ ዝጎበሉበይ እጂ ማለት ትስሕበካ ሰብ እንዲ እጂ ኣቢልና ኣቢልና መቸም ድሕሪ ነዊሕ ናባና ምተፀንቢራ ማለት እዩ። ምስተፀንበረት ዓወታት ብዓወት ስለተምፅኖ ነበረት ዳሕራይ መቸም ክወፅእ ምስ በለትካ ኣይ ተዋሓጠለይን ኣነ ከ ይገድፈክን ምሳኽ ክኸይደ ኢለ በቃ ገዲፍያ ማለት ትደልዮ ነበርኩ ድሕሪ መፂት ምስታይ ኢለ ደድሕሪያ ከ ወፅእ ከይደ ማለት እዩ።

0: ኣብ መወዳእታ እዛ ተቀዳዳሚት ኣብ ናይ ስፖርት ጉዕዞ ካብ ጎና ከይረሓቑ ደገፍ ንዝሃብዋ ስድራ ቤታ ክለባን ደገፍታን ምስጋና ብምቕራብያ ተሰናቢታትና ዝኸበርኩም ተዓዘብቲ ንሎሚ ሰሙን ዝተዳልዎ መደብ ኣብዚ ይፍፀም። ሰላም።
1: ኦ ኣብ ሳይክል መራይ ከቢት ቤንሃ ጥራይ ክትወፆ ማለት እዩ። ካብ ንኣሸይ ዝደግፈኒ ብዙሓት ሰባት እዮም ማስ ነየናይ ገሊፅካ ኢኻ ነየናይ ክሳክብሮ ከቢድ ነገር እዩ። ብሓፈሻ ግን ንኩሎም ዝደገፉኒ ስጋዕ ብዚ ደረጃ ዝዘብፅሑኒ ቀዳምነት ስድራይ ማለት እዩ ብጣዕሚ ዘመስግን። ክፅለ ናይ ኣሰልጣኒ ክለብ ጎዳይፍ ነበረ እስያስ ብሉ እውን ናይ ብንእሸይ ኩሉ ክመልሚሉ ምስጋዕ እንዳኮርሶ ዘብፅሓኒ ማለት እዩ ብጣዕሚ እዩ ዝመስግኖ። ኣብዚ ሕጂ ግዜ ዘሎ ኣሰልጣኒ ከምኡውን ኣብ ጎነይ ዝኸውን ልክዕ ዳርጋ ከመቦይ ከም ሓወይ ኩሉ ዘማክረኒ ፍሬዘር ከኣኒ ብጣዕሚ እዩ ክመስግኖ ዝደሊ። ከምኡ እውን ኣብ ተፃወቲ ኣብ ጎነይ ዝኾኑ ኣለዉ ኣብ ኩሉ ኣብ ትሬይነ ይኹን ኣብ ኩሉ ነገር ዝሕግዙኒ ዮናታንን ፊሊሞን ማለት እዩ ብጣዕሚ እየ ከመስግኖም ደሊ። ማለት ከቢድ እዩ ነቲ ገሊፅካ ነቲ ክሳት ገብር ከቢድ እዩ ብሕፅር ዝበለ ግን ናይ ብልቢ ኣብዚ ዓዲ ዘለዉ ብምልኦምን ኣብ ደገ ኮይኖም ብሞራል ብኩሉ ዝደግፉኒ ማለት እዩ ብጣዕሚ እየ ከመስግኖም ዝደሊ።

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርትስ ናይ ሶም እዚ ኣብዚ ይፍፀም። ስለምክታልኩም ኣዚና ንምስግን። ቅድሚ ዛምደ እዚኡ ኣብ ምፍናውና ወይ ካብ ምፍናውና ምሳኹም ከምቲ ልሙድ ንህቦ ሓበሬታ ኣሎና። እዛ መደብ እዚኣ ብኩሉ ነገራ ናወስኽትና ደምቐት ክትከይድናትኩም ተሳትፎ የድልያ እዩ። ምክንያቱ እዛ መደብ እዚኣ ካባኹም ብኣኹም ንዓኹም እያ ኢልና ስለንኣምን ምስ ኩላቶም ኣብላ ስቱድዮ ብሓባር ብምካ ዝሰናብተኩም ዝመዘለ ሰሙን ይኮን ምራኸብና ክሳብ ሽዑ ግን ሰላም።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብዝ ሓለፈ ሰሙን ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራያ ሓዲሳ ኤርትራያ ሓዳስን ኤርትራያ ፕሮፋይልን ኣተወኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና።

ሪፖርታጅ ስነ ፍልጠታዊ ዋዕላን ሓፈሻው ጉባኤን ፋርማሲቲካዊ ማሕበር ኤርትራ ቀሪቡሎ ኣብቲ ብሓደ ግንቦት ዝተኸየደ መበል 19 ስነ ፍልጠታዊ ዋዕላ ፕረዚደንት ማሕበር ኣቶ ኣብርሃ ገብረ ኣብ ዘስምዖ መኽፈተ ቓል ሞያ ፋርማሲ ኣብ ምውሓስ ጥዕና ዘለዎ ዕዙዛ ገዳስነት ድሕሪ ምዝርዛር ብሉፅነት ፋርማሲ ኣንጠጢኻ ዝርከብ ዘይኮነ ቀጻሊ ጻዕሪ ዝሓትት ሞያ ምዃኑ ኣብ ሆስፒታል ኣብ ኮማዊ ፋርማሲ ኣብ መፅናዕታዊ ቤተ ምርምር ይኹን ኣብ ምክልኻል ኣካላዊ ጥዕና ዘለዎ ተራን ኣገዳስነትን ልዑል ከም ዝኾነ ኣስሚሩሉ ይርከቦ። ኣብ ዓምዲ ባህልን ስነ ጥበብን ዛዕባ ስነ ጥበባዊ መኸተ ቀሪቡሎ ብዙሓት ናብ ገድሊ ኤርትራ ዝተፀንበሩ ተጋደልቲ ደርፍታት ዝተፈላለዩ ሃገራውያን ደረፍቲ ሃፃቢሉ ንሜዳ ከም ዘውፅኦም ኣብ ዘካየድዎ ቃለ መጠየቃት ይገልፂኦም። ናይ በዓል በረኸት መንግስቲ ኣብ የማነ ባርያ፣ ወዲ ትኹል፣ መሓመድ ዑስማን፣ ጓላንከረ፣ ወዲ ጎረት፣ ወዲ ገብሩ ብዙሓት ካልኦትን ካብ ሓምሳታት ጀሚሮም እናተኣሳሰሩን ቅኒት ሃገራዊ ዜማ እናፈተሉን ኣብቲ ወሳኒ መድረኻት ኤርትራዊ ጉዕዞ ኣብ ብዙሓት መንፈስ ቃልስን ሃገራውነትን ኣስሪፆም። እዚ ዜማታት ፈለማ ሓሳብ ዳሓር ግጥሚ ዳሓር ዜማን ሙዚቃን ተሰፊሉ ምሉእ ይኸውን። ገጠምቲ ኣብ ልቢሰብ ዝተርፍ ግጥሚ ክገጥሙ ከለዉ ዘየምቲ ድማ ልቢሰብ በሲዑ ዝሰፍር ዜማ ይደርሱ። ቃላት ኣብ ዜማ ኣትዮም ብጥበብ ምዝፍተሉ ንሰባት ይፈታትሉ። ስምዒት ውሽጢ በርቢሮምን ቀስቂሶምን ጽኑዕ ሰፈር ምስ ሓዙ ካብ ልቢ ናብ ልቢ ይሰግሩ ድኣ እምበር ምስ ግዜ እናተረስዑ ኣይከዱን። እንተ ደኣ ካብ ልቢ ናብ ልቢ ዘስግር ትኬት ረኺቦም ህያው ኮይኖም ማለት እዩ። ኣስላማይ ክስታናይ ወዲ ቆላ ደጋ ንምኽሪ ጸላኢ ኣይትሃቡ ዋጋ ኣይትሃቡ ዋጋ ከይትኸውን ዕዳጋ እትብል ታሪኻዊት ደርፍና ኣብ ዘይትድረፈሉ ውራይ መቸም የለን። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ጎቦ እንክፈርስ ኣብ ትሕቲ ዝብል ኣርእስቲ ኤርትራ ምስ ጎቦ ምጽጋዕ ጎቦ ከም ዘይገብረካ ሓደጋ መንደረጋሕ ኣብ ዝባንካ ምዃኑ ኣቐዲማ ዘለለየቶ ሓቂ እዩ። ስለዝኾነ ድማ ኣምር ርእሰ ምርኮሳ ህዝባዊ ግንባር ካብ እግሪ ተኽሉ ብመትከል ካብ ዝዓየየሎም ሓደ ካብ ዝዓበዩ ክብርታትና እዩ። ኣብ ዓምዲ መዛነይ ዓወት ኣብ ውሽጢ 30 መዓልታት ብዛዕባ ትርጉም ሕብርታት ሞራላዊ ናብዮት ጥቕስታት መዛነይ መልሲ ዝተመሰቐለ ቓላት ይጸንሐና። ኣብ ዓምዲ ዛዕባ ሎሚ መበል 5 ክፋል ዝኽርዛዛ ምኪናት ጉዕዞ ኣህዱና ናብ ኣስመራ ሰፊራ ኣላ። ይህናይ ደኣ ንበገስ ጥራይ በልኩ ዝተወለድኩላ ኣስመራ ውሽጢ ኸርሳ ከም ውንጅር ኣብ ማይ ክጠሓሕሶ እናተረአየኒ ያላ ተበገስ ኢልና ጉዕዞ ጀመርና። መገዲ ጅምር እንክነብል ብሓመድ ዝመልአ ከሻሹ ዝተሰርሐ ድፉዓት ገጠመና። ኣብ ፈቐድኡ ዛሕዛሕ ዝበለ ጠበናጁ ጸላእ እውን ከምኡ። ነዚ ከም ዝነቐጸ ጨንፈር ዕንጸይቲ ፈቐድኡ ዝተደርበየ ጠበናጁ ምስ ረኣና ግዜ ክጠልመካ እንከሎ ሕሱም እዩ በልና ቀጺልና ንነዋሕቲ ኣግራብ ቤተ ገርግሽን ንዑ ዝተቐነተ ጸሊም ጽርግያን ሓጹርን ተጐዝጊዝና እናተጓዓዝና ብዚንጎ ዝተጠቓቕዐ ኣባይቲ ጐነፈና። ንየማን ተዓጺፍና ጫፍ 4 ስመራ ሓዝና ኣዴታት ገሊአን በራድን ኩበያን ገለ ኸኣ ቀጫጩ ሒዘን ብዕልልታ ኣሰኔን ደቂ ስመራ ጻዕዳ ዘይብሎም ዕዳ ዝብሉን ካልኦት ደርፍታትን ኣሰኔን ቁፂፂ እናበላ ፍሽኽታ እናጐስዓ ተቐበላና። ሪፖርታጅ መመረቕታ ተምሃሮ ቤት ትምህርቲ ዛግረ ቋንቋ ዓረብ ቀሪቡሎ። ቤት ትምህርቲ ዛግረ ቋንቋ ዓረብ ካብ እቲ ምስረት ኣብዚ ናይ መበል ታሽዓይ እብረ ስልጠና 301 ሰልጠንቲ ከም ዘመረቐት ተገሊጹ። ኣብ ዓምዲ መልሓቕ ኣላዳብ ዋልፍኑን መበል 18 ክፋል እቲ ኻልእ ገድሊ ቀሪባላ። ኣብ ዓምዲ ስያሓ ወኣሳር መበል 3 ክፋል ትሕዝቶ ኣገዳስነት ዞባ ቀይሕ ባሕሪ ከም ማእከል ስነ ጥንታዊ ኣሰራትን ቱሪዝማዊ መስሕብን ይጸንሐና። ኣብ ዓምዲ ዕልሞሞ ቴክኖሎጂ ዝተፈላለዩ ሓደሽቲ ረኽበታትን ምህዞታትን ተላልዮም። 6 ክፋል ዝኽሪ ዛዛ ምኪናት ጉዕዞ ኣህዱና ናብ ኣስመራ ተጸንሐና። ኣነን ብጻየይ ብዕሎን ሽሕኳ ዕጥቅና ፍኹስ ዝበለ እንተነበረ ካብ ወጋሕታ ክሳብቲ ናብ ገዛና ዝኣተናሉ ካብ ዝባና ስለ ዘይወረደ ነብስና ጸላዕላዕ ክብለና ጀመረ። ገዛና ምሳእተና ዝበሃል ግዲ ዘይመሰሎም ኮይኑ ዕጥቅኹም ኣውርዱ ዝበለና ይነበረን። እንተኾነ ኣነን ብዕሎን ብመንፈስ ዝተረዳዳእና እንክንመስል ፍትሕ ኣቢልና ንድሕሪና ዘዋበልናዮ።
እቶም ዝነኣሱ ቆልዑ ኣዒንቶምን መንፈሶምን ናብኣተን ወርቢሮም ክቐራርቡ ፈተኑ። እቶም ዝዓበዩ ኣቶም ቆልዑ ቅርብ ቅርብ ኣይትበሉ፣ ባንቡላ መፃወቲ ይኮነን ከይትልኩሙና ብምባል ፍርሖም ብዘግህድ ክገንሕዎም ጀመሩ። ኣብ ዓንዲ ማሕበራዊ ዕቤት እትራ ስድራ ቤት ኣብ ምኩስኳስ ደቆም ተዳሲሱ ንረኽቦ ምኽርን ማዕዳን ብስነ ፍልጠታዊ ኣጠማምታ ኣካላዊ ኣእምሮኣዊ ስምዒታዊ ማሕበራውን መንፈሳውን ሓገዝ ንምሃብ ብዘይ ዝኾነ ጎነፃዊ ስጉምቲ ንፀገማት ኣብ ሞያ ትምህርትን ረቂቕ ክእለትን ዝተመርኮሰ መፍትሕ ምሃብ እዩ። ኣብ ልዕሊ እቲ ዘለካ ልቦና እንተ ዝውስኹካ ከም ዝበሃል ምኽርን ማዕዳን ብዘይናይ ዕድመ ፍልሊ ካብ ቁልዕነት ክሳብ ሽምግልና ከከም ደረጃ ዕድሚኡ ዝውሃብ እዩ። ከም ወላዲ በትርን ሓኽልን ሒዝካ ገናሒ ቀጻዕ ቁጡዕ ባህርያት ብምንፅብራቕ መኺረን ምዒደን ክትብል የኽእለካ ዶ? ኣብ ልዕሊ ውሉደይ ዝፍፅሞ ኣራሚ ስጉምቲ መሰለ እዩ ዘብለካ እንተኮይኑ መሰልን ግቡእን ውሉድካ ምፍላጥን ዘይምግሃስ ወይ ምኽባር ክርሳዕ የብሉን። ጉዳይ ዲስፕሊን ኣብ ሓይሊ ዝተሓወሶ መቕፃዕቲ ውፅኢታዊ ኢልካ ምእማንን ብምኽንያት ምርዳእን ረብሓታቱ ክወዳደር ዝከኣል ኣይኮነን። ኣብ ትሕዝቶ ሪፖርታጅ መመረቕታ ቤት ትምህርቲ ዘግረ ቋንቋ ዓረብ ድሕርና ፅነት ኣብ ሃገርና ትምህርቲ ቋንቋ ዓረብ ብስሩዕ ኣብ ኣካዳምያዊ ትምህርቲ ኣትዩ ይሰላሰል ከም ዝነበረ ናይ ትማሊ ዝኽሪ እዩ። ስለዝኾነ ድማ እዩ ኣብዚ ሕጂ እዋን ንዕዙዝ ኣገዳስነት ትምህርቲ ቋንቋ ዓረብ ብምግንዛብ ኣብ ትሕቲ ፅላል ሃገራዊ ማሕበር መንእስያትን ተማሃሮን ኤርትራ እትነጥፍ ቤት ትምህርቲ ዘግረ ቋንቋ ዓረብ ኣብ መፈረቕ 2020 ክትምስረት ዝኽእል።

ትፍለጥ። ዛጊድ ድማ ንብዙሓት መንእስያትን ኣዴታትን ኣቦታትን ተኻፈልቲ ዕድል ናይ ትምህርቲ ንክኾኑ ብምግባር ኣቐዲማ 8 ዙርያታት ኣመሪቓ ኣላ። ዓርቢ 24 መያዝያ 2026 ኣብ ሰዓታት ድሕሪ ቀትሪ ኣቦ መንበር ሃማትአ ብፃይ ሳልሕ ኣሕመድዲን ዝርከቦም ሰበስልጣን መንግስትን ግንባርን ተመረቕትን ወለዶምን ዕዱማታ ጋይሽን ኣብ ዝተረኽብሉ ስነ ስርዓት መመረቕታ ታሽዓይ ዙርያ ስልጠና ቋንቋ ዓረብ ብምዕሩግ ኣገባብ ኣብ ኣዳራሽ ዞባ ማእኸል ተኻይዱ ተጠቒሱ። ኣብ ዓምዲ ልቦናን ፍልስፍናን መበል 20 ክፋል ዋሕዚ ዓወት ኣብ ዓለምና ወላ ሕማቕ ይኹን ጽቡቕ የጋጥም ብዘይገድስ መብዛሕትኡ ሰብ ደርማስ ስጉምቲ ኣብ ምውሳድ ትብዓት የብሉን። ኣብ ሂወት ንዘጋጥመካ ጸገም እትከላኸለሉ እተዝልቐሉን እተጥቃዓሉን እዋን ምልላይ ጽቡቕ እዩ። ኣብቲ ክትከላኸለሉ ዝግባኣካ እዋን ምጥቃዕ እንተጀሚርካ ኣብ ሓደጋ ክትወድቕ ትኽእል ኢኻ። ኣብቲ ክተጥቅዕ ዝግባኣካ ግዜ ምዝላቕ እንተጀሚርካ ኦሮማይ ፈሽልካ ማለት እዩ። ክንዲ ዝኾነ መዓስ እንታይ ዓይነት ስጉምቲ ክትወስድ ከም ዘለካ ምፍላጥ ንመጻኢ ህይወትካ ኣብ ምውሳን ዓብ ግደ እዩ ዘለዎ። ኣብ ዓምዲ ዳየሪ ክረምቲ ኣብ እምባትካላ ኣብ ዕረፍተይ ዕልልል ዝብሉ ዛዕባታት ዳየሪ ቀሪቦም ይርከቡ። ኣብ ዓምዲ ደልኣባብ መበል 22 ዛዛሚ ክፋል ተኸታታሊ ዛንታ ጥሰት ለምበዕ ደምር መሰት ትጸንሐና። ኣብ ዓምዲ ዓማር ገስጋስ ትምህርታዊ ኣገልግሎት ኣብ ንዞባ ናቕፋ ብዝምልከት ምስ ሓላፊ ጨንፈር ትምህርቲ መምህር ጅምዕ ብኺት ዝተኻየደ ቃለ መጠይቕ ሰፊሩሎ። ሪፖርታጅ ዑደት ኣባላት ማሕበር ምትሕጋዝ ክፍለ ሰራዊት 96 ናብቲ ካብ 1983 ኣትሒዞም ንሓሙሽተ ዓመታት መመላእታ ምስ ጸላኢ ዝተሓናነቕሉ ድፍዓት ገድልን ዝኽርታቱን ቀሪቡሎ። ኣብ ዓምዲ ዕንጃረ መበል ሳልሳይ ክፋል ትሕዝቶ ሌላ ምስ ተጋዳሊት ኣድሓነት ዓንዶም ይጸንሐና። ኣብ ዓምዲ ምህሮ ወዓቦት ህግያ ኣበርክቶ መዋእለ ህፃናት ንዝስዕቡ ደረጃታት ትምህርቲ መስርሕ ምዕባለ ቋንቋ ትፈልጥሎ ንረክብ። ኣብ ዓምዲ ሸባብ ሪፖርታጅ ዑደት መንእስያት ንዞባ ናቕፋ ናብ ድፍዓት ቀሪብሎ። ኣብ ዓምዲ ተርቢያት ታሪክ ኣቦና ሼክ ዓብድልቃድር ኸቢረ ካብ ታሪክ ቀዳሞት ጥቕምን ጉድኣትን ቴክኖሎጂ ሓቅታት ብዛዕባ ኣካላት ወዲ ሰብ ዝብሉ ዛዕባታት ሰፊሮም ንረኽቦም። ኣብ ዓምዲ ፈኖዓዳት ነፋዕ ወድ ዕትማን መንዩ ተዳሲሱ ይርከብ። ኣብ ዓምዲ ነፈት ኣመር መጸባበቒ ኬሚካላትን ጉድኣቶምን ዝምድና ሰባት ዝዘርግ ዘሎ ተጠቃምነት ብልሂ ቴሌፎናት ገለ ካብ ጥቕምታት ማስቲካ 10 ፍልሊ ይረኸብ ዝብሉ ዛዕባታት ይጸንሑና። ኣብ ዓምዲ ስፖትላይት ብጨንፈር መጽናዕትን ምርምርን ሚኒስትሪ ጉዳያት ወፃኢ ብሆርን ሬቪው ዝተባህለ ምድረገጽ ንዘይ ሕጋዊ ጠለብ ባሕሪ ኢትዮጵያ ምኽኑ ንምግባር ዝተደርደሩ ሓሶታት ብጭቡጥ ዓለምለኻዊ ሓቅታት ዝተዋህበ መልሲ ቀሪቡ ይርከብ። ኣብ ኤርትራ መስርሕ ክታበት ንድሕነትን ህላወን ህፃናት ኣብ ምውሓስ ከም ቀንዲ መሳርሒ ኣብ ባይታ ዘግሃዶ ጭቡጥ ሓቅታት ተዘርዚሮም ኣለዉ። ኣብ ዓምዲ ኦፒንየን ጉዳይ ባህሊ ክሽቦ ጠቕሊልካ ኣብ ቁራፅ ብሕጊ ብራኸ ንቕሓትን ሓበራዊ ስጉምትን ተጨቢጦም ዝርከቡ ዓወታት ኣተባባዕቲ ምዃኖም ተገሊጾም። ሪፖርታጅ ስነ ፍልጠታዊ ዋዕላን ሓፈሻዊ ጉባኤን ፋርማሴቲካዊ ማሕበር ኤርትራ ቀሪብሎ። ኣብ ዓምዲ ኪዌንድኤ ዝነቕሐ መንእሰይ ብሩህ መጻኢ ኣብ ትሕቲ ዝብል ኣብ ሳዋ ምስ ኣውሃትን ተሳተፍትን ኤግዚቢሽን ተምሃሮ ዝተኻየደ ቃለ መጠይቕ ሰፊሩሎ። ኣብ ዓምዲ ቁጠባን ዋኒነን ቻይና ካብ ፍወሳ ብነውፂ ከመይ ኣምለጠት ሓምሻይ ክፋል ቀሪባላ። ኣብ ሓምሻይ ክፋል ትሕዝቶ ረፈረንደም ንሕጋዊ መሰል ናጽነት ኤርትራ ዕላው ዝገበረ ዕዙዝ ፍጸመ በዚ ምዕባለታት እዚ ተስፋ ዝቆረፀ ስርዓት ደርጊ ብመንጎኛነት ፕሬዚደንት ኣሜሪካ ነበር ጂሚ ካርተር ምስ ህዝባዊ ግንባር ኣብ ዘተ ክኣቱ ተገደደ። ይኹን እምበር ብምሉእ ናጽነት ኤርትራ ክእመን ትብዓትን ቅርብነትን ኣይረኣየን። ክንዲ ዝኾነ እቲ ዘተ ዝኾነ ፍረያ ይምፀን። ድሕሪ ምድምሳስ ናደው እዝ ናብ መድረኽ ስትራቴጂያዊ መጥቃዕቲ ዝተሰጋገረ ሰራዊት ህዝባዊ ግንባር ኣብ ለካቲት 1990 ስርሒት ፈንቅል ብዝተሰሜ ሰፊሕ ወታደራዊ ወፍሪ ኣብ ምብራቃዊ ጎላጉል ዓሪዱ ንዝነበረ ሰራዊት መግዛእቲ ኢትዮጵያ ፅራሪጉ ንፅርግያ ኣስመራ ባፅዕ ድሕሪ ምብታኽ ብ10 ለካቲት ንወደባዊት ከተማ ምፅዋዕ ተቆፃፀራ። ኣብ ከበሳታት ኤርትራን ክረንን ዝነበረ ሰራዊቱ ድማ ክሳዱ ተሓኒቁ ምስ ኣዲስ ኣበባ ርክቡ ብነፈርቲ ጥራይ ኮነ። ኣብ ዓንዲ

ሸባብ ንኡስ ዓምዲ ሓሳባት ወርሒ ግንቦት ኣብ ዓውደ ኣዋርሒ ኤርትራውያን ልክዕ ከም ፈላሚት ወርሒ ናይ ሓዳስ ዓመት እያ ብድምቀት እትኽበር። እቲ ምንታይ እታ ደልሃመት ናይቲ መሪር እዋን ተቐንጢጡ ባናሓርነት ዝተረጋገፀላ ወርሒ ስለ ዝኾነ እታ ወርሒ ብምልእታ ዝሓቆፈቶ መዓልትታት ናይ ናፅነት መዓልትታት እዩ። እቶም ነቲ መሪር ናይ ጭኮናን መግዛእትን ኣደራዕን ሕሰብን ገዛእቲ ዘይርከብናሉ መንእስያት ነዛ ዕለት ብምልኣትና እነስተማቕራ። እቲ ምክንያት እቲ እተሓልፈ መስገደል ብታሪክ ክዝንቶ ጥራይ ስለ ዘስካሕክሕ እንቋዕ ናፅነት ኮነ ኢልና ስለ ንሓሰብ። ንስለ ዝተኸፍለልና ዋጋ እናመስገና ድማ ቅንናፅነትና ብደስታን ፍስሓን ተመሊእና ንሕልፎ። ኩሉ ዜጋ ናይዚ ሃገር ብናፅነት ይሓስብ ይሰርሕ ሰላናፅነት። ኣብ ወርሒ ግንቦት ንሃገራዊ ባንዴሮኦም ብኹርዓት ዘወዛውዙ ህፃናት ንስለ ናፅነት ዝገጥሙ ዝፅሕፉ ስነ ጥበበኛታት ብኸበሮን ደበላን ዝሕገሱ ኣዴታት ኣቦታት ብኹርዓት ዝተመልኡ መንእስያት ብሓፈሻ ይዕበ ይንኣስ ሓገሱ ካብ ምግላፅ ዝወክር የለን። መለክዕ ግዜ ዝኾነ ሰዓት ከይዛዘም ይምነዩ እቲ ሃዋህው ናፅነት ከምኡ ኢሉ ክቕፅል ይሃርፉ። ነገረ ጀንደር ኣቦታ ስራሕ መረዳእታ ዝጠልብ ኣምር ኣብ ትሕቲ ዝብል ማዕረ ኣተሓሕዛዶ ምዕሩይ ውፅኢት ማዕር ዕድላት ወይ ባይታ ስለ ዝፈጠርካ ማዕርነት ተረጋጊፁ ክበሃል ይከኣል ዶ? ጀንደራዊ ማዕርነት ንምርግጋፅ ዝለዓለ ምጉት ተዳሲሱ ንረኽቦ። ከም መቐፀልትኡ ኣበርክቶ ጓል ኣንስተይቲ ብተምሳሌት ብኸምስ ስዕብ ተቐሚጡ ሰፊሩሎ። ኣብ ሻብዓይ ክፋል ዝኽሪ ዛዛሚ ኩናት ጉዕዞ ኣሃዱና ናብ ኣስመራ ግንቦት 24/1991 ምሸት መኪና ውዕል መገሻኣ ቤተ ገርግሽ ስለ ዝነበረ ሙሉእ ብምሉእ ኣዕረፈት። ኣብዚ ቦታ እዚ ካበየ ግንባሩን በብመኣዝኑን መፅኡ ኣብ ፀቢብ ቦታ ዝተኣከበ ተጋዳላይ ፀጉሪ ርእሲ እዩ። እቲ ምብዛሓይ መዛረበን እቲ ስክፍታ ዝፈጠረ ጉዳይ ዳርጋ ነፍሲ ወከፍ ተጋዳላይ ከም መግለፂ ሓጎሱ ገሊኡ ሓዊ ዝመስል ሓባሪ ጥይት ገለ ተራጢት ብዘይምቁራፅ ናብ ሰማይ ገፁ እናተኮሰ ቶግ ተሮግሮግ ተሮግ የብል ምንባር እዩ። ነገራት ጥቡቕ ኣብ ዝኸደሉ ግዜዩ ዝያዳ ምጥንቃቕ ዘድሊ ንዝብል ብሂል ዘዘኻኽር ቅጥዒ ኣልቦ ተኽሲ ሓጎስ ዝደፋፍኦ ስምዒታዊ ብምንባሩ ሓደጋ ከየስዕብ ናይ ቅዱሳት ብፍላይ ናይ ሓለፍቲ ዓብዪ ስክፍታ ነበረ። ካብ ዝተበጊሶም ሓለፍቲ ብትርር ዝበለ ድምፂ ተኽሲ ቋርፅ ክብሉ ይስምዑ ነበሩ። ኣብ ዓምዲ ልምዓት ሳልሳይን ዛዛምን ክፋል ኩባንያ መጓዓዝያ ሓራት ካቢናበይ ሰፊራ ኣላ። ሪፖርታጅ ስነ ፍልጠታዊ ዋዕላን ሓፈሻዊ ጉባኤን ፋርማሲቲካዊ ማሕበር ኤርትራ ቀሪቡሎ። ኣብ ዓምድያ ልኡስራ ህፃናት ሕርቃኖም ኣብ ምንፅብራቅ ዝወስድዎ ስጉምቲ ምህራም ወላዲ እንታይ ዓይነት ኣልያ ክግበረሉ ይግባእ? ክሽነ ስድራ ኣሰራርሓ ምቁር ሕብስቲ ኑቴላ ኣብ ልዕሊ ኣስናን ጉድኣት ዘውርዱ ልምድታት ፅበቐ ዝኣመሰሉ ትሕሶታት ኣስፊራ ተፀንሐና።

ኣብ ዓንዲ ስድራ ቤት ምስ ወለደይን ስድራ ቤተይን ክረኸብ ተሓባበሩኒ ኣብ ትሕቲ ዝብል ዮሃንስ እዩ ዝበሃል። እዚ ስም ሚኒስትሪ ዕዮን ማሕበራዊ ድሕነትን ዝሃበ እዩ። ምክንያቱ ዮሃንስ ወለዱ ይኹን ቤተሰቡ ኣይፈልጥን እዩ። ኣብ ትሕቲ ሚኒስትሪ ዕዮን ማሕበራዊ ድሕነትን እዩ ኣብ ስድራ ቤታዊ ክንክን ጉጅለ ቆልዑ ማለት ግሩፕ ሆም እናተኣለ ፈለማ ኣብ ድባርዋ ቀፂሉ ኣብ ደቀ ምሓረ ዞባ ደቡብ ካብኡ ኣብ እምባደርሆ ዓብዩ። ኣብዚ ግዜ እዚ ወዲ 25 ዓመት ኮይኑ ዘሎ መንእሰይ ዮሃንስ ብዕለት 7 ሕዳር 201 እዩ ኣብ ቤተ ክርስትያን ቅዱስ ዮሴፍ ማለት ፌት ስታድዮም ኣስመራ ዝርከብ ሰዓት 7:50 ናይ ምሸት ተደርቢ ተረኺቡ። ሽዑ ዮሃንስ ወዲ 5 መዓል

ሓለፍቲ ኣቢሉ ይኸውን ነይሩ። ደናግል ቅዱስ ዮሴፍ ድማ ብጨርቂ ተጠቕሊሉ ረኸበኦ። ካብኡ እተን ደናግል ቅዱስ ዮሴፍ ናብ ራብዓይ መደበር ፖሊስን ሓቢረን። ራብዓይ መደበር ፖሊስ ድማ ናብቲ ቦታ ብምኻድ ነቲ ህፃን ኣምፂኡ ናብ መካነ ህይወት ሆስፒታል ህፃናት ኣስመራ ብምውሳድ ዘድሊ ሕክምናዊ ክትትል ከም ዝረክብ ተገይሩ። መንእሰይ ዮሃንስ ብቓላቱ ከምዚ ክብል እዩ ዝገልጽ። ስድራይ ክደሊ ዘበገሰኒ ምኽንያት ክንዲሰብ ኣኺለ ስለ ዘለኹ መንነተይ ንምፍላጥ እዩ። ኣቦይ ኮነ ኣደይ ፀገም ስለ ዝረኸቦም ገሪፎምኒ ዳኣ እምበር ጸሊኦምኒ ወይ ፈንፊኖምኒ ከም ዘይኮኑ እርዳኣኒ። በዚ ከዓ ኣብ ልዕሊ ወለደይ ብፍላይ ወላዲተይ ዝኾነ ቂምታ ከም ዘይብለይ ክገልጽ ፈቱ። ስለዚ ወለደይ ብሂወት እንተ ደኣ ሃልዮም ሽግረይ ተረዲኦም ክሓቕፉንን ኣለና ክብሉንን በዓል ዓብ ተስፋየ። ብኻልእ ሸነኽ ምስ ኣቦይ ክረኸብ ሓጉዝኒ ብዝብል ጸጉ ተኸስተ ተስፋ ዝጊ ተወልደ ብርሃንያ ትበሃል። ኣብ ኣስመራ ከባቢ ዕዳጋ ዓርቢ ኣብ 1987 ተወሊዳ ኣብኡ ዓብያ። ወላዲታ ድማ ወይዘሮ ኪሮስ ተስፋይ ትበሃል። ጸጉ ኣብዚ ግዜ እዚ በዓልቲ ሓዳርን ኣደ ኣርባዕተ ውሉድን ኮይና ኣብ ከተማ ኣስመራ ትቕመጣላ። ጸጉ ምስ ሓዳራን ደቃን ማሚቋኳ ብፍቕርን ሰላምን እትነብር እንተላ ንወላዲኣ ማለት ኣቦኣ ስለ ዘይትፈልጦ ግን ኣቦይ መን እዩ? ስድራ ቤት ኣቦይ ከ መን እዮም? ዝብሉ ሕቶታት ወትሩ ኣብ ዝኽሪ ሓሳባት ተሰላስሎም። ፍቕሪ ናይቲ ብዓይና ዘይረኣየቶን ንሱ ዘይረኣያን ኣብ ከርሲ ዲኣን ከላ ከይተወልደት ዝሞተ ወላዲኣ ድማ ኣብ ውሽጣ እናረበሻ ኣብ እናፍቆትን ትዝታን ተኣቱ ተጠቒሱ። ኣብ ዓምዲ ትንታነ ዜና ውሳነ ምስሓብ ሰራዊት ኣሜሪካ ካብ ጀርመን ከም ዛዕባ ተላዒሉ ይርከብ። ወታደራዊ ህላው ኣሜሪካ ኣብ ጀርመን እንተብቂዑ ኣብ ጽላት ምክልኻል ኣሜሪካ ዘምጽኦ ለውጢ ይህሉ ዶ ይኸውን ዝብል ሕቶ ክለዓል ባህርያዊ እዩ። ብመሰረቲቶም ተንተንቲ ብርግጽ ክህሉ ይኽእል እዩ። ምኽንያቱ ኣብ ዝሓለፈ 4 ዓመታት ኩናት ዩክሬን ዋና ቤት ጽሕፈት ወታደራዊ እዚ ኣሜሪካ ኤውሮጳ ኣብ ጀርመኒ ነይሩ። ብዘይካዚ ኣብ ኩናት ኣፍጋኒስታንን ኢራቅን ዝተዋግኡ ወታደራት ኣሜሪካ ኣብ ከተማ ላንስቶል ጀርመን ኣብ ዝርከብ ማእከል ጥዕና ኣሜሪካ እዮም ዝሕከሙ ነይሮም። ብተወሳኺ ኣብ ኤውሮጳ ዝርከብ ኒኮሎሳዊ ኣጽዋር ኣሜሪካ ቀንዲ መደበሩ ኣብ ጀርመን እዩ። ብዘይካዚ ብመሰረቲ ቻንስለር ጀርመን ነበር ኦላፍ ሾላዝን ፕሬዚደንት ሕቡራት መንግስታት ኣሜሪካ ነበር ጆ ባይደንን ኣብ 224 ዝኸተምዎ ስምምዕ ኣብ 227 ኣሜሪካ ነዊሕ ርዕቀት ዝውንጭፍ ቶማሃውክ ዝተሰሜ ሚሳይል ኣብ ጀርመን ክትከልዮም ተሰማሚዖም ነይሮም። ይኹን እምበር ቻንስለር መርዝ ኣብዘን ዝሓለፈ ቀረባ መዓልታት ኣሜሪካ ብሰንኪ ኣጋጢምዋ ዘሎ ሕፅረታት ናይዚ ዝተጠቕሰ ሚሳይል እቲ ናይ ምትካል መደብ ኪንዮ 227 ክሰጋግር ከም ዝኽእል እዩ ኣሚቱ ይርከቦ። ጽንዓትና ወሕስና፣ ጽንዓትና፣ ጽንዓትና፣ ጽንዓትና። ኣብ ዝሓለፈ 35 ዓመታት ምስ ጽንዓት ህዝቢ ኤርትራ ተራጺሞም ዝበርዓኑ ተጻብኦታት ጸብጺብካ ዝውድእ ይኮኑን። ዝዓበየ መርኣያ ናይዞም ተጻብኦታት እቲ ግስጋሰ ውልዶን ትስፍውትን ሃገርና ብኣጋኒ ምቕጻይ ዝተፈነወ ቅሉዕ ወታደራዊ ወራር እዩ። ይግዳስ እቲ ዕንደራ ኣብ ቅልጽም መኸተ ህዝቢ ኤርትራ ሓቂቑ። እቲ ወራር ምስ ፈሸለ ድማ ነቲ ዝተፈጸመ ገበን ንምሕባእ ድምፅና ንምዕባስን ኣእዳውና ቀይድካ ናብ ርእሰ ምክልኻል ጉልበትና ንምምካንን ማእለያ ዘይብሎም ሽርሕታት ስዒቦም። ሃገር ሰባ ንምብዳም ብዝተወደበ ኣገባብ ኣብ ልዕሊ መንእስያት ክፍፀም ዝፀንሐ ናይ ፍልሰት ገበናት፣ ርግኣት ንምዝራግን ውህደት ንምልሕላሕን ዝተኻየደ ሃቐነታት፣ ዲፕሎማስያዊ ተነጽሎ ንምስግዳድ፣ ባህላውን ማሕበራውን ብርዛ ንምንጋስ፣ ስም ደዊንካ ንምስይጣን ዝተኻየደ ስነ ኣእምራዊ ኩናት ኩሉ ዕላምኡ ነቲ ብዓረርን ሓውን ዘይተኻእለ ጽንዓት ህዝቢ ኤርትራ ምልሕላሕን ምጽዓድን እዩ ነይሩ። ሃገርን ህዝብን ብድኽነትን ዓጽቦን ቁጠባዊ ሕሰምን ተሸጊሩ ምእንቲ ክሰቕን ክነዓዓብን ክስደድን ካብ ዓበይቲ ልምዓታዊ ወፍርታት ምዕንቃጽ ጀሚርካ ክሳብቲ ኣብ ወጻኢ ርሂፁ ዝነብር ዘሎ ዜጋ ንቤተሰቡ ዝሕውሎ ገንዘብ ንምሕናቕ ክካየድ ዝጸንሐ ሽርሕታት ድማ ዕላማኡ ዓቕሚ ከይነሰስን ንምሕንኳል እዩ። ኣብ ዓምዲ ማህደር ጀጋኑ መበል 25 ክፋል ወራር ቀይሕ ኮኸብን ተኸይላ ቀይሕ መስመርን ኣብ ምክልኻል ተጸሚዱ ዝነበረ ህዝባዊ ሰራዊት ብሰንኪ ካብ ጸላኢ ዘጋጠሙ ተደጋጋምን ቀጻልን መጥቃዕትታት ዓቕሚ ሰቡ ስለ ዝተጓደለ ቦታታት ንምዕጻው እውን ብዘይ መጠን ይሽገር ነይሩ። ኣገዳስን ዝበሃል ቦታታት ጥራይ ብ2-3 ተጋደልቲ እናዓጹኻ ካብ ካልእ ጋንታታትን መሰርዕን እናሰሓብካ ውግእ

ዝፀዓቀቡ ቦታታት ይዕፆ ነይሩ ውግእ እናተኸየደ ማዕሪ ማዕሪ እዩ እናተቀዳደምካ ድፉዓት ይስራሕ ስለ ዝነበረ ብመጠኑ ካብ ደብዳብ መዳፍዕ ምክልኻል ይግበር ነይሩ ህዝባዊ ሰራዊት ኣብ ኣጋብ መወዳእታ ናይቲ ወራር ድፋዕ ብምስራሕ ነቲ ቦታ ብምምላኽን ምፍላጥን ክሳራታት እናውሓደ ይኸይድ ነይሩ ኣብ እዛዛ ምክፋል ረፈረንደም ንሕጋዊ መሰላጽነት ኤርትራ ዕላዊ ዝገበረ ዕዙዝ ፍጻመ ብቁፅሪ

ህዝቢ ኤርትራ ኣብ ገዛ ዓቕሙ ብምምርኳስ በይኑ ኣንጻር ብዓቕሚ ኣዝዮም ጸብለል ዝብልዎ ሓይልታት ገጢሙ መሰል ርእሰ ውሳነኡ ከረጋግጽ መስዋእቲ ልዕሊ 65,000 ብሉፃት ተጋደልቱ ከፍ ኢሉ እዩ። ብግፍዕታት ጸላኢ ዝሃለቑ ሰላማውያን ሰባት እውን ብ10ታት ሽሓት ዝግመቱ እዮም። ኣብ መወዳእታ ግን ህዝቢ ኤርትራ ነዝረዚን ዋጋዚ ከፍ ኢሉ ንኣሳት ፍርቂ ዘመን ኣብ ቅድሚኡ ከም ዓብዪ እምባ ተገቲሩ ዝነበረ ዕማም ምብራር መግዛእትን ምርግጋፅ ናጽነትን ልኡላውነትን ብኣንጸባረቂ ዓወት ዛዚምዎ። ህዝቢ ኤርትራ ብገዛእ ቅልጽሙን ጅግንነታዊ መኸትኡን ኣኽሊል ሓርነቱ ይድፋእ እምበር እምነቱ ወትሩ ኣብ ሕጊ እዩ። ኢትዮጵያ ኣብ ልዕሊ ኤርትራ ዝፈጸመቶ ግሰት ፌደሬሽንን ቅሉዕ ጎበጣን ንብረታዊ ቃልሲ ህዝቢ ኤርትራ ሕጋዊ መኸተ ዝገብረ እዩ። በዚ ድማ ህዝቢ ኤርትራ ብወታደራዊ ሓይሊ ናጽነት ምርግጋጹ ሕጋዊ ነይሩ። ይኹን እምበር መሪሕ ውድብ ህዝባዊ ግንባር ናጽነት ምርጫ ናይ ኣባላቱ ማለት ተጋደልቱ ጥራይ ዘይኮነ ናይ መላእ ህዝቢ ኤርትራ ድሌት ብምዃኑ ብዕሊ ከረጋግጽ ኣብ ሚያዝያ 1993 ወከልቲ ውድብ ሕቡራት ሃገራትን ካልኦት ኣህጉራውያን ተዓዘብትን ዝተረኽብዎ መላእ ህዝቢ ኤርትራ ብልዑል ሃገራዊ ወንን ንቕሓትን ዝተሳተፎ ህዝባዊ ረፈረንደም ኣካየደ። ኣብ ዓንዲ ጥዕና ዘቤታዊ ፍወሳ ነድሪ ሓናት ዝምልከት ሓበሬታ ሰፊሩ ኣሎ። ጨው ዝተሓወሶ ልብጥ ዝበለ ማይ ተጠቒምካ ጉራዕራዕ ኣቢልካ ኣፍካን ጉረረኻን ምሕጻብ ብሰንኪ ሓናት ነቐይፁን ዘሎ ጎረሮ ኣብ ምጥላልን ምፅራይን በቲ ሓደ ኣካላትና ነቲ ረኽሲ ንምቅላስ ከምዚ ነጥፍ ብምግባር በቲ ካልእ ነድሪ ሓናት ኣብ ምፍዋስ ልዑል ትራይ ዘለዎ። ኣብ ሓደ ኩባያ ሻሂ ሓደ ማንካ ጣውላ ጨው ብምሕቃቕ ነዚ ኣገባብ ፍወሳዚ መዓልታዊ ደጋጊምና ክነካይዶ ይከኣል። ነቲ ጨው ዘለዎ ማይ ክንውሕጦ የብልናን ይርከቦ። ኣብ ዓምዲ ንቑሕ ደመና ኣብ ቁኑዕ መትከል ከም ዘሎና ብኸመይ ንፈልጥ ተመሊሱሎ። ኣብ ቁኑዕ መትከል ከም ዘለና ኣብ መራኸቢ ብዙሃን ወይ ማሕበራዊ መራኸቢታት ዘይኮነ ንውሽጡና ክብርታትና እምነትና ብዓብኡ ከዓ ታሪክና ብምውካሲና ከነረጋግፅ ንኽእል። ናይ ትማል ፍጻመታት ናይ ሎሚ ፍጻመታት ወሊዱ ናይ ሎሚ ፍጻመታት ከዓ ናይ ፅባሕ ኩነታት ክወልድ እዩ። ስለዚ ንሕና እውን ኣካል ታሪክ ኢና። መትከልና ናይ መጻኢ ታሪክና ከም ዝኾነ ኣሚንና ቁኑዕን ንጹርን መትከል ድኣ ይሃልወና። ሰባት ክሳብ ዝኾና ካብ መትከልና ከይንንቀሳቐስ ከዓ ጸበል ናቕፋ ካብ ጅባና ኣይንፍለ። ርሑስ ቅንያት ናጽነት ብምኽንያት ቅነ ናጽነት ገለ ኽፋል ድሕሪ ዝናብ እትብል ግጥሚ ኤፍሬም ሃብተጽዮን ወዲ ገደ ጆባ ክንብለኩም። ጸበል ናቕፋ ንጸጉለይ ከይቅሰብ ከይዕሰብ ከይጸግብ ከይዓግብ ጸበል ናቕፋ ንጸጉለይ ፈይፈይ ኣብሉለይ ዛንታት ማሊ ሕለኽላኽ ምስ ተፈጥሮ ምትህልላኽ ምስ ሰብ ሰርሖ ምድልላኽ ብመውጋእትን መስዋእትን ንመቑሕን ማእሰርትን ንፍርድን ራዕድን ምስዓር ብምንባሩ ዘይወዳእ ለይትን ቀትርን ምቁርን መሪርን ፈተነን ሰብን ተደማሚሩ ኣቐንዛዊ ነበረ ዋግኡ ብመንጽሩ ትማሊ ዝተሰከምክዎ ወይቲ ኣብ ዝባነይ ዝረዕርዕዎ ናይ ታሪኽ በደላት ዝርያ ሓያላት ስዒረ ዘይኣለኹ በሰላታት ረስዐ ኮይነ ከይደንን ከይዕሰብ ኣንጻር መትከል ገድለይ ከይቅሰብ ጸበል ንጸጉለይ ምስ ሕልናይ ክመሓሰብ ካብ ሓመድ ናቕፋ ካብቲ ናይ ራእይ ናይ ዕላማ ካብቲ ናይ እምነት ናይ ብጻይነት ካብቲ ናይ መብጽዓ ኣንጻር ወጽዓ ካብቲ ንዓይ ንዓይ ነውሪ ምቅድዳም ንመስዋእቲ ዝረኣየ ሓመድ ንጸጉለይ ፈይፈይ ኣብሉለይ ካብቲ ዓጽመ ስግኦም ዝኸስከሰ ብደሞም ዝተርከሰ ካብቲ መንፈሶም ዝወረሰ ሕልሞም ዝተተርኣሰ ካብቲ ልዋም ድቃሶም ዝወሰደ ታሪኽ ዝወለደ ንጸጉለይ ካብቲ ሓመድ ናቕፋ ነዛ ሕልናይ ክዕርፋ። ኣባላት ግንባር ወጻኢ ኣብ መኸተን ጽንዓትን ከም ወትሩ ዕዙዝን ቀጻልን ተሳትፎኦም ዝደስስ ቀዳማይ ክፋል ትሕሶ ይጸንሐና። ኣብ ዓምዲ ወቕፋ ፈንያ ቅነ መንስያት ተምሃሮ ኣብ ዞባ ደቡብ ውቅሒ ባሕሪ ዝተፈላለዩ ኣፍልጦ ዝረኸቡ ዓለም ለኻዊ ስነ ጥበባዊ ፍርያትን ኣስፌራ ትርከብ። ኣብ ዓምዲ ሸባብያት ናጽነት ኤርትራ ብኸቢድ መስዋእቲ ዝተረጋገጸን ብምልኣት ዘለዎ ድምፂ ሓፋሽ ህዝቢ ዝተረጋገጸን ምዃኑ ተገሊጹ ይርከብ።

ኣብ ዓምዲ ኩርና ተምሃሮ ካብቲ ድንቂ ኒኮላስ ተስላ ንህይወትና እንቕስሞ ምህሮ ሓሙሽተ ተዘርዚሮም ኣለዉ። ኣብ ዓምዲ ፍረ ጻዕሪ ጽላት ሕርሻ ኣብ ጉዕዞ 35 ዓመት ኣብ ዛዕባ ምዕቃብ ሓመድን ማይን ዘተኮረ ጽሑፍ ንረክብ። ኤርትራ ትርከበሉ ኣከባቢ ብባህሪኡ ንደርቅን ምድረ በዳነትን እተቐልዐ ብምዃኑ ንሃገርናን ከማና ዝኣመሰለ ሃገራትን ንጥፈታት ምዕቃብ ማይን ሓመድን ምርጫ ዘይኮነ ግዴታ ንምቕጸል ህይወትን ሕርሻዊ ልምዓትን እዩ። ካብዚ ሓገዚ ብምብጋስ ድማዮም መንግስትን ህዝብን ኤርትራ ንምዕቃብ ሓመድን ማይን ከምኡውን ምስራሕ ከዘንቲ ማያት ካብ ዓበይቲ ቀዳምነታት ሰሪዖም ብልዑል ንጥፈት ክሰርሕሉ ዝፀንሑን ዘለውን። በዚ መሰረት ኣብ ዝሓለፉ 35 ናይ ናፅነት ዓመታት ዝተኻየዱ ንጥፈታት ምዕቃብ ሓመድን ማይን ብቁፅሪ ይኹን ብስፍሓት ቀለልቲ ከም ዘይኮኑ ሰነዳት ሚኒስትሪ ሕርሻ የረጋግፁ። ኣብ መበል 7 ክፋል ዝኽሪ ዘዛሚ ኩናት ጉዕዞ ኣህዱና ናብ ኣስመራ ካብ ዝስለፍ 14 ዓመታት ዝገበረዩ እንተዳ ኢልና መሳልፍትና ማለት እዩ ብዝኾነ መንዳእ ኮይኑ በልኩ ንምጥላል። እቶም ምስ መራሕ መኪና ዝነበሩ ኣቦ ካብ ምግራም ዝነቐለዩ ዝመስል ክሳዶም ከም ቅፅበት ናባይጠውዮም ብሓቂ 14 ዓመታት ኣብ ገድሊ ጌርካ ክተብቃዕ ብዘይ ዝኾነ ዕንቅፍ ትወዲእካዮ እሞ ዝወድና ድማ ኣብ ርእሲ ምድሪ ኣሎ ማለት እዩ በሉ ውሽጦም ተስፋ ብዝነግር ኩነት ቀፂሎም፣ እከለ ወዲ እከለ እዩ ነዊሕ ቀጢን ፅቡቕ ደርግስኒ ካብዚ ካብ ቤት ትምህርቲ ካምቦኒ ተምሃራይ 12 ክፍሊ ከሎ ይወፅዩ ከመይ በሊሕ ቆልዓ ነይሩ መስለካ ብምባል ዝርዝራት ደርግሑ። እዚ ዝርዝራት እዚ ምንም ዘይጎደሎ ንፁር ብምንባሩ ንዓይ ኣይሓድሰንን። እንተኾነ ግን ኣብ ወራር ባሕሪ ነጋሽ ኣብታ ኣባ ኣልጌን ዝተሰውአ ምዃኑ ስለ ዝፈለጥኩ ከም ኳረንቲ ዝሓስኩ ተዘዝ በለኒ። ካብዚ ንምምላጥ ከም ዝሓስብ ዝግድሕር ምባል ገለ ዘለዎ ክፍለ ሰራዊት ወይ ኣሃዱ ኣይትፈልጡን በልክዎም ካብቲ ጉዳይ ንምህዳም ተጠቂሱ። ኣብ ዓምዲ ተርሞማ ዕላል ምስ ሃብሮም ሕቶ ዝተመሰቀሉ ቃላት ጭርሖታት መዓልቲ ናፅነት ኤርትራ በብዓመተ ምህረቱ ውድድር ሩቢክስ ኪዩብ ሰፊሮም ይርከቡ። ኣብ ዓምዲ ደቂ ኣንስትዮ ጅግንነት ቀዳሞት ደቂ ኣንስትዮና ዝብል ዛዕባ ሰፊሩኣሎ። ናብ ሃገርና ምልስ ኢልና ምስ ንምልከት ኪንዮዘን ኣርዑት መግዛእቲ ኢትዮጵያ ንምስባር ኣብ ዝተኻየደ ልዕሊ ርብዒ ዘመን ዝወሰደ ዕጥቃዊ ቃልሲ ዝተሳተፋን መስተንክር ቅያታት ዝፈፀማና 9 ደቂ ኣንስትዮና ኣብ ዝተፈላለየ ዘመናት ጀጋኑን ሰብ ታሪክን ዝኾና ብዙሓት ደቂ ኣንስትዮ ከም ዝነበረና ይዝንቶ እዩ። የግዳስ ታሪኸንን ቅየአንን ብግቡእ ከይተተረኸዩ ተጎሲዩ ክሓልፍ ፀኒሑ። በዚ ከዓ ስእሊ ታሪክና ሙሉእ ኮይኑ ክርአ ኣይፀንሐን ክበሃል ይከኣል። ካብቲ ብዙሕ ኣብነታት ታሪክ ደቂ ኣንስትዮ ሃገርና ውሑድ ንምጥቃስ ኣብታ ኣብ 1905 ብኢጣልያዊ ሩፌሎ ፐሪኒ ተጻሒፋ ዝተሓትመት መረብ ምላሽ ዘርእስታ ኣገዳሲት መጽሓፍ ተመዝጊቡ ዝርከብ ሓጺር ታሪክ ወይዘሮ ኤለን ሓጎስ ኣደ ራእሲ ወልደንክኤል ምርኣይ ይከኣል። ኣብ ዓምዲ ምን ሁና ወሆናክ ዝተፈላለዩ ኣገረምቲ ፍጻመታት ዓለም ሰፊሮም ይርከቡ። ኣብ ዓምዲ ዝርዓ ወእቅትሳድ ብሩህ መጻኢ ከባቢ ኣምሓጀር ዘእምቱ ፀጋታት ብዝምልከት ምስ ኣመሓዳሪ ከባቢ ኣምሓጀር ኣቶ ተስፋ ኣለም ዓንዶም ዝተኻየደ ቃለ መጠይቅ ሰፊሩ ኣሎ። ኣብ ዓምዲ ውሓት ኣልጤፈል መኽፈቲ ስነ ስርዓት ሰሙን ኣብያተ ትምህርቲ ብምኽንያት መበል 35 ዓመት ፅምብል ምስ መምሃራንን ተምሃሮን መዋእለ ህፃናት ዝተኻየደ ርክብ ቀሪቡ። ኣብ ዓምዲ ኣልተቓሪር ርኽበታትን ምዞታትን ዓውዲ ሕክምና ሰፊሮም ኣለዉ። ኣብ ዓምዲ ስፖትላይት ሚኒስተር ዜና ኣቶ የማነ ገብረ መስቀል ምስሊ ኤርትራ ንምድጓን ብዝተፈላለየ ረቂቕ ኣገባባት ዝተመስርሑ ጸለመታት ከም ሓቅን መወከስን ክውሰዱ ርትዓውነት ከም ዘይብሉን ጭብጥታት ኣሰኒው ብምግንዛብ ንተቕሎታት ምምሕያሽ ናይ ምትሕብባር ባይታ ባብ ዘርሑ ጭቡጥን ውድዑን ምንባባት ወሳኒ ምዃኑ ኣብ ጋዜጣ ኤርትራ ፕሮፋይል ኣብ ዝወፀ እዋናውነት ሓልዩ ዝተመሓየሸ ጽሑፍ ኣገንዚቡ። ኣብ ኤርትራ ዘለቒ ሕርሻዊ ምዕባለ ኣብ ምርግጋጽ ዝካየድ ጻዕሪ በብእዋኑ ውፅኢታውነቱ እናዓዘዘ ይኸይድ ምህላው ኣብ ዓምዲ ስፖትላይት ተገሊጹ ይርከብ። ኣብ ዓምዲ ካልቸራል ሄሪቴጅ ኣብ ኤርትራ ዝርከብ ሃይማኖታዊ ምቅዳውን ስኒትን ተዳሲሱ። ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ መሃዝነት ንሃገራዊ ልምዓት ምህንድስናዊ መፍትሒታት ንኮማ

ዶታት ብዝብል ንራእይ እንተልእኾን ናይቲ ኮሌጅ ዘንጸባረቕ ቴማ ብ7 ግንቦት መዓልቲ ምህንድስና ዘኪሩ ኣብ ዓምዲ ኪዌንዲኤ ራብዓይ መምርሒ ፍቓድ ተሽከርከርቲ እትውንን ጓል 26 ዓመት መንእሰይ ሮዳስ ሙሴ ምርቕቲ ዓውዲ ስታቲክስን መምህር ትምህርቲ ምምራሕ መኪና ናይ ቀዳማይን ሳልሳይን ደረጃታት ተላለያ ትርከብ። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈጺሙሎ ሰላም።

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሊ ሰናይ ምክትታል። ብምክንያት ዋንጫ ናፅነት ብፌደሬሽን ብሽክሌታ ዞም ማእከል ተወዲቡ ንክልተ መድረኽ ዝቕፅል ውርድራት ማውንተይን ባይክ ትማለ ቀዳም 9 ግንቦት ኣብ ፀፀራት ከባቢ መቓብር ሓርበኛታት ተኻይዱ።
1: ውድድር ብምክንያት ዋንጫ ናፅነት 226 ብፌደሬሽን ብሽክሌታ ዞም ማእከል ተወዲቡ ንክልተ መድረኽ ዝቕፅል ተቀዳደምቲ ማውንተይን ባይክ ትማሊ ቀዳም ዕለት 9 ግንቦት 226 ኣብ ፀፀራት ከባቢ መቓብር ሓርበኛታት ውድድሮም ኣካይዶም። በዚ መሰረት ኣንጊሆም ውድድሮም ዘካየዱ ምድብሲ ኮይኖም 37 ኪሎ ሜትር ምሽፋን 101 ተቀዳደምቲ ኣብ መሳርዕ ተረኪቦም ውድድሮም ኣካይዶም። መርሃዊ ዘሚካኤል ካብ ጋንታ ሳሊና ንውድድሩ ብ49 ደቂቕን 12 ሰከንድን ብዝኾነ ግዜ ቀዳማይ ናይ መድረኽ ዓወት ኣመዝጊቡ። ሄኖስ ዳዊት ካብ ትፅቢት፣ ዩኤል ኣቤል ካብ ኣድማስ፣ ክብረት ገብረ ገርግስን ኤዶም ሰሎሙን ክልቲኦም ካብ ትፅቢት፣ ካብ ኤል ነጋስን ሰናይ መኮንን ክልቲኦም ካብ ገጀረት፣ ኬነጂ ኣልኣዛር ካብ ቀይ ባሕሪ፣ ሙሴ የማነ ብውልቂ፣ ተመዝገን ዳንኤል ካብ ኣድማስ ድማ ካብ ካልኣይ ክሳብ 10ይ ተዓዊቶም። ቀፂሎም ውድድሮም ካብ ዘካየዱ ምድቢ ድማ 41.4 ኪሎ ሜትር ንምሽፋን 143 ተቀዳደምቲ ኣብ መስርዕ ተረኪቦም መሳጢ ውድድር ከዓ ማርዶካይ ብርሃን ካብ ጋንታ ኣድማስ ንውድድሩ ብ1 ሰዓትን 4 ደቂቕን 15 ሰከንድን ብዝኾነ ግዜ 39 ኪሎ ሜትር ኣብ ሰዓት ብምርጋፅ ቀዳማይ ኮይኑ ተዓዊቱ። ኣብ ሂር ካብ ጎዳይፍ፣ ኤስሮም ክብርኣብ፣ ርእሶም ተስፋ ሚካኤል፣ ህያብ ዮሴፍ ሰለስተዮም ካብ ቀይሕሪ፣ ላሜክ ግርማይ፣ ኣብርሃም ሃብተማርያም፣ ናታንን ሳሮን ሰለስተዮም ካብ ትፅቢት፣ ናትናኤል ዓንድ ብርሃን ካብ ኣድማስ፣ ፊሊጶስ ወልደ ሚካኤል ካብ ትፅቢት ካብ ካልኣይ ክሳብ 10ይ ናይ መድረኽ ዓወት ኣመዝጊቦም። 36 ኪሎ ሜትር ካብ ዝሸፈና ተካእቲ ተቀዳደምቲ ማውንቴን ባይክ ደቂ ኣንስትዮ ኣብ ዘካየዶ ፀውታ ካብ ግዜ ናብ ግዜ ብቕዓታ ብምባል ንውድድር ደቂ ኣንስትዮ ብሒታቶ ዘላ ተቀዳዳሚት ብስራት እስቲፋኖስ ካብ ጋንታ ጋላ ነፍሒ ንውድድራ ብ1 ሰዓትን 7 ደቂቕን 15 ሰከንድን ብዝኾነ ግዜ ኣብ ሰዓት 32.5 ኪሎ ሜትር ብምርጋፅ ቀዳሚት ኮይና ተዓዊታ። ማሙቅ ተወለ ካብ ሰራይር ሳዋ፣ ፅዮን የማነ ካብ ሳሊና፣ ከሆብ ተወለ ብርሃን ካብ ሰራይር ሳዋ፣ ሶሱና ተስፋ ገርግሽ ካብ ሳሊና፣ ባና ፍፁም ካብ ጋላ ነፍሒ፣ ኣርያም ኪዳነ ካብ ሳሊና፣ ዮርሳሌም ፋኑኤልን ማርታ ተስፋይን ክልቴን ካብ ኤርስታርስ፣ መክሰብ ሰመረ ካብ ፅንዓት ድማ ካብ ካልኣይ ክሳብ 10ይቲ ናይ መድረኽ ዓወት ኣመዝጊበን። ኣብ መወዳእታ ውድድሮም ዘካየዱ ዓበይቲ ማውንቴን ባይክ ምድብ ኤ ኮይኖም 132 ተቀዳደምቲ 45 ኪሎ ሜትር ንምሽፋን ኣብ መሳርዕ ተረኪቦም። ኣብ ዘካየድዎ ሓያል ውድድር ድማ ሙሴ ሚካኤል ካብ ጋንታ ትፅቢት ንመወዳድርቱ ብሽኳር ርጥዑ ቀዳማይ ኮይኑ ተዓዊቱ። ቤኑር ደበሳይ ካብ ገጀረት፣ ተመዝገን ሳሙኤል ካብ ጎዳይፍ፣ ሴም ሙሴ ካብ ቀይሕ ባሕሪ፣ ላሜክ ገብረ መስቀል ካብ ትፅቢት፣ ኤልያስ ግርማይ ካብ ሳሊና፣ ሃብቶም ኪዳነ ካብ ትፅቢት፣ ዳንኤል ተስፋ ሚካኤል ብውልቂ፣ ኬብሮም ደብረ ፅን ካብ ኣሰር፣ እስተይ ሚካኤል ካብ ቀይሕ ባሕሪ ካብ ካልኣይ ክሳብ 10ይ ተመራሪሖም ኣብ ናይ መድረኽ ዕውታት ኮይኖም። ኣብቲ ኣጋጣሚ ብኣቶ መለስ ሃብተ ነባሪ ሃገር ሆላንድ 15 ሙሉእ ዕጥቂ ብመንገዲ ማሕበር ገዳይም ተቀዳደምቲ ብምውፋይ ሓንቲ ጓል ኣንስተይቲ እትርከቦም ሓገዝ ዘድልዮም ተቀዳደምቲ ብምልላይ ተዓዲሉ። እዚ ውድድር ቀዳም 16 ግንቦት 226 ኣብ ኤክስፖ ከባቢ 50 መደበር ፖሊስ ብናይ ካልኣይ መድረኽ ውድድሩ ክዛዝም እዩ።
2: ስፖርታዊ ቅነ ተሓጋጋዚ ሓለቓ ጠቕላል ስታፍ ኣፅዋር ብሓሙስ ብውድድራት ኩዕሶ እግሪ ደቂ ተባዕትዮ ብወግዒ መጋረጁ ዓፂዩ። እቲ ካብ 23 መጋቢት ክሳብ 7 ግንቦት 226 ን1 ወርሕን 2 ሰሙንን ክካየድ ዝፀንሐ ውድድራት ስፖርት 10 ጋንታታት ዝተሳተፍኦ ንዓውድታት ኩዕሶ እግሪ፣ ኩዕሶ መርበብ፣ ኣትለቲክስን ጨመተ ተኽስን ብክልቲኡ ፆታ ኣጠቓሊሉ እዩ ተኻይዱ። ኣብቲ ሓለፍቲ ክፍልታት ሚኒስትሪ ምክልኻል ኣካየድቲ ስፖርት ዕዱማት ኣጋይሽን ኣፍቀርቲ ስፖርትን ዝተረኽብሉ ናይ መዛዘሚ ስነ ስርዓት ፀወትአን ዘካየዳ ጋንታታት ኩዕሶ እግሪ ደቂ ተባዕትዮ ፀበጥን ባዚትን ይኒረን። ብወገን ክልቲኤን ጋንታታት ሚዛናዊ ፀወታ ኣብ ዝነበረሉ ጋንታ ባዚት ዕረፍቲ ቅድሚ ምእካሉ ካብ ንኣውድ ሃይልን ኖቨል ኣበበን 2 ሸቶታት ብመርከብያ ንዕረፍቲ 2 ባዶ መሪሓ ወፅያ። ካብ ቅድሚ ዕረፍቲ ኣትሒዙ ብማይ ዝተሰነየ ፀወታ ዘካየዳ ዘንጋንታታት ኣብ ሰዓበ ድሕሪ ዕረፍቲ እውን ምህራማ የቋርፀን። ጋንታ ፀበጥ ፅቡቅ ምቅባል ዝረኣየሉዋ ክዕሶ ድማ ሰዕረ ሰለሙን ናብ ልዳት ዝለኣኻ ብዘይተቓጻፂ ናብ ስክዒት ተፀንቢራ። ፀወታ 2-1 ኣብ ዝኾነሉ ደገፍቲ ኣብቲ ብዝናብ ዝተሰነየ ፀወታ ብጥሩምባን ፌስካን ሂወት ክዘርእሉ ከኣሉ። ተፃወቲ ፀበጥ ሸቶኽ ደግሞ ናብ ልዳት ኣንጻር መጋጥምቶም ክፅጉዑን ፈተነታት ከውሕዝን እኳ እንተፈተኑ ተፃወቲ ባዚት ግን ልዳቶም ኣደሊሎም ከድፍርዎ ዕድል ኣይሃቡን። በንጻሩ ዓወቶም ከውሕሱ ክደፍኡን ኣብ ዝጀመሩሉ ሰሊጥዎም ካብ ናኣዱ ሃይለ ደጊሞም ሸቶ ብምርካብ መሪሕነቶም ኣውሓሱ። ፀወታ ሓያል ምትላኽ እኳ እንተተረእዮ ዝተመዝገበ ሸቶ ብዘይምንባሩ ጋንታ ባዚት 3-1 ብምዕወት ዕወትቲ ጋንታታት ደቂ ተባዕትዮ ክትከውን ከኣለት። ኣቐድም ኣቢለን ደረጃ ኣውላን ገለብን ኣብ ዝተረኸባሉ ብዓወት ኣውላኢ 2-1 ተዛዚሙ ነይሩ። በዚ መሰረት ጋንታ ኣውላ ሳልሳይ ደረጃ ዓቂባ። ብድሕር እዚ ንዕውታት ጋንታታት ሽልማት ተዋሂቡ። ኣብ ውድድራት ጨመተ ተኩስን ኣትለቲክስን ዝተዓወቱ ስፖርታውያን ናይ ገንዘብን መዳልያን ሽልማትም ክወስዱ ከለዉ ኣብ ኩዕሶ እግሪ ክልቲኡ ፆታ ብሉፃት ኮይኖም ዝተሸለሙ ናርዱስ ሃብተ ካብ ጋንታ ዓንሰባ፣ ሄኖክ ሃብተ ካብ ጋንታ ፀበጥ ዝተዳለወሎም ናይ ገንዘብን መዳልያን ሽልማትም ተዋሂቦም። ኣብ ኩዕሶ ምርበብ ደቂ ኣንስትዮ ዕውታት ዝኾነ ጋንታታት ገለብ ዓንሰባ ላልምባ ብደቂ ተባዕትዮ ሰንበል ላልምባ ማእከል ኣብ ውድድራት ኩዕሶ እግሪ ደቂ ኣንስትዮ ዓንሰባ ገለብ ሰንበል ኣብ ናይ ደቂ ተባዕትዮ ድማ ባዚት ፀበጥ ኣውላ ብምዕዋተን ዝተዳለወለን ናይ ማልያ ሙሉእ ዕጥቂ መዳልያን ዋናጩን ሽልማተን ተዓዲለን። ብሓፈሻዊ ድምር ውፅኢትካ ጋንታ ሰንበል ጎብለል ስፖርታዊ ውድድራት ስታፍ ኣፅዋር ብምዃን ዓባይ ዋንጫ ኣልዒላ። ስፖርታዊ ቅነ ስታፍ ኣፅዋር ንሳልሳይ ግዜኡ ክካየድ እንከሎ ጋንታታት ላልምባ፣ ገለብ፣ ፀበጥ፣ ማእከል፣ ራሕባ፣ ባዚት፣ ሰንበል፣ ዓንሰባ፣ ፎርቶን ኣውላን ድማ ንስታፍ ኣፅዋር ዝወከላ ተሳተፍቲ ጋንታታት እዩ ነይረን።
3: ናይ ዝሓለፈ ዓመታት ሎም ናይ ሎም ዓመት ዝሓየለ እዩ ነይሩ። ምክንያቱ ኩለን ጨናፍርትን ኩለን ኣሃወልታት ኣብ ሓያል ዝኾነ ስምዒታት ኣትየን እኹል ምድላዋት ገይረን ስለ ዝመፃ ኩለን ጋንታታት ተወዳደርቲ ኮይነን እየን ቀሪበን ማለት እየን።
4: ኣብዚ ናይ ሎም ዓመት ናይ 226 ካብቲ ቅድሚኡ ካይዱ ዝነበርና ቅነ ናይ ውድድር ናይ ጨናፍር ስታፍ ኣፅዋር ናይ ለዘበን ዝፈልዮ ሓደ ኣዝዮ ብቑዓ ዝኾኑ መንእሰያት ክንርኢ ክኢልና ተወዳዳርነት ናይ ጨናፍር ዝለዓለ ደረጃ ቀፂሉ ንሱ ጥራይ ደይኮነ ድማ ነፍሲ ወከፍ ኣባል ናይ ነፍሲ ወከፍ ጨንፈር ብልዑል መንፈስ ብልዑል ፍቕሪ ናይ ስፖርት ትፈዞ ብምዃን ኣህዱኡ ከተባብዕ ምስ ስፖርታዊ ንጥፈታት ከምዝሕይል ክገብር ተራእዩ ማለት እዩ። ስለዚ ካብቲ ዝሓለፈ ዓመታት እዚ ናይ ሎም ዓመት ብመንፈስ ናይ ተወዳዳርነቱ ብመንፈስ ናይ ተዓዛባይ ኣብ ልዕሊ ጋንቲኡ ዝነበሮ ደገፍን ብብቕዓት ናይቶም ተፃወቲ መንእሰያ ዝዓብለሎ ተፃወቲ ብምዃን ድማ ኣዝዩ መሳጥን ሰሓብን ከም ዝነበረ እየ ዝግምግሞ ማለት እዩ።
5: ጋንታታት ብርቱዓት እየ ነይረን። ብሓፈሽ ግን እቲ ኣባል ከምዚ ዓይነት ውሑድ ግዜ ስለ ዘካየድ እንተዘይኮይኑ እቶም ጋንታታት ኩሎም ንፍዓት እዮም። ግን ንሕና ስለ ፀዓርና እቲ ኣብ ብዙሕ ቦታታት ከ ኣብ ተኽሱ ይኹን ኣብ ካልእ ብዙሕ ስለ ዝዓወትና ከ ጎብለል ክንኸውን ክኢልና ማለት እዩ።
3: ብቐፃሊ ንጋንታ ዓንበርበብ ንምግብ ኢና ጋንታ ዓይታሮ እዛ ስታፍ ኣፅዋር ትበሃል። ብቐፃሊ ንጋንታ ዓንበርበብ ቀዳሜይቲ ደገፍትህብ ጋንታ ሳያ ብኩሉ ዓቅሚ ሰብ እውን ስለ ዘለና ቀፃሊ ተማኡ ዘለዉ ክሳብ ናሽናል ቲም ዝበፅሑ ተፃወቱ እውን ኣብ ጋንታ ዒታሮ ወይከዓ ኣብ ስታፍ ኣፅዋር ዝነብሩ እዮም ማለት እዩ። እጂ ከዓ ንዑ ንምምጋብ እዩ ቀንዲ ዕላማ ንገብሮ ዘለና ካብ ውን ሓደ ክልተ ተፃወቱ እውን ሕጂ እውን ንዓ ክንምግብ ኢና ማለት እዩ ዝተሓፀዩ ኣለዉና ዝበፅሑ ማለት እዩ።
0: ውድድራት ኩዕሶ መርበብ ዞባ ማእከል ይቕፅል ኣሎ። ብምክንያት በዓል ናፅነት ፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ዝካየድ ዘሎ ውድድራት ኩዕሶ መርበብ ገማግም ባሕሪ ትማላ ሓሙስ እውን ኣብ ሜዳ ማዓስከር ደንደን ብሓሙሽተ ግጥማት ቀፂሉ ተኻይዱ። ንፈንቅል ሓደ ከምኡ ውን ኣውላ ንማእከል ክልተ ብተመሳሳሊ ክልተ ባሮ ስዒረነን። ኣብ ደቂ ተባዕትዮ ንምኩራት ተፃወቲ ዝሓቆፈ ተስፋ ዓብላልነት ብምርኣይ ኣብ ልዕሊ ኣውላ ክልተ ብባዶ ዓወት ከተመዝግብን ከላ ንሽደን ተስፋ ይፀንበረት ዓንበርበብ ድማ ነታ ብሉፅ ምንቅስቃስ ዘርአየት ካብ ተዓዘብቲ ንኣዳ ዘትረፈትን ብሰናይ ይርጋት ስልጥን ፈንቅል ብፀቢብ ውፅኢት ክልተ ብሓደ ረቲዓታ። ናይቲ ዕለት ናይ መዛዝም ፀወታ ዘካየዳ ንምኩራት ተፃወቲ ዝሓቆፈትን ኣብ ፍላም ፀወታ ስዕረት ዝቐመሰትን ኢራብ ምስቶም ናብ ቀዳማይ ዲቪዥን ብምስጋር ኣብ ውድድራት ኩዕሶ መርበብ ገማግም ባሕሪ ንፈለማ ግዜኦም ዝሳተፉ ዘለዉ ተስፋዋት ተፃወቲ ጴጥሮስ የማነን ኤስሮም ሃብተዝገን ዝሓቆፈት ማእከል ክልትያ ተረኺባ። ፀወታ ካብ ምፍላም ኣትሒዙ ብማዕር ውፅኢት ነጥቢ ኣብ ዝኸደሉ ዝነበረ ኢራብ ኣብ ቀዳመይትን ካልአይትን ሰት ዘለዋ ውህል ተመክሮ ተጠቒማ ንፀወታ ክልተ ባሮእ መኸተምታ ጌይራትሉ። እዚ ውድድር ብሰንበት እውን ብሓሙሽተ ግጥማት ቀፂሉ ተኻይዱ። መስረ ዝረኸበ ውፅኢት ፈንቅል ሓደ ንኣውላ፣ ፈንቅል ክልተ ንማእከል ክልተ ባሮ ስዕረን ከለዋ ዓንበርበብ ድማ ንማእከል ክልተ ክልተ ብሓደ ተዓዊታትላ። ጋንታ ደቂ ተባዕትዮ ፈንቅል ነታ ንሓደስተ ፃወቲ መሪሕን ናትናኤልን ዝፀርነፈት ማእከል ሓደ ክልተ ባሮ ስዕራን ከላ ኢራብ ድማ ንኣውላ ብፀቢብ ውፅኢት ክልተ ብሓደ ረቲዓታ። ኣብዚ ውድድር ኣርባዕተ ክለባት ዘሳተፈት ማእከል ተፃወታ ተምሃሮ ማእከላይን ካልኣይን ደረጃ ክኾኑ ከለዉ ዋላ እኳ ክትሓል ዘለፍ ኣይትኽኣል ተፃወታ ብዝርኣይዎም ሓያል ተወዳዳርነትን ምልከት ፀወታን ካብ ተዓዘብቲ ልዑል ንኣዳትሪፋ። ውድድራት ኩዕሶ መርበብ ገማግም ባሕሪ ረቡዕ እውን ብክልትዩ ፀወታ ቀፂሉ ክውዕል እዩ። እዚ ከምዚ ኢሉ እንከሎ ክለባ ሳሳይ ዲቪዥን ኩዕሶ መርበብ ዞባ ማእከል ብሰንበት ፀወቱ ኣሰላሲሉ። ብመሰረት ዝረኸበ ውፅኢት ኣብ ደቂ ኣንስትዮ ኣዱሊስ ንደንበሰንብር 2-1 ኣብ ደቂ ተባዕትዮ ኣዱሊስ ንዋርሳይ ባሕቲ መስከረም ንድያ ብተመሳሳሊ 2-0 ከምኡ ውን ኣብ 5 ግጥማት ከይተሰዕረ ትግስግስ ዘላ ዓዲ ጓዕዳድ ምስ ብሉፅ ፀወታ ብኣደናቂ ብቕዓት ኣብ ልዕሊ ፍትሒ 2-0 ተዓዊታ። ፌደሬሽን ባይታ ቴኒስ ዘበማእከል ብምክንያት በዓል ናፅነት ውርድራት የካይዳ ኣሎ።
1: ብምክንያት ውድድር በዓል ናፅነት ዋንጫ ናፅነት ባይታ ቴኒስ ዞባ ማእከል ብ9-10 ግንቦት ናይ ንፅል ፍርቂ ፍጻሜ ቀፂሉ ተኸይዱ። ኣብ ናይ ታሕቲ 16 ዕድመ ደቂ ተባዕትዮ ኣብ መንጎ እፎይታ ግርማይን ኬብሮን ተሸመን እፎይታ ግርማይ 6-3 6-0 ስዒሩ ሓሊፉ። ኣብ መንጎ ኖህ በረኸትን ኣማኒኤል ኣስጎዶምን ድማ ኖህ በረኸት 6-2 6-1 ንፍርቂ ፍጻሜ ስዒሩ ሓሊፉ። ኣብ ናይ ፅምሊ ፀወታት ድማ ኣብ ናይ ታሕቲ 12 ዓመት ደቂ ኣንስትዮ ኣብ መንጎ ጋንታ ህያብ ፅግሃናን ቅሳነት ተክለ ሃይማኖት ኣንጻር ኤልዳና ተስፋ ኣለምን ለዋት ኣሮን ጋንታ ህያብን ቅሳነትን ብ6-0 6-0 ስዒረን ውድድረን ዛዚመን። ኣብ ናይ ተመሳሳሊ ዕድመ ናይ ደቂ ተባዕትዮ ዝነበረ ፀወታት ድማ ፍኖት የማንን ፍቅረ ማርያም ሓድሽን ኣንጻር ቅዱስ ሰሎሞን ዩኤል ብርሃንን ዝነበረ ፀወታ ድማ ኣብ ቀዳማይ ፀወታ ቅዱስን ዩኤልን 7-5 ማለት ብታይ ብሪክ ክወስድዋ ከለዉ ኣብ ካልኣይ ፀወታ ድማ ብገፊሕ 6-1 ስዒሮም ውድድሮም ዛዚሞም። ኣብ ናይ ታሕቲ 14 ናይ ደቂ ተባዕትዮ ድማ ኬቨን ዕቋይን ኣቤል ኣንጎሶምን ኣንጻር ብሩክ ዕድልን ሳሙኤል ኣስመሮምን ኬቨንን ኣቤልን ብ6-0 6-3 ስዒሮም።
0: ኣብ ንኡስ ዞባ ሞልቂ ብምክንያት መበል 35 ፅምብል ናፅነት ስፖርታዊ ንጥፈታት ይካየዳሎ። ኣብ ንኡስ ዞባ ሞልቂ ብምክንያት መበል 35 ፅምብል ናፅነት ሰለስተ ፌደሬሽናት ስፖርታዊ ንጥፈታት የካይዳ ከም ዘለዋ ተገሊጹ። መሰረት ዝረኸበ ሓበሬታ ኣብ ኩዕሶ እግሪ ብ23 ሚያዝያ ኣብ ዝተካየደ ጋንታ ማይ ዝሕልቶ ንጋንታ ሕረት 4-3 ጋንታ እንዳጋብር ንጋንታ ጀሃን ማዕረ 1-1 ብ29 ሚያዝያ ቀፂለን ሜዳ ዝኣተዋ ጋንታታት ማይ ዝሕለት ንጋንታ ፈለክ 3-1 ጋንታ ጀሃን ንጋንታ ሕረት 4-1 ጋንታ እንዳጋብር ንጋንታ ፈለግ 5-1 ጋንታ እንዳጋብር ንማይ ዝሕለት 7 ብባዶ ብዝኾነ ውፅኢት ረቲዐን። ብዝተኸየደ ውርድር ነጥቢ ብኣብ 4 ፀወታ ጋንታ እንዳጋብር ብ8 ነጥቢ ብውህልል ቀዳሜይቲ ኮይና ትመርሕ ከም ዘላን ጋንታ ጀሃን ፈለግን ኣብ 2 ፀወታ ብ4 ነጥብን 3 ነጥብን ካልኣይን ሳልሳይን ብምዃን ውርድረን ይቕፅል ኣለዋ። ኣብ ፌደሬሽን ኩዕሶ መርበብ ኣብ መንጎ 5 ክለባት ዝተኸየደ ጋንታ ማይ ዝሕለት ንጋንታ ሕረት 4-1 ጋንታ ፈለግ ንጀሃን 3-2 ጋንታ ጀሃን እንዳጋብር 3-2 ጋንታ እንዳጋብር ንጋንታ ሕረት 3-2 ጋንታ ጀሃን ንጋንታ ሕረት 4-1 ጋንታ ፈለግ ምስ ጋንታ ማይ ዝሕልቶ 3-2 ጋንታ ፈለግ ንጋንታ እንዳጋብር 3-2 ጋንታ እንዳጋብር ንማይ ዝሕልቶ 3-2 ጋንታ ፈለግ ብ9 ነጥቢ ትመርሕን ከላ ጋንታ እንዳጋብርን ጀሃንን ነፍስ ወከፈን ብ5 ነጥቢ ብምውህላል ውርድራተን ይቕፅል ኣለዋ። ኣብ ቅድም ብሽክለታ ን5 ሰናብቲ ኣብ ዝተካየደ ኣብ ቀዳማይ ዲቪዥን ቀዳማይ ንኣውት ተመስገን ካልኣይ ሽደን ትኽለ ሃይማኖት ሳልሳይ ንኣወድ ሓደራ ራብዓይ ሙሴ ኣማኑኤል ሓምሻይ ኮኸብ ጸጋይ ሻድሻይ ኤስሮም ሃብተም ኣብ ካልኣይ ዲቪዥን ቀዳማይ ሄኖክ ተመስገን ካልኣይ ዳንኤል ከሰተ ሳልሳይ ሃኒባል ከሰተን ሙሉእ ዮሃንስን ራብዓይ ፍናን ትኽለ ሃይማኖት ሓምሻይ ሓበን ሃብተ ስላሰ ብምዃን ተዓዊቶም። ፌደሬሽን ኣትሌቲክስ ንኡስ ዞባ እምኒ ሓይሊ ብምክንያት ቅነ ናፅነት ንኣስታት 2 ወርሒ ዘካየዶ ውርድራት ኣትሌቲክስ ዛዚሙ።
2: ፌደሬሽን ኣትሌቲክስ ንኡስ ዞባ እምኒ ሓይሊ ብምክንያት ቅነ ናፅነት ንኣስታት 2 ኣዋርሕ ዘካየዶ ስፖርታዊ ውርድራት ኣትሌቲክስ ብ6 ግንቦት ተዛዚሙ። ዝረኸበ ውፅኢት ምስ ንዕዘብ ኣብ ናይ 800 ሜትሮ ደቂ ተባዕትዮ ቀዳማይ ሜሮን ምስግና ኩደብዑር፣ ካልኣይ ናኦድ ፍቓድ ኣድከመ ምልጋ፣ ሳልሳይ ሄርሞን ገብረ ኢየሱስ ኩደብዑር። ኣብ ናይ 800 ሜትሮ ደቂ ኣንስትዮ ቀዳመይቲ ኣኽብረት ዕቕባ ገርግሽ ካብ ዛራ፣ ካልአይቲ ሶልያና ፀሓየ ኣድከመ ምልጋ፣ ሳልሲቲ ፊዮሪ ዮሴፍ ካብ ሓድነት። ኣብ 1500 ሜትሮ ደቂ ተባዕትዮ ቀዳማይ ናሆም ደበሳይ ኣድከመ ምልጋ፣ ካልኣይ ወሃብ ጀማል ካብ ዛራ፣ ሳልሳይ ድሌት ኣዱንያ ኣድከመ ምልጋ። ኣብ ናይ ደቂ ኣንስትዮ ቀዳመይቲ ኣስማይት ኣስምሮም ኣድከመ ምልጋ፣ ካልአይቲ ስምረት ገብረ ሚካኤል ኩደብዑር፣ ሳልሲቲ ዲያና ተስፋይ ካብ ዛራ። ኣብ ናይ 5000 ሜትሮ ደቂ ተባዕትዮ ቀዳማይ ሄኖክ ገብረ ሚካኤል ክረብዑር፣ ካልኣይ መዋእል ቤህነ ክረብዑር፣ ሳልሳይ ኢስያስ ግርማይ ኣድከመ ምልጋ። ኣብ 3000 ሜትሮ ደቂ ኣንስትዮ ቀዳመይቲ ቤትኤል ኤልያስ ኣድከመ ምልጋ፣ ካልአይቲ ሰሊና ክፍለ ማርያም ክረብዑር፣ ሳልሲቲ ፌበን ሳህለ ክረብዑር።
0: ኣብ ከተማ ዓዲ ቀይሕ ብምክንያት በዓል ናፅነት መጻረዪ ውርድራት ኣትሌቲክስ ተኻይዱ።
2: ኣብ ከተማ ዓዲ ቀይሕ ብምክንያት በዓል ናፅነት መጻረዪ ውርድራት ኣትሌቲክስ ተኻይዱ። እዚ ብ9 ግንቦት ዝተካየደ መጻረዪ ውርድራት ብዞባ ደረጃ ኣብ ደቂ ኣምሓረ ንዝካየድ ጉያ ናፅነት ዝዓለመ ኮይኑ ውርድራ ደቂ ተባዕትዮን ደቂ ኣንስትዮን ዘሳተፈ እዩ። ኣብ ናይ 5 ኪሎ ሜትር ደቂ ተባዕትዮ ናይ ጽርግያ ውርድር ቀዳማይ ብእምነት ሙሉእ፣ ካልኣይ ዓወት ዕቕባይ፣ ሳልሳይ ክፍሎም ክፍለ የሱስ፣ ራብዓይ ምርሃዊ ገብሪ ህይወት፣ ሓምሻይ ኣሌክሳንደር ዕቕባይ፣ ሻድሻይ ኤስሮም ኣለም። ኣብ ደቂ ኣንስትዮ 3 ኪሎ ሜትር ቀዳመይቲ ሲዶና ግርማይ፣ ካልእ
0: ራብዒቲ ሳሮን ተስፋ ሚካኤል፣ ሳልሰይቲ ቅሳነት ሽማ ንጉስ፣ ራብዒቲ ፍትሓዊት ገብረ ህይወት፣ ሓምሸይቲ ፍረ ህይወት ሓጎስ፣ ሻድሸይቲ ኤልዳና ኢስያስ። ኣብዚ ዝተዓወቱ ካብ ፌደሬሽን ኣትለቲክስ ዝተዳለወ ገንዘባዊ ሽልማትን መዳልያን ካብ ዝተፈላለዩ ሓለፍቲ ተዋሂቦም። ውድድራት ኩዕሶ መርበብ ንኡዞባ ባረንቱ ብዓወት ጋንታ ከተማን ቢሻን ተዛዚሙ። ውድድራት ኩዕሶ መርበብ ንኡዞባ ባረንቱ ኣብ መንጎ ክለባት ከተማ ባረንቱ ብናይ 4 ክለባት ደቂ ኣንስትዮን 5 ክለባት ደቂ ተባዕትዮን ኣሳቲፉ ክካየድ ዝቕነየ ውድድራት ብዓወት ጋንታ ከተማ ናይ ደቂ ተባዕትዮን ጋንታ ቢሻ ናይ ደቂ ኣንስትዮን ተዛዚሙ። ኣብቲ ዝተካየደ ውድድራት ናይ ደቂ ኣንስትዮ ኣብ መንጎ ክለባት ቢሻን ደርማስን ኣብ ዝተካየደ ውድድር ብናይ 3-2 ውፅኢት ጋንታ ቢሻ ክትዕወትን ከላ ኣብ መንጎ ጋንታ ደርማስን ጋንታ ኣውላን ኣብ ዝተካየደ ድማ 3-2 ጋንታ ደርማስ ተዓዊታ። ቀፂለን ኣብ መንጎ ክለባት ገልዓሎን ጋንታ ኣውላን ደቂ ኣንስትዮ ኣብ ዝተካየደ ውድድር ጋንታ ገልዓሎ 3-2 ተዓዊታ። ኣብ መንጎ ጋንታ ደርማስን ጋንታ ገልዓሎን ደቂ ተባዕትዮ ኣብ ዝተካየደ ግጥም ጋንታ ደርማስ ንመጋጥምታ ጋንታ ገልዓሎ ብገፊሕ 3-0 ይዓታ። ኣብ መንጎ ክለባት ቢሻን ኣውላን ደቂ ተባዕትዮ ኣብ ዝተካየደ ውድድር ጋንታ ቢሻ ንመጋጥምታ ጋንታ ኣውላ 3-0 ትዕወተላን ከላ ኣብ መንጎ ክለባት ከተማን ኣውላን ኣብ ዝተካየደ ተመሳሳሊ ውድድር ድማ ጋንታ ከተማ ብ3-0 ተዓዊታ። ቀፂለን ውድድረን ኣብ መንጎ ክለባት ቢሻን ደርማስን ዝተካየደ ኮይኑ ጋንታ ቢሻ ንመጋጥምታ ጋንታ ደርማስ 3-0 ብዝኾነ ውፅኢት ረቲዓታ። ኣብ መንጎ ጋንታ ገልዓሎን ጋንታ ኣውላን ኣብ ዝተካየደ ግጥም ድማ ጋንታ ገልዓሎ 3-1 ተዓዊታ። ኣብ መተዘመነት ዕለት ኣብ መንጎ ጋንታታት ከተማን ጋንታ ቢሻን ደቂ ተባዕትዮ ኣብ ዝተካየደ ውድድር ጋንታ ከተማ ንመጋጥምታ ጋንታ ቢሻ 3-2 ረቲዓታ። ፌደሬሽን ኩዕሶ መርበብ ንኡዞባ ባረንቱ ምክንያት በዓል ናፅነት ንምድማቕ ኣብ መንጎ ክለባት ከተማ

0: ማባረንቱ ብናይ ክልቲ ፀወታ ኣሳቲፉ ዝወደቦ ውድድራት ኣብ ናይ ደቂ ተባዕትዮ ጋንታ ከተማ ጎብለል ብምዃን ዓባይ ዋንጫ 2,000 ናቕፋን ኩዕሶን ክትሽለምን ከላ ኣብ ደቂ ኣንስትዮ ድማ ጋንታ ቢሻ ጎብለል ብምዃን ተሸላሚት ዓባይ ዋንጫን 1,500 ናቕፋ ኮይና ውፅኢት ናይቲ ንሓሙሽተ መዓልትታት ዝቐጽለ ውርድራት ኩዕሶ መርበብ ጋንታ ከተማ ባረንቱ ምስ ንዕዘብ ኣብ ደቂ ተባዕትዮ ካልአይቲ ጋንታ ቢሻ ብምዃን ተሸላሚት 1,500 ናቕፋን ኩዕሶን ክትከውንን ከላ ሳልሲቲ ጋንታ ደርማስ ተሸላሚት 1,000 ናቕፋ ብምዃን ውርድሮም ዛዚሞም ኣብ መንጎ ክለባ ደቂ ኣንስትዮ ዝተኻየደ ውርድራት ካልአይቲ ጋንታ ደርማስ ብምዃን ተሸላሚት 1,000 ኩዕሶን ክትሽለምን ከላ ሳልሴይቲ ድማ ጋንታ ገልዓሎም ተሸላሚት 2 ኩዓሳሱ ብምዃን ውርድረን ፈጺመን ኣብ መወዳእታ ብ ዝተኻየደ ውርድራት ንብሉፃት ተፃወቲ ሰረብቲ ሃረምቲ ኣጣዓምትን ዓጋትን ከም ዝተሸለሙ ሓላፍ ፈደረሽን ኩዕሶ መርበብ ንኡዞባ ባረንቱ መንእሰይ ናትናኤል ገብረ መስቀል ሓቢሩ
1: ንዋንጫ ናፅነት መን ወሰደ ዝካየድ ዘሎ ስፖርታዊ ውድራት ኩዕሶ መርበብ ኣብ ከተማ ክረን ይቕፅል ኣሎ ኣብ መጀመርታ ወርሒ ግንቦት ዝጀመረ ንዋንጫ ናፅነት መን ወሰደ ዝካየድ ዘሎ ስፖርታዊ ውድራት ኩዕሶ መርበብ ኣብ ከተማ ክረን ብ6 ግንቦት እውን ቀፂሉ ውዒሉ እቲ ኣብ መንጎ 12 ጋንታት ናይ ደቂ ተባዕትዮን 8 ጋንታት ናይ ደቂ ኣንስትዮን ዝካየድ ዘሎ ናይ ኣውዲካ ምሕላፍ ፀወታታት ብ6 ግንቦት ጋንታታት ሰኒትን ሜካን ናይ ደቂ ተባዕትዮ ኣብ ዝገበሮ ሓያል ህልኽ ዝነበሮ ውድር ጋንታ ሜካ ናይ 3 ተባሓደ ኣብ ልዕሊ መጋጥምታ ዝኾነት ጋንታ ሰኒት ናይ ተሃድሶ ክትዕወት ከላ ሙኒር ኣድም ካብ ጋንታ ተሃድሶ ብዘረያ መሳጢ ፀወታ ኣቓልቦ ተዓንዘት ንስሒቡ ውዒሉ ብተመሳሳሊ ትማል 10 ግንቦት ኣብ ሜዳ ግራንድ ሆቴል ፀወተን ዘካየዳ ጋንታት ኣዳልን ደንደን ናይ ደቂ ተባዕትዮ እየን ነይረን እቲ ፀወታ ድማ ብዓወት ጋንታ ኣዳል 3 ብሓደ ክዛዘም ከሎ ቀፂለን ኣብ ሜዳ ዝወረዳ ጋንታታት ደንደን ምስ ከረን ካልኣይ ደረጃ ናይ ደቂ ኣንስትዮ እየን ነይረን ፀወታ ድማ ብዓወት ጋንታ ደንደን 2 ባዶ ተዛዚሞ
2: ኣብ ከተማ ባፅዕ ብምክንያት በዓል ናፅነት ውርድራት ቅድም ብሽክለታ ይካየዳሎ
0: ፌደሬሽን ቅድም ብሽክለታ ንኡዞባ ባፅዕ ብምክንያት በዓል ናፅነት 3 ዲቪዥናት ናይ ደቂ ኣንስትዮን ማውንቴን ባይ ከምኡውን ናይ ዳኮርሶን ውርድራት የካይዳሎ ብ10 ግንቦት ዝተካየደ ውርድር 25 ዙርያ ዝሸፈነ ኣብ ሳልሳይ ዲቪዥን ቀዳማይ ብሩኽ ገብረ ኪዳን ኣሚር መስዑድን ቅዱስ ኣሌክሳንደርን ድማ ካልኣይን ሳልሳይን ተረታሒዞም ኣብ ናይ ደቂ ኣንስትዮ ቀዳሚይቲ ሚለና ፀጋይ ካልኢቲ ሳዕድያ ሁሴን ሳልሰይቲ ድማ መንከም ዳንኤል ብምዃን ተዓዊተን ኣብ ካልኣይ ዲቪዥን ቀዳማይ ዩኤል ኣባዲ ካልኣይ መሓመድ ኣሕመድ ሳልሳይ ሴም ወልደ ጋብር ብምዃን ተዓዊቶም 30 ዙርያ ኣብ ዝሸፈኑ ቀዳማይ ዲቪዥን መሓመድ ሳልሕ ቀዳማይ ኮይኑ ተዓዊቶም ሜል ኣብ ክብሪ ኣበን ዑስማን ዮስፍን ድማ ተኸቲሎሞ ብተዓዘብቲ ልዑል ትፅቢት ዝተገብረሉ ናይ ዳኮርሶ ውርድር ፀወታ በዳሃን ሰሓብን ነይሩ ናትናኤል ፀጋይ ያሬድን ፊሊሞን ሰሎሙንን ንመዋድርቶም ብምግላፍ 2 ዕውታት ብምዃን ውርድሮም ፈጺሞም
2: ስፖርታዊ ውርድራት እዚ ተወርወረ ሓይሊ ብውርድራት ምሕምባስ ቀፂሉ ተኻይዱ
0: ብዝተፈላለዩ ስፖርታዊ ውርድራት ኣብ ምስልሳል ዝርከብ ውሽጣዊ ውርድራት እዚ ተወርወረ ሓይሊ ናይ ዝተፈላለዩ ሜትሮ ውርድር ምሕምባስ ኣካይዱ ኣብ ዝነፈልማ ግዜ ሎሚ ዓመት ዘካየደ ውርድራት ምሕምባስ ናይ 500 ሜትሮ ዝሓንበሰ ደቂ ኣንስትዮ ቅሳነት ተስፋይ ካብ ጋንታ ተውለ ቀዳሚት ክትወፅእን ከላ ንሃሚን ፋሲል ካብ ኔብሮ ፌሮዝ እስቴፋኖስ ካብ ብድሆስ ይዕበንአን ኣብ ናይ 800 ሜትሮ ድማ ባናተ ኪኤ ካብ ተውለ ሮዳስ ለባሲ ካብ ኔብሮ ፍርቱና ምስግና ካብ ብድሆ ቀዳሞት 3 ዕውታት ኮይነን ኣብ ናይ 1,000 ሜትሮ ድማ ክርስቲና ታደሰ ካብ ተውለ ቅሳነት ሽሻይ ካብ ኔብሮ ገነት ተስፋይ ካብ ኣልጌን ካብ ቀዳማይ ክሳብ ሳልሳይ ዘሎ ደረጃ ሓዚአን ናይ 1,000 ሜትሮ ውርድር ዘካየዱ ደቂ ተባዕትዮ ድማ ኣቤል ንጉሰ ካብ ኣልጌን ቀዳማይ ኣቤል ዘሚካኤል ካብ ብድሆ መኸተ ዓብለል ካብ ኣልጌን ስዒቦሞም ኣብ ናሽን 500 ሜትሮ ዓሊ ኣሕመድ መሓመድ ካብ ተውለ ንርኣዮ ሳህለ ካብ ዓድሮሶ ማጆር ፍትዊ ካብ ባርዕ 3 ዕውታት ኮይኖም ኣብ ናይ 2,000 ሜትሮ ድማ ማህዲ ብርሃነ ካብ ኣልኬን ናትናኤል ተኽሊ ሃይማኖት ካብ ብድሆ ናታን ወልደ ስላሰ ካብ ባርዕ ዕውታት ኮይኖም እዚ ከምዚ ኢሉ እንከሎ ውርድራት ካልኣይ ዙርያ ኣብ ምክያድ ዝርከብ ግጥማት ኩዕሶ እግሪ ኣብ ናይ ደቂ ተባዕትዮ ብድሆ ንዓድረሶ 2 ብባዶ ተውለ ንቶኮር 1 ብባዶ ባርዕ ንኣልጌን 2 ብ1 ቶከር ንኣውገት 1 ብባዶ ኔብሮ ንቶኮር 4 ብባዶ ኔብሮ ንዓላ 3 ብ1 ረቲዐነን ኣብ ናይ ደቂ ኣንስትዮ ኔብሮ ምስ ዓድረሶ ባዶ ባዶ ክወፃን ከለዋ ቶኮር ንብድሆ ከምኡውን ባርዕ ንተውለ ዓድረሶ ንብድሆ 1 ብባዶ ባርዕ ንዓላ 2 ብ1 ረቲዐነን ብተወሳኺ ብደረጃ ግንባር ሓሪና ምስ ሽዑላ 2 እግሪ ምሕዝነታዊ ግጥም ኣካይደን ኣብ ቀዳማ እግሪ ብደቂ ኣንስትዮ 1 ብ1 ውርድረን ክዛዝማን ከለዋ ኣብ ደቂ ተባዕትዮ ድማ ሓሪና 1 ባሮ ተዓዊታ ኣብ ካልኣይ እግሪ ድማ ሓሪና ብ2 ፀወታ ዓወታ መዝጊባ ውሽጣ ውርድራት እዚ ተወርወረ ሓይሊ ብሓያል ውርድር ካልኣይ ዙር ግጥም ኩዕሶ እግርን መርበብን ኣብ ምስልሳል ከም ዝርከብ ጎስጓስን ሓበሬታ ናይቲ እዚ ኣብ ዝለኣኸልና ሓበሬታ ገሊጹ
2: 3 ኤርትራውያን ተቀዳደምቲ ክሳተፍዎ ዝቐነዩ ዙር ሄላስ ትማል ሰንበት ብሓምሻይ መድረኹ ተዛዚሙ

0: ንዝሓለፉ ሓሙሽተ መዓልትታት ኣብ ምክያድ ጸንሐ ዙር ሄላስ ሰንበት 10 ግንቦት ብሓምሻይ መድረኹ መጋረጁ ዓፅዩ ኣብዛ ናይ መወዳእታ መድረኽ ተቃደምቲ 146.5 ኪሎ ሜትር ዝርሕቀታ ውድድር ኣካይዶም ኣብ መወዳእታ ድሕሪ ዝተካየደ ሓያል ቅፅበታ ውድድር ዴንማርካዊ ኣባል ስዋት ክለብ ማድስ ኣንደርሰን ንውድድሩ ብ3 ሰዓትን 9 ደቂቕን 24 ካልእትን ብምዝዛም ቀዳማይ ኮይኑ ሕንፃፅ ረጊጹ ኣብዚ ውድድር ተፀሚዶም ካብ ዝውዓሉ ኤርትራውያን ተቃደምቲ ኣብዛ መድረኽ ዝሓዝዎ ደረጃ ምስ እንምልከት ምስ ዕውድ ብተመሳሳሊ ሰዓት ኣባል ባይክ ኤድ ኤቨን የማነ መበል 12 ናሆም ኤፍሬም መበል 27 ኣባል ቡርጎስ ኦሎምፒካዊ ምርሃብ ቅዱስ ድማ ብ36 ካልኦታት ድሒሩ መበል 58 ተርታሒዙ ሕንፃ ዝረጊፁ ብህሉል ሰዓት ቼክ ሪፓብሊካዊ ቫችላቭ ጀዜክ ብ20 ሰዓትን 27 ደቂቕን 34 ካልኢትን ዕውድ ዝርሄላስ ብምዃን 125 ናይ ዩሲኣይ ነጥቢ ወሲዱ ኣባል ሶሉሽን ቴክ ገዲም ኢጣልያዊ ተቃዳማይ ዶሞኒኮ ፖሶቪቮ ብ11 ካልኢት ድሒሩ ካልኣይ ስዊዘርላንዳዊ ኮሊን ሱቱሉ ድማ ብ12 ካልኢታት ድሒሩ ሳልሳይ ተርታሒዙ ኤቨን የማነ ብ10 ደቂቕን 43 ካልኢትን ድሒሩ መበል 20 ምርሃው ቅዱስ ብ13 ደቂቕን 35 ካልኢትን ድሒሩ መበል 23 ናሆም ኤፍሬም ብ24 ደቂቕን 55 ካልኢትን ድሒሩ መበል 36 ተርታሒዙ ብነጥቢ ኣባል ባይክ ኤድ ላቲቪያዊ ክርስቲያንስ ቤልሆቭስቺክስ ብ43 ነጥቢ ቀዳማይ ኮይኑ ተዓዊቱ ኣባል ባይክ ኤድ ናሆም ኤፍሬም ብ27 ነጥቢ ሳልሳይ ተርታ ብምሓዝ ውድድሩ ዛዚሙ ኣብ ኒ ዓቐብ ላክሰምበርጋዊ ሎይች ብ38 ነጥቢ ኣንበሳ ዓቐብ ዙር ሄላስ ኮይኑ ክዕወት ክንከሎ ናሆም ኤፍሬም ብ2 ነጥቢ መበል 23 ተርታሒዙ ዕውት ዙር ሄላስ ቼክ ሪፓብሊካዊ ቫችላቭ ጀዜክ ብሉፅ መንእሰይ ዙር ሄላስ ኮይኑ ተዓዊቱ ኤቨን የማነ ራብዓይ ናሆም ኤፍሬም ድማ 10 ተርታሒዞም ብጋንታ ናይ ምርሃው ቅዱስ ቡርጎስ ቀዳሚት ኮይና ተዓዊታ ባይክኤድ ብ48 ደቂቕን 27 ካልኢትን ድሕራ ሻውዓይ ተርታሒዛ ውድድራ ፈጺማ
1: ንመበል 109 ግዜኡ ኣብ ምክያድ ዝርከብ ጅሮ ዲ ኢታልያ ትማሊ ሰንበት ብሳልሳይ መድረኹ ተኻይዱ
0: ንመበል 109 ግዜኡ ኣብ ምክያድ ዝርከብ ጅሮ ዲ ኢታልያ ሰንበት 10 ግንቦት ብሳልሳይ መድረኹ ቀጺሉ እዛ መድረኽ 175 ኪሎ ሜትር ዝርሕቐታን ንናሽኳ ተቃደምቲ እተርብሕን መድረኽ ነይራ ኣብ መወዳእታ ፈረንሳዊ ዕውት ቀዳማይ መድረኽ ኣባል ክለብ ሶዳል ኩክስቴ ፖል ማግኔር ንውድድሩ ብ4 ሰዓትን 9 ደቂቕን 42 ካልኢትን ብምዝዛም ካልኣይ ናይ መድረኽ ዓወት ናይ ዝውድድራ መዝጊቡ ኣባል ትሬክ ኢጣልያዊ ጆናታን ሚላንን ሆላንዳዊ ኣባል ዩኒቤት ሮዝ ሮኬትስን ዲላን ግሪኖ ቬገን ድማ ካልኣይን ሳልሳይን ተርታሒዞም ኣብዛ መድረኽ ኤርትራዊ ኦሎምፒካዊ ኣማኒኤል ገብረ እግዚኣብሔር ምስ ዕውት ፖል ማግኔር ብተመሳሳሊ ሰዓት መበል 168 ተርታሒዞ በዚ መሰረት ኡሩጋያዊ ኣባል ኣስታና ቶማስ ጉሌርሞ ሲልቫ ብ13 ሰዓትን 10 ደቂቕን 5 ካልኢትን መሪሕነት ጅሮ ዲ ኢታልያ ዓቂቡ ኣባል ቱዶር ጀርመናዊ ፍሎሪያን ስቶርክን ኣባል ኔት ካምፓኒ ኢኒዮስ ኮሎምቢያዊ ኢጋን በርናልን ብተመሳሳሊ 4 ካልኢታት ድሕሮም ካልኣይን ሳልሳይን ተርታሒዞም ይኽተልዎም ዴንማርካዊ ዮናስ ቪንጌጋር ብ10 ካልኢት ድሕሩ መበል 19 ተርታሒዙሎም ዕውት ክልተ መድረኻት ፖል ማግኔር 105 ነጥቢ መሪሕነቱ ኣስፊሑ ጆናታን ሚላን ብ24 ነጥቢ ካልኣይ ዴንማርካዊ ኣንደርሰን ብ42 ነጥቢ ሳልሳይ ተርታሒዙሎ እስጳኛዊ ኣባል ቲም ፖሊቲ ፓብሎ ሲልቫ ብ42 ነጥቢ መሪሕነት ኣንበሳ ዓቐብ ጅሮ ዓቂብሎ ማኑዌል ታሮዚ ብ12 ነጥቢ ይኽተሎ መራሒ ናይ ዝውድድር ጉሌርሞ ሲልቫ መሪሕነት ብሉፅ መንእሰይ ዓቂቡ ወፂኡ ብጋንታ ሞቪስታር ቀዳመይት ኮይና ትመርሓላ ጅሮ ዲ ኢታልያ ሶኒ 11 ግንቦት ብራብዓይ መድረኹ ክቕጽል እዩ
1: ግጥማት ፕሪምየር ሊግ እንግሊዝ ዝሓለፈ ቀዳሚ ሰንበትን ኣብ ዝቐጽለሉ ኣርሰናል ወሳኒ ዓወት ኣመዝጊባ
2: መራሒት ናይ ዝውድድር ዘለ ኣርሰናል ናብ ሜዳ ለንደን ብምጋሽ ኣንጻር ዌስትሃም ዩናይትድ ወሳኒ ፀወታ ካይዳ ኣርሰናል ኣብዛ ግጥም ጥንቁቕ ዝኾነ ፀወታ ከተካይዱ ነይርዋ ነጥቢ ምስ ተጥፍ ንጉዕዞ ሻምፒዮንነት ኣብ ሓደጋ ዘእቱ ብምዃኑ እውን ኣሰካፊ ዝነበረ ክኸውን ብወገን ዌስትሃም እውን ዝመፅዓምተ ስፖርት ናብ ውድዳ ሻምፒዮንሽፕ ንኸይትምለስ ኣብ እተካይዶ ዘላ ቃልሲ እዛ ፀወታ ንዓገዳ ሲትያ ነይራ ናብ ፀወታ ምስ ንምልከት ዘን ክለባት ኣብ ናይ ቅድሚ ዕረፍቲ ግጥም ኣርሰናል ብዌስትሃም ተፈቲን እያ እንተኾነ እቲ ፀወታ ብዘይሸቶ እዩ ንዕረፍቲ ተዓፅዩ ድሕሪ ዕረፍቲ ኣብ ዝቕፅለ ካልይ ኣብሪ ግጥም ዌስትሃም መገዲ ማቴዎስ ፈርናንደዝን ታቲ ካስቴላኖስን ንልዳት ኣርሰናል እኳ ተፈተነቶ ሓላው ልዳት ዴቪድ ራያ ብብሉ ዝኾነ ብቕዓት ብምዕጋት መሪሕ ተዳ ተፃዊቱ ኣርሰናል ክሳብ ብ83 እንደኸነ ትፀኒዑ ዝነበረ ዕርዲ ምክልኻል ዌስትሃም ንኽትብስዕ ተሸጊራ ድሕሪ ምፅናሕ ትሮሳርድ ካብ ኦዴጋርድ ነዝመፀቶ ኩዕሶም ሰኪዕ በምርኻቡ ክለቡ መሪሓ ንፀወታ ክትቅልሶ ጀሚራ ጾታ ብምዝ

0: ዛሙ ዌስትሃም ካብ ዊልሰን ማዓረስ ገብረታሸቶ እኳ ትረኸበት ቫር ናይ ዌስትሃም ፓብሎ ኣብ ልዕሊ ሓላው ልዳት ኣርሰናል ራያ ብደልብን ፍጻሙነት ኣሸቶ ብምስራዝ ኣርሰናል ታሪኻዊ ዝኾነ ዓወት ብምዝጋብ ናብ ሻምፒዮንነት ተጸጊዓ። ኣብዛ ጾታ ናይ ኣርሰናል ራያ ይብል ዝተጻታይ ተባሂሉ ናብ እሳሲካዊ ጸብጻብ ናይ ዘን ክለባት ምስንምልከት ዌስትሃም ብኣርሰናል ኣብ 39 ጸወታታት ተረሲዓ ብምህላዋ ዘገረመት ክትከውን ብዘይካዘዛ ክለብ ብሊቨርፑል እውን 39 ግዜ ተሳዒራኣላ። ኣርሰናል ዝበዝሕ ግዜ ዝረታዓታ ክለብ ኤቨርቶን ኮይና 40 ግዜ ተዓዊታትላኣላ። ኣርሰናል ናብ ሜዳ ለንደን ብምጋሽ ኣብ ዘካየትሰን 3 ዳዕሮ ጸወታታት ብድምር 12 ሸቶታት ብምዝጋብያ ተዓዊታ። ዌስትሃም ኣብ ናይ ሎም ዓመተ ስፖርት ካብ ሜዳኣ ኣብ ዘካየደተ ናይ ደርቢ ጸወታታት ኣብ ኩለን ተሳዒራኣላ።
1: Odegaard for Rice, back with Martin Odegaard, and Trossard! How big a moment could that be? Leandro Trossard has tightened Arsenal's grip on the Premier League trophy.
2: What a fantastic finish there from Trossard.
1: Everyone forward now for West Ham, including their goalkeeper Mads Hermansson. It's up towards him. Raya didn't get there. Was that blocked on the line? It's crossed the line. They are appealing that David Raya was held inside his 6-yard box.
3: After review, West Ham at number 19 commits a foul on the goalkeeper. Final decision is direct free kick.
1: Goal overturned. So Arsenal retain their
0: Manchester City ኣብ ሜዳ አንጻር ብሬንፎርድ ወሳነ ጾታ ካይዳ ዘን ክለባት ኣብ ነቅድ ምዕረፍቲ ጾታ ብዘይሸቶ ኳተ ተፈላለያ ድሕሪ ዕረፍቲ ኣብ ዝቕጽለ ካልኣይ ኣብ ርግጥም ማንቸስተር ሲቲ ኣብ መበል ሱሳደቕ ካብ ዶኩ ብዝረኸበታ ሸቶ መሪሕነት ክትሕዝን ከላ ኤርሊን ሃላንድ ንመሪሕነት ክለቡ ናብ 2 ባዶ ዘደየበት ካልእቲ ሸቶ ወሲኹ። ዑመር ማርሙሽ ኣብ መበል 92 ደቕ 6 ሸቶ ብምዝጋቡ ድማ ትጾታ ብዓወት ሲቲ 3 ባዶ ተዛዚሞም። ዶኩ ኣብዛ ጸወታ ብሉ ተጻዋታይ ዝተባህለ እዩ። ብሬንፎርድ ናብ ሜዳ ኢትሓድ ብምጋሽ ዘካየደተን ዳሕሮት 5 ጸወታታት ኣብተን 4 ክሳዕርን ከላ ኣብ ወርሒ ሕዳር 2022 ግን 2-1 ተዓዊታ ምንባራ መዛገብቲ ፕሪምየር ሊግ ይሕብሩ። ማንቸስተር ሲቲ ኣብዚ ዓመት ብቶተንሃም ድሕሪ ዝወረዳ ስዕረት ብድሕሪኡ ኣብ ሜዳ ካብ ዘካየደተን ዳሕሮት 16 ጸወታታት ዛጊዳ ይተሳዕረትን ኣብ 13 ክትዕወትን ከላ ኣብ 3 ኸ ማዕረ ተፈላለያ።
4: And City have not only won this game, they've improved their goal difference as well. And they have put the pressure back on Arsenal to deliver at West Ham tomorrow. Marmoush with the final layer of icing on this jubilant game.
0: ማንቸስተር ዩናይትድ ናብ ሜዳ ኦፍ ላይት ብምጋሽ ኣንጻር ሳንደርላንድ ያገጢማ። ዩናይትድ ዝሓለፈ ሰሙን ሊቨርፑል ካብ ሰዓሩ ተጻወታ ነቶም 5 ብምዕራፍያን ጾታ ከተካይድ ወሲና። እዘን ክለባት ሸቶ ዘይተመዝገበ ጸወታ ከካይዳ ከለዋ ሓላው ልዳት ማንቸስተር ዩናይትድ ላሜንስ ድማ 3 እትዋት ኳዕሳሱ ብምዕጋቱ ብሉፅ ተጻዋታይ ዝግጥም ተባሂሉ። እዘን ክለባት ኣብ ዘካየደ ድሕሮ 34 ጸወታታት ሳንደርላንድ ኣብተን 3 ጥራያ ክትዕወትን ከላ ኣብ 7 ማዕረ ተፈላለያ ኣብ 24 ጸወታታት ግን ተረቲዓ። ዩናይትድ ናብ ስታዲየም ኦፍ ላይት ብምጋሽ ኣብ ዘካየተን ዳሕሮት 16 ጸወታታት ኣብ ወርሒ ለካቲት 2016 ጥራያ 2-1 ተቐፂዓ። ኣብ 10 ተዓዊታ ብ5 ኸ ማዕረ ተፈላለያ። ሳንደርላንድ ድሕሪ ወርሒ መያዝ 2014 ኣብ ልዕሊ ቸልሲ ዘመዝገበቶ ናይ 2-1 ዓወት ብድሕሪኡ ኣንጻር ምስ ቀዳሞት 4 ካብ ዝተሰርዓ ክለባት ኣብ ዘካየደተን 29 ግጥማት ፕሪምየር ሊግ ክትዕወት ተጸጊማ ኣላ። 19 ተሳዒራ ኣብ 10 ኸ ነጥቢ ተማቒላ። ድሕሪ ወርሒ ጥሪ ናይዚ ዓመት ማንቸስተር ዩናይትድ 33 ነጥቢ ብምእካብ ኣብ ቅድሚ ዘላ ክለብ እያ። ኣስቶን ቪላ ናብ ሜዳ ታርፍ ሙር ብምጋሽያ ኣንጻርታ ናብ ሻምፒዮንሽፕ ምውራዳ ዘረጋገጸት በርለይ ተጻዊታ። ኣብ ነቅድሚ ዕረፍቲ ጾታ በርለይ ኣብ ሻምፒዮንሽፕ ዶ ካብ ኣንቶኒ ብዝረኸብታ ሸቶ ክትመርሕን ከላ ቪላ ዕረፍቲ ቅድሚ እካሉ ካብ ባርክሊ ማዕረስ ገብረታ ሸቶ ረኺባ። ድሕሪ ዕረፍቲ ኣብ ዝቐጽለ ግጥም ቪላ ኣብ መበል 56 ዶ ካብ ዋትኪንስ ካልእ ሸቶ ብምርካብ ካብ ድሕሪ ተበጊሳ መሪሕነት ክትሕዝ፣ በርለይ ኣብ መበል 58 ዶ ካብ ፍለሚን ማዕረስ ገብረታ ሸቶ ብምርካባት ጾታ 2-2 ተዛዚሞም። በርለይ ድሕሪ ወርሒ ለካቲት ናይዚ ዓመት ፈለማ ነጥቢ ክትረክብን ከላ ኣስቶን ቪላ ድማ ካብ ቅልስ ናይ ሻምፒዮንስ ሊግ ንኸይትወፅእ እተሰክፍ ክለብ ኮይና ኣላ። ናይ በርንለይ ኣንቶኒ ብሉስ ተጻዋታይ ዛ ግጥም ዝተሰሚዐ እዩ።
4: Chowna Evelyn Volbol of the top of the Watkins has got that pace and he gets there and scores
5: Ollie Watkins, long kick from Martinez. Watkins got there ahead of the keeper and touches it home into the box. Touch back Fleming, 2-2. Burnley a level, dear Fleming. Really well worked from Burnley.
0: ኖቲንጋም ፎረስት ኣብ ሜዳ ንኒውካስል ዓዲማ ዘንገደቶ ፆታ ነጥቢ ተማቒሎም ኣብ ናይ ቅድሚ ዕረፍቲ ግጥም ዘን ክለባት ኣብ ዘካይዶ ፆታ ኣብ ዘይሸቶ ክፈላለያ ከለዋ ድሕሪ ዕረፍቲ ኣብ ዝቐፅለ ፆታ ግን ፍለማ ኒውካስል እያ ኣብ መበል 74 ካብ ባርነስ መሪሕነት ዘተሓዘታ ሸቶ ብምርካብ ንፆታ ክትቅልሶ ጀሚራ ፆታ ብምውድኡ ፎረስት ኣብ መበል 78 ካብ ኤንደርሰን ማዕረስ ገብረታ ሸቶ ስለ ዝረኸበት እቲ ፆታ ሓደ ብሓደ ተዛዚሙ ኣብዛ ግጥም ናይ ፎረስቲ ኤሌት ኤንደርሰን እዩ ብልሶ ፀዋታይ ተባሂሉ
6: It ends up hitting the bar and it's still loose and then a shot from Bruno Guimaraes near post is held. Has it again, feeds it forward towards Ramsey who sends it forward to Harvey Barnes who's clean through and Harvey Barnes has scored. Straight down the middle, Harvey Barnes scores.
7: Just halfway, this is Morato. Morato forward into the feet of Wood trying to turn on the edge of the penalty area. Sends it, tees it up for Jesus who rides, challenges and stabs it towards goal. Yeah, leaves it for Anderson. Little ball into McAtee. McAtee gives it back to Anderson who's running through.
8: Yes!
7: And he scores! Elliot Anderson cramps up as he fires into the Trent end net. Gets an equaliser. It'll mean so much to him scoring against Newcastle United at the Trent end.
0: ክሪስታል ፓላስ ኣብ ሜዳ ሴልሃርስ ፓርክ ኣንጻር ኤቨርተን ዘካየዶ ፆታ ነጥቢ ተማቒላ ኣብ ናይ ቅድሚ ዕረፍቲ ግጥም ዘን ክለባት ኣብ ዘካየዶ ፆታ ኤቨርተን ኣብ ሻሸይቲ ደ ካብ ታርኮስኪ ብዝረኸብታ ቅልጥፍቲ ሸቶ ክትመርሕ ጀሚራ ፓላስ ኣብ መበል 37 ደ ካብ ኢስማዒል ኣሳር ማዕረ ዝገብረታ ሸቶ ረኺባ ንዕረፍቲ ምሪሓ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ኤቨርተን ኣብ መበል 47 ደ ካብ ቤቶ ካልእ ሸቶ ብምርካብ እንደገና ናብ መሪሕነት ክትምለስን ከላ ፓላስ ድማ መበል 77 ካብ ማቴታ ካልእ ሸቶ ስለ ዝወስኸት እቲ ፀወታ ብናይ ሓባር ውፅኢት 2-2 ተዛዚሞም ናይ ፓላስ ሳር ብሉስ ተፃዋታይ ነዛ ግጥም ዝተባሃለ እዩ
3: ስቲል ቤቶ ትዊስቲንግ ተርኒንግ ስኮሪንግ ጋርነ ጎስ ፎር ኢት ኤንድ ዘይ ኒድድ ሴቪንግ ባይ ሃንደርሰን ሂ ቲፕድ ኢት ኦቨር ዌል quarter of an hour to play Everton led and were pegged back they lead again and Palace looking for the second equaliser and finding it Jean-Philippe Mateta Cambo this is Wharton Mateta might just get in here he does but Pickford is out Alcaraz but Mitchell was there first
0: ናይ ዝሓልፈ ሰሙን ዝዓበየ ፆታ ዝተባሃለ ዓበይቲ ክለባት ሊቨርፑልን ቸልሲን ዘካየዶ ፆታ እዩ ነይሩ እዚ ትሕቲ በዓት ኮይኑ ዘቐረበ ግጥሞ ኣብ ናይ ቅድሚ ዕረፍቲ ሊቨርፑል ዝሓሸ ምንቅስቓስ ዝተረኣየሉ ፆታ ኣንፀባሪቓ ኣብ ሻሸይቲ ደ ካብ ግራቨንበርጅ ብዝረኸብታ ሸቶ ቀልጢፋ መሪሕነት ሒዛ ቸልሲ ዕረፍቲ ቅድሚ እካሉ ኣብ መበል 35 ካብ ኤንዞ ፈርናንደስ ብዝረኸብታ ሸቶ ተመዓራርያ ንዕረፍቲ ወፅያ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ዝተኸስተ ፍጻመ ይነበረን እቲ ፀወታ ካብ ናይ ሓባር ውፅኢት ሓደ ብሓደ ተዛዚሞ ኣብዛ ፆታ ናይ ሊቨርፑል ንጉሞዩ ብልሰ ፀዋታይ ተባሂሉ ቸልሲ ናብ ብሜዳ ኣንፊልድ ብምጋሽ ኣብ ዘካየተ እንዳሕሮት 11 ፆታታት ኣብ ሓንቲ ፆታ ጥራያ ተዓዊታ እዛ ዘመዝገበት ዓወት ድማ ብናይ ቅድም ዓላሚኣ ናይ ሎማ ስልጣን ሃገሬት ጋንታ እንግሊዝ ዘሎ ጀርመናዊ ቶማስ ቱሸል እናተዓለየት ኣብ ወርሒ መጋቢት ናይ ዓመት 221 ዘመዝገበታ ናይ ሓደ ባዶ ዓወት ምንባራ ናይ ቀረባ ተዘክሮ እዩ እዛ ክለብ ኣብተን ዝተረፋ 6 ፀወታታት ነጥቢ ክትማቐልን ከላ ብ4ተኻ ተሳዒራ እዛ ክለብ ኣብ ዳዕሮት 14 ፀወታታት ኣብ ነስ ወከፍ ፀወታ ሸቶ እናተመዝገባ ብምውፃእ ግን ኣገሪማ
9: ኣላ It's a sensational goal by Ryan Gravenberch and Liverpool have the perfect start to the afternoon. And all the way across to the far post, back across goal it goes. Van Dijk might have taken one in the head from his own player, Konate. Well, they've taken the corner short and delivered long and it's a free chance at the far post. And
0: ብራይትና ብሜዳ ኣሜሪካን ኤክስፕረስ ኣንጻርታ ናብ ሻምፒዮንሽፕ ምውራዳ ዘረጋገፀት ክለብ ወልቭስ እያ ተጻዊቷ። ኣብ ናይ ቅድሚ ዕረፍቲ ጸወታ ብራይተን ኣብ ቀዳሚ ትደቕ ናይ ትግጥም ሂንሽሉድ ብዘመዝገበላ ሸቶ ቅልጥፍቲ መሪሕነት ክትሕዝን ከላ፣ ኣብ ሓምሸይ ትደቕ እውን ካብ ዳንክ ብዝረኸብታ ካልት ሸቶ ንናይ ቅድሚ ዕረፍቲ ግጥማ ብናይ ክለተ ባዶ መሪሕነት ዓጺያቶ። ድሕሪ ዕረፍታ ዝቐጸለ ጸወታ ብራይተን ኣብ ምብል 86 ዶ ካብ ሚንተ ሳልሰይ ሸቶ ስለ ዝወስኸት ነቲ ግጥም 3-1 ተዓዊታት ልወፅ እያ። ናይ ብራይተን ሂንሽል ውልድ ቡልሰ ጻታ ናይ ዝግጥም ዝተሰመየ እዩ።
1: It's a fair challenge by Mosquera, not once but twice. Tenacious defending, then breaks to Minte, who lashes it home. Brighton have their third. The 3 points secure. And with 2 games to go, the European dream very much alive. He knows it.
0: ዝመጽእ ዓመት ስፖርት ኣብ ኤሮጳ ውድድራት ንምስታፍ ዝቃለሳ ዘለዋ ክለባት ፉልሃምን ቦርማውዝን ወሳኒ ጾታ ኣካይደን። ኣብ ናይ ቅድሚ ዕረፍቲ ጾታ ኣብ ዘካየዱ ግጥም ዘን ክለባት ሓሓደ ተጻውቱ ብቐይሕ ካርድ ክኸስራ ከለዋ ማለት ቦርማውዝ ኣብ መበል 41 ዶ ንክሪስቲ፣ ፉልሃም ከ ዕረፍቲ ቅድሚ እካሉ ንተጻወታይ ኣንደርሰን። ቦርማውዝ ኣብ መበል 53 ዶ ካብ ራያን ብዝረኸብታ እንኮሸቶ ግን ካብዚ ጾታ 3 ነጥቢ ኣኪባ ክትወፅእን ከላ ራያን ድማ ብሉሰ ጻታይ ዝተባሃለ እዩ።

ግጥማት ላሊጋ እስጳኛ ዝሓለፈ ቀዳሚ ሰንበትን ኣብ ዝቐጽለሉ ባርሴሎና ኣብ ታሪክ ላሊጋ እስጳኛ ንፈለማ ግዜ ኣብ ግጥም ኤል ክላሲኮ ዋንጫ ምዕታራ ኣፍሊጣ። ባርሴሎና መበል 29 ናይ ላሊጋ ዋንጫ ንምዕታር ሓንቲ ነጥቢ እናድልየታያ ኣብ ሜዳ ስፖቲፋይ ካምፕኖ ነታ ልዕሊ ዝኾነ ግዜ ኣብ ቀውሲ ዘላ ታሪካዊት መቐናቕንታ ሪያል ማድሪድ ዓዲማታ። ኣብ ታሪክ ላሊጋ እስጳኛ ኣብ ግጥም ኤል ክላሲኮ ካብ ክልቴን ክለባት ተዓዊታ ዋንጫ ምዕታራ ኣፍሊጣ ዘይትፈልጥ ብምፅናሓ ድሕሪ ነዊሕ ዓመታት ነዚ ዕድል ዝረኸበት ባርሴሎና ኣብ ልዕሊ ማድሪድ ተዓዊታ ነተ ዋንጫ ምዕታር ዓብ ትርጉም ነይርዎ። ኣሰልጣንያ ሃንስ ፍሊክ ዋላ እኳ ሰዓታት ቅድሚ ዝግጥም ሞት ወላድዩ እንተተረድአ ሓዘኑ ፀሩ ኣብዛ ታሪካዊት ምሸት ንባርሳ ክመርሕ ይወሲኑ። ወሰን ተፃወቱ ካብዛ ናይ ፈለማ ናይ ኤል ክላሲኮ ግጥሙ ዝኸሰረ ኣርቤሎኣ ዝተወሰኑ ምቅያራት ገይሩ ናብ ዝግጥም ኣትዩ። ኣብ ተሸዓይ ደቂቕ ባርሴሎና ኣብ ከባቢ ሳንዱቅ ንዝረኸበታ ንጻቕላዕ ማርኮስ ራሽፎርድ ብኣዝዩ ማራኺ ህራም ንሓላው ልዳት ሪያል ማድሪድ ቺቦ ኮርቷ ኣብ መሬት ሰጢሑ መበል 14 ሸቱ ብማልያ ባርሴሎና ኣመዝጊቡ። ግብሪ መልሲ ክህቡ ከምቲ ዝድለ ሸውሃት ዝነበሮም ዘይመስል ተፃወቲ ማድሪድ ጌና ካብ ድንዛዘ ዝተመዝገበቶም ሸቶ ከይወፁ ፌራን ቶረስ ኣብ መበል 18 ደቂቕ ካልይቲ ሸቶ ኣቁፂሩሎም። ራሽፎርድን ፌራን ቶረስን ድሕሪ ዘመዝገብዎን ሸቶታት ነቲ ሓዘን ወላድዩ ፀሩ ክመርሖም ምስ ዝምሰየ ሃንስ ፊሊክም ፀምቢሎሞ። ድሕሪ ዘን ክልተ ሸቶታት ዝተመዝገበ ሸቶ ብዘይምንባሩ ባርሴሎና ኣብ ልዕሊ ሪያል ማድሪድ ተዓዊታ መበል 29 ናይ ላሊጋ ዋንጫ ዓቲራ። ኣብ ኤል ክላሲኮ ተዓዊታ ዋንጫ ምዕታራ ዘፍለጠት ናይ ፈለማ ጋንታ ድማ ኮይና ባርሴሎና ኣብ 11 ተኸታተልቲ ግጥማት ብምዕዋት እያ እቲ ሊግ ንክዛዘም 3 ግጥማት እናተረፍዎ ንማድሪድ ብናይ 14 ነጥቢ ጋግ በሊፃ ዓወታ ርጉፅ ገይራ። ባርሴሎና ኣብ ቅድሚ ደገፍታ ኣብ ዘካየረቶም 18 ግጥማት ናይ ዝዓመት ኣብ ኩሎም ዓወት ኣመዝጊብያ ነዚ ክብሪ በቂዓ። ኣብ ማእከላይ ሰሙን ካብ ግጥም ፍርቂ ፍጻመ ሻምፒዮንስ ሊግ ኤውሮጳ ብኣርሰናል ዝተገለፈት ኣትለቲኮ ማድሪድ ኣብ ሜዳ ሪያድ ኤር ሜትሮፖሊታኖ ኣንጻር ጌታፈ ኣብ ዘካየረቶ ግጥም ሓደ ባሮ ተረቲዓ። ኣጥቃዓይ ሴልታ ቪጎ ቦራ ኢግላስያስ ኣብ መበል 62 ደቂ ብዘቁፀራ ሾትያ ኣብ ዝግጥም ፍልልያ ተፈጢራ። ዝያዳ ሚዛን ፀወታ ሒዛ ዘምስየት ኣትለቲኮ ማድሪድ 4 ዕላምህን ዝሓለዋ 20 ክተካይድን ከላ ብኣንጻሩ መጋጥምታ ሴልታ ቪጎ ሓንቲ ዕላማ ዝሓለወት 3 ፈተነ ኣካይዳ ወፅያ። ቢጫ ሳብማሪን ቪያርያል ካብ ሜዳ ወፃኢ ኣንጻር ማዮርካ ኣብ ዘካየረቶ ግጥም ማዕረ ሓደ ባሕሪ ተፈላለያ። ቪያርያል ኣብ መበል 31 ደቂ ኣዮዘ ፐረዝ ብፍጹም ቅላዕ ብዘውፀረላ ሸቶ ንዕረፍቲ ሓደ ባዶ መሪሓ ወፅያ። ቪያርያል ኣብ መበል 31 ደቂ ኣዮዘ ፐረዝ ብፍጹም ቅላዕ ብዘውፀራ ሸቶ ንዕረፍቲ ሓደ ባዶ መሪሓ ክትወፅእ ኣብ ዝተቐረበትሉ ማዮርካ ኣብ ተወሳኺ ደቂ ናይ ቅድሚ ዕረፍቲ ቪዳት ሙሪቂ ብዘውፀረላ ሸቶ ተማዓርያ። ድሕሪ ዕረፍቲ ዝተመዝገበ ሸቶ ይነበረን እቲ ግጥም ማዕረ ሓደ ብሓደ ተዛዚሙ። ኣብ ሳን ማመስ ንቫለንሽያ ፀውዐት ኣትለቲኮ

ኢልባኦ ሓደ ባሮ ተረቲዓ ሳዲቂ ኣህመድ ብ72 ብዝቁፅራ ሸትያ ቫለንሽያ ሓደ ባሮ ተዓዊታ ኣብ ካልእ ግጥማት ኤልቺ ኣንጻር ኣላቨስ ማዕረ ሓደ ብሓደ ሰቪያ ንስፓኞል 2-1 ሪያል ሶሴዳድ ኣንጻር ሪያል ቤትስ ማዕረ 2-2 ሪያል ኦቬዶ ኣንጻር ጌታፈ ብዘይሸቶ ባዶ ባሮ ተፈላለየን ባርሴሎና ብ91 ነጥቢ ሻምፒዮን ላሊጋ ኮይና ሪያል ማድሪድ ብ77 ነጥቢ ካልኢቲ ቪያሪያል ብ69 ነጥቢ ሳልሴይቲ ኣትለቲኮ ማድሪድ ብ63 ነጥቢ ራብዒቲ ሪያል

0: ግጥማት ክውሰን እዩ።
1: ግጥማት ሴርያ ጥልያን ዝሓለፈ ቀዳሚ ሰንበትን ብዝተፈላለዩ ግጥማት ቀፂሎም ተኻይዶም።
0: ሻምፒዮን ሴርያ ናይ ዝዓመት ምዃና ኣቐዲማ ዘረጋገፀት ኢንተር ሚላን ናብ ከተማ ሮማ ተጓዒዛ ኣብ ስታድዮ ኦሎምፒኮ ኣንጻር ላዚዮ ኣብ ዘካየረቶ ግጥም ብገፊሕ 3 ብባሮ ተዓዊታ። ላውታሮ ማርቲነስ ኣብ ሻድሻይ ደቂቕ ንኢንተር ሚላን መሪሕነት ዘተሓዘት ሸቶ ኣመዝጊቦም። ሱቺቺ ኣብ መቢ 39 ደቂቕ ንመሪሕነት ኢንተር ሚላን ናብ 2 ባሮ ዘበረኸት ሸቶ ወሲኹ። ድሕሪ ረፍቲ ኣብ መበል 59 ደቂቕ ላዚዮ እንተፀወተያ ሮማ ግኖሊ ብቀይሕ ካርድ ከሲራ ምስተረፈ 30 ደቃይቕ ብጎደሎ ነታ 2 ባሮ መሪሓታ ዝነብረት ኢንተር ሚላን ክትገጥማ ተገዲዳ። ኣብ መቢ 76 ደቂቕ ድሕሪ ምዛም ናይ ዝዓመተ ስፖርት ካብ ኩዕሶ እግሪ ጥሮታ ክወፅን ክቕፅልን የገናዝብ ከም ዘሎ ዝንገረሉ ኣርሜንያዊ ሄንሪክ ማኪታርያን ሳልሴት ሸቶ ኢንተር ወሲኹ ነቲ ግጥም ድማ ኢንተር ሚላን 3 ባሮ ተዓዊታትሉ። ኣረጊት ጎርዞ ጁቬንቱስ ካብ ሜዳ ወፃኢ ኣንጻር ሌቸ ኣብ ዘካየረቶ ግጥም ሰርቢያዊ ኣጥቃዓያ ዱሳን ቪላሆቪች ኣብ ቀዳሜይቲ ደቂቕ ብዘውፀረላ ሸቶ ኣብ ልዕሊ ሌቸ 1 ባሮ ተዓዊታ። ጁቬንቱስ ኣብዛ ግጥም 6 ዕላመን ዝሓለዋ 15 ፈተነ ክተካይድን ከላ ብኣንጻሩ ሌቸ ድማ ካብ ዘካየረተን 8 ፈተነታት 3 ዕላመን ዝሓለዋ ነይረን። ኣብ ሳንሲሮ ንኣታላንታ ዝዓደመት ኤስ ሚላን ኣብ ሜድኣን ኣብ ቅድሚ ደገፍታን 3-2 ተረቲዓ። ኣታላንታ ቅድሚ ዕረፍቲ ካብ ኤደርሰንን ዛፓኮስታን ብዘቆፀረተን 2 ሸቶታት ንዕረፍቲ 2 ባዶ መሪሓ ውፅያ። ድሕሪ ዕረፍቲ እውን ኣታላንታያ ብሳልሴት ሸቶ ራስ ፓዶሪ ተመሊሷ። ድሕራ ፀቕጢ ዝፈጠረት ኤስ ሚላን ኣብ መበ 88 ደቂቕ ካብ ፓቭሎቪች ኣብ ተወሰኺ ደቂቕ ድማ ብፍጹም ቅላ ካብ ክሪስቶፈር ንኩንኩ 2 ሸቶ ኣመዝጊባ። ድሕራ ዘመዝገበተን ሸቶታት ኣብ ዝግጥም ኣኸልቲ ነበ ራን ኣብ ቅድሚ ደገፍታ ብኣታላንታ 3-2 ተሳዒራ። ኣብ ፓርማ በዳሃ ገጥም ዘካየደት ናይ ጋስፔሪኒ ሮማ ኣብ መወዳእታ ደቃይቕ ብዘመዝገበተን ሸቶታ 3-2 ተዓዊታ። ዶለን ማለን ኣብ መበል 22 ደቂቕ ብዘቁፅራ ሸቶ ንዕረፍቲ 1 ባዶ መሪሓ ዝወፀት ሮማ ድሕሪ ዕረፍቲ ተፃወታይ ፓርማ ጋብርኤል ስትራፌዛ ብዘመዝገበላ ሸቶ ተመዓርያ። ፓርማ ኣብ መበል 87 ደቂቕ ኬይታ ንፀወታ ዘዕወተት ዝመሰለት ሸቶ ኣመዝጊቦም። ኣብ ተወሳኺ ደቂቕ ማለት ኣብ 94 ደቂቕ ሮማ ካብ ረንሲንቺ ማዕረ ዝገብረታ ሸቶ ረኺባ። ፓርማ ኣብ 99 ደቂቕ እንተፀወትያ ብሪስቲጊ ብ2 ብጫ ብቀይሕ ካርድ ከሲራ። ሮማ ኣብ መበል 101 ደቂቕ ንዝረኸበታ ፍጹም ቅላዕ ማለን ቀሊዑ ንሮማ ወሰንቲ 3 ነጥቢ ከተምፃላ ዝኽኣለት ሸቶ ኣመዝጊቡ። እቲ ግጥም ድማ ብዓወት ሮማ 3-2 ተዓፅዩ። ኣብ ካልእ ግጥማት ኮሞ ንሄላስ ቬሮና 1 ብባዶ፣ ክሬሞነዘ ንፒሳ 3 ብባዶ፣ ፊዮረንቲና ኣንጻር ጀንዋ ብዘይሸቶ ባዶ ብባዶ፣ ኡዲኔዘ ንካልያሪ 2 ብባዶ ረቲዓታ። ሻምፒዮን ምዃን ኣቐዲማ ዘረጋግፀት ኢንተር ሚላን ብ85 ነጥቢ ቀዳመይቲ፣ ናፖሊ ብ70 ነጥቢ ካልአይቲ፣ ጁቬንቱስ ብ68 ነጥቢ ሳልሴቲ፣ ኤስ ሚላን ብ67 ነጥቢ ራብዒቲ፣ ሮማ ብተመሳሳሊ 67 ነጥቢ ብፀብለልታ ሸቶ ተበሊፃ 50 ተርታሒዛላ።

ዝሓለፈ 35 ዓመታት ናፅነት ቀረብ ፅሩይ ስተማይ ንምርጋፅ ብዝተገብረ ገዚፍ ማላዊ ወፍሪ መጠን ሸፈነ ብደረጃ ሃገር ልዕሊ 85 ሚታዊት ከም ዝበፅሐ ሚኒስትሪ መሬት ማይን ኣከባቢን ገሊጹ ወኪል ኤርና ዮናታን የዕብዮ ንዘዳለዎ ፀብጻብ ገረመስቀል ገረዝግሄር ከቕርቦ እዩ።

0: ሃገርና ቀረብ ፅሪስተ ማይ ኣብ ከተማን ገጠርን ንምስፋሕ ብዝተካየደ ናይ ኣስታት 125 ቢልዮን ናቕፋ ወፍሪ እቲ ሸፈነ ልዕሊ 85 ሚእታዊት ከም ዝበፅሐ ተገሊጹ። ኣብ ሚኒስትሪ መሬት ማይን ኣከባብን ዋና ዳይረክተር ክፍሊ ሃብቲ ማይ ኢንጂነር መብራህቱ እያሱ ነዚ ዝገለጸ ቀረብ ፅሬቱ ዝተሓለወ ስተ ማይ ኣብ ማሕበር ቁጠባዊ ምዕባለ ሕብረተሰብ መሰረታዊ ብምዃኑ ንምምሕያሽን ንምስፍሑን ኣብ ዝሓለፈ 35 ዓመታት ናፅነት ንዝተኻየደ ፃዕሪ መልኪቱ ንኢሪና ኣብ ዝሃቦ ሓበሬታ እዩ። ኣብ 1991 ሸፈነ ቀረብ ፅሩይ ስተማይ ኣብ ገጠር ትሕቲ 7 ሚእታዊት ኣብ ከተማ ድማ 30 ሚእታዊት ከም ዝነበረ ዝጠቐሰ ኢንጂነር መብራህቱ እቲ ቡምባ መዐደሊ ነቑጣን ቦጥን ዘጠቓልል ኣገልግሎት ኣብ ዓመተ 225 226 ኣብ ገጠር ናብ 80 ሚእታዊት ኣብ ከተማ ድማ ናብ 95 ሚእታዊት ክብ ከም ዝመለ ብምሕባር እቲ ሸፈነ ብዓድታት 57 ሚእታዊት ብተጠቃሚ ህዝቢ ድማ 85 ሚእታዊት ከም ዝበፅሐ ገሊፁ።
1: ጥዑይ ኣፍራይ ሕብረተሰብ ክህልወና እንተኮይኑ መጀመርያ ጥዕንኡ ዝተሓለወ ፅሩይ ስተ ማይ ክረክብ ክኽእል ኣለ።
0: ብዘይካዚ ልዕሊ 83 ካብ ዝበፅሓ ኣብያተ ትምህርቲ ትካላት ጥዕናን ህዝባውያን ትካላትን እተን 65 ሚእታዊት ኣገልግሎት ከም ዝረኽባ ኣፍሊጡ። ንዓይነት ናይቲ ተዋዲሉ ዘሎ 1565 ስርዓተ ቀረብ ማይ ኣመልኪቱ ኣብ ዝሃበ ሓበሬታ ድማ 675 ብናይ ኤደ ፓምፕ 890 ድማ ብፀሓይ ውፅዓት ጀነሬተርን ኤሌክትሪክን ዝሰርሐ ምዃኑን ብምግላፅ ሓፈሻዊ 2775 ኪሎ ሜትር ዝንውሓቱ ሻምበቆታትን 2760 መዕደሊ ነቕጣታትን ከም ዘጠቓልል ኣፍሊጡ።
1: ስርዓተ ቀረብ ማይ ሰለስተ ደረጃታት እዮም ደለውና። ቀዳማይ ደረጃ ኢልና ንጠቕሶ ንኽእል መስመር ማይ ኣብ ገዛ ገዛ ምስ ኣተወ እዩ። ክኸውን ክኸውን ኣብ ውስጢ እቲ ገዛ ብባዕሉ ኣይኮነን ከዓ ኣብቲ ቀፅሪ ናይቶም ገዛውቲ ተደኪነና ዘለዋ ዝበፅሖ ቦታታት ማለትና እዩ። ስለዚ እቲ ካልኣይ ናይ ሓባር መዐደሊ ነቕጣ ብመሰረት ናይቲ ዘሎ ተጠቃሚ ህዝቢ ብዙሒ ነቕጣታት ከም ዝህልዋ ብዝተኻሊ መጠን ድማ ካብ 50-100 ሜትሮ ዘይርሕቕ ኮይኑ ነፍሲ ወከፍ ስድራ ቤት ካብቲ መዐደል ነቕጣ ከይዳ ማይ ክትረክብ ከም ዘለዋ ዝግበር። ሳልሳይ ደረጃ ንብሎ ናይ ኢድ ፖምፓታት ወይ ከዓ መገለሊታት ተኺልና እንተበዝሐ 200 ሜትሮ ጥራሕ ተጓዒዞም ማዮም ክረኽቡ ከም ዘለዎም ይግበር። ክሳብ ሕጂ ብኢድ መገለሊ ዝጥቀሙ ወይ ተተኽሉ ክሳብ 675 ይኾኑ ሙሉእ ስርዓተ ቀረብ ማይ ማለት ከዓ ኬትካ ናይ መቕዳሕ ወይ ካብ ኣብ ገዛኻ ዘሎ ናይ ትቦ ማይ ቀድሕካ ናይ ምውሳድ ኣብ ግምት ዘእተው ኮይኑ ክሳብ 1565 ዓድታት በፂሕወን ኣሎ ማለት እዩ። እዚ ምንጪ ናይ ፀዓቱ ገሊኡ ብፀሓያዊ ፀዓት ዝሰርሕ እዩ፣ ገሊኡ ሞቶራይዝድ ጀነሬተር ማለት እዩ፣ ገሊኡ ድማ ካብ ዘሎ ዝርግሐ ናይ ኤሌክትሪክ እውን ዝጥቀሙ ኣለዉ። ስለዚ ብድምር ክሳብ 890 ዝኾና ስርዓት ቀረብ ማይ ኮይነን ኣለዋ ማለት እዩ።
0: ኢንጂነር መብራህቱ ብቕዓት ስተ ማይ ንምርግጋፅ ንዝተሰላሰለ ስራሕ ኣመልኪቱ ኣብ ዝሃበ ሓበሬታ ኣብ 12290 ቅምሰታት ቀመማውን ህወታውን መርምራታት ከም ዝተካየደ ዓመታዊ ብወሓይ ዝኸይድ ፃዕቂ ድበት ንምፍል ድማ ኣብ 1997 ዝተዋደደ ላቦራቶሪ ዓብዪ ኣስተዋፅኦ ይገብር ከም ዘሎ ብዝርዝር ኣረዲዩ።
2: ኣብ ሓሊብ መንተል ብቕዓቲ ትምህርቲ ንምድንፋዕ ብሓፈሻ ውፅኢት ተምሃሮ ኣብ ኩሉ ደረጃታት ንምምሕያሽ ድማ ብፍላይ ዝዓለመ ዋዕላ ተቓኒዑ። ወኪል ኤሪና ተስፋ ሚካኤል ገብሬስ ብመልክዕ ፀብጻብ ንዘዳለዉ ትሕዝቶ ያሲን ሳልሕ ከቕርቦ እዩ።

0: ኣብ ሓሊመንተል ንእዞባ ኢላ ብርዕድ ብቕዓት ትምህርቲ ንመመሓያሽ ዝዓለመ ዋዕላ ብ10 ጉንበት ተቓኒዑ። እቲ ብቕዓት ትምህርቲ ብተሳትፎ ሕብረተሰብ ምርግጋጽ ብዝብል ቴማ ዝተኻየደ ዋዕላ ብቕዓት ተምሃሮ ኣብ ኩሉ ደረጃታት ንመመሓያሽ ካብ 2018 ብተበግሶ መምህራንን መራሕቲ ሃይማኖትን ክካየድ ብዝፀንሐ ፃዕሪ ንዝተረኸበ ተስፋ ዝህብ ውፅኢት ብተሳትፎ ሕብረተሰብ ንመደርዑ ዝዓለመ እዩ። ኣብቲ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ንዘሎ ኩነታት ትምህርቲ ዝምልከት መብርሂ ዝቐረበሉ ዋዕላ ክካየድ ብዝፀንሐ ፃዕሪ ኣብዝሓለፈ 5 ዓመታት ውፅኢት ተምሃሮ ኣብ ሃገራዊ ምርምራታት እናበረኸ ከም ዝመፀ ተገሊጹ። ኣመሓዳሪት ንእዞባ ዒላ በርዕድ ወይዘሮ ዓሻ ዓሊኑር ኣብ ዘስምዐቶ ቓል እቲ ዋዕላ ኣብ ገስጋስ ትምህርቲ ክርአን ፅንሐ ፀገማት ብተሳትፎኩም መፍትሕን ምንዳይ ሓጋዚ ከም ዝኾነ ብምጥቃስ ዝወፅእ መምርሒታት ብምልኣት ምትግባር ተሳትፎ ኩሎም ኣካላት ወሳኒ ምዃኑ ኣገንዚባ። ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ኣንደ ሚካኤል ብግድኡ ብቕዓት ኣብ ውሁድ ፃዕሪ ኣብያተ ትምህርቲ ተምሃሮን ወለድን ስለ ዝምርኮስ እቲ ተበግሶ ብኻልኦት ኣካላት ክሰዓብ ዝግብኦ ኣብነታዊ ዕዮ ምዃኑ ሓቢሩ። ኣብ መምሕዳር ዞባ ዓንሰባ ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ተስፋፅን ግርማይ ኣብ ዝሃቦ መዛዘም ቓል ተወሲዱ ዘለዎ ተበግሶ ምሉእነት ንኽህልዎ ሕብረተሰብ ምስ ኣብያተ ትምህርትን መምህራንን ተወሃሂዱ ብምስራሕ ሓላፍነታውያን ወረስቲ ኣብ ምፍራይ እጃሙ ኸልዕል ኣዘኻኺሩ። ሓንቲ ካብ መምሕዳራት ከባቢ ንእዞባ ዒላ በርዕድ ኣብ ዝኾነት ሓሊብ መንተል ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዘምህራ 8 ኣብያተ ትምህርቲ ከምኡውን 1360 ተምሃሮ ኣለዉ።
1: ኣብ ዞባ ዓንሰባ ኣብ 5 ንኡዞባታት ክካየድ ዝቐነየ ቅነ መፅሓፍትን ምርኢት ምህዞን ሰንዓን ብ10 ጉንቦት ተዛዚሙ። ነቲ መፅሓፍ መሰረት መሃዝነትን ምዕባልን ብዝብል ቴማ ካብ 30 ሚያዝያ ክሳብ 10 ጉንቦት ዝተካየደ መደብ ኣሽሓት ህዝቢ ከም ተዓዘቦን ልዕሊ 3,000 መፅሓፍቲ ከም ተሸጠን ተገሊጹ። ሓላፋ ሃማመተ ዞባ ዓንሰባ ኣቶ ኣዛዚ በረኸታብ ንውድድር ምህዞን ሰንዓን ኣመልኪቶ ኣብ ዝሃቡ ሓበሬታ ተሳተፍቲ እቲ ኣጋጣሚ ንዓበይቲ መድረኻት ዕድል ከም ዝፈጠረሎም ተገንዚቦም ኣብ መጻኢ ብዝሓየለ ክሰርሑ ዶ ኣዘኻኺሩ። ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ኣቶ ክብሮ ምንረኣዮን ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባ ዓንሰባ ኣቶ ሙሉእ ተስፋ ማርያምን ብወገኖም ብመንገዲ ምርኢት መፅሓፍቲ ናይ ምንባብ ባህሊ ንምኩስኳስ ብውድድር ምህዞን ሰንዓን ድማ ዓቕሚ መንእስያት ንምምዕባል ንዝተወስደ ተበግሶ ብምምጓስ ከምዚ ዓይነት መደባት ብዝሓየለ ክድፍኣሉን ኣብ ሙሉእ ዞባ ክዝርግሐን ተላብዮም። ኣብ መወዳእታ ነቲ መደብ ኣብ ምዕዋት ኣበርክቶ ንዝገበሩ ወረቐት ምስክር ተዓዲሉ። እዚ ከምዚ ኢሉ እንከሎ ቤት ፅሕፈት ሃማመተ ኣብ ንኡዞባ ከተማከርን ኣብ ዝወደቦ ስልጠና ኣሰራርሓ ምግቢ ዝተሳተፉ 32 ሰልጠንቲ ብ10 ግንቦት ተመሪቖም። ሃማመተ ዞባ ደቡብ ከም ኣካል መደባት ቅንያት ናፅነት ስነ ጥበባዊ መደባት ዘጠቓለለ ውድድር ጉጅለታት ቀያሕቲ ዕንበባ ወዲቡ ወኪል ኤሪና ፊልሞን ትካቦ ዘዳለዎ ትሕዝቶሎ ይስዕብ።
2: ቀያሕቲ ዕንበባ ኣብ እዋን ሓርነታዊ ቃልሲ ህዝቢ ኤርትራ ኣብ ከተማ ደቀ ምሓረ ብ1977 እተመስረተ ውዳቤ እዩ። ኣብቲ ሽዑ እዋን መሪሕ ውድብ ህዝባዊ ግንባር ቆልዑ ካብ ሓደጋታት ነቶክቲ ብሰውራዊ ስነ ሓሳብ ተሃኒፆም ንክዓብዩን ዓሊሙ ዘቆመ ውዳቤ እዩ። ከምኡ ስለ ዝኾነ ከዓ እዩ ሃማመተ ዞባ ደቡብ ነዚ ሰውራዊ ርሻ ንምኩላዕ ዓሊሙ ተበግሶታት ኣብ ምውሳድ ዝርከብ።
3: ሃማመተ ዞባ ደቡብ ቀያሕቲ ዕንበባ መሰረት ብሩህ መጻኢና ብዝብል ቴማ 12 ንእሳን ዞባታት ዝተሳተፍኦ ውድድር ጉጅለ ቀያሕቲ ዕንበባ ካብ 8 ክሳብ 10 ጉንቦት ኣብ ከተማ መንደፈራ ኣካይዱ። እቲ ኣካል መደብ ቅንያት ናፅነት ኮይኑ ዝተወደበ መደብ ውድድር ግጥሚ፣ ደርፊ፣ ሙዚቃን ትልሂትን ዘጠቓለለ እዩ ነይሩ። ውዳብ ቀያሕቲ ዕንበባ ካብቲ ብኣተኩሮ ዝስራሓሉ ኣብ ምምእዛን ቆልዑ ዝቐንዐ ንጥፈታት ማሕበር ከም ዝኾነ ዝገለጸ ሓላፊ ሃማመተ ዞባ ደቡብ ኣቶ ግርማይ ገብሩ እዚ ብመልክዕ ውድድር ዝካየድ መደብ ሰውራዊ ርሻታት ንምኩላዕ ዝዓለመ ከም ዝኾነ ኣረድዩ። ካብ ኣዋህቲ ናይቲ መደብ ስነ ጥበበኛ ሸሻይ ሓይልኣብ ኣብ ዝሃቦ ገምጋም ብሓፈሻ 55 ሓደሽትን ዝተደግሙ ደርፍታትን መዛሙርን ከም ዝቐረበ ጠቒሱ ብፍላይ ሓደሽቲ መዛሙር ብዕምቆትን ኣመራርፃ ኩርናዕን ዝተፈለየ መንባሩ ኣብርሁ። ኣቦ ወንበር ባይቶ ዞባ ድቡብ መምህር ወልዳይ ገብረ ብወገኑ ንኣሽቱ ወለዶታት ብቑዕ ፍልጠት ንኽድልቡ ከምኡ ውን ብባህልን ክብርታት ሕብረተሰቦም ተኸስኪሶም ንኽዓብዩ ዝግበር ወፍሪ ኣብ መጻኢ ህወቶም ኣዝዩ ሓጋዚ ስለ ዝኾነ ሃማመተ ዝያዳ ክደፍኣሉ ኣዘኻኺሩ። ኣብ መወዳእታ ማሕዳሪ ዞባ ደቡብ ኣቶ ሃብጣብ ተስፋፅን ውዳብ ቀያሕቲ ዕንበባ መሰረትን ቀጻልነትን ሕብረተሰብ ከም ዝኾነ ብምጥቃስ ምምሕዳር ዞባ ደቡብ ኣድላይ ደገፍ ከም ዝገብር ኣረጋጊፁ። ኣብቲ መደብ ብውልቅን ብጉጅለን ዝተዓወቱ ክሽለሙ ከለዉ ንዞባ ዓረዛ ጎብለል ብምዃና ዋንጫን ገንዘባዊ መተባብዕን ተሸሊማ።
2: ንሞራልን መኸተን ህዝብን ሰራዊትን ኣብ ምብራኽ ንባህልን ክብርታትን ሰውራ ኤርትራ ኣብ ምዕቃብ ዘብቅዐ መትከላት ቀያሕቲ ዕንበባ ናብ ወለድታት ምስጋሩ ዝግበር ፃዕሪ ዝያዳ ተጠናኺሩ ክቕፅል ንላቦ ፅንዓትና ውሕስና። ወኪል ኣገልግሎት ዜና ኤርትራ ዞባ ደቡብ ፊልሞን ትካቡ ካብ መንደፈራ።
1: ምንስትሪ ሕርሻ ውሕስ ማእዛዊ መግቢ ንኩሉ ኣብ ኩሉ ዝብል መርሓ ኣብ ግብሪ ንምውዓል ኣብ ልምዓት መግቢ እንስሳ ከምኡውን ምውሓስ ጥዕና እንስሳታት ዘተኮረ ስልጠና ብ89 ግንቦት ኣብ ከተማ ዓሰብ ወዲሙ። እቲ ካብ ማእከላይ ቤት ፅሕፈት ሚኒስትሪ ሕርሻ ዝመፁ ክኢላታት ነቶም ኣብ ዞባ ደቡባዊ ቀይሕ ባሕሪ ዝነጥፉ ሞያውያን ሕርሻ ዝተዋህበ ስልጠና መግብን ጥዕናን እንስሳታት ብምውሓስ ቀረብ ምህርቲ እንስሳታት ንምርግጋፅ ዝዓለመ እዩ። ሰልጠንቲ ንኣገዳስነት ናይቲ ስልጠና ብምጥቃስ ክሳብ ናብ ርሑቕ ገጠራት ብምንቅስቓስ ንቕሓት ሓረስቶት ክብ ንምባል ኣበርቲዖም ከም ዝሰርሑ ኣረጋጊፆም። ሓላፊ ጨንፈር ሕርሻ ዞባ ደቡባዊ ቀይሕ ባሕሪ መንእሰይ መሓመድ ዓብድራሕማን ኣብ ዝሃቦ መዛዝ ምቃል ሰልጠንቲ ብዝቐሰሞ ትምህርቲ ጥዕና ጥሪትን ምህርተንን ንምስሳን ብዕቱብ ክሰርሑ ኣዘኻኺሮም። ኣብ ሓውሴ ከተማ መለብሶን ንዞባ ሓልሓል ብ7 ግንቦት ዝዋቅዐ ህበብላት ዝተሓወሶ ብርቱዕ ዝናብ ኣብ ህንፃ መባእታ ቤት ትምህርቲ ኣልነስር መንበር ኣባይቲ ጀራዲንን መሬት ሕርሻን ጉድኣት ኣውሪዶ። በቲ ኣብ ሰዓታት ድሕሪ ቀትሪ ዘጋጠመ ሓደጋ ዚንጎታት 3 ክፍልታት ቤት ትምህርቲ ክቕጠጥ እንከሎ ኣብኡ ዝነበረ ሰነዳት ከም ተበላሸዎ ወኪል ኤሪና ሓቢሩ። ብዘይካዚ 8 መንበር ኣባይቲ ፈሪሱ ፅርጋታት ብውሕጅ ተባሕጊጉ ከምኡውን ኣብ ልዕሊ 2.5 ሄክታር ጀራዲንን 5.5 ሄክታር ናይ ሕርሻ መሬትን ከቢድ ጉድኣት ወሪዱ። ሓውሲ ከተማ መለብሶ ካብ ከተማ ከረን ንሸነኽ ሰሜን 65 ኪሎ ሜትር ርሒቓ ትርከብ። ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት። ጃፓን ኣብ ወታደራዊ መደበራታ ናይ ነዊሕ ርሕቀት ሚሳይል ንምውፋር ትወስዶ ዘላ ስጉምቲ መንግስቲ ሩስያ ደጊሙ ኮኒንዎ። እቲ ውሳነ ንፀጥታ ዞባ ኤስያ ፓስፊክ ኣብ ሓደጋ ዘእቱ ምዃኑ ዝሓበረት ሩስያ ድሕነታ ንምሕላው ኣድላይ ስጉምቲ ከም ትወስዳ ተንቂቓላ። ጃፓን ልዕሊ 1,000 ኪሎ ሜትር ዝውንጨፍ ሚሳይላት ከተዋፍር ከም ዝጀመረ ዝጠቐሱ ፀብጻባት ተወሰኽቲ ኣፅዋር ንምውዳድ ተሰርሕ ከም ዘላ ይሕብሩ። መንግስቲ ጃፓን እቲ ስጉምቲ ዓቕሚ ምክልኻል ሃገሩ ብምድልዳል ግዳማዊ ፀጥታዊ ስጋት ንምምካት ዝዓለመ ምዃኑ ክገልፅ ፀኒሕሎ። ድሕሪ ምውላዕ ኩናት ዩክሬን ኣብ ልዕሊ ሩስያ እገዳታት ከተፅድቕ ዝፀንሐት ጃፓን ብሰንኩ ዝምድና ክልቴና ሃገራት መሊሱ ከም ዝሸሓከረ ናይ ቀረባ ተዓዘብቲ ይጠቕሱ። ሩስያ ጥራይ ዘይኮነት ቻይና እውን ንወተሃድራዊ ምንቅስቓሳት ጃፓን ብምቋም ሃገራት ኤስያ ፓስፊክ ብሓባር ክምክትዎ ክትፅውዕ ፀኒሓላ። ኣብ ፓኪስታን ሎሚ 12 ግንቦት ብዝተኻየደ ሽበራዊ መጥቃዕቲ ብውሕዱ 20 ሰላማውያን ሰባት ከም ተቐትሉ ተቓሊሑ። በቲ ኣብ ሰሜናዊ ምዕራብ ፓኪስታን ኣብ ዝርከብ ብዕሙር ዕዳጋ ዝተፈፀመ መጥቃዕቲ ሁስያት ዝርከቦም ልዕሊ 30 ከም ዝቆሰሉን ከቢድ ንዋታዊ ዕንወት ከም ዝውረደን ሰብ መዚ ፀጥታ ተሃገር ሓቢሮም። ዛጊት ናይቲ መጥቃዕቲ ሓላፍነት ዝወሰደ ኣካል እኳ እንተዘየለ ካብ ኣፍጋኒስታን ሰሊኾም ዝኣተዉ ዕጡቃት ፈፂሞም ክኾኑ ከም ዝኽእሉ ፓኪስታን ወቒሳ። ኣብ ዝሓለፈ ሳልስቲ ኣብ ፓኪስታን ብዝተኻየደ ተመሳሳሊ መጥቃዕቲ እውን 15 ኣባላት ፖሊስ ከም ተቐትሉ ዝዝከር እዩ። እዚ ተደጋጋሚ መጥቃዕትታት ካሃድእ ተስፋ ተገይሩሉ ንፀንሐ ምትፍናን ፓኪስታንን ኣፍጋኒስታንን መሊሱ ከኽርሮ ከም ዝኽእል ይእመት። ክልቲኡ መጥቃዕትታት ኢድ ኣፍጋኒስታን ክህልዎ ከም ዝኽእል ዝኣመተት ፓኪስታን ሕነ ናይ ምፍዳይ ስጉምቲ ከም ትወስድ ኣጠንቂቓላ። ኣብ መንጎ ክልቴን ጎረባብቲ ሃገራት ካብ ፈለማ ናይ ዝዓመት እዚ ክካየድ ብዝፀንሐ ምልዋጥ መጥቃዕትታት ልዕሊ 600 ሰባት ከም ተቐትሉ እዩ ዝግለጽ። እቲ ግጭት ኣቐዲሙ ኣብ መንጎን ካብ ዝተወልዐ ተመሳሳሊ ክስተት እቲ ዝሓየለ ምዃን እዮም ፀብጻባት ዘረድኦም። ኤውሮጳ ሕብረት ኣባል ሃገራት ኣብ ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ገደብ ክገብራ ከም ዝኽእል ኣሚቱ። ማሕበራዊ መራኸቢታት ንቆልዑ ጠንቂ ኣካዳሚያዊ ድኻማትን ዘይተደለየ ወልፍታትን ይኸውን ከም ዘሎ ዝገለፀት ፕሬዚደንት ኮሚሽን ኤውሮጳ ኡርሴላ ቮንደርላየን ንዝተወሰነ ክሊ ዕድመ ተጠቃምነት ዝኽልክል ሕጊ ክፀድቕ ከም ዝኽእል ኣሚታ። ይኹን እምበር ኣብየ ናይ ክሊ ዕድመ ዝርከቡ ከም ዝእገዱ ዛጊት ኣይነፀርትን። ሓያሉ ሃገራት ማሕበራዊ መራኸቢታት ኣብ ቆልዑ ዘለዎ ኣሉታዊ ሳዕቤናት ብምርዳእ ክኽልክላ ምፅንሐን ፀብጻባት ይረድኡ። ማሕበራዊ መራኸቢ

ፈላሲታት ጎን ጎኒ ማሕበረ ቁጠባዊ ረብሓታቱ ኣብ ቆልዑ ኣሉታዊ ሳዕቤናቱ ንዓበየ ይመፅእ ከም ዘሎ ክኢላታት ይጠቕሱ። ፈረንሳን ብሪጣንያን መራኸቢ ኩናት ናብ መፃወቢ ሆርሙዝ ካብ ምውፋር ክቆጠባ መንግስቲ ኢራን ኣጠንቂቑ። እዚ መጠንቀቕታት ዝተዋህበ ክልተን ሃገራት በቲ እስትራቴጂያዊ መስመር ዝካየድ ምንቅስቓስ መራኽቢ ንምውሓስ 4 ሃገራት ዝሓቆፈ ወታደራዊ ልፍንቲ ንምስራት ይሰርሓ ከም ዘለዋ ኣብ ዝግለጸሉ ዘሎ እዋን እዩ። ምክትል ሚኒስተር ጉዳያት ወፃኢ ኢራን ብማሕበራዊ መራኸቢታት ኣብ ዝረክሑ ፅሑፍ ኣብ ዙርያ መፃወቢ ሆርሙዝ ተወሰኽቲ መራኽቢ ውግእ ምውፋር ተኸሲቱ ንዘሎ ወጥሪ ዘጋድድ ከምኡውን ብኣሜሪካ ንዝካየድ ዘሎ ዘይሕጋዊ ተግባራት ዝድግፍ ከም ዝኾነ ገሊጹ። ፀጥታን ውሕስነትን መፃወቢ ሆርሙዝ ብኢራን ጥራይ ከም ዝረጋገፅ ዝሓበረ እቲ ምክትል ሚኒስተር ሰራዊት ኢራን ኣብቲ መፃወቦ ንዝካየድ ወታደራዊ ምትዝታው ተሪርን ቅፅበታውን መልሰ ግብሪ ከም ዝህበሉ ኣጠንቂቑ። እዚ ከምዚ ኢሉ እንከሎ ኣፈኛ ሚኒስትሪ ጉዳያት ወፃኢ ኢራን ኣሜሪካ ዘይምኹኑ ጠለባት ተቕርብ ከም ዘላ ወቒሱ። ኢራን ግጭት ደቡብ ክብልን መፃወቢ ሆርሙዝ ዳግማይ ክኽፈትን ዘቕረበቶ እማመ ሕጋዊ ጠለብ ከም ዝኾነ ዝሓበረት ኣፈኛ ፕሬዚደንት ትራምፕ ነቲ እማመ ብምንጻግ ፀጥታን ምርጋ ናይቲ ዞባ ኣብ ሓደጋ ወዲቑ ከም ዘሎ ገሊጹ። እዚ ከምዚ ኢሉ እንከሎ ፕሬዚደንት ትራምፕ ካብ ናብን ወደባት ኢራን ንዝግበር ምንቅስቓስ ንግዳውያን መራኽቢ ንምዕጋት ዝካየድ ስርሒት ንምጅማር ይሓስብ ከም ዘሎ ምስ ማዕከን ዜና ፎክስ ኒውስ ኣብ ዘካየዶ ቃል ምሕትት ሓቢሩ። ኤሮፓ ሕብረት ካብ 2011 ተቋሪፁ ንዝፀንሐ ንግዳዊ ዝምድና ምስ ሶርያ ናብ ንቡር ንምምላስ ዝኽእል ውሳነ ኣፅዲቑ። እቲ ሕብረት ነቲ ኣብ መንጎ ክልትዮም ወገናት ዝተኸተመ ግን ከዓ ንኣስታት 15 ዓመታት ብኸፊል ተወንዚፉ ዝፀንሐ ናይ ምትሕባር ስምዕ ብምሉእ ክትግብሮ ወሲኑኣሎ። እቲ ስምዕ ንመብዝሕቱ ሰደድ ፍርያት ሶርያ ናብ ኤሮፓዊ ሕብረት ካብ ቀረፅ ናፃ ዝገብር ከምኡውን ኣብ ሰደድ ወርቂ ነዳድን ማዓድናትን ዝፀንሐ ማሕንቆታት ክላዓል ዝግድድን እዩ። ኮሚሽን ኤሮፓዊ ሕብረት ኣብ ዘውፅኦ መግለፂ እቲ ስጉምቲ ኣብ መንጎ ኤሮፓዊ ሕብረትን ሶርያን ንዘሎ ክልታዊ ዝምድና ዘደንፍዕን ዘደልድልን ከም ዝኾነ ኣነፂሩ። እዚ ውሳነ እዚ ኤሮፓዊ ሕብረት ንቁጠባዊ ሕውየትን ፖለቲካዊ ምስግጋርን ሶርያ ንምድጋፍ ዘሎ ፅኑዕ ድሌት ዘርኢ ምዃኑ እቲ ኮሚሽን ብተወሳኺ ሓቢሩ። እዚ ከምዚ ኢሉ እንከሎ ሚኒስትራት ጉዳያት ወፃኢ ኤሮፓዊ ሕብረት ምስ ሚኒስትር ጉዳያት ወፃኢ ሶርያ ኣሰይድ ኣልሸባኒ ኣብ ከተማ ብራስለስ ቤልጅም ተራኺቦም ከም ተዘራረቡ ተቓሊሑ። እቲ ዘተ ኣብ ዳግሚ ህንፀት ሶርያ ምርግጋእ ቁጠባን ጉዳይ ምምላስ ስደተኛታትን ዘተኮረ እዩ ነይሩ። ኤሮፓዊ ሕብረት ንሓየሎ ካብቲ ኣብ ልዕሊ ሶርያ ፅኒዕዎ ዝፀንሐ እገዳታት ኣብ ዝሓለፈ ዓመት ከም ዘለዓሎ ዝፍለጥ እዩ። ዲፕሎማስያዊ ዝምድና ኤሮፓዊ ሕብረትን ሶርያን ድሕሪ 2011 ከም ሻሕከረ ፀብፀባት ይሕብሩ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ኣብ ሃገርና ቀረብ ፅሩይ ስተማይ ንምርጋፅ ናይ ኣስታት 125 ቢልዮን ናሕፋ ወፍሪ ከም ተገብረ ተገሊጹ። ኣብ ሓሊብ መንተል ብቕዓት ትምህርቲ ብተሳትፎኩም ንምምሕያሽ ዝዓለመ ዋዕላ ተቓኒዑ። ሃማመተ ዘዋ ደቡብ ኣብ ከተማ መንደፈራ ውድድር ጉጅለታት ቀያሕቲ ዕምባባ ኣካይዱ። ጃፓን ናይ ነዊሕ ራሕቀት ሚሳይላት ንምውፋር እትወስዶ ዘላ ስጉምቲ ሩስያ ኮኒናቶ። ኣብ ፓኪስታን ብዝተኻየደ ሽብራዊ መጥካዕቲ ብውሑድ 20 ሰባት ከም ተቐትሉ ተቓሊሑ። ኤውሮፓዊ ሕብረት ኣብ ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ገደብ ክገብር ከም ዝኽእል ኣሚቱ። ዝኸበርኩም ተኸታተልቲ ዜና ተፈጺሙ። ሰላም።

ሓንቲ ኻብተን ድሕሪ ናጽነት ዝተመስረታ ከተማታት ሃገርና እያ። ካብ ግዜ ናብ ግዜ ዕብየት እናመዝገበት ከዓ ኣብ 2004 ካብ ሓውሲ ኸተማ ናብ ደረጃ ኸተማ ተሰጋጊራ። ንዞባታት ደቡብን ጋሽባርካን ከመላግቦ ብምዃን እውን ካብን ናብን ንዝግበር ንግዳዊ ንጥፈታት እተሰናድእ ከተማ እያ።

0: እቶም ሰንጢቖማን ተቐኒቶማን ዝሓልፉ ሩባታትን ወሓይዛትን ብጸጋታት ማይ ሃብታም ክትከውን ዝገብርዋ እዮም። እቲ ካብን ናብን ተውዛሕዛሕ ብዝብሉ ነጋዶ ዝመልአ ሰፊሕ ዝርግሐ ዘለዎ ኣብ መዓልቲ ሓሙስ ዝካየድ ዕዳጋኣ ድማ ነታ ከተማ ተባሃጊድ ካብ ዝገብራ እዩ። ኣብቲ ካበየ ከባቢታት ሃገርና ዝመፅዎ ዕዳጋ እውን ዘየለ ነገር የሎን ከተማ ማይ ድማ
1: እተን ብተሰነይ ዝመፃ ብጋሽ ባርካ ድመፃ ብባሮንቱ ዝመፃ ኣብዚ ይዕርፋ እተን ብመንደፈራ ከዓ ኣብዚ ተመሳሳሊ ማለት እዩ። ስለዚ ናይ ቦታ መቀያየሪ ናይ ትራንስፖርት እዩ ክንብሎ ንክእል። እዚ ቦታ እዚ ማእከላይ ቦታ ስለ ዝኾነ ካብ ባሮንቱ ዋላ ሕጂ ሓራት መፅያ ትመፅእ ማለት እዩ። ካብ ኣስመራ ካብ መንደፈራ ከዓ ብላዕሊ ይወርዳ። ስለዚ መላግቦ ናይ ክልተ ዞባታት እዩ። በዚ ደቡብ ዑበል ዝበሃል ሰፊሕ ናይ ሕርሻ ቦታ ወይ ጎላጉል ዘለዎ ቦታ ዝርከቦ እዩ። በዚ ሰሜን ከዓ እዚ ናይ በዓል ደንበላስ ክንረዳእ እዚ ህዝቢ ዘለዎ ነቲ ንግዳዊ ንጥፈታት ናይዛ ከተማ ብፍላይ ከዓ ንዕዳጋ ዝያዳ ኣገዳሲ ክኸውን ካብ ዝገብርዎ ቦታታት እዮም ማለት እዩ። ማእከል ናይ ዕዳጋ እያ ትበሃል ትካኣል እያ። ከምዚ ናይ ሎም ዓቲ ዝሪኢኹሞ ማለት እዩ። እቲ ሕጂ ሎሚ ንኣብነት ፆም 4 ብዝተካለ መጠን ሎሚ ርትዱ ሓደ ክስታይ እዩ። ግን ኩሉ ግዜ ኣሎ እዚ ዕዳጋ ዕሙር እዩ። ካብ ሻምቡቆ፣ ካብ ዞባጋሽ ባርካ፣ ካብ በዓልቲ ኮምቢያ፣ ካብ ኩሉ ናይ ዞባጋሽ ባርካ በዚ ድበልኩም በዞም ድበልኩም ከዓ ብዕበል ድመፅእ በዚ ደንበላስ ድመፅእ ክሳብ ካብ ሰፍኣ ድመፅእ ናይዚ ከባቢና ከዓ ብሓፈሻ ናይ ዝንኡ ዞባ ዓረዛ ኩሉ ዕዳጋ ናይ ጥሪት ኣብዛ ከተማ ስለ ዝኾነ እቲ ዕዳጋ ዕሙር እዩ። እዚ እቲ ዝያዳ ትልለየሉታ ከተማ ማለት እዩ። ታሪካዊ ቦታ ግን መጀመርታ እዚ ከባቢ ቀፃሊ ኣብቲ ሓርነታዊ ቃልሲ ይኹን ድሕሪኡ ብዚ ናይ ወራራት ናይ መኸተ ቦታ ከም ዝነበረ ቀንዲ መበገሲ መዋፈር ናይ ሰውራ ከም ዝነበረ ኣብዚ ናይ ሳልሳይ ወራር ንብሎ ናይ 2000 ዓመተ ምህረት ከዓ እዚ ከባቢና ካብዚ ከባቢና ቁርብ ኪሎ ሜትር ንምዕራብ ዘሎ ዓዲ ንፋስ ዝበሃል እቲ መሪር ውግእ ዝተካየደሉ ቦታ ምዃኑ ከም ታሪካዊ ቦታ ይውሰድ ማለት እዩ። ኣስታት ኣሽሓት ወታደራት ናይ ፀላእ ዝተቐብርሉ ናብቲ ተኣሽሙ ጋዝታት ኣሎ። ስለዚ በዚ ቦታ እዚ ከም ታሪካዊ ቦታ ተባሂሉ ክግለፅ ይኽእል እዩ።
0: ከተማ ማይ ድማ ሓንቲ ካብ ከተማታት ዘዋደቡ ኮይና ኣብ ንኡ ዞባ ዓረዛ ትርከብ። ካብ ከተማ መንደፈራ ሱሳ ካብ ሓውሲ ከተማ ዓረዛ ከዓ 18 ኪሎ ሜትር ንምዕራብ ርሒቓ ትርከብ። ከተማ ማይ ድማ ሰለስተ ምምሕዳር ከባቢታት ዝሓዘት እያ። ንሳተን ድማ ምምሕዳር ከባቢ ዓዲ ገባ፣ ሓድሽ ዓዲ፣ ምላድ ማንታ ይበሃላ። ኣብ ውሽጢ እዛ ከተማ 12 ዓድታት ይመሓደራ። ንሳተን ድማ ምላድ ማንታ፣ ዓዲ ተውሃሉ፣ ዓዲ ወሎ፣ ሽብኒ፣ ዝባን ሃገር፣ ማይ ሓርሽ፣ ሓድሽ ዓዲ፣ ደንበጤረር፣ ደጀን፣ ዓዲ ብሌናይ፣ ዓዲ ገባ፣ ዓደንቦራ ይበሃላ። ከተማ ማይ ድማ ብምብራቕ ምስ ሓውስ ከተማ ዓረዛ፣ ብምዕራብ ደቡባዊ ምዕራብን ደቡብን ምስ ምምሕዳር ከባቢ ዓዲ ንፋስ፣ ብሰሜናዊ ምዕራብን ሰሜንን ምዞባ ጋሽ ባርካ ንዞባ ሞልቂ ኩዶረዳእን ደንበላስን ትዳወብ። ብሄራት ትግርኛን ትግረን እተሓቁፍ እዛ ከተማ ምቑ ዝበለ ኩነታት ኣየር ስለ ዘለዋ ምስ ቆላያ ትምደብ። 18,000 ዝብዝሑ ተቐማጢ እዛ ከተማ መነባብርኡ ኣብ ንግዲ ሕርሻን መጓስን ዝተመርኮሶ ኮይኑ ብንኡስ መጠን እኳ እንተኾነ ኣብ መስናዊ ሕርሻ ተዋፊሮም ናብሮኦም ዝመርሑ እውን ኣለዉ።
1: ኣዝዩ ውሱን እኳ ከውንቲ ቦታ ፀቢብ እምበር እዚ ንግዳዊ ሕርሻ ከም ዘይንታካትሎ ማንጉስ ዘይቲ እውን ዝኣመሰለ ናይ ልምዓት ቦታታት እውን ሕጂ ተኣታትዩ ዝኾነ ሰብ ሕጂ ሎሚ ድርካብታ መሬቱ ኣልሚዑ ትቀመላ ከምኡ ታሽሙ ይግበር ኣሎ። በዚ እውን ፅቡቅ ይግስግስ ምህላው ይፍለጥ ማለት እዩ።
0: እዛ ሓንቲ ካብ ምምሕዳር ከባቢታት ንዞባ ዓረዛ ዝኾነት ከተማ ዓበይቲ ፋብሪካታት እኳ እንተዘይብላ ኣስታት 360 ዝበፅሕ ውሃብቲ ኣገልግሎት ኣለዋ። እንዳ ፈርኖ፣ ጥሕናታት፣ ፋግሮ፣ ፈለኛሞ፣ ሆቴላት፣ ቤት ምግብን መስተን፣ ባራትን ካልእ ንግዳዊ ንጥፈታትን ይርከቡ። ማሕበራዊ ኣገልግሎት ከም ቤት ትምህርትን ማእከል ጥዕናን እውን ይርከቡ።
1: መንግስቲ ካብ ቀዳምነት ሰሪዑ እዩ እቲ ታሽሙ ትገብር። ስለዚ ብሓቂ ነዚ ርሑቕ ገጠራት እዩ እዚ።

0: ርሑቅ ከተማዋላ ከተማ ኹን እምበር ካብቲ ዝረሓቐ ከባቢ እዩ። ሕጂ ከምዚ ዝበልክዎ ዘመናዊ ስርዓተ ማይ ቅረብ ማይ ከም ዝተኣታተዎ ስለ ዝገበረ ናይ ማይ መስተሮት ኣለዎ፣ ናይ መብራህቲ ከምዚ ንብሎ ዘለና እዩ። ስለዚ ነቶም ጎዲሎምና ዘለዉ ናይ ምምላእ ቀፃሊ እዩ ማለት እዩ። ስለዚ ምስፋሕ ህዝቢ ምውሳኽ ኣሎ፣ ጠለብ ከዓ እንዳ ዓበያ እዩ ዝኸይድ። ስለዚ ኩለን ዘን ኣብያተ ትምህርቲ ሕጂ በዓልና ብህዝቢ ኮብ ሰረቱ እንዳተባሃለ እንዳወሰኸ እዩ እምበር ፅበት የምፅእ ማለት እዩ። እዛ ጁኒየር ንብላ ዘለና ኣዚኣ ልዕሊ 2200 ተምሃሮ ኣለዋ። ሕጂ ኣብ ሓደ ቦታ ክንዲ ዝኣክል ተምሃራይ ከቢድ እቲ ክስራሕ ከሎ እኹል ጌርካ ስለዝተሰርሐ እምበር ሕጂ ክሱክ ተደልዩ ተኣሽሙ መእተው እውን ኣይርከብኒ። ስለዚ ዕብት ናይቲ ከተማ ብንታይ ዝረጋገፅ ብዙሕ ህዝቢ እንዳወሰኸ ይኸይድ ከም ዘለዎ ዕብት እንዳርኣየ ኸይድ ብዙሕ ተምሃራይ እንዳ ዓበየ ኸይድ ኣሎ። ስለዚ ኣብያተ ትምህርቲ ክውስኻ የድሊ። ሕጂ እዚ ካልኣይ ደረጃ ካብዚ ትሕትና ካብ ዘለናዮ ንታሕቲ ዋላ ናይ ዞባ ካሽባርካ ከይተረፈ ዝመሃርሉ ሰፊሕ ቤት ትምህርቲ እዚ ካልኣይ ደረጃ። ካልእ መዋእለ ህፃናት ኣብ ነብሶ ከፍ ዓዲ እዩ ሕጂ ማለት እዩ። ኩለን ዓድታት መዋእለ ህፃናት ኣለዋ። ኣብዚ ከተማ እውን ኣብ ኩሉ ኩርናዕ መዋእለ ህፃናት ቤት መንግስቲ ዘውፅኦ ክራይተርያ መሰረት ኩሉ መዋእለ ህፃናት ዘይብሉ የለን ማለት እዩ። ብኩሉ ኩርናዕ ኣለዎ ማለት እዩ። ሕጂ ኣብዚ ከተማ ኣብ 2-3 ኣሎ። ኣብ ነብሶ ከፍ ዓዲ ከዓ ናይ መዋእለ ህፃናት ኣብያተ ትምህርቲ ተኸፊተን ትምህርቲ ምህራ ከም ዘለዋ ከምዚ ይፍለጥ ማለት እዩ። ስለዚ ናይ ትምህርቲ ከም ዝመስል
1: ዝርግሐ ማሕበራዊ ኣገልግሎት ኣብዚ ከባቢ ክርአን ከሎ ብፀሓዊ ፀዓት ዝሰርሕ ናይ 24 ሰዓታት ኣገልግሎት ኤሌክትሪክሲትን እኹል ቀረብ ዝተፅሩይ ማይን ኣሎ። ኣብ መዳይ ትምህርቲ ጥዕና ኣገልግሎት መጓዓዝያ ዝውዕል ቀረባት እኳ እንተሎ ብዝያዳ ክሰፍሕ ከም ዘለዎ ኣይማትእን። ኣብ መዳይ ጥዕና ከም ኣብነት ሓንቲ ማእከል ጥዕና ተተኺላ ኣገልግሎት እናሃበት ትርከብ እኳ እንተላ ምስ ብዙሕ ህዝቢ ዝመጣጠን ግን ኣይኮነን። ኣብ መዳይ ትምህርቲ መዋለ ህፃናት 3 ኣብ ከባቢ ዓድታት ዝርከባ 5 መባእታ ቤት ትምህርቲ ሓንቲ ማእኸላይን ካልኣይን ደረጃ ቤት ትምህርቲ ይርከባ። እዚ ግን ምስ ዕቤት ዓድታትን እናወሰኺ ዝኸይድ ዘሎ ብዝሕ ህዝብን ዝምጥን ክኸውን ዝያዳ ቆላሕታ የድልዮ።
0: ልዕሊ ኩሉ ከዓ ናይ ትራንስፖርት ፀገም ኣለዎ ማለት እዩ። እዚ ቦታ እዚ ዋላ ሰንተር ንበሎ እምበር ኩሉ ፀገም እዩ ዘለዎ ማለት እዩ። ካብዚ ንመንደፈራ ክትከይድ ካብዚ ናብ ካልእ ናብ ኩሉ ናብቲ ዓበይቲ መስመራት ማለት እዩ ካብዚኣ ንባሮንቶ ክትከይድ ንመልቆ ክትከይድ ኩሉ ፀገም እዩ ማለት እዩ። ዋላ ካብዚኣ ንዓረዛ ክትከይድ እውን መኪና ኣይትረክብን ኢኻ። ስለዚ ዘንፅዕነን ዝኸዳ ናይ ኤነትረ መካይን ኢኻ ተጓዒዙ እዩ ዝኸይድ ዘሎ እቲ ህዝቢ ወይ ከዓ ናይ ውልቂ ብታሽሙ ደይክፈል ከፍ ኢሉ እዩ ዝንቀሳቀስ። ስለዚ ናይ ትራንስፖርቲ ፀገም ስለ ዘለዎ ዝቆላዕታ ክግበረሉ ኢና ንላቦ ማለት እዩ።
1: እዛ ከተማ ምስቲ ካብ እዋን ናብ እዋን ተመዝግቦ ዘላ ዕብየትን ምዕባለን ካብን ናብን ንዝግበር ንግዳዊ ንጥፈታት ዘገልግል ናይ ባንኪ ኣገልግሎት ክህሉ ሓደ ካብ ጠለባት ነበርታ እዩ።

0: ሰላም ከመይ ከኒኹም ዝኸበርኩም ተኸታተልቲ ናይ ሎሚ መደብ ዶክተራት ኣብ ስቱድዮ ንኣእምሮኣውን ምዕባላኣውን ስንክልና ዝምልከት ሕዝቶ ኢና ቀሪብናልኩም ዘለና። ኣእምሮኣውን ምዕባላኣውን ስንክልና እንታይ እዩ? ክንደስሶ ክንፍትን ኢና፣ እንታይ ምልክታት ኢና ክንዕዘብ ዘለና? ኣብ ከባቢና ቆልዑ ይኹኑ ዓበይቲ ዚ ሕማም እዚ ዝተጠቑዑ ምስዝኾኑ ወይ እዚ ዓይነት ስንክልና ምስዝህልዎም ብኸመይ ክንፈልጦም ንኽእል? ኣብ ምሳና እንተዳ ኣለዉ ከዓ ኣተኣላለያና ከመይ እዩ ክኸውን ዘለዎ? እንታይ ኢና ክንገብር ዘለና? ኣብ ሕክምና ምስ ከዱ እንታይ ዓይነት ኣልያ እዩ ዝግበረሎም? ክንድህስስ ክንፍትን ኢና። ነዚ ዝምልከት መብርሂ ዝህበና ኣቶ ያቆብ ሃይለ ሓኪም ኣእምሮ እዩ። ያቆብ ዕድመና ክቢርካ ብምምፃእካ ኣዘ መስግነካ። በቲ ሳይንሳዊ መግለፂኡ ክንጅምር፣ እንታይ እዩ እዚ ኣእምሮኣውን ምዕባላኣውን ስንክልና ዝበሃል?
1: ሕረ ይቀኒለ ዝተዋሃበኒ ዕድል ይቀኒለ መጀመርያ ኣእምሮዊ ምዕባላውን ስንክልና ክበሃል ከሎ ሰፊሕ ጠንቂ ወይ መበገሲ ዘለዎ ኮይኑ ኣብ ግዜ ቁልዕነት ካብ ዝክሰቱ ወይ ካብ ዝብገሱ እዩ። ትሕቲ 18 ዓመት ዕድመ ዩ ዝብገስ ብሓፈሻዊ ሕፅረታት ዓቕማ ኣእምሮን ንኣብነት እንታይ ማለት ዓቕማ ኣእምሮ ከም ምዝዛን፣ ግድላት ምፍታሕ፣ ብመደብ ብምኻድ ረቂቕ ኣተሓሳስባ ምህላው፣ ኣብ ኣካዳምያዊ ዓቕሚ ካብ ተመክሮካ ክትምሃር ናይ ምክኣል ክእለታት ምስ ዝድረቱ ብሰንኪ እዚኣቶም ካብቲ መዓልታዊ ክልመድ ዝኽእል ተግባራት እቲ ሰብ ብናፅነት ኣብ ማሕበራዊ ሓላፍነት ክሽከምን ዕለታዊ ተግባራቱ ክፍፅም ወይ ክዋሳእ ኣብ ምብሃል ብኣካዳሚ ብብቕዓት ኣብ ገዛን ኣብ ኮምን ከማልእ ምስ ዝፅገም እዩ ምስ ኣእምራዊ ምዕባላውን ስንክልና ኣሎ ዝበሃል። ሕጂ እዚ ኣእምራዊ ምዕባላውን ስንክልና ፅላል ናይ ብዙሓት ዝተፈላለዩ ኩነት እዩ። ንኣብነት ናይ ኦቲዝም፣ ዳውን ሲንድሮም፣ ፍራጃይል ኤክስ ሲንድሮም፣ ሰረብራል ፓልሲ ገለ እንዳበሉ ልዕሊ 800 ጠንቅታት ዘለዎ ዓይነት ስንክልና እዩ። ሕጂ እዚ ዓይነታት ዎ ከበግስዎ ዝኽእሉ ንኣእምራዊ ምዕባላውን ስንክልና ሕጂ ኣእምራዊ ምዕባላውን ስንክልና ክንብል ከለና ግን ፅላል ናይዞም ኩሎም እዩ ማለት እዩ። ኩሎም በዚ ክንጠቕሶ ዝፀናሕና ሕፅረታት ይልለ እዩ ማለት እዩ። ሕጂ ምስ ቆልዓ ምስ መዘንኡ ብምንፅፃር ኢና ክንፈልዮ ንኽእል። እዚ ከዓ ኣብ ግምት ባህሊ ድሕረ ባይታ ኣብ ግምት እቲና ኢና። ክልተ ቆልዑት ዋላ ተመሳሰልቲ እኳ እንትኾኑ ኣብ ምዕባሊኦም ግን ሓፈሻዊ ምዕባሊኦም ተመሳሰልቲ እንትኾኑ ኣብ ገለ ፍልልይ ከም ዘለዎም ሙሉእ ሙሉእ ምምስሳል ከም ዘይብሎም ክንዕዘብ ንኽእል ማለት እዩ። ሕጂ ኣእምራዊ ስንክልና ክንብል ከለና ንብቕዓት ኣእምሮ ክእለት ምምሃር ዝፀሉ ኩነት እዩ። ምዕባላኣዊ ስንክልና ክንብል ከለና ከዓ ብቐንዱ ንኣካላዊ ወይ ተገንዝባዊ ምዕባለ ዝፀሉ ኩነት እዩ ማለት እዩ። እዚ ፍሉይነት ወይ ኩነት ዳኣ እምበር ሕማም ኣይኮነን። ቅድማ ኣቢልካ ሕማም ሚልካ ጀሚርካ ነርካ ሕማም ዘይምኳኑ በዚ ጋጣሚ ምክንያቱ ንሙሉእ ዕምሪ ዝቕፅል ዘይግስግስ ከ ዘይውስኺ እቲ ስንክልና ግን እቲ ክልመት ዝኽእል እቲ ኣዳፕቲቭ ወይ ልዕበታዊ ክእለታት ንብሎ ግን እሱ ዝግባእ ደገፍተ ደይተገይሩሉ ክብል ይኽእል እዩ። ንድሕሪት ክምለስ ይኽእል እዩ። ምድንጓይ ወይ ምቁራፅ ምዕባለ ዳኣ እምበር ብመድሃኒት ዝፍወስ ሕማም ከም ዘይምኳኑ ከዓ ነፅር ደሊ ማለት እዩ።
0: ስንክልና ግን ንብሎ
1: ስንክልና ንብሎ ምክንያቱ ጉድለት ናይ ክእለታት ስለ ዝኾነ እቲ ናይ ኣእምራዊ ዓቕምን ናይቲ ዕለታዊ ክንላማመዶ ንኽእል ማሕበራዊ ዝምድናና ናይ ኣካዳምያዊ ክእለትና ምስ ሰብ ናይ ምውሳእ ክእለትና እዚ ስለ ዝድረት እዩ እምበር ነዚ ሕጂ ብመድሃኒት ክፍወስ ዝከኣል ኣይኮን እዚ ብልምምድ ክመሓይዝ ዝኽእል እዩ። እዚ ስለ ዝኾነ እዩ ከዓ በዚ ኣፀዋውዓ እዚ ካብቲ ሕክምናዊ ኣሰያይማ ወፂኡ እቲ ማሕበራዊ መለክዒታት ተዋሂብዎ መግለፂ ዝወሃቦ ዘሎ ስንክልና ዝብል ትርጉም ማለት እዩ። ስለዚ ስንክልና ንብሎ ዘለና ጉድለት ወይ ሕፅረታት ናይ ክእለት ስለ ዝኾነ እዩ።
0: እንታይ እቲ ምክንያት ናብዚ ዘብፅሖ ሓደ ሰብ?
1: ሕጂ ብእቲ ጠንቂ ንፁር ጠንቂ ፍሉጥ ኣይኮነን እዚኣ ክንፈልጥ ኣለና ግን መበገሱ ክኾኑ ዝኽእሉ ምክንያታት ኣለዉ። ሓደ እቲ ጀነቲካዊ ተኽእሎታት ኣሎ። እቲ ጀነቲካዊ እቲ ክሮሞዞም ዝበሃል ንወዲ

0: ሰብ እቲ ፍጥረቱ ንክስንድ ሓበሬታ ዘለዎ ረቂቕ ዝኾነ ንዋት ኣብኡ ዘይንቡርነት ምስ ዘጋጥም ሓደ ከም ጠንቅታት ውሰድ እዩ። ኣብቲ መስርሕ ናይ ዋህዮታትና ከዓኒ ኣብቲ ዕማማቱ ምስ ጌጋታት ምስ ዝፍፀም ከምኡ ከጋጥም ይኽእል እዩ። ዘይንቡር ሽክና ርእሲ እውን ምዕባይን ምንእሰን እውን ተኽእሎታት ኣለዎ። ሕጂ ኣብ እዋን ምውላድ ዝክሰቱ ከ ኣለዉ። ንኣብነት ረክሲ ከም ሩቤላ፣ ፍንጣጣ ግዜኡ ዘይኣኸለ ህፃን ክውለድ እንከሎ መጉዳእቲ ኣብ ማህፀን እንከሎ እቲ ዕቤቱ ዝዛሕተለ ፀገማት መድሓንቲ ናይ መድሓንቲ ፀገማት ኣብ ብፍላይ ከዓኒ ኣብቲ ቀዳማይ ዕብረ ናይ ጥንሲ ሰለስተ ዋርሕ ከዓኒ ሓኪም ዘይኣዘዞም ብዘይ ሓኪም ኣፍልጦ ዝውሰዱ መድሃኒታት መበገሲ ክኾኑ ተኽእሎ ኣለዎም ማለት እዩ።
1: ከመይ ዓይነት መድሃኒታት ንኣብነት?
0: ሕጂ ኣዝዮም ፍሉይ ዝበሉ መድሃኒታት ኣለዉ እንዲኦም፣ ግን መብዛሕትኦም መድሃኒታት ኣብ ቀዳማይ ደረጃ ጥንሲ ኣይውሰዱን እዮም። ውሑስ ዝበሃል መድሃኒት ዳርጋ የለ ኣብቲ ቀዳማይ እዚ ብምክሪ ናይ ሓካይም ዝግበር ውሱናት መድሃኒታት እቲ ብልጮኦም ዝዓብተ ኮይኑ ዝውሰደሉ ኣጋጣሚ እዮም ጠቐምቲ ክኾኑ ዝኽእሉ። ብፍላይ እዞም ንቓንዛ ተባሂሎም ዝውሰዱ መድሃኒታት ከም በዓል ብሩፎን ገለ፣ ግን ብዘይ ኣፍልጦ ኣብቲ መጀመርያ ግዜ ጥንሲ ምውሳድ ሓደገኛነት ስለ ዘለዎም እዚኣቶም ከነስተውህለሎም ይግባእ ማለት እዩ። ስለዚ ብዘይ ናይ ሓኪም ምክሪ ዝኾነ መድሃኒት ኣብ መጀመርያ ጥንሲ፣ ካልእ እውን ኣልኮላዊ መስተ ዝኾነ ኣልኮላዊ መስተ ውሑስ ዝበሃል የለን። ኣልኮላዊ መስተ ሓንቲ ጥንስቲ ብትወስተሉ እውን እሱ እውን ተኽእሎ ኣለዎ ኣእምራዊ ምዕባለውን ስንክልና ክድርኽ ማለት እዩ። ካልእ ኣብ ቁልዕነት ዘጋጥሙ ፀገማት ኣለዉ። መጉዳእቲ ርእሲ፣ ተቓላዕነት፣ ንዝተፈላለየ ንጨረር፣ ንዓረር፣ ንምረዛ ዝተቃልዑ እዚኣቶም ንከም ሰራብራላዊ መልመስቲ ዝኣመሰሉ ከቃልዑ ክእሉ እዮም። ካልእ እዚ ማሕበረ ባህላዊ ምሕራም ንብሎ ዘለና ቆልዑት ዝግባእ መነቕቃሕ ንኸይረኽቡ ዘቃልዕ ነገራት ንኣብነት እዚ ሕጂ እናበዝሒ ዝመፅእ ዘሎ ማንዛዊ ዝኾነ ስበላቶም ቆልዑት ሙሉእ መዓልቲ ኣብ ሞባይላትን ኣብ ቴሌቭዥናትን ዝውዕልዎ ዘለዉ ተመሳሳሊ ልክዕ ኦቲዝማዊ ዝመስል ባህርያት ከንፀባርቁ ዕድል ኣሎ ማለት እዩ። ካልእ እቲ ናይ ጥዕና ኣእምሮ ፀገማት እውን ምስኡ ምትእስሳር ስለ ዘለዎ እዚ ከነስተውህለሎም ዝግባእ መበገሱ ክኾኑ ዝኽእሉ እዮም ማለት እዩ።
1: ገና ከይተወለደ ድዩ ከምዚ ሒዙ ዝመፅእ ሓደ ህፃን ወይስ ድሕሪ እውን ድሕሪ ምውላድ ፀኒሕካ ምስ ዓበኻ እውን ክመፅእ ዝኽእል ነገር እዩ?
0: ሕጂ እታ መሰረታዊት መበገሲ እንታይ እያ? ንምዕባለ ሓንጎል ክፀሉ ዝኽእል ቅድምን ድሕርን ኣብ ግዜ ሕርስን ዘጋጥሙ ዝተፈላለዩ ምክንያታት መበገሱ ክኾኑ ይኽእሉ እዮም። ሕጂ እቶም ጀነቲካዊ ተኽእሎታት ዘለዎም ኣቐዲሞም ክልለዩ ይኽእሉ እዮም። ኣብ ግዜ ጥንስ ከለዉ እውን ብህልው ዝኾነ ናይ ሕክምናዊ ምዕባለ ናይ ምልላይ ተኽእሉ ኣለዎም። እቶም ካብ ጀነቲካዊ ወፃኢ ብመጉዳእቲ ብረክሲ ብካልእ ዝመፁ ዓይነታት ኣእምራዊ ምዕባለውን ስንክልና ግን ድሕሪ ወሊድ እዮም። ሕጂ እቶም ጀነቲካዊ መበገሲ ዘለዎም ብዙሕ ግዜ እንታይ ባህርያት የንፀባሪቆም ናይ ባህርን ኣብ መልክዕ ሓድግታትን ይጎድፉ እዮም። እዚኦም ከዓ ትሕቲ ክልተ ዓመት ኣብ ዘሎ ግዜ ዝያዳ ክልለ ይኽእሉ እዮም። እቶም ካልእ መበገሲታት ዘለዎም ግን ትምህርቲ ምስኣተው እዩ ዝያዳ ክልለ ዝጅምር። ትምህርቲ ምስኣተው እቲ ኣካዳሚያዊ ዓቕሞም ማሕበራዊ ምውስኦን ክፍተን እንከሎ እዩ ዝያዳ ዘብል። ሕጂ ጥዕና ህፃናትን ኣዴታትን እንተደ ተዋሒሱ እዩ ጥዑይ ዝኾነ ዘርኢ ከጋጥም ዝኽእል። ሕጂ እንታይ ማለት እዩ ግን ኣዴታትን ጠንቂ ንዝብል ማለት ግን ኣይኮነን። ንኩሉ ዋላ ናይ ኣቦ ጥዕና እውን ወሳኒ እዩ። ምክንያቱ እቶም ኣብ ዋህዮታት ዘጋጥሙ ዘይንቡርነት ካብ ኣደ ከጋጥም ይኽእል፣ ካብ ኣቦ ከጋጥም ይኽእል። ስለዚ ውሑስ ጥዕና ክረጋገፅ ናይ ኩሉ ሰብ ማለት እዩ ናይ ኣደ ናይ ኣቦ ናይ ዕሸላት ክረጋገፅ እንተኮይኑ ውሕስ ጥዕና ክህሉ ኣለዋ። ስለዚ እቶም ዘየድልዩ ረክስታት ክፍወሱ ዝኽእሉ ዓፀቦ፣ ተቓላዕነት፣ ንጨረር ገለ ዝኣመሰሉ እቲ ውሑስ ዝኾነ ጥዕና ኣልኮላዊ መስተ፣ ኣወለፍቲ ባእታታት እዚኣቶም ዝኣመሰሉ ሰብ ከወግዶም ዝኽእል እዩ። እቲ ብሓደጋ ከጋጥም ዝኽእል ንመጉዳእቲ ርእሲ ክዕድም ዝኽእል ነገር ሰብ ተኽእሎታቶም ከወግዶም ዝኽእል እዩ። ስለዚ ምልላዮም ከም ዝበልናዩ ገና ኣብ ማህፀን ከሎ ክልለ ተኽእሎ ኣሎ እቶም ጀኔቲካዊ መበገሲታት ዘለዎም። ዳሕራይ ከዓኒ እቶም ካልእ መበገሲ ዘለዎም ግን እቲ ዓቕሚ ናይ ኣእምሮኦምን እቲ መዓልታዊ ክእለቶምን ኣብ ትምህርቲ ክሕወሱ ምስ ጀመሩ እዩ ዝያዳ ጉልሕ እናኾነ ዝመፅእ ሽዑ ከዓ ሰብ ከስተክለሉ ዝጀመር ማለት እዩ።
1: ሓደ ሰብ ቀልጢፍካ ከተለልየ ተለኻ ከምዚ ዓይነት ፀገም ከም ዘለዎ ኣእምራኣውን ምዕባልኣውን ስንክልና ከም ዘለዎ ተራሰብ ክፈልጦ ይኽእል ዩ ኣቦ ኣደ ክፈልጦ ይኽእሉ ድዮም ወይስ ብሕክምና ወመዳይ ወይ ሞያዊ ክትኮን ኣለካ?
0: ሕጂ ተራ ናይ ወለዲ ኣብ ትሕቲ ዝኾነ ይኹን ምክንያት

0: ዝጥቀሱ በቢደረጃ ዕድመ ፈላሊና ክንሪኦም ኢና። ንኣብነት ካብ ዝታ ዝተወለላ ክሳብ ዓመት ዘሎ ቆልዓ ነገራት ከምዚ ጌርካ እናንቀሳቀስካ ዓይኒ ክስዕበካ ዘይክእል ተኮይኑ፣ ንድምፂ ግብረ መልሲ ክህብ ዘይክእል ተኮይኑ፣ ወዲ 5 ወርሒ ህፃን ብከብዱ ደቂስካ ርእሱ ሓፍ ከብል ዘይክእል ተኮይኑ፣ ምስ ስድራ ቤቱን ምስ ካልኦትን ድምፅን ፍሸኽታን ክልግስ ዘይክእል ተኮይኑ፣ ከባቢኡ ክድህስስ ካብ ኣለይቱ ክፍለ ዝፅገም ዝኸውን እዚ ሓደ ካብቲ ምልክታት እዩ ማለት እዩ። ኣብቲ ሓደገኛ ምልክታት ከስተብህሉሉ ዝግባእ ኣብቲ ካብ 0 ክሳብ 12 ዋርሒ ክሳብ ዓመት ዘሎ ግዜ እዩ። ዳሕራይ ካብ ሓደ ዓመት ክሳብ 3 ዓመት ምስ ኮነኻ ወዲ 18 ኣዋርሕ ወይ ከዓኒ ዓመትን 6 ወርሕን ማለት እዩ ብእግሩ ክኸይድ ምስ ዘይክእል ውሱናት ቃላት ባባ ማማ ክብል ዘይክእል ዓይንን ዓይኒ ክጥምተካ ዘይክእል ኣማዕቢልዎን ዝነበረ ክእለታት እውን ከጥፍአን ምስ ዝጅመር ብሓንሳብ ከዓ እናቀያየረ ጎነፅን ኩቱር ሕግብግብ ምባል ምስ ወለዱ ዘርኢ ካብ ስድራ ቤቱ ክፍለ ኣዝዩ ዝሽገር ምስ ዝኸውን እዚ እውን ኣማቲ ዝኾነ ምልክታት እዩ ማለት እዩ። ድሓር ደቂ 3-5 ዓመት ምስ በፅሑ እውን ውሱን ዘረባ ዝዛረቡ ምስ ቆልዑ ዘይፃወቱ ቀሊል ለውጥታት ዘሸግሮም ኣብ ገዛ ዝግበር ናይ ንብረት ይኹን ናይ ዝኾነ ለውጥታት ናይ ድምፂ ናይ ግሳ ይኹን እዚታት ምስ ተደጋጋሚ ምንቅስቃስ ዘዘውትሩ ንኣብነት ገብገብ ዘብሉ ኢዶም ድነጥሩ ምስ ካልእ ሰብን ቆልዑትን ተገዳስነት ዘጉድሉ ምስ ዝኾኑ ወይ ሸለል ዝብልዎ ምስ ዝኾኑ ስምዒቶም ክቋፃፀሩ ምስ ዝፅገሙ እዚ ሓደ ካብቲ ሓደገኛ ምልክታት እዩ። በቂ 5 ዓመት ክሳብ 8 ዓመት ምስ በፅሑ ከዓኒ ክልተ ሓበሬታ ሂብካዮም ንኣብነት ክዳንካ ኣውፃዮ ጫማ ካ ምለሶ ትብል ነዚኣ ክስዕብዋ ዘይክእሉ ምስ ዝኾኑ ባዕሉ ክክደን ክለብስ ዘይክእል ኩቱር ጎነፅ ዘርኢ ጉሉል ዝኾነ ምስ ቆልዑት ክዋሳእ ዘይክእል ምስ ዝኸውን ኣዝዩ ዝፈርሕ ዝጓነፅ ሓፋር ወይ ከዓ ሕዙን ዝመስል ዘይንጡፍ ወይ ከዓ ዘይንቡር ዝኾነ ምግላል ምስ ዘርእኻ እዚኣቶም ኣዝዮም ሓደገኛታት ምልክት እዮም። ብሓፈሻ ግን ንዝኾነ ክሊ ዕድመ ዘለዎ ቆልዑት ምልክት ክኸውን ዝኽእል እንታይ እዩ? ሓያል ተገዳስነት ናይ ወለዲ እንታይ እዩ ረኺብዎ ዝውላደዩ ዝብል ሕቶ ምስ ዝመፆም ጉልሕ ጉድለታት ናይ ክእለት ምስ ዝህልዎን ከዓ ንድምፅን ንስእልን ዝኣመሰለ ግብረ መልሲ ዘይህቡ ምስ ዝኾኑ ምስ ዓበይቲ ይኹን ምስ ቆልዑ ድኹም ምውሳእ ምስ ዝህልዎም ውሱን ዝኾነ ዓይንን ዓይኒ ምጥምማት ዘለዎም ብዙሕ ግዜ እዚኦም ከምዚ ዓይነት ቆልዑት ኣይግደስን እዩ እናተባህሉ ኣደዳ ማህረምትን ጎነፅን ዝኾኑ እውን ኣለው። ኮነ ኢሎም ዝሕንጉዱ ዘለዉ ዝመስሎም እውን ኣይሳእኒ ካብ የማናይ ፀጋማይ ጎኑ ከዓኒ እቲ ሓይሊ ዝፈላለ ምስ ዝኸውን ስንፍ ዝበለ ሓደ ጎኑ ምስ ዝኸውን እቲ ትሪ ናይ ጭዋዳታቱ ፍልይ ምስ ዝብል እዚ እውን ሓደ ካብ ተኣማት ምልክት እዩ። ልምሉም ወይ ትርር ድበለ ኣካላት ከዓ እዚዩ ተወጠረ ድልዳለ ኣካላት ምዕባለን ናይ ምንቅስቃስ ምስ ዝህልዎም እሞከዓ ምንቅስቃስ ፅልዋ ዝፈጥር ምስ ዝኸውን እዚኦም ዝኾነ ሰባት ዝተብሂሉ ኣማቲ ሓበሬታ ስለ ዝኾነ ኣእምራዊ ወይ ምዕባላዊ ስንክልና ክህልዎ ስለ ዝኽእል ህፃን ናብ ዝግብኦ ቦታ ንኸነምፅእ ኣማቲ ሓበሬታ እዮም እዚኦም ዝኾነ ሰብ ክፈልጦም ዝግባእ ሓበሬታ እዮም ከዓ
1: ገለገለ ካብዚ ምልክታት ክንሪኦ ዝፀናሕና ከም ንቡር ኮይኑ ዝስማዓካ ኣሎ ንኣብነት ምዝሓል ክትጠቕሶ ፀኒሕካ ዝሕል ምባል ቀልጢፍካ ግብረ መልሲ ዘይምሃብ ሕጂ ከምዚ ዓይነት ምልክታት ክትርኢን ከለካ ግድን ድዩ ኣእምራውን ምዕባላውን ስንክልና ኣለዎ ኢልካ ክድምድም እትኽእል ወይስ ናይ ካልእ ምልክታት እውን ክኾን ስለ ዝኽእል ሰብ ቀልጢፉ ናብኡ ከይድ ይኽእል ድዩ?
0: ዎ ሕጂ ሓደ ሸለል ክንብሎ ዘይብልና እንታይ እዩ ሓደ ዓይነት ምልክት ስለ ዘረአዩ ኩሎም ነቲ ስንክልና ጥራይ ክንሓመዮ የብልናን ሸለል ግን ክንብሎ የብልናን እቶም ምልክታት። ምክንያቱ ናብ ዝግባእ ከድና ዝግባእ ምክርን ሓበሬታን ክንረክበሎም ክንክእል ኣለና እምበራይ ዝኾነ ከምዚ ዓይነት ምልክት ናብ ስንክልና ጥራይዩ ኢልና እንተ ደኣ ኣድሂብናሉ ፀገም ክፈጥር ይኽእል እዩ። ካልእ ምስኡ ብሰንኪቲ ዘርእይዎ ባህርያት ምስ ቆልዑት ክሕወሱ ምስ ዘይክእሉ ንቡር ተግባራቶም ክገብሩ ምስ ዘይክእሉ እዩ ዝያዳ ጉልሕ ዝኸውን። ስለዚ ጉልሕ ክኸውን ኣለዎ እቲ ነገር። ካልእ እውን ናይ ፀቕጣ ኣእምሮም ከጋጥሞም ይኽእል ቅዛነት ካልእ ሕማማት ኣእምሮም ምስኡ ተደሪቡ ከጋጥሞም ስለ ዝኽእል ንዕኡ ጥራይ ሓሚና እሱ እቲ ፀገም ክንብል ኣይግባእን እዩ። ግን ኣመት ክንገብር ግን ዝሕብረና ሓበሬታ ስለ ዝኾነ ኣብ ዝግባእ ቦታ ከድና ዝግባእ ምክሪ ሓበሬታ ክንረክበሉ ኣገዳሲ እዩ።
1: ከምዚ ዓይነት ፀገም ዘለዎ ሰብ ወይ ከምዚ ዓይነት ስንክልና ዘለዎ ቆልዓ ኣብ ገለ መዳይ عوت وي كم نبور وي تصبق نبلو مالتي شجر يبلو نبلو نجر كله

0: ኣብ ገለ መዳይ ከዓኒ ሽግር ክህልዎ ይኽእል ድዩ ወይ ኣብቲ ሂወት ብሙሉእ እዩ ዝትንከፍ ከምዚ ዓይነት ፀገም እንተ ኣጋጢሞ?
1: ወሕጂ እዚ ኣእምራዊ ምዕባለ እውን ስንክልና እንተጋጢሙ ሰባት ብቐሊሉ ክርድኡካ ስለ ዘይክእሉ ግዳይ ናይ ዝተፈላለየ ምንዋር ምንኣኣስ ክትከውን ትኽእል ኢኻ። ሕጂ ፅልዋ ኣለዎ ኣብቲ ሂወቱ ማለት እዩ። ዝግባእ ሓልዮት እንተ ደኣ ረኺቡ ግን ዝግባእ ኣስተብህሎ እንተ ደኣ ረኺቡ ግን ከም ዝኾነ ሰብ ኣፍራይ ናይ ምዃን ዕድል ኣለዎ ማለት እዩ። እቲ ፅቡቕ ነገሩ እቲ ዝበዝሐ ካብዚ ስንክልና እቲ ዝፈኾሰ ደረጃ ዘለዎ እዩ ማለት እዩ። ሕጂ ዝፈኾሰ ደረጃ ስለ ዝኾነ ብዙሕ ክንሰናበድ የብልናን። ማለት ዝግባእ ደገፍ ጌርና ነቲ ሰብ ሓልዮት እንተ ደኣ ጌርናሉ ለውጢ ከምፅእ ምስ ሰቡ ተፀንቢሩ ሂወቱ ክመርሕ ተኽእሎ ኣለዎ ማለት እዩ።
0: በዳህቲ ባህርያት ኢልካ ጠቂስካይና ኣለካ ዚአን ክንለ
1: ማለት እዩ።
0: ስለምንታይ እዩ ከምኡ ድኳኑ ሕጂ ከምዚ ዓይነት ባህርያት ስለምንታይ
1: እዋ ሕጂ እዚ ሓደ ክንርድኦ ዘለና እዚኦም ከምዚ ዓይነት ባህርያት ክንርኢ ከለና ጥራይ ክስታይ ከይመስለና ማለት ሕማቅ ጥራይ ማለት ኣይኮነን። ነቲ ዘይተማልኣሎም ነገር ወይ ነቲ ብቓሎም ክገልፅዎ ዘይክእሉ 90% ምዝ ስንክልና ዘለዉ ሰባት ናይ ምብህሃል ፀገም ኣለዎም። ናይ ብሓሳብካ ናይ ምግላፅን ብቓላት ክትዛርብ ናይ ዘይምኽኣልን ፀገማት ጉልሕ እዩ ማለት እዩ። ስለዚ ብቓል ክገልፅዎ ስለ ዘይክእሉ ኣምሳያ ናይቲ ስምዒታቶም ዘንፀባርቕዎ ክኾኑ ክእል እዮም። ስለዚ ኣስተብህለለይ ማለት ክኾኑ ክእል እዩ። ብዓብዪ ከ ኣብ ካልኦት ዝተመርኮሰ ሂወት ጠንቂ ዝተፈላለየ ፀገማት ክኾኑ ክእል እዩ። ሰብ ጥራይ ካኣሌካ ንዕበዚ ንዕበዚ ክብለካ ከማእዝነካ ከሎካ እሱ እውን ጠንቂ ናይቲ ድሊ ባህርያት ክኾኑ ዝኾነ ዘርእይዎ ባህርያት ግን ነቲ ስንክልና ጥራይ ዝገልፅ ስለ ዘይኮነ ዝተፈላለየ ፀገማት ጥዕና ኣእምሮ ከጋጥሞም ክእል እዩ። ቅዛነት፣ ነውፂ ኣእምሮ፣ ካልኦት ዝኣመሰሉ ናይ ጥዕና ፀገማት ከጋጥሞም ስለ ዝኽእሉ ሱቕ ዝበለ ቆልዓስ ናይ ኣእምሮ ስንክልና ኣለዎ፣ ኮፍ ዝበለ ቆልዓስ ከምኡ ጥራይ እዩ ኢልና ክንገልፅ ግቡእ ስለ ዘይኮነ ዋላ ሰብ ሞያ ዋላ ወለዲ ዝያዳ ግንዛበት ፅን ክብልዎም ከም ዘለዎምን ክንገብር ኣለና ማለት እዩ።
0: ስለዚ ወለዲ ኣብ ውላዶም ከምዚ ዓይነት ምልክታት ሪኦም ብሕክምና እውን ምናልባት ወሲዶም ኣረጋጊፆም ኣለው ንበል ኣእምራ እውን ምዕባለኦም ስንክልና ኣለዎ ሰብ ገሊ ግዜ ምዕባለዊ ጥራሕ ክኾን ይኽእል እዩ ከም ዝርዳእ እንደሎ ገሊ ግዜ ከ ኣእምራዊ ጥራሕ ክኸውን ይኽእል እዩ። ከምዚ ፀገም እንተ ደኣ ኣለዎ ብዘይካቲ ኣብ ሕክምና ዝግበረሉ እቲ ዝበዝሕ ግዜ ምስ ስድራ ቤት እውን ስለ ዘሕልፎ እቲ ቆልዓ ወይ እቲ ግዳይ ንብሎ ዘለና እንታይ እዮም ኣብ ኣተኣላለያና ከመይ እዩ ክኸውን ዘለዎ ከመይና ክንሕዞም ዘለና?
1: ሕጂ ምናልባሽ እቲ ቅድሚያ እተን ደረጃታት ትንክፍ ዶኾነ ብለ መለሰ መተሓሓዚ ክኾነ ማለት ነሰ ሕጂ ደረጃ ናይ ዝስንክልና እዚ ኣብ ኣርባዕተ እዩ ዝምቀል በቲ ዘለዎ ዝፈጥሮ ብድሆታት ማለት እዩ። ሕጂ ቶም ዝበዝሑ ክሳብ 90% ካብ 85 ክሳብ 90% ዝኾኑ ፍኹስ ዝበለ ኣእምራዊ ስንክልና እዩ ዘለዎም። ትሕቲ 5 ዓመት ዕድሚኦም ከዓ ንቡር ምዕባለ ዮም ከርእዩ ዝፀንሑ ድሕሪ ትምህርቲ ከኣቶም ዝጀመሩ እዩ እቲ ስንክልና ዝያዳ ጉልሕ እናኾነ ዝመፅእ። እዚኦም ብሞያዊ ስልጠና ነብሶም ክመርሑ ዝኽእሉ እዮም ኣብ መጻኢ ሂወቶም። ብዙሕ ግዜ ግን ካብ 6ይ ክፍሊ ንላዕሊ ትምህርቲ ክቕፅሉ ይፅገሙ ማለት እዩ። እቲ ማእከላይ ደረጃ ንብሎ ዘለና 10% እዮም ማለት እዩ። ዋላ እኳ እቲ ናይ ማሕበራዊ ግንዛበ ዝጎድሎም እንተኾነ ክዛረቡ ክመሃሩ ይኽእሉ እዮም። ብዙሕ ግዜ ግን ካብ ካልኣይ ደረጃ ትምህርቲ ካልኣይ ክፍሊ ክቕፅሉ ይፅገሙ ማለት እዩ። እቶም ከቢድ ኣለዎም ዝበሃል ድኹም ናይ ክእለት ናይ ምንቅስቃስ ኣለዎም ዘረባ ክድንጉ ይኽእሉ እዮም ወይ ዘይብሎም ውን ክኾኑ ይኽእሉ እዮም። ካልእ ብጥቡቕ ምክትታል መባእታዊ ዝኾነ ናይ ዘረባ ናይ ነብስኻ ምእላይ ክእለታት ከማዕብሉ እቲ ኣዝዩ ዝኸበደ ግን ጉልሕ ፀገማት ስለ ዘለዎም ሙሉእ ሂወቶም ተኣለይቲ ናይቶም ስድራ ቤታት እዮም ማለት እዩ። እዚ ከምዚ ዓይነት ዝተፈላለየ ብድህ ስለ ዘለዎ እተኣላለዩ እውን ኣብ ዝምርኮስ ማለት እዩ።
0: ስለዚ ካብ ከም ዝርዳእ እንደሎ ካብ እናማዕበለ እውን ክኸይድ ይኽእል እዩ ማለት እዩ
1: እዎ። ሕጂ እቲ ስንክልና እቲ ዘጋጠመ ስንክልና እናወሰኸ ይከይድኒ እቲ ክእለታት እቲ ሰብ ብግዜ ከማዕብሎ ዝኽእል ኣዳፕቲቭ ልዕበታዊ ክእለት ንብሎ ዘለና ብግዜ ዝምዕብል ማሕበራዊ እቲ ናይ ምውሳእ ክእለት ከባቢኻ ናይ ምልላይ ክእለት ዝግባእ ምንቕቓሕ እንተ ደኣ ዘይተገይሩሉ እሱ መሊሱ ንድሕሪት ክጉሰስ ክእል እዩ። እቲ ነቲ ስንክልና ኣጋጢሙ ዘሎ ግን ከምቲ ካልእ ሕማማትና ኣብነት ናይ ረክሳ

0: ሕማማትና ወሰኸና ወሰኸ ዝኸይድ ከምኡ ዝውስኽ ኣይኮነን ኣብ ሓደ እዩ ዘሎ። ንዑ ግን ዝግባእ ምልምማት እንተደይ ተገይሩሉ ዝኸበደ ክኸውን ይኽእል እዩ። እንተ ደኣ ዝግባእ ልምምድ ተገይሩሉ ግን ዝሓሸ ውፅኢት ህይወቱ ክመርሕ ዘለዎ ጠውሎ ብበዝሑ ከኣኒ ኣብቲ ፎኪስ ደረጃ እዮም ዝርከቡ ማለት እዩ።
1: ንኣብነት ከምዝጠቀስካዮ ገሊኦም ክሳብ ሻድሻይ ክፍሊ ካብ ሻድሻይ ክፍሊ ንላዕሊ ክስጉሙ ኣይኮሉን እዮም ኢልናዮም ዘለና ምናልባት ስለምንታይ እዩ ብትምህርቲ ዝዕቀን ዘሎ እንተ ደኣ በይኑ ነቲ ንዑ ብዝጥዕም መንገዲ ትምህርቲ እንተ ደኣ ጌርካሉ ግን እቲ ኣእምሩስ ኪኖቲ እንብሎ ዘለና ናይ ደረጃ ትምህርቲ ክኸይድ ይኽእል ስለ ዝኾነ ድዩ
0: እዋ ሕጂ ኣካዳሚ ሓደ ደረጃ ብቕዓት ናይ ብልሃ ኣእምሮ ስለ ዝዕቅን እምበር ቶም መዕቀኒ ጥራይ ኣካዳሚ ይኮነን ማሕበራዊ ዝምድና እቲ ከባቢኻ ናይ ምፍላጥ ናይ ምግንዛብ ናይ ምስትውዓል ነገራት ናይ ምምማይ ክእለት ኣብቲ መጀመርያ ዝገለፅናዮም ነዚኦም ኩሎም ኢኻ ሚዛን ትቦም በዚ ናይ ዚኦም ኩሎም ሚዛን ሞኸኣኒ ብሓደ ቅርፁ ዝሓለወ ገባብ ስርዓት ተሓሊኻ ኢኻ ሚዛን ክውሰድ ዘለዎ። እዚ እቲ ኣካዳሚ ግን ሓደ ካብቶም ብዙሓት ረቑሒታት ስለ ዝኾነ ኢና ከም ኣብነት እንጠቕሶ ዘለና እምበር ትምህርቲ ዘይተማሃሩ ቆልዑት እውን ኣእምራዊ ስንክልና ኣለዎም ክንብል ኣይንኽእል ኢና። ግን ሓደ ንብቕዓት ኣእምሮ ዝልክዕ ስለ ዝኾነ ኣብ ቤት ትምህርቲ ከዓ ንብዙሕ ተግባራት ስለ ዝግበር ምክንያቱ ጥራይ ኣካዳሚ ይኮነን ምስ መዘንኦም ሕወሱ ኣብ ከባቢኦም ይዋስኡ ብዙሕ ነገራት እዮም ዝገብሩ። ስለዚ እቲ ናይ ትምህርቲ መዕቀኒ ሰፊሕ ምዃኑ ከዓ ንዝተብህለሉ ግን ሓደ ካብቶም ንብልሐ ኣእምሮ ዝዕቅኑ ክእለታት ከም ምዃኑ ኢና ብግምት ክንእትዎ ዘለና ማለት እዩ።
1: እዚ ጉዳይ ከም ዝድበልናዮ እናገደደ ኣይከይድኒ እቲ ስንክልና ሓሳብ ዘጋጠመ እናገደደ ኣይኮነ ዝኸይድ እቲ ኣብኡ ዝገብሮ ኣተዓላለያ ግን ነቲ ሂወት ናይቲ ሰብ ክሓላልኾን ካሃስዮን ይኽእል እዩ። ስለዚ ብሰንኪ እዚ ስንክልና እዚ ኣብ መወዳእትውስ ከምዚ ዩ ድኸውን ሰብ ኣብ ከምዚ ድበፅሕ ክንብል ኣይንኽእል ኒና ማለት እዩ። ምክንያቱ ካብ ሰብ ናብ ሰብ ስለድፈላለ እቲ ተዓላለየኻ ከዓ ስለድፈላለ ዲና ንብል ዘለና
0: ብርግፅ ሕጂ እንታይ እዩ ናይ ዝኾነ ሰብ ዕድልን መፃእን ኣብቲ ዝገብሮ ፃዕሪ እዩ ዝውሰን። ናይ ዝኾነ እቲ ብቕዓት ኣለኒ ጥዕና ኣለኒ ዝብልን ካልአን ኣብቲ ዝገብሮ ፃዕርን ወፍርን እዩ ዝምርኮስ ማለት እዩ። ስለዚ እዞም ሰባት እዚኣቶም ከዓ ነቲ ዘለዎም ጉድለታት ናይ ክእለት ስንክልና እዩ ንብሎ ዘለና ነቲ ክእለት ጎዲልዎም ዘሎ ንዕኡ ዝሕይል ወይ ዘጎልብት ዝግባእ ተግባራት ተደኣ ተገይሩ ኣብቲ እቲ ናቶም ደረጃ ክበፅሕዎ ዝኽእሉ ይበፅሑ እዮም። ንዓለምና እውን ለውጡ ደምፁላ ሰባት እኮ መብዛሕቶም ምስ ኦቲዝማዊ ባህርያት ዝነብሩ እዮም። እዞም ንዓለም ቀጥቀጥ ደብል ኣልበርት ኣንስታይን ንበሎ ማርክ ዙከርበርግ ንበሎ ከዚ ናይ ማይክሮሶፍት ዝበለ ዘለዉ ሕጂ ኩሎም እዚኦም ኦቲስቲካዊ ባህርያት ዘለዎም እዩ ጉሉል ዝኾነ ማሕበራዊ ምውሳእ ዘለዎም ዓይነት ሰባት እዮም። ግን ተኣምራታዊ ዝኾነ ለውጢ ኣምፂኦም እዮም ኣብ ዓለም። ስለዚ እንታይ እቲ ዝግባእ ነቲ ሰብ ነቲ ዘለዎ ጉድሎቱ ዝትክእ ስርዓትን ኣገባብን እንተደኣ ተኣታቲና ነቲ ዝግባእ ደረጅኡ ኣብቲ ዝለዕለ ደረጅኡ ክበፅሕ ይኽእል እዩ።
1: ስለዚ ሓደ ሰብ ናብ ሕክምና ብምውሳድ ናይ ሕክምናዊ ሓገዝ ክግበረሉ ኣልያ ክግበረሉ በቲ ሓደ መዳይ ድማ እቶም ወለዲ እቲ ከባቢኡ እውን እንተ ደኣ ሓጊዝዎ ነዚ ሰብ እዚ ኣድማ ክልተ ነገር ኮይኑ ስማዕና ኣነት ሓደ ከምዚ ድበልካዮ ዓበይቲ ነገራት ክበፅሕ እውን ይኽእል እዩ። እቲ ዓቕሙ ኣብኡ ጥራሕ ዝድረት ኣይኮነ ታ ንሪኣ ዘለና ጥራሕ ዘይኮነ ብዙሕ ነገር ክገብር ይኽእል እዩ። ከምዞም ኣብነታት ከተምፀም ፅናሕካ በቲ ሓደ መዳይ ድማ ሂወቱ እውን ፍቕስ ዝበለን ፅቡቕ ንክኸውን ስቅያት ደይብሉን ሽግር ደይብሉን ንክኸውን ከዓ ናይ ወለዲ ተራ ኣዝዩ ኣገዳሲ እዩ። ጉድሳት ወለዲ ኣለዎ እቲ ቆልዓ ዘይተሃሰየ ቆልዓ ክኾን ይኽእል እዩ ንብላ ኣለና። ስለዚ ኣብታ ሕቶን ክንከይድ ኣገዳስነቱ ዓብ ስለ ዝኾነ ቁርብ ዝቐጥላ ዘለኹ። ስለዚ ተኣላልያ ከመይ ይኸውን ዘለዎ ክንብል
0: ሕጂ እንታይ እዩ እቲ ተኣላልያ ኣብ ሰለስተ ደረጃታት ከፊልና ክንሪኦ ኢና። መጀመርያ እቲ መበገሱ ክኾኑ ዝኽእሉ ነገራት ንምውጋዝ ዝግበር መባእታዊ ዝኾነ ነገራት ኣሎ። ማሕበረ ቁጠባዊ ኩነታት ክመሓየሽ ክኽእል ኣለዎ። ንኣብነት ክጠፍኡ ዝግብኦም ኣብነት ዘይምንቕቃሕ ንቆልዑት ኣብዚ ግዜ እዚ ሱቕ ክብሉ ሓደ ቦታ ንክሕዙልካ ተባሂሉ ምስ ሞባይል ምስ ቴሌቭዥን ጥራይ ከባቢኦም ንከይፈልጡ ንከይነቃቁሑ ዝግበር ዘሎ ሓደ ነቲ ምዕባለ ሓንጎሎም ዝድርት ተግባራት እዩ። ከምዚ ዓይነት ቆልዑት ዕድል ናይ ፀወታን ናይ ትምህርቲ ናይ ከባቢኦምን ዘይረኽቡሉ ጋጣሚ ዝግበር ዘሎ እዚ ካደ ካብቶም ክጠፍኡ ዝግብኦም እዩ ማለት እዩ። ከምኡ ዓፀቦ ምሰንኪ ዓፀቦ ንዝተፈላለየ ማእዛዊ ሕፅረታት ብምግጣብ ቆልዑ ኣብ ሓደጋ ክወድቁ ስለ ዝኽእሉ ማለት እዩ። ቅድሚ ግዜኦም ዝውለዱ ቆልዑት ከዓ እዚታት እውን ክውገድ ዝኽእል ነገራት እዩ ብዕቱብ ዝኾነ ሕክምናዊ ምክትታል ማለት እዩ። ካልእ እቲ ሕክምናዊ ምክትታል ስሩዕ ዝኾነ ሕክምና ይከታተላ ብውሕዱ ኣርባዕተ ግዜ ንኣብነት ሓንቲ ጥንስቲ ትምፃእ ዝበሃል ዘሎ ነዚኦም ተኽእሎታት ከበጋግሱ ዝኽእሉ ነገራት ንምእላይ ማለት እዩ። ክታበት ብሰንኪ ረክሲ ዝመፁ ሩቤላ፣ ፍንጣጣ ገለ መሰና ክንጠቕሶም ዝፀናሕና እዚኣቶም ውን እንተ ተወጊዶም እቲ ንምዕባለ ሓንጎል ዝድርግ ተግባራት ተርፊ ማለት እዩ። ስለዚ እዚ መሰጋጠመ ምክሪ ነቶም ወለዲ እንተጋጢሙ ከዓ ምክሪ ምእዘና ጎስጓስ ኣካል ናይቲ ጎስጓስ ዝሕጂ ንገብሮ ዘለና መፅናዕቲ እውን ኣገዳሲ እዩ ማለት እዩ። ስለዚ ቆልዑ ከባቢኦም ክድህስሱ ዕድል ኢና ክንፈጥር ዘለና። ምክንያቱ ቀዳሞት 10 ዓመታት ቆልዑ ዕፅፊ ናይ ዓበይቲ እዮም ሓንጎሎም ዝጥቀምሉ። ስለዚ 60 ሚእታዊት ካብቲ ዝጥቀምሉ መእዛዊ ምግብታት ኣብ ቀዳማይ ዓመት ዕድሜኦም ሓንጎልና ይጥቀመሉ። ኣብ 3ይ ዓመት ግን ብ30 ሚእታዊት እናጎደለ መፅእ። ስለዚ መእዛዊ ምግቢ ኣገዳስነቱ ከባብያዊ ምንቕቓሕ ኣገዳስነት ስለ ዘለዎ ክነስተብህለሉ ይግባእ ማለት እዩ። ካልኣይ ደረጃ ኣገባብ ኣተዓላልያን ምክልኻል እንታይ እዩ? ኣቐዲምካ ምልላይ ኣቐዲሙ ክላለዩ ክነለልዮም ክንክእል ኣለና። እዞም ሓደገኛ ምልክታት ዝበልናዮም ዝኾነ ሰብ ኣብ ኣእምሩ ክሕዞም ዘለዎን ምሰለና ከዓ ኢንታን ናድልዎን ከዓ ከነወግድ ክንክእል ኣለና። እዚ ዝሑል እዩ ድስኩል እዩ ኣበይ ከይበፅሕ እዩ ገለ ዝብሉ ባሃሚ እዩ ገለ እንዳተባህለ ብዙሕ ዝዝረቡ ነዚኦም ኢንታን ኣድልዎና ወጊድና ሓቋፍነት ወይ ከዓ ምስ ሰቦም ማዕረሰቦም ዝፅንበሩሉ ባይታ ምጥጣሕ ኣገዳሲ እዩ ማለት እዩ።
1: ከምኡ ኢልካ ከምትዕዝብቲ ክኾነ ክእል እዩ ንዑ እነተቆልዓኮም ምባል ኣለዉ ዝገደደ ማለት እዩ። ባዕልኻ ከምኡ ሓሲብካስ ንካልእ ሰብ ምንጋር ጥራሕ ደይኮነ ነተቆልዓ ባዕሉ እውን ከምኡ ምባል ኣዝያደ ሃሳይ ክኾነ ይኽእል።
0: ብጣዕሚ ኣዝዩ ሃሳይ እዩ። ኣብነት ጠቅስ ሓደ ኣባል ማሕበርና ንጓሉ ዘጋጠሞ ከምኡ ስታይ ነይሩ ኣብዚ ነዚ ስንክልና ዝፅርንፍ ሃገራዊ ማሕበር ኣእምራዊ ምዕባሎ ስንክልና ዝበሃል ኣብ ኤርትራ ኣሎ ነዚታት ፀገም ስለ ዘዝተባሃለ ማለት እዩ። ሕጂ እንታይ ይብልዎ ነተቕላ ኦቲዝም እንኳ ይክስኺ ኢሎም ጠቕሶዎም ነተቕላ ነቶም ወለዳ መፅ ንኦቲዝም ደ ትብሎ ሕጂ እንታይ ንምባል እዩ? ገሊኡ ሰብ እውን ንፀርፊ ንገለ ኢሉ ክጥቀመሉ ዝፍትን ኣሎ። እዚ ዘሎን ዝነብርን ዝቕፅል ኩነተ ህላ ወዳ እምበር ናይ ዝኾነ ሰብ ዕጫ ወይ ትዕድልቲ ይኮነን። እቶም ሎሚ ጋጢሞዎም ዘሎ እቶም ሎሚ ዘየጋጠሞም ዝመስሎም ፅባሕ ከጋጥሞም ይኽእል እዩ። ምክንያቱ እዚ ተጨባጢ ጠንቂ የብሉን ተጨባጢ ዕድል ወይ ዕጫ እውን የብሉን። ስለዚ ከምኡ ገይሮም ሰባት ከቋሽሽዎም ከለዉ ኣነ እምበኣር ኦቲዝም ኢሎም ኣብ ገዝኦም ብዙሓት ካብዞም እዚ ስንክልና ዘለዉ ብርሃን ፀሓይ ዝተነፍጎም ሰባት እዩ። ምክንያቱ እቶም ወለዶም ፍርሕ ኣለዎም እቶም ቆልዑት እውን ፍርሕ ኣለዎም። ምክንያቱ እቲ ኢንታ ኣሎ እቲ ኣድልዎ ኣሎ ድሕ ወፂኻ ሂታ ኦቲዝም ሂታ ዳውን ሂታ ገለ እናተባህለ ዝጥቀስ ጎደሎ ስሑብ ገለ ዝብሉ ኣነወርቲ ቋንቋታት ስለ ዘለዉ እቶም ወለዲ ደፊሮም ከውፅዎም ኣይክእሉን እዮም። ምክንያቱ እቲ ሕብረተሰብ ከናእሶም ስለ ዝኽእል ከምኡ እውን ቶም ቆልዑት ተወፂኦም ከዓኒ መላገፂ ኣብ ገለገለ ዝረአ እውን ንስንኩላን ከም መስሓቅ መላገፂ ገይርካ ዝግለፅ ገላልፃ እውን ንዓያቶም ነቲ ናቶም ንያት ስለ ዘዕርብ ጉቡእ ሓልዩ ጥንቃቐ የድልዮ እዩ። ብፍላይ ኣብ ገለ ስነ ጥበባዊ ንጥፈታት ኮሚታት ተርእዮታት ኣሎ ማለት እዩ። ስለዚ እዚ ኢንታን ኣድልዎን ነቶም ሰባት ከም ሰብ ዝገብር ስለ ዘይኮነ ክሕሰበሉ ዝግባእ ኩሉ ሰብ ክነቕሓሉ ዝግባእ እዩ ማለት እዩ። ካልእ እቲ ነገር መሰጋጠመ እቲ ናይ ስድራ ቤታ ሽግር ከዓ እንታይ ምክሓድ እዩ ዘሎ ብኣጋ ለሊኻ እዩ እቲ ዝያዳ ውፅኢት ዝርከቦ ብኣጋ ዝግበር ምትእትታዊ ውፅኢት ዝርከቦ እቲ ስድራ ቤት ግን ፍቐዱ ኮለል ክብል ዘሕልፎ ግዜ ኣሎ። እታ ምስጢር ኣብዛ ዓለም ተበፂሓደና ሳብ ሕጂ ብምድግጋም ብፍቕርን ቀጻልን ደገፍ ምግባር እያ። ነዚኣ ሕጂ ኣብቲ ምዕቡል ዓለም ዝበሃሉ ከምኣ ንዓ ተቆፂሮም ዝሰርሑ ሰባት ኣለዉ። ከምኣ ስለ ዝሰርሑ ብዙሕ ገንዘብ ይእትዉ ይኽፈሉ ገለ ክኾኑ ክእሉ እዮም። ተጨባጢ ውፅኢት ግን የምፁ። ስድራ ቤታት ግን እንታይ ይኹን ኣለዉ ነዚ ናቶም ዕጫ ናቶም መርገም ገይሮም ስለ ዝርድእዎ ናብ ብዙሕ ከልበትበት በዚ ገሊኦም ፀባ ግመል ድስተ ኣሎ ብልዎም ኸዱ፣ በዚ ገለ ሃገር ኣሎ ፍሩታ ዘብልዑ ኣሎ ብልዎም ኸዱ። ሕጂ ዕንክሊል ክብሉ ግዜኦም ዘሕልፍዎ ኣለዉ። ቀዳማይ ምቕባል እዩ ተቕበላ ምድግጋም ያ ደጋጊምካ ነቲ ዝጎደሎም ክእለ ምድጋፍ እዩ ማለት እዩ። ስለዚ

0: ወላዲ ነቲ ጸገም መሰጋጠመ ከምዚ ናቱ ዕጫ ገይሩ ስለ ዝርድኦ ወይ ናቱ መርገም ገይሩ ስለ ዝርድኦ ከውፅኦ ኣይደፍርን ኣይቅፅልን ማለት እዩ። እዚ ነቶም ስድራ ቤት ማዕረ ደገፍ ከም ዘድልዮም ካልእ ናይ ተሃድሶን ሞያውን ደገፋት እውን ኣገዳሲ ምዃኑ እቶም ስድራ ቤታት ምኽሪ ኣገዳሲ ምዃኑ እቲ ምስጢር ግን ደጋጊምካ ቀጻሊ ብፍቕሪ እንተ ዳ ርኢኸዮም ነቲ ዝጎደሎም ክእለት ክመሓየሽ ከም ዝኽእል ዓለም ዝረአየ ተሓቂ
1: ፅቡቅ ቴሌፎን እንተዳ ኣለና ዕድል ክንሚና ብ122254 ከምኡ 122474 ቴሌፎን ብምድዋል ኣብ ዝልዕልናዮ ዘለና ዛዕባ ሕቶ ይኹን ርኢቶ ከተቕርቡ ትኽእሉ ኢኹም ብኣእምሮኣውን ምዕባልኣውን ስንክልና ማለት እዩ። ያቆብ ወለዲ ክገብሮ ዘይብሎም ነገራት ኣብዚ እንታይ እዩ? ከም ጌጋ ዓበይቲ ጌጋታት ዝበሃል ምናልባት ምዛ ሒዝናያ ፀናሕና ትተኣሳሰር ስለ ዝኾነ ክጠቕሰን ፈቲንካ ካልእ ዓይነት ሕክምና ምንዳይ ዘየለ ነገር ምግባር ኣብ ኣተኣላለያቶም ቆልዑ ክትሕዞም ከለካ ውላድካ እዩ ከምኡ ከም ደጋጥሞ ፈሊጥ ካለካ ስኻ እውን ብፅቡቅ ድሌት እቲ ነገር ክትሕዞ ፈቲንካ ኣለካ ብሕማቅ ደይኮነ ወይ ከምዚ ክትብሎ ፀናሕካ ደይምቕባል ገለ ዘይኮነ ተቐቢልካዮ ሒዝካዮ ኣለካ ፅቡቅ ክገብረሉ ኣለኹ እናበልካ ግን ጌጋታት ክትፍፅም ትኽእል ኢኻ በቲ ኣዳልያ ኣሎ ዶ ክንጥንቀቀሉ ዘለና ነገራት ኣብ መጋግብኦም ኣብ ምንቅስቃሳቶም ኣብ ዘረባኻ ኣብ ገለን ክንገብሮም ዘይብልና ነገራት
0: ፅቡቅ ሕጂ እቲ መሰረታዊ ነገር ተቐዳሜታ መቕባል ክንብል ከለና ቀላል ኣይኮነትን እ ሓደ ብድሆ መሰጋጠመካ ነቲ ብድሆ ተቐቢልካ ንዑ ዝዳረግ ነገራት ክትገብር ቀሊል ኣይኮነን። ግን ትፀገም እንዲሕጋጢሙሎ እዚ ዓይነት ምድንጓይ እንዲሕጋጢሙሎ እንታይ እየ ክገብር ዘለኒ ኣ ተቐዳሜይቲ ድሕሪ እቲ ትገብሮ ተግባራት ግዜ ከም ዝወስድ ምፍላጠ ትዕግዝትኻ ከም ዝፅንቅቕ ፍቕሪ የድልዮም እዩ። ብዙሕ ግዜ እንታይ የጋጥም እዩ እቲ ኣድካሚ ስለ ዝኾነ ቅፃል ፃዕሪ ስለ ድድልዮ ብሰንኪኻ እዩ ብሰንኪኺ እንዳተባህሉ እውን ግዳይ ማህረምቲ ግፍዕን ናይ ወለዶም እውን ይኾኑ እዮም። እዚ እቲ ወላድታ እዩ ክኸውን ዘለዎ ትዕግስቲ መጀመርያ ተድልዮ ማለት እዩ ዝግባእ ፍቕርን ግዜ እኹል ግዜ መሃብን እዩ። ንኣብነት ንሓደ ምስ ኦቲዝም ዘሎ ሰብ ተጨባጢ ውፅኢት ከተምፃሉ እንትኾንካ 40 ሰዓታት ኣብ ሰሙን ናይ ኣልያ ግዜ የድልየካ። እዚ ክትገብር እንትኾንካ ወፊርካ ተምፅኦ ዝነበርካ ቅጫ እውን ክተርፍ እዩ ማለት እዩ። እዚ ክኸውን ኮይኑ ምውህሃድ ድሌካ እቲ ዘሎ ስድራ ቤት ብዓቕሙ ከመይ ገይሩ እዩ ዝዋፅኦ
1: ግድን ኣይኮነን ሓደ ሰብ ኩሉ ግዜ ከኣል እዩ
0: እዋ ኣብ ሓደ ሰብ ክወድቕ የብሉን እሱዩ ሕጂ እቲ ብሓደ ብዙሕ ግዜ ብደቂ ኣንስትዮ እንዲ ድወድቕ ኣብ ኣደ ወድቕ ካብ ኣደ ከዓኒ ሕልፍ ኢሉ ናብ ታጓል ኣንስተይቲ ውላዳ እዩ ዝወድቕ። እዚ እዚአን ከዓ ኩሉ ዕድላተን ይበኩር ማለት እዩ። እዚ ምትሕብባርካ እታ ቀዳመይቲ ተሓባቢርካ ምእላያ እታ ካልአይቲ ከዓ ማለት እዩ። እዚ ዝግባእ ፍቅሪ ጌርካ ዝግባእ ግዜ ሂብካ ዝግባእ ሓልዮት ሂብካ ነዊሕ ግዜ ከም ዝወስድ ፈሊጥካ ምቀላስ እያ ትሓትት ማለት እዩ። ሕጂ እቲ ካልእ መፍትሒ ክትረክብ ኢልካ ዕንክሊል ዝበሃል ናብ ዝተፈላለየ ሃገራት ናብ ዝተፈላለየ ክእለት ዘለዎም ናብ ዝተፈላለየ ዝኽየድ እሱ ናይ ዓቕሊ ፅበት ስለ ዝኾነ መጀመርያ ኣብቲ ጥቓኻ ዘሎ ኣገልግሎት ክትጥቀመሉ ኣገዳሲ እዩ ማለት እዩ።
1: ፅቡቅ ቴሌፎን ኣላትና ሄሎ
2: ሰላም
1: ከመይልኩም? ፅቡቅ ሕታ ተቕርብ ትኽእል እያ።
2: ኦኬ ካልእ ዝበሃል
1: ኣራይ
2: ጓል ዓመትን ሰለስተ ወርሒ ንቆልዓ ኣላትኒ እዚ ክሳብ ሸውዓተ ወርሒ ትገብር እንበር ኦክሲጂን እያ ነይራ
1: ንታይ
2: ኦክሲጂን ትወስድ ሸዓተ ወርሒ ማለት እዩ። እዚ ኣብዚ ግዜ እዚ እቲ ኮፋይትብነብ ገበና ናይ ምዝራብ ባባ ማማ የብላን ዛርሲ ከምዚ ኣንድርወይት እያ ድማ እጂ ምዚ ትብሎ ዘለኹም ክተሓ ዝኽእል ዶ ፀገማት
0: ሃራይ ምናልባሽ ካልእ ዘቕርቦ ዘሎ ሕቶ እንታይ እዩ? ሓደ ካብቲ መበገሱ ክኸውን ዝኽእል ተኽእሎታት እቲ ቅድሚ ግዜኻ ምውላድ ትሕቲ ሚዛን ምውላድ ንምዕባለ ሓንጎል ተግባራት እውን ክፀሉ ስለ ዝኽእል ሓደ ከም መበገሲ ክጥቀስ ክእል እዩ። ካ ቆልዓ ተርእዮ ዘላ ባህርያት እውን ከምኡ ዓይነት ድኻማት ተርእላ እዚ ጌና ዓመትን ሰለስተ ወርሕን ስለ ዘላ ከምኡ ዓይነት ደምዳም ዝኾነ መግለፂ ክትህብ ኣይትኽእል ኒኻ። ግን ኣብ ጥቁ ዘሎ ሕክምና ኣገልግሎት ጥዕና ክውከስ ኣለዎ ቀጻሊ ምክትታል ከዓ ከም ዘድልያ ምክንያቱ ትምድንጓይ ከም ዘሎ የርኢ ኣሎ ግን ደገፍ ከዓ የድልዩ ምንቕቓሕ የድልዩ እጂ እቲ ቀዳማይ ሽግር እንታይ እቲ ስድራ ምስ ወረዶ ነቲ ፀገም ይከብዶ ስለ ዝኾነ ንክቕበሎ ሕልኑ ይዕርብ እዩ ዝገብሮ እውን ጠፎ እዩ ብውሕዱ ብውሕዱ ርእሳ ምሕካኽ ነዛ ቆልዓ ሓጋዝ ነገር እዩ ናይ ምንቕቓሕ ባህርያት ማለት እዩ ካልእ ኣብ ገዛ ኮፍ ስለ ዝበለት ንዓ ሱቅ ክትብለልና ከይቲ ውጭጭ ገለልካ ሞባይል መሃብ ቴሌቭዥን ምውላዕ ገ ልዕሊ ዓቕን ብዝኾነ ማለት እዩ ግዜ መጥፋእ ከዓኒ ንዓኣ ኣይሕግዛን እዩ ማለት እዩ እዚታት ከዓ ክውገድ ዘለዎ ተግባራት እዩ እቲ ምድንጓይ ኣመታት የርኢ ኣሎ ግን ምስ ኣብ ቀረቡኡ ዘለዎ ሓካይም ከዓ ምልዛብ ኣገዳሲ እዩ
1: ካብቲ ተላለያ ከይወፀና ያቆብ እቲ ከምዛ ዝበልካ ጠቂስካ እቲ ሕሉፍ ክንክን ኣሎ ነቲ ቆልዓ ድላዩ ነገር ከቶም ክትህቦ ምፍታን ከም ፅቡቅ ድዩ ዝውሰድ እዚ ምክንያቱ እቲ ናይ ምዝራብ ነገር የለን እንታይ ደልዩ እውን ብግምት ኢካ ተኸይድ ትኸውን ኢለ ሓስብ ኩሉ ደዲ ጠለቦ ብናቱ ጥራሕ ምኻድ ይጠቕሞ ድዩ ከመይ እዩ
0: ኣይጠቕሞን እዩ ምክንያቱ እንታይ እዩ ድሌታት ሰው ኢልካ እናመላእኻዮም ተመፂኻ ደረት እናሰኣን እዮም ዝመፁ እዚ እቲ ዝግብኦ ክንክንን ሓልየትን እቲ ዝግብኦ ፍቕሪ ስኒት ገለ መሃብ ኣገዳሲ እዩ እተዘይኮይኑ እቲ ፀገም እንታይ ኮን ኸውን ስለ ዘይተረዳእካዮ ኩሉ ከተማልእ ክትከድኖ ክተብልዖ ክተስትዮ ገለ ዝጠፍእ ግዜ ነቲ ቋንቁ ተግባራትን ክትርድኦን እውን ዕድል ስለ ዘይትረክብ ንዕኡ ሓጋዝ ይኮነን ብግባእ ምዕባለ እውን ኣይምፅእን እዩ እዚ እታ ዝበለፀት ተተካኢሉ ኣብ ዓድና ቶም ዝበለፁ ናይ ቆልዑ ሓካይም ክንጀሃረሎም ንኽእል ቆልዑት እዮም እወን ምክንያቱ ብፍላይ ንስነ ድቦና ቆልዑት ማለት እዩ ዓበይቲ ጌጋ ገለ እንዳበልና ኢና ንኸይድ ምስ ቆልዑት ተሓዊስካዮን ግን ኩሉ ጌጋን ቁኑዕን እንዳተረድኡ ስለ ዝኸዱ ምስ ቆልዑት ናይ ምሕዋስ ዕድል ክንፈጥረሎም እቲ ዝበለፀ እዩ ማለት እዩ
1: ፅቡቅ ምናልባት ሞያ እውን ይሕግዘካ ይኸውን ኣብ ከምዚ ዳ
0: እዋ ሱ ክሄድና ይኮና ቲ ሞያዊ ክስታይ ቦቱ እዩ ዘሎ ምክንያቱ ሱ ሞያዊ ደገፍ ናይ ግድን ግን ተቀዳማይ እቲ ወላዲ ብጥቁኡ ዘሎ ክገብሮ ዘለዎ ናብ ቆልዑት ምሕዋሲ ካብኡ ሓሊፉን ዝመፅ ፀገማት ግን ኣብ ጥቃካ ዘሎ ናይ ሕክምና ኣገልግሎት ምጥቃም ኩሉ ነዚ ተኽእሎታት መበገስን መባእታዊ ምክርን ዝለዓለ ደረጃ ሕክምና ናይ ምርካብ ዕድል ስለ ዘሎ ነዚ ከዓ እሞ ብነፃን ብቀዳምነትን ውን ዕድል ስለ ዘለዎም ክጥቀምሉ ኣገዳሲ እዩ
1: ኣብዘን ተሪፈና ና ደለዋ ክልተ ደቃይቕ ምናልባት ብሂላት ኣሎ ብዙሕ ጠቂስካዮን ኣለካ ብዚ ክመሃሩ ይክእሉን እዮም ዝተፈላለዩ ኣገባብ ክምዕብሉ ይኽእሉ ዝብላ ንዕንትን ክፋ ኣቢልና መደምደምታ ክትገብረና
0: ፅቡቅ ሕጂ ከምዚ ዓይነት ስንክልና መሰጋጠመ ብዙሕ ግዜ ክምዕብሉ ይክእሉን እዮም እንታይ ከይገብሩ ዝበሃል ዘረባ ኣሎ ንዖም ብዝምጥን ኣገባብ ስልጠና ዝግባእ ምዕባለ ክምፅኡ ይኽእሉ እዮም ዝኾነ ሰብ ከዓ ንዑ ዝምጥን ተግባራት ተረኪቡ እዩ ክምዕብል ዝኽእል እምበር ስንክልና ምስ ስንክልና ስለ ዘሎን ዘየለን ኣይኮነን ሕጉሳት ኣይኮኑን ዝብል ዘረባታት እውን ይመፅእ ዝግባእ ደገፍ ተረኪቦም ሕጉስ ሂወት ናይ ምምራሕ ድል ኣለዎም ከም ዝኾነ ሰብ ካልእ ጓል ኣንስተይቲ ኣጠንቅን ዝብል ከምኡ ዓይነት ጭብጢ ዘለዎ ነገራት የለን ንኣብነት ኣብ ዳውን ሲንድሮም ዕድመ ጓል ኣንስተይቲ ክውስኽ እንከሎ ስቲ ተኽእሎ ይዓቢ ኣብ ፕራደር ዊሊ ሲንድሮም ዝበሃል ከዓ ከምኡ ናይ ወዲ ተባዕታይ ዕድመ ክውስኽ ከሎስ እቲ ተኽእሎ ይዓቢ ስለዚ ንዝኾነ ፆታ ዝብል ኣይኮነን መርገም እዩ ናይ ውሱናት ዕድል እዩ ዝበሃል ከዓ እዚ ንዝኾነ ሰብ ከጋጥም ዝኽእል እዩ ንገንዘብ ዘለዎ ንተማህረ ንዘይብሉ ንኩሉ ብማዕረ ከጋጥም ዝኽእል እዩ ሕማም እዩ ንዝብል ከዓኒ ሕማም ኣይኮነን ጉድለት ናይ ክእለታት ስለ ዝኾነ ስንክልና እዩ
1: መደምደምታ
0: ካልእ ምናልባሽ ዘለዎም እንዳበልና እውን ንዛረብ ኢና ኦቲዝም ዘለዎም ኣእምራዊ ምዕባለ እውን ስንክልና ዘለዎም ዋንነት ናይ ውሱናት ወገናት ኣይኮነን ምስ ስንክልና ዘለዎ ክበሃል እዩ ዝምረፅ ምስቶም ሓደ ዓይነት ዝመስሉ ዝበሃል ኣሎ ንስድራ ቤቶም ንወለዶም እዮም ዝመስሉ ፍሉይ መለክዕ የብሎምን ምስቶም ጥዑያት ቆልዑ ምምውድዳር ከዓኒ ከምኡ ዝበሃል ዘረባ ኣሎ ምስ ጥዑያት ቆልዑ ዘይኮነሲ ምስቶም ምዕባሊኦም ዝተለለየ ቆልዑ ኢና ክነወዳድሮም ዘለና ምዕባሊኦም ስለዘየለለና ግዳያት ዝብል ከዓኒ ናይ ሓደ ወገን ወይ ናይ ስቃይ ሕላገት ወይ ናይ ወፃኢ ሕላገት ስለ ዘይኮነ ግዳያት ክበሃሉ ኣይምረፅን ውፅዓት ንዝብል ከዓ ፍትዋት ኣባላት ስድራ ቤት ዳኣ እምበር ንወፃኢ ዝገልፅ ኣይኮነን ከምኡ ውን ንመጉዳእትን ንኽሳራን ዝገልፅ ስለ ዘይኮነ ከም ግዳያት ገይርና

0: ክንገልፆም ፅቡቅ ኣይኮነን። ኣብ መደምደምታ እንታይና ክንብል ንኽእል ፍሉይ ኩነት ምዕባለ ደኣ እምበር ሕማም ዘይምዃኑ ኣሸጋሪ ባህርያቶም ከዓ ኣገባብ መባሃሊኦም ስለ ዝኾነ ፅን ክንብሎም ኣገዳሲ እዩ። ዝያዳ ካልእ ሰብ ፀገማት ጥዕና ኣእምሮውን ከጋጥሞም ስለ ዝኽእል ግን ሓልዮታ ይንብቀቀሎም ኣብ ሓያል ጎኖም ዳኣ እምበር ኣብ ድኻማቶም ከነስተብህል የብልናን። ንዑ ዝምልከት ማሕበር ስለ ዘሎ ብዓድና ከዓ ብማሕበር ደረጃ ክጥርነፉ ፀገማቶም ተጠርኒፎም ክቃለሱሉ ከዓ ዕድል ክንፈጥረሎም ይግባእ።
1: ኣዚና ነመስግነካ ኣቶ ያቆብ ሓይለ ሓኪም ኣእምሮ ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝቶና ኣብዚ ዛዚምና ኣለና። ዝመፅእ ሰሙን ኢና ክንራኸብ ኣብ ኣእምሮ ኣውን ምዕባለ ኣውን ስንክልና ዘተኮረ መደብ ዶክተራት ኣብ ስትድዮ ይፀኒሑ ድሓቀኒ እዩ።

እቲ ንምጉልባት ሓይሊ ሰውራን ምድኻም ሓይሊ መግዛእትን ዘጉልሐ ስርሒት ነጥበ መቐይሮ ዝብል ሽሚቶ ሂብዎ ህዝባዊ ግንባር ሓርነት ኤርትራ ብዘይካቲ እናበረኸ ዝመፀ ፍናን ተጋደልቱ በቲ ንውቃው ዝደምሲሱ ዝሰለቦ ኣፅዋር ናይ ተኽሲ ዓቕሙ ኣውራ ድማ ብታንክታት መዳፍዕን ከበድቲ ረሻሻትን ደልደለ ብገለ ኩርናዕ ኣብ ልዕሊ እቲ ሞራሉ ብሩኡይ ከንቆልቁል ዝጀመረ ሰራዊት ደርግ ከጥቅዕ ምዃኑ ኸዓ ግሙት ነበረ ንጸላኢኻ በሎ ጸጊምዎ ኸሎ መባእታ ሕጊ ኩናት ብምዃኑ

0: 16 ሚያዝያ 1984 ሰዓት 2 ድሕሪ ቀትሪ ጸጋማይ ግንባር ናፋ ካፕተን ንእዝ ውቃው ኣብ ጎላጉል ኣውገትን ክራይንስ ደምሰሳ ኣህዱታት ህዝባዊ ግንባር ኣጋር ብርጌዳት 44 23 ምስ ገለ ክፋል ናይ መካናይዝን ኣህዱታት ነቲ ካብ ጎላጉል ግራት ክሳብ እምባብሉሕ ዝዓረደ ሰራዊት ደርግ ሓደጋ ወደቖ። እቶም ኣብ ጎላጉል ግራት ዓሊዶም ዝነበሩ ብምድምሳስ ውቃው እዝ ሰንቢዶም ዝፀንሑ ወተሃደራት ደርግ ነቲ ሃንደበታዊ መጥቃዕቲ ኣይተፃወርዎን። ዝቕተል እናተቐትለ ዝማረኽ እናተማረኸ ኸዓ መዛግቦም ረሕሪሖም ናብ ጎላጉል ዓገት ሓደሙ። የማናይ ክንፊ ናይቲ መጥቃዕቲ ግን ከምቲ ዝድለ ይሰጎመን። እቶም ኣብ ፀዳፍ እምባብሉሕ ዓሪዶም ዝነበሩ ወተሃደራት ደርግ መዛግብና ይንገድፍን ኢሎም ብትር መከቱ። ኣብ ፀገማይ ግንባር ናቕፋ እትርከብ ብህዝቢ ናይቲ ከባቢ ደብር ብሉሕ ሸመር ኣደግ ብደቂ ኣንስትዮ ድማ እቲ ትሰመ ዝብሉ 3 መፀዊዒታት እትፍለጥ እምባብሉሕ ካብ ፅፍሒ ባሕሪ 13 ሜትሮ ብራኸ ዘለዋ ብኣሸሓት ነተኩቲ ዝተሓፅረ 3 ደረጃታት መዛግብ ዝተሰርሓላ ፅንዕቲ ዕርዲ ሰራዊት ደርግ እያ። እዛ ብሳላ ብራኺኣ ንኹሎምቶም ብሰሜን ደቡብ ይኹን ምዕራባዊ ሸነኻት ዝርከቡ ተጋደልቲ ዝዓረድሎም ድፍዓት ብምብራቕ ድማ ክሳብ ገማግም ባሕሪ እተቆፃፅር እምብዛ ፀዳፍ እምባ ብዘይካታ ብድሕሪ መዛግብ ወተሃደራት ደርግ እትርከብ ቀጣን መንገዲ ኣጋር ኣይኮነን ዶ ንመታኾሲ መደየብ እውን የብላን። መራሒ ናይታ ንጥርዚ እምባብሉሕ ክትቆፃፅር ዝተመደበት ናይ ብርጌድ 23 በጠሎን 1 ሓይሊ ሱሳ ተጋዳላይ ተኽስተ ተኽለ ማርያም ዳምባን ኣባል ናይቲ ሓይሊ ተጋዳላይት ነቢያት ዓንደ መስቀልን ኣብቲ ጥምጥም ካብ ዝሓደሩ ተዋጋእት እዮም።
1: ናይ ሸመር ኣድግ ፅንካረሲ
0: ናይ ዕዉታት ኣይነበሮን። ተጋደልቲ ህዝባዊ ግንባር ድሕሪ ብርቱዕ ምርብራብ ንኻልኣይ ዓንኬል መዛግብ ጸላኢ ሰይሮም እኳ ክቆፃፀሩ እንተኽኣሉ ንሰማይ ገጾም ዘንቃዕረሩ ኣጻልፍ እምባብሉሕ ግን መንከስ ዝተሳኣኖም መሬት ክበርሕ ከሎ ድማ እቶም ንምቁፃራ ዝተፀገሙ ተጋደልቲ ካብ ደብዳብ ነፈርቲ መዳፍዕን ረሻሻትን ሰራዊት ደርግ ምጡን ከውሉ ንምርካብ ናብታ ብድሮ ዝተቆፃፀርዋ ታባ ሰማይ ከዝልቑ ትእዛዝ ተመሓላለፈ።
2: ወተቐብለ ዘልኩማ ንጉዲ ፀንሐሎም መዳሕራይ ክንሪኤና ምስናይ የማናይ
0: ሕጂ እውን እቶም ካብ ብራኺ እምባብሉሕ ብወተሃደራት ደርግ ዝትኮስ ኣይሂጠያይቲ እናዘነቦም ብሰማይ ብነፈርቲ ብመሬት ብመዳፍዕን ሞርታራትን ክድብደቡ ዝወዓሉ ተጋደልቲ ኣይረብረቡን። መሬት ዓይኒ ምስሓ ዘሎም ከዓ ብጥውዮ ነጸላታትን ብረታቶምን ከይተረፈ እናተዋጠጡን እናተሓናገሩን በቲሸለው ዝበለ ጸድፊ ብምህጃም ነቲ ብድሮ ዝተቆፃፀርዎ ካልኣይ መዛግብ ጸላኢ ተመልስዎ። ኣብ ጫፍ ናይታ ብራኺ ዝተኣከቡ ወተሃደራት ደርግ ናይ ሞትን ህየትን ውግእ ስለ ዘካየዱ ግን ኣብ ካልኣይ ምሸት እውን ንእምባ ብሉሕ ክቆፃፀርዋ ኣይከኣሉን። ምስ ፅንካረ ናይቲ ቦታ ካብኡ ንንኤው ምቕፃል ብመፅርቲ ዝኽፈል መስዋእቲ ስለ ዘይዋፅእ ከዓ ብምሉእ እቲ ኣሃዱ ካብቲ ቦታ ዝሊቑ ናብ ናይ ቀደም ድፋዓቱ ክምለስ ግድን ኮነ።
3: ፀዳፍ ቦታ ምስ በፃሕና ክንቅፅል ኣይከኣልና። ምክንያቱ ሓደ ክልተ ሰብ ኮይኑ ጥራሕ ነቲ ሓንቲ መንገድስ ክትሓልፈ ኣይትኽእልን። ብየማንና ፀድፊ፣ ብፀጋምና ፀድፊ እዩ። እታ ሓንቲ መንገዲ ትበሃል መውረዲተን መደየቢተን ከዓ ኣሲረናላ ዓፅና ማለት እዩ። ኣምሓራ ደይኮናስ እቲ ቦታ ተዋጊእና ውዒልና ዳርጋ ስጋ 11 ናይ ለይቲ እው ሓዲርና ከነዝለቕ ክኢልና ማለት እዩ።
0: ኣብታ ለይቲ ካብ ጋንቲኡ ንሸነኽ ፀጋም ፍንትት ኢሉ መከላኸሊ ዝኾነ ኣእማን ጨሪሑ ዝተኾስ ዝነበረ ናይቲ ኣሃዱ ፍሉጥ ተዋጋኣይ መንእሰይ ጀሚል ሓሰን ምስቲ ዝነበረ ፃዕቂ ተኽሲ ነቲ ናይ ምዝላቕ መምርሒ ይሰምዖን። ተኽሲ ብፆቱ ስሒው ኣብቲ ጸላም ንበይኑ ምህላው ምስ ፈለጠ ኸዓ ኣብ ሓንቲ በዓቲ መሳሊት ዓባይ እምኒ ተጸግዐ። ኣብቲ ፅዕፅዕ ናይ ለይቲ ህጁማት ኣብ ኢዱ ዝተወግአ ናብ ብርጌድ 23 በጠሎን 1 ሓይሊ ሱሳ ካብ ዝምደብ 3 ሶሙን ጥራይ ዝገበረ ኣብ ሜዳ መኮነን ብዝብል ካልኣይ ሽም ዝፅዋዕ ተጋዳላይ መኩርያ ታደሰ ብርሃነ እውን ኣብታ ብኹሪ ኣብ ውግእ ዝተሳተፈላ ጸዳፍ እምባብሉሕ ከም ናይ ጀሚል ዕጫዩ ኣጋጢምዎ። ኣብቲ ጸልማት ምፃዕቂ ተኽሲ ኣንፈቱ ስለ ዘጥፍአ ምስ ብፆቱ ከዘልቕ ኣይከኣለን። ንሱ ንናይታ ለይቲ ተመክርኡ ኣመልኪቱ ኣብታ ተጋደልቲ ህዝባዊ ግንባር ተመክሮ ሓድሕዶም እናተለዋወጡ ዝበራረዱላ ዝነበሩ 2 ወርሓዊት ውሽጣዊት ወተሃደራዊት መጽሔት ተዓጠቕ ኣብ ናይ ሚያዝያን ጉንበትን 1989 ሕታም ቅጺ ዓቲ ተላሒጎም ምፅንፃኖም ቀጸሉ። ተጋደልቲ ንድሕሪት ከም ዘዝለቑ ዝተረድኡ ወተሃደራት ደርግ ብፅዑቕ ተኽሲ ተሰኒዮም ናብቲ ጀሚልን መኮነን ዝነበሩሉ ከባቢ ወረር ወረር ክብሉ ጀመሩ። ዝርከባ ክወፅላ ዝኽእሉ መንገዲ ዝተዓፅወቶም ጀሚልን መኮነንን ካብቲ ከበባ ናይ ምውፃእ ዕድሎም ካብ ደቂቕ ናብ ደቂቕ እናፀበበት ከደት። ንዝመፀ ነገር ክገጥምዎ ድማ ከላሽናቶም ይዕንቂሮም ኣብታ በዓቲ ልሕግ ብምባል ኣስቀጡ። ኣብ ብርጌድ 23 ናይ ዓውደ ኩናት ጋዜጠኛ ዝነበረ ተጋዳላይ ተኸስተ ገብረ መድህን ንሰራሕቲ ቕያ እምባብሉሕ ጀሚልን መኮነንን ብቐጥታ ብምዝርራብ ንዛንቶኦም ፅሒፉ ናብ ድምፂ ሓፋሽ ኤርትራ ሰዲድዎ ነይሩ። ኣብቲ ብዛዕባ ውልቀ ጅግንነት ምቅላሕ ብዙሕ ልሙድ ዘይነበረሉ ውድብ ህዝባዊ ግንባር ድማ ብዛዕባ እቲ እቶም ክልተ ጎባልል ኣብ እምባብሉሕ ዝፈፀምዎ ቕያ ብድምፂ ሓፋሽ ኤርትራ ብቋንቋታት ትግርኛን ትግረን ተኸታታሊ ፈነወታት ተገብረሉ።
4: ድምፂ ሓፋሽ ኤርትራ እዚ ኣብ ሓራ መሬት ኤርትራ ዝርከብ ናይ ህዝባዊ ግንባር ሓርነት ኤርትራ መደበር ራድዮ እዩ።

0: ክልተ ጎብለላት ሓቀኛ ዛንታ ብተጋዳላይ ተኸስተ ገብረ መድህን ጀሚልን መኮንንን ካብ ጋንቶኦም ተገሪዞም ዝትረፉ ጸላኢ ከይርእዮም ኣብ ሓደ በዓቲ ተሓቢኦም ነይሮም። ኩነታት ናይ ምምላጥ ዕድሎም ጸቢብ ነይሩ። ምርጭኦም ድማ ንዳግማይ መጥቃዕቲ ናይ ብፆቶም ምጽባይ ይኮነ። ግዜ እናሓለፈ ብዝኸደ ግን ካብቲ ኣብ ልዕሊኦም ዝነበረ ዕርዲ ኣይዞሕ ጐበዝ ወንበዴ መቓቡር ዝኾነ ጉድጓድ ኩዒቱ ኣሎ ዝብል ድምፂ ሰምዑ። እቲ ልሙድ ፈኸራ ናይ ሰራዊት ጸላኢ ንመንኮን ይኸውን? ንዕጭ እምንዶ ንበዓል ጀሚል?
1: ኣብዚ ግዜ እዚ እቲ ህጣሙ ኣጥፊኡ ዝነበረ ሰራዊት ጸላኢ ኣይዘጐበዝ ኣይዘጐበዝ ሺኣን ድናና ስደፍርም ኢሉ እናፈከረ ናብቲ ካናለ እዚ ዘይበሃል ቦምባ ዒድን ጥያይትን ድሕሪ ምትኳስ ኣተወ። ጀሚል ነዚ ምስ ተዓዘበ በለ መኮነን ብፆትና ብርግጽ ነዚ ቦታ ገዲፎሞ እዮም፣ ንሕና ድማ ኣብ ቁፅፅር ጸላኢ ስለ ዘሎና ጸላኢ ብርግጽ ክረኽበና እዩ። ምስዋእትና ስለ ዘይተርፍ ጅግንነት ፈጺምና ክንስዋእ ኣሎና በሎ።
2: ጀሚል ሓሰን ነታ ዝዓበየት ምስጢር ዓወት ተጋዳላዩ ንመኮነን ነጊርዎ። ንመስዋእቲ ብደውካ ምቕባል፣ መስዋእትኻ ዘይተርፈካ ታሪኽ ሰሪሕካ ብጅግንነት ምሕላፍ። ኣብ ቆሓየን ዓዲ በተቲ እትበሃል ዓዲ ተወሊዱ ዝዓበየ ሓድሽ ተጋዳላይ መኮነን ታደሰ ኣብዛ በኹሪ ዝኣተዋ ፈታኒት ውግእ እኳ ኣብ ከባባ እንተኣተወ ኣይተዳህለን። እቲ ምኩር ተጋዳላይ ጀሚል ሓሰን ዝገበሮ ክገብር ድሉ ምዃኑ ንነብሶ ኣሚኑ ንመስዋእቲ ክግንሸል ቀረባ። ናይ መወዳእታ ውሳነ ክቡባት ተጋደልቲ ጀሚልን መኮነን እንታይ እዩ ክኸውን? ህያው ዛንቶኦም ካብ ሳልሳይ ክፋል ናይ እዋን ብረታዊ ቃልሲ ድምፂ ሓፋሽ ኤርትራ እንሆ።
0: መኮንን ንጀሚል ኣብ ማውታን ኣይነኽፍእ፣ ነዘን ኣብ ቅድሜና ዘለዋ ወተሓደራት ለኻኺምና ንሕለፍ ኢሉ ነታ እንኮ ምርጮኦም ኣትሪሩ ምስ ጸቐጠላ፣ ጀሚል ሓዊ ብቕድሜኻ ሓዊ ብድሕሬኻ ጌርካ ብሂወትካ ምጥላዕ መኽሳር ጥራሕ ይትርፉ፣ ስለዚ ግዜ ምምራጽ ከድልየና እዩ በሎ።
2: ጀሚልን መኮነንን ኣብ ክንዲ ካብቲ ኸበባ ምውፃእ ኣብ ውሽጢ እቲ ኸበባ ቅያ ንምስራሕ ንሓድሕዶም ተኣማሚኖም ወሲኖም እዮም። ብረታቶም ለጊሞም ከዓ ንዝባን እምባብሉሕ ነቐሉ። ካብ በዓቶም ወፂኦም ቁሩብ ምስ ሰጎሙ ግን ደርጓዕጓዕ ዝብል ረግፃ ኣጋርን ጨርባሕባሕ ዝብል ድምፂ ብረታትን ብልዕሊኦም ሰምዑ። ናብ ቀዳማይ ድፍዓቶም ዝሓልፉ ወታደራት ደርግዮም ብኡ ንብኡ ከዓ ህሩግ በልዎም።
3: መኮነን እንታይ ይብሎ? ጀሚል ክንገብር ኢና ይብሎ። ንሓን ስቕበል ጥራይ ስቕበል ንገብሮ ባሓር ክነግረ ክኢሉ ቴንዳ ገለ ነይርዎ መት የለዎም ክደንዎ ሕጂ ቴና ምስ ተኸድኑ እንተኾይኖም ዝረአዩ ዘሎ እንኦም ዝመስሉ ማለት እዩ።
2: እቶም ወተሃደራት ብመስርዕ ናብቲ ብድሮ ተመንዚዖሞ ዝነበሩ መዛግቦም ሓለፉ። እቶም ክልተ ጐባልል ከዓ ሓሳቦም ከይቀየሩ ዝተዓንቀራ ብረታቶም መዚኖም ሰላሕ እናበሉ ናብታ ንኣሃዱ ምሉእ ዝሕለለት ጸዳፍ እምባብሉሕ ተበገሱ። ኣጻሪፍ ናይታ ተጋደልቲ ክሕዝዋ ወተሃደራት ደርግ ድማ ከየት ሕዝዋ ናይ 38 ሰዓታት ናይ ሞትን ሕየትን ርብርብ ዝተኻየደላ እምባብሉሕ ግን ሕጂውን ብቐሊሉ ዝሕኮሩ ኮይኖም ኣይጸንሕዎምን። ኣብቲ ሸለው ዝበለ ገደል ዝተገተረ ከውሑ ድማ ምሕላፍ ከልዩ ዓገቶም። ብኸመይ ዳኣ ሰገርዎ ብልሳኖም ንዝተነግሩ ብፆቶም ምስማዕ ይሓይሽ። ናይ ቀረባ መዳቕስቲ መዋግእትን ዓርክን ጀሚል ሓሰን ዝነበረ መድፋዕ ዓጅብሬን ተጋዳላይ ሃይለ ገብረ ሚካኤል ዒው ሓደ ካብቶም ዘይሕከኽ ዝኽሪ ዘለዎም ተጋደልቲ እዩ።
4: ክዲቦዋ ከለዉ ጀሚል እንታይ ብሎ መኩርያ ኢሎ ንስኻ ንዓይዘይ ስለ ዘይትኽእለኒ ኣነ ንዓኻ ንቕድም ክሕንግረካ ይብሎ ጀሚል ሕንግሮ መኩርያ እዩ ድብ ምስ ደበ በዓር እሱ ንጀሚል ይውጥጦ ጀሚል ከዓ ብረቱ ሂቡ እንዳተንፋሓኹ ይድይብዋ።
0: ምንቅስቓስ ጸላኢ ጠፊኡ መሬት ምስ ጸመወት ኣብ ክንድነቶም ኣብ ቅድሚኦም ዝነበሩ ወተሃደራት ዝፍንጥሱ ቀጥታ ናብታ ልዕሊኦም ዝነበረት ጽንዕቲ ዕርዲ ጸላኢ ደየቡ። ኣብኡ ከዓ ፋሕ ኢሎም ሓለዋቶም ኣጥፊኦም ዝደቀሱ 12 ወተሃደራት ረኸቡ። ዋላ ሓደ ዝሰምዖም ኣይነበረን። መደቦም ግን እንታይ እዩ? ብልሓቶም ንምፍላጥ ነቲ ፍጻመ ስከነከተት
1: ጀሚል ጉብጥ ጉብጥ እናበሬ ናመኮነን ምስ ተመልሰ ንስኻ ነዞም ሓሙሽተ ኣብ ርእሶም እናልገብካ ቐቲልካ ናብ ዛ ላዕሊ ወይቲ እንዳ ቡምባ ኸይድካ ነዞም ታሕተዎት ብድሕሪኦም ረኩዓሎም ኣነ ድማ ካብዚ ንንኤው ዘለዉ ሸውዓተ ወተሃድራት ቀቲለ ክርክበካይ ብምባል ጀሚል ኣብ ገዛ ዕርዶም ብድቅሶም ከለዉ ንሞት ፈረዶም።
2: ብቓላት ናይቲ ኣብ ሕድሮ እምባ ብሉሕ ኣብ ጎኒ ጀሚል ንኺሱ ቅያዝ ዝሰርሐ መኮነን ታደስኸ እቲ ኣነ እኹል ተመክሮ ኣለኒ ንዝብል ኣብ ውትድርና ዓለም ዝበሰለ ሰብ እውን ሃንደራ ኢልካ ዝእመን ዘይመስል ምድምሳስ ናይቶም ናይ ቅድሚት ሓለዋ ውፅኢና ኣለና ኢሎም ቀሲኖም ዝደቀሱ ወተሃደራደር ከመይ ነበረ ከም ስጋ ጉዚ ኢና ተመቒልና የኒ ዝብል ዘሎ ባዕሉ ኣብ መጥት ተዓጠቕ
5: ጀሚል ከም ንስጋ ጎዛ እዚኻ ንክልተ ወይ ሰለስተ ትመቕሎ ንዕአን እውን ካብዚ ብዘይፍለ ካብዚ ንዓኻ ካብዚ ከዓ ንዓይ ኢሉ ብሓንሳብ ተኽሶን ከፍ ተመልከተለይ ብኡ ንብኡ ከዓ ሻምብቆ ብረትና ብ ነብሰን ብምልጋብ ብቕልጣፈ ዲቕዲቕ ኣበልናዮ ኣብ ውሱና ሰኮንታት ድማ 18 ዕሱባት ናብ ሬሳ ቀየርናዮ።
1: ከምቲ ስምምዖም መኮነን ንሓሙሽተኦም ቀቲሉ ናብታ ገዛ ኸይዱ እንተፈተሸ ክልተ ወተሃድራት ከቦርታ ተሸፋፊኖም በጢሎም ጸንሕዎ ነዚኦም እውን ኣብ ጕንዶ እዝኖም ሓሓንቲ ዓረር ሂቡ ንላዕሊ እንተወፀ ሓደ ወተሃደር ቀባሕባሕ ክብል ጸንሖ ጌና ናይ ዝረኣዮ ነጸብራቕ ኣብ ሓንጎሉ ከይተቐርጸ ኸሎ ኣብ ግንባሩ ወቒዑ ኣዕረፎ ጀሚል እውን ብወገኑ ነቶም ሸውዓተ ወተሃደራት ቀቲሉ ናብቲ ምብራቃዊ ወገን ናይቲ ታባ ኣማዕደወ። ብድሕርዚ ጀሚል ኣብ ጎኒ መኮንን ኮይኑ ነቶም ታሕተዎት በል ክብሎም ጀመረ ካብቶም ተደናጊሮም ዝገብርዎ ዝጠፍኦም ወተሃድራት ዝመፅኦም ዝነበረ ተቃውሞ ማነ የምትተኩሰው እኛ የወገን ወተሃደሮች ነን ዝብል ጥራይ ብምንባሩ ቅድሚ ምብትታኖም መኮነን ሰለስተ ጀሚል ክልተ ኣውደቑሎም። ከምዚ ገይሮም ድማ እቶም ክልተ ጐብለላት ነታ ኣጸጋሚት ታባ ግልሕ ትቖጻጸርዋ።
2: እዞም ነቶም ብባህሪ ተሓጊዞም ወይ ከምነቕ ብምባል ዝመከትዎም ወተሃደራት ደርግ ኣጻጺኦም ነቲ ንኽልተ ለይትን ክልተ መዓልትን ንኣሃዱ ምሉእ ዝሐለለ ጸዳፍ እምባ ብሉሕ ዝተቖጻጸሩ ጀጋኑ ጀሚልን መኮነንን ብድሕሪኡ ኸ እንታይ ኮን ገበሩ ነዚ እውን ባዕሉ መኮነን ኣብ መጽሔት ተዓጠቕ ጽሒፍዎኣሎ።
5: ጀሚል ሓይልና ኣብቲ ቅድሚኡ መዓልቲ ዝውዓልናሉ ቦታ እዮም ዘለዉ ኢሉ ብምሕሳብ ንኽመፁና ዓው ኢሉ ደጋጊሙ ዳምባ ዳምባ ዎ ዳምባ ኢሉ ጸውዐ። ነቲ ጻውዒት ዝምስ ሰምዓየን ከዓ ሸበድ ብዝኣተወን ድሕሪ ጻውዒት ምስምዐን እታ ቦታ

0: ሓሙሽተ ከዓ ቦምባ ደርግመ ኣሎ።
1: ቀቲሎም ምስ ወድኡ ነቲ ገዛውቲ ብምሉእ የንድድዎ ቦምባ እትብሉ። ስለዚ ብረት ዝፀንሖ ቦምባ ዝፀንሖ ገለ ከዓ ተረግሮ ግብል ኣብ መወዳእታ እዚ ፒኣር ዝብል ዝበሃል ብረት ገለ እዩ ዝፀንሖ ማቁ ካብ ፒኪ ኣዝዩ ዝዓበየ እዩ ክፀርቦ ይክእሉን እዮም። ንዕኡ በቲ ፀድፊ ሸለዎ ብልዎ ሕጂ እቲ ጎቦ መዓት ቁልቁለት እዩ ዘለዎ። ንሕና ንእግሪ ገፅና ንወሪ ስለ ዘለና ንዓን ውድኡ ሽዑ ንዓይቁ ኮይኑ ዝፅዋዕ ንዳንባይ ዝፅውዕ ዳንባይ ዝፅውዕ ዓሚቕ ስለ ዝኾነ ንሕና ክንሰምዑ ንኽእል ኢና። ሕጂ ደብረ እመን ዝነበሩ ብፀትና ግን ሕዳ ኮይነን እየ ብኸመይ ነዚ ሽም ዝፈሊጠኖ ሕጂ ሰብ ሒዘን ወይንታይ ኮይነን ገሌሎም ይጠራጠሩ ማለት እዩ።
2: ኩላታ ቦታ ዝተቋፃፂሮማ እዮም ክፅውዑ ኮይኑ ዝተቋፃፀርዋ ንብምላእ ዝየሮም ኣምሓራይ ዝበሃል ከም ደይብላ ኣረጋጊፆም ዳንባ ኢሎም ጠውዮም ማለት እዩ። ትምልሶሉ ሰብ ካ ይረክበ ንሕና ዝሊዕና ታሕቲ ወሪድና ነርና።
3: ጀሚልን መኮነንን ናይ ልቦም ፈፂሞም እዮም። ብፆቶም ካብኣቶም ርሒቖም ኣብ ዓሚቕ ቦታ ብምኽዋሎም ፀዊዖም ዝሰምዖም ኣይረኸቡን። ካብኡ ኒው ኣብቲ ቦታ ምፅናሕ ብዘይካ ክሳራ ካልእ ፋይዳ ከም ዘይነበሮ ግንዙብ እዩ። ዝቕተል ወተሃደር ደርቀቲሎም ዝፀድፍ ኣፅዋር በቲ ሸለው ዝበለ ገደል ኣፅዲፎም ከዓ በቲ ዝደየብሉ ፀድፊ ሸታሕታሕ እናበሉ ብሰላም ናብ ኣደ ኣሃድኦም ተፀንበሩ።
1: ጀሚል ዳንባ ኢሉ ክፅውዕ ከሎ ንሕና ደይ ምስማዕና ኣዝዩ ተሰሚዕና ንዓና ምክንያቱ ንሕና ሰሚዕና ነርና ትንኸውን ምተመለስና ልክ እታ ድፋዕቲ ኣኸዓኒ ምተታሓዘት ነራ ብማሓዞም ተሓጉሽና ኣምሓራ ብምቕታሎም ተሓጉሽና ግን ተመሊስና ንሕና ነቲ ሶም ዝፈፀሞ ጅግንነት ብዘይመሓዝና ከዓኒ ጉሂና።
4: ኣነ ብተስዓ ዓመተ ምህረት ይድብል ኣባፅ ክትተሓዝኮሎ ካብኡ እዛ ሬድዮ ሰምዕ ኣብታ ካልኣይቲ መዓልቲ ፖሊስ ኣብ ሓዝሓዝ ዘለዉ ሰሚዖማ ፈሊጦማ ኣብ ገዛ ይመፅኦም ዳርጋ ሰዓትን ፈረቓን ፈትሾም
5: ክልተ ገብላ ኣነ ባዕለ ድምቲ ዓባይ ታሕቲ ኣውሪድ
4: ከምዲተረዳካቶ
5: ይሰምዕ ተሰማዕኮ ድማ ናይ ታባ ኣይዘክራ ንሱማ እምበር ታባ ንሱ ዝደየባ ሽዑ ምስ ካልኣይ መኮነን ወዲ ጓሓይን
4: ሰንበት ሰንበት ሸዓ
5: ሰሚዐየ ኩሉ
4: ካልእ መዓልቲ ኣይንሰም
5: ሚድያ ከም ተዓወተ ይፈልጥ።
6: መኮነንን ጀሚልንስ ክልቲኦም ኮይኖም ሸመራ ኣድግ ትበሃልታ ታባ ክልቲኦም ኮይኖም ከም ተቋፃፀርዋ ሕሉፍ ክእያ ከም ዝገበሩ ከምዚ ይሰምዕ ሓበን እዚ ኣብ ኩላትና ኩርዓት እዩ። ግን ብፍላይ ከምዚ ኢልካ ክግለፅ ከሎ ክትንተን ከሎስከ ታሪክካ ተዝኸውንስ
3: ቅያ ናይዞም ጎባልል እምባብሉሕ ኣብቲ ብኢብራሂም ዓፋ ወተሃደራዊ ኣካዳሚ ዝፍለጥ ዝነበረ ዝለዓሉ ሓለፍቲ ዝስልጥንሉ ላዕለዋይ ወተሃደራዊ ቤት ትምህርቲ ውድብ ህዝባዊ ግንባር እውን ብዕቱብ ካብ ዝተዘተየሎምን ኣድናቆት ዝረኸቡን ቅያታት ክኸውን በቂዕ እዩ። ብድሕሪ ምድምሳስ እዝናዶው ኣብ 1988 ኣብ ሓራ ከተማ ፍዓበት ንመራሕቲ በጠሎኒታት ናይቲ ውድብ ኣብ ዝተዋህበ ወተሃደራዊ ስልጠና ከም ፍሉይ ተመክሮ እዩ ቀሪቡ።
7: ሓደ ካብቶም መምሃራና ሻምበል ተስፋ ማርያም ነይሩ ንዓናታ ኮርስ ዝበና ሕጂ ኣኪቡና ንስኻትኩም ካብ ነዊሕ ግዜ ኣብ ውግእን ምስ ውግእን ይኹም ዘለኹም ናይ ውግእ ፍፃሜታትና ከዓ ኣይተሰነደን ተትፈልጥዎ ንምስናድ ገለ ግበሩ በብጉጅለ ጎጃጅሉና።
3: መምህራን ናይቲ ፍሉይ ወተሃደራዊ ቤት ትምህርቲ ህዝባዊ ግንባር ነቲ ተመክሮ ናብ ኩሎም ተጋደልቲ ናይቲ ውድብ ንምስፍሑ ኣብ ናይ 1989 ቀዳማይ 40 ዓመት ቅፅ 10 ቁፅሪ 5 ሕታም መፅሄት ተዓጠቕ ክሕተም ወሰኑ።
7: እዞም ኣብዚኣ ተጠቂሶም ዘለዉ ምክኤል ገብረሃድ ወዳቕሺ፣ ስዉእ ተስፋልደት፣ ስዉእ ምክኤል ግን ወሎ ኣነን ምክኤልን ኣለና ኣብታ ጉጅለ ኣብዚኣ ካብ ዝነበርና እቶም ክልተ ግን ስዉኣት እዮም። ንሕና እዛ ጉጅለ እዚኣ ምስ ተጠርነፍና ኣጋጣሚ ኩላና ንፈልጦ ኢና ነዚ ቆልዓ እዚ ነዝክሮ ጌርና እዛ ፅሕፍቲ እዚኣ ተፃሒፋ
3: በዚ ከዓ እዚ ኣብ እምባ ብሉሕ ብጀጋኑ ጀሚልን መኮነንን ዝተፈፀመ ቅያ ሓደ ካብቶም ብፍሉይ ተሰኒዶም ንወለዶታት ክመሓላለፉ ዝተሓርዩ መስተንክራት ተጋደልቲ ህዝባዊ ግንባር ሓርነት ኤርትራ ብምዃን ዛንታ ሓበን ኤርትራን ቃልሳን ክኸውን ክኢሉ ኣሎ።
7: እታ ቦታ ፍልይቲ ምስ ምዃና ሸታሕትሖ እቲ ሰብ እንዳዝለቐ ንሳቶም ምህጃሞም

0: ከም ፍሉይ ከዘክራን ከም ፍሉይ ከስምያን እሞኻ ብክልተ ሰባት ኣብ 14.5 ዓብቲ ከቢድ ረሻሽ ዝነበሮ ቦታ ደቂሰን ዝነበረ ኣምሓሩ ረሽኖም ብረተን ኣበላሽዮም እሞ ካብቲ 360 ዲግሪ ተኸቢቦምሉ ዝነበሩ ብሸታሕትሖ ፀድፊ ሂወቶም ትሪፎም ናብ ኣሃድኦም ምምላሶም እታ ዝሰዕበት ናይ ተዓጠቕ መፅሄት ክትወፀኪ ኢላ
1: እዚ ዝእመን ዘይመስል ቅያ ናይዞም ክልተ ጎባልል እምባብሉሕ ኣብቲ ግንባር ዓሪዶም ብዝነበሩ ተጋደልቲ ፍሉይ ዝሕብን ዛንታ ኮይኑ ተወዓውዐ ብዛዕባ እቲ ስርሒት እቶም ጀሚልን መኮነንን ቃርሳ ክፃወትሎም ዝሓደሩ ወታደራት ደርጉን ከይተረፉ ኣድናቆቶም ከም ዝገለፁ ከዓ ኣብ መፅሄት ተዓጠቕ ሰፊሩ ኣሎ
0: ድሕርቲ ፍፃመ ካብቶም ኣብቲ ቦታት እዩ ዝነበሩ ወታደራት ዝሰለመ ነይሩ
2: እዚ መስተንክራዊ ስራሕ ናይ በዓል ጀሚል ብሓደ ኢዱ ዝሃበ ወታደር ፀላእ እውን ተመስኪሩ እዩ ካብ ዘረብኡ ንምጥቃስ ኣብ ዕለት 17484 ጅግንነታዊ ስራሕ ዝፈፀመ ሰብ እንታይ ሓላፍነት ሂብኩምዎ ብዝብል ሕቶ ድናቆቱ ገሊፅ እዩ
0: ኣባና ምስ በፅሐ ዝተዛረቡ ዘረባ እዩ
1: እዞም ኣብ ውሽጢ ከበባ ከለዉ ንወተሃደራት ደርግ ደምሲሶም ንኻልኣይ ግዜ ተጠቂዓ እውን ክትተሓዝ ንዘይከኣለት ፀዳፍ እምባ ብሉሕ ንበይኖም ዝተቆፃፀሩ ተጋደልቲ ጀሚልን መኮነንን ኣብ ዝቐፀለ ውግኣት ብረታዊ ቃልሲ እውን ካብ ሕድሕዱ ዝተሓላለፍ መስተንክራት ዝሰርሑ ጀጋን እዮም ናይ 3ለስተ ሰሙን ተጋዳላይ ከሎ ኣብ ግጥም እምባ ብሉሕ ኣብ ዝኣትዋ በኩሪ ናይ ኩናት ተመክርኡ መስተንክር ዝሰርሐ ጅግና መኮነን ታደሰ ብሓድሽ እንከሎ ኣብ ፍሉይ መዝገብ ጅግንነት ዝሰፈረ ተጋዳላይ እዩ
3: ደፋር ወነሮ ደፋር ምን ቁመ ይብሎ ወነሮ እንታይ ሓለወ ንፉል እንተ ሓረሰ ንፉል ሽዑ እንዲዩ ዳ ማሕረስ ጅምር ረቢሉ ነበረ ንሃገረይ ተዘይከይደ ሰደይ ክሓልፈልክ እዩ ሓተይ ክዕቢ የብለኒ ነሩ ንፍዕ ብዛኣተዎ ንፍዕ እዩ ነሩ ግን ዛና ፅነት ይገደፋ
4: ተዓሚፁ ወይ በኪ ከኣትልካ ይሕሰብኒ ሽላ ብልዎ ነይሮ ኣብ ዝኾነ ነገር ተላኢኹ በፂሑ ዶ ይህሉ እንዳተባሃለ መለስ ነይሩ
5: ሕጂ ኣብታ ሰዓቲ ኣብ ሸምርኣ ድግ ምስ ጀሚል ምስ ተረፈ ናይቱስ ናይ መጀመርታ ውግእ እዩ ኣብታ ሰዓቲ ንመኮነን ተጋጥሞ ዘሎ ሓድሽ እዩ ሓድሽ ሰብ ኣብ ልዕሊ ምሓራይ ብረት ተኺልካ ክትኩስ ሕጂ ክትሪኢ ከለካ ኮ ኣዝዩ ከቢድ እዩ ዋላ ሰብ እውን ከኣምን ኣይክእል ብልክዕ ክኣምን ኣይክእል ልክዕ ግን ካብዚ ናብዚ ሰቃቅተሎም ካብዚ ናብዚ ምስወደ ጀሚል ንከብዱ እምኒ እትሉ ማለት እዩ ቀቲሎማን ወፅኡ ድሕርቲ ሰዓቲ ገዲም ተጋዳላይ ኣብ ሃድናስ ናይ 3ለስተ ሰሙን ናይ ሓደ ወርሒ ገለ ቅድመ እዩ ነይሩ መኮኑ ኣብቲ ሰዓቲ እዚ ግን ነዛ ፍፃሚ እዚኣ ድሕሪ ምፍፃሙ ግን ኣብ ቅድሚ መኮነ ዝኾነ ጠጥቁ ዝብል ሰብ ኣይነበረ ምክንያቱ እቲ ወዲ ሰብ ክገብሮ ዝግብኦ ጅግንነት ስለ ዝፈፀሞ ድሕሪኡ ድከ ስጋዕ መወዳእታ ከዓ ብኸም ይቕፅሉ መኮነ
1: ኣብ ዝቕፅሉ ዓመታት ካብቶም ኣለዉ ዝበሃሉ ምርፃት ተጋደልቲ ክኸውን ዝበቕዐ መኮነን ታደሰ ብደረጃ ሓላፍነት መስርዕ መሪሑ ክዋጋእን ክዋግእን ዝበቕዐ ምኩርን ውፉይን ተጋዳላይ ኮይኑ ብ18 መጋቢት 1989 ኣብ ከባቢ እምኒ ሓይሊ ኣብ ዝተገብረ ደማዊ ውግእ ድማ ብጅግንነት ተሰዊኡ
3: ብህፃኑ ንሃገረይ ተተሰዋ ኳነ ተሰዊአስ ሓተይ እንተሓልፈሎም ፈለማሞ ከምዝብለካ ለይትን ቀትርን በኽየ ወደይ ጠፊኡኒ ኢለ በኽየ እንኳዕ ታሪኹ ተፈልጠ ናፁነትስ እንኳዕ ነቲ ዝበዝሕ ህዝቢ ወግሐሉ
1: ካብ ብፆቶም ተኸቢቦም ምስተረፉ ባዕሉ መራሒ ስርሒት እምባ ብሉሕ ዝተቐየረ ጅግና ጀሚል ሓሰን ሓደ ካብቶም መጋድልቶም ኣፍ ልቦም ነፊሖም ዝምስክርሎም ኣብ ንኡስ ዕድሚኦም ሉሉያት ተዋጋእቲ ክኾኑ ዝበቕዑ ሰውራ ኤርትራ ዝመልመሎም ውፍያት መንስያት እዩ ብዛዕባ ጅግንነት ጀሚል ኣብ ዝለዓለሉ እዋን ኩሎም ዝፈልጥዎ ኣባላት ብርጌድ 23 ክፍለ ሰራዊት 70 ዝደጋግምዎን ዝሰማምዕሉን ኣገላልጽ ኣሎ ንጀሚል ሓሰን ውግእ ማለት ህይወት ዝኽፈሎን ደም ዝፈሶን ዓውዲ ዘይኮነስ ፊልም እዩ
5: ከይመውት ከይቁርፅ ከይስዋ ኣብ ሓንጎል የለን በቃ ፊልም እዩ ዝብለካ ጀሚል ንውግእ
6: ብዝረኸቦ ብረት እዩ ዝዋጋእ ከላሽን ሒዙ ተፀኒዑ ናይ ኣምሓራ ብሬንድ ወደቐት ተረኺቡ ኣልዒሉ ነታ ኸላሽን ደርቢቡ ኣይ ዝዋጋእ ብዝድረኸቦ ብረት ኣርብጂ ሓደ ፃዊዱ ተረኺቦ መንጢሉ ብኣገሩ ናይ ምትኳስ ባህሪ ነይርዎ ልክዕ ከምዚ ፊልም ዝሰርሕ ዘሎ ጀሚል ከምዚ ኣግበር ኢልከ ኣይሰምዓካን እዩ ተመሊሱ ንዓኻ በጥበል ብለካ ክመውት የ ክውጋእ እየ ዝብል ሓሳብ ጥቕላላ ኣብ እምሮ ዩ ነበረ ብትብዓቲ ይዋጋእ ንዝፈርሕ ንዝኾነ ሰገ ዝብል ሰብ ተሪኢኻኒ የተዋብኦም
7: ኣብ ሓላይ ድሕር ቀሊዕዋ ብረቱ ፀጊዒ ዝስዕቁ ረያ እዩ ዝብለካ ከም ስርዓት ካብ ዛዕበኡ ትስቀር እሱ ግን ክንዲዚያ ውን ሓንቲ ድንብር ዝብሎ ነገር የብሉ እዚ ራምቦ ዝብሎ ዚ ፊልም ቻክኖሩስ ገለ ዝብሉካ እሱ ብኣካል ብሂወት ገይርዎ እዩ
8: እሱ መብዛሕትኡ ዝዛረበሉ ዝፈጥሩ እዚ ናይ ካራቴ ወይ ከዓ ናይ ኩናት ፊልም ብሰንኪ ናይ ፅበት ቦታን ምስ ናይ ኩናት ናይ ፀላእ ሓልዋን እውን በብ እብረ ክትርኢ ከለኻ እሱ ካልኣይ ዝረኣየሉ ሞ እንተልዩ ኣፍቂዱ ከምዘይከይድ ከምዘይፍቀዶ ስለዝፈልጥ እንታይ ዝገብር መሊቕ እዩ ዝኸይድ ምስራኣየን መፅኡ ኣብቲ ኣሃዱ ክትግብሮ ይደሊ ወይ ክገልፆ ክትርኢ ብሰኣቶም ልክዕ ብካራቴ ክፃወት ከብል ደሊ እሱ ብልክዕ ኩናትን ፊልምን ሓደ ገይሩ ዝሪኦ
9: ብንስእነቱ ከሎ እዚኣ ማዘር ሂንዲ ኣኮላ ግዜ ፊልም ሂንዲ ኣብሓቂ ይፈቱ ቆብዕ ናይ ዓበይት ንሕሪኡ ኣምፃእ ፊልም ዘርእሱ ግብር ናይ ዓበይቲ ዘእሙናት ይኮነት ኣብ ዘርእሱ ግብር ካላሽን ከም ዝገብር በትሪ ገይሩ ከም ዝገብር ስምዒት ነርዋ ብብናዊ ትሕልና ብዛዕባ ናይ ትምህርቲ ድማ ቀዳማይ ክሳብ ሻብዓይ ክፍሊ ዝበፅሕ ናይ ብሓቂ ተቐዲሲ ሓሊፉ ከዓ ግዜ ኣርኪባ ምስቶም ኣሕዋቱ ብፀቱ ከይዱ
1: ኣብ ሓምለ 1981 ናብ ሰውራ ኤርትራ ዝተፀንበረ መንእሰይ ጀሚል ሓሰን ድሕሪ ተዕሊሙ ፈለማ ንክመሃር ናብ ቤት ትምህርቲ ሰውራ ናይቲ ብርጌድ ድሒሩ ድማ ክሳብ ዝጉብዝ ምስ ከምኡ ዝኣመሰሉ ንኣሹ ተጋደልቲ ክሕብሓበሉ ናብ ዝኽእል ቤት ፅሕፈት ብርጌድ 23 እዩ ተመዲቦ
8: ኣብቲ ቤት ፅሕፈት ብርጌድ ምትራፎም ከዓ እንታይ እዩ ምልክት ኦፐሬተራት ንምዃን ኣጋር ሓኪም ንምዃን እዮም ዝምሃሩ ነይሮም ኣብዚ ግን ጀሚል ሓሰን ከም ፍሉይ ባህርያት ንምልክት ምዃንን ንኣጋር ሓኪም ተማሂርካ ናይ ምምፃእን ድሌት ኣይነበሮን
1: ኣብ 1983 ናብ ተዋግኢ ሓይልታት ምስ ተመደበ ነቲ ምኩዓት ድፋዕ ምውራድ ማይ ወፍሪ ዕንጨይትን ብቐንዲ ውግእን ዕለታዊ ሂወቱ ዝገበረ ናብራ ድፋዕ ክመልኮን ኣብ ዓይኒ ኩሎም ኣባላት ብርጌድ 23 ኣትዩ ፍሉይ ተፈታውነትን ተፈላጥነትን ከትርፍ ግዜ ይወሰደሉን ኮታ ላዕለወትን ታሕተወትን ብፀቱ ዘኪሮም ዘይፀግቦ ጅግና እዩ
7: ዕንጨይቲ ንኣብነት ኣነ ድሕር ካብቲ ኣህድኖ ሓደ ዝገጀፈ ድሕር ኣምፂ እሱ ርእዋ ካልኣይ ግዜ ከይዲ ደምፅእ እዚ እኳ ክንደ ዘምፀ ሰኣነ ዘይኣምፀ ማለት ድሉ ካብኣ ንላዕሉ ከምፅእ ኣለዎ
1: ተጋዳላይ ተስፋ ማርያም ኢሳቅ ስፕሪንገር ንጀሚል መራሕ ጋንቱኡ ብምዃን ከም ኣቦ ዝሕብሕብዎ ካብ ዝነበሩ ብፆት እዩ
8: ተባዕ እዩ ተኳሳይ እዩ ተኳሳይ ጥራይ ደይኮነ ውን ጨማታይ እዩ ሞርታር ክትኳስ ከላ ደው ኢልካ ድሕር ርኢካ ምሳኻ ይልበኣስ ሕሳዊ ሰብ ተኾንኩም ፊት ንፊት ምፀላእ ተኸሱ እዚ ቤን መፂኹም ዳሃርመኩም ዘይትፈልጡ ነብሶም ከተድሕንለኩም ክትኣትውለኩም እዩ ዝብል
7: እቲ ኣዚ ከበደትካ ኣስዩ ድሽከሞ ኣብ ጉዕዞ ብረቱ ኣለዎ እታ ዝኸበደት ፕሮቲን ድሕር ነራ ሽዑ ኮይና ፕሮቲን እታ ፕሮቲን ኣስዩ ድሽከሞ ኣዝዩ ፍትው እዩ ጀሚል ብምሉእ ናይና ግን ስፕሪንገር እንታይ ገብሮ ነሩ መርሓካንታስለ ወይ ሽኮር ቅጫን ኣብ ጅቡኡ ሽከመሉ ነሩ ስፕሪንገር ባዓር ኣብኣ ከሎ ኣታ እንታይ ጀሚል ይእኺለ ኣሕሱን ኢኻ ይእኺለ ስፕሪንገር ሕጂ ሽኮር ህቦ ሽኮር እንደገና ሸኪማ ኸይድ ይቕፅል እዩ ኣይገድፋን እዩ ሸኪማ ካበሊሱ ዝኸይድ እንደገና ኻ ወዲቁ ፀናዓካ
8: ኣነ ጥራይ ዘይኮንኩስ ኩሉ ሰብ ዝኣልዩ ነይሩ ካብኡ ምብጋስ ፅቡቅ ባህልን ልምድ እናጥረየ እውን ከይድ እዩ እዚ ከዓ ዕላማ ናይ ህዝባዊ ግንባር እዩ ንኣተይ ጥራይ ዘይኮነስ ኩሉ ኣባል ናይ ህዝባዊ ግንባር ኣብ ናእሽቱን ኣብ ሓደስትን ናይ ዝግበር ምእላያት ዝግበር ባህርያት እዩ
1: ጀሚል ሓሰን ኣብ ንኡስ ዕድሚኡ ኩናት ዝመለኸ ጥራይ ዘይኮነ ኣብነታዊ መምህር ኩናት ምንባር እዮም ብፀቱ ዝገልፆ
7: ጀሚል ሲ መምህርናይ ውጊ እዩ ሕጂ እታ ቆቢዕ እንታይ ድገብራ ማይ ዳኣልካ ነዚኣ ቆቢዕ ዓሊኽካ ድሕር ኣብ ርእስኻ ጌርካ ጀሪካን ማይ ድሰተካ ይብለካ ነይሩስ ንሓደስቲ የትብዕ እዩ ነሮም ከቶም ቆልዑ ኣነ ዝኩሮም እዮ ሓደ ኣልጋ ዝብሎ ነሩ ሓደ ዕሸል ዝብሎ ልክዕ ሕጂ ሳቶም እንታይ ኮይኑ ሙዚካ ልክዕ ናተወሲዱ

0: ንጀሚል ሓሰን ኣብ ሃድኡ ካብ ዘዘክርዎ ነገራት እቲ ምስ ብሬን ዝነበሮ ልዕል ፍቕሪ እዩ። ውግእ ተጀሚሩ ጥይት ኳሕ እና ክትብል ቀልጢፋ ሃምን ቀልብን ጀሚል እትሰልብ ብረት ብሬን ፒኬ እያ። ብዛዕባ ጀሚልን ፍቕሪ ብሬንን ምስ መጋድልቱ ዘሎ ዛንታታት እምብዛ ብዙሕ እዩ። ንሱ ኣብ እዋን ምድምሳስ ውቃብ እዝ በታ ካብ ወታደራት ደርግ ዝማረኻ ውንኡስ ሰለበቶ ብሬን ክዋጋእ ክብል ክሳብታ ምድብቲ ዕጥቁ ዝኾነት ከላሽኑ ዝጠፍኣትሉ ግዜ ከም ዝነበረ እያ ጓል መስርዑ ተጋዳለይት ነቢያት ዓንደ መስቀል ትዝክር።
1: ብሬን እዩ ዝፈቱ ስዎም ባህሪ ወላ ኣም ብጉጅለ እዚኣ እንታይ መስርዕ ናይ ኮለይ ወይ ናይ ኣርብጅ ክምደባ እዩ ፈትን ግን መስርዕ ብሬን እና ነርና ንሕና ብሬን ግን ኣይተዋሃበን ጀሚ ካላሽን ያታ ሒዝዋ ዓጢቆና ኣብዛ ናይ ክሳይ ምስ ሓለፍና ክራይ ምስ ሓለፍንያ ግን ብሬን ረኺቡ ናይ ኣምሓራ እሱ በታ ብሬን ገይሩ ናይ ኣምሓራ ገይሩ ሙሉ መዓልቲ ክዋጋ ኣውዒሉ ብረት ተተባሃለት ናይ ጀሚል ብረት ኣይተረኽበት።
0: ጀሚል ብሬን ፒከይ ክትወሃቦ ክሓትት ሓለፍቱ ክኸልእዎ ተረባሪቦም እዮም። ንሱ ግን ተኸሊአ ኢሉ ዝፀዓድ ጎበዝ ኣይነበረን። ኣብዝኣተዋ ውግእ እንተስ ካብ ኣምሓራ ማሪኹ ብኢደዋንኑ ብምዕጣቕ እንተስ ካብቶም ምድባት መድፋዕ ዓጅታት ብፆቱ ብምምንጣል ናይ ብሬን ተሃኑ ክውፅእ ኣለዎ። በዚ ዝመፀ ምስ መድፋዕ ዓጂ ብሬን ሃይለ ገብረ ሚካኤል ኣብ ዝመፀ ኩናት ምስ ተዋጠጡ እዮም። ነታ ኣብ ጥቅምቲ 1985 ኣብ እዋን ወፍሪ ባሕረ ነጋሽ ጀሚል ዝመንጠሎ ብሬን ድማ ይዝክር።
2: ሰዓት 5 ፈረቓን ኣቢልኹም እንታ ባህፀይነት ከምዚ ኢልና ጎፈጎፍ ምዘን ኣምሓራ ንረኸብ ሕጂ ሱ መድፍዕ እዚ መስርዕ ኣርበጂ እዩ ኣነ መስርዕ ብሬነ መድፋዕ ዓጂ ብሬነ ተዋጠት ኮይኑ ምሳ ተዋጠት ሓር ኣነ ባህርኡ ስለ ዝፈልጦ ገዲፈ እዮ ክልተ ሸሪጥ ምስ ተኮሰ ብዕዓርከ ሕጂ ተኸይፈ ወዲእ እዩ።
0: ብወልፊ ብሬን ዝኣክል ኣብ ወፍሪ ባሕረ ነጋሽ ጀሚል ዝገበሮ ፍፃመ እውን ብፆቱ ብቐጻሊ እዮም ዝዝክርዎ። ንሱ እቲ ኩናት ዝሕል ምስ በለ ዝረኸበ ይርከበኒ ብምባል ብፆቱ ከይረኣይዎ ካብቶም ኣብ ቅድሚ ድፋዕ ዝተዛሕዝሑ ሬሳታት ጦር ሰራዊት ብሬን ኣምፅኡ ተሃኑ ከውፅእ ንበይኑ ናብ ቃልዕ ቅድሚ ድፋዕ ይሓሊፉ።
2: ስፕሪንገርታ ብለን ኣታ ይብለኒ ኣብ ትሕተኻ ዘላ ብሬን ትስኩስ ዘላ ትከታተላ ዘለካ ገለ ብለኒ ኣታ ወይ ከታተላ ኣለኹ በየንያ ግን ልዕላ ምርካብ ስኢናያ ገለ ብለኣ ንስፕሪንገር ንዓባ በጃኻ ገለ ብለን ድሓር ወርድ ኣነ እስከ ድሓን ክሪያ ኢለ ወርድ ርኢ ተበልካስ ንሱ ብሬን ናይ ፀላእይ መንዚዑ ኣብ ኮይኑ ትኩስ ሕባዓርካ ውጥራፅና ዓ ባዕሊ ኣለኹን ባዕሊ ኣለኹን ይብለኒ ዝዓር ስፕሪንገር መፀለግ ያ ጀሚል ኢ ኣታ ዝኮልዓ ዝታና ዝገብሮ ገረ ይብ።
0: ኣብ መወዳእታ ኣዋርሕ ናይ 1985 ሓለፍቲ ጀሚል ንኽቱር ናይ ብሬን ህርፋኑ ገለ ምዕገሱ ክገብሩ ዝሓሰቡ ነቲ ኣብ መንጎኦምን ኣብ መንጎ ጀሚልን ዝነበረ ፍቕሪ ብሬን ዘንቀሎ ምስሓሓብ ንምህዳእ ከዓ ብሬን ከላሽን ክህብዎ ወሰኑ። ጀሚል ግን ብሬን ከላሽን ብምዕጠቑ ተሓጊሱ ዶ?
2: እሱ ኣብዎም ሕጂ እውን እንተኾነ ኢልዎም ብሬን ካላሽን ይኩምን ኣለኹ ሕጂ ከዓን ብሬን ከምፅእ እዮ በዚ ገዳ ናይ ዋጋእ ናይ
0: እዚ ንነብሱ ንመስዋእትን መውጋእትን ዘይበቃ ጅግና ጀሚል ሓሰን ንመውጋእትን መስዋእትን ብፆቱ ዝፀወር ኣይነበረን። ንሱ በጃ ክሓልፍ እምበር ካልኦት ብፆቱ ክውግኡን ክስውኡን ዘይደሊ ሓላይ ምንባሩ ብፆቱ ይዝክሩ።
2: ጀሚል ሓላይ ሓደ እዋን ዝከረኒ እቲ ወፍሪ ባሕሪ ነጋሽ ኣብታ ዝተወደአትን ኣእዋናት ዘይገመትና ጎቦ ነይሩ በቲ ኣፃድፊቲ ናይ ሃፀይነት ርኢካ ላ ህባይ ደይድይቦ እዩ ብኡሳይ ድባ ነና ኣምሓራ ገለ ተባሂሉ ብኡ መፅኦም ብድሕረና ኣቴናና ንሕና ብቅርቢት እናበልና ሽዑ በዓል መናኣቱ ጫዓይ ምስ ኦፕሬተራትኣቱ ጀሚል ከመይ ገይሩ ክፀወሮ ንጫዓይ ይብለካ ኣለኹ ኣነ ብጀካኻ ዝውግእ እዚ ዝኣልየ ሰብ የለኒ ኢሉ ተሸኪሙ ንጫዓይ ብድሕሪት ደርቢዎ ኣልግስ ኢሎ ንሕና ኣለና ኢሎ ንስኻ ዝኽኢልካ ጥራሓብቲ ኮንካ ውግእካ ምራሕ ኢሎ።
0: ጀሚል ሓሰን ብመጋድልቱ ተዘኪሩ ዝፅገብ ጅግና ኣይኮነን ንባብ ጅግንነቱ ብኩሎም ሓደ እዩ። እዚ ጥይት ፀላይኡ ዝቐትል ኮይኑ ዘይስምዖ ጅግና ብኸመይ ከም ዝስዋእ ብቐፃሊ ዓዊሉ እና ነገረ ይንበዮ ምንባሩ ከዓ ኩሎም ብፆቱ ዝድንፀውሉ ዝኽሪ እዩ።
2: ኣብዚያ ከዓ ዝህርም ዝብል
0: ኣብ ምዝዛም ወፍሪ ባሕሪ ነጋሽ እዩ። ኣብ ግንባር ሰሜናዊ ምብራቕ ሳሕል ኣብ ዕርዲ ሽግለት ዝነበረት ጀሚል ዝነበረ ሓይሊ ነቲ ብየማናይ ክንፊ ናይቲ ግንባር ተመኽልዩ ናይ ጎኒ መጥቃዕቲ ክኸፍዝ ዝተበገሰ ሰራዊት ደርግ ክትዓ

0: ግት መምርሒ ተዋህባ። ኣብቲ ዕለት ሽዑቕ ነብዚ ዓጠቓ ብሬን ከላሽኑ ካብ ጎቦ ናብ ጎቦ ካብ ከውሒ ናብ ከውሒ እናተናጠረ ብተመልከተለይ ወተሃደራት ደርብ ክዓፅድ ውዒሉ ዝሓደረ ጀሚል ሓሰን ወጋሕታ ኣብ ግንባሩ ተወቂዑ ብጅግንነት ወደቐ። ብፆቱ ተጓይዮም ኣብ ረድኤት ክረኽበሉ ዝኽእል ቦታ ሕክምና እኳ እንተብፅሕዎ ክድሕን ግን ኣይከኣለን። ማህረምቱ ከቢድ ብምንባሩ ብ18/1985 ኣብ ማእከላይ ሕክምና ኦሮታ ተሰወየ።
1: ጀሚል ተሰውዓሉ ቦታ ኣብታ ቦት ከርቦን ቀይላን ዝበሃል ካልኣይ ገፂ
2: ወጋሕታ ሰዓት 5 ወላ ሰዓት 4 ፈረቓን ገለቢላ ካብ ሞርታር ኣትሒዝካ ስጋ ቢኤምስ ይትኩስ ኣምሓራ ወላ ሓደ ሰብ ተሃርመና ይነበረን ሽ ሕጂ ኣኩላሳተን ህጁም ጅምራ ሕጂ ጀሚል ብሬን ካላሽ ዩ ሒዝ ነሩ ሕጂ ካብ ልፋዕ ጅ ብሬን ናይ ኣምሓራ ሃሪምዋይ ምሳረማ ርእያ ርእያ ክብል ጥብ ክብል ንሓንቲ ኮይኑ ሕጂ ካልእ እያ ተሃርሞ ዘላ ድሕሪ ዙ ዝግ ኢላ ታውግእ ዝገርመካ ነ ወላ ሓንቲ ተዋጋእና።
3: እቲ ክብርቲ ህወቱ ክስውእ ድሕር ዘይብል ተጋዳላይ ህዝባዊ ግንባር ብመስዋእቱ ብፆቱ ሕርር ኩምትር ዝብል ፈቃር እኳ እንተኾነ ፍሉይነቱ ንብዓቱን ጓሂኡን ንውሽጢ ምውሓጥ ዝተለማመደ ፀዋር ምዃኑ እዩ። ምረት መስዋእቲ ጅግና ጀሚል ሓሰን እውን ኣብ ብፆቱ ከቢድ ጓሂ ክፈጥር ግድነት ነበረ። ብዘይካ ንብዓትካን ጓሂኻን ንውሽጢ ውሒጥካ ብምፅናዕ ንዕላምኡ ኣብ መፈፀምታ መብፃሕ ግን ካልእ መተካእታ ኣይነበረን።
4: ጀሚል ተሰውዩ ምስ በሉኒ ምስቲ ንስሕቆ ወላብቲ ኩናት ኩሉ ናቱ ዝገብሮስ ኩሉ ተራእዩና ኣብቲ ስካብታ ነበርና ኣለ ሓንሳብቲ ህወትናት ናብ ሕክምና ተሰሚዕኒ ጀሚል ምስ ተወጊአ ከለኹ እየ ሰሚዕ ሕክምና ከለኹ ኣነ
2: ጋንታ ብሙሉኣ ፓራላይዝ ኮይኑ ማለት ሞራል ክስያ ኮይና እዚ ተሰሚዕዋ እጂ ብሙሉእ ናንታይ ኢሉ መሲካ ሓቂ ምዝራብ ፅቡቅ እዩ ካብ ጀሚል ዝስዋእ እሲ ጋንታና ብምልእታ ክንስዋእ ብሙሉ ና ካብ ንሱ ዝስዋእ ጋንታና ብምልእታ ክትስዋእ በዕሉ ስፕሪንገር ዳርጋ ሳልስ ገለወ እንጀራ ይበሎ በዓል ገብሪ ወት ትኽለ በዓል ሃይወይ ካልኦት ኮማን ነሮም ተራ ተጋደልቲ በዓል ጓል ቃዲ ወደባይ መግቢ ምብላዕ ብዮም ኩላና ምብላዕ ዓብና ትሽዑ መዓልቲ ግደፎ ዝበልዕ ሰብይ ነበረ ነገርካ ትበልዕ ጀሚላ ጥፊኢኻ
5: ልክዕ ከምታሱ ዝብላ ነበረ እዩ ሰው እዩ ነቲ ኣምሓራ ንዓይ ርእሰይ ሃሪሙ እንተዘይ ኮይኑ ካልእ ነሰይ ሃሪሙ ኣይስዋእን ብ ነሩ ርእሱ ታሃሪሙ ከምተሰውዑ በዓል ነጋጅ ከዓ ይፈልጥ ኣብ ናይ ቀላን ሕጂ ሓቂ ዘረባ ኩለን መስዋእቲ ማለት ካኣትዮ የን ዝሓስብ ሰብ እውን ኣይነበረን ግን ብመስዋእቲ ናይ ጀሚል በቲ ጅግነቱ ተዓጉሸ ግን ጀሚል ከዓ ክፀንዕ ነይርዎ ምክንያቱ ኣቦ ዝኾነ ይኹን ጅግንነት እዩ ኢለ ከዓ ሓሲበ ማለት እዩ። ስለዚ ብዝኾነ ጀሚል ተሰውኡ ምስልኒ ተሰሚዐኒ
1: ብልክዕ ከምቲ ዳሓስቦ ብጅግነት ከም ካልኦት ብፀቱ በጂ ሃገር ተበጅ ማለት እዩ ብስትሬሸር ተፀይሩ ናብቲ ቀዳማይ ርእቲ ክረኽበሉ ዝኽእል ቦታ እናኸደ ከሎ እውን ኩሎም ጢ ዘምፁ ውጋኣ ዘመላልሱ ዝነበሩ ጀሚል ዳሓንዲ ከዓ ክብልዎ ከለዉ ዳሓን ብቴስተያ ሃሪመያ እናበለ ጥራዩ ንኩሎም ዝምልሰሎም ነይሩ። ኣነ ናይ ጀሚል መስዋእቲ ከም ካልኦት ብፆት ናትሰብኡ ፍልይ ገይረ ዝሪኦ ነገር እውን የብለዩ ሓንቲ ናይ ጀሚል ከም ፍሉይ ዝሪኣ ግን ንዓይ ጥኢታ ብርእሰይ ምስ ተሃርመኒ ብቴስተያ ክመልሳ ኢሉ ትዛርበላ ዝነበረ እታ ናይ መጀመርታን መጨረሻን ጥይት ዝተወግኣላን ናይ ዕለተ መስዋዕቱ ስለ ዝኾነት እዚኣ ከም ክስታይ ስማዓን ንዓይ እንታይ ኣርእዎ እዩ ቴስታያ ዝመልሳ ዝብሉ ነበረ ናይ መጨረሻ ጥይት ኣብ ርእሱ ምህራማሲ እንታይ ኣሕስቦ ነይሩ እዩ ኢልካ ክትግምግሞ ከለኻሲ መልሹ ንዓኻ ሕቶ እዩ ዝመፀካ መልሹ እውን ትስእነሉ።
3: ስድራ ቤት ስዉእ ጀሚል ሓሰን ንዝኽሪ ናይቲ ቅያ ሰሪሑ ዝሓለፈ ሓርበኛ ጀሚል ንወድህሉ ነቢል ሓሰን ወዶም ጀሚል ዝብል ናይ ስዋዕ ሓወብኡ ሽም ኣውሪሶም ኣለዉ። ምስቶም ታሪክ ወዶም ብኣካል ዘዘንትውሎም መጋደልቲ ጀሚል ከዓ ስድራ ቤታዊ ፍቕሪ መስሪቶም ብሓበን ይነብሩ።
6: ከምቲ ንዓይ ንዓኻ ግበረልካ ኣነ ክቡር እየ።

0: ዘይረፍሩ ዓደይ ካዕለካ ዓደይ ክሉ ኩሉ ኣነ የ ዝውሉድኪ ናፅነት መዝሙሩ እንታይ እዩ ናፅነት ኢልዓተኪ ዓደይ ሕዝኪ ወሲድክኒ በዛ ኢደይ ትምህርቲ ጥዕናን ጌርክዮም ኣደይ ሰላምን ፍቅርን ጌርክዮም መንገደይ ሩፍ ኢለ ይነብር ምስ ኣቦይ ምስ ኣደይ
1: ዮሃና ብሓባር ኩልኹም ብዘይ ምፍልላይ እንኳ ኣብፅሐና ወዳጆ ሓንሰስቲ ወዳጆ ቀያሶ ኣስመራ ባፅ ዓዲ ንፋስ ተቐድካስ ፓላሶ ንፈላሶ ንፈታዊ መዓር ንሰንብሃት ኮሶ ዝዓለሙ ዝዓለሙ ኩሉ ፋልሶ ንፅቡቕ ፀሊዕ ዓሶት መንቅሶ ሳላ ፅንዓት መኸሰ እንሳይ ተሳይኑ ወዮ ሕልሚ ፀላኢ ፈሽሉ ምኺኑ ኩሉ ዓቕሚ ሰብና ብሞያ ሰጢኑ ራያታት ዝጋታት መሊኡ መሬት ሓምላይ ኮይኑ ፍረታት ኣሕምልቲ ዕዳጋ መሊኡ ሰሲኑ ካብ ጫፍ ናብ ጫፍ ቅሳነት ሰፊኑ ታሪኻዊት እያ ቀዳማዊት ሜራ

ሓደ ክወፅእቲ ሓደ ክኣቱ ምስ ብዙሕ ምረቱ ፈለማ ብዘንጊ ትብሉ ኣቤቴ ኣቤቴ ተስፋ ምስ ተሰኣኖ ንምንባር ብሂወት ብሽሆሽ ወረርቲ ሃገር ምስ ተወረድ ተኽሊ ኣውሊዕ ጎብኣዳ ንምስ ተኸለጥ ተኽሎም ንምስታይ ኩሉ ሰዓበት ተደይቡ ተወሪዱ ዓቐበት ቅልቅለት ሚዛኑ ከቢድ እዩ ዝተኸፍለ ሂወት ዝነበረ ግፍዕታት ሕጂ ክንዝክሮ ዝነበረ ምረት ዝነበረ ውዕሎ ን30 ዓመት ኮነ ድሎ ከይትዕሎ ዝነበረ ምረት ዝነበረ ወራራት ዝሕከኽ በሰላ ገዲፉ ስምብራት ንብረት ተራስዩ ዓኒ መሳጊድ ገዳማት ኣድባራት መዓስ ተረሲዑ ዋለን በቃ ማርያም ግቢ ፀፀራት ምረት መግዛእቲ ሓሊፉ በብዘመኑ በብዓመቱ ተሓደ ክወፅእ ተሓደ ክኣቱ እንታይ ነይሩና ቀሪባ ክትዒ ቀሪባ ክትዒ 4 ኪሎ ክትሓብድ ድያ ክነትዕ እንድዒ ይረኣየንሎ ቆልዓ በሻሻ ክግንበጥ ከም ሰፍኢ ብሕልሚ ርእዮ ክሃድም ንወፃኢ ቀሪባላ ክትበስል ሓቢርና ክንርኢ ዘመሲሉ ቀሪቡ ተራኻ ዝብኢ ዘይተፃሕፈ ዘንብብ ዘረብኡ ሓርኢ ንጉስ ነገስታት ክኸውን በዲኡ ተቐቢኡ ቕሚ ወዳጄ ሕሚ ኣጉር ራእ ሕልሚ ተሓሊሙለይ ጎርጉሱም ክሕምብሰለይ ያኢ ክዳዶ ንበሎ ሕማቕ ዘርኢ ፈታዊ ዘይብሉ ብዜካ ጸላኢ ንህዝቡ ለይትን መዓልትን ክጭፍጭፍ ክትርኢ ጀሚሩሎ ክብል ፍርዕራ

ፀኒት ዘንቀሎ ትምህርቱ ገዲፉ ንበረኻ ክወፅእ ዝሃቀነ ተወልደ ኣብ ኣስመራ ተወሊዱ ዝዓበየ እዩ። ዕድሚኡ ንትምህርቲ ምስ ኣኸለ ስድራ ቤቱ ናብ ቤት ትምህርቲ ይላኽዎ። ተወልደ እውን ኣይሓመቐን። ኣብ ትምህርቲ ፅቡቅ ውፅኢት እናመዝገበ ክሳብ ሻድሻይ ክፍሊ ይበፂሑ። ስድራ ቤት ተወልደ ኣብ ማእከላይ ደረጃ መነባብሮ ዝነበሩ እዮም ነይሮም። ተወልደ ካብታ ስድራ ቤት ኣብ መበል ሰልሳይ መትሎ እዩ ዝስራዕ። እቶም ክልተ ኣሕዋቱ ቀዲሞም ምስቲ ዝነበረ ፅንኩር ኩነታት

0: ኣንቲ ሚርሃፍተይ እንተይ ደኣ ክደር መርዓዶ ደስ ይልኪ
1: እንታ ፈሪሐ ወይ ኣቦይና ደይን በበይኖም ፀለቶም ይብሉ መለይ ኣብቲ ናይ ክብሪ ቦታ ኮፍከ የበለሲ መርዓ ትፈላ
0: ሳሳኮኺ በልየ ሰሚርሃፍተይ መለይ ክሳብ መፅባብ ሓደ ቦታ ወፅ ክመፅ
1: ረ ፈሪሐ ወይ ኣሰይ ዝሓሳብ ልበየ ሰሚራ ትለይ ኣሰይ ዝሓሳብ ልበየ ሰሚራ ትለይ
2: ሰሚራ ጓል ብገጅፍ ሓረ ዘዋናቶም ገዲፎም ዳማቶም ዝደሊቶም ባሃል ፀላት ድዮም ዘለውና
1: ኣንቲ መለይ ዳማ የለን ድ
2: ኣት ሰሚራ ጓለይ ኣይትብከንዲዩ ዘብኬን
1: ኣንቲ መለይ ጅንጅብል መን ተበልኻ መን ትብል ብሉ እዚኣቶም ከመን ኮይኖም እዮም
2: ኣት ሰሚራ ጓለይ ገመል ተተሳይንኪ ኢሎም ማሽመ ተይዳነይ ትብሊ ኣመል ኣመለዩ ሰሚራ ጓለይ ኣመለ እዳትጥፋ እምበር
1: ኣንቲ መለይ ኣቦክፅቀሺ ሓኩ ዝድያቆን ኮፍ ኢልኩ ቅረብ ይብሉ ክንዲ በዓል ባሕሪ ነገስታት ዝኣኽሉ ብቐንዶምን ዕድመን ሸቐት እዮም ደቂ ቀሰይ ክሕደሪ
3: ሽጎዶች
0: ደና
3: ሽጎዶች ዛሬ ወንበር የላንደና ለመጠረሽ ለመደምሰስ ሁሉም ነገር ውረጠር ግንባር እናሸንፋለን
0: እናሸንፋለን
3: እናሸንፋለን
0: እናሸንፋለን
4: students about the day that we became free from colonizers. I would like to thank the organizers of the 5th of Independence Day, May 24. My name is Sina Sami. My topic is how do we celebrate our Independence Day. It means being able to convert and manage

ርእሲ ኩለን በዓላትና ዝኾነት 24 ጉንበት መዓልቲ ናጽነት ኤርትራ ዓመት መጽ ኣብ መላእ ሃገርና ብኽብ ዝበለ ድምቀት ትበዓል። እዛ ወትሩ ብሓጐስን ፍስሓን ምስ ከቢድ ሓላፍነት ኣብ ተመሳሳሊ ዕለት ብሓበን እትዝክር በዓል ንብረታዊ ቓልሲ ህዝቢ ኤርትራ ብዝገልጽ ኣገባብ ክትውቅብ ትርአ። ጽንዓትና ዋሕስና ብዝብል ቴማ ትበዓል ዘላ መበል 35 ዓመት መዓልቲ ናጽነት ኤርትራ ብ8 ጉንበት 2026 ኣብ ሰረት መዋለ ህፃናት ነዚ በዓል ብዝገልጹ ዝተፈላለዩ መሰናድኦታት ተዘኪራ ውዒላ።

0: በቶም ጥዕይ ገይሮም ቋንቋ ድዮም ዘይመለኹ ቈልዑ መዋለ ህፃናት ዝቐርብ ብምዃኑ እውን ፍሉይ ይገብሮ። ብሉስሉስን ዘይተረረን መልሓሶም ንርዝነት ዝዓለት ይገልጹ። ካብ ኣፎም ብዝወፅእ ላዛ ዘለዎ ጥዑም ቃል ገይሮም እውን መዓልትና ጽነቶም የድምቑ። ንጹህ ቈልዓዊ ባህሮም ምስ ቃል ዓለም ዘይብሉ ስምዒቶም ተደሚሩ ንተዓዛቢኦም ባታ ይፈጥሩ። ንውሽጦም ዝገልጽ ጻዕዳ ዝሕብሩ ክዳን ለቢሶም ብስምዒት ክዝምሩ፣ ክወዛወዙ፣ ክጭድሩ እንክትርዮም ናጽነት ኣብ ልቢ ኩሉ ከም ዘላ ተኣምን።
1: ማራናታ በልሃት ሓሙሽተ ቤት ትምህርቲ ሰረት

መጀመርያ ስሜ ጆሃራ መሐመድ ሰኢድ ይበሃል። ኣብ ቤት ትምህርቲ ሰረት መምህር ናይ ማፀናት ካልኣይ ዓመት እዚ ዝገበርናየሎ መዓልቲ ክውዓልናዮ ንኣስታት ክልተ ወርሒ ምድላው ጌርና እቲ ውፅኢት ብሉፅ ክኾነልና ምእንታን ማለት እዩ። ሎ መዓልቲ ድማ ከም ዝረኽሞ ብድምቀት ተኸቢሩ ውዒሉ ማለት እዩ። እቲ ዝነበረ መዛሙራት ብምሉኡ ንሃገር ዝውክል እቲ ግንቦት ብዛዕባ ሃገር ምዃኑ ስለ ዝተበልና ኩሉ እቲ መዛሙራት ንሃገር ዝውክል እዩ ነይሩ። እቶም ቆልዑት ካ ሃገራውነት ምእንታን ክሕድሩ ካብ ሕጂ ከምኡ ተኸኪሶም ምእንትን ክዓብዩ ናይ ሃገራዊ መዝሙር ጌርናዮ ማለት እዩ።

0: ሕጂ እንታይ መስለካ ንሓደ ካብ መደበር ፈልሲ ጀሚርካ ስጋብቶም ቁለሲ ሓሙሽተ ዓመት እዩ ዝወስደልካ ከባቢኡ ከዓ ዓብዩ ከዓ ገረብ ሓደ ኩንታል ሓደ ጋቢያ ክእረ ከዓ ዳርጋ 1ሰርተ ዓመት እዩ ዝወስደሉ ንዊሕ ግዜ እዩ ዝወስደ ኣራንቺ ኣብ ዓመት ከዓ ሓንሳ እዩ ይእረ 12 ወርሒ ወስደሉ ፀሃያዩ ፈውሱ ኩሉ ነገር ክትገብሮስ ብጣዕሚ ከቢድ እዩ ብዙሕ ግዜ ወሲዱልና ንዕንዑ ክነፍሪ ወፃኢታት ብዙሕ ኣለዎ ብሓፂሩ ንሓር ከምቲ ዝድለ እቲ መድሃኒት እውን ኣይትረክቦን ኢኻ ካብ ገለ ካብ ገለ ኢኻ ትገዝኦ ጥዑድ እቲ መድሃኒት እውን ኣይትፈልጦን ኢኻ መቸም ብፃዕሪ ሲ ኣብዚ ብፃሕ ብፅናዮ ስጋ 3,500 ዝኾውን ገረብ ኣሎ ስጋ 4,000 ድፈሪ 2,500 ንኸውን
1: ምላጥ እሊ ቅርብ ሰኖታት ጀራዲን እንተተዓወቶ መሰሰኔት ኤርትሪን ጋብኣብ ምልህለው ሰብ ጀራዲን ወሮት እትባካ ተዓረዘ ቀደም 20 ሰነት ሽቕል ጀራዲን ለእምበታ ማሕመድ ረማዳን ቱ እቱ ዲብል ወክድ እሊ እግር ርሑ ወትባካቱ ለህለው እንደ ጋብኣ እብ ጀራዲን ወጠን ፈርያቱ በለት ፈርያት ጀራዲን ምነለእፈሩ ወረቱ ወክእና እት ልብል ረእዩ ሃይብናሃላ
2: እቲ እስኻ ክትመፅእኒ ከለካ ኣብ መብጋሲ ነይረ ምክንያቱ ብሞራል እቲ ጎቦ ዝረእኸዮ ብሞራልን ብኒሕን ጀሚረዮ ካብኡ ነጆ ግን ከባቢ 6,000 ገረብ ምስ ተኸልኩ ክቡር ፕረሰደንት መፂኡ ሞራል ምስ ሃበኒ ልዕሊ 50,000 ገረብ ንኽትክል ኣተባቢዑኒ ብሞራልን ብትቦታትን ብገንዘብን ብኩሉ ስለዚ ኣነ ከዓ ድሕርካ ይበልኩ በቲ ዝተዋህበኒ መምርሒ ብክቡር ፕረሰደንቲ የማን ፀጋም እንዳሰገርኩ ብቱቦታት ብካቦ ካብ 6,000 ናብ 50,000 ገረብ በፂሐ ገና ከዓ ናብ 100,000 ክበፅሕ ከዓ መደባት የውፅ ኣለኹ ምክንያቱ ቸክ ዳማት ኣብቲ ናይ ማይ ሓደሓደ ግዜ ስለ ዝጎድለኒ ቁርብ እሳ ሰጋእታ ብለን እምበር ከባቢ 50,000 በፂሐ ኣለኹ ድሕረይ ካማይ ከዓ ክብገሱ ዝደልዩ ሓድሽ ወለዶ ከምታ ናተይ ብቁርቡ ጀሚሮም ከዓ ልዕለይ 500,000-600,000 ገረብ ንክተኽሉ ለዋ ይሕልፈሎም ቶም

ሕጂ ዝመፅ ወለዶ ብፍላይ ካልኦት ጀራዲን ድዕለይን ትሕተይን ኣለዉ። ብዙሓት የማን ፀጋም ጎረባብተይ እሶም ከዓ ከባቢ 2500 ገረብ ዝበፅሑ ኣለዉ። ምክንያቱ ንዓይ እንዳረኣዩ ተበጊሶም ይኸዱ ኣለዉ። ዕዳጋ ከዓ ፅቡቅ ዋጋ ስለ ዝሃቦም ከዓ ጎቦ ፍሒሮም ከዓ ከምታናተይ ይስጉሙ ኣለዉ።

ከምንታይ ብል መሰካዚ በዚ ንኣብነት በዚ ደቡብ በዓል መረታ ከባቢ ተዘሪኡ ቅድሚ ሕጂ ዝረአን እዩ ነይሩ። ቅድም ግን ኣብ ጊንዳ እዛ እንታይ ከትብላ እዛ ባትካላ እዛ ዒላ በርዕ ዘየንን ክልቲአ ነይረን ዓላ ከዓ ነይሩ። ሕጂ ግን ትሰብ ብብዙሕ ዋላ ነቲ ቃፅዖታት ናይ ስርናይ ናይ ስገም ነበረ እዩ ተኽልዎ እቶም ሃገረሰባት ማለት እቶም ደቂ ዓዲ ብኡ በዚሑ ድሓር ከዓ ቁሩብ ንሰደት ዝኸይቶ ዝኸውን ገለስ መሓገዞ ነቲ ህዝቢ ንሰደት በር ኣብቲ ከተማ ውን ብዙሕ እቲ ህዝቢ እውን ዓቕሚ እውን የብሉን ክገዝእ ኣብዚ እዋን እዚ እምበርቲ ምብዙሖ ሲ ገባራት እዮም ተኽልዎ ዘሎ በዚ ከባቢ መረታ ኣብ ሃገረሰብ ዝትከል ኣሎ። ቅድም ግን ኣብ ባሕሪ ጥራይ ይትከል ነይሩ ጠላይን ዝነበሩ ወንጀራድን ብኡ ይበዝሕ።

0: እዚ ምፅጣቕ ኣዳማይቲ ምስጢር እቲ ህዝቢ ለሚድዎ እዩ። ምክንያቱ ቀደም ዝነበረ ህዝቢ ንሓኪም ጥራሕ ኪሎ ክልተ ኪሎ ሒዝካ ንሆስፒታል ምኻድ ጥራሕ ዝፈልጥ ነይሩ። ኣብዛ ሰዓት እዚ ግን በቲ ናይ ሞያ ናይ ሓካይም ዝሰምዕዎ ክንዶ ኮይኑ ክልተ ኪሎ ኪሎ ሓሙሽተ ኪሎ ብብዓቕሙ ጎዙ ኣራንሺ ካብ ሓዘ ዝኣቱ ሰብ የለን። ኩሉ ህዝቢ ኤረትራ ኣራንሺ ለሚዱ ምስኡ ድማ ከባቢ ካባይ ፈልሲ እናወሰዱ ካብዚ ንዞባ ደቡብ ንማይ ዓይኒ ንበሎ ንዓላ ካባይ ፈልሲ እንዳገዝኡ ኸዱ በዓል ዓድረሶ ፍሉይ ዝኾነ ኣራንሺ ከዓ ተኺሎሞ ኣብ ፍረ ዝበፅሐ ኣስመራ ዝኣትሎ ኩሉ ሰብ ኣራንሺ ለሚድ ኣሎ። ምክንያቱ ትዕፉን ኣብ ማሸላ ኣብ ኮሚደረ ኣብ በርበረ ገለ ዝኸይድ ዝነበረ ሓይሉ ኣብ ኣራንሺ ከይድ ኣሎ። ከምቲ ዳናዳይ ዝገብሮ ዝነበረ ከዓ ሃገርና ፀጊቡ ንደገ ናይ ደገ ባጤራ የምፅእ ንኩሉ ነገር ዝተማልአ ካልእ ፋብሪካ ዝዕሽግ እውን ኣብዝኣትዩ ኣብዚኣኹም ዕሽጎ እውን ድሌትና እዩ ኩሉ ሓረስታይ። ምክንያቱ ስመራ ዝረአኸዮ ኣብ ፈቐዶ ኣብ ዱካና ኣራንሺ ኣሎ፣ ኣብ ጎደና ኣራንሺ ኣሎ፣ ኣብ ዝኾነ ዕዳጋ ኣሎ። ናይ ቀደም እንተኮይኑ ግን ኣብ ዱካን ጥራሕካ ትረኽቦ፣ ኣብ ሱፐር ማርኬት ጥራሕካ ትረኽቦ እምበር ኣብ ፅርግያታት ኣይትርክብና። ኣብዛ ሰዓት እዚኣ ግን ኩላ ጎደናታት ኣራንሺ እያ። ምክንያቱ ኩሉ ሰብ ለሚድዎ ጠቕሙ ስለ ዝለመደ ኩሉ ሰብ ከዓ ይተክል ኣሎ።
1: እቲ ወላት ሓደ ዝግበአማ ዓመተን እትላ እግል ወድሚን ኣድም ላላት ሓደ ወላታት ጎማት መሓደዳ ይቱ እሊ ጎማት እለህየ ምን ሚእምረት ወብ ተጃርብ ዝሓልፈው እግል ትርከቡ ትቃድር ጀራዲ ንፍዋኪ ቀደም ተነብት ለልሸተል ዲቡ ኣማክን ኣዳለዮ ትዋሽፈሮት ላትሓዘ ምላሸተለ ዲቡ ዲብላ ተልያ ሓምስ ሰነት እቲ ሕፉን ክም ከድረዋት ለመስል እግል ትትነፋዕ ብትቃድር እለህየ እግላ ጀራዲን ለለእምብት ሓረስታይ ሰኒሰድያይቱ ዕጨይ ኣራንሺ ማንደሪን ልግባው ማንጉስ እላዓቤ ላቕሽኑ እትባዝሕ ወትገምል ሰበት መፅእ እቲ ሓንቴሁ እሊ ልእሉ እምበይ ኩዳር እግልቲ ደቱ ይትቃድርኒ እትሊ ሳሙኤል ወማሕሙድ ረማዳን ለለህዩ ቦረኢቦም
2: እዋ ሕጂ ንዓና ኣብናቴ ኣትየ ንደ ዝዛረብ ገረብ እንድሕር ኣኺሉ እቲ መሬት ንሕና ሕጂ ተረፍ ናይ ዝበልከ ናይ ካሽክሮብ የብልና። ምክንያቱ ኩሉ ፅላል ዓብ ቤት ግራብ ስለ ዝኾነስ ኣብ ትሕቲኡ ፀሓይ እውን ካኣት ወይክእልኒ እጂ ንሕና ኣይንተኽሎ ኢና እዚታት። ምክንያቱ ንዑ እንድሕር ተኺልና ከዓ እቲ ማይ እውን ነቲ ገረብ ተቋስሎ ኣለኻ ኖ ንከተዓቢ ነቲ ከዓኒ ተንቁፅ ኣለኻ። ስለዚ ሕጂ ናብናትና ተኩሮ ብቲ ዓብ ገረብ ጥራይ እዩ
0: ገረብ ስጋዕ ሓሙሽተ ሽዱሽተ ዓመት ዝገብር ብትሕትኡ በርበረ ኮሚደረ ክገብር ኣለዎ። ካልኣይ ኣራንሺ ጥራሕ ዘይኮነስ ማንጎ እዚ ዝረኣየካ ዘሎ ፈሪ ዘሎ ማንጎ ንዑ ካ ተክል ኣለዎ። ምክንያቱ እቲ ኣራንሺ ምስ ኣቋረፀ ወርሒ ሽዱሽተ ከዓ ማንጎ ይጅምር።

0: بزعب حجي انا ما بحقق لك هذا خل نحن ناي ناي شقاطو تاشومينا شقاطو تصوتلنا بتعمي زول سعر ناسي اب كيلو خلت ثلاثه قرش يم دوزلك بوتا سلازي مهلاو تو ماركاتو وي بمحبر تطرني بك حدا بوتا تزوهابنا نحن قبرنا مخفلنا تتقمتو مخنا جس ناي شقاطو تاشومينا نحن خينا زلنا مصوتنا شقاطو يبقى ምክንያቱ ዓሰርተ ክልተ ወርሒ ፅዒርካ ደምፃኸዮ ንብረት ንዕኦም ኣብ ሚዛን ኮፍ ኣቢልካ ክትሸጠሎ ሕጂ ቦታ ስለ ዝወሃበ ናብቲ ማርካቶ
1: እቲ እንታይ መስለካ ዝብዙ ክትሕዞ ትኽእልሲ እቲ ናይ ቅርፂ ዕዳጋ ብዙሕ ታሽሚ እቲ ናይ ባርድራ ድዩ ናይ ካልእ ድዩ ክተሓዘሉ ዝኽእል ቦታታሲ ብዙሕ ንኣሽተይ ተዘይኮይንኹም ዚ ካስኮታት ገለመለታት ጌርካ ተዘይኮይኑ ከምዚ ናይ በዓል ኣስመራ ድዩ ከምዚ ናይ በዓል ከረን ድዩ ዓበይቲ ናይ ተኽዳራት ክሕዝ ዝኽእል ናይ ሕምልቲ ኣብቲ ትሕቲ ቅርፂ ከም ቅርፂ እኳ ተታሓጅ እንተሃለወ ስለዘይተሰርሐ ዘሎ ኣብኡ ቅሩብ ክሕዝዎ ዘይምኽኣል እቲ ዓቕሙ እውን እንታይ እንዳኾነ ከይድ ብምሉእ ናይዚ ከባቢ እዚ 457 ከባቢ ሰብ ጀራዲን ኣለዎ ንብላ ኣለና ናይዚኦም ብምሉእ ዚ ተመፂኡ ከማ እንታይ ዝኸውን መስለካ ዕለቕለቕ ፈጥር መን ይክወስዶ ሕጂ እንታይ ግደዱ ንሶም ገሊኡ ንጋፃ ከወርዶ ግደዱ መብዛሕትኡ ከዓ ንኣስመራ ክኸይድዮም ዝግደዱ ኣብ ኣስመራ ተኸይድ ካ ብኩሉ ነገር ነታ ከተማ ስለ ዝመፃ ካብዚ ከይድ ናብኡ ምስቲ ናይ መጓዓዝ ክመፅ ከሎ ቅርቡ ኣብዚ ነቶም ሓረስቶት ከምቲ ዝደልይዎ ነገር ክኸዱ ኣይክእሉን ይኮኑ እተዘይኮይኑ እቲ ጉዳይ ብዓብ እውን ይፍታሕ ኣሉ ኩሉ ነግረካ ኣ ምክንያቱ ከም እዚ ናይ ማይ ናይ ፅርግያ ኩሉ ኣብነት ኣብ ልዕሊ ትግራውቲ እውን እዚ ሓመድ ማይ ምዕቃብ ይግበር ይፀኒሕ ኣብዚ ከባቢና ዘሎ ተካቢሎ ዘሎ ምናልባትን ምሕድግ ኢለን ዘለዋ ዘይኮይነ እተዘይኮይኑ እቲ ናይ መጓዓዝያ ርኢ ነገር ኣሎ ብዓቕሙካት መንግስቲ ፍታሕ ገብር ኣሎ ዝያዳ ከዓ ብሕጂ ከዓኒ እቲ ዝዓበየ ፍታሕ ክግበር ከም ምኳኑ ስለንኣምን ኣብ መፃእሲ እቲ ኩነታቶም ናብዝሓሰ ደረጃ ንክኸይድ ስ ሽግር ዘለዎ ኣይኮነን እንተል ንእሽተይ ፀገማትን ዘፀገማ እዚ ከዓኒ ክሰጉርዎ ዝኽእሉ እዩ እምበር ከም ሓላኽ ወይ ከም ጨቢጡ ክሕዞም ዝኽእል ክዕንቅፎም ዝኽእል ኢልና ክንዛረበሉ ንኽእል ጉዳይ ኣይኮነን ማለት እዩ
2: بعل جردين من بعل جردين لتعلم من حنيت ورا الجنس لتفناتا الرانشي بابايا مانغوس وبعد اللي مسل التقلو تودى شغل دمانت بوم
3: مبزح الرانشي حدا خاب قربت كاخات مهرو نسالح جي بعل على ولا بزيناي انجلا كيد بزيناي مرب بوملو تخيلو مالو اتحادا خاب تحادا اندا خاب قربت ناب قربت እቲ ሓደ ፅቡቅ እንተኸይዱ እቲ ሓደ ከዓ ካልእ በርበረ ገዲፉ ኮሚደረ ገዲፉ ኣብ ኣራንሺ ይኣትሎ ኣብ ባባዮ ይኣትሎ ምክንያቱ እቲ ውፅኢት ይርእዎ ኣለዉ እቲ ጠለብካ ይረክብ ኣሎ ስለዚ ኩሉ ሓረስታይ ኣስዕብ ኣቢለ ከዓ ዘራእትን ጥሪትን ንባዕሉ ክንደይ ኣራንሺ ክንደይ ፈልሲ ይዕድል ኣሎ መንግስቲ ከዓ ነቲ ህዝቢ ዓብዪ ሞራል ዘይሓስቦ ፈልሲ ብነፃ

ብመንግስቲ ክዕደል ከሎ እቲ ኣብ ሓሳቡ ዝነበረ ብምልኡ ኣራንሺ ክተክል ብናፃ ስለ ዝረክብ ኣራንሺ ፈልሲሲ ይርከብ ኣይመስሎም እዩ ነይሩ። ብመንግስትን ብውልቅን ዝግዛእን ብናፃ እንድሕር ረኪቡ ሰብ ኩሉ ኣራንሺ ክገብር እዩ ዝብገስ። ምክንያቱ ውፅኢት ስለ ዘለዎ ንምንታይ እቲ ውፅኢት እቶም ንሕና መሪሕና ንኸይድ ዘለና መጀመርና ኣራንሺ ዝገበርና ንዓና ስለ ዝረኣዩ በዓል መሓመድ ረመዳን ኣራንሺ ስለ ዝገበሩ ካብ 6,000 ናብ 50,000 በፂሖም፣ ካብ 1,000 ናብ 5,000 በፂሖም። እከለ ማኪና ገዚኡ ኣራንሺ ሸይጡ፣ እከለ ባባዮ ሸይጡ ማኪና ገዚኡ። ከምኡ ውድድር ስራሕ ዝኾነ ስራሕ ውድድር እቲ ስራሕ የወዳድረና ስለ ዘሎ ሓረሶት ኩሉ ግዜ ብውድድር እዩ ዝኸይድ። ውድድር ተቀዳማይ ፅቡቅ እንድሕር ኸይዱ ሓድሽ ወለዶካ ይስዕብ። ምክንያቱ ከምዚ ንሃና ከዓ የማንን ፀገምን ኩሉ እቲ ጎቦታት ኣራንሺ ምዃኑ ተረዲኦም እቲ ሓድሽ ወለዶ ካምዛ ናተይ ፅቡቅ ክኸዱ ኣራንሺ ክተኽሉ ለቦዋ ዝሕልፍ።

እዚ ዝብለካ ዘለና ኩሉ ግበር እዩ። ምናልባት ድኩዒ ክንዲ ቦታ ሽንካልን ዝገብሩ ንገዛ ርእሱ በቲ ሚኒስትር ሕርሻ ውፅዎ ዘሎ መሰረት ክገብሩ ከም ዘለዎም ኣከባቢኦም ነዚ መንገዲ እዚ ክጥቀሙ ከም ዘለዎም እቲ ማሕበር ምስ ተጠርነፈ ድማ ገለ መበገሲ ገይሮም ገለ ዝተሃሰቡ ውሒዝ እንተልዩ ናይ ሓባር ማዕተት ገይሮም ክፅግንዎ ከም ዘለዎም ናይ ምግባር ከዓኒ ዝያዳ ይሰርሕሉን ይነጥፍሉን ኣለዉ ማለት እዩ። ስለዚ ንሕና ብሓፈሹ ነቲ ዕዳጋ ንምባል እኹል እኳ ተዘይበልናስ በዚ ዝኸዱ ዘሎ ናብ ፅቡቅ ኣንፈት ኣሎ እንሻላ በቲ መንግስቲ ዝገብሮ ዘሎ ከዓኒ እዚ ናይ ማይን ሓመድን ምዕቃብ ብፍላይ ዘን ድጋታት ሰክዳማት ዝግበራ ዘለዋ ኣብ ናይ ማይ ምዕቃብ ንሓረስቶት ንዝስተ ማይ ኣዝዩ ውፅኢታዊ እንዳኾነ ከይድ ስለ ዘሎ ዝያዳ ኣብዚ ተደፊእ ውን እቲ መደብ ክኸይድ ከም መደብ ይተሓዛሉ ማለት እዩ። ስለዚ ሕጂ ንሕና ዕዉታት እዮም ዕዉታት ና እናጥራሕ ዘይኮነ ዝያዳ ግን ካብኡ ዝሓሸ ካብኡ ዝማዕበለ ክኸዱ ተሳናን ድሌትናኒ ተስፋ ጥራሕ ዘይኮነ ከዓ ክብፅሕ ከምዝክእል ውዲ እዩ። ስለዚ እቲ መደብ ናይ ዞም ሓረስቶት ዘሎ ነዚ ይመስል። ናባታት ናይ መጓዓዝያ ግን ቁርብ ሽግር ኣለዎም መስመራ ክተብፅሕ ካብ ደማስ ንኣብነት ቶም ቀንዲ ሽግር ዘለዎም ካብ ደማስ ካብ ዓድረሶ እቲ መንገዲ ዘይጥጥሕ ስለ ዝኾነ ተናብኡ ዝኣታ መካይን ቁርብ ኣብዚ እቲ ዘለዎም ናይ ሕርሻ ነገር ብኣግኡ ናብ ዕዳጋ ወሪዱ ኣብ ተጠቃሚ ህዝቢ ንክበፅሕ ገለገለ ምድናጓያት ኣለዎ እምበር ብዙሕ እዚ ገታ ኢልና ክንዛረበሉ ዝከኣል ኣይኮነን። ተንካልእ ግን ኣከባቢ ፅርግያ ስለ ዘለዋ እቲ ፅርግያ ውን ጥጥሕ ስለዝኾነ ድሓን ስለዝኾነ ብዝተፈላለየ መካን ገይሮም ሳብ ዕዳጋ ዘውርድሉ ዕድል ኣለዎም ማለት እዩ።

ሚኒስትሪ ሕርሻ እዚ ኩሉ ኣንበጣ ዝመፀሉ ግዜ ብማኪናን ብመድሃኒትን ተጓዮም ረድኦም እኒኦም። ምክንያቱ ብዘይከኦም ኣይከውን እዩ። ምክሪ ዘርኢ ኩሉ ዋላ ፈልሲ እውን ይሕግዙን እዮም። ስለዚ ሚኒስትር ኣራፋይነ ብብዙሕ ሞራልን ብብዙሕ ምክርን ብመድሃኒትን ይሕግዘኒ እዩ። ኩሉ ግዜ ይኸዶ ከዓ ከይደ ምክሪ ወስድ እቲ ምክሪ ተጠቂመ ከዓ ብዙሕ ስራሕ ና ዝሰርሕ ካልእ ኣፍራዛ ባዴላ ዛባ ኣብዛ ንኡ ዞባና የምፀልና ካብታ ናይ ዕድጊ ካብኡ ከዓ ገዚአ ይጥቀም።

0: ዘራእትን ጥልት እውን ብወገኑ ብትኩዕን ኩሉ ዋላ ብናይ ከብቲ ዋላ በቲ ናይ ደገ ናይ ዳብ ዝመፅእ ብዓብዪ ሞራል እሱ ይሕግዘኒ ዓመት ዓመት። ስለዚ ካብ ጎናይ ኣይተፈለዩ ንዚኦም ከዓ ዓብዪ መስጋና እየ ዝህቦም። ዓብይ ናቶም ዝሃቡኒ ሞራል ሳለኦም ከዓ እዚ ገረብ እዚ ፀሊሙ ዘሎ እዚ ፍረ ሂቡ ዘሎ ብናቶም ሓገዝ እዩ ሚኒስትሪ ሕርሻን ብዘራእትን ጥሪትን
1: ሓረስታይ እተእሉ ወዲ ሽቕል ለለት ሓዘ ምንማይ እንዳ እምባትከ እዚ ክመዋሰላት ሓቆራክባ እሽቕሉ ክምሰለ ተዓወት እምርቱ ኩሉ ሕድ ሰዳ መንገቢእቱ ሓረስታይ እግሊ ተዓወት ለቀድር እለህየ ልኦሮት እግል ብዕድ ልእሉ ልእምር ወተጃርቡ ሓቁ ሓበረዩ ምን እላላትዓበ ሰዳየት ሕድ ኣለቡኒ
2: ድሕር ኩሉ ግዜ ሰናይ ኮይኑ ዝሰናይ ኢኑ ድሕር ሓደ ከባቢኻ ጎርበትካ ንፍዩ እንታይ ክልተኻ ተዓዳዲምካ እንታይ ኣሎ እቲ ሕማማት ኣብቲ ገረብታይ ኣሎ ተሓጋገዝ ኢኻ ንድሕር ትዘራርብ ኮንካ ይጠቕመካ እዩ ጎረቤት ሲ እቲ ናባኻ ደየለ ንሱ ሕግዘካ ስኻ ትሕግዞ ጠቅም እየ ባህለ እየ።

0: ኣራንሺ ማንጉስ ምስቲ ማንጉስ ከዓ እስታላ ሓደ ሓሙሽተ ሽዱሽተ ዓቕሙ ከየብዝሐ ደርሁት እውን ውፅኢት ኣለዎ። ደርሁት ቀልጢፋ እንቋሖ ስለ ትህብ ኣብ ጎኑ ጎኑ ምስቲ ዓበይቲ ኣራንሺ ኣግራብ ድሕሪ 7 ዓመት 6 ዓመት እዩ ፍረ ዝጅምር። ስጉዑ ፓፓዮ፣ ኮሚደረ፣ ጉዕ በርበረ ኣባና ድንሽ ኣይከውንን ዋዒ ቦታ እዩ፣ ግን ኣብ ካልእ ቦታ ድንሽ ትገብረሉ ፓምያ ትገብረሉ ሕጂ ናእሽቱ ናእሽቱ ሓጋዚ እዩ ነቲ ሓረስታይ። ምክንያቱ እቲ ንዓበይ ገረብ ክንዲፅበእ ካብ ናእሽቱ ናእሽቱ ከዓ ናይ ሰራሕተኛ ናይ መድሃኒት ናይ መኮስከሲ ናይ ዛባ ናይ ኣፍራዛ ኩሉ መግዘኢ ናይ ንብረት ናይቲ ሰራሕተኛ ሓጋዚ እዩ።
1: ሕጊ ኣማን ክልእት ሃገ ፋዝዓት ውሕርየት ትውትላ ደረጃ ትእላላ ብፅሐና በዲር ሓንቲ መግዘ ምስትዕማር ዓልና ዮም ሕር እንደጋእናቱ ንሸቀል ህለየና ወብእላ ገበእላቱ እትእላ ደረጃ ትእላ ባጥሓምል ህለየና በዲር ሓን ሕክመ ሸቀል ዓላ ልግበእ ወምንክድበት ወጠን ለሳርሓ ልግበእ ወብዕዳም ንኸስሶ መዋጥኒን ሕኩመት ሰዳየ ሰበት ወደሎም ሰኒ ጋይሳም ኣለዉ።
2: እዚ ደኣ እሞ ሓደቲ ንቕሓት እንዲ ካልኣይቲ ናፅነት እዩ። ስለዚ ምስቲ ዝነበረ ኣብ ግዜ መግዛእቲ ትሒሽካ ቅድሚኡ ዝነበረ ትሒሽካ ባዕሉ እውን ናይ ነበረ ህዝቢ ኤርትራ ሕጂ ግን ወናኒ መሬቱ ወናኒ ኩሉ ነገሩ ስለ ዝኾነ እታ መሬቱ ከዓኒ ናፅነት ኣምፅኡ ባዕሉ ከም ድሌቱ ክጥቀመላ ክሰርሓላ ስለ ዘበቕዐ ስለ ዝኸኣለ እቲ መንግስቲ እውን ናፃ እዩ። ምክንያቱ ሰብ ሰሪሑ ክነብር ሰብ ተንቀሳቂሱ ነገሩ ከምዓብል ባይታ ዓድልን ስለ ዝሃቦም ነዚ ጉዳይ ዘይከዓ ንሶም ተጠቂሞም ናብዚ ደረጃ እዚ ክበፅሑ ክኢሎም ማለት እዩ። ተቀደም ሰራሕተኛታት ናይ ሓደ ርእሰ ማልነት ዘለዎ ወይ ናይ ሓደ ገዛእቲ ክኸውን ይኽእል፣ ናይ ሓደ መስፍን ክኸውን ይኽእል፣ ናይ ሓደ ብርድዋ ክኸውን ይኽእል፣ ኣብኡ ተመርክሾ ሰብ ብውሕድ እቶት እናዋናብርኡ ንደቁ ከዕንግል ፍትል ነይሩ። ሕጂ ግን ብዙሕ ተመክሮ ብዙሕ ነገር ስለ ዝሓለፈ ድሕርቲ ናፅነት ግን ነዚ ባይታ እዚ ክጥቀምሉ በቂዖም እዮም። ንዑ በቂዖም ከዓኒ እታ መሬቶም ጎቦት ኹን ካልኦት ኹን እንዳገደቡ እንዳዳዳደሉ ማይ እንዳኣለዩ ብመስኖ እንዳገበሩ ሕጂ ናብቲ ዝለዓለ ናይ ድሪል ዲ ናይ ካልእ ዲ ከዓ ናብዚ ደረጃ እዚ በፂሖም ኣለዉ። ኣገለገለ ንኣይሽተ ባላ ይኹን እምበር ክሳብ ኣብ ኮንሴሴነ ዘይኣተወ ሶላር ገይሮም ዝጥቀሙ ሓረስታት እውን ኣለዉ። ሕጂ እዚኦም ከምዚኦም ኢልና ክነብል ዘይኮነ ግን እቲ ሰብ ሓርኮትኮት ኢሉ ፋሕቲሩ በቲ መንግስቲ ዝህቦ ዘሎ መምርሒ በቲ መንግስቲ ዘጣይሶም ዝፀንሐ ጉዳይ ብዙሕ እዩ። ንኣብነት ናይ ተምሪ ምትእትታብ ሚኒስትር ሕርሻ ዝተጣየሱ ተጋደልቲ ብማሕበር ተጠርኒፈን ዝኸድሉ ምስ ህዝቢ ተቢሉ ሓላፍነቱ ዝተወሰሰነ ናይ ፈሻሽ ማሕበር ኣሎ ክሳብ በዓል ትራክተር ይካልእ እዚ መንግስቲ እንዳዕጥቆ ከይድ ስለ ዘሎ ነቲ ህዝቢ ነዚ ከዓ ስርኢ ዘሎ ካልእ ነቲ ካልእ መንገዲ ከዓ ክጥቀመሉ ኣብቂዕዎ እዩ ማለት እየ ዝብል

ኣነ ሕጂ እንታይ ምበልኩ መሰካ ሓደ ነገር ክፅግመኒ ከሎሲ ብዙሕ ዋላ ዚ እንዳ ስፔራት ኣይትረክቦን ኢኻ ንኣብነት ትቦ ናይ መንግስቲ ኣሎ በዓል ባፅዕ ስራሕ ኣሎ ትቦ ብዘይ ትቦ ትጎቦታት ብትቦታት እዩ ዝሰጥም ትቦካ የለና ኣብዛ ዓዲ ሕጂ ናይ መንግስቲ ደገፉ ብጣዕሚ እዩ ዘድልየና ንኣናስ ኣተኩሮ ክገብረልና ኣለዎ ቦታት ስራሕ ኣሎ ባፅዕ ይህበና ብገንዘብና ማለት እዩ ብገንዘብና ድሕሪ ሓጊዙናስ ብጣዕሚ ውፅኢት ምኾነ

ነቲ ገረብ ካብ 6,000 ናብ 50,000 ገረብ በፂሐ እዚ የማን ፀጋም ትሪኦ ዘለካ ዚ ማንጉስ ዝራንሽ ኣብ ምንታይ በፂሑ ኣሎ ረኣዮ ኣነ ሕጉስ እየ እቲ ዝመፅእ ዝበለዶ ከዓ ከምዚ ናተይ ሰሪሑ ክሕጎስ ናቲ ምኒተይ እዩ ለቦዋ ከዓ ይሕልፈሎም

ሰላም ከመይ ተምሲኡ ዝኸበርኩም ተዓዘብቲ ሎሚ 3 ሰዓት 12 ግንቦት ሰዓት 9 ሸምሸት ዝተዳሎ ዜናታት ውሽን ወፃን ሒዘልኩም ቀሪብ ኣለኹም ንምክታልኩም ብክብሪ ዝዕድም ስኻትኩም ፀንሕ ሚካኤል ሓድጎ ፈለማ ግን ብቀነጡታቱ እፍልም

ኣብ ሃገርና ቀረብ ፅሩይ ስተ ማይ ንምርጋፅ ናይ ኣስታት 125 ቢልዮን ናቕፋ ወፍሪ ከም ተገብረ ተገሊጹ። ዓለምለኻዊ መዓልቲ ነርሳት ብደረጃ ሃገር ንፈለማ ብደረጃ ዓለም ድማ ንመበል 52 ግዜ ተዘኪራ። ኣብ ዞ

ደረጃ ምምሕዳራት ከባቢታት ዝተወደበ ህላወ ውድድራት ተኻይዱ። ኣብ ዜናታት ወፃኢ ጃፓን ናይ ነዊሕ ርሕቀት ሚሳይላት ንምውፋር ትወስዶን ዘላ ስጉምቲ ሩስያ ኮኒናቶ። ኣብ ፓኪስታን ብዝተኻይደ ሽበራዊ መጥቃዕቲ ብውሕዱ 20 ሰባት ከም ተቐትሉ ተቓሊሑ። ኤውሮጳዊ ሕብረት ኣብ ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ገደብ ክገብር ከም ዝኽእል ኣሚቱ። ዝርዝር ዜና። ኣብ ዝሓለፈ 35 ዓመታት ናፅነት ቀረብ ፅሩይ ሽቶ ማይ ንምርጋፅ ብዝተገብረ ገዚፍ ማላዊ ወፍሪ መጠን ሸፈነ ብደረጃ ሃገር ልዕሊ 85 ሚታት ከም ዝበፅሐ ሚኒስትሪ መሬት ማይና ከባብን ገሊፁ። ወኪል ሪና ዮናታን ዕብዮን ዘዳለዎ ፀብፃብ ገረ መስቀል ገረ ዝገር ካቅርቦ እዩ።

0: ሃገርና ቀረብ ፅሪ ስተማይ ኣብ ከተማን ገጠርን ንምስፋሕ ብዝተካየደ ናይ ኣስታት 125 ቢልዮን ናቕፋ ወፍሪ እቲ ሸፈነ ልዕሊ 85 ሚእታዊት ከም ዝበፅሐ ተገሊጹ። ኣብ ሚኒስትሪ መሬት ማይን ኣከባብን ዋና ዳይረክተር ክፍሊ ሃብቲ ማይ ኢንጂነር መብራህቱ እያሱ ነዚ ዝገለጸ ቀረብ ፅሬቱ ዝተሓለወ ስተማይ ኣብ ማሕበር ቁጠባዊ ምዕባለ ሕብረተሰብ መሰረታዊ ብምዃኑ ንምምሕያሽን ንምስፍሑን ኣብ ዝሓለፈ 35 ዓመታት ናፅነት ንዝተካየደ ፃዕሪ መልኪቱ ንኢሪና ኣብ ዝሃቦ ሓበሬታ እዩ። ኣብ 1991 ሸፈነ ቀረብ ፅሪ ስተማይ ኣብ ገጠር ትሕቲ 7 ሚእታዊት ኣብ ከተማ ድማ 30 ሚእታዊት ከም ዝነበረ ዝጠቐሰ ኢንጂነር መብራቱ እቲ ቡምባ መዐደሊ ነቁጣን ቦጥን ዘጠቓልል ኣገልግሎት ኣብ ዓመተ 2025-2026 ኣብ ገጠር ናብ 80 ሚእታዊት ኣብ ከተማ ድማ ናብ 95 ሚእታዊት ክብ ከም ዝመለ ብምሕባር እቲ ሸፈነ ብዓድታት 57 ሚእታዊት ብተጠቃሚ ህዝቢ ድማ 85 ሚእታዊት ከም ዝበፅሐ ገሊፁ።
1: ጥዑይ ኣፍራይ ሕብረተሰብ ክህልወና እንተኮይኑ መጀመርያ ጥዕንኡ ዝተሓለወ ፅሩይ ስተማይ ክረክብ ክኽእል ኣለዎ።
0: ብዘይካዚ ልዕሊ 83 ካብ ዝበፅሓ ኣብያተ ትምህርቲ ትካላት ጥዕናን ህዝባውያን ትካላትን እተን 65 ሚእታዊት ኣገልግሎት ከም ዝረኽባ ኣፍሊጡ። ንዓይነት ናይቲ ተዋዲሉ ዘሎ 1565 ስርዓተ ቀረብ ማይ ኣመልኪቱ ኣብ ዝሃባ ሓበሬታ ድማ 675 ብናይ ኤደ ፓምፕ፣ 890 ድማ ብፀሓይ ውፅዓት ጀነሬተርን ኤሌክትሪክን ዝሰርሐ ምዃኑን ብምግላፅ ሓፈሻዊ 2775 ኪሎ ሜትር ዝንውሓቱ ሻምበቆታትን 2760 መዐደሊ ነቕጣታትን ከም ዘጠቓልል ኣፍሊጡ።
1: ስርዓተ ቀረብ ማይ ሰለስተ ደረጃታት እዮም ዘለውና። ቀዳማይ ደረጃ ኢልና ንጠቕሶ ንኽእል መስመር ማይ ኣብ ገዛ ገዛ ምስ ኣተወ እዩ ክኸውን ኣብ ውስጢ እቲ ገዛ ብባዕሉ ኣይኮነን ከዓ ኣብቲ ቀፅሪ ናይቶም ገዛውቲ ተደኪነናሉ ዘለዋ ዝበፅሖ ቦታታት ማለትና እዩ። ስለዚ እቲ ካልኣይ ናይ ሓባር መዐደለ ነቕጣ ብመሰረት ናይቲ ዘሎ ተጠቃሚ ህዝቢ ብዙሒ ነቕጣታት ከም ዝህልዋ ብሰኻሊ መጠን ድማ ካብ 500 ሜትሮ ዘይርሕቕ ኮይኑ ነፍሲ ወከፍ ስድራ ቤት ካብቲ መዐደል ነቕጣ ከይዳ ማይ ክትረክብ ከም ዘለዋ ዝግበር። ሳልሳይ ደረጃ ንብሎ ናይ ኢድ ፖምፓታት ወይ ከዓ መገለሊታት ተኺልና እንተበዝሐ 200 ሜትሮ ጥራሕ ተጓዒዞም ማዮም ክረኽቡ ከም ዘለዎም ይግበር። ክሳብ ሕጂ ብኢድ መገለሊ ትጥቀሙ ወይ ተተኽሉ ክሳብ 675 ይኾኑ ሙሉእ ስርዓተ ቀረብ ማይ ማለት ከዓ ኬትካ ናይ መቕዳሕ ወይ ካብ ኣብ ገዛኻ ዘሎ ናይ ትቦ ማይ ቀድሕካ ናይ ምውሳድ ኣብ ግምት ዘእተወ ኮይኑ ክሳብ 1565 ዓድታት በፂሕወን ኣሎ ማለት እዩ። እዚ ምንጪ ናይ ፀዓቱ ገሊኡ ብፀሓያዊ ፀዓት ዝሰርሕ እዩ፣ ገሊኡ ሞቶራይዝድ ጀነሬተር ማለት እዩ፣ ገሊኡ ድማ ካብ ዘሎ ዝርግሐ ናይ ኤሌክትሪክ ዝጥቀሙ ኣለዉ። ስለዚ ብድምር ክሳብ 890 ዝኾና

0: ስርዓት ቀረማይ ኮይነን ኣለዋ ማለት እዩ።
1: ኢንጂነር መብራህቱ ብቕዓት ስተማይ ንምርግጋፅ ንዝተሰላሰለ ስራሕ ኣመልኪቱ ኣብ ዝሃበ ሓበሬታ ኣብ 12209 ቅምሰታት ቀመማውን ህወታውን መርምራታት ከም ዝተካየደ ዓመታዊ ብወሓይ ዝኸይድ ፃዕቂ ድበት ንምፍላጥ ድማ ኣብ 1997 ዝተዋደደ ላቦራቶሪ ዓብያ ኣስተዋፅኦ ይገብር ከም ዘሎ ብዝርዝር ኣረዲኡ።

0: ናብ ካል ዜና ምስንሰግር 12 ግንቦት ዓለምለኻዊ መዓልቲ ነርሳት ነርሳትና መጻኢና ብቑዕ ፍልጠት ዝዓጠቑ ነርሳት ህይወት የድሕኑ ብዝብል ቴማ ብደረጃ ሃገር ንፈለማ ዋን ኣብ ኣስመራ ኣድራሽ ሆስፒታል ኦሮታ ተዘኪራ ፕረዚደንት ማሕበር ነርሳት ኤርትራ ቶ ኤፍሬም ዝብኣይ ኣብ ዘስምዖ ቃል ሃገርና ኣብ ምንካይ ሞት ኣደን ዕሸልን ከምኡ ውን ኣብ ምጥፋ ብክታበት ክንከላኸሎም ንኽእል ሕማማት ተመዝግቦ ዘሎ ዓወታት ውፅኢት ጻዕሪ ናይ ኩሎም ሞያውያን ጥዕና እኳ እንተኾነ ብቐንዱ ግን ፍረ ዘይሕለል ፃዕሪ ነርሳት ከም ዝኾነ ገሊጾ ኣቶ ኤፍሬም ኣስዒቡ መንግስቲ ኣብ ዕቤት ሞያ ነርስ ክገብሮ ብፀንሐ ወፍሪ ካብ ደረጃ ሰርቲፊኬት ናብ ቀዳማይ ካልኣይን ሳልሳይን ዲግሪ ተሰጋጊሩ ምህላው ብምጥቃስ በዚ መሰረት ነርሳት ኣብዚ እዋን እዚ ብፍሉይ ዓውድታት ማለት ሕክምና ስነ ኣእምሮ ዓይኒ መውልዳን ሕክምናዊ ምድንዛዝን ፅዑቅ ክንክን እናሰልጠኑ ዓንዲ ሕቆ ሆስፒታላት ኮይኖም ምህላዎም ኣብርሁ ኣብቲ ኣጋጣሚ ታሪክ ትምህርቲ ነርስ ኣብ ኤርትራ ባህርያት ብሉፅ ነርስ 6 ጉባኣት ፍወሳ ከምኡ ውን ነርስ ከም ሞያ ኣብ ዝብል ኣርእስታት መፅናዕታዊ ወረቃቅቲ ክቐርብ ከሎ ገዳይም ነርሳት ድማ ተመክሮኦም ኣካፊሎም ማሕበር ነርሳት ኤርትራ ኣብ 1992 ዝተመስረተን ብሸሓት ዝቕፀሩ ኣባላት ዝሓቆፈን ሞያዊ ማሕበር እዩ ዓለምለኻዊ መዓልቲ ነርሳት ብደረጃ ዓለም ንመበል 52 ግዜኣ ትዝከር ኣላ ኣብ ዞባ ጋሽባርካ ባህላዊ ውርሻታት ሕብረተሰብ ብምድህሳስ ንምስናዱን ናብ ወለዶታት ንምትሕላፉን ብዝወፀ መደብ ብምውሃደ ክፍሊ ባህልን ስፖርትን ጨንፈር ሃማመተን ዝተወደበ ባህላዊ ውድድር መምሕዳራት ከባቢ ኣብ 14 ንኡ ዞባታት ተኻይዱ እዚ ውህድ ቅኒት መንእስያት ንምህዞን ምዕቃብ ባህላዊ ውርሻታትን ብዝብል ቴማ ዝተኻየደ ባህላዊ ውድድር መምሕዳራት ከባቢ እናሃሰሰ ክመፅእ ፀንሐ ባህላዊ ውርሻታት ዳግማይ ንምብርባርን ንምስናድን ክሰርሓ ዝዓለመ ኮይኑ ካብ 25 ሜዝያ ክሳብ 7 ግንቦት ከም እተኻይደ ወኪል ኤሪና ሓቢሩ ዋና ዳይረክተር ክፍሊ ባህልን ስፖርትን ኣቶ ኢድሪስ ሳልሕ ኣብ ዝሃቦ ቃል እቲ መደብ ንሳልሳይ ግዜኡ ዝካየድ ዘሎ ከም ዝኾነ ብምጥቃስ ብውህደት ሳላ ዝተሰርሓሉ ሓደጋ ኣንፀላሊዎ ዝነበረ ባህላዊ ውርሻታት ያታዊ ትልሂትን ኣልባሳትን ከምኡውን ሙዚቃን መሳርሒታት ሙዚቃን ይወፅእ ከም ዘሎ ገሊጾ ኣብ መሓደርቲኑ ዞባታት ብወገኖም እቲ ብመልክዕ ውድድር ዝተኻየደ መደብ መንእስያትን ተምሃሮን ባህልን ክብርታትን ሕብረተሰቦም ክፈልጡ ባይታ ዝፈጥር ብምዃኑ ብተገዳስነት ክስራሓሉ ተላብዮም ኣብ ብመወዳእታ ንዑውታት ሽልማት ተዓዲሉ ኣብ ሓሊብ መንተል ብቕዓት ትምህርቲ ንምድንፋዕ ብሓፈሻ ውፅኢት ተምሃሮ ኣብ ኩሉ ደረጃታት ንምምሕያሽ ድማ ብፍላይ ዝዓለመ ዋዕላ ተቓኒዑ ወኪል ሪና ተስፋ ሚካኤል ገብሬስ ብመልክዕ ፀብጻብ ዘዳሎ ትሕዝቶ ያሲን ሳልሕ
1: ኣብ ሓሊ መንተል ንዞባ ዒላ ብርዕድ ብቕዓት ትምህርቲ ንምምሕያሽ ዝዓለመ ዋዕላ ብ10 ጉንበት ተቓኒዑ እቲ ብቕዓት ትምህርቲ ብተሳትፎ ሕብረተሰብ ምርግጋጽ ብዝብል ቴማ ዝተኻየደ ዋዕላ ብቕዓት ተምሃሮ ኣብ ኩሉ ደረጃታት ንምምሕያሽ ካብ 2018 ብተበግሶ መምህራንን መራሕቲ ሃይማኖትን ክካየድ ብዝፀንሐ ፃዕሪ ንዝተረኸበ ተስፋ ዝህብ ውፅኢት ብተሳትፎ ሕብረተሰብ ንምድርዑ ዝዓለመ እዩ ኣብቲ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ንዘሎ ኩነታት ትምህርቲ ዝምልከት መብርሂ ዝቐረበሉ ዋዕላ ክካየድ ብዝፀንሐ ፃዕሪ ኣብ ዝሓለፈ 5 ዓመታት ውፅኢት ተምሃሮ ኣብ ሃገራዊ ምርምራታት እናበረኸ ከም ዝመፀ ተገሊጹ ኣመሓዳሪት ንኡዞባ ዒላ በርዕድ ወይዘሮ ዓሻ ዓሊኑር ኣብ ዘስምዖ ተቓል እቲ ዋዕላ ኣብ ገስጋስ ትምህርቲ ክርአን ፅንሐ ፀገማት ብተሳትፎኮም መፍትሕን ምንዳይ ሓጋዚ ከም ዝኾነ ብምጥቃስ ዝወፅእ መምርሒታት ብምልኣት ንምትግባር ተሳትፎ ኩሎም ኣካላት ወሳኒ ምዃኑ ኣገንዚባ ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ዓንደ ሚካኤል ብግድኡ ብቕዓት ኣብ ውሁድ ፃዕሪ ኣብያተ ትምህርቲ ተምሃሮን ወለድን ስለ ዝምርኮስ እቲ ተበግሶ ብኻልኦት ኣካላት ክሰዓብ ዝግብኦ ኣብነታዊ ዕዮ ምዃኑ ሓቢሩ ኣብ መምሕዳር ዞባ ዓንሰባ ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ተስፋፅን ግርማይ ኣብ ዝሃቦ መዛዘም ቓል ተወሲዱ ዘለዎ ተበግሶ ምሉእነት ንኽህልዎ ሕብረተሰብ ምስ ኣብያተ ትምህርትን መምህራንን ተወሃሂዱ ብምስራሕ ሓላፍነታውያን ወረስቲ ኣብ ምፍራይ እጃሙ ኸልዕል ኣዘኻኺሩ ሓንቲ ካብ መምሕዳራት ከባቢ ንኡዞባ ዒላ በርዕድ ኣብ ዝኾነት ሓሊብ መንተል ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዘምህራ 8 ኣብያተ ትምህርቲ ከምኡውን 1360 ተምሃሮ ኣለዉ
0: ሃማመተ ዞባ ደቡብ ከም ኣካል መደባት ቅንያት ናፅነት ስነ ጥበባዊ መደባት ዘጠቓለለ ውድድር ጉጅለታት ቀያሕቲ ዕንበባ ወዲቦም ወኪል ኤሪና ፊሎሞንቱ ካቦ ዘዳሎ ትሕዝቶ ይስዕ
2: ቀያሕቲ ዕምባባ ኣብ እዋን ሓርነታዊ ቃልሲ ህዝቢ ኤርትራ ኣብ ከተማ ደቀ ምሓረ ብ1977 እተመስረተ ውዳበ እዩ ኣብቲ ሽዑ እዋን መሪሕ ውድብ ህዝባዊ ግንባር ቆልዑ ካብ ሓደጋታት ነቶክቲ ንክድሕኑን ብሰውራዊ ስነ ሓሳብ ተሃኒፆም ንክዓብዩን ዓሊሙ ዘቆሞ ውዳበ እዩ ከምኡ ስለ ዝኾነ ከዓ እዩ ሃማመተ ዞባ ደቡብ ነዚ ሰውራዊ ርሻ ንምኩላዕ ዓሊሙ ተበግሶታት ኣብ ምውሳድ ዝርከብ
3: ሃማመተ ዞባ ደቡብ ቀያሕቲ ዕምባባ መሰረት ብሩህ መጻኢና ብዝብል ቴማ 12 ንእሳን ዞባታት ዝተሳተፍኦ ውድድር ጉጅለ ቀያሕቲ ዕምባባ ካብ 8 ክሳብ 10 ግንቦት ኣብ ከተማ መንደፈራ ኣካይዱ እቲ ኣካል መደብ ቅንያት ናፅነት ኮይኑ ዝተወደበ መደብ ውድድር ግጥሚ ደርፊ ሙዚቃን ትልሂትን ዘጠቓለለ ዩ ነይሩ ውዳብ ቀያሕቲ ዕምባባ ካብቲ ብኣተኩሮ ዝስራሓሉ ኣብ ምምእዛን ቆልዑ ዝቐንዐ ንጥፈታት ማሕበር ከም ዝኾነ ዝገለጸ ሓላፊ ሃማመተ ዞባ ደቡብ ኣቶ ግርማይ ገብሩ እዚ ብመልክዕ ውድድር ዝካየድ መደብ ሰውራዊ ርሻታት ንምኩላዕ ዝዓለመ ከም ዝኾነ ኣረዲኡ ካብ ኣዋህቲ ናይቲ መደብ ስነ ጥበበኛ ሸሻይ ሃይልኣብ ኣብ ዝሃቦ ገምጋም ብሓፈሻ 55 ሓደሽትን ዝተደግሙ ደርፍታትን መዛሙርን ከም ዝቐረበ ጠቒሱ ብፍላይ ሓደሽቲ መዛሙር ብዕምቆትን ኣመራርፃ ኩርናዕን ዝተፈለየ መንባሩ ኣብርሂቡ ኣቦ እምበር ባይቶ ዞባ ደቡብ መምህር ወልዳይ ገብረ ብወገኑ ንኣሽ ወለዶታት ብቑዕ ፍልጠት ንኽድልቡ ከምኡ ውን ብባህልን ክብርታት ሕብረተሰቦም ተኸስኪሶም ንኽዓብዩ ዝግበር ወፍሪ ኣብ መጻኢ ህወቶም ኣዝዩ ሓጋዚ ስለ ዝኾነ ሃማመተ ዝያዳ ክደፍኣሉ ኣዘኻኺሩ ኣብ መወዳእታ ማሕዳሪ ዞባ ደቡብ ኣቶ ሃብጣብ ተስፋፅን ውዳብ ቀያሕቲ ዕምበባ መሰረትን ቀጻልነትን ሕብረተሰብ ከም ዝኾነ ብምጥቃስ ምምሕዳር ዞባ ደቡብ ኣድላይ ደገፍ ከም ዝገብር ኣረጋጊጹ ኣብቲ መደብ ብውልቅን ብጉጅለን ዝተዓወቱ ክሽለሙ ከለዉ ንኡ ዞባ ዓረዛ ጎብለል ብምዃና ዋንጫን ገንዘባዊ መተባብዕን ተሸሊማ
2: ንሞራልን መኸተን ህዝብን ሰራዊትን ኣብ ምብራኽ ንባህልን ክብርታትን ሰውራ ኤርትራ ኣብ ምዕቃብ ዘብቅዐ መትከላት ቀያሕቲ ዕምበባ ናብ ወለድታት ምስጋሩ ዝግበር ጻዕሪ ዝያዳ ተጠናኺሩ ክቕጽል ንላቦ ጽንዓትና ውሕስና ወኪል ኣገልግሎት ዜና ኤርትራ ዞባ ደቡብ ፊሎሞን ትካቦ ካብ መንደፈራ
0: ንመስግነካ ጋዜጠኛ ፊሎሞን ትካቦ ኣብ ዞባ ዓንሰባ ብ5 ዞባታት ክካየድ ዝቕነ ቅነ መጽሓፍትን ምርኢት ምህዞን ሰንዓን ብ10 ግንቦት ተዛዚሞ ነቲ መጽሓፍ መሰረት መሃዝነትን ምዕባልን ብዝብል ቴማ ካብ 30 መያዛ ክሳብ 10 ግንቦት ዝተኻየደ መደብ ኣሸሓት ህዝቢ ከም ተዓዘቦን ልዕሊ 3,000 መጽሓፍቲ ከም ተሸጠን ተገሊጾ ሓላፊ ሃማመተ ዞባ ዓንሰባ ኣቶ ኣዛዚ በረኸታብ ንውድድር ምህዞን ሰንዓን ኣመልኪቱ ኣብ ዝሃቦ ሓበሬታ ተሳተፍቲ እቲ ኣጋጣሚ ንዓበይቲ መድረኻት ዕድል ከም ዝፈጠረሎም ተገንዚቦም ኣብ መጻኢ ብዝሓይለ ክሰርሕሉ ኣዘኻኺሩ ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ኣቶ ክብሮም ንርኣዮን ሓላፊ ፖለቲካዊ ጉዳያት ትግደፍ ዞባ ዓንሰባ ኣቶ ሙሉእ ተስፋ ማርያምን ብወገኖም ብመገዲ ምሪት መጻሕፍቲ ናይ ምንባብ ባህሊ ንምኩስኳስ ብውድድር ምዞን ሰንዓን ድማ ዓቕሚ መንእስያት ንምምዕባል ዝተወስደ ተበግሶ ብምጓስ ከምዚ ዓይነት መደባት ብዝሓይለ ክድፋኣሉን ኣብ ሙሉእ ዞባ ክዝርጋሕን ተላብዮም ኣብ መወዳእታ ነቲ መደብ ኣብ ምዕዋት ኣበርክቶ ንዝገበሩ ወረቐት ምስክር ተዓዲሎም እዚ ከምዚ ኢሉ እንከሎ ቤት ጽሕፈት ሃማመተ ኣብ ንኡስ ዞባ ከተማከረን ኣብ ዝወደቦ ስልጠና ኣሰራርሓ መግቢ ዝተሳተፋ 32 ሰልጠንቲ ብ10 ግንቦት ተመሪዖም ሚኒስትሪ ሕርሻ ውሕስ ማእዛዊ መግቢ ንኹሉ ኣብ ኩሉ ዝብል መርሓ ኣብ ግብሪ ንምውዓል ኣብ ልምዓት መግቢ እንስሳ ከምኡ ውን ምውሓስ ጥዕና እንስሳታ ዘተኮረ ስልጠና ብ8-9 ግንቦት ኣብ ከተማ ዓሰብ ወዲቡ እቲ ካብ ማእከላይ ቤት ጽሕፈት ሚኒስትሪ ሕርሻ ዝመፁ ክኢላታት ነቶም ኣብ ዞባ ዶባዊ ቀሕ ባሕሪ ዝነጥፉ ሞያውያን ሕርሻ ዝተዋሃበ ስልጠና መግብን ጥዕናን እንስሳታት ብምውሓስ ቀረብ ምህርቲ እንስሳታት ንምርጋጽ ዝዓለመ እዩ ሰልጠንቲ ንኣገዳስነት ናይቲ ስልጠና ብምጥቃስ ክሳብ ናብ ርሑቕ ገጠራት ብምንቅስቓስ ንቕሓት ሓርስቶት ክብ ንምባል ኣበርቲዖም ከም ዝሰርሑ ኣረጋጊጾም ሓላፊ ጨንፈር ሕርሻ ዞባ ዶባዊ ቀሕ ባሕሪ መንእሰይ መሓመድ ዓብዱራሕማን ኣብ ዝሃቦ መዛዝም ቃል ሰልጠንቲ ብዝቐሰሞ ትምህርቲ ጥዕናን ጥሪትን ምህርተነን ንምስሳን ብዕቱብ ክሰርሑ ኣዘኻኺሩ ዜና መስዋዕቲ ሚኒስትሪ ዕዮን ማሕበራዊ ድሕነትን ጨንፈር ዞባ ደቡብ ገዲም ተጋዳላይ ገብርኤል ካሕሳይ ተኽለ ጀብሪል ብ10 ግንቦት ኣብ መበል 69 ዓመት ዕድሚኡ ብሕማም ተሰውዩ ኣብ ወርሒ ሰነ 1975 ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ ገብርኤል ኣብ ግዜ ሓርነታዊ ቃልሲ ኣብ ተዋጋይ ሰራዊት ኢደ ስራሕትን ኮሚሽን ስንቅን ድሕርና ፅነት ድማ ኣብ ኮሚሽን ረድኤት ስራሕተኛታት ይቕሬታ ኣብ ኮሚሽን ረድኤት ስደተኛታት ኤርትራ ካብ 204 ክሳብ ዕለተ መስዋእቱ ድማ ኣባል ሚኒስትሪ ዕዮን ማሕበራዊ ድሕነትን ዞባ ደቡብ ብዝተፈላለየ ፅፍሕታት ሓላፍነት ንህዝቡን ሃገሩን ብተወፋይነት ዘገልገለ ሓርበኛ እዩ ስዉእ ገብርኤል ካሕሳይ ጀብሪል በዓል ሓዳርን ኣቦ ሓሙሽተ ውሉዳትን እዩ ስነ ስርዓት ቀብሩ ድማ ብዓሶቱ ሓደ ጉንቦት ኣብ መካነ መቓብር ሓርበኛታት ደቀ ምሓረ ተፈፂሙ ሚኒስትሪ ዕዮን ማሕበራዊ ድሕነትን ጨንፈር ዞባ ደቡብ ብመስዋእቲ ገዲም ተጋዳላይ ገብርኤል ካሕሳይ ጀብሪል ዝተሰምዖ ምርር ሓዘና ገለፀ ንስድራ ቤቱ መቓልስቱን መሳርሕቱን ፅንዓት ይሃብኩም ይበል ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ምክታልኩም ክትቅፅሉ ደጊመ ብክብሪ ዕድም ዜናዊ መሰናዶ ኤርቲቪ ናቐፅለ እዩ ዝኽድኩም ተዓዘብቲ ስለ ምክታልኩም ኣዘ የመስግን ዜና ወፃኢ ጃፓን ኣብ ወታደራዊ መደበራታ ናይ ነዊሕ ርሕቀት ሚሳላት ንምውፋር ትወስዶ ንዘላ ስጉምቲ መንግስቲ ሩስያ ደጊሙ ኮኒንዎ እቲ ውሳኔ ንፀጥታ ዞባ ኤስያ ፓስፊክ ኣብ ሓደጋ ዘወቱ ምዃኑ ዝሓበረት ሩስያ ድሕነታ ንምሕላው ኣድላይ ስጉምቲ ከም ትወስድ ኣጠንቂቓላ ጃፓን ልዕሊ 1,000 ኪሎ ሜትር ዝውንጨፍ ሚሳይላት ከተዋፈር ከም ዝጀመረት ዝጠቐሱ ፀብጻባት ተወሰኽቲ ኣፅዋር ንምውዳድ ትሰርሕ ከም ዘላ እውን ይሕብሩ መንግስቲ ጃፓን እቲ ስጉምቲ ዓቕሚ ምክልኻል ሃገሩ ብምድላል ግዳማዊ ፀጥታዊ ስጋት ንምምካት ዝዓለመ ምዃኑ ክገልፅ ንሕ ኣሎ ድሕሪ ምውላዕ ኩናት ዩክሬን ኣብ ልዕሊ ሩስያ እገዳታት ከተፅድቕ ዝፀንሐ ጃፓን ብሰንኩ ዝምድና ክልትዮን ሃገራት መሊሱ ከም ዝሸሓከረ ናይ ቀረባ ተዓዘብቲ ይጠቕሱ ሩስያ ጥራይ ዘይኮነት ቻይና እውን ወተሃደራዊ ምንቅስቃሳት ጃፓን ብምቀዋም ሃገራት ኤስያ ፓስፊክ ብሓባር ክምክትኦ ክትፅውዕ ፀኒሓላ ኣብ ፓኪስታን ሎሚ 12 ግንቦት ብዝተኻየደ ሽበራዊ ምጥቃዕቲ ብውሕዱ 20 ሰላማዊ ሰባት ከም ተቐትሉ ተቓዲሑ በቲ ኣብ ሰሜናዊ ምዕራብ ፓኪስታን ኣብ ዝርከብ ዕሙር ዕዳጋ ዝተፈፀመ ምጥቃዕቲ ሩስያ ዝርከብዎም ልዕሊ 30 ከም ዝቆሰሉን ከቢድ ንዋታዊ ዕንወት ከም ዝወረደን ሰብ መዝፀታት ሃገር ሓቢሮ ዛጊድ ናይቲ መጥቃዕቲ ሓላፍነት ዝወሰደ ኣካል እኳ እንተዘየለ ካብ ኣፍጋኒስታን ሰሊኾም ዝኣተዉ ዕጡቃት ፈፂሞሞ ክኾኑ ከም ዝኽእል ፓኪስታን ወቒሳ ኣብ ዝሓልፈ ሳልስቲ ኣብ ፓኪስታን ብዝተኻየደ ተመሳሳሊ መጥቃዕቲ እውን 15 ኣባላት ፖሊስ ከም እተቐትሉ ዝዝከር እዮም እዚ ተደጋጋሚ መጥቃዕትታት ካሃዲ ተስፋ ተገይሩሉ ንፀንሐ ምትፍናን ፓኪስታንን ኣፍጋኒስታንን መሊሱ ከረሮ ከም ዝኽእል ይእመት ክልቲኡ መጥቃዕትታት ኢድ ኣፍጋኒስታን ክህልዎ ከም ዝኽእል ዝኣመተት ፓኪስታን ሕነ ናይ ምፍዳይ ስጉምቲ ከም ትወስድ ኣጠንቂቓላ ኣብ መንጎ ክልቲኦን ጎረባብቲ ሃገራት ካብ ፈለማ ናይዚ ዓመት ክካየድ ብፀንሐ ምልዋጥ መጥቃዕትታት ልዕሊ 600 ሰባት ከም ተቐትሉ እዩ ዝግለጽ እቲ ግጭት ኣቐዲሙ ኣብ መንጎኦን ካብ ዝተወልዐ ተመሳሳሊ ክስተት እቲ ዝሓይለ ምዃኑ እዮም ፀብጻባት ዘረዱ ኤሮጳዊ ሕብረት ኣባል ሃገራት ኣብ ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ገደብ ክገብራ ከም ዝኽእል ኣሚቱ ማሕበራዊ መራኸቢታት ንቆልዑ ጠንቂ ኣካዳምያዊ ድኻማትን ዘይተደለየ ወልፍታትን ይኸውን ከም ዘሎ ዝገለፀት ፕረዚደንት ኮሚሽን ኤሮጳ ኦርሱላ ቮንደርላየን ዝተወሰነ ክሊ ዕድመ ተጠቃምነት ዝኽልክል ሕጊ ክፀድቕ ከም ዝኽእል ኣሚታ ይኹን እምበር ኣበየ ናይ ክሊ ዕድመ ዝርከቡ ከም ዝእገዱ ዛጊድ ኣይነፀረትን ሓያሉ ሃገራት ማሕበራዊ መራኸቢታት ኣብ ቆልዑ ዘለዎ ኣሉታዊ ሳዕቤናት ብምርዳ ክኽልክላ ምፅንሕን ፀብጻባት የረዱ ማሕበራዊ መራኸቢታት ጎኒ ጎኒ ሓበሬታዊ ሞያውን ማሕበረ ቆጠባውን ረብሓታቱ ኣብ ቆልዑ ኣሉታዊ ሳዕቤናቱ ንዓበየ መፅእ ከም ዘሎ ኪላታት ይጠቕሱ ፈረንሳን ብሪጣንያን መራኸብ ኩናት ናብ መፃበቦ ሁርሙዝ ካብ ምውፋር ክቆጠባ መንግስቲ ኢራን ኣጠንቂቖም እዚ መጠንቀቕታ ዝተዋሃበ ክልቲን ሃገራት በቲ እስትራቴጂያዊ መስመር ዝካየድ ምንቅስቓስ መራኸብ ንምውሓሳ

ኣርባዓ ሃገራት ዝሓቆፈ ወተሃደራዊ ልፍንቲ ንምምስራት ይሰርሓ ከም ዘለዋ ኣብ ዝግለጸሉ ዘሎ እዋን እዩ። ምክትል ሚኒስተር ጉዳያት ወፃኢ ኢራን ብማሕበራዊ መራኸቢታት ኣብ ዘርግዖ ጽሑፍ ኣብ ዙርያ መጻወቦ ሁርሙዝ ተወሰኽቲ መራኸቢ ውግእ ምውፋር ተኸሲቱ ንዘሎ ወጥሪ ዘጋድድ ከምኡ ውን ብኣሜሪካን ዝካየድ ዘሎ ዘይሕጋዊ ተጻባኢ ተግባራት ዝድግፍ ከም ዝኾነ ገሊጾ ጸጥታን ውሕስነትን መጻወቦ ሁርሙዝ ብኢራን ጥራይ ከም ዝረጋገጽ ዝሓበረ እቲ ምክትል ሚኒስተር ሰራዊት ኢራን ኣብቲ መጻወቦ ንዝካየድ ወተሃደራዊ ምትእትታው ተሪርን ቅጽበታውን መልሰ ግብሪ ከም ዝህበሉ ጠንቂቑ። እዚ ከምዚ ኢሉ እንከሎ ኣፈኛ ሚኒስትሪ ጉዳያት ወፃኢ ኢራን ኣሜሪካ ዘይምኹኒ ጠለባት ተቕርብ ከም ዘላ ወቒሶ። ኢራን ግጭት ደው ክብልን መጻወቦ ሁርሙዝ ዳግማይ ክኽፈትን ዘቐርበቶ እማመ ሕጋዊ ጠለብ ከም ዝኾነ ዝሓበረ እቲ ኣፈኛ ፕረዚደንት ትራምፕ ነቲ እማመ ብምንጻቡ ጸጥታን ምርጋእ ናይቲ ዞባ ኣብ ሓደጋ ወዲቑ ከም ዘሎ ገሊጾ። እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ካብን ናብን ወደባት ኢራን ዝግበር ምንቅስቓስ ንግዳውያን መራኽብ ንምዕጋት ዝካየድ ስርሒት ምጅማር ይሓስብ ከም ዘሎ ምስማዕ ከም ዜና ፎክስ ኒውስ ኣብ ዘካየዶ ቃለ ምሕትት ሓቢሩ። ኤሮጳ ሕብረት ካብ 211 ተቋሪፁ ንፀንሐ ንግዳዊ ዝምድና ምስ ሶርያ ናብ ነቡር ንምምላስ ዘኽእል ውሳነ ኣጽዲቖም። እቲ ሕብረት ነቲ ኣብ መንጎ ክልቲኦም ወገናት ዝተኸተመ ግንካ ንኣሳት 15 ዓመታት ብኸፊል ተወንዚፉ ጸንሐ ናይ ምትሕባር ስምዕ ብምሉእ ክትግበር ወሲኑ ኣሎ። እቲ ስምዕ ንመብዛሕትኡ ሰደድ ፍርያት ሶርያ ናብ ኤሮጳ ሕብረት ካብ ቀረፅ ነፃ ዝገብር ከምኡ ውን ኣብ ሰደድ ወርቂ ነዳድን ማዕድናትን ዝፀንሐ ማሕንቆታት ክልዓል ዝድንግግ እዩ። ኮሚሽን ኤሮጳ ሕብረት ኣብ ዘውፅኦ መግለፂ እቲ ስጉምቲ ኣብ መንጎ ኤሮጳ ሕብረትን ሶርያን ንዘሎ ክልታዊ ዝምድና ዘደንፍዕን ዘደልልን ከም ዝኾነ ኣነፂሩ። እዚ ውሳነ እዚ ኤሮጳ ሕብረት ንቁጠባዊ ሕውየትን ፖለቲካዊ ምስጋርን ሶርያ ንምድጋፍ ዘለዎ ጽኑዕ ድሌት ዘርኢ ምዃኑ እቲ ኮሚሽን ብተወሳኺ ሓቢሩ። እዚ ከምዚ ኢሉ እንከሎ ሚኒስትራት ጉዳያት ወፃኢ ኤሮጳ ሕብረት ምስ ሚኒስትር ጉዳያት ወፃኢ ሶርያ ኣስዓድ ኣልሸባኒ ኣብ ከተማ ብራስለስ ቤልጅም ተራኺቦም ከም ተዘራረቡ ተቓሊሑ። እቲ ዘተ ኣብ ዳግሚ ህንፀት ሶርያ ምርጋ ቁጠባን ጉዳይ ምምላስ ስደተኛታትን ዘተኮረ እዩ ነይሩ። ኤሮጳ ሕብረት ንሓያሎ ካብቲ ኣብ ልዕሊ ሶርያ ኣፅኒዕዎ ፀንሐ ገራታት ኣብ ዝሓለፈ ዓመት ከም ዘለዓሎ ዝፍለጥ እዩ። ዲፕሎማስያዊ ዝምድና ኤሮጳ ሕብረትን ሶርያን ድሕሪ 211 ከም ዝሻሕከረ ፀብጻባት ይሕብሩ። ኣባል ሃገራት ኤሮጳ ሕብረት ኣብ ልዕሊ እስራኤላውያን ሰፋሩ ሓድሽ እገዳ ንምፅናቕ ኣብ ስምዕ በፂሐን። ሓላፊት ፖሊሲ ጉዳያት ወፃኢ ናይቲ ሕብረት ካጃ ካላስ ብማሕበራዊ መራኸቢታት ኣብ ዘርጋዕቶ ጽሑፍ ሚኒስትራት ጉዳያት ወፃኢ ትማል 11 ግንቦት ኣብ ከተማ ብራስለስ ኣብ ዘካየዶ ርክብ ኣብቲ ውሳነ ከም ተሰማምዑ ሓቢራ። እቲ እገዳ ኣብ ምዕራባዊ ገማግም ኣብ ልዕሊ ዝርከቡ ፍልስጤማውያን ዝተፈጸመ ግፍዕን ቅትለትን ንዝተሳተፉ 7 እስራኤላውያን ሰፋሮ ዒላማ ዝገበረ እዩ። እዚ ሓድሽ እገዳ እቶም እስራኤላውያን ሰፋሮ ናብ ኤሮጳ ከይገሹ ዝኽልክልን ናይ ባንክ ሕሳባቶም ዘደስክልን ምዃኑ ተፈሊጡ ኣሎ። መንግስቲ እስራኤል ነቲ ብኤሮጳ ሕብረት ኣብ ልዕሊ ዜጋታቱ ዝጸደቐ እገዳ ኮኒንዎ ኣሎ። እዚ ከምዚ ኢሉ እንከሎ ኤሮጳ ሕብረት ኣብ ተመሳሳሊ መዓልቲ ኣብ ልዕሊ 10 ላዕሎት መራሕቲ ምንቅስቓስ ሓማስ እገዳ ኣጽዲቖም። እስራኤል ካብ 223 ኣብ ምዕረባዊ ገማግም ዘካየደቶ ስርሒታት ልዕሊ 1500 ፍልስጥኤማውያን ከም ተቐትሉ፣ ኣስታት 11,000 ከም ዝቆሰሉን ኣስታት 22,000 ድማ ኣብ ትሕቲ ቀይዲ ከም ዝኣተውን ጸብጻባት ይሕብሩ። ምንቅስቓስ ሓማስ ወተሃደራዊ ዓቕሙ ዳግማይ ይሃንፅን ኣብ ሽመጥ ቃዛ ሓድሽ መጥቃዕቲ ንምክያድ ይዳሎ ከም ዘሎ ብማዕከና ዜና እስራኤል ንዘቕረበሉ ክሲ ነጺግዎ። ሰብ ስልጣን እስራኤል ኣብ ዝሃቦ መግለጺ ምንቅስቓስ ሓማስ ንስምዕ ምቁራጽ ተኽሲ ከም ዕድል ተጠቒሙ ወተሃደራዊ ትሕቲ ቅጺ ንምህናፅን ኣብ ሽመጥ ቃዛ ጽሉ ንምሕያልን ይሰርሕ ከም ዘሎ፣ ከምኡ ውን ሰብኣዊ ሓገዛት ንወተሃደራዊ ዕላማታቱ ንምምዋል ይጥቀመሉ ምህላው ወቒሶም። ይኹን እምበር ምንቅስቓስ ሓማስ ኣብ ዘውፅኦ መግለጺ ነቲ ካብ ወርሒ ጥቅምቲ 225 ተግባራዊ ዝኾነ ስምዕ ምቁራስ ተኽሲ ጽኑዕ ተወፋይነት ከም ዘለዎ ብምርጋጽ እቲ ዘቕረበ ክሲ ንተወሳኺ መጥቃዕታት እስራኤል መመኽኒታን ምፍጣር ዝዓለመ ከም ዝኾነ ገሊጾ። ስምዕ ምቁራስ ተኽሲ ተግባራዊ ካብ ዝኸውን ድሓር 2400 ጥሕሰታት ብእስራኤል ከም ተፈጸመን ብሰንኩ ድማ 854 ፍልስጥኤማውያን ከም ተቐትሉን ጸብጻባት ይሕብሩ። እስራኤል ካብ መወዳእታ 223 ኣውሽመጥ ቃዛ ብተካይዶ ዘላ ወተሃደራዊ ወፍሪ ልዕሊ 72,000 ፍልስጥኤማውያን ክቕተሉ ከለዉ መላእ ህዝቢ እቲ ወሽመጥ

ከምትመዛ በለ ዝፍለጡ እዩ ካምቦድያን ኣዘርባጃንን ትማል 11 ግንቦት ክልታዊ ዝምድናን ምትሕባርን ምድንፋዕ ቃላት እየን ክልቲን ሃገራት ነዚ ቃል ዝኣተዋ ቀዳማይ ሚኒስተር ካምቦድያ ሆን ማኔትን ወኪል ፕረዚደንት ኣዘርባጃን ኤልቺ ኣመር ባዮቭን ኣብ ከተማ ፒዮናምፔን ኣብ ዘካይዶ ርክብ እዩ ክልቲዮም ወገናት ኣብ ፅላታት ፖለቲካ ቁጠባ ንግዲ ፀዓት ቱሪዝም ባህሊ ትምህርትን ሕርሻን ዝግበር ምትሕባር ንምስፋሕን ምድንፋዕን እዮም ተዘራሪቦም ቀዳማይ ሚኒስትር ካምቦድያ ኣብ ዝሃቦ መግለፂ ክልቲኤን ሃገራት ኣብ ዝተፈላለየ ዓውደታት ዝካየድ ምትሕባር ንምዕባይ ዓቕሚ ከም ዘለዎን ገሊፆ ወኪል ፕረዚደንት ኣዘርባጃን ብወገኑ ሃገሩ ምስ ኣባል ሃገራት ቆጠባዊ ውድብ ደቡባዊ ምብራቅ ኤስያ ማለት ኣስያን ዘለዋ ዝምድና ንምድላል ንካምቦድያ ከመገዳሴት መሻርክቲ ከምትርያ ኣነፂሮም ዜና ንምዝዛም ቀንዲ ነጥብታቱ ክደግመልኩም ኣብ ሃገርና ቀረብ ፅሩይ ስተማይ ንምርጋፅ ናይ ኣስታት 125 ቢልዮን ናቕፋ ወፍሪ ከም ተገብረ ተገሊጹ ዓለምለኻዊ መዓልቲ ነርሳት ብደረጃ ሃገር ንፈለማ ብደረጃ ዓለም ድማ ንመበል 52 ግዜ ተዘኪራ ኣብ ዞባ ጋሽባርካ ብደረጃ ምምሕዳር ከባቢታት ዝተወደበ ባህላዊ ውድድራት ተኻይዱ ኣብ ዜናታት ወፃኢ ጃፓን ናይ ነዊሕ ርዕቀት ሚሳይላት ንምውፋር ተወስዶ ንዘላ ስጉምቲ ሩስያ ኮኒናቶ ኣብ ፓኪስታን ብዝተኻየደ ሽበራዊ መጥቃዕቲ ብውሕዱ 20 ሰባት ከም ትቐትሉ ተቓሊሑ ኤሮጳዊ ሕብረት ኣብ ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ገደብ ክገብር ከም ዝኽእል ኣሚቱ ዝኸብርኩም ተዓዘብትን ሎም ሸ ዝተዳሎ ዜና ምስናዶ ኣብዚ ይፍፀም ስለምክታልኩም ኣዘየመስክን ሲትኮም ዳ ዝማም ስዒባ ክትቀርብ እያ ብወገነግን ሰላም

0: ዋይ ብድኻም እኳ ተዋሊእና
1: ኣንጣል ይዕርፍ ይዕርፍ ይዕርፍ ሎሚ እኳ ዓብ ኸኣኻ ንጥቕ ናይ ቀደም ንእሽተይ ዘለካ መስለካ ዘሎ
0: ዘይትዕርፍ ወሊድካዶ ትዕርፍ ኢኻ
1: ይበን ንታ ንሩታ ጓልካ ድያ
0: ንዓወ እንታ ከምዛ ቆልዓ ዘላስ ከምታ ናይ ቆልዓ ከላ ዝሕንቅቓ ዝነበርኩ ከማ ክሕንቅቓ ትብል
1: ሰይቲ ሰብኣይ ክንሳሲ እንታይ ክትል ዘለካ እንታ
0: እዛ ዝብለካ እንታ ሕማም ክፍፂማ ሲ ዘይትኽእል እዛ ንእሽተይ ሰዓል ዋላ ተሒዛ ተስኢላ ስንንንንወላላላላላ ትብል ሞው እወይ ዕጃ ክቀይድናዮ ክስዕር ከላ ከዓ ትሰዓላ ካሲኢሉ ዘይብራሃ ቀጭው ዘይብሉ
1: ሙት ሰብኣስ ንዓ ኣለይ መለይ ክብል ክንፋስ ሓሊፉ ይኸውን እምብል
0: ዋይ ኻ ማስ ወሊድ ዋና ኣይበለለይ እምበር
1: እዩ ንስኸ
0: ዋይ ንስክስቂኢልክ ክሕማም በዓሉ ክ ክትዕድም እዮ ይብላ
1: ኣንተ ክንደይ ሓስብ ሓደ በዓልቲ ቃል ኪዳን እያ ኣዶ ደቁ እያ እንተኾነ እንተኾነ ካልእት ስይትረፍቲ ወይ ሓብተይ ንዕና ስክ ሕክምና ተመርመሪ ክብላ እንዲ ዝግባእ
0: እንታ ትፈለማ ድኣ ኣገርያቶ እንድያ ኣገርያቶ ኮያ ስወላላላ ትብል ሞ ንስኻ ዝብልፀፀባ ኩሉ ከዓ ሽሩ ይብል ይብለካ ኣ እንታ ትፈልጥ ዲኻ ኣድዩ ተተሓምምሲ ከምኣ ገይሩ ክንዲ መርዓቱ ኣይምተሸገረላ
1: እንታ ዘንደቅሎም እኮ ንሰቁተን ከምሕሱም እየን ፍትኖ
0: ዋ ፍትኖኦም ጥራይ ዲኸ ወ እንታ ነዚኣ እኳ ሓሚመ ምስ በለቶ ኮ ዘየምፃኣላ ነገር እኮ የለን ይብለካ ኣለኹ ዘዝበለቶ ክእዘላ ዝፍርታታት ገለ ዲኻ ትብሎ ኣድዩ ትቁፀሩ
1: መማሲኢዳ ብኸመይ ነቕሓላላ
0: ዳሃርዳ ጥኒዕዋ ተኸታት ኢሉ ትዋ ብለካ ኣለኹ ንሱ እንከሎ ሰናእናእ ትብል ንሱ ምስከደኸ ማሕዙቶ ፀዊዖ ጎረባ ብትስጋ ዝርበሽ ብለካ ሰዓቆ ሙዚቃ ንሃለካ ምፅው ደሓር ነዚኣ ምስተዝተውዓለላ እታ ምሕንቃቐ ቶባዕ ገዲፍዋ
1: ወይ ኣታ እሞቲ ዝለመደቶ ደኣ ምስኣነ ዳ እንታይ ኮነት
0: ዋ ኣንፈት ቀይራ ናባይለ ወይጣ እንኻ ምስኪን ትፈልጠኒ ኢኻ ብወላ ሓንቲ ዝነብሰ ኣይክእለለይን እዩ እዝበለት ንኽጥፍ እዝበለት ንኽሰምዕ ደድሕሪ ኣቀይድ ምስ ኣቁንዞ
1: ዘይከምኡ ገንዘብ በቃቅ መከራይ ፅብባ ኮይናትካ ርኢኻ ብጓልካ ሕሊቡ ፈጢሩልካ
0: ከምኡ ድዩ
1: ይኸውን
0: እንታይ ፈሊጠ ኢልካ ኒኢኻ እንታ ዝቆር መድመደይ ኮ ርኢኻ ኸ በላዕ ፀዊዕለ ይኸውን

0: እንተይ ራሱ ኪርክ ትስሕቂ ኣብ ሞይኮ ኩሉ ነገር ኣይ መስሓ ነቲ ከዲናስ ብኮብካ ገይረ ዝውሕጠኳ የላስ
1: ኣኩልካዛሒልዋ ኮይ
0: ኮብሳዓ እምበር እንተ ኩስዒኒ ዝገድፈኒ ባህሊት
2: እንዲወይውርሓንካድሌታ ትገብርላ ሓደ ሓደ ግዜ ካኮ ካብ መድሃኒት እናዕሊ እምነት ንሕው እዩ ቅድም ሞ ብማይ ውሓጢዮ ዳሓኮ ካስቲክ የ እዳልክ ትብያ
0: ንቕምኦ ገብራ ኢና
1: ስምዑን እንዶ ከምቲ ዝበለቶ ብሓደ ተተወስቶ ሳዕብን ይክትለላ ዶ
3: ኖኖ ሽወያ ይዓነ ክልተ ፈፀጋ ኣብ ዘና ፍንጫ ወፃ
1: ኣንታ ኣስማናይትላገፅ
3: ኣንታ ሓፍተይ መድሃኒት ብዶ ዝንሕር ወሲዳቶ ይዓነ እንታይ ክትኮን ድርያ ኣለኺ ዝኾነ ልዕሊ ዓቐን ንሕር ወሲድካ ጎድናዊ ሳዕብን ኣለዎ
2: ልዕሊ ዓቐ

0: ዕዳ ዓቕልካ የፅበልካ ልዕሊ ዓቕን ኣልኮላዊ ምስታይ ኣስኪሩ ንክብርካ ባይታ የውርዶ
1: ወ ልዕሊ ዓቕን ምዝራብ የሽክመካን ይፍክሰካን ልዕሊ ዓቕን ሰቕ ምባልካ ትምሕትም ቡንዴ ስሜካ
2: ሰኣነኻ እንተገፊሕካ ዘለቕለቕ እንዳበለ ምኻዲ ኣቤካ ኣመና እንተፀቢብካ ድማ ኣፃብዕትካ ጨቢጡ የሳቅየካ ስለዚስ እቲ ቁም ነገር ኣብ ዕቅን እዩ ዘለዎ ኢና ንብል ዘለና
3: እዚ ኩሉ ክትብሎ ፀናኹምኖሞ ኢልኩማኒኩም እንተትኾኑ ከመይ ደስ ምበለኒ ነይር
4: ያ ሚዛን ሕጂ ይመድሃብ ኦፊስ ኣይዘላ
3: ወፍቲ ኦፊስ ኣብታ ሳሎን ጎቦ ኮይና ኣላ
1: እሞ ማ መድሃብኩም ሰቲ ክትፈትዎ ማዓታ ንሱ ዘይዛርባ
0: ዋ ኣቲ ፅቡቅ
4: ተማ እጂ ማ ሰተ ብየ ኣሎ
2: መኻዚን ኣሎ
4: ሰተ
5: ጀማ ሰተ ኢልኩምዶ በዛ ዝነይዶ ሰተ ዝብል ድምፂ ሰሚዐ
4: ኣይዋ ክፅዋዕካ እንደ ፀኒሐ
5: ሞንህለኹልኩም ሰተ ኣብ ማእከልኩም ተኸሲተ ኣለኩም ዲ ሃለዋቱ ድሰሓተ ወይ ዝተደናገረ ስሑ ዝሃውተተ
2: ኣዴና ድሃብ እኳ ኣላ እዛ ኣደኹሉና ተዘይዋሓጥኩ በለድ ብደርዘኑ ኸኒና
5: ኸኒና ብደርዘን ደኣ መርዝ እንዳ ኣሉ እንታይ ደኣ ንጉድጓድ ክንድኡ ተሃዊኻትሉ
0: ሓሸካ በይላቶ ግምጥልሽ ርድኢታ በቋራጭኩም የደልያ ብድድ ንእለታ
1: እኖሰተሓወይ በዓል ጥዑምላዛ ንማማ ድሃብ ለዊስካ ለዋቢስካ ናብ ልባ ምደሳ
5: ማማ ደሃብ ዳ ኣይትልወስ ኣይትልወስ ዓቕሊ ምግባር እዩ ቀሪበ ኣነ ዓዋሮ ክትፍደስ
1: ዋ ነታሞት
4: ሕቲ ድሓ እንደኾንኪ
6: ብከመይዋዒልካ
4: እንኪ በለ እዚኣ እዚኣ ርኢ ከለኺ ኣብ ናይ 12 ሰዓታት ፍልልይ ንዓልቲ 2 ሰዓ ውሰድያ ልክሎት እዩ ፋርማሲስት
6: ወይ ባባ ኣድኪመካ
4: ዋ ከምዘይበሃል ዳጓለ ኣድኪመካ ድበሃል ይነቦኻ
6: ኣድኪመካ ክብለካ እየ እምበር ኣይ ካብ ስራሕካ ብኮርካ ንዓይ ክትብል እኒ ፍቅድ ፋርማሲ ኮለል ክትብሉ ዒልካ
4: ኣንትሩታ ጓለ ኣልተፍኩስ እዮ ባፅ ዘረባ ኣድኪመካ ዘይኮነሲ ኣትዒበካ እዩ ዝበሃል
6: ዝብሎ ካልእ ተሓስቦ ካልእ
4: ሽፊን ክባሃ ሳዕሊ
6: እታ ባኺ ለግበካ ዲ ከፈሪሕካ
4: እንታይ ዳ ሰዓል ተረጋብንዲ
6: እሞ ዘይተለግበካ ስናተይ ናይ ጓልካ እንዳ ኣሎ
4: ንሽዶ ትብላ ባዕልካትክን ዋይ እቲ ከምኡ ኢል ክትዛርበ ከለኸ ክሰኸከይበልክሲ ከምዚ መዓርለኺ ክትፍንው እያ ክትመስሊ ካብ ኩሉ ቆልዑ ከይትልክም ብለ ቁሉ ኣበየ ኣሎ እሰይ ወደ
6: ኣሎ እሰይ
4: እሰይ
6: ኣታ እሰይ
4: ንስእሰይወእሰይእሰይእሰይእሰይእሰይ
6: ይ ነባሓጎ ይፅልአካ
7: ዘይበሃል
4: እ ተርፊፍካ ማለትፊፍካፈርካኣቢልካ ተርፊፍካ ለ እዚኣ ተሃብኩኻ ኸ
6: ወይ ቆልዓ ይነጉስ ክኮርን ፍሽኽ ክብልንስ ናይ ኳሕ ሰም ኳ
4: ዋ ሂናይዳ ቆልዓ ኮ ውሽጢ ሕርህርክ ዝብል ዘይብሉ ንፁሕ ፍጥረት ኳይ
6: ወይ ዘይከውን ኮይኑ እምበሪ ቆልዓ ኮንካ ተትነበር
4: ሂናይዳ ንስኸ ካብ ቁልዕነት ደሪሕ ክለኺ ኢኺ ኣይ ጡጦ ጥራይ እንዲያ ተርፈክ ዘላ ከይደ

0: ሰይ ወደይ ማንጎ ጥዑም ዶ?
1: ኦ ማማ ናይ ዓለም ጥዑም ጥዑም እዩ
0: እሞ ጥዕመኒባ
1: እምበ ክትቅድለኒ
0: ወኣተ ብቻኻ ኣጥዕመኒ ይዳልከኒ ብቻኻ ጥዕመኒ
1: ወይ ማማ ካሕካሕያ
0: ክድ ግና ፅናሕ ክትርእኒ ኢኻ ናይነ ደኻሳይ ጥዕመክን ክትብለኒ ወር እንታይ ኢለዩ ዝናትካ ንሄሉ ዶ ናተይ ባባ ዘምፅእ ኣለይ ናተይ ክማ ንጥዕ እውይ ናተይ ስኽጥዕም ናተይ ብሽሕ ፅኻብ ናትካጥዕ
1: እሞ ጠምጥማ ብልክ ዘይሰትዩ
0: ዋ ኣነ ኸ መኽዓሻ ደየ ተተወድኣኒኸ በብቑር ጌር የሰት
2: እያይ ንዕና ይበሊ
0: ንግስቲ ሕራይ መፃኹ ሰይ ወደ ዳቦይ ገረ መስቀል መፅሕ ክመፅእ ዝወዲ ሕራ
2: ዘሎ ዓቐን ግዜ ሰዓታት ንፈላለዮም ዝነግሩና እቲ መድሃኒት ኣብ ውሽጥና ኣትዩ ንክሰርሕ ግዜ ስለዘድልዮ እኳ እዩ
3: ኣቲ ግዜ ከምዘድልዮ ኣፈልጦ ኒ መዓስ ጠፍኢኒ
2: ዋ ስኽዳ ትፈልጥ ወደይ ከሰኻኽረኪ ኢለ ምረት ማማድሃብ ሓኪም ኣብ መዓልቲ 2ልተ ግዜ እንድሕር ኣዝዝልኪ ነቲ መድሃኒት ኣብ ናይ 12 ሰዓታት ፍለልዩ ትወስድዮ እዩ ዘለኪ ንኣብነት ንጎ ሰዓት 7ተ ተወሲድ ምሸ ድማ ሰዓት 7ተ ትወስድዮ
4: ዶ ከምዚታት ክ ኣለዎ ድዩ እሞ ንመዓልቲ 3ለስተ ግዜ እንተኣዝዝልካ ዳ ከመይ ከመይ ጌርካ ትወስዶ
2: ንመዓልቲ 3ስተ ግዜ ተኣዝዝልካ ድማ ኣብ ናይ 8 ሰዓታት ፍልሊ ትወስዶ ንመዓልቲ 4ዕተ ግዜ ተኣዝዝልካ ድማ ኣብ ናይ 6ዱሽተ ሰዓታት ፍልሊ ትወስዶ
4: ኣብ መዓስ ኣብ መዓስ ትወስዶ
2: ንኣብነት ንጎ ሰዓ 6ዱሽተ ተወሲድካዮ እቲ ካልኣይ ድማ ፋዱስ ትወስዶ እቲ ሳሳይ ድማ ሰዓ 6ዱሽተ ትወስዶ እቲ ራብዓይ ድማ ፍርቀይ ትወስዶ ማለት እዩ
3: ኣቲ ጓለይ ወዳሓኒ እቲ ኩሉ ምጉሳብ ትረፈኒ 4ዕተ ሻዕ ንመዓልቲ ትወስቶ ኣውህብኒ ከኒ ናይ ኣውህበኒ
2: ኣንቲ መመዳሃበይ ንዓኸም 4ዕተ ግዜ ተኣዝዘልኪ ስካ ዋይ ኣቲ መመርሃፍ ስክዳ ርሓኒክ ዘሎ ክረስኒ ኮ ዘይብልኪ ዳሓርካ ሕማም ደንዳኒ እዩ ብድትል ኩሉ ኸ ርዑ ጠቕሊሉ ዕዝር እዩ ዝኸይድ
3: ዶ ድማ ከዓ ብ ጠቕሊሉ ይዕዘር እዩ የኸየይ ዘይወረዶ ሰብሂ ብዝልዮም ዝብሉ መሳለ
5: ኣሞ ሓንቲ ዶክበቲ ሕጂ ትውሕጢ
3: እትኽድለ ለ ኩሉ ክንደርሓካ ዘቕንዓይ
5: ንከምዚያልክ ኣለ ክንደድፈክ ኸይ
3: ዕዝር በሊ ሚካል ባሊደ ይልሃኒ ሕጂዳ
5: ሕጂ ገረብ ባባ ደው ኢሉ
6: ዋ ገረብርሃን ሓወይ ደው ኢሉ ምታ ክትብልያ ኸ
5: እዛ ዝሓኪም ነፂጋ ትኸኒና ብምሉ ተዘይወሰድኮ ኢላ ተሸግረልና ትብሎ እየ
6: ዋይ ኣታ ስምዑለይ ስምዑለይ ባ መድሃኒቲ ከም ቆሎ ይቁሓሚ ኣቴ ኣርጋፍዶ ትፈልጥኒ እክዳ ኸም ኢለት ገረብርሃን ሓወይ ሓሰ ኣርእኻ ኣለዋላ ሕጂ ሓንቲ ሃድ ንብላ ኣለኹ ኣቲ ሓንቲ ሃድ
2: ኣነ ወይ ወይ ክትገብረ ኣንተ ተዲኻ ክትገብረ ልዒልካዮ ወይ ኣነ ወዲ ወይ ከኣንተ

0: ኣቦ በዓል ንስኻት ክንሲ ኣዴታት ዲኽን ክትበሃላ መዓንጣ ከብኮ እዩ ዝቐርፅ
1: እሞኣንስ እንታይ ዘይገበርኩ ኢኻ ደሊኻኒ
0: እንታይ ዝገበርኩ ተገልግጥ ክድማ እንታይ ዝገበርኩ ክትብለኒ እቲ ዴታት ዝገብሮስ ኣነ ክነግረክ ተቤ
1: ባባ
0: በወልቦ ዓንጃል ዋ ዓንጃል
1: ዓንጀላይ ትበለና ዓንጀላይ ኮንኩ ዳሕርክ ዓንጀልታይ ምኳኑ ትርጉሙ ትፈልጦ ዲኻ
0: ኣይርዳዕኒ እንታይ ማለት
1: ዳሕንተላደ ስኻ ተላደ
0: ጠሪጣጠጣ ዓንገለይ ዝበሃል ከምዝናትኪ እቲ እስኽ ብወድኽ እንዳተላገፅክስ ንኣይትላገፅ ክትብልኒ
1: ኣንተ ባባ እዛ ንግስቲ ጎርቤትናት ያመተስንዕና ይብጠጠ ክናብግርም
0: ባዕላ ትፈልጥ ንግስቲ ባዕላ ትፈልጥ ትብለክሎ
1: እሞ ናብ ምስኮርኪ ብድሕይ ክፍታ ቢሉ ሰትዋ
0: እቲ እሞ ከምዘይስተስ ኣቐዲም ክንታኹን ከዘይትነግርዮ እዚ ንዓበይቲ ጥራይ ዝተዓዘዘ ኢልክ ተትነግርዮ እዚ ኣንበያ ንመፀኒ እዮ
1: እሞ ድሓን ሕጂ ጥራሕ ድሓን ኩነብን በቀስ ኢለ ነገሮ
0: ክስበለ ሕጅና ፈቲንዎኒ በዓል ፈቲንዎኒ ሕጅና እንታይ መምህር ደሊሉ ካብ ተግባር ዝዓቢ መምህር ድለይ ስበለ ብጃለይ ናትከ ዕድል ሞ ዓብይ ይብለክሎ ስኪ መሃንስ ዕድል እንታይ ትፈልጥዮ ተትፈልጥዮ ከማን ኣይተጠቐም ኩሉ
1: እንተ ባባ ካብ ሕጂ ንዓይቲ ቆያቅ ትነቅፍን ስፀሎት ግዳ ዘይትገብር ኣምላኽ ኣቦይ ወዱ ጓለ የሕቁፈኒ ዘይት ኢልካ ዘይትፅሊ
0: ሞሰምዓኒ ዶ
1: ባባተይ ዘረብኡ ኢካ ዝዛረብ ዘለካ ኣምላኽ ሰማዕ ዶይኮነን
0: ኣቲ ሰማዕ ዳኣ ሰማዓ ወይ ግን ተፀባፃቢ እዩ
1: ከመይ ተፀባፃቢ
0: ከመይ ዶ ኣብ ፀገምካን ሽግርካን ጥራይ ድዩ ዝድለይ እቲ ካልእ እዋን ከ ኣበይ ነርካ ተብለኒኸ እንታይ ይብሎ
1: ባባ ኣምላኽ ዓዳጊ ናብ ሰብ ኣይተወርዶ
0: ኣሕ

0: ፋጉ ፋጉ
1: እሰይ ወዴ
0: ሽሮባ ሐኪም ከይጣፈር ካንዝ ራይስ ታይሊ
1: አርስተን ወይ አዋያና ወያኔ አንታ እሰይ ወዴ ዝነግረካ ኸሲን ካምር ንስኻል አለባ ምንዲኻ
0: ፋጉ ማንጎብ ንሽ ታይሊ ምሽ
1: እስተወይ እሰይ ደሊኻ ይኸዝልክ
0: ና አንተ ይጆ ጋዚ ካለኝ ነካ
1: አዋያና እጂ እሰይ ወዴ ንስ

0: ሓደርካ ሓይሎም ኢድ ሓንዲ ሓዲርካ
1: መስግኑ መስግኑ ኣትኩሞም ሓወይ ተማሊ ደኣ ከመይ ሓሊፉ መርዓ ወዲ ሓውሃ
0: ኦው ኦሎምፒክ በሎ እንታይ መርዑ ሽማይ ትጋጋ ሓየሎም ሓወይ ኣንታ 20 ማይ ቤት ዳስ ገይሪኡ ውራይ ሕሊፍልካ ነቲ ዝተዓደመ ሰብ ርኢኻ ኣስመራ ጥር ዝበለ ሰብ ዘሎ ኮይኑ ይስምዓካ
1: ዋ ክንደይ ከምቲ ደኣ ሓሪዱ ኮይኑ ወደ እዚ ኩሉ ናዚ ኩሉ ሰብ ኣኺኑ
0: ሓየሎመይ ኣነ ጥራይ ክሳብቲ ጫፍ ኣፍ ደገዳስ ዝፈቐድክዎን 25 ከብቲ ዝዓቢልዎን
1: እሞ ከብቲ ፅኒቱ በሎ እምበር እንታይ እሞ ክንዲዚ ውራይ ጌይርካ እንታይ እሞ ጋፍዒካ ክንዲዚ እንታይ ከዓብሲ እንታ ንንኻ ተሓገዝካሉ እዩ እምበር
0: ታስቑኢልካ እንዳ ኣሉ ሓየሎመይ ስቑኢልካ እንዳ ኣሉ ንራእይሎ ይስምዐለይ እንዳ ኣሉ ዋዕ
1: ደሓንዩ ብዝኾነ ኣብ መርዓ ጓልካ ከዓ ሕግዘካ ኸውን
0: ይትረፈኒ ትረፈኒ ሓየሎመይ ንጓለይ ብዓቕሚ እየ ዘምስላ እንታይ ኣምፆ ናብ ሰብ ምውዳቕ ዋዕ
1: ኣንታ ካበይ ካበይ እዮም ዘምፅዎ ዘሎ ካበይ ካበይ እዩ ዝውህለለሎም ዘሎ ከመይ እዩ ዝውህለለሎም ዘሎ ወ
0: እንታ ገሪምኒኮ እዩ ገሪምኒኮ ኣንታ ሰልደኸ ብመሸማዕ ውህለሊ እንታ ኣነ ከዓ ክሳብ ዝልህልህ ክጎት ተረእኽዎ ገመድ ሒጁሲ ብድሕሪኡ ድዑል ዝኣሰረ መሲልኒ እምበር ማኣሰልዲ መሲልኒ ኣንታ ሰልደኸ ከምዚ ኢልካ ውህለሊ ወደ
1: ይውህለለሎም ኣሎ ወደይ ዕድል እዩ ንዕና ከዓ ክንዲ ዝጓሓፍ ከማና ወርሒ ጓሓፍና
0: ኦይ ሓየሎመይ ጎሮኛ ጓሓፍ እኮ ፓፓዮ ተደርበካሉ ቅላጥ በናና ተደርደርካሉ እምበሪ ድራ ፅንጣት ዕንቀጣን ሽሮን እምበኣር ገሮኛ ጓሓፍ ትመልያ ታስኻዚ ስኻ ግን ተሓይሽ ካባይ ካባይ ስኻ ተሓይሽ ሓየሎም ሓወይ ንወድኻ ሚልዮን እኳ ውፅኢካሉ ኣቦ ሚልዮን እኳ ተባሂልካ ትፅዋዕ ኣለካታ
1: እዚ እኮ ንበይኒ እዩ ሃርጓፍ ሓርጓፍ ወይ ሓርጓፍ
0: ዛኣት ወዲ እንታ
1: እወ ሓውሎ ጥቓንዳ ትኽሊ ሓወይ ከደንግፀካ ካን ክትሪኦ ከለኻ ነዛ ዝጎታ ዘሎ ክሻ እዩ ዝመስል እዚ ሲ ሓዊ በሃል ሓዊ ብላዓዮ ሓዊ
0: ሓዊ ብላዓዮ ወ ሓዊ ብላዓዮ
1: ኣንታ እትወድኻ ኸ ድሃይዶ ግብረልካ ኣሎ ወይን ሓደ ግዜ ክሰደድካ እየ ዝበለካ ገንዘብ ሲ ሰዲድ ወንዶ
0: ኣይረኣናን ሓየሎመይ ኣይረኣናን ኣይረኣናን ወደይ ሲጣዓየን ደደዊ ኢልካ ማማ ኸመለኺ ባባ ኸመለኻ ኣስመራ ኸመ

0: ኣላ ክብል ጦቅ ኣቢልና ኣንታ ኣንታ ወረትን ቴሌፎን ዝኸፍለሉ ዘይሰደለይ ካልእ ስትረፍ
1: እሞ እንታይ ስቁኢልካ ትሰምዖ እተን ዝበልና ካስ ኣይመፃን ዘይትብሎ
0: ዋዋዋዋዋዋዋ ትረፈኒ ሓይሎም እየ ይትረፈኒ ሽዱሽተ ወርሒ ገይሩሎ ድሃይ ካብ ዘይገብር መንፈልጥ ድሓር ካብ ስራሕ ሰጊጎ ሞ እንተፀንሐ ደሞዝ ኣብዮም ኒኦ ሞ ካብ ደሞዝ ካ ፍርቂ ስደደለይ ተበለኒኸ
1: ኣነ ዳ ኣሰደንን መሲሉን እንዳኣሉ ኣብ ደሞዝ ዝመልሰልካ 500 ከተርቅሓኒ ደልየ ነይረ እታ ዝክር ኣትያትኒ
0: ኣንታ ሓጂ ኸይነይ ትዝክር ኣንታ እንታይ ክንደይ ዝክር እዩ ዘለካ እንታ
1: እታ ካብ ማኪና ንስረ ዝወፃ ኩላ እንታ
0: ዋ ኣንቱም ሰብዕ እንታ እዛ ዝክር እዚኣ እምበር ልዕለታ መኪና ኣሳቅያትካ እንታሓየሎ ዋ እታ መኪና ዳ ላሓፂፃ እንዲ ይግዲ ዝገደፈትካ እንታ እዚኣስ እምበር ናብራኻ ላሓፂፃቶ
1: ከምኡ ይትበል ከምኡ ይትበል ካብ ኣፍ ጎማ ኮ የድሒነ
0: ወናብ ምንጋጋ ድክነትካ ኣድርብካ ኣላሓየሎ እንታይ ኢኻ ተዛርበና ደሊኻ
1: ኣንታ ፀኒሖም ስ ብኮንቴነር ክእትውዎ እዮም ንሕና ከዓ ክረን ጌርና ኣብ ኣፍ ደጋ ክንቅበሎም ኢና እንታ ከምዚ ናይ ወደብ ጅጅ እንዳበልና ከነእትወሎም ኢና ኣብቲ ባንኪ ኣነዝሕ ኣንታ ከመይ
0: ዝውህለሉ
1: ከመይ ኢሉ እዩ ዝውህለሉሎም ዘሎ ኣንታ ዲጋ እኳ ክንዲ ዘይዋህል
0: ዋ ከመ ኢልካ ክውህለላ እንታ ኣነ ሓየሎመይ ተጃሂሩ ድኣ ከይትብለኒ እምበሪ ሕሩም እየ ዝብለካ 1,000,000 ሎቶርያ እንተ ዝበፅሐኒ ወይ ከዓ ከም ዝእትዎ ዘለዎ ሓደ መሸማዕ ገንዘብ እንተዝህልወኒ ብዝባንካ ኣብ ገዛውተይ ብጥሜት ተጠልቂዓ ተሓድር ከብዲ ኣይመሃለወትን እንተሓመቕኩ ንህለ ኩንትራት በጣሕ ገይረ ካብ ሬቶ ክዕድል መሓደርኩ ነዚ በኸ ህፃን ከዓ ችቾቶ ናብኩ ችቾቶ ናብኩ ዕድል ሓ
1: ከማይትበል ኣድኮም ምሓወይ ከማይትበል ገንዘብ በዓለገ እዩ በጃኻ ምስሓዝካዮ ከዓ ትቕየር
0: ሓቅኻ ምዃን ምስሓዝካዮ ከዓ ትቕየር በዓለገ እዩ በጃኻ ገንዘብ ወይ እንታይ ይበሃሉ ሕጂ ሓይሎም እንታይ ትብሎ ነዚ ስንታ ክትብሎ ትኽእል ዋ ኣንታ ንህለካ ነዛ ባንክ እኮ ዕንቅፋት ኮይኑዋ ኣብ ውሽጢ ምስራሕ ክልይዎም በቃ ክመላለስ ትማሊ ሰንበት ናይ ዕቁብ 3,000 ገንዘብ በፅሖ ንሶኒያ ንግሆ መፅ የትወልካ ብዛ ባንኪ ዋደይ ፀንሐ ድሕሪ ቀትሪ መፅ ኢልካ 50 ቅርሺ ሙዝሑቅ ሶሉስ ንግሆ መፅ 50 ቅርሺ ሙዝሑቅ ረብዑ ሙዝሑቅ 50 ቅርሺ ዋ እንታይ እንታይ ዝገበርና ሰባት ኢናራግፅ ንውዳእ
1: ኣድከሞ ሰብ ዓቕሙ እዩ ዝገብር ሰብ ዓቕሙ እዩ ዝገብር
0: ግደፈና ዋ ግደፈና በጀኻ ዋ ኣብ ገዛውቶ እሙን ድኳን የብሉን ድዩ ኣምሒሉ ዘየትሕዘን ወይ እሙን ዘመድ የብሉን እንተምፅ ስራሕ ምፅባብ
2: ሓየሎ ኣንታ ከመለኻ ድሓን ፅቡቅ ግርም ከመለኻ
1: ድሓን ፅቡቅ
2: ኣንታ ዝቐዝሕ ትኽእልዎዶ ኣለኹም ንይ
1: ድሓን እዩ ድሓን እዩ መቸም
2: ስድራኸ ከመይ ኣለው
1: ድሓን ኣለው
2: ድሓንኣለውከመለኻ
1: ኸ
2: ድሓኒና ድሓንና መቸም ተራኽበና ኣላ እዛ ባንካ
1: ወ
2: ተራኽበና ኣላ ሳላ እዛ ባንካ ንራኸባ ኣለና ሓይሎም እየ ንራኸባ ኣለና ከመይ ከለኻ
1: ድሓን
2: ግርም ርኢኻ ንሕና ናብዛ ባንካ ክንኣቱ ንስኹም ክትሕልው ኣብዛ ባንካ ንራኸባ ኣለና ሳላ እዛ ባንካ ርኢኻ ንራኸባ ኣለና
1: ንራኸባ ኣለና
2: በል እሞ ኣነ ክኸይድ ክኣቱ
1: ድሓን ሕራይ
2: ይበል ሓይሎም
1: ሕራይበል ኣንታታ ኮይኑ ዳኣ ሰላም ዘይብለካ
0: ታምሲለ ኣነ ኸሰላም ብሎ ታምሲለ ሰላም ብሎ ኣነ ሓየሎም ነዚ ዘይረብሕ ጢኖ ሰኽራም ነዚ ሰላም ክብል ብኣረጊት ጓንቲ እኳ ሰላም ኣይብሎን ኣነ ኣይ ሓደ ኒኖ እንድዩ ኣብ ማርሻ ቤት ተደርቢ ይሓድር መሳኪን ሙኒ ችቤ እኳ ካፍቆዶ ማርሻ ቤት ክኣርይዎ ዓቕሎ ማፅቢ ይብሎ
1: ከማእሳይ ትበል ስኽራን ገዲፍዎ እዩ ገንዘብ ገይሩ ብልዎ ነይሮም
0: መን ኢሉ እኳ ዋ መን ኢሉ እኳ ሓየሎም ናብ ዝባንክ ምእታው ድዩ ኣጠራጢሩካ ኣነ ዘይነግረካ እዚ ገንዘብ ክገብር እዚ ኣብ ውራይ ሰብ ዝፈሊ ስማዕ ክነግረካ ብል ዛብረህት ትፈልጣ እንዲ ካብዚ ባንክ ዘላ
1: ዛብረህት ወ
0: እዛ ገጃፍ ሬጅስተር ትሰርሕ
1: ዛረጓል
0: ንዓ እንታይ ዲ ግዲ
1: እንታይ ዲ ንዓ
0: ኣይ ጓል ሓብቱ እንዲያ ጓል ሓብቱ እንዲያ ንዓ ሰላም ክብል እንዲ ዝመላለስ ዘሎ ሰንዲ ከቐምጥ ድዝኣትወ መሲል እኳ
1: ዋይ
0: ይኣትወልካ እሞ ሰላም እብል ብገንዘብ ሃብታማት ብጥማራት ሰኺሩ ዕግርግር ምስ በሎ ሰንከልከልና በለ ንኸተመ እዚ በዓል ዝስቁም ነገር ክገብርታ ኣታ በዓል እዚ ውራይ ሰብ ዝፈልጥታ ስማዕ እስኪ ኣነ ካብታ ውራይ ኸ ኣይፅሓፍኩን ታምፆ እንዳዚ ውራይ ሽምካ ምድርባይ ዋ
1: ድከም ሓወ ገንዘብ ሃልዩ እኳ ኣውኻ እንተዘይሓጊስካሉ
0: እንተዘይሓጊስካሉ
1: ገንዘብ ሃልዩ እኳ እንፅጉም እንተዘይረዲእካሉ
0: እንተዘይረዲእካሉ

0: ዋይለለ ዋይለለ
1: ገንዘብ ሃለ እኳ ንሕሙም ተዘይሕወይካሎ
2: ምንሽሊና ተዘይገዚእካሉ ወይ
1: ገንዘብ ሃለ እኳ ዘቕስን ተዘይሰሪሕካሉ ገንዘብ ማለት ሲ
0: ወረቐት እንዳኣሉ ገንዘብ ማለት

0: ዘቕስን እንተዘይሰሪሕካሉ ገንዘብ ሃልዩ እኳ ዘደቅስ እንተዘይፈጺምካሉ
1: ዘቕስን ወይ
0: ገንዘብ ማለት ወረቀት እንዳኣሉ

0: ገንዘብ ከዓ በጃኻ በጃኻ ናሃርዋ ፋይፋይ ትኺዶማ ባንክ ከሕብስኻ
1: ከይሕይሩኻ
0: ንበቃቓ ታይ ትኺዶም ኣብ ፅምዋ ከይኣስሩኻ
1: ከይዕስቡኻ
0: ገንዘብ ከዓ በጃኻ በጃኻ በጃኻ
2: እዋይ ልልይ ልልይ እዋይ ልልይ እዋይ ልልይ
0: በንኺድ ኣብቲ እንዳጓልጋፎ ሓደ ሓደ ክንብለካ ሰዓት ከዓ ኺል እዩ
1: ንኺድ ሓየ ሎመይ ሓደ ሓደ ካበልካ ክልተ ክልተ ትብለን ንኸውን ንኺድ
0: ንኺድ በርስከ

0: እዚ ኢለ ክገልፀልካ ደ መላ ሰብነት ይ ቆይርሃፅ ድቡቕ ኢሉ
1: ኣነ ኸ እቲ እሱር ናይ ሞት ፍርደ ይቕበሉ እዩ ግዳ ክቡር ዳኛ ክልተ ቆልዑን በዓልቲ ቤትና ኣለውን ሓንሳቕ ጥራይ ገፆም ርእዮ ሳናቦት ማፍቅድለይ ምስበል ከብደ እዩ ሓገጭ ወጭ
0: እቲ ዳኛ
2: ታ ዓንዲ ሓዲርኩ ታየ ከሊፋ ከመይ ሓዲርኩ
3: ዓንዲ ሓዲርኩ
2: ኣብርመ
0: ብቃ ጫጭኩ እዩ ንሞት ዝተፈርደ ሰብ ስድሩኡ ክርኢን ዓዲ ክንሰድድ ኢልካ ተሓስብቲ ኮይንካ ብሃማዲ ከቆፂልካ እናምስበሎ
1: ምምፃእ ስም መፅኹ እንተ ኣብኹም ንግን ድሓን ፍርድኹም ፈፀሚ ኢሉ ርእሱ ክብል ከሎ እዩ ተራእዩ
0: ኣየ ጭከነ ናይ ዝዳኛ ዝወ እንታ ዘይወለደ ድ ኮይኑ ቁርጥር ትብል ብቕባቕ ዘይረአየ ሰብ
1: ርኢኸዶ እቲ ማእኸል ተኸጪሉ ዝነበረ ህዝቢ ብነድሪ ብድድ እዩ ኣነ ንሞት ክወሓሰ ኽእል እየ እወ ሓንሳእ ዘይኮነ ሰዕላብ ግዜ ክወሓሰ ኽእል እየ ዝብል ድምፂ ምስ ሰምዖ ካእምን ዲኽ መላእ ሰብነተይ ክወራዕራዕ ኢለኒ ኣይኣመንኩን
0: ሓቂኻ ተመኢልካ ኸምውነ ዝናሰምዓኻ ቅልጢፍካ ክትኣኒ ከቢድ ኮይ ናይ ሽዑ እንድ ዳ ኣነሲ ገለ ዶ ኮን ናይ እምሮ ፀገም ኣለዎ ኢለ ዝሓስቡ ድንን ኢለ ነዘ ንባዕቲ ዝቕቢለ ክውፅእ ካንታ ቁሩ ተረፈኒ
1: እቲ ዳኛ ሞ መዓስ ዓጢጥዎ እቲ ዕቢት እንዲ ተነፍየ መንከ ትበሃል ንስኻ ንገበነኛ እሞ ከዓ ንሞ ዝተፈርደ ሰብ ክወሓሰ ይበሃል እዩ
0: እዚ ኩሉ ሰብ ሰንጢቑ ሽሕና ሸሓትን ግዜ ወሓሶ ኣሚነ ክቕበሃል እነኹ
1: ኣይ ዓይኒ ፍጢጡ እንዲ እሞ ናብቲ ተኣሲሩሉ ዘሎ ሰንሰለትን ናብቲ ናብ ክሳዶ ክዓልብ ዘንበጥ ዘሎ ሰይፍን ገፅካ ሞ ንቕረብ እንታይ ዝኾንካ ኢኻ ክንዲ ዝትጋዕሪ ዘለኻ ንስ ንሞ ናፊቕካ ዝፀናሐካ ኢኻ
0: ምቐጭጭዎ ድ ዓርኩየቲ ክትንፋስ ዓርኩ ኢሉ መሊሱሉ
1: እቲ ኣመኻሪ ናይቲ ዳኛ እውን እኮ ትጋገ ኣለኻ እዚ ኮ ናይ ምህላውን ዘይምህላውን ከቢድ ውሳኒ እዩ እንጥፋኣት ካብ ዓልካ ፅውዕ ክንደይ ከደርቕ
0: ሽዑ ዳኣ መሪርዎኒ ናብቲ ዓርኩ ቅርቢ ኢሉ ጥምጥም ሚሉስ እንቲ ጀረብ ጣቢሉ ኣይ ካብኡ እንድ ኣ ነብሰይ ምኽኣል ሲኢነ ካብ ውሽጢ ንግዳ መሰስ ስለ ዝወፀኹ
1: ንስኻ ውፅእ ምስ በልካ ኩላ እታ ሰብያ እዚ ፅሉል ክኸውን ኣለዉ ቁርብተይ ክጠልሞ ምዃኑ ኣይግምትኒ በዓሉ ክሳዱ ንሴፍ ሕልፍ ይህብዋ እያ ኢላ
0: ከንጨሪሽ እዩ

0: ክትፈለጥ ኩሉ ከምዝ ነገር ክትፀንሕ ኣምላኻ ሓገዝኪ ኣምላኽ ምሳ
1: ኣንስ ኣባ መፅናሕ ዝመለት ክበልከ
0: ኣነ ንስኽን ገጽ ተረኺብና ዘለና ሳላ ዝእሙን ዓርኪ ንሱ ብህይወ ተተለይ ዋሓሰኒ ነይሩ ኣነ ንገጽኪ ንስኽ እውን ገጸይ ክትርኢ ንበቕዓነ
1: ኣሚን ብዘይበኣኸ ይወስ ኸመይ ይኸውን ወረ ኸመይ ኢለ ይኽእሉ
0: ከምኡ ባይ ትበሊ ኩሉ ዝከኣል ኣምላኽ ኣሎ ፍሬና ባራ እዩ
1: እንታይ ኣጓል
0: ብሓቢኡ ኸዓ ብሂወ ዝተዋሕሰኒ ዓርክ ኣለኒ ኣብ ጎኖ ከም ዝኸውን ርግፀኛ እዩ

0: እንታይ አንታ ታይ ዳ እዮም ኣንታ ኣይተኣከቡ እንደን ኮይኑ
1: ንዓዳ ሓንሳብ ዳ ኣብዚኣ ኮይና ተዓዘቦ መርር ኣደስ ኩላ ተኣኻኺባ እንታይ ግድኽ
0: እዋይ ኣንታ እንታይ ኢና ክንርእሎም ማዓንቲ
1: ውላ
0: ኣንታ ኣነስ ፈሪሐሉ
1: ከን ቆሪፂ
2: እቲ ኣርእ ምንዳኛ ሞ ማዓሰ ነቲ እሱር ፍትሑዎ ስከይኺ እቲ ዓርክየ ዝብል ዘሎ ፅጋበኛ እሞ ፍኒሕ ከምዘይብል ጌርኩም ኩርንኩር ይቀፍልዎ ድሕሪ ሰለስተ መዓልታት እንተዘይተመሊሱ ትእዛዘይ ከይተፀብኹም ክሳድ ብትኽዎ ኢልዎም እንዲ ብድድ ኢሉኽ እዩ
1: ኣብቲ ደገ ኸሉ ኹዳ እቲ እሱር የማነ ፀጋም ቁልሕ ከይበለ ከምዛ ንፋስ ባሕሪ ከንበብሪ እየ እንዲ እዋ
3: እንታይ ዳኣሉ ኮይኑ ኢለ እንተሓሰብኩ
0: እንቲ ዓርከት እንተሓሰብክዎ ግንዚ ኩሉ እቲ ሰብ ሓቂ እዩ ነይሩ ማለት እዩ ንሞ ዝኣክል ዝሓልፈሉ ሰብ ረኺቡ ዳ እንታይ ኢልዮ ክምለሶ ራእየኒ ግዜ እንታይ ኢሎ ተሪፉ ወይ ፀሓይ ናብ ምዕራባ እዛእዝየ
1: ዋ ፀሓይ ዳ ኸይዳወ እንታ ባሓደ ኣፊቱ ዝጠሊምዎ ማለት ኩ የሕሊፍ ሂብዎ በል እስከ ዝኣመንካዮ ናይ ኣምነንን እዩ ትብሎ ሰብ ብናይ እምነት ልብኻ ክጠላዕ ከምዚ ኮይታ
0: ፃዕዳ ክሕደ ዝብልዎ ከምዚ
3: ደፎ ጥራይ ግደፎ
1: ንኺድ ጥራይ ሕጂ ተሪፋትና ዘላታ ናይ ጣዕሳ ዘርኡ ምስማዕ ንኺድ ናዕለይ ነቱ
2: ኣነ ግን ክሳድ ብሴፍ ተበቲኻ ክርኢ ብቓት የብለዩ እምነትን ክሳድን እየን ኮን ብሓንቲ ወስታ ብዛ ዓለም ብሞ ዝፍለያ ዘሎ ከም ዝበለ ሰቀቐ ምርኢት ድማ ኣብ ሓንጎል ያስፌረ ክነብር ኣይደልኒ ሕዚ ዳኛ ይትረፍ ከም ዝረኺቡ እንታይ ኢልዩ ክምሕሮ
1: ሕዝበ መቸም ነዚ ኣይሰግራ ኢልካ ተሓስብ እንተለኻ እብለክዕ ዘለኹ ሎሚ ዓመት ኩሉ ግራውትኻ ባዕለይ ሓሪሰ ባዕለይ ክእ ክበልካ እንታይ ብል ንበረ ድማ ክትብል ኢኻ ወ
2: ቀንጣብ ትኸውን ፍጥረት ሰብ የብሉ ኒ ኣብዘይ ባዕሉ ንሞ ትሕሊፉ ኸቦ እቲ ዘርኣየ ፍቕርን ዕርክነትን ከ
1: ዋይ ክገብራይ ክገብራ እንታይ ግድኸ ዓርከይ መቸም ለዘበን ዝወረደ ካብ ምቕባል ሓሊፍካ ካልእ ዝግበር ነገር የሎ ንዕነ ግዳ ሳዕብኒ ንኺ ንዕነ ይነጡ
2: ግደፈን እስከ ግደፈን
1: ዋ
2: ክኣቱ ደ ክኣቱን እኮ
1: ምግዳፍ ዘይገድፈካኒ ኣንታ እታ ዘላ ባ ብሓደ ኮይንና ክንሪያ
3: ድሓር ድማ ካብቲ ዓርከተይ ዓርከትካ ባ ክንመሃራታ
0: ዋ ኣንታ እንታይ ኢኻ ኹንካ
2: ካብ ጥልመስ እንታይ ኢና ክንመሃር
1: ኣይ ክጠልም ካንጥልም ከብሎ ኦይ
2: ገለ ድኣ ክተርእየ ንደሊኻ እምበሪ

0: ኣታ ነዚ ኸተርኢ ድኸምፅኸን
1: ንኽትዕናዕ ንህምቶ እንታዕኒ ደታ

0: ጸሎት ግበር ሕራይ ንዓይ ንኣኻኩ ደይ ንርሑቕ መገሻ የኸይድ ስለ ዘለኹ እምበር ካባኹም ተፈለየ ሳቢ ዶ ክትዕመኒ ንዓይ ነዲኹም ሓግዝዋ ነዲኹም ስምዖ ዘንበቂ ሕረ
1: ሓጎዞም ይትረፈኒ ኣነ እግ

0: ንስኻ ግን ከም ዝርእካ ዘለኹ ቅድሚ ሞት ሽሕ ግዜ ክትሞት ዘለካ ደረቐኛ እያ ትታረክካ ኣለኻ
1: ዓርከይ ካብ ዓቕሚ ንላዕሊ እንተዘይፅገም ጥልመት ክፍፅም ዝኽእል ሕልና ከም ዘይብሉ ይፈልጥ እየ ካብ ሬሱኡ ዝርኢ ግን ሞት እዩ
0: ተዳሎ ወሶም ካባኹም ከዓ ያ ኣነስ ምውፃሕ ሸኒየ ዝብሰብ እንተሎ እናሃጎልጎል ካሃለል ይኽእል
2: ዓገብ እዚ ዓገብ
3: ያ ነዚ ላ እንታይ ክርእየሉ
0: ሕዝዎ ነዘህተፍትፍ ዘሎ መደናገሩን ሕዝዎ ከምዚ ዝበለ ንሕጊ ዘባጭቕ ሰብ ከሎ ዲታ ንሕጊ
4: ኣሚና

0: አቦ ተመስገንካ ተመስገን አንተ አምላክ አቦይ ሞይቲ ትፀንሓ ደስታይ ደሞ ገበርክ እየ
1: እሱም መፅናሕልካ

0: ደቀኝ ሰበይተይ እናሓዋሩ ክሰናበቶም
1: ዋሓዝ ብሰናብካ ወሰድ ጀካ
0: እወ እቲ ሕሳስ ልደ ወደይ ግን ካብ ሕቕፈይ ምፍላይ ኣብኒ በቲ ጸያፍ መልሓሲ ገይሩ
2: ኣቦይ ናይመለካ ገድፍካኒ
0: ኣለኻ ምሳይ ንዓዲ ሞት ክማልኦ ስለ ዘይክእል
1: እዚ ንዓይ ምኽንያት ኣይኮነን
0: እወ ዋላ ሕጂ ናብ ቅድሚ ዓይኒ ይረአየኒ ኣሎ ካብዘይሕ ውጭውጭ ይብለኒ ኣሎ
1: ዛንታ ቆልዑ ምፅኻ ቆልዑ ትገብረና ኣይትፈትን ካልእ እንተ ዘይብልካ ግዜ ፍርዳ ኣኺሉኒ
0: ካልእሲ የብለይ ዓርከይ ብሂወት ፀኒሕኒ ተመስገን እምበር ሩባ ዓድና
1: ናይ ኩርባን ሩባን ክትነግረና ፍጭሚና ክንፅበየካ ኣይኮንና
0: ረአይኖ ዓርከይ ሕጂ እውን ፅራሕ ርገልካ ኣለኹ ብሉሉ ዘይትትካ ክቡር ዓርኪ ኢኻ እሞ ሓደራኻ ሓደራኻ ሰበይተይን ደቀይን ሓደራኻ
3: እታ ናይ ሩባ ዝበላኽኒ እሳ ኣባ ናይ መወዳእታ ቓላቱ ንስማዕ ድሕሪ ደጊም እኮ ወሰ ንስማዓ
0: ካልእ መዓስ ኮይኑ ዘይገጥሚ እዩ ሩባ ዓዲ መዓር ክሳብ ዓንቀራ መሊኣ ጸኒሓትኒ እንኳዕ ጥራይ በብሸናኽናይ ጠፋቕና እምበር ሓንቢስ እየ ዘጊርዮ ኣብ ዓይነይ ልበይን ግን እዛ ደቕቕ እዚኣ ኸይተሓልፍ እሞ ዋ ኣነ ሞ ብድሕሪ እንታይ ይኸውን ጐየ ሓንቢሰ ተላሕፂፀ እንኳዕ ጥራይ እዛ ጊዜ እዚኣ ርከብ ኩላ ኣምላኻ ቦይ ሓሳብ ልበይ ሰሚሩ ለእዩ ተመስገን
4: ዓርከይ ከም ዘይጠልመኒ ልዕሊ እምነት ዝኸይድ እምነት ነይርኒ እቲ ኸም ቅቡል ወሲደ ጽናሕኹ ናይ ሞት ጽዋዕኻ ክቕበሎ ተመስግን ነፃ እዩ ነፃ ክኸውን ኣለዎ
3: እዚ ፃዕለ እውን ክሳድ ይሕለፎም ሃብኩል ኣብዚ ዓለም እዚኣ ኸዲ ዝዓ
1: ከል ግዜ በልዕና ኣለና ይከል
0: ዓርከይ ሓደ እሙን ዓርክ ክገብሮ ዝኽእል ነገር ኩሉ ጌርካ ኢኻ ሓደ ሰብ ወዲ ፍጡር ክገብሮ ዘይክእል ናይ ዕርክነት ጌርካ ኢኻ እሞ
4: ይኸውን ብማርያም ኢለክ ብኹና መላእኽቲ ኣይከውን ዘይከውን ኣነ ድሓል
0: በዓል ጉራድ ኣነ ብሞ ተሓቲተ እሱ ዋሕሲ
4: ናዓይበልካበዓል ጉራድ ንዓይ
5: ወይታ መኖም እዩ ተፈሪዱ ዘሎ

ከምዚ ዝበለ ንሞት ዝቐትል እምነት ፍቕሪ ዕርክነትን እምነትን እንዳረእኹ ክብሎም ክውስሎን ዝኽእል ነገር እንተሎ ክልቲኹም ነናብ ዝደለኹም ሞሸነ ከምዑ ብሩ

0: ናብ ሓደ ናይ እምነት ኣንፈት ከም ትበሩ ኸዓ ርግፀኛ ሽሕ ግዜ ነፃ እዮ። እዛ ዓለም ዝእመኑ ሰባት ከም ዘለዋ እውን ኣሚነ
1: ታዮ ታ

0: ኣብየ ዳኛ ዝበሎ እምበራታ ከም ዝዕፈረሩ እይ
1: ኣርክነ ዝብሉኻስ ከምዚ ታ
0: ከምዚ ኣይከም ሞት እኒ ውፅዮም ክላክላክላ ዓነ ይበል ዓነ ይኽድ ተዓዊቶም
1: ኢለካ
0: ኣይ ኣርክነት ወ ኢለካ እንደ

ሰላም ፈንሆ ኤርቲቪ ኣብ ምክትል ትርከቡ ክቡራትን ክቡራን ከመይ ትውዕሉ? ሎም ስሩት 12 ግንቦት ፍርቂ መዓልቲ ፍርቃን ስላለዎ ዜናታት ውሽጥን ወፃእን እንሆ ዜና ዘቅርበልኩም ሎም ተክለ ክትከታተሉና ብክብሪ እንዳዓደምኩ ድማ ኣርእስተ ዜና ከቐድም። ኣብ ሃገርና ቀረብ ፅሩይ ስተማይ ንምርግጋፅ ንኣሳት 125 ቢልዮን ናቕፋ ወፍሪ ከም ተገብረ ተገሊጹ። ኣብ ሓሊብ መንተል ብቕዓት ትምህርቲ ብተሳትፎኮም ንምምሕያሽ ዝዓለመ ዋዕላ ተቓኒዑ። ሃማማቴ ዞባ ደቡብ ኣብ ከተማ መንደፈረ ውድድር ቀያሕቲ ዕምባባ ኣካይዱ። ፈረንሳን ብሪጣንያን መራኸብ ኩናት ናብ መፃበቦ ሕርሙዝ ካብ ምውፋር ክቁጠባ

መንግስቲ ኢራን ኣጠንቂቑ። ኤረጳዊ ሕብረት ተቋሪፁ ዝፀንሐ ንግዳዊ ዝምድና ምስ ሶርያ ናብ ንቡር ንምምላስ ዘኽእል ውሳነ ኣፅዲቑ። ኣባል ሃገራት ኤረጳዊ ሕብረት ኣብ ልዕሊ እስራኤላውያን ሰፋሮ ሓድሽ እገዳ ንምፅዳቕ ኣብ ስምምዕ በፂሐን። ኣብ ዝርዝሩ ክንሰግር፣ ኣብ ዝሓለፈ 15 ዓመታት ናፅነት ቀረብ ፅሩይ ዝተማይ ንምርግጋፅ ብዝተገብረ ገዚፍ ወፍሪ መጠን ሸፈነ ብደረጃ ሃገር ልዕሊ 85 ሜታዊት ከም ዝበፅሐ ሚኒስትሪ መሬት ማይን ኣከባብን ገሊፁ። ወኪል ኤራይ ዳተን ዕብዮን ዘዳለወ ፀብፃብ ገረ መስቀል ገረ ዝገሄር ክቐርቦ እዩ።

0: ኣብ ሃገርና ቀረብ ፅግስተ ማይ ኣብ ከተማን ገጠርን ንምስፋሕ ብዝተካየደ ናይ ኣስታት 125 ቢልዮን ናቕፋ ወፍሪ እቲ ሸፈነ ልዕሊ 85 ሚእታዊት ከም ዝበፅሐ ተገሊጹ። ኣብ ሚኒስትሪ መሬት ማይን ኣከባብን ዋና ዳይረክተር ክፍሊ ሃብቲ ማይ ኢንጂነር መብራህቱ እያሱ ነዚ ዝገለፀ ቀረብ ፅሬቱ ዝተሓለወ ስተ ማይ ኣብ ማሕበር ቁጠባዊ ምዕባለ ሕብረተሰብ መሰረታዊ ብምዃኑ ንምምሕያሽን ንምስፍሑን ኣብ ዝሓለፈ 35 ዓመታት ናፅነት ንዝተካየደ ፃዕሪ መልኪቱ ንኢሪና ኣብ ዝሃቦ ሓበሬታ እዩ። ኣብ 1991 ሸፈነ ቀረብ ፅሩይ ስተማይ ኣብ ገጠር ትሕቲ 7 ሚእታዊት ኣብ ከተማ ድማ 30 ሚእታዊት ከም ዝነበረ ዝጠቐሰ ኢንጂነር መብራቱ እቲ ቡምባ መዐደሊ ነቁጣን ቦጥን ዘጠቓልል ኣገልግሎት ኣብ ዓመተ 2025 2026 ኣብ ገጠር ናብ 80 ሚእታዊት ኣብ ከተማ ድማ ናብ 95 ሚእታዊት ክብ ከም ዝመለ ብምሕባር እቲ ሸፈነ ብዓድታት 57 ሚእታዊት ብተጠቃሚ ህዝቢ ድማ 85 ሚእታዊት ከም ዝበፅሐ ገሊፁ።
1: ጥዑይ ኣፍራይ ሕብረተሰብ ክህልወና እንተኮይኑ መጀመርያ ጥዕንኡ ዝተሓለወ ፅሩይ ስተ ማይ ክረክብ ክኽእል ኣለዋ።
0: ብዘይካዚ ልዕሊ 83 ካብ ዝበፅሓ ኣብያተ ትምህርቲ ትካላት ጥዕናን ህዝባውያን ትካላትን እተን 65 ሚእታዊት ኣገልግሎት ከም ዝረኽባ ኣፍሊጡ። ንዓይነት ናይቲ ተዋዲሉ ዘሎ 1565 ስርዓተ ቀረብ ማይ ኣመልኪቱ ኣብ ዝሃበ ሓበሬታ ድማ 675 ብናይ ኤደ ፓምፕ 890 ድማ ብፀሓያዊ ፀዓት ጀነሬተርን ኤሌክትሪክን ዝሰርሐ ምዃኑን ብምግላፅ ሓፈሻዊ 2775 ኪሎ ሜትር ዝንውሓቱ ሻምበቆታትን 2760 መዐደሊ ነቁጣታትን ከም ዘጠቃልል ኣፍሊጡ።
1: ስርዓተ ቀረብ ማይ ሰለስተ ደረጃታት እዮም ዘለውና። ቀዳማይ ደረጃ ኢልና ንጠቕሶ ንኽእል መስመር ማይ ኣብ ገዛ ገዛ ምስ ኣተወ እዩ ክኸውን ኣብ ውስጢ እቲ ገዛ ብባዕሉ ኣይኮነን ከዓ ኣብቲ ቀፅሪ ናይቶም ገዛውቲ ተደኪነናሉ ዘለዋ ዝበፅሖ ቦታታት ማለትና እዩ። ስለዚ እቲ ካልኣይ ናይ ሓባር መዐደለ ነቕጣ ብመሰረት ናይቲ ዘሎ ተጠቃሚ ህዝቢ ብዙሒ ነቁጣታት ከም ዝህልዋ ብዝተኻእለ መጠን ድማ ካብ 500 ሜትሮ ዘይርሕቕ ኮይኑ ነፍሲ ወከፍ ስድራ ቤት ካብቲ መዐደል ነቁጣ ከይዳ ማይ ክትረክብ ከም ዘለዋ ዝግበር። ሳልሳይ ደረጃ ንብሎ ናይ ኢድ ፖምፓታት ወይ ከዓ መገለሊታት ተኺልና እንተበዝሐ 200 ሜትሮ ጥራሕ ተጓዒዞም ማዮም ክረኽቡ ከም ዘለዎም ይግበር። ክሳብ ሕጂ ብኢድ መገለሊ ትጥቀሙ ወይ ተተኽሉ ክሳብ 675 ይኾኑ ሙሉእ ስርዓተ ቀረብ ማይ ማለት ከዓ ኬትካ ናይ መቕዳሕ ወይ ካብ ኣብ ገዛኻ ዘሎ ናይ ትቦ ማይ ቀድሕካ ናይ ምውሳድ ኣብ ግምት ዘእተወ ኮይኑ ክሳብ 1565 ዓድታት በፂሕወን ኣሎ ማለት እዩ። እዚ ምንጪ ናይ ፀዓቱ ገሊኡ ብፀሓያዊ ፀዓት ዝሰርሕ እዩ፣ ገሊኡ ሞቶራይዝድ ጀነሬተር ማለት እዩ፣ ገሊኡ ድማ ካብ ዘሎ ዝርግሐ ናይ ኤሌክትሪክ እውን ዝጥቀሙ ኣለዉ። ስለዚ ብድምር ክሳብ 890 ዝኾና ስርዓት ቀረብ ማይ ኮይነና ኣለዋ ማለት እዩ።
0: ኢንጂነር መብራህቱ ብቕዓት ስተ ማይ ንምርግጋፅ ንዝተሰላሰለ ስራሕ ኣመልኪቱ ኣብ ዝሃበ ሓበሬታ ኣብ 12290 ቅምሶታት ቀመማውን ሂወታውን መርምራታት ከም ዝተካየደ ዓመታዊ ብወሓይ ዝኸይ

0: ኣብ ሓሊብ መንተል ብቕዓት ትምህርቲ ንምድንፋዕ ብሓፈሻ ውፅኢት ተምሃሮ ኣብ ኩሉ ደረጃታት ንምምሕያሽ ድማ ብፍላይ ዝዓለመ ዋዕላ ተቓኒዑ ወኪርአና ስፋ ሚካኤል ገብሬስ መልክዕ ፀብጻብ ዘዳለዎ ትሕዝቶ ያሲን ሳልሕ ካቕርቦ እዩ።
1: ኣብ ሓሊ መንተል ንእዞባ ዒላ ብርዕድ ብቕዓት ትምህርቲ ንምምሕያሽ ዝዓለመ ዋዕላ ብ10 ጉንበት ተቓኒዑ። እቲ ብቕዓት ትምህርቲ ብተሳትፎ ሕብረተሰብ ምርግጋጽ ብዝብል ቴማ ዝተኻየደ ዋዕላ ብቕዓት ተምሃሮ ኣብ ኩሉ ደረጃታት ንምምሕያሽ ካብ 2018 ብተበግሶ መምህራንን መራሕቲ ሃይማኖትን ክካየድ ብዝፀንሐ ፃዕሪ ንዝተረኸበ ተስፋ ዝህብ ውፅኢት ብተሳትፎ ሕብረተሰብ ንምድርዑ ዝዓለመ እዩ። ኣብቲ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ንዘሎ ኩነታት ትምህርቲ ዝምልከት መብርሂ ዝቐረበሉ ዋዕላ ክካየድ ብዝፀንሐ ፃዕሪ ኣብ ዝሓለፈ 5 ዓመታት ውፅኢት ተምሃሮ ኣብ ሃገራዊ ምርምራታት እናበረኸ ከም ዝመፀ ተገሊጹ። ኣመሓዳሪት ንእዞባ ዒላ በርዕድ ወይዘሮ ዓሻ ዓሊኑር ኣብ ዘስምዐቶ ቓል እቲ ዋዕላ ኣብ ገስጋስ ትምህርቲ ክርአን ፅንሐ ፀገማት ብተሳትፎኩም መፍትሕን ምንዳይ ሓጋዚ ከም ዝኾነ ብምጥቃስ ዝወፅእ መምርሒታት ብምልኣት ንምትግባር ተሳትፎ ኩሎም ኣካላት ወሳኒ ምዃኑ ኣገንዚባ። ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ዓንደ ሚካኤል ብግድኡ ብቕዓት ኣብ ውሁድ ፃዕሪ ኣብያተ ትምህርቲ ተምሃሮን ወለድን ስለ ዝምርኮስ እቲ ተበግሶ ብካልኦት ኣካላት ክሰዓብ ዝግብኦ ኣብነታዊ ዕዮ ምዃኑ ሓቢሩ። ኣብ መምሕዳር ዞባ ዓንሰባ ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ተስፋፅን ግርማይ ኣብ ዝሃቦ መዛዘም ቓል ተወሲዱ ዘለዎ ተበግሶ ምሉእነት ንኽህልዎ ሕብረተሰብ ምስ ኣብያተ ትምህርትን መምህራንን ተወሃሂዱ ብምስራሕ ሓላፍነታውያን ወረስቲ ኣብ ምፍራይ እጃሙ ኸልዕል ኣዘኻኺሩ። ሓንቲ ካብ መምሕዳራት ከባቢ ንእዞባ ዒላ በርዕድ ኣብ ዝኾነት ሓሊብ መንተል ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዘምህራ 8 ኣብያተ ትምህርቲ ከምኡውን 1360 ተምሃሮ ኣለዉ።
0: ኣመሓዳሪ ዞባ ጋሽባርካ ኣብ ንእዞባ ሻምብቆ ብዛዕባ ዝግበሩ ልምዓታዊ ንምሕዳራዊ ንጥፈታት ምስ ነበርቲ ዘትዩ ወኪርአና ቀዳዊ ተወልደ ብመልክዕ ፀብጻብ ንዘዳለዎ ትሕዝቶ ዋርሴ ማስማሮም ከተቕርቦ እያ።
2: ኣብ መሓዳሪ ዞባ ጋሽባርካ ኣምባሳደር መሓሙድ ዓሊ ሕሩይ ኣብ ንዞባ ሻምብቆ ብሓፈሻ ኣብ ምምሕዳር ከባቢ ባድመ ድማ ብፍላይ ክትግበሩ ተወጢኖም ብዛዕባ ዘለዉ ልምዓታውን ምምሕዳራውን ንጥፈታት ብ9 ጉንቦት ምስ ነበርቲ ዘትዮም ህዝቢ ርጉእ መነባብሮ ዝመርሓሉን ብቐረባ ምምሕዳራዊ ኣገልግሎት ዝረኽበሉን ባይታ ንምፍጣር ክስራሕ መፅንሑ ዝጠቐሰ ኣምባሳደር ማሕሙድ ኣብ ምምሕዳር ከባቢ ባድመ ዝተኻየደ ምርጫ ኣመሓደርትን ዕደላ ነባርነትን ከምኡውን ተዋዲዱ ዘለዎ ኣገልግሎታት ትምህርትን ጥዕናን መርኣያ ከም ዝኾነ ብምግላጽ ዕደላ ናይ ሕርሻን መንበርን መሬት ምቓም ዕዳጋን ምጅማር ኣገልግሎት መጓዓዝያ ሓራትን ኣብ ቀረባ መጻኢ ዝትግበሩ መደባት ከም ዝኾኑ ኣብርሆም። ኣብ ምምሕዳር ከባቢ ግርመ ብተበግሶ ህዝብን ኣበርክቶ ኣባላት ሓይልታት ምክልኻል እዚ ምዕራብን ትህነት ዘላ ቤት ትምህርትን ኣብ ከባቢ ባድመ ንሕርሻዊ መዓላ ክውዕሉ ዝኽእሉ ከባቢታትን ዝተዓዘበ ኣምባሳደር ማሕሙድ ምቅላል ሽግር ዝስተማይ ምግዛእ ብርሰት ኣግራብን ዘይሕጋዊ ተጠቃምነት ናይ ሕርሻ መሬትን ምጥርናፍ ደንበታትን ቁሸታትን ከምኡውን ምትእትታው ፅፉፍ ስርዓተ ምሕደራ ካብ ዓበይቲ መደባት ምዃኖም ብምሕባር ምስ ዝምልከቶም ኣካላት ብውህደት ከም ዝስራሕ ኣገንዚቦም። ተሳተፍቲ ብወገኖም ኣብ ምምሕዳር ከባቢ ባድመ ዝዋረድ ዘሎ መሰረታዊ ኣገልግሎታትን ተፈጢሩ ዘሎ ምቹእ ናይ ልምዓት ሃዋህውን መነባብሮኦም ዘመሓይሽሉ ባይታ ከም ዝፈጠረሎም ብምጥቃስ ተሪፉ ዘሎ ኣገልግሎታት ክማላ ኣተሓሳሲቦም። ኣብ መወዳእታ ኣምባሳደር ማሕሙድ መደባት ልምዓትን ምምሕዳራዊ ኣገልግሎታትን ብዘይ ንቑሕ ተሳትፎ ሕብረተሰብ ብሓፈሻ ብዘይ ዕዙዝ ሱታፊ ኣመሓደርትን ኣካየት ስራሕን ድማ ብፍላይ ብምልኣት ክትግበር ስለ ዘይክእል ከም ዝሰረቱ ልምዓታዊ መደባት ብዝለዓለ ክድፍኣሉ ኣዘኻኺሮም።
0: ሃማማትኤ ዞባ ደቡብ ከም ኣካል መደባት ቅንያት ናፅነት ስነጠባዊ መደባት ዘጠቓለለ ውድድር ቀያሕቲ ዕምባባ ወዲቡ ወኪርአና ፊልሞን ትካቦ ዘዳለዎ ትሕዝቶ ይስዕብ።
3: ቀያሕቲ ዕምባባ ኣብ እዋን ሓርነታዊ ቃልሲ ህዝቢ ኤርትራ ኣብ ከተማ ደቀ ምሓረ ብ1977 እተመስረተ ውዳበ እዩ። ኣብቲ ሽዑ እዋን መሪሕ ውድብ ህዝባዊ ግንባር ቆልዑ ካብ ሓደጋታት ነቶክቲ ንክድሕኑን ብሰውራዊ ስነ ሓሳብ ተሃኒፆም ንክዓብዩን ዓሊሙ ዘቆመ ውዳበ እዩ። ከምኡ ስለ ዝኾነ ከዓ እዩ ሃማመተ ዞባ ደቡብ ነዚ ሰውራዊ ርሻ ንምኩላዕ ዓሊሙ ተበግሶታት ኣብ ምውሳድ ዝርከብ።
4: ሃማመተ ዞባ ደቡብ ቀያሕቲ ዕምባባ መሰረት ብሩህ መጻኢና ብዝብል ቴማ 12 ንእሳን ዞባታት ዝተሳተፍኦ ውድድር ጉጅለ ቀያሕቲ ዕምባባ ካብ 8 ክሳብ 10 ጉንቦት ኣብ ከተማ መንደፈረ ኣካይዱ። እቲ ኣካል መደብ ቅንያት ናፅነት ኮይኑ ዝተወደበ መደብ ውድድር ግጥሚ ደርፊ ሙዚቃን ትልሂትን ዘጠቓለለ ነይሩ ውዳብ ቀያሕቲ ዕምበባ ካብቲ ብኣተኩሮ ዝስራሓሉ ኣብ ምምእዛን ቆልዑ ዝቐንዐ ንጥፈታት ማሕበር ከም ዝኾነ ዝገለጸ ሓላፊ ሃማመተ እዘዋዶ ኣቶ ግርማ ይገብሩ እዚ ብመልክዕ ውድድር ዝካየድ መደብ ሰውራዊ ውርሻታት ንምኩላዕ ዝዓለመ ከም ዝኾነ ኣረድዩ ካብ ኣዋህቲ ናይቲ መደብ ስነ ጥበበኛ ሸሻይ ሃይልኣብ ኣብ ዝሃቦ ገምጋም ብሓፈሻ 55 ሓደሽትን ዝተደግሙ ደርፍታትን መዛሙርን ከም ዝቐረበ ጠቒሱ ብፍላይ ሓደሽቲ መዛሙር ብዕምቆትን ኣመራርፃ ኩርናዕን ዝተፈለየ መንባሩ ኣብርሁ ኣቦ እምበር ባይቶ ዞባ ድቡብ መምህር ወልዳይ ገብረ ብወገኑ ንኣሽቱ ወለዶታት ብቑዕ ፍልጠት ንኽድልቡ ከምኡ ውን ብባህልን ክብርታት ሕብረተሰቦም ተኸስኪሶም ንኽዓብዩ ዝግበር ወፍሪ ኣብ መጻኢ ህወቶም ኣዝዩ ሓጋዚ ስለ ዝኾነ ሃማመተ ዝያዳ ክደፍኣሉ ኣዘኻኺሩ ኣብ መወዳእታ ማሕዳሪ ዞባ ድቡብ ኣቶ ሃብጣብ ተስፋጽን ውዳብ ቀያሕቲ ዕምበባ መሰረትን ቀጻልነትን ሕብረተሰብ ከም ዝኾነ ብምጥቃስ ምምሕዳር ዞባ ድቡብ ኣድላይ ደገፍ ከም ዝገብር ኣረጋጊጹ ኣብቲ መደብ ብውልቅን ብጉጅለን ዝተዓወቱ ክሽለሙ ከለዉ ንኡ ዞባ ዓረዛ ጎብለል ብምዃና ዋንጫን ገንዘባዊ መተባብዕን ተሸሊማ
3: ንሞራልን መኸተን ህዝብን ሰራዊትን ኣብ ምብራኽ ንባህልን ክብርታትን ሰውራ ኤርትራ ኣብ ምዕቃብ ዘብቅዐ መትከላት ቀያሕቲ ዕምበባ ናብ ወለድታት ምስጋሩ ዝግበር ጻዕሪ ዝያዳ ተጠናኺሩ ክቕጽል ንላቦ ጽንዓትና ውሕስና ወኪል ኣገልግሎት ዜና ኤርትራ ዞባ ድቡብ ፊልሞን ትካቦ ካብ መንፈራ
0: ኣብ ሓውሲ ከተማ መለብሶ ንኡዘባ ሓልሓል ብ7ተ ግንቦት ዝወቕዐ ህቦብላ ዝተሓወሶ ብርቱዕ ዝናብ ኣብ ህንፃ መባእታ ቤት ትምህርቲ ኣልነስር መንበሪ ኣባይቲ ጀራዲንን መሬት ሕርሻን ጉድኣት ኣውሪዱ በቲ ኣብ ሰዓታት ድሕሪ ቀትሬት ዘጋጠመ ሓደጋ ዜንጎታት 3 ክፍልታት ቤት ትምህርቲ ክቕንጠጥ እንከሎ ኣብኡ ዝነበረ ስነዳት ከም እተበላሸወ ወኪል ኤሪና ሓቢሩ ብዘካዚ 8 መንበረ ኣባይቲ ፈሪሱ ፅርግያታት ብውሕጅ ተባሕጊጉ ከምኡውን ኣብ ልዕሊ 2.5 ሄክታር ጀራዲንን 5.5 ሄክታር ናይ ሕርሻ መሬትን ከቢድ ጉድኣት ወሪዱ ሓውስ ከተማ መለብሶ ካብ ከተማ ከረን ንሸነቕ ሰሜን 65 ኪሎ ሜትር ርሒቓ ትርከብ ክቡራትን ክቡራን ቀጥሉ ዝቐርብ ዜና ወፃኢ ንምክትታልኩም ደጊመ ብክብሪ ያድ ኣብ ዜና ወፃኢ ክንሰግር ፈረንሳን ብሪጣንያን መራኸብ ኩናት ናብ መፀቦ ሆርሙዝ ካብ ምውፋር ክቁጠባ መንግስቲ ኢራን ኣጠንቂቑ እዚ መጠንቀቕታት ዝውሃበ ክልተን ሃገራት በቲ እስትራቴጂያዊ መስመር ዝካየድ ምንቅስቓስ መራኸብ ንምውሓስ 40 ሃገራት ዝሓቆፈ ወታደራዊ ልፍንቲ ንምምስራት ይሰርሓ ከም ዘለዋ ኣብ ዝግለጸሉ ዘሎ እዋን እዩ ምክትል ሚኒስተር ጉዳያት ወፃኢ ኢራን ብማሕበራዊ መራኸቢታት ኣብ ዝዘርግሖ ፅሑፍ ኣብ ዙርያ መፃብቦ ሆርሙዝ ተወሳኽቲ መራኸብ ውግእ ምውፋር ተኸሲቱ ንዘሎ ወጥሪ ዘጋድድ ከምኡውን ብኣሜሪካ ንዝካየድ ዘሎ ዘይሕጋዊ ተፃዋዒ ተግባራት ዝድግፍ ከም ዝኾነ ገሊጹ ፀጥታን ውሕስነትን መፃብቦ ሆርሙዝ ብኢራን ጥራይ ከም ዝረጋገጽ ዝሓበረ እቲ ምክትል ሚኒስተር ሰራዊት ኢራን ኣብቲ መፃብቦ ንዝካየድ ወታደራዊ ምትእትታው ተሪርን ቅፅበታውን መልሰ ግብሪ ከም ዝህበሉ ኣጠንቂቑ እዚ ከምዚ ኢሉ እንከሎ ኣፈኛ ሚኒስትሪ ጉዳያት ወፃኢ ኢራን ኣሜሪካ ዘይምኽኑይ ጠለባት ተቐርብ ከም ዘላ ወቒሱ ኢራን ግጭት ዶ ክብልን መፃብቦ ሆርሙዝ ዳግማ ክኽፈትን ዘቕረበቶ እማመ ሕጋዊ ጠለብ ከም ዝኾነ ዝሓበረት ኣፈኛ ፕረዚደንት ትራምፕ ነቲ እማመ ብምንጻጉ ጸጥታን ምርግጋእን ናይቲ ዞባ ኣብ ሓደጋ ወዲቑ ከም ዘሎ ገሊጹ እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ካብን ናብን ወደባት ኢራን ዝግበር ምንቅስቓስ ንግዳውያን መራኸብ ንምዕጋት ዝካየድ ስርሒት ንምጅማር ይሓስብ ከም ዘሎ ምስ ማእከል ዜና ፎክስ ኒውስ ኣብ ዘካየዱ ቃለ ምሕተት ሓቢሩ ኤሮጳዊ ሕብረት ካብ 211 ተቋሪጡ ንዝፀንሐ ንግዳዊ ዝምድና ምስ ሶርያ ናብ ንቡር ንምምላስ ዘኽእል ውሳኒ ኣጽዲቑ እቲ ሕብረት ነቲ ኣብ መንጎ ክልቲኦም ወገናት ዝተኸተመ ግን ከኣ ንኣታት 15 ዓመታት ብኸፊል ተወንዚፉ ዝፀንሐ ናይ ምትሕብባር ስምምዕ ብምሉእ ክትግበር ወሲኑሎ እቲ ስምምዕ ንመብዛሕትኡ ሰደድ ፍርያት ሶርያ ናብ ኤሮጳዊ ሕብረት ካብ ቀረፅ ናፃ ዝገብር ከምኡውን ኣብ ሰደድ ወርቂ

ነግዳድን ማዕድናትን ዝፀንሐ መሓንቆታት ክልዓል ዝድንግግ እዩ። ኮሚሽን ኤሮጳዊ ሕብረት ኣብ ዘውፅኦ መግለፂ እቲ ስጉምቲ ኣብ መንጎ ኤሮጳዊ ሕብረትን ሶርያን ዘሎ ክልተኣዊ ዝምድና ዘደንፍዕን ዘደልድልን ከም ዝኾነ ኣነፂሩ። እዚ ውሳነ እዚ ኤሮጳዊ ሕብረት ንቁጠባዊ ሕውየትን ፖለቲካዊ ምስግጋርን ሶርያ ንምድጋፍ ዘለዎ ፅኑዕ ድሌት ዘርኢ ምዃኑ እቲ ኮሚሽን ብተወሳኺ ሓቢሩ። እዚ ከምዚ ኢሉ እንከሎ ሚኒስትራት ጉዳያት ወፃኢ ኤሮጳዊ ሕብረት ምስ ሚኒስትር ጉዳያት ወፃኢ ሶርያ ኣስዓዲ ኣልሸይባኒ ኣብ ከተማ ብራስለስ ቤልጅም ተራኺቦም ከም ተዘራረቡ ተቓሊሑ። እቲ ዘተ ኣብ ዳግመ ህንፀት ሶርያ ምርግጋእ ቁጠባን ጉዳይ ምምላስ ስደተኛታትን ዘተኮረ እዩ ነይሩ። ኤሮጳዊ ሕብረት ንሓያሉ ካብቲ ኣብ ልዕሊ ሶርያ ኣፅኒዕዎ ዝፀንሐ እገዳታት ኣብ ዝሓለፈ ዓመት ከም ዘለዓሎ ዝፍለጥ እዩ። ዲፕሎማስያዊ ዝምድና ኤሮጳዊ ሕብረትን ሶርያን ድሕሪ 2011 ከም ዝሸሕከረ ጸብጻባት ይሕብሩ። ኣባል ሃገራት ኤሮጳዊ ሕብረት ኣብ ልዕሊ እስራኤላውያን ሰፋሮ ሓድሽ እገዳ ንምጽዳቕ ኣብ ስምምዕ በጺሐን። ሓላፊት ፖሊሲ ጉዳያት ወፃኢ ናይቲ ሕብረት ካጃ ካላስ ብማሕበራዊ መራኸቢታት ኣብ ዝዘርግሓቶ ጽሑፍ ሚኒስትራት ጉዳያት ወፃኢ ትማሊ 11 ግንቦት ኣብ ከተማ ብራስለስ ኣብ ዘካየድዎ ርክብ ኣብቲ ውሳነ ከም እተሰማምዑ ሓቢራ። እቲ እገዳ ኣብ ምዕራባዊ ገማግም ኣብ ልዕሊ ዝርከቡ ፍልስጠማውያን ዝተፈጸመ ግፍዕን ቅትለትን ንዝተሳተፉ 7 እስራኤላውያን ሰፋሮ ዕላማ ዝገበረ እዩ። እዚ ሓድሽ እገዳ እቶም እስራኤላውያን ሰፋሮ ናብ ኤሮጳ ከይገሹ ዝኽልክልን ናይ ባንክ ሕሳባቶም ዘደስክልን ምዃኑ ተፈሊጡሎ። መንግስቲ እስራኤል ነቲ ብኤሮጳዊ ሕብረት ኣብ ልዕሊ ዜጋታቱ ዝጸደቐ እገዳ ኮኒንዎሎ። እዚ ከምዚ ኢሉ ከሎ ኤሮጳዊ ሕብረት ኣብ ተመሳሳሊ መዓልቲ ኣብ ልዕሊ 10 ላዕለዎት መራሕቲ ምንቅስቓስ ሓማስ እገዳ ኣጽዲቑ። እስራኤል ካብ 2023 ኣብ ምዕራባዊ ገማግም ዘካየደቶ ስርሒታት ልዕሊ 1500 ፍልስጠማውያን ክቐታሉ ከለዉ 11,000 ከም ዝቆሰሉን ኣሳት 22,000 ኣብ ትሕቲ ቀይዲ ከም ዝኣተውን ጸብጻባት ይሕብሩ። ምንቅስቓስ ሓማስ ወታደራዊ ዓቕሙ ዳግማ ይሃንፅን ኣብ ወሽመጥ ቃዛ ሓድሽ መጥቃዕቲ ንምክያድ ይዳለውን ከም ዘሎ ብማዕከናት ዜና እስራኤል ንዝቐረበሉ ክሲ ነጺግዎ። ሰበስልጣን እስራኤል ኣብ ዝሃብዎ መግለፂ ምንቅስቓስ ሓማስ ንስምምዕ ምቁራስ ተኽሲ ኣብ ከም ዕድል ተጠቒሙ ወታደራዊ ትሕተ ቅርፂ ንምህናፅን ኣብ ወሽመጥ ቃዛ ጽልውኡ ንምሕያልን ይሰርሕ ከም ዘሎ፣ ከምኡውን ሰብኣዊ ሓገዛት ንወታደራዊ ዕላማታቱ ንምምዋል ይጥቀመሉ ምህላው ወቒሶም። ይኹን እምበር ምንቅስቓስ ሓማስ ኣብ ዘወፅኦ መግለፂ ነቲ ካብ ወርሒ ጥቅምቲ 2025 ተግባራዊ ዝኾነ ስምምዕ ምቁራት ተኽሲ ጽኑዕ ተወፋይነት ከም ዘለዎ ብምርግጋጽ እቲ ዝቐረበ ክሲን ተወሳኺ መጥቃዕትታት እስራኤል መምኽኔታ ንምፍጣር ዝዓለመ ከም ዝኾነ ገሊጹ። ስምምዕ ምቁራስ ተኽሲ ተግባራዊ ካብ ዝኸውነ ድሓር 2400 ጥሕሳታት ብእስራኤል ከም እተፈጸመን ብሰንኩ 854 ፍልስጠማውያን ከም እተቓትሉን ጸብጻባት ይሕብሩ። እስራኤል ካብ መወዳእታ 2023 ኣብ ወሽመጥ ቃዛ ብእተካይዶ ዘላ ወታደራዊ ስወፍሪ ልዕሊ 72,000 ፍልስጠማውያን ክቐተሉ ከለዉ መላእ ህዝብቲ ወሽመጥ ከም እተመዛበለ ዝፍለጥ እዩ። ካምቦድያን ኣዘርባጃንን ትማሊ 11 ግንቦት ክልተኣዊ ዝምድናን ምትሕብባርን ንምንፋዕ ቃል ኣሴን። ክልቴን ሃገራት ነዚ ቃል ዝኣተዋ ቀዳማይ ሚኒስተር ካምቦድያ ሆን ማኔትን ወኪል ፕሬዚደንት ኣዘርባጃን ኤልችን ኣሚር ባዮቭን ኣብ ከተማ ፕኖም ፔን ኣብ ዘካየድዎ ርክብ እዩ። ክልቲኦም ወገናት ኣብ ጽላታት ፖለቲካ፣ ቁጠባ፣ ንግዲ፣ ጸዓት፣ ቱሪዝም፣ ባህሊ፣ ትምህርትን ሕርሻን ዝግበር ምትሕብባር ንምስፋሕን ንምድፋዕን ተዘራሪቦም። ቀዳማይ ሚኒስተር ካምቦድያ ኣብ ዝሃቦ መግለፂ ክልቴን ሃገራት ኣብ ዝተፈላለየ ዓውድታት ዝካየድ ምትሕብባር ንምዕባይ ዓቕሚ ከም ዘለዎን ገሊጹ። ወኪል ፕሬዚደንት ኣዘርባጃን ብወገኑ ሃገሩ ምስ ኣባል ሃገራት ቁጠባዊ ውድብ ደቡብ ምብራቅ ኤስያ ማለት ኣስያን ዘለዋ ዝምድና ንምድልዳል ንካምቦድያ ከም ኣገዳሲት መሸራቲ ከም እትርእያ ኣነጺሩ። ክርባትን ግባርን ዜና ቅድሚ ምዛምና ኣርእስታቱ ክደግመልኩም። ኣብ ሃገርና ቀረብ ፅሩይ ስተማይ ንምርግራዝ ናይ 125 ቢልዮን ነቕፋ ወፍሪ ከም ዝተገብረ ተገሊጹ። ኣብ ሓሊብ መንተል ብቕዓት ትምህርቲ ብተሳትፎ ኮም ንምምሕያሽ ዝዓለመ ዋዕላ ተቓኒዑ።
ሃማቴ ዘበረቡ ኣብ ከተማ መንደፈራ ውድድር ቀያሕቲ ዕምባባ ኣካይዱ። ፈረንሳን ብሪጣንያን መራኸብ ኩናት ናብ መፀብቦ ሆርሙዝ ካብ ምውፋር ክቁጠባ መንግስቲ ኢራን ኣጠቂቑ። ኤርጳዊ ሕብረት ተቋሪፁ ንዝፀንሐ ንግዳዊ ዝምድና ምስ ሶርያ ናብ ንቡር ንምምላስ ዝኽእል ውሳነ ኣፅዲቑ። ኣባል ሃገራት ኤርጳዊ ሕብረት ኣብ ልዕሊ እስራኤላውያን ሰፋሮ ሓድሽ እገዳ ንምፅዳቕ ኣብ ስምምዕ በፂሐን። ንምክትታልኩም መስክር ምስ ሰርፍ መደባት ኤርቲቪ ክሓድገኩም ብወገነይ ርኽ መዓልቲ

Эти демоны, когда нас

ድላዋት ሕጂ ብጣዕሚ ክስተይ እንዲነሩ መምሃራን ቀንዱ ወለዲ ኮሚቴ ወለዲ ከምኡውን ኣብዘይ ከባቢ ዘለዉ ናይ ቤት ትምህርቲ ቤታት እንዳፅሙማን ቤት ትምህርቲ ድያ ሕዚ ኣብቲ ምድላዋት ናይ ኩሉ ሰብ ስራሕ እንዲ ናብ ዓውቲ ዘብፅሕ ንዚ ፕሮግራም እዚ ንምድለው ከዓ ከይተሓለለ መምሃራን ማለ ህፃናት ምጎን ምሸትን ይመፃ ነረን ተምሃሩ ከምኡ እዚ ክንብል ከለና እቶም ተምሃሩ ከዓ ወለዲናቶም ብኣልባሳት ድዩ ብኩሉ እንተነገር ብኩሉ እንትኑ ኮታስ ፍሉይ ምትሕባር ነይሮ ማለት እዩ። ብጣዕሚ ይፅቡ እንድዩ ብቀንዱ እቲ መፅሓፍ እቲ ካሪክለምና ማለት እዩ ሃብታም ሕጂ ወጠኒ ትብል ኣርእስቲ ይላትና ማለት እዩ ሃገረይ ኣባ ሕጂ ኩሉ ነገራት ተላለየካ ሕጂ እቶም ቆልዑት ከዓ ብ መልክዕ ከዓ ናይ ናፅነት ክመፅእ ከሎ ብዛዕባ ናፅነት መዓልቲ ሰማታት ተኮይኑ ከምኡ እቲ መፅሓፍ ንባዕሉ ሓጋዚ ንዓና ማለት እዩ ንከምኡ ንከምነምህሮ

እዚ በዓል ናፅነት እዚ ብቀሊል ከምዘይመፀ ፍሉጥ ኮይኑ ናይ ኩሉ ሰብ ዛሪኻ ፅንዓትን ከምቲያ ትብሎ ትያተማ ፅንዓትና ዋሕስና ኣብ ከዓ ኣስሙድና ደማነና ብዝብል ኣርእስቲ እንደወፀ ብፅንዓት ህዝቢ ኤሬትራ ምዃኑ ከዓ የርካ ማለት እዩ። እቶም ህፃናት ከዓ ካብዚ መዋለ ህፃናታት ሒዞም ሃገራውያን ሰሪፁስ ይዓብ ኣሎ ማለት እዩ። የቀኒለ ይሽክራ።

ኣዝዩ ፅቡቅ ካብ ቅድሚ ወርሒ ትሒዝና ነቶምእዞም ተምሃሮ ንምልምማድ መደባትና ሰሪዕና ዘለና ዓቕሚ እቲ ዝተዋህበና መደብ ብዞባን ብንኡ ዞባን ኣብ ኩሉ ኣብ ግጥምታት ኣብ ደርፍታት ንክትዕዘብዎ ዝውዓልኩም በቲ መምርሒ መሰረት ኩሉ ቀሪብና ተዳሊና እዞም ተምሃሮ ፅሙማን ማዕረቶም ዝሰምዑ ኩሉ ንጥፈታቶም ከምዚ ክትርእይዎ ፀናዕኹም ተወዳዳሪ ዝኾነ መደባት ኣቕሪብና ታሪክ ምውርራስ እዚ ታሪክ ናፅነት ብኸመይ ከም ዝመፀ ኣመፃፅኡን ኣተዓቓቕቡኡን ካብ ወለዶ ናብ ወለዶ ክሰጋገር ከም ዘለዎ እዩ ትለበዋና ናይ ብሓቂ እዚኦም ጥራይ ህፃናት ምስ ምዃኖም ሳዕስዒት ጥራይ ዝመስሎም ግን ናፅነት ብኸመይ መፅኡ ብሕጂ ከዓ ከመይ ጌርና ክንዕቅቦ ኣለና ከመይ ገይሮም ከዓ ተማሂሮም ተረከብቲ ሃገር ኮኑ ናብኦም ንምትሕላፍ እዩ ትዕላሙ ወ ንሕና ከም መምሃራን ኣብ ስራሕና ዓቲብና ተሰሪሕና ኩሉ ዘዝግብኦ ኣብ ዘዝምልከቶ ዘዝግብኦ እንተ ደኣ ገይሩ እዞም ቆልዕ እዚኦም ተረከብቲ ሃገር ኮይኖም ፅባሕ ኣፍረይቲ ክኾኑ ከም ዝኽእሉ እዩ ዘተኣማምን ብካልእ ናፅነት ርእሲ ኩሉ በዓልና ስለ ዝኾነት ኩሉ ግዜ ብከምዚ ብክብሪ ክንፅምብላ ክኣል ኣለ።

ምድላዋትና ካብ ንክልተወርሒ ሰለስተወርሒ ቢልና ጀመርናዮ ኮይኑ ዝያዳ ናፅነት ዘንፀባርቕ እዩ ነይሩ ማለት እዩ። ብፍላይ ኣብቲ ናይ ኤግዚቢሽን ተራርእና ብምሉእ ናይ ብሄራት ናይ ሸዓተን ብሄራት ዘንፀባርቕ ዝተፈላለዩ ዓይነት ትሕዝቶ ዝነበሮ ኣብ ገድሊ ዝነበረ ንጥፈታት ሕክምና ካልእ ጉዳያትን የርኢ ነይሩ ማለት እዩ። እዚ ኣነ ብናተይ ርእቶ ክንዲ ኣብ ሓፂር ግዜ ምድላዋት ትግበር ብውሕሉ ዋላ እውን ብዓመት ኣቐዲምካ ክጅመር ኣለዎ። ምክንያቱ ዝያደ ከምቲ ዝበልካዮ ኣብ ቆልዑት ሃገራዊ ሃገራውነት ክስርእ ስለ ዝኽእል ብዕቱብ ክስርሓሉ ኣለዎ እዩ ዝብል ኣነ እሞ ዳእታ መጀመርያ እንኳ ኣብዚ ክቡር መዓልቲ ናፅነት መበል 35 ዓመት ኣብቃዓና ይብል ንመላእ ህዝቢ ኤርትራ ከምኡውን ንወለዲ ንተምሃሮ ማለት እዩ። ካልእ ወለዲ ኩሉ ግዜ ኣብ ደቅና ዝያዳ ዘለዎ ተገዳስነትና ሓብ ክብል ኣብ ዝገብርዎ ንጥፈታት ክንከታተል በዚ ጋጣሚ እዚ ይላዎ።

0: هو على العرب. أمدك.
1: بلاي. على العرب.

ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ብፍላይ መደብ ለሰ ስፖርት ሎሚ ቀዳም እውን ዝተፈላለዩ ስፖርታዊ ትሕሶታት ዘለዎም ንኡስ መረባት ሒዛ ናባኹም ብሰዓት ኣቕሪባ ኣላ ንምክታልኩም ብክብሪ ንዕድም ፈለማ ግን ከምቲ ልሙድ መደብና ብደርፊ ክንፍለም

0: ዋዓዮ
1: ከመይ ፀኒሕኩም ዝኸበርኩም ተዓዘብቲ በዛ ክተስተማሩ ኣፀናሕኩም ደርፊና ኢሎም ሰሙኑ መደብ ፈሊምና ኣለና። ናብ ዝቕፅል ትሕዝቶና ምስ ንሰግር ሚስ ትምህርቲ ዞባ ማእከል ናይ ዓመት 2025-2026 ስፖርታዊ ውድዳት ከካየድ ድሕሪ ምፅናሕ ዝሓለፈ ቀዳም ኣብ ስታድዮም ኣስመራ ብኽብ ዝበለ ድምቀት ዛዚሙ ኣሎ። ጋዜጠኛ ኣሚር ዓሊ ነቲ ናይ መዛዘም ስነስርዓት ተኸታቲሉ ዘዳልዎ ፀብጻብ ክስዕብ ሰናይ ምክታል ኣሎ።

ትምህርቲ ኣብ ኤርትራ ኣካል ማሕበራዊ ፍትሒ ኮይኑ መንግስቲ ንኹሉ ዜጋ ብዘይኣፈላላይ ብማዕረ ኣብ ኩሉ ኩርናዓት ሃገር ከም ዝባፅሕ ገይሩን ይገብርናኣሎ። ዝተምሃረ ዜጋ ዝያዳ ኣፍራይን ምስ ምዕባል ሓንቲ ሃገር ዝተሓሓዝ መዐቀንን መምዘንን ስለ ዝኾነ መንግስቲ ኤርትራ ካብ እዋን ብረታዊ ቃልሲ ጀሚሩ መሰረታዊ ትምህርቲ መሰልን ግዴታን ዜጋታት እዩ ብዝብል መትከላዊ እምነት ኩሉ ዜጋ ዕድል ትምህርቲ ከም

ግብ ገይሩ ስፖርት ኣብያተ ትምህርቲ ካብቲ መትከላትን ዕላማን ሃገራዊ ስፖርት ኤርትራ ዝብገስ ኮይኑ ኣብ ኣብያተ ትምህርቲ ዝካየዱ ንጥፈታት ስፖርት ብፍላይ ኣብ ውድድራት ዕቑር ዓቕሚ ተምሃሮ ስለ ዘንፀባርቕን ብቕዓት ዘለዎ መንእስያት ተምሃሮ ናብ ዞባዊ ሃገራውን ኣህጉራውን ውድድራት ንኽቕልቀሉ መሰረታዊ ዕድል ዝኽፍት ብምዃኑ ኣብያተ ትምህርቲ ሃገርና ሃገር ዘስኒ ስፖርታውያን ብዓይነትን ብዝሕን ኣብ ምኩስኳስን ምምልማልን ወሳኒ ግደ ከም ዘለዎን ይፍለጥ።

ብጨንፈር ሚኒስትር ትምህርቲ ዞባ ማእከል ተወዲቡ ንኣስታት 8 ኣዋርሕ ክካየድ ፀንሐ ስፖርታዊ ንጥፈታት ኣብያተ ትምህርቲ ስፖርታዊ ንጥፈታት ተምሃሮ ደፋኢ ሓይሊ መቐይሮ ኣብ ትሕቲ ዝብል ቴማ ንልዕሊ 14,000 ስፖርታውያን ተምሃሮ ጠርኒፉ ብ12 ዓውድታት ስፖርት ዘካየዶ ስፖርታዊ ውድድራት ቀዳም 2 ግንቦት ኣብ ሰዓታት ቅድሚ ቀትሪ ብስነ ጥበባዊ ምርኢት ደሚቑ ዕድመ ዝተገብረሎም ላዕለዎት ሓለፍቲ መንግስቲ ሓለፍቲ ስፖርትን ህዝብን ከምኡ ውን ብኣሽሓት ዝቁፀሩ ተምሃሮ ኣብ ዝተረኽብሉ ብኽብ ዝበለ ድምቀት ኣብ ስታድዮም ኣስመራ ተዛዚሙ።

0: ቅነ ስፖርት ኣብያተ ትምህርቲ ኣብ ዞማ ማእከል ኣብ 2526 ካብ መባእታ ክሳብ ካልኣይ ደረጃ ካብ ቤት ትምህርቲ ጀሚሩ ብክላስተርስ ብንኡስ ዞባን ዞባን ዝተኸየደ 12 ዓውድታት ስፖርት ኣብ ነስ ወከፍ ቀዳሚ ሰንበት ውሩድራት ኩዕሶ እግሪ፣ ኩዕሶ መርበብ፣ ኩዕሶ ስኪዔት፣ ኩዕሶ ኢድ፣ ኣትለቲክስ፣ ቅድም ብሽክለታ፣ ማውንተይን ባይክ፣ ሰደቃ ቴኒስ፣ ባይታ ቴኒስ፣ ባድሚንተን፣ ቼዝ፣ ያታዊ ስፖርትን ሕዱር ስንክልና ናይ ዘለዎም ተምሃሮ ዓይነት ስውራን ፅሙማን ኦቲዝምን ኣስታት 14650 ስፖርታውያን ተምሃሮ ጠርኒፉ ናይዚ ዓመት ውርድራቱ ኣካይዱ።
1: እቲ ንጥፈታት ስፖርት ኣብ ኣብያት ትምህርቲ ኣዝዩ ሰፊሕን ኣዝዩ ገፊሕ እዩ። ካብዚ እቲ ንጥፈታትና ቅድሚ ምጅማር ካብ ካላንደር ይጅምር። ዓመታዊ ትምህርቲ ተምሃሮ ምምዝጋብ ክጅምሩ ከለዉ ተምሃሮ ምትእኽኻብ ናይ ስፖርታውያን ኣብ ነፍሲ ወከፍ ኣብያት ትምህርቲ ዝግበር። በዚ ከዓ እቲ ውዳቤ ማለት ኣብያት ትምህርቲ ንዝተወሰነ ክልተ ኣዋርሕ ናይ ውሽጣዊ ውድድር ብኢንተርክላስ ኮምፒቲሽን ውድድር ኣካይደን ናብቲ ዝለዓለ ናይ ቤት ትምህርቲ ዝውክለን ስኩል ቲም ብምቓም እየን ነቲ ውድድር ዝዳልዋሉ። ስለዚ ኣብቲ ኣጀማምራ በቲ ዝወፀ ዓመታዊ ካላንደር ኣብ ቀዳማይ ሰሚስተርን ኣብ ካልኣይ ሰሚስተርን ተባሂሉ እቲ መደብና ኣብ ክልተ መደብ ይኽፈል። ምክንያቱ ናይ ተምሃሮና ናይ ትምህርትን ናይ ፈተናን ናይ ኩሉ ግዜ ኣብ ግምት ብምእታዊ እቲ መደብ ዝሕንፀት እቲ ዓመታዊ ውጡ እውን ማዕሩ እዩ ዝኸይድ ማለት። ስለዚ ኣብ ጎኒ ጎኒ ናይቲ ምምሃር ምስትምሃር ንጥፈታት እዚ ስፖርታዊ ንጥፈታት ከዓ ብሰፊሕ እዩ ዝካየድ። ከምዚ ኣቐዲመ ዝገለፅክዎ ኣብ ቀዳማይ ሰሚስተር ዝምደብ ዓይነታት ስፖርት ኣሎ። ድሕሪ ናይ ፈተና ግዜኦም ናይ መፅናዕቲ ግዜኦም ከዓ ኣብቲ ናይ ሰሜስተር ብሬክ ንብሎ ናይ ቀዳማይ ሰሚስተር ዕረፍቲ ከዓ ንጥፈታት ይካየድ። በዚ ከዓ እቲ ንጥፈታት ይስራዕ። ኣብ ካልኣይ ሰሚስተር ከዓ ብዝሰፍሐ ክሳብ ሎሚ ዝመዛዘሚ ዕለት ከዓ ብሰፊሕ እዩ ዝካየድ ማለት። ስለዚ ካብቲ ካላንደርና ኣይንወፅን ኢና ኩሉ እዚ ነዚ መደብና ዓውት ዝገብሮ ካብቲ ካላንደርና ኣቅዲምና ስለ ንሕንፅፆ ማለት እዩ። ብየናይ ግዜ ብግዜ መቐን ብሰዓታት ብግዜ ኩሉ እሱር እዩ እቲ መደብና ማለት እዩ።

0: ስፖርታዊ ውድድራት ኣብያተ ትምህርቲ ካብቲ ቀንዲ ዝካየደሎም ዕላማታት ሃገራዊ ሓድነትን መንነትን ዜጋታት ምድልዳል ሃገር ዝሃንፅ ስነ ምግባርን ተፀዋርነትን ዘለዎ ዜጋ ምኩስኳስ ፍልልያት ብምውጋድ ሓድነትን ፍቅርን ምድልዳል ብደረጃ ዕድመ ካብ መዋለ ህፃናት ክሳብ ላዕለዋይ ደረጃ ተምሃሮ ተውህቦኦም ብምልላይ ብጋንታ ጠርኒፍካ ምኩስኳስን ምስግጋርን ናይ ውድድር ባይታ ብምፍጣር ድማ ኣብ መንጎ ኣብያተ ትምህርቲ ተመክሮ ምልዋፅን ሚዛን ዓቕሚ ምርግጋፅን ንመንእስያት ብኣካላውን ኣእምሮኣውን ምህናፅ ከምኡውን ኣብያተ ትምህርቲ ምንጭን መሰረትን ስፖርታውያን ሃገርና ስለ ዝኾና እዩ
1: እቲ ዕላማ ርዱእ እዩ ዓብዪ ዕላማ እንዳሕሪድካኒ ተካእቲ ስፖርታውያን ንምፍላይ እዩ እዚ ሓደ ኣካል ስርዓተ ትምህርትና ይቲ ንፈታት ስፖርት ዘይተርፊ እዩ ማለት እዩ ትምህርትን ስፖርትን ዘይነፃፀሉ ሓደ ኣካላት እዮም በዚ ከዓ እቲ ካብ መባእታ ጀሚርካ ዋላ ካብ መዋል ህፃናት ጀሚሩ ስፖርታውያን ትፈታት ኣሎ ካብ መባእታ ጀሚርካ ክሳብ ካልኣይ ደረጃ ከዓ ስሩዕ ውድድር ነካይድ ማለት እዩ ስለዚ እዚ ሰኢልካ ዝኸይድ ዘይኮነ እቲ መደባት እቲ ዕላማ ሓደ እቲ ናይ ተምሃሮ ተመክሮ ምልዋጥ ኣሎ ብቕዓት ስፖርታውያን ምፍራይ ኣሎ ብሓፂሩ ከዓ እቲ ብሓፈሻ እውን ተምሃሮ ናይ ትምህርቲ ግዜኦም ናይ ዕረፍቲ ግዜኦም ኣብ ስፖርታውያን ትፈታት ዘሕልፍሉ ባይታ ንምፍጣር እዩ በዚ ከዓ ሰፊሕ ናይ ውድድር ባይታ ፈጢርካ ከዓ ብጋንታታት ኣቑምካ ነዚ ተወዳዳርነት ከም ዘለዎን ጌርካ ምትላኽ ከም ዘለዎን ጌርካ ከዓ ነተን ኣብያት ትምህርቲ ከዓ ካብዚኦም ዝወፁ ታለንቲ ከዓ ነዚ ኩሉ መገብቲ ናይዘን ዲቪዥናት ንሪኦም ዘለና ካብ ካልኣይ ዲቪዥን ጀሚርካ ንምምሕደራት ዝምግቡ ንጋንታታት ዝምድቡ ንፌደሬሽናት ዝምግቡ ዘለዉ ስፖርታውያን ከዓ ኩሉ መሰረቶምን ምንጮምን ኣመፃፅኦምን ካብ ሚኒስትሪ ትምህርቲ ስለዚ ካብዚ ዓቢ ክሳየለን እዞም ኩሎም ንሪኦም ዘለና ከዓ ሃገራውን ዓለማውን መድረካት ዘሰራስሩና ዘለዉ ስፖርታውያን ከዓ ካብቲ ሚኒስትሪ ትምህርቲ ካብ ውድድራት ናይ ሚኒስትሪ ትምህርቲ ካብ ፅፈታት ናይ ሚኒስትሪ ትምህርቲ ዝወፁ ምዃኑ ዘጠራጥር ነገር የለን ስለዚ ካብዚ ዓቢ ዕላማ እውን የለን ዜርካ ዜርካ ከዓ ሃገር ዘስሚዩ ሃገር ዝውክሉ ጀጋኑ ስፖርታውያን ምፍራይ እቲ ዕላማ

0: ስፖርታዊ ውድድራት ኣብ ቤተ ትምህርቲ ካብ ዓመት ናብ ዓመት ኣብ መንጎ ተምሃሮ ዝፈጥሮ ዘሎ ናይ ተወዳዳርነት መንፈስን በቲ ካልእ ሸነኽ ድማ ብመንገዲ ኣብያተ ትምህርቲ ዝፈረዩ ስፖርታውያን ሃገር ኣብ ምፅዋዕ ተፀሚዶም ብምህላዎም ንኣካየድትን ወደብትን ናይዞም ውድድራት ውዳብኦም ክሕይሉን ዝርግሕኦም ክዕብዩን ደፋኣይ ሓይሊ ኮይንዎም ኣሎ።
1: ከቢድ ሓላፍነት እዩ ብከምኡ ከዓ ዳርጋ ዓመት ሙሉእ ንዓሳት ብፍላይ እቲ ናይ ክልተ ዋርሒ ናይ ምዝገባን ናይ ገለን ግዜ ኢለካ እቲ 8 ዝቐፅላ ዋርሒ ግን ካብ መጀመርያ ብዕቱብ ዝተሓዝ ኩሉ መደብ መደብና ምኻልና ፈሊጥና ካብቲ ናይ ዝሓለፈ ተመክሮም ዝቐዲመ ዝገለፅክዎ ርኢና ኩሎም ነዚኦም ከዓ ከቢድ ሓላፍነት እዞም ኮሚቴ እዚኣቶም ነቲ መደብ ዘካይዱ እዮም ነቲ መደብ ዝውድቡ እዮም ነቲ መደብ ዘካይዱ እዮም ኣብ ንኡሳን ዞባታቶም ከዓ ልክዕ ከምቲ ኣብ ዞባ ንገብሮ ብንኡስ ዞባ ብደረጃ ክፍሊ ብደረጃ ክላስተር እንዳበሉ ኣወዳዲሮም ከዓ ናብ ዝውድድር ከም ዝቐርቡ ይገብሩ። ስለዚ ሰፊሕ ውዳቤ ሰፊሕ ስራሕ እዩ ዝሰርሑ ዘለዉ። እዚ ከዓ ኣዝዩ ተስፋ ዝበካ ከዓ ብምልኦም እዞም ተወዳደርቲ ካብ ቢናም ግርማ ጀሚርካ ኩሎም ሓደ ካብ ሓደ መንጠቂሰ መን ክገድፍ ብምልኦም ተበልና ምግና ናይ መስእ ኣይኮነን ኩሎም ተወዳደርቲ ከዓ ፍርያቶም ካብ ሚኒስትሪ ትምህርቲ እዩ። ካብዚ ናትና ቅርዓት ካብዚ ናትና ትኮር ሚኒስትሪ ትምህርቲ ማለት እዩ ካብዚ ናትና ቅርዓት ዝወፂኦም ኢልና ደፊርና ክንዛረብ ንኽእል። እዚ ከዓ ብጭብጥን ብዳታን ክንዛረብ ንኽእል ኢና። እዚኦም ከዓ ካብ ዓመት ዓመት ከዓ ብዙሓት ስፖርታውያን ከዓ ናብ ፌደሬሽናት ብዙሓት ስፖርታውያን ከዓ ናብ ሃገራውያን ውድድራት ከዓ ይሳተፉ ኣለዉ። ዋላ ኣብዚ ናይ ኢንዶር ጌም ተርእናዮ ሎም ዓመት ካብቲ ናይ ዝሓለፈ ተወዳዳርትነት ምእንታን ክህልዎ እቲ ኮሚቴ ተኣኪቡ እንታይ ወሲና ማለት እዩ ኩለን ኣብያት ትምህርቲ ዝሓፈሻዊ ጎብለል ንብሎ ሎሚ ኣብዚ መድረክ ክወሃብ እዩ። እታ ጎብለል ትበሃል ኩሉ ዓይነታት ስፖርት ዘሳተፈት ቤት ትምህርቲ እያ። ሕጂ ተሳታፍነት ኣብያት ትምህርቲ ተወዳደርቲ ኣብ ዓይነት ስራ ስፖርት ይሰፋሕ ኣሎ ማለት እዩ። ስለዚ ኩሎም ኣብቲ ናይ ኢንዶር ጌምስ ንብሎ ኣብ ናይ ቸዝ ዲኻ ባድሚንተን ባይታ ቴንስ ሰደቃ ቴንስ ኣብዚ ብምሉኡ ተሳታፍነት በዚሑ ማለት እዩ። እዚ ከዓ ድምር ናይዚ ከዓ ኣብዚ ናይ ጎብለን ንህቦ ዓብ ዋንጫ ዘዋሪት ዋንጫ ኣብኡ ድምር ከኣት እዩ። በዚ ምክንያት እዚ እቲ ኮሚቴ ዝወሰዶ ስግምቲ እውን ኣዝዩ ዝነኣድ እዩ። እዚ ከዓ ንምዕባይ ነቲ ስፖርት ተባሂሉ እዩ። ምክንያቱ ተሳተፍቲ ካልኦት ክንክመፁ ዝተገብረ እዩ። ካልእ ከይጠቀስክዋ ካሓልፍ ዘይደሊ ኩዕሶ ኢድ እዚ ሃንድቦል እዩ። ሃንድቦል ኣብዚ ሃገር ፌደሬሽን ዝበሃል ነገር የለን። ሃንድቦል ኣዝዩ ጉራብትና ንሪኤና ኣለና ጉራብቲ ሃገራት ከምኡ ውን ዓለም ንሪኢ ኣለና። እዚ ሃንድቦል ጎኒ ጎኒ ናይ ኩዕሶ እግሪ ዝምዕብል ዘሎ ዓይነት ስፖርት እዩ። ኣዝዩ ምዕብሉን ተራቂቁን መፅእ ኣሎ። ኣብዚ ዞባና ግን ፌደሬሽን ናይ ኩዕሶ ኢድ ዝበሃል ነገር የለን። ኣብ ዞባና ኣብያት ትምህርትና ግን እዚ ሂወት ኣለዎቲ ዓይነት ስፖርት ማለት እዩ። ካብቲ ናይ ኩዕሶ ክረክረክማን ብዝበለፀ ኣብ ሃንድቦል ኣዝዩ ሰሓብን ማራኽን ኮይኑ ቀሪቡ ኣሎ። እዚ ከዓ ኣዝዩ ዘተባብዒ ማለት እዩ። ስለዚ እዚ ስጉምቲ እዚ ኩሉ ድኻማት እቲ ኩሉ መደባት ከዓ እቲ ኮሚቴ ዝወሰዶ ስጉምቲ እዩ። ኣብዚ ኮሚቴ ዝነጥፍ ዘሎ ናይ ዞባ ማእከል መምህራን ናይ ዞባ ማእከል ብምሉኡ መሓውር ናይዞም ፌደሬሽናት ኮይኑ ዘገልግል ዘሎ እዩ። ገሊኦም ኣብ ብሽክለታ ኣለዉ፣ ገሊኦም ኣብ ኩዕሶ እግሪ ከም ዳንነት ዘገልግሉልና ኣለዉ፣ ከም ፕሬዚደንት ኮይኖም ዘገልግሉ ኣለዉ፣ ከም ኮሚቴ ኮይኖም ከም ሓለፍቲ ቴክኒክ ከም ሓለፍቲ ዳያኑ ኩሉ ኣብቲ ፌደሬሽናት ዘሎ ቅርፂ ብምሉኡ ዘማልኡ ምኩራት ዝኾኑ ክኢላታት ኮሚቴ እዮም ኢና ክንብል። እዚ ከዓ ካብ መምህራን እዞም ኮሚቴ እዮም ከዓ ካብ መምህራን ተሳሒሎም ዝወፁ እዮም። ካብ ብዙሕ ተመክሮ ዝመፁ ኣብ ደረጃ ሓላፍነት ዘለዉ እዮም ማለት እዩ። ስለዚ እዚ እቲ ውህሉል ናይቲ ኮሚቴ ስራሕ።
0: ኣብዚ ንልዕሊ 8 ኣዋርሕ ዝካየድ ስፖርታዊ ውድድራት ፅፈቱ ሓልዩን ዕውት ኮይኑ ንክወፅእን ተራ ካብ ዝፃወቱ ኣካላት ናይ ኣካላዊ ትምህርቲ ብቕዓት መምሃራን እዮም። እዞም መምሃራን ጎኒ ጎኒ ናይ ምምሃርን ምስትምሃርን ሞይኦም ኣብ ናይ ዕረፍቱ መዓልትታት ነቶም ውድድራት ኣብ ምክያድ ብተወፋይነት ካብ ዝሰርሑ ኣካላት እዮም።
1: እወ ሕጂ ተራ ናይዚ ኣካላዊ ትምህርቲ መምህራን ብዘይብኦም ሓንቲ ኢልቤና ተጠቀኒያ ተማሓውርና ሳቶም እዮም። ስለዚ እሳቶም ከዓ ደረጃ ክፍሊ ጀሚሮም ወዲቦም ብጋንታ ኣቂሞም እዮም ኣብቲ ውድድር ዝሳተፉ። ሎሚ ካብቲ ናይ ዝሓለፈ ዝረኣናዮ ፍሉይነት ክስዕር የ ባህልቲ እዮም ብምሉኦም እቲ ናይ ምስዓር መንፈስ ኣብቶም ተምሃሮ እውን ኣስሪፆም እዮም መፅኦም። ስለዚ ኣብቲ ትምህርቶም ጎኒ ጎኒ እቲ ዝምህርዎ ኣካዳማዊ ትምህርቲ በዚ ከዓ ናይ ልምምድን ናይ ትሬኒንግ ግዜ ፈልዮም ከዓ ነቶም ተምሃሮ ኣብ ምኩስኳስ ኣብ ምዕላም ናብ ታለንት ኣብ ምፍላይ ብዙሕ ስራሕ እዮም ዝፅበዩ ዝሰርሑ። በዚ ኣጋጣሚ ከመስግኖም ደሊ።
0: እዞ ነቶም ንኣካላዊ ብቕዓት መምሃራን ኣብ ኩሉ ዓውድታት ስፖርት ዘለዎም ኣፍልጦን ንቕሓትን በሪኹ ብሉፃት ተምሃሮ ንኽፍርዩ ሚኒስትር ትምህርቲ ምስ መሻርክቱ ዝኾነ ሃገራውያን ኮነ ዞባውያን ፌደሬሽናት ብምርድዳእ ስልጠና ክውድበሎም ይግባእ።
1: ንዕኦም ዓቕሞም ደረጃ ዓቕሞምን ትምህርቶምን ንምዕባይ ዝተገብረ ፃዕሪ ኣጋኒ ንክዛረብ ኣይክእል እኒ። ምክንያቱ ገለገለ ብፌደሬሽናት ዝውሃብ ከም ፌደሬሽን ቸስ፣ ሰደቃ ቴኒስ፣ ባድሜንተን ገለ ዝኣመሰለ ብዙሕ ስልጠናታት ይመፅ እዩ። እዚ እውን ስልጠናታት እዚ ከዓ ምስቶም ፌደሬሽናት ተዋሂድና ንሰርሕ ኢና። ከምቲ ዝድለ ግን ኣይኮነን። ሕጂ እውን ብዙሕ ፃዕርታት ክካየደሉ እዩ። ብደረጃ ትምህርቶም ናይ ኣካዳማዊ ትምህርቲ ደረጃ ትምህርቶም ንምዕባይ ከዓ ብዙሕ ፃዕርታት ከድል እዩ። ሚኒስትር ትምህርቲ ከዓ ሕጂ ነዚ ይስሕቶ እዩ ኣይብልን እየ። ኩነታት መምህራንና ግን ኣብዚ ሕጂ እቲ ብዝሒ ኣዝዩ ወሲኽ ኣሎ። ልዕሊ 200 መምህራን ናይ ኣካላዊ ትምህርቲ ቅድሚ ሕጂ ዘይነበረ ኣብ 6ሳ ዝነበረ ናብ 9 ካብ 7 ካብ 9 ናብ 100 ከምኡ እንዳበለ ሕጂ ናብ ከባቢ 218 ገፁ ክብ ኢሉ ኣሎ። ኣብ ኩለን ደረጃታት ሎሚ እዚ ዞባ ካብ ዝወሰዶ ዓብዪ ስጉምቲ ኢልና ንኣምኖ እቲ ዞባ እውን ክምስገን ዝግብኦ ኣብ ኩለን መባእታ ደረጃ ኣብያተ ትምህርቲ 104 መባእታ ኣብያተ ትምህርቲ ኣለዋና። ኣብዚአን ከዓ ኣብ ኩለን ናይ ኣካላዊ ትምህርቲ ናይ ስፖርት መምህር ተገይሩለን ማለት እዩ። ስለዚ እዚ ሓደ ዓብዪ ዓወት እዩ ነቲ መደብና ክንብል ንኽእል ኢና። ቀፃሊ ግን ከምዚ ኣቐዲምካ ዝበልካዮ ስልጠና የድልዮም፣ ተዕሊም የድልዮም፣ ኩሉ ነገር ንኣባኣቶም ኣድህቦ ጌርና ክንሰርሕ ክንሰርሕ ዓብዪ መደብ ሓንፂፅና ኣለና። እዚ ከዓ ኣብቲ ናይ ቀፃሊ መደብና ክንረአና ማለት እዩ።
0: ቤተ ትምህርቲ መሰረታዊ ኩሉ ዓይነታት ስፖርታዊ ንጥፈታት እየን። ስለዚ ኣብኣተን ዝግበር ወፍሪ ኩሉ ዓብዩ። ዞባውያን ኮነ ሃገራውያን ፌደሬሽናት ነዘን እምኒ ኩርናዕ ስፖርት ሃገርና ዝኾና ኣብያተ ትምህርቲ ቆላሕታ ሂቦም ምዝጥምትወን እቲ ዝካየድ ወፍሪ መስርሑ ዝሓለወ ኮይኑ ዕቤት ስፖርት ሃገርና ድማ ብዝያዳ ንቕድሚት መወፀ
1: እወ ኩልና መሻርክቲ ኢና መሻርክቲ ኢና ንብሎም ግን ንሕና ግን ነዚ መደብ ኮሪና ክንብል ንኽእል። ምክንያቱ ንዓና ከይሓዙ ፌደሬሽናትን ቀሳሳ ክብየን ዝመፁ ስፖርታውያን ድሞ ክወዳደራ። ስለዚ ደጊሜ ኣነ እውን ሕጂ ዛረቡ ደሊ እቲ ዝምድናታት ኣሎ እቲ መደባት ምስኦም ብሓንሳ ኮይንካ ምሕንፃፅ ኣሎ ዓመት ዓመት ኣብ ቃለ መሕትት ዝብሎ እየ። ኪኖ እዚ ግን ክኸይድ ክኽእል ኣለዎ። ኣብ ታሕቲ ወሪደን ፌደሬሽናት ኢደን ክእትዋ ኣለዎን መሰናት ሓባቢረን ዘለዋና ታለንት ክቕበላና ክእል ኣለዎን። እቲ ናይ ምስግጋር ግዜ ሲ እቲ ናይ ምስግጋር ስፖርታውያን ከዓ ክህሉ ክኽእል ኣለዎ። እቲ ብሪጅ ክፍጠር ክኽእል ኣለዎ። ካብዮም ክኸዱ ኣብ ምስሪ ትምህርቲ ፀኒሖም ታለንትዮም ተወዳዲሮም ኣብ 11 ክፍሊ በፂሖም ሳዋ ከይዶም ብድሕሪኡ ናብኦም ክኸዱ እቶም ስፖርታውያን ቶም ታለንት ብፍላይ ሃገር ከስሚኡ ዝኽእሉ ንፉዓት ስፖርታውያን። ስለዚ ሓደ ብሪጅ ክፍጠር ክኽእል ኣለዎ። እዚ ከዓ ሚኒስትር ትምህርቲ ዝዓቕሞ ዝሰርሕ ኣሎ። ሓደ መፅናዕቲ ተገይሩ ነዚ ናይ ምስግጋር ስፖርታውያን ተካእቲ ስፖርታውያን ከዓ ገለ ክግበር ክኽእል ኣለዎ። ስለዚ ፌደሬሽናት ዘለና ዝምድና ሓያል እዩ። ግን ኪኖዚ ግን ክኸይድ ክኽእል ኣለዎ። ድሩት እዩ ዘሎ ስጋ ሕጂ ክሳብ መጨረሻ ግን ፌደሬሽናት ኣብ ታሕቲ ወሪደን ምሳናት ይህንሚን ተባሂለን ነትናትና መደብን ዕላማን ኣሚነናሉ ኣብቲ መደብና ክኣትዋ ክኽእል ኣለዎን። ኣብዚ ከዓ ማዕፆና ርሑ እዩ ንሓደ ዕላማ ስለ ዝኾንና ማለት እዩ።
0: ኣብያተ ትምህርቲ ቀንዲ ምንጭን ኣፍራይን ስፖርታውያን ሃገርና ዝበሃለሉ ምኽንያት ንቕል ዓለም ኣይኮነን። ኣብ ሕሉፍን ኣብ ዝቐረበ ዓመታትን ስም ኤርትራ ኣብ ዝለዓሉ መድረኻት ዝፀውዑ ስፖርታውያን መብዛሕትኦም ብመንገዲ ኣብያተ ትምህርቲ እዮም። ስለዚ ኣብ ዕቤት ስፖርት ሃገርና ልዑል ኣበርክቶዩ ዘለዎን ክበሃል ይከኣል።
1: ሚእቲ ካብ ሚእቲ እንተበልኩ ምግናን ኣይኮነን። ንሕና ጥራሕ ክልብለለና ንሕና ዞባ ማእከል ጥራሕ ኣይኮነን። ሽዱሽተ ዞባታት ከም ኣምባሳደር ንሕና ውን ኣብዚ ኮይና ኣለና ዘቲ ኣክሰስ ስለ ዝረኸብና እምበር ኣብ ኩለን ዞባታት ሃገርና ኣዝዩ ውዕውዕ ስፖርታዊ ንጥፈታት ዝካየድ ውዕውዕ ናይ ቅነ ስፖርት ከዓ ክካየድ ወርሒኡ ርኢና ኢና። ስለዚ ኣብ ኩሉ እዚእቲ ምዕባለ ወይ ተራ ናይዘን ፌደሬሽናት ከዓ ክዓቢ ክኽእል ኣለዎ። ስለዚ እቲ ዕላማ ግን ብዓብኡ ንሓደ ዕላማ እዩ ኩሉ ማለት እዩ። በቲ ምፃእ ኣበየናይ ዓይነት ዓውደ ስፖርት ብዘየገድስ ኩሉ ንሓደ ዕላማ እዩ። እዚ ዕላማ ከዓ ካብ ግዜ ናብ ግዜ ሸቱ እንዳሃረመ ይኸይድ ኣሎ ኢልና ብድፍረት ክንዛረብ ንኽእል ኢና። ሚኒስትር ትምህርቲ ዝገብሮ ዘሎ ኣስተዋፅኦ ግን ቀሊል ኣይኮነን። መሓውር ኩሉ ምንጪ ስፖርታውያን ኢንዳስትሪ ናይ ስፖርታውያን ኣብያት ትምህርቲ ኢልና እውን ክንዛረብ ንኽእል ኢና።
0: እዞም ንኣስታት 8 ኣዋርሒ ዝተኻየዱ ስፖርታውያን ውድድራት ከመይ ተዛዚሞም ኣብ ተምሃሮ ዝፈጥሮ ናይ ተወዳዳርነት መንፈስ ከመይ ነይሩ ኣብያተ ትምህርቲ ኣብ ናይ ዝዓመት ውድድራት ብቕዓተን ከመይ ተንጸባሪቑ ንዝብሉ ሕቶታት ንገለ ከም ኮሚሽነራት ብምዃን ነዚ ውድድር ዝመርሑ ኣካላት ኣዛሪብናዮም ነርና ፈለማ ኮሚሽነር ኩዕሶ እግሪ ኣሰልጣኒ መኮነን ዘውደ
2: እቲ ጉዕዞ ብጣዕሚ ሓያልን ኣህላኽን እዩ ንኹሉ ነቲ ኣብኡ ዝተሳተፈ ብዙሕ ነገራት እዩ ብዙሕ ባጀት እውን ፈሲሱሉ እዩ እዞም ተፃወቲ እዚኣቶም ዞም ንኣሽ ቆልዑ ካብ ንኣሽ ኢሉ ይጅምር ኩዕሶ እግሪ ኣብ ኣብያተ ትምህርቲ ኣነ እግርም ዝብለኒ እን ከም ኣሰልጣኒ ኮይነ ክሪኦ ከለኹ ኣብ ኣብያተ ትምህርቲ ሲ ማዕረ ማዕረ ተሳታፍነት ናይ ደቂ ኣንስትዮ እዩ ዘለዎ ምክንያቱ እተን ደቂ ኣንስትዮ ለሰይ ናብ መባእታ ንድሕር መፂና ዕድመ 11 ነፃወት ኢና ደቂ ኣንስትዮ ማዕረ ተሳታፍነት ኣለዎን ልክዕ ከም ናይ ደቂ ተባዕትዮ ማለት እዩ እሞ ኣብኡ ዘሎ ታለንት ነስከኣኒ ናይ ብሓቂ ድገርመካ ከምዚኦም ዓይነት ቆልዑ ዘለዉና ዮምካ ትብል ንሕና ድና ነባላሽዎም ትብል ኣሰልጣኒ ኮንካ ክትሪኦ ከለካ እዞም ቆልዑ እዚኣቶም ሲ ነታ ዘላቶም ክእለት ናታ ዝለዕለ ደረጃ ንክተብፅሖም ሲ ንሕና ድና ነባላሽዎም ኢካ ትብል ክሪኦም ከለኩ ኣነ ናይ ብሓቂ እቲ ኣብ ስክሪን ንሪአይዎ ከተግብርዎ ክሰርሕዎ ኢካ ትርኢ ሕጂ እንታይ ደኣ ክኾኑ ኣሎ ማለት እዩ ማዕረ ማዕሪ እዩ ንላዕሊ ገጾም ክኸዱ ከለዉ እንዳጠፍኡ ይኸዱ ኣለዉ ሕጂ ኣብኡ እዩ እቲ ንኸና ስራሕ ዝያዳ ክዓቢ ዘሎ ኮይኑ ስማዕኒ ታለንት ኣለዉ ነዞም ታለንት እዚኣቶም ኣነ ሕጂ ናይ ንእዞባ ጋላ ነፍሕ ኣለኹ ኣብ ንእዞባ ጋላ ነፍሕ ዘሎ ሲ ናይ ታለንት ተባሂላ ሓንቲ ጋንታ ደቂ ተባዕትዮን ደቂ ኣንስትዮን ዘለ ዕድሚ 12-13 ክህሉ ኣለዎ 10-11 ውን ክህሉ ከምኡ ክህሉ ኣለዎ 14-15 ክህሉ ኣለዎ ካብኡ ንላዕሊ ግን ክለባት እየን ክቕበላካ ዘለዋ ክለባት ተቐቢለን እየን ናብ ዝለዕለ ደረጃ ከብፅሖ ኣሎ ወይ ድማ ኮሚሽን ስፖርት ወይ ሃገራዊ ፌደሬሽን እዩ ክሰርሓሉ ዘለዎ ኮይኑ ይስማዓኒ እዚ ኣብ ታሕቲ ግን ተምሃራይ ምሳና ስለ ዘሎ ነዚ ተምሃራይ እዚ ንሕና ከምኡ ጌርና ክንምልምሎ ኣለና እየ ዝብል ኪኖ እዚ ንኸዶ ዘለናስ ናብኡ ገፅና እንተ ንኸይድ ሞ ነዚ ኩዕሶ እግርናስ ፅቡቕ ባይታ ምኾኖ እየ ዝብል እምነት ኣለና ንክሪኦ ከለኹ ማለት እየ ኮይኑ ግን እዚ ሚኒስትሪ ትምህርቲ ዝገብሮ ዘሎ ዓብዪ ወፍሪ ኣብዞም ንኣሹ ካብ ኢንተር ክላስ ኮምፒቲሽን ጀሚሩ ኣብ ውሽጢ ውድድር እንዳካየድና ፀኒሕና ገና ዓመት ሙሉእ ድኸይቲ ውድድር ምክንያቱ እቶም ዝበዝሑ ኣብ ቤት ትምህርቲ እዮም ዘለዉ ነቶም ብዙሓት ብን ድኾነ ቆልዓ ክፃወት ኣሎ ኢና ንሕና ባህጉ ክህሉ ኣሎ ክቕስቀስ ኣለዎ ኢና ንብል ንሕና ባህጊ ኢና ንቕስቅስ ክእለቱ ዝምባልዩ ኢና ንሕና ነለሊ ዝምባልዩ ኣለሊና ከዓ ናበይ ከ ይኸይድ ናበይ ከ የድምዕ ኢና ንብል እሱ ከዓ ይግበር ኣሎ ብሚኒስትር ትምህርቲ ማለት እየ ኪኖ ግን ኣትለቲክስ ምፃእ ብዙሓት ተወዳደርቲ ይፈርዩ ኣለዉ ይመፁ ኣለዉ ኣብ ላዕሊ ክትሪኦም ከለካ ከዓ እንዳጠፍኡ ኸዱ ኣለዉ ሕጂ እቲ ታሕቲ ወሪድካ ምስራሕ እንተ ዝህሉ ነይሩ ዝሓሸ ኮይኑ ስምዓና ኣብ ኩሉ ሜዳያት ይብለካ ዘለዎ ብኩሉ ኢና ንኸይድ ኢንዶርጌም ዝተመፀካ ኣለዉ ፌደሬሽን ደይተንኮፎ ሃንድቦል ኣዝዩ ውዕውዕ ዝኾነ ሓያል ዝካየድ ዘሎ እዚ ኩሉ ዓይነት ስፖርት እዚ ክካየድ ከሎ ኣብ ሚኒስትሪ ትምህርቲ ይካየድ ኣሎ ሕጂ እተን ፌደሬሽናት ከዓኒ ታሕቲ ውርድ ኢለን ተዝሰርሓሉ ሞ ኢድን ጓንትን ኮይና ተንኸይድ እቲ ስፖርት ናይ ሃገርናስ ኣብ ዝለዕለ ደረጃ ምበፅሐ ዝብል እምነት ኣለና እዋ ሕጂ ንኣብነት ከተማን ገጠርን ብዙሕ ፍልሊ ነይርዎ ኣብዚ ሕጂ እዋን ግን ታዕማ ኣራር እዩ ዘለዎ ኣነ ሕጂ ብጋላ ነፍሒ ኮይነ ክምልስ እንድሕር ኮይነ ኣብ ጋላ ነፍሒስ ዳርጋ ሰለስተ ዋንጫ ወሲድና ኣለና ማለት እዩ ክሪኦ ከልኩ ማለት እዩ ብሓፈሽኡ ኩለን ኣብያተ ትምህርትስ ተወዳደርቲ ነይረን መዓልቲ ዝሃበን እየን ድዕወታ እምበር ዳርጋ እቲ ናይቶም ቆልዑት

0: እቶም ህፃናት ብቕዓት ኣብ ኩሉ መዳይ ማዕረ ነይሩ ክብለካ ይኽእል ማለት እዩ። ብፍላይ ብኩዕሶ እግሪ ኩሎም ዝኾነ ህፃን እንዲ ፅርግያ ክፃወትር እዮም። ሕጂ ንሃና እቲ ባይታሲ ኣሎ ኣብያተ ትምህርቲ ግን ምዕሩይ ዝኾነ ዝርግሓ ነይሮ ምዕሩይ ዝኾነ ብቕዓት ከዓ ርኢ ኣለና።
1: እዞም ብመንገዲ ኣብያተ ትምህርቲ ዝፈርዩ ዘለዉ ተፃወቲ ቀፃሊ ምክትታልን ምሕብሓብን ምስ ዝግበረሎም ንመጻኢ ንሃገረ ወድጋንታ ኩዕሶ እግሪ ኤርትራ ውሕስ ክኾንዋ ዝኽእሉ ተፃወቲ ከም ምዃኖም መጠን ዕቱብ ምክትታል ክግበረሎም ኣሰልጣኒ መኮነን ዘውደ ተላብዩ
0: ኣነ እንታይ ዝብል እምነት ኣለኒ መስለካ ታለንት ተላልዩ ተለልዩስ ከዓ ብሳዋ ዝኸይድ ዋላ ብጥርኑፍ ከይዶም ብጥርኑፋት ዝምለሱሉ መንገዲ ክህሉ ኣለዎ እዩ ዝብል። ምክንያቱ እዞም ታለንት እዚኣቶም ትብተኽ እያ ዘላ ንሕና ካቶም ኣሰልጠንቲ ከዓኒ ኣነ ንድ እዛ በላ ትበሃል ካብ ኩዕሶ እግሪ ተትጠፍእ ከም ሕቶም በላ በላ ህረማ ገለ እንዳበልካ ነዞም ታለንቲ ዝኾኑ ቆልዑት ኢና ነጥፎም ዘለና። ንኣብነት ምስ ሃገራዊት ጋንታ ንድሕራት ተኣሳሲርዮ ብደገ ዝነበሩ ዝመፁ ዝረኣናዮም ሲ ብጣዕሚ እዩ ዝገርመካ ኩዕሾ ረጊፆም ካብ ቦርቴሬ ኣብቲ ፔናሊቲ ኤርያ ፅቡቅ ኮንፊደንስ ርእሰ ምትእማን ዘለዎ ኣብ ኣውሮፓ ዝፃወቱ ስለ ዝኾኑ እሲ ስማዓና ኸውን ዝርሒቓ ግን ተመሊሳ ኩዕሶያ ትመፀካ ነካይዶ ዘለና ውድድር ኣብቲ ታች ላይ ንሪአየ ሞ ክንደይ ኩዕሳሲአን ዘለዋ እቲያ ተጓሓፍካያ እያ ክትመፅያ ግን ተመስሪታ ተሰሪሓ ክትመፃእካ ኮላ ንዓኻ ሓደጋ ትፈጥረልካ እስኻ መስሪትካ ክትፃወታ ዝግባእካ ግን ይጠፍእ ስለ ዘሎ እዚ ኣብ ሚኒስትሪ ትምህርቲ ርእ እያ እዞም ቆልዑት እዚኣቶም ይገብርዎ እዮም የተግብርዎ እዮም ኣለዉና መምሃራን በላ ክብሉ ዝውዕሉ ግን እዚ ክጠፍእ ኣለዎ ካብ ዓድና። ምክንያቱ እዚ እቲ ታለንት እዚ ኣብ መጀመሪኦም ድላዮም ኮይኖም ነፃ ኮይኖም ክፃወቱ ዝኽእሉሎም ልክዕ ክለብ ባርሴሎና ከባቢኦም ተመስሪቶም ዝመፁ እዚ ላመንስያ ገለሲ እዚ ዓይነት ኣካይዳ እዮም ድኸዱ ብዘይ ኣሰልጣኒ እዮም ከማ ደፃወትዎም ኣሰልጣኒ ጥራይ ምቅያራት ዘይኮይኑ ብዛዕባ ኩዕሶ ዝኾነ ነገራት ወዲዎ ይብሉ ምምድመፅ ኣብ ፀወታ ክኾን ከሎ ነፃ ኮይኖም ይምፃወቱ ከምዚ ዓይነት ስታይል እንዳተኣተተና ኸልና ንፍዓት ትኾኑ ተፃወቶት ከዓ ክነምፅኢና ርእሰ ምትእማን ዘለዎ ከም ቀረብ ኣብነት ንኻ እዛ ሃገራዊት ጋንታ ንኻ ፅቡቅ ዝኾነ ኩዕሾ ስለ ዝረኣኹላያ ኢኹም ዝብለና።
1: ኮሚሽነር ኣትለቲክስ በረኸት መስፍን፣
2: እዚ ናይ መደብ ኣትለቲክስ ብደረጃ ንኡ ዞባን ብደረጃ ዞባን ኢና ንካይድ። ቅድሚ ናብ ደረጃን ንኡ ዞባን ምክያድ ግን ኩለን ኣብያተ ትምህርቲ ብደረጃ ክላስተር የካይዳ እዩ። ስለዚ ብደረጃ ክላስተር ምስ ኣካየዳ ኣብዚ ዝካየድ ውድድር እቶም ዝበለፁ ኣትሌታት ሒዘን እየን ብንኡ ዞባ ደረጃ ዝሳተፋ። ስለዚ ኣብዚ ብንኡ ዞባ ደረጃ ዝሳተፉ ሓያላት ምዃኑ ይርዳእካ እዩ። ምክንያቱ ንሶም ውን ምድላዋት ገይሮም እዮም ብደረጃ ንኡ ዞባ ዘምፅዎን። ኣብዞ ብናይ ካልኣይ ደረጃ ከዓ ልክዕ ናይ ካልኣይ ደረጃ ከዓኒ እቶም ዝበለፁ ኣትሌታት ናይንሕዶም ናይ ኢንተርክላስ ኮምፒቲሽን ብምድላው እዮም ናብዚ ውድድር ዘምፅዎም ማለት እዩ። ስለዚ እዚ ውድድር እዚ ብሓፈሻ ክንሪኦ ከለና ካብ ዓሚ ጀሚርና ፃዕቀስ ናይ ኣትሌቲክስ ስለ ዝነበሮ እቲ ናይ ተግባርን እቲ ናይ ትራክን ዝበሃል ይፅዕቐና ስለ ዝነበረ ካብ ዝሓለፈ ዓመት ግን ኣብ ክልተ መደብ ኢና ሒዝናዮ። እቲ ናይ ፊልድ ኢቨንትስ ወይከዓ ናይ ተግባር ኢልና ንፅውዖ ኣብ ቀዳማይ ሰሚስተር ኣብቲ ወርሒ 12 ንገብሮ ማለት እዩ። እቲ ካልኣይ መደብና ከዓ እቲ ናይ ትራክ ዝግበር ወይከዓ ብስመራ ስታድዮም ዝካየድ ከዓ ኣብ ወርሒ 4 ነካይዶ። ሕጂ ኣብዚ ተን ተሳተፍቲ ኣብያተ ትምህርቲ ኣዝየን ብዙሓት እየን። ብደረጃ ንኡ ዞባ ክኸውን ከሎ ሓንቲ ኣብ ናይ ነሶ ከፊት ሓንቲ ንኡ ዞባ ክልተ ተወዳደርቲ ሒዛ እያ ትመፅእ ኣብ 800 ሜትሮን ኣብ 1000 ሜትሮን ግን 3 ሒዘን መፃ ማለት እዩ። እዚኦም ሕጂ ብደረጃ ንኡ ዞባ ዘካይዶ ውድድር እዩ። ኣብቲ ናይ ካልኣይ ደረጃ ዝካየድ ውድድር ግን ብጣዕሚ ገፊሕ እዩ። ምክንያቱ 22 ኣብያተ ትምህርቲ ኣለዋ ኣብዞባ ማእከል። ስለዚ ነብሲ ወከፍ ቤት ትምህርቲ ኣብ ነብሲ ወከፊት ከክልተ ሒዛ ትመፅእ። ስለዚ ኣብ ሓደ ውድድር 44 ተምሃሮ ሒዞም ወፅና ማለት እዩ። ስለዚ 44 ተምሃሮ ኣብ 100 ሜትሮ ንኦም ከተፃሪ ኣብ 200 ሜትሮ ብጣዕሚ ፀዓቕ ዘለዎ። ስለዚ ነዚ መደብ ንምግባር ኣብ ክልተ መደብ ሰሪሕና ነናይ ሓሓሙሽተ መዓልቲ ኢና ንገብሮ። ኣዝዩ ፅዑቕ እዩ ብእውን ናይ ውዳእኒ ንግሆን ምሸት እናገበርና እቶም ኳሊፋይድ ዝኾኑ ኣትሌታት ከ ኣብ መወዳእታ ንሕዞም ከምዚ ኣብ መዛዘሚ ዝረኣኹሞ ከዓ ናይ 70 ናይ ደቂ ኣንስትዮ ከምኡውን ናይ ደቂ ተባዕትዮ ናይ መባእታ 200 ሜትሮ ናይ ማእከላይ ደረጃ ብክልቲ ፆታ ከምኡውን ናይ 100 ሜትሮ እውን ኣብ ናይ ካልኣይ ደረጃ ኣብ ናይ መዛዘሚ በፂሑ ኣሎ። እዞም ኣትሌት እዚኦም ክንሪኦም ከለና ብሓፈሻ ክንሪኦም ከለና ካብ ዝኾነ ስፖርታዊ ንጥፈታት ዘየቋርፅ እዮም። ምክንያቱ ብዝተፈላለየ ኣብ ብደረጃ ፌደሬሽናት ተጠርኒፎም ዝገብሩ ውድድራት እዮም። ናይ ዞባ ደቡብ ኣለውና፣ ኣብ ምክልኻል እውን ኣለውና፣ ዞባ ማእከል ኣለውና፣ ከምኡውን ብንኡ ዞባ ናይ ምምሕዳራት እውን ቀፃሊ እቲ ኣክቲቪቲ ከጋይድዎን ፀኒሖም ናቲ ውፅኢት እዮም ሕጂ ዞም ቆልዑ እዚኦም ተጠርኒፎም ዝመፁና ማለት እዩ። ሕጂ ብሓፈሻ ክንሪኦ ከለና እዞም ተወዳደርትና እዚኦም ልዕሊ 1200 ኣትሌታት ነሳትፍ

0: ዕድዚ ብቁፅሪ ከተመሓድሮ ከለካ ቁሩብ ክብል ይብል እዩ። እቲ ሽልማት እውን ኣብ ሰዓትን ግዜን እዩ ዝውሃብ። ምክንያቱ ኣትሌት ፃዕሪ ድኻሙን ርሂፁን ኣብታ ሸዓ ዝተወዳደረላ መዓልቲ ሚኒስትር ትምህርቲ በዚ ኣጋጣሚ ክመስግኑ ግባእ። እቲ ብምሉኡ ዝግበር ንጥፈታት ናይ ኣትሌቲክስ ኣቐዲሙ እዩ እቲ ሽልማታት ኣዳልዩ ፀንሕ። እቲ ሽልማት ከዓ እቲ መዳልያን ከምኡውን ማልያን ኣዳሊሎም ፀንሕ። ልክዕ ኣብታ ውድድሮም ውድእ ምሰበሉ ከዓ ኣብቲ ናይ መወዳእታ ማለት እዩ እቶም ኣትሌታት ልክዕ ኣብታ ዝወድእላ እታ መዳልያ ትጠልቕ ማለት እዩ በቶም ዝምልከቶም። እዚ ካብቲ ሕጂ ኣቐዲምና ዘተኣታተናየ ኢና። ካልእ እውን ሎም ዓመትም ከም ሓድሽ ዘእተናዮ ምክንያቱ ኣብ ገለ ኣጋጣሚ ቀፃሊ ኣብ ልምምድ ብደረጃ ፌደሬሽናት ዝስልጥኑም ከምኡ ውን ጀመርቲ ኣለዉ። ሕጂ ኣብዚ ንምምዕራራይ እውን ካብ ዓሚ ጀሚርና እቶም ብደረጃ ሃገር ዝገሹ ኣትሌታት ንሶም እውን ካብቲ ናይ ሚኒስትር ትምህርቲ ቁሩብ ዕብልል ኢሎም ስለ ዝወፁ ምስቶም ጀመርቲ እውን ቁሩብ ብኩሉ ባዮሎጂካሊ ዋላ ብፊዚካሊ ካሊእ ካሊእ እውን ዕብለላ ከይፈጠር ተባሂሉ እቶም ንሃገር ደረጃ ወኪሎም ዝኸዱ ኣትሌታትና ብምሉኦም ተምሃሮና እዮም። ብሕልፊ ኣብ ናይ እዩ ዝሳተፉ ኣትሌታት ብምሉኦም ተምሃሮ እዮም። ገሊኦም ተምሃሮ ናይ ዞባ ማእከል፣ ናይ ዓንሰባ፣ ናይ ደቡብ፣ ናይ ዝተፈላለየ ዞባታት እየን። ስለዚ እዚኦም እውን መገሻ ርኦም ስለ ዝመፁ እቲ ተመክሮ እውን ቁሩብ ደሊቦም ስለ ዝመፁ ነቶም ቆልዑት ከይሃሲቦም ኢልና ካብዚ ንጥፈታት ናይ ኣትሌቲክስ ናይ ኣብያተ ትምህርቲ ዝካየድ ቁሩብ ኣፅኒሕናዮም ኣለና። ምክንያቱ እቶም ገየሽቲ ምስቶም ጀመርቲ ክወዳደሩ ከለዉን ዘይሚዛናዊ ውድድር ስለ ዘጋጥመና እዚ ከዓ ብመምርሒ ንኩለን ኣብያተ ትምህርቲ እቶም ዝገሹ ቆልዑት እውን ኣብ ግምት እቲኹም ኣብቲ ውድድር ተዘይእተኹሞም ኢልናዮም። ብጣዕሚ ፅቡቅ ነገር ከዓ ንርኢ ኣለና። ምክንያቱ ኩሉ ግዜ እቲ ገያሻይሲ ንሓደ ስቴፕ ደረጃ በፂሕዎ ኣሎ ንካሊእ ደረጃ ኢና ክንበፅሕ ንደልዮ። እቶም ጀመርቲ እውን በዚ ጋጣሚ እዚ ፅቡቅ ንጥፈታት ናይ ኣትሌቲክስ የካይዱ ኣለው። ኣብ ኩሉ ኣብያተ ትምህርቲ እንተርኢካዮ ብሕልፊ ኣብ ቀይሕ ባሕሪ፣ ኣብ ማዓስከር ደንደን ቤት ትምህርቲ ሓላይ እንዳሕርኢናዮ ንጎ ቀፃሊ ፅዑቅ ናይ ስልጠና እዩ ዝውሃቦም በቶም ኣሰልጠንቶም ማለት እዩ። ካብ ዓመት ናብ ዓመት እንተርኢካዮ ናይ ብሓቂ ኣዝዩ ካብቲ ናይ ቅድሚ ሕጂ ተወዳዳርነት ቅድሚ ሕጂ ወይ ዝተፈለየት ንዕዘባ ወይ ከዓ ገለ ሃይስኩል ነቲ ውድድራ ድዕብለሎኦ ነይረን። ሕጂ ንድሕርኢናዮ ግን ብሓፈሻ ክንሪኦ ከለና ኣብዚ ናይ ኣትሌቲክስ ግን በዚ ናይ ሎጅ ናይ ሎም ዓንቲ ዝተካየደ ውድድር እየን ተፈላለየን። ብሕልፊ ተን ኣብያተ ትምህርቲ ብሕልፊ ሰንበል፣ ሓርነት፣ ባርካ፣ ኢሳቅ ተወልደ መድህን እዛ ናይ ሎም ዓንቲ ዝተካየደት ውድድረን በዛ ናይ ሎም ዓንቲ ዝተካየደ ውድድር እየን ናይ ወርቂ ፍልል ኣምፅአን። ክሳብ ዛ ዕለት እዚኣ ግን ኣይንቲ ኣብያተ ትምህርቲ ከምተወስዳ ወላ ሓንቲ ትፍለጥ ኣይነበረትን። ስለዚ እዚ ውድድር እዚ ኣዝዩ ተማጣጣንን ወሳንን ነይሩ ክኸውን ይኽእል። ኣብ ናይ ማእከላይ ደረጃ ተርእናይ ከዓ ናይ መባእታን ናይ ማእከላይ ደረጃ እንዲ ዝወዳደር ኣብዚ እውን ብሓፈሻ ክንሪኦ ከለና ሎም ዓመት መን ከም ተወስዳ እውን ኣይተፈልጠትን ነራ ናይ ኣትሌቲክስ በዛ ናይ ሎንዘን ሎም ዓንቲ ዘካየደኦ ምናልባት ሰሜናዊ ምዕራብ ሰለስተ ወርቂ ወዳት ሒዞም ነይሮም። ደቂ ተባዕትዮ ደቡባዊ ምብራቅ ኣርባዕተ ወርቂ ሒዞም ፀኒሖም። ደቡባዊ ምብራቅ ደቂ ኣንስትዮ ክልተ ወርቂ ሒዘን ፀኒሐን። ከምኡ እውን ደቡባዊ ምዕራብ እውን ሰለስተ ወርቂ ሒዞም ፀኒሖም። ሕጂ እቲ ናይ ወርቂ ናይ ሓንቲ ፍልል ስለ ፀንሐ ኣብዛ ናይ ሎም ዓንቲ ዝተካየደት ውድድር ግን ተን ኣብያት ትምህርቲ ወይ ከዓ ተን ንእዞባ በዛ ናይ ሎም ዓንቲ ዝተካየደ ውድድር ክንፈልየንኪ ኢልና ክሳብ ሽዑ ግን ወላ ሓንቲ መፍለይ ኣይነበረትን ኣየንቲ ቤት ትምህርቲ ወይ ኣየንቲ ንእዞባ ጎብሎል ምኻና። ስለዚ እንታይ እዩ ዘርእካ ኣብ ናይ ኣትሌቲክስ ቅድሚ ሕጂ ህፃን መብዛሕትኡ ግዜ ኣብ ናይ ኩዕሶ እግሪ ግራስሩት እዮም ዝዋፈሩ ነይሮም። ሕጂ ግን ናይ ኣትሌቲክስ ግራስሩት ተገይሮ እውን ኣብ ከምኡ ንጥፈታት ከዱ ስለ ዘለዉ ትዕቤትን ምዕባለን ተወዳዳርነት እውን ብመንፅር ናይ ዝሎም ዓንቲ ክንሪኦ ዝውዓልና መፍለይ ኣዝዩ ተመጣጣንን ሰሓብን ነይሩ ክበሃል ይከኣል።
1: ኮሚሽነራት ውድድራት ብሽክለታ ሳምሶም ሰለሞንን ፀጋይ ስምርኣብን
2: መጀመርያ ዝዕድል ምርካበይ ብጣዕሚ እየ ዘመስግን። ቀፂለ ኣብዚ ናይ ሎም ዓመት ብሽክለታ ክሪአ ናርከና ሚኒስትር ትምህርቲ ካብቲ ዝነበረ መሊሲ ሓይሉ ሓይሉ ዝኽእለ ከዓ እቲ ሞቲቬሽን ናይ ሰም ዓበይቲ ጋንታታት ኣብ ሃገራዊ ውድድር ከይዶም ፅዓ ዘለዉ ድርኺድና ዘሎ ደፊእዎም ስድራ ቤታት እቶም ብሽከታ ሒዞም ድሞ ዘለዉ ልክዕ ደርጋ ናኮርሴን ዋጋ 18,000-25,000 ዝበፅሓ ተለማውንትን ባይክ ኩሉ ቑሑተን ነና ኮርሴ እዩ። እዚ እቲ ለውጢ ተገይሩ ርኢና። ምክንያቱ ኣብዚ ሎም ዓመት ዝካየድናይ ቲ ጨንፈር ሚኒስትር ትምህርቲ ዞባ ማእኸል ኣብ ሓሙሽተ ካታጎሪ ነይሩ። እዛ ሓሙሽተ ካታጎሪ ክጠቅሎ መጀመርያ ኢንተር ስኩል ኮምፒቲሽን ብውሽጢ ናይ ቤት ትምህርቲ ውድድር ተካይዱ መሊስካ ካብ ሳብ ዞባ ተካይዱ

0: ኣብሳብ ዞባ ከዓ ብዞባ ደረጃ ተኸይዱ ሕጂ ክሪኤክናቲ ደረጃታት እንዳወሳ ኸይዱ ኣስታት ስጋዕ 5650 ዝኾኑ ተወዳደርቲ ነይሮምና ኣብ ሓሙሽ ካታጎሪ ደቂ ኣንስትዮ ጠፊ ይባሃላሉ ደቂ ንስትዮ ክንበታ ደቂ ንስትዮ ንማዓመፅ ነይረን ምክንያቱ ርኢ ውፅኢት ርኢ ነን ዋላ ኣብዚ ሻምፒዮን ኣፍሪካ ዘካየድኦ ተማሃሮ ነን ካብ ትራ ተማሃሮ 45 ተማሃሮ ነን ዋላ ተማወዳት ተማሃሮ ነን እዮም ናይዚ ድርኺ ድፍኢት ምግባር እተ ኣብያት ትምህርትና ብሓይሊ ዝርአናሉ ኣወዳድቡ ፅቡቅ ነይሩ እ ንገብሩ ዘለና ዝገበርናይ ሕጂ ውድድር ኣብዚ ዘካየድናይ ውድድራት ብሕል ብሕልፊ ኣስመራ ደቂ መሓሪ ኣስመራ ኣስመራ ነፋሲት ነፋሲት ኣስመራ ማይ ድምነት ሰረጃ ኣዶዳለመ ኣብ ወክዛግ ዝወዳ ብጣዕሚ ሓያል ውድድር ኣካይድና ካብዚ ዳርኢኸያ ሲ ካብቶም ዝነበሩ 159 ተባሃልቲ ናይ ዓበይቲ ዝመስለካ ዝ ናይ ግዜ ውድድር ነሩ ተኣሳት ኢና እዚ ምስ መሳርትና በዓል ሞ ምተጋግ ኮይና ማሓሳ ምስም ኮሚቴ ኮይ ስራሕ ናይ ግዜ ውድድር እዩ ታይም ትሪያ ብግዜ ይድኽ ነሮ ናይ ግዜ ውድር ዓቂቦሞ ክብለካ ክ ምክንያቱ ኣብ ሰዓት 32 እንዳሃሮም ወፅኦሞ ደቂ ማሓር 37 8 39 ነጥ 5 እንዳሃሮም መፅሞ ሞ ብምንታይ ብማውንተን ባይት ምስ ክብደት ንርአኢካ ሎም ዓመት ኣብ ዝተገበረ ውድድር ብጣዕሚ ሓያል ነይሩ ሰሓቢን መራኽን ነይሩ ዋላ ንወዳዱ ቅትሪኢ ከላ ከማ ናብቲ ናይ ከተማ ርኢ ቦላታ ሲ ሱሳ ሰብ 4 ሰብ ቦላታ ገብሩ ነሮም ስፕሪንተራት ሕጂ ብዙሕ ለውጢ ርኢና ሎም ዓመት 50 ሰብ ብሓንሳ ቦላታ ክቡ ትቃጨል ቀደም ኮ 1 ወይ 7 ወይ 8 ኢና ንርኢ ነና ሕጂ ግን 50 ሰብ ወክዛግር ዝዝብለካ ለ ዩኒቨርሲቲ 85 ሰብ ዘይቦሞ ሓሙሽተ ቆሪፆም ሓሙሽተ ካብቶም ሓሙሽተ ክልተ ተእሸ ኣርኪቦም ዳርጋ ኩሎም ስብሓን ሰኣት እዮም ቲ ግዜ ሕጂ ናይ ሓደ ደቂቕን 30 ሰከንድን ፍልኢሉ ነይርዎም እንታይ ርአና ሕጂ እቲ ሓይሊ ናይቶም ቆልዑት ብጣዕሚ ፅቡቅ ኣሎ ፅቡቅ ኣቋማ እዩ ዘሎ ይብላ
1: ብሽክለታ ኣብዚ ዞባና ዘለና ኣብ ሚኒስትሪ ትምህርቲ ካብቲ ዝተሓተ ዕድመ ናይ ማእከላይ ደረጃ ንብሎ ስጋብቲ ካልኣይ ደረጃ በብዕድሚኦም ምክንያቱም ቅድሚ ሕጂ ከም ልሙድ ስቁልካ ብለቨል እዚ ደረጃ ንፈላለዮ ነርና ሕጂ ግን በቲ ልክዑ በቲ ኣገባቢ ክከዶ ዝግብኦ ብዕድመ እዩ እቲ ፅዋታ ክካየድ ፀኒዑ ሕጂ ኣዝዩ ነዊሕ ዝኾነ መስርሕ እዩ ሓሊፉ ኣብቲ ክላስተር ዝበሃል ደረጃ ንኡ ዞባ ናይዚ ኩሉ ተፃሪኦም ምስ መፅኦም ናብ ዞባ ዝመፁ ስለዚ ኣብቲ ባይታ እዩ ዝስርሐሉ ዘሎ ማለት እዩ ብታሕቲ ስለዚ በቢደረጅኡ እዩ ድመፅእ ኣዝዩ ገፊሕ እዩ ምፅሪ ዝሓለፉ እውን ጠቀስና ኢና ናይ ብሓቂ ከዓ ትገረም ኢኻ ብፍላይ ከዓ እዚ ከምዚ ዓይነት ባይታ ፌደሬሽን ይሰርሐሉ እዩ ማውንቴን ባይኪና ንሕና ነካይዶ ብልክዕ ፌደሬሽን ይሰርሐሉ እዩ ፌደሬሽን 150 ትፅርግያና እውን ክፀወሮ ስለ ዘይክእል ብከምዚ እዩ ዝኸይድ ኣብዚ ከምዚ ዓይነት መደብ ግን ገፊሕ እዩ በብ ንእዘብኡ በብ ክላስተሩ ክኸይድ ከሎ ናይ መዓት ዕድላት እውን ትፈጥረሎም ኢኻ ማለት እዩ ብፍላይ ደቂ ኣንስትዮ ኣብቲ ቤት ትምህርተን ክኾና ከሎ መፃ እየን ተቐፃልነት እዩ ሲዝና ዝኾነ ናይ በዋርሕ ሓንሳእ ምስ ገበርና ብድሕሪኡ ስለዘይንውስኽ ኢና እምበር ተቐፃልነት ከዓ ናይ ፌደሬሽን እዩ ማለት እዩ ክርከበና ዘሎ ስለዚ ብፍላይ ኣብ ደቂ ኣንስትዮ ኣብ ምምፃእ ማለት ብስምዒት ብድልየት ነብሲ ወከፍ ብቐረባ ዝረኽቦ እንተ መምሃራን ስለዝኾኑ ኣብዚ ኣዝዩ ሓያል ተራእዩ ዝፃወቲ ናይ ሚኒስትር ትምህርቲ ማለት እዩ እቲ ዝገርም እዚ ውድብ ዝኾነ ናይ ብሓቂ በቲ ልክዑ ዝኾነ ናይ ውድድር ደዳሉ ኣካል ኣይኮነን እዚ ብድሌታቶም ፈትሹ ክእለታቶም ፈትሹ ደምፅ እዩ ሕጂ ካብቲ ዓብዪ ሕፅረትና ብፍላይ ኣብ ደቂ ኣንስትዮ መወዳደሪ ዝበሃል እቲ ድሌት ኣሎ ስምዒት ኣሎ እቲ ኩሉ መፃእኻ እየን መፅአን ሞሽግለታ ደይብለይ እንተላትካ እንታይ ትገብራ ብናይ ጎረቤት ብናይ ገለ ተን ዝጥቀማለን ከዓነይ ናይቲ ኖርማል ዝኸይድ ብሽክለታ እየ ንጥቀመ ናይ ገዘአን ንሕና ግን ቲፅቡቅ ነገሩ ከዓ ንኖ እዚኣ ናይ ገዛ ብሽክለታ የ ና ንመልሰን ኢና ኩለን ሓደ ዓይነት ስለዝኾና ብከምኡ ከዓ ንሕና ንገብሮ ነቲ ኣባይታና ዘሎ ኣብዚኢኸ ሓጂ ተን ደፊአን ዝመፃተን ውሑዳት ዝርከበን ሽዑ ከም ገለ ቶም ፌደሬሽናት ዝረእዎን ተን ክለባት ዝረእዮም ከዓ ባይታ ረኽባ ተዘይኮይኑ እቲ ሓደ ካብቲ ሕፅረታትና ትኩሉ ትድልየት ኣሎ ትስምዒት ኣሎ ትክገብር የባሃልነት ኣሎ ኣብ ዕጥቂ ምስ መፃእኻ ግን ዋላ ብዓይኒ ክብሪ እውን እንተረእኻዮ ከድካ ገዚእኻ ምፃእ ኢልካዮ ክመፅእ ናይ ወላዲ ሕቶ ባጀት እዩ ዘሎ ማለት እዩ ወላዲ ስለ ዝሕመሎ ኣብዚ ፀገ ዓብ ዓብዪ ናይ ከምኡ ዓይነት ናይ ማተርያል ፀገም ኣለና ናይ ዕጥቂ ማለት እዩ ኩሉ ዕጥቂ ክንብል ከለና ብሽክለቱ ካብ ካስኩ ጀሚርካ ካብ ጓንቱ ኣዝዩ ገንዘብ ዘህልኽ ዓይነት ዓውዲ ስፖርት ስለ ዝኾነ ብዛዕባ ገንዘብ ብሽክለታ ዘድካስ ገንዘብ ኢካ ክትዛረብ ማለት እዩ። ስለዚ እዚ ዓብ ዓብዪ ፀገም ኣለና ማለት እዩ ናይ መሳለጥያ ሕጂ ብሓደ ኢድካ ይተጠቕዐኒኻ ኩሉ ተመላሊእኻ እዩ ንግበር ንሕና ሓንቲ ነገር ንገብር ኣለና ንታ ክንገብራ ንኽእል ታ ብስምዒት ብድሌት ድሌታ ተመላሊእኻ ኣብ ምምፃእ ዓብ ተራ ክፀወት ትኽእል እዚ ሚኒስትሪ ማለት እዩ መሻርክቲ ኸ ኣብነት ሃገራዊ ፌደሬሽን ኣሎ ዘዋቡ ፌደሬሽን ኣሎ እዚ ኸ እንታይ ተራ ክፀወት ትኽእል ነቶም ነምፅኦም ዘለና እውን እኮ ብድሌታት ዳ እዩ እምበር በቲ ሳይንስ ኣለሌኻ ተምፅኦም እውን ኣይኮነ እቶም ዘለዉና ኣባላት እውን እዚ ሕጂ እቶም መሻርክቲ ከም ስልጠና ዝኣመሰለ ክውድበልካ ነቲ ተራ ዘሎ ሓይሊ ሰብ ስልጠና ክውድበልካ ካልእ ክገብረልካ ከም ተራ መሻ ቀሊል ነገር ክገብሮ ዝኽእል እየ ዝብል ዘለዎ ብዓብዩ ከዓ እቲ ናይ ሕፅረት መሳለጥያ ንብሎ ኩሉ ዓይነት ዓውዲ ከዓነይ ደረጃ ሃገር እዩ እሱ እውን ክፍትሐልና ብቐሊሉ ዝኣትወሉ መንገዲ ብቐሊሉ ክትረኽበሉ ዝኽእል መንገዲ ሓፈሽኡ ግን ተራ መሻርክቲ ቀሊል ኣይኮነን።
2: Thank you.

መደብ ለሰ ስፖርት ኢኹም ትከታተሉ ዘለኹም ዝኸበርኩም ተዓዘብቲ ናብ ዝቕፅል መደብና ምስ ንሰግር ስዒባ ተዳልያ ዘላ መደብ ዘተ ስፖርት እያ ክትከውን ጋዜጠኛ ሮቤል በረኸት ድማ ብኸምስዕብ መደብ ክመርሖ እዩ።

ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸተልቲ ለስተ ስፖርት ብሓፈሻ ዘተ ስፖርት ድማ ብፍላይ ከመይ ፀኒሕኩም ኣብ ናይ ሎሚ ዛዕባ ክኾነና ሓሪናያ ዘለና ዘተ ስፖርት ሃጉራ ፌደሬሽን ኩዕሶ

0: ስምዒት ኤርትራ ሃገራዊ ውድድር ሰሪዑ ኣሎ። እዚ ሃገራዊ ውድድር እዚ እኩባት ጋንታታት ወይ ድማ ሕውስዋስ ጋንታታት ሃገራዊ ውድድር ኩዕሶ ሰኪዔት ኮይኑ ብስትሪት ባስኬትቦል ዝፍለጥ ዓይነት ውድድር እዩ። እዚ ዓይነት ውድድር እዚ ንፈለማ እዋን ኣብ ሃገርና ይካየድ ብምህላው ድማ ፍሉይ ኣርእስቲ ሒዝና ኢና ቀሪብና ዘለና። ኣብዚ መብርሂ ክትህበና ሓላፊት ምክትታል ደቂ ኣንስትዮ መምህር ማርታ ኪዳኔ ና ኣብ ስቱድዮ ምሳና ዓዲምናያ ዘለና። ንስለቲ ዕድሜና ኣኽቢርኪ ኣብ ስቱድዮ ወይ ድማ ኣብዚ ምሳና ብምርካብኪ ኣመዝግነንኪ ጓ ብድሓን መጻኺ
1: ጓድሓን ፅናሕኩም
0: ፅቡቅ። ከምዚ ቀድማ ቢለ ዝገለፅኮ ሃገራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ሃገራዊ ውድድር ናይ ስትሪት ባስኬት ቦል ወይ እኩባት ሕውስዋስ ጋንታታት ተሰሪዑ ኣሎ ሞ መእተው ክኾነና እስከ ሓፈሻዊ ሌላ እውን ክኸውን ንፈለማ እዋን እውን ስለ ዝካየድ ዘሎ ከመይ ዝበለ ዓይነት ውድድር እዩ እዚ ውድድር እዚ?
1: ከምዚ ዝበልካዮ እዚ ሃገራዊ ፀወታ ሕጂ ነካይዶ ዘለና ሃገራዊ ውድድር ማለት እዩ። ከም መፈተን ይመታ ንክኸውን ኣብ ኣስመራ ጥራሕና ነካይዶ ዘለና እታ ሃገራዊ ትብል ምናልባት ካልእ ስምዒታት ከይትፈጥር መፈተኒ እዩ ዳኣ እምበር ናብ ካልእ ዞባታት ዝኣትዋሉ ንዓመታ እንድሕር ፅቡቅ ከይዳ እዚኣ ክንቅፅል ምዃንና ፍሉጥ እዩ። ስሪ ኦን ስሪ ክንብል ከለና እታ ስትሬት ትፅናሓልና ሞ ስሪ ኦን ስሪ ቅድም ከደብርሃ ስሪ ኦን ስሪ ክንብል ከለና ኣብ ዝኾነ ግዜ ክትፃወት ከለካ ኣብ ኖርማል ግዜ ማለት እዩ ባስኬት ክንፃወት ከለና ነፍሲ ወከፍ ጋንታታት ሓሓሙሽተ ተፃወቲ ኢልና ሜዳ ዘውርዳ ሙሉእ ኮርት ጌርካ ከዓ ኣብ ሙሉእ ሜዳ ከዓ ትፃወት ማለት እዩ። እዚ ስሪ ኦን ስሪ ንብሎ ዘለና ግን ነታ ሜዳ ኣብ ክልተ ሃፍ ኮርድ ንመቕላብ ሞ ሽዑ ኣብታ ሓንቲ ሪንግ ኮንካ ትፃወት ማለት እዩ። ሕጂ ሓንቲ ጋንታ ሰለስተ ተፃወቲ ትቕርብ ኣርባዕተ እንዲኦም ክህልዋ እቲ ሓደ ሬፍ ፀንሕ እቶም ሰለስተ ናብ ሜዳ ይኣትዉ ማለት እዩ። ሕጂ እቲ ሕግታቱ ክሳብ ክንቲ ዝተፈለየ ኣይኮነን ምናልባት ግን ኣበይ ዝፍለ ኣብቲ ኣዋህባ ነጥቢ ይፍለ። ሕጂ ንኣብነት 21 ነጥቢ ኣቐዲማ ዘእተወት ጋንታ ትስዕር ወይ ከዓ ብግዜ ትሕዞ ክሳብ እታ ግዜ ትውዳእ እታ ግዜ ደዋይ ትብልኒያ ስቕ ኢላ ያራን ትገብር እታ ግዜ ክሳብ ትውዳእ ከዓ እታ ፀወታ ፊዝካ ክትረም ከላ ዝበዝሐ ስኮር ዝፅናሓ መን እዩ ብኣ ትውዳእ ማለት እዩ። ኣብ ሓፂር ግዜ ቀልጢፍካ ዝበዝሐ መን ፀብለልታ ጎል ኣለዎ ከዓ በዚኣ ከዓ ተፈሪዳ ትኸይድ ማለት እዩ። ሕጂ ካብቲ ኖርማል ፀወታታት ነካይዶ ዝነበርና እዚ ቀንዲ እቲ ኢንተርኣክሽን እዚ ይበዝሕ እቲ ሙጉያይ ኩሉ ነገር ኣክቲቭ ስለ ዝገብሮ ተፃወታይ ተመራፂ ጌርካ ትረክቦ ሕጂ እውን ብፊባ ደረጃ ይኹን ብሉ ብኦሎምፒክ ደረጃ ኣብ ፓሪስ ኦሎምፒክ እውን ሕጂ ከኣት እዩ ብኩሉስ ጠመተ ተገይሩ ዘሎ ሓድሽ ኣገባብ ዓይነት ባስኬት ኮይኑ ከዓ ንረክቦ
0: ፅቡቅ። መምህር ማርታ እዚ ከም ዝገለፅክዮ ንፈለማ እዋን እዩ ዝካየድ ዘሎ ብሃገርና ከም ፓይሎት ፕሮጀክት እውን ይካየድ ኣሎ። እስከ ክሳብ ክንደይ ክበፅሑ ዝኽእሉ ተሳተፍቲ ወይ ተፃወቲ ተዳልዮም ኣለው? ከምዚ ሓበሬታ በፂሕና ዘሎ ድማ ምናልባት ቀዳም 9 ግንቦት እዩ ዝሰላሰል ዘሎ። ክሳብ ክንደይ ክበፅሑ ዝኽእሉ ተፃወቲ ወይ ተወዳደርቲ ሓቂፉሎ ዝውድድር እዚ ምድልዋቱ ኸ ኣብ ከመይ ደረጃ ይፀኒሑ ክትገልፅና?
1: ሕጂ እታ መፈተኒ ዝበልኩ ከዓ ነታ ስትሪት ባስኬት ቦል እምበር ነታ ስሪ ኦንስሪ ኣይኮነትን ከምዚ ክፍለይካ ፅናሕኩ ስሪ ኦንስሪ ቅድሚ ሕጂ እውን ተገይሩ ነይሩ ኣብ መደፈራ ከድና ወላ ኣብስመራ ብሃገራዊ ደረጃ ንኩለን ዘቦታት ጠሪፉ መታን ተላሚደንኦ ክፅንሓ ርእንኦ መታን ክፅንሓተን ካልኦት ዘቦታት እውን ብክልቲኡ ፀወታታት ፈሊኻ ፀወታ ተገይሩ እዩ። እዛ ስትሪት ባስኬት ቦል ግን ንሕና ሕጂ ምስ ክትግበር ስለ ዘይተኽኣለ እዩ ዳኣ እምበር ኣብ ኖርማል ፅርግያ ጋህ ዝበለ ጎልጎል ኣብኡ ናትካ ሪንግ ተኺልካ ንሽተይ ሓፁር ጌርካ ኣብኡ ኢኻ ተፃወት ዝግባእካ ሽዑ ኩሉ ሰብ ዝሓልፍ ሰብ ምሳኻ ኢንተርኣክት ገብር ኩሉ ሰብ ምሳኻ ተጠመተካ ይፈጥረሉ ነቲ ፀወታ ማለት እዩ። ከምኣይ ክትከውን ትግባእ ግን ተዓፅቦ መሬት ክንምንታይ ክኸውን ኣይናይ መሬት ኢካ ክትዓፅ ሕጂ ንመፈተኒ ሕጂ ኣብ ምንታይ ኣብ ውሽጢ ቦቸፊላ ሜዳ ቦቸፊላ ኣብኡ ነካይዶ ኣለና። እዚ ሕጂ እታ መፈተኒት ኮይናታ ዘላ ሕጂ እታ ስትሪት ባስኬት ቦል ኣብ ሕግታቱ ቁሩብ ፍንው ዝበለ እዩ። ሕጂ ንኣብነት ፋውል ኢልካ ክትፅውዕ ከለካ እቲ ናይ ጎነፅ ገለገለ ሕጂ ኣብቲ ናይ ስትሪት ባስኬት ቦል ቁሩብ ይውስኽ ክብል ከለኹ ሸለል ይበሃል ማለት እዩ። ከም ዝብለካ ዘለካ ኣብ ግዜ ሕጂ እቲ ተፃዋታይ ሲ ብጣዕሚ ኣትሌቲክ ክኸውን ኣለዎ ኣብ ካብናቱ ምስትንፋሱ ጀሚርካ ኩሉ ነፍሱስ ኣብቲ ስፖርት ክፀንሕ ክኽእል ኣለዎ። እዚኣ እተ ዘይፀኒሑ ምቕልጣፍ ናይ ቅልጣፈ ስለ ዝኾነት ፀወታ ወን ሓንቲ ክገብር ኣይክእልን እዩ ማለት እዩ። ሕጂ በቲ ሓደ እንታይ ክሕግዞም እዩ ነቶም ተፃዋቲ ካብ ዝኾነ ወልፍታት ወፂኦም ክፀንሑኦም ቀጻሊ ኣብ ነፍሶም ልምምድ ክገብሩ እዮም። እቲ ብጥርኑፍ ዝግበር ፀወታታት ጥራሕ ዘይኮነ ወይ ትሬኒንግ ልምምድ ዘይኮነ ብውልቆም ከይዶም ኣብ ጂም ድኦም ክምስገቡ ንጎንጎ ድኦም ክጎዩ ኣበያ ንዕኦም ከቢዳቶም ዘላ ምንጣር ድያ ትፅግሞም ክስንድቡ ከለዉ ድ ኣብ ኣዳቦም ሓይሊ ስእኑ ዘለዉ ኩሉ ንነብሶም መፈተሺ ይኾኖም ማለት እዩ። ሕጂ እዛ ቀዳም ሰሪዕንያ ዘለና ፀወታ ሕጂ 16 ጋንታታት እያ ክትሕዝ እተን 16 ጋንታታት በብ4 ማለት እዩ ነፍሲ ወከፍን ነ

0: ኣስማት ገይረን ክመፀአን ሕውስዋስ ዝበልናያ ከዓ ኣብ ነፍሲ ወከፍ ጋንታ ደቂ ኣንስትዮ ኣለዋ። ሕጂ እዚ ከዓ እንታይ ክሕግዘን እዩ? እቶም ደቂ ኣንስትዮ ምስም ደቂ ተባዕትዮ ክፃወታ ከልዋ ነፍሰን ኣብ ከመይ ደረጃ ኣለዋ ክግምግማ እየን ማለት እዩ። ሕጂ ብምክንያቱ ኩዕሶ ሰኪዕስ ናይ ኣዋልድ ከምዚ ናይ ኣወዳት ከምዚ ኢሉ ኣብቲ ግዜ ኣይሓፅርካን እዩ፣ ኣብቲ ክእለት ኣይሓፅርካን እዩ። ኣብ ምንታይ እዩ? ኣብቲ ባስኬት ይፈላለ። ባስኬት ግን ድሮ በቲ ኖርማል ኩሉ ግዜ ንጥቀመሉ ስለዝለመዳ ኣብኡ ብዙሕ ፀገም የለን። ሕጂ ክንታእታትዎ ንፍትና ኣለና። ቁፅሪ 6ዱሽተ ትበሃል ኣላ ኩዕሶ ናይ ደቂ ኣንስትዮ ብክንታእታትዎ ሕጂ ንፍትና ኣለና። እንተዘይኮይኑ ግን ኣብቲ ናተን ዓቕሚ ምስቶም ደቂ ተባዕትዮ ማዕረ ክመፃል ማዕረ እኳ ተዘይበልና ካልእ ትረፍ ግን ምስኦም ተወዳደርነት ንክፈጥረ ከዓ ክሕግዘን እዩ። ሕጂ ንከምዚ ኣብ ግምታእቲና ሓደ ሕውስዋስ ኮይኑ ከም ዝፃወቱ ጌርና፣ ካልኣይ ከዓ እተን ኣቦ ሸፊላ ዘለዉ ተፃወቲ ባዕሎም ኣብ ኣርባዕተ ተመቃቂሎም ከም ዝፃወቱ ጌርና ማለት እዩ። ብደገ ክእቱ ይኽእሉ እዮም። ብዝተካለ መጠን ግን እቶም ኣብቲ ቦቸፊላ ኩሉ ግዜ ኣብቲ ሜዳ ኣብቲ ቦቸፊላ መፂኦም ጥራሕ ዘይኮነስ ወላ ኣብ ሜክሲኮ እውን ኣሎ እንዲ ሜክሲኮ ጥቃ ሃዋኪል ዘላ ማለት እዩ። ኣብ ካልእ ቦታታት እውን ኣብቲ ምዱብ ስራሕ ናይ ኩዕሶ ሰኪዕት ኣትዮም ዘለዎ ተፃወቲ ንዓኦም ዕድል ንምፍጣርን ነብሶም ንመፈተሽ ክኾኖምን እንድሕር ዕድል ተረኪቡ ከትካ ክፃወት እንድሕር ጌርካ ከዓ ፈሊጦም ኣለዉ። ኣብ ካልእ ትረፍ ምስቲ ሕግታት ተላልዮም ኣለዉ፣ ምስቲ ዓይነታት ፀወታት ተላልዮም ኣለዉ። ሕጂ ነዚ ኩሉ ኣብ ግምት ብምእታው ኢና ነዛ ፀወታ ኣሎም ነካይዳ ዘለና።
1: ከም ዝገለፅክዮ ኣብ በዓል ኤንቢኤ ናሽናል ባስኬትቦል ኣሶሲሽን ወይ ድማ ኩዕሶ ሰኪዕት ማሕበር ኣህጉራዊ ማሕበር ኩዕሶ ሰኪዕት ብዙሕ ልሙድ ኣይኮነን እዚ ናይ ስትሬት ባስኬትቦል ኢልና ቀዲም ክትጠቕስዮ ፅናሕኪ ከም ዝገለፅክዮ እውን ኣብ ክፉት ቦታ ኣውትዶር እዩ ዝፃወት ዝበዝሐ ግዜ። ንሕና ከም ፓይሎት ፕሮጀክት ኣብ ቦቾፊላ ነካይዶ ኣለና ገስጋስ እውን ኣብ ቀፃለ ክንሪኦኢና። እስከ ኣብዚ ዓይነት ውድድር እዚ ክትገልፅዮ ፅናሕኪ ሕውስዋስ ንበሎ ገለ ሓደ ተፃወታይ እንታይ የድልዮ?
0: ቀዳሚቲ ኣበይ ክእርመካ ልሙድ ኣይኮነን ዝበልከ ልሙድ እዩ። ድራፍቲንግ ዝበሃል ኣሎ ወይ ስካውቲንግ ዝበሃል ሲስተም ኬትካ ኣይናይ ተፃዋታይ ኣለሊኻ ተምፅእ። ሕጂ እዚ ስትሪት ባስኬትቦል ንኸምኡ ዕድላት ይፈጥር። ሕጂ ኣብ ኮሌጃት ምናልባት ጠመተ ይውሕዶም ይኸውን። ስለዚ እዚ ስትሪት ባስኬትቦል ይውደብ ሞ ብዞባታት ደረጃ ወይ ብሃብታማት ገለ ይውድብዎ ሞ እቶም ኣብቲ ከባቢ ብባስኬት ፍሉጣት ዝኾኑ ሰባት መፂኦም እዮም ዝፃወቱ። ሕጂ እዚ ብማስ ሚድያ ክዝርጋሕ እዩ መፂኦም እውን ኮነ ኢሎም መፂኦም ዝርዩ ናይ ስካውቲንግ ፕሮግራም ዘለዎም እውን ኣለዉ ኣሰልጠንቲ ማለት እዩ። ኣብኡ መፂኦም ሰሌክት ገይሮም ይወስዱ። ሕጂ ኣብ ኤንቢኤ ምስ ኣተዎ ሕጂ እቲ ስትሪት ባስኬትቦል ሓሊፎም እዮም መፂኦም ናብኡ መእተዊ እዮም ተጠቂሞምሉ ዘለዉ። ግን ኣይገብርዎን ምን ማለት ኣይኮነን፣ ከም መዘናግዒ ይጥቀምሉ እዮም ሓደ ግዜ ከምዚ ናይ ምሕዝነታዊ
1: ፀወታታትስርዒ
0: ፀወታ ሕጂ እዩ ተመዝጊቡ ዘሎ ስሪኦን ስሪ ተመዝጊቡ ዘሎ
1: ብከምልሙድ ኣይኮነን
0: ዝበልስሪኦን ስሪ ሕጂ እዩ ዝያዳ ናብሕት ከም ዝበልኩ ከ ሕጂ ኣብ ኦሎምፒክስ ሕጂ እዩ ክኣቱ።
1: ስለዚ እንታይ ክፈሉ ይኽእል ካብቲ ናይ ልሙድ ባስኬትቦል ወይ ሓሙሽተ ብሓሙሽተ ንፃወቶ ወይ እውን ካልእ ክንከውን ይኽእል እዚ ናይ ሕውስዋስ ወይ ድማ ናይ ስትሪት ባስኬትቦል ዝበሃል ዘሎ እንታይ ፍሉይነት ክህልዎ ክኾን ይኽእል? ምክንያቱ ከምዚ ኣብ ገለገለ ዝግለፅ ኣብ ሕግጋቱን ኣብ ሕግታቱን ቁሩብ ፍኩስ ዝበለ እዩ፣ በቲ ሓደ ወገን ከዓ ኣዘናኢ እዩ፣ በቲ ሓደ ወገን ከዓ ኣዘናግዐ እዩ። እንታይ ፍሉይ ነገር ክህልዎ ክኾን ይኽእል ኣብቲ ናይ ስትሬት ንበሉ ኣብቲ ናይ ሕውስዋስ ጋንታታት ክፃወትኦ ዓይነት ውድድር እቶም ተፃወቲ ፍሉይ ናቶም ክእለ ዘንፀባርቕሉ ባይታ ዝፈጥር እውን ስለዝኾነ እንታይ ፍሉይነት ክህልዎ ክኾን ይኽእል ካብቲ ናይ ልሙድ ዓይነት ባስኬትቦል?
0: ፍሉይነት ብመልክዕ ብልጫ ክንሪኦ ኢና። እንታይ ብልጫ ኣለዎ ምባል ሓይሽ ሕጂ እቲ ልሙድ ንፃወቶ ዝነበርና ብባጀት ቀዳማይ ዝወስዶ ግዜ ካልኣይ ሃልኪ ማለት እዩ ብሓፈሻ ይበዝሕ። እዚ ሰለስተ ብሰለስተ ንብሎ ዘለና ስሪኦን ስሪ ንብሎ ዘለና ግን ብውሕድ ባጀት ድሓር ኣብ ዝኾነ ቦታ ኣብ ሓፂር ግዜ ከዓ ምክንያቱ እንድሕር ኣስተውዒልካላ እታ ልምድቲ ፀወታ ሓሙሽተ ብሓሙሽተ ክንገብር ከለና ኣብ ሓደ ግዜ ሓንቲ ፀወታ ጥራሕ ክተካይድ እዛ ስሪ ኦንስሪ ወይ ከዓ ሰለስተ ብሰለስተ ንብላ ዘለና ግን ኣብ ሓንቲ ግዜ ክልተ ፀወታ ንካይድ ንቀልጢፍካ ንተፃወታይ ንክትሪኦ ከዓ ግዜ ሂበካ። ምክንያቱ ኣብ ሓደ ተፃወታይ ምስ ሓሙሽተ ቀሪቡ ክረአ ከሎን ኣብ ሰለስተ ሰባት ክረአ ከሎን ነቲ ተፃወታይ እውን ተወሳኺ ኣሉታ ዝኾነ ኣድቫንቴጅ ንፈጥረሉ ኣለና ማለት እዩ። ምክንያቱ ምርጫ ንፈጥሩሉ ኣለና ንክረአ ብቕዓቱ ንክንሪኦ ንክምርምሮ ዝያዳ ግዜ ይፈጥረልና ኣሎ ማለት እዩ። ሕጂ ብባጀት ሪኢኻ ነቲ ተፃወታይ ዝፈጥሮ ዕድላት ሪኢኻ ብግዜ ሪኢኻ ብኩሉ እዚ ስሪኦን ስሪ ተመራፂ ኮይኑ ይርከብ። ከምኡ ስለዝኾነ ብፍላይ ከዓ ከምዚ ናትና ከም ኤርትራ ማለት እዩ ዝኣመሰላ ኣብ ምምዕባል ዘለዋ ሃገራት ከዓ ብፍላይ ኣብቲ ባጀትን ትሕተ ቅርፅን ይሕግዘን እዩ እዚ ስሪኦን ስሪ ሕጂ። ስለዚ ኣተወ እምበር ናቱ ሜዳ ኣለዎ ሕጂ ኣብ ዝኾነ ቦታ ምታን ክትተክል ሞባይል ሪንግስ ዝበሃል ኣለዋ ንዕአን ኣምፂኻ ትኽልተ ብለን ኣብዚ ፅርግያ ልምፅ ዝበለ ፅርግያ ረኪብካ ማለት እዩ ኩሩሽ ጌርካ ሕንፃ ቢልካ ተፃውቶ ሕጂ ከምዚ ሕጂ ንሽገሮ ዘለና ኣብ ቤት ትምህርትታት ኢና ሕጂ ንምርከስ ብፍላይ ኣብ ዞባታት ተኸድና ናይ ሃማማተ እታት ናይ ሃማማተ ኦፊሳት ወይ ቤት ትምህርትታት እንድሕር እቲ ናይ ባስኬትቦል ሜዳ ናይ ኩዕሶ ሰኪዒት ሜዳ እንድሕር ፀኒሕዎም ኣብኡ ተመርኪስና ኢና ፀወታታት ነካይዶ ኩሉ ግዜ ሕጂ ኣብ ከምዚ ኣብ ክንዲ ትሕፀር ከምዚ ዝበልኩካ ብቕልል ዝበለ ነተን ሞባይል ሪንግስ ኣምፂኻ ትኽል ትኽእል ኣቢልካ ነቶም ተፃወቲ ክተፃወቶም ትኽእል ኢኻ ካብ ክሳብ ዝስራሕ ገሊልካ ትቐትሎ ነቲ ፀወታ ማለት እዩ ሕጂ ዝሓለፈ ግዜ እውን እንድሕር ኣስተውዒልካሉ ኩዕሶ ሰኪዐት ድኽም ኢሉ ዘፅናሕ ምክንያት ከዓ ሓደ ንስ እዩ ባጀት ብጣዕሚ እየ ሓፅረካ ሓደ ከምዝበልከምዚ ክህሉ ፅናሕኩ ከዓ ከም ጉያን ከም ሳይክልን ኣይኮነን ከም ቮሊቦል ካብ ኩሉ ፍልይ ዝበለ እዩ እቲ ኩዕሶ ሰኪዐት ምክንያቱ ቀዳማይ መሬት የድልየካ ክለምፅ ኣለዎ ኣብ ሓመድ ክፃወታይ ትኽእልኒ ኢኻ ኣብ ፅርግያ ክትፃወታይ ትኽእልኒ ኢኻ ኦቫል ትኸውንታ ክዕሶስ ብካልእ ወገና ተሓብጥ ሞ ሲላት ነነጢራ ትኸይዳ ተፃወተካን እያ ካልእ ጫማ ናይ ግድን ምክንያቱ ዓሰርተ ግዜ ክይነጥሩ ስለ ዘለዎ ምስ ሕቆኦም ዝተኣሳሰር ሕቆኦም መታንከይትን ክፎም ምስኡ ዝኸይድ ስኬቸርስ ጫማ ከድልዮም እዩ ሕጂ ምስ ኩሉ እንድሕር ርኢኻዮ ብባቸት ክብ ዝበለ ወፃኢታት ዘድልዮ ዓይነት ፀወታ እዩ ሕጂ እዚ ስሪኦን ስሪ ነቲ ዝፀንሐ ፀገማት ዘፋኩስ ኮይኑ ዝስማዕኒ ብዓብኡ እውን ኩሉ እቲ ኣብቲ ባስኬት ሕብረተሰብ ባስኬትቦል ዘሎ ኣካየዲ ስራሕ ይኹን ወላ ሓላፊ እውን ነዚ ኣስተውዒሉሉ ስለ ዘሎ ብከምኡ መገዲ ኢና ሓጂ ነዚ ክንፍትኖ ጀሚርና ዘለና
1: ፅቡቅ ማርታ ዝኮነ ዓይነት ውድድር ክብገስ እንከሉ ናቱ ዕላማ ሒዙ እዩ ዝብገስ ከም ፓይሎት ፕሮጀክት ወላ እኳ ተባጋግስዎ እንተሃለኹም ዕላማ ናይዚ ዝካየድ ዘሎ ውድድር ወይ ስትሬት ክንብሎ ወይ እውን እዚ ናይ ሕውስ ዋስ ጋንታታት ተፃወትን ኣብ ክልቲኡ ፀወታ እንዳሓወስካ እንታይ እዩ ዕላማኹም
0: ዕላማና ብዙሕ ኢሉ እዩ ካብቲ ኩሉ ግዜ ዝነብር ዕላማና እውን ዝፍለ ኣይኮነን ብሕፅር ዝበለ ግን ሓደ እዚ ሰለስተ ክንገብሩ ዘለና ከምዚ ዝበልኩካ ብባጀት ከይተሓፀርካ ክግበር ስለ ዝኽእል ኣብ መስ ወክፍ ዘባታት እውን ኬድና ክንገብሮ ንኽእል ኢና ማለት እዩ ባፅዕ ኬትካ ፅርግያ ለማጥማዓት ፅርግያ እዩ ዘለዎ ኣብበዓል ባፅዕ ኬትካ ክተፃወት ትኽእል ኢኻ ማለት እዩ ልካ ከምዚ ናይ ቮሊቮል ብች ቮሊቮል ዝብልዎ ልክዕ ከምኡ ምስ ፈንቅላ ተኣሳሲርካ ገለ ክትከይድ ትኽእል ኢኻ ማለት እዩ ስለዚ ሕፅር ዝበለ ብሕፅር ዝበለ መገዲ ክንፃወት ከም ንኽእል መርኣይ እዩ ስለዚ ነቲ ሕብረተሰብ ባስኬትቦል ተላሚድዎ ንክፀንሕ ሓደ ትዕላማ ካልኣይ ንደቂ ኣንስትዮ ንምትብባዕ ምስ ደቂ ተባዕትዮ ኣቴን ተፃዊተን ማዕሪ ማዕሪኦም እቲ ብቕዓተን ክርእያ ከምዝኽእላ ከዓ ንሰንከዓ መታን ክፈልጣ ማለት እዩ ሳልሳይ እቲ ተፃዋታይ ንሪኦ ከም ዘለና መታን ክፈለጥ ነብሱ ኣደልዲሉ ክመፅእ መታን መተባብዒ ክኾነ እዩ ምክንያቱ ከምዚ ዝበልኩ ከዓ ብጣዕሚ ቅልጡፍ ትንፋስ ዘይህብ ዓይነት ፀወታት ስለ ዝኾነ እቲ ዓቕሚ ዘይብሉ ወይ ኣብ ወልፍታት ተገዚኡ ዝፀንሐ ወይ ኣብ ነብሱ ልምመድ ዘይገብር ተሪፉሎ ስለዚ መን እዩ ብልክዕ ኣብ ነብሱ ፃዕሪ ዝገብር ዘለውን ከተለለ ክሕግዘካ እዩ በዚ ኩሉ መገድታት ጌርና ሸዕ መወዳእታ ዕላማና እንታይ እዩ ንኤርትራሲ ኣብ ካልእ ፅፍሒ ምስ ካልኦት ሃገራት ኣወዳዲራ ከምትዕወት ወይ ከዓ ከምትኸይድ ምግባር እዩ ስለዚ ኣብ ከምዚ እቲ ዕላማና ክንወቅዕ ክሕግዘና እዩ ማለት እዩ
1: ፅቡቅ ብዛዕባ መዋደሪ ቦታ እስከ ክሓተኪ ቦቾፊላ ብዙሕ ታሪካዊ ቦታ እዩ ብዙሓት ኣትለታት ብዙሓት ተፃወቲ ዘፍረ እዩ ካብ 9ታት ጀሚርካ ብ 2,000 እውን ዝቆፀለ እዩ እስከ ብዛዕባ እዚ መዋደሪ ቦታ ኣብዚ ሕጂ ደረጃ እዚ ርኢኺ ዝተሓተ ደረጅኡ በፂሑ ኣሎ ከመይ ትርእዮ ምክንያቱ ብናት ክመለክዒ ከም ጓል ኣንስተይቲ መፀን እውን ከመይ ትርእዮ ከመይ ትዕቅንዮ ሃገራዊ ውድድር ክትስርዓሉ ዝኮነ ዓይነት ውድድር ከምዚ ሕጂ ተባጋግስዎ ዘለኹም ንዕቤት ኩዕሶ ሰኪዐት ክሳብ ዝኾነ ከመይ ትርእዮ እንታይ ትዕዝብት ለኪ ኣብ ዝወዳደር ቦታ
0: ሜዳ ቦቾፊላ ከምዚ ዝበልካዮ ልዕሊ ዕድመይ ማለት እዩ ክንደይ ተፃወቲ ክንደይ ንኤርትራ ሙሉእ ኣስሚዮም ካብ ግዜ ደርጊ ጀሚርካ ድሕር ናፅነት ኣብ ኩሉ ዘፍሬት ታሪካዊት ቦታ ከምዚ ክትብሎ ፅናሕካ እዩ ከምኡ ስለ ዝኾነ ዳርጋ ናብቲ ሜዳ ክትኣቱ ከለካ ጥራሕ ዝፈጥረልካ ጦምላሕታ ካሊእ ከምዚ ዝበልካዮ ግን ምቕፃሉ ኣገዳሲ እዩ ነቲ ሜዳስ ከም ዘለዎ ሽሙ ሒዙ ክቕፅል ኣገዳሲ ይገብሮ ማለት እዩ እዚ ኸ መን እዩ ዝገብሮ ንሕና ኩላትና ካብቲ ንእዞባ ጀሚርካ ማለት እዩ ንዞባ ማእከል ከተማ ጀሚርካ ኮሚሽን ስፖርት ብምሉእ ባስኬት ቲ ፌደሬሽን ኩሉ ማለት እዩ ናይ ዞባ ማእከል ሃገራዊ ፌደሬሽን ኩሉ የቕሬታ ዞባዊ ፌደሬሽን ነዚ ብምሉኡ እዩ ዝምልከት ዛሕቶ ኣቕሪብካያ ዘለካ ሕጂ ምምዕራይ ከድልየ እዩ ምክንያቱ እቲ ዝገርመካ ሓደ ካብቲ ንሽተይ ከም ዝዕንቅፀና ነገር እንታይ እዩ ተፃወቲ ንምሕዝነት ኢልካ ቅድሚ ሕጂ ናብነት ሃገራዊ ፀወታ ምሽ ኣካይድካ ሃገራዊ ፀወታ ንምንታይ ኢና ነካይድ ነቶም ተፃወቲ መምረፂ የኮነካ ምሾ መሪፅካ ሽዕኡ ንሃገር

0: ንሃገር ወኪሎም ንደገ ቅድሚ ምስዳዶም ንወፃኢ ሃገር ቅድሚ ምስዳዶም ግን ካልኦት ኣብቲ ከባቢና ዘለዋ ጎረባብቲ ሃገራት ከም ናይ ምሕዝነት ፀወታ ኣምፅኻ ክተፃወት ኣገዳሲ እዩ። ምክንያቱ ንሶም ነብቶም መፈተኒ ይኹኖም ትሬኒንግ ይኹኖም ኣሎ ማለት እዩ። እዚ ክንገብር ኣይንኽእል ኢና። እቲ ክንገብሮ ዘይንኽእል ምክንያት እንታይ እዩ? ኢንተርናሽናል ዝኾነ ብኩሉ መድያቱ ዝተማልአ መፃወቲ ኮርት የብልና። እዚ ሕጂ ብዙሕ ሕፅረታት ኣለዎ። ንዓይ ዝምልከት ጥራሕ እውን ኣይኮኑ ብዙሕ ንዝምልከቱ ኣካል ነዚ ቃለ መሕትት ሰሚዑ ገለ ነገር ክገብር ተስፋ ይገብር። ምምዕራይ ብጣዕሚ እዩ ዘድልዮ። ንባዕ ሕጂ ተቐይሩ እዩ እንዴ ትሜዳ እዚ ኢንተርናሽናል ዝበሃል ኮርት ሕጂ ተቐይሩ እዩ። እዚ ሕጂ ንሕና ንፃወተሉ ዘለና የለን ኣብ ዓለም ወዲ ከም ዝብለካ ዘሎ ሃገራዊ ፀወታት ከተካይደሉ ኣይግባእን እዩ። ሓደ ካብቲ ተፃወትና ከይዶም ኣብ ታንዛኒያ ክፃወቱ ከለዉ ሓደ ካብቲ ዝሓደሶም ከዓ ንስ እዩ ነይሩ። እቲ ሜዳ ኣተሓፅኡ ፍልይ ዝበለ ዓቐኑ ማለት እዩ። ፍልይ ዝበለ ምዝናትና ክንሪኦ ከለና ሕጂ ምምዕራየት ከም ዘድልዮ ኣብ ግምት ተትዋ። ካልእ ዝርብሸኒ ግን እንታይ እዩ? እቲ ኮርት ብምሉእ ምስቲ እንዳሻሂ ኣኪብካ ኩሉ ናይ ስፖርታውያን ጥራሕ ዝዓለመ ክኸውን ይግብኦ። ሕጂ ከማ ናይ ሓይሽ እታ ቦቸፊላ እንዳሻሂ ሕጂ ተማሓይሻ ስለ ዘላ ተማሓይሻ ኣላ እምበር ከምኡ ክትከውን እውን ኣይመደለኹን ነይረ። ነቶም ተፃወቲ ጥራሕ ዝዓለመ ቅድሚ ሜዳ ምእታዎም ትሬኒንግ መግበሪ ንዕኦም ፅማቅ ድዩ ገለ ድዩ ቀሪብካ ነቶም ተፃወቲ ጥራሕ ዝዓለመ ክኸውን መቀየሪ ክዳውን ነፍሶም መሕፀቢ ሽንቲ ቤት ፅፍፍ ዝበለ የብሉ። ነቲ ተፃወቲ ብጣዕሚ ካ ተሸግሮ ካልእ ፀገም እንታይ ይፈጥር? ፓራኦሎምፒክስ ሰሚዕከያ ትኸውን ኢኻ ንስንኩላን ፀወታታት ትገብር ኢኻ። ሕጂ ስንኩላን ኣበይና ነፃውቶም ናይ ዊልቸር ባስኬትቦል ዝበሃል ኣሎ ኣብ ሜድኦም ኢና ነፃውቶም። ሕጂ እቲ ዝዓበየ ብሃገራዊ ደረጃ ኢልካ ከተፃወቶም ከለካ ግን ተዓዛቢ መታን ክረኽቡ ናብዚ ንቦቻፊላ ከተምፅኦም እቲ ዝበለፀ ነይሩ። ግን ክመፁ ኣይክእሉን እዮም። ምክንያቱ ቀፃሊ ሽንቲ ቤት ክድልዮም እዩ ንዕኦም ምስ ጥዕንኦም ዝኸይድ ማለት እዩ የብሉ። ሕጂ እቲ ምምዕራየት ከም ዘድልዮ የረዳእካ እዩ። ሕጂ ነቲ ንመን ጥራሕ ክኸውን ማለት እዩ ነቲ ዓቕሚ ዘለዎ ነቲ መፂኡ ክፃወት ዝኽእል ብእግሩ ክኸይድ ዝኽእል ሰብ ጥራሕ ኢና ገዲፍናዮ ዘለና ማለት እዩ። ሕጂ ንዕኦም ኣብ ግምት ኣይተና እዮም። ሕጂ ኩሉ ግዜ ካብ ወላ ብፌደሬሽን ዘሕመና ስ እዩ ግን ካብ ዓቕምና ወፃኢ ስለዝኾነ ኩሉ ምስ ምዕራያት ምስ ህንፃ ዝምልከት ኩሉ ልዕሊ ዓቕምና ስለዝኾነ ግን ዝኾነ ክትገብር ኣይትኽእል ካብ ምንጋር ግን ኣይዕረፍናን። ሕጂ እታ ዘለት ንፀብልሕታ ንስያ ሕጂ ንታሻሂ ምህላው ከዓ ነቶም ተፃወቲ ናብ ካልእ ወልፍታት ከይመርሖም የሰክፈካ፣ መሕብኢ ከይኮኖም የሰክፈካ። ወልፍታት ሽጋራ መስተ ኣብቲ ከባቢ ዘሎ ሰብ ዝበዝሐ ዝጠርዖ ዝነበረ እው ንስ እዩ። ንቦቸፊላ ክፃወት ወይ ንክርኢ ሰዲድካ ውላድካ ካልእ ከይረኣየ ንክትመፅእ ዓጊብካ ተረጋጊካ ኮፍ ኢልካ ክፀናሓለካ ዝኾነ ወላድስ ንስ እዩ ዝደሊ። ከምኡ ንፈጥረሉ ኣለና ዲና ሕጂ ኣብዚኣ ቅሩብ ነብስኻ ሕክ ተብል ግን ኣብ መስርሕ ዘሎ እዩ። ከም ዝበልካ ሕጂ ምስተ ዓረየ ሬስቶራንት ምስ ኮነ የሓይሽ ከማ ኣቀዲሙ ዝነበረ ይህልወካ ክኸውን እዩ
1: ሞሞ መምርማርታ ኣብ ምክታል ደቂ ኣንስትዮ ትነጥፍለኺ ስኹን ንባዕል ክተፃወት እዩ ስከ ደረጃ ደቂ ኣንስትዮና ኣብ መዳይ ዓውዲ ባስኬትቦል ኣብ ከመይ ደረጃ ኣሎ መበልኪ? ምክንያቱ ደቂ ኣንስትዮና ኣብ ኩሉ ዓውዲ ስፖርት ናይ ሃገርና ቁሩብ ዝሕል ብላና እየን ከቢድ ብድሆውን ስለ ዘሎ ብርዱእ ምክንያት ማለት እዩ። እስከ ኣብዚ ናትኩም ዓውዲ ባስኬትቦል 226 ኢና በፂሕና ዘለና ዝሓለፈ እውን ምናልባት እዚ ርእሲ ዝተላዒሉ ክኸውን ይኽእል እዩ። ግን ኣብዚ ሕጂ ግዜ እዚ ብፍላይ ኣብዚ ዓመት እዚ ዝተፈላለየ ንጥፈታት ከካይዳ ፀኒሐን ኣለዋ። ክሳብ ዝቀረባ እዋን ውድድራት ተሰሪዑ ነይሩ። ኣብ ከመይ ደረጃ ኣለዋ መበልኪ ንመፃእኸ ብብዝሒ ደቂ ኣንስትዮ ናብዚ ዓይነትኩም ዓውዲ ስፖርት ፍቱ ዓይነት ስፖርት እዩ ባስኬትቦል ብደረጃ ዓለም ኣብ ሳርሳይ ተርታ ዝስራዕ እዩ። ንክሪከትን ኩዕሶ እግሪ እናቀዲሙ ካብ 2.5 ክሳብ 3.5 ቢልዮን ሰዓቢ ዘለዎ እዩ ባስኬትቦል። ሕጂ ብመዳይ ሃገር ከም ሃገር ቁሩብ ኣብቲ ናይ ባስኬትቦል እውን እንታይ ክትብሉና ትኽእል ኣብ ናይ ደቂ ኣንስትዮ?
0: ራይ ብሰለስተ መድረኻት ፈሊና ክንርኢና እቲ ኣቀዲሙ ዝነበረ ናይ ደቂ ኣንስትዮ ምውሳእ ኣብቲ ኩዕሶ ሰኪዐት ዝነበረሉን ኣብ መንጎን ሕጅን ብሰለስተ ክንርኢና ሕጂ ኣብቲ መጀመርታ ዝነበረ ክሳብ ሕጂ ክንርክቦ ኣይከኣልና። ኣብ መንጎ ዳርጋ ኣይነበረን። ሕጂ ናይ መቀይሮ ግዜ ኮይኑ ይስማዓኒ። ምክንያቱ ከም ኣብነት ክጠቕሰን ኣለና ትበሃል ጋንታላ ኣቐዲመን ተፃዋቲ ዝነበራ እወ ማለት እዩ። ሕጂ ኣብ ከባቢ ዕድመ 40ታት ግሊአን እውን 50ታት ኮይነን ኣደ ቆልዑ ኮይነን ደቂ ኣንሳዋን ግለን ኮሌጅን ዘእተዋ ማለት እዩ። ተጠርኒፈን ከም ጋንታ ኮይነን መፅና ኣለዋ። ኣብቲ መጀመርታ ከመይ ገይረን ምስን ንኣሽቱ ክፃወታ እና ንብል ነርና ምክንያቱ ኣብ ቀዳማይ ዲቪዥን

0: ንክኣስዋ ማለት እዩ። ድሓር ግን ዘይተፅብናዮ ውፅኢትን ኣምፅአን ወላ ኣብቲ ፃዕረን ወላ ኣብቲ ፀወተን ወላ ዓቕሚ እንተሪኢካስ ብጣዕሚ ይገርመካ ማለት እዩ። ሕጂ እንዳተስአ ይኸይድ ከም ዘለዎ ሕጂ እቲ ዝገርመካ ነገር ዝፈተኽዎ ነገር ከዓ እንታይ እዩ ነተን ትሕቲአን ዘለዋ ብጣዕሚ እየን ኣርኣያ ኮይነንአን። ሕጂ ሓደ ዘሰክፈና ዝነበረ እንታይ ነይሩ ኣብ ባስኬትቦል ጥራሕ ኣብ ኩዕሶ ሰኪዕ ጥራሕ ዘይኮነ ወላ ኣብ ካልእ ማለት እዩ ልክዕ ከም ሓንቲ ትቦ ብክልተ ወገኑ ከፋት ከምኡ ርኣዮ። በዚ ንኣሽቱ ብዙሕ ይስልጥኑ ተምፅእ በዚ ግን ይወፁ ይኸዱ ክትሕዞም ኣይትኽእልኒ ኢኻ በዚ እንዳኣተዎ በዚ ክንዓፅቦም ሲ ኣይከኣልናን ነርና። ሕጂ እዘን ዓበይቲ ተፃወቲ ምምፀአን ግን ብፍላይ ነቲ ናይ ዝኾነ ብማሕበራዊ ፀገማት ኮ ዘይኮነ ማሕበራዊ ዝኾነ ነገራት ዝእለያ ብምርዓን ድርዓን ይኹን ብውላድ ብዕድመ ዝእለያ ዝነበራ ተፃወቲ ከምዝመፃ ከምዝሰሓባ ርአን ከምዝመፃ ገይሩልና ኣሎ ማለት እዩ። እተን ዝነበራ ከዓ ንዕአን ርአን ከምዝፀንሓ ገይሩልና ኣሎ ማለት እዩ። ሕጂ ካብቲ ዝነበሮ ይሓይሽ ግን እዚ ድ ልክዕ እቲ ንሕና ክንበፅሖ ደይና ዘለና ኣይኮነን ካብዚ ዝያዳ ክኸውን ኢና ንደሊ። ሕጂ ከም ንሃገር ወኪለን እውን ክገሻ ንሃገር ወኪለን ክፃወታ እዚ ካብቲ ንሕና ንደልዮ ማለት እዩ። ኣብኡ ኣይበፃሕና ዘለና ግን ቀሪብና ኢልነ ይሓስብ ኣን ከም ዝሪኦ ዘለኹ እውን ምክንያቱ እንታይ ንሪኢካዮ ኣብ ትሕቲ ዕድመ ዝበዝሑ ቆልዑት እንድሕር ርኢና ኣብ ትሕቲ ዕድመ ኣብ ቮሊቮል ኣብ ኩዕሶ እግሪ ከምኡ ውን ኣብ ባስኬትቦል እዮም ዘለዉ ንኣሽጡ ቆልዑ ማለት እዩ። ክሳብ 3400 ኢኻ ቆልዑ ትሕዝ ብሓባር ማለት እዩ። ሕጂ እንዳዓበዩ ክኸዱ ከለዉ እንዳጠፍኡ ይኸዱ። ሕጂ ነዚ ፀገማት እዚ ኣለሊኻ ከመይ ገይሮም ከም ዝፀንሑ ትገብር። ብፍላይ ከዓ ኣብ ደቂ ኣንስትዮ ሕጂ ከም ኣነ ወኪል ምክታል ደቂ ኣንስትዮ ናይ ሃገራዊ ፌደሬሽን ኮይነ ክዛረብ እንድሕር ኮይነ ዝሓለፈ ዓመታት እቲ ናተን ዘሎ ጎደሎታት እንታይ እዩ እንታይ ስለዝጎደለን ዘሎ ዝእለያ ዘለዋ ወይ እንታይ ና ክንገብረን ዘለና ንክፀንሓ ኣብዚ መፅናዕቲ ኢና ኣካየድና ማለት እዩ። ሓደ ካብኡ ገለ ትምህርቲ ኣውሂብካ ከም ተፃወተ ህራይ ክእለያ እየን ምስ ዕድመ ይኹን ከም ዝበልኩካ ወሊድ ኣለዎ ገለ ማለት እዩ እቲ ናተን ባዮሎጂካል ሜክኣፕ ቡን ስለ ዘይድግፎ እንድሕር ከምኡ ኮይኑ ኣብ ክንዲ ተፃወቲ ኮይነን እቲ ፀወታ ገዲፈን ዝእለያ ከም ኣሰልጠንቲ ከም ዳኛታት ከም ኣካየቲ ኣብቲ ፌደሬሽናት ኮይነን ካብቲ ከባቢ ኣብቲ ፋሚሊ ኣብቲ ሕብረተሰብ ባስኬትቦል ከም ፀንሓ ትገብረን ማለት እዩ። ሕጂ ከምዚ ዓይነት ኣካይዳታት ክንከይድ እዩ እቲ ዘሎ ዕላማ። ሕጂ ክሪኦ ከሎ ከምዝበልኩካ ሰለስተ መድረክ እንዲዩ ነቲ ዝነበርናዮ መጀመርታ ዝነበርናዮ ንዑ ኣርኪብናስ ንክንሓልፎ እዩ ዘሎ እቲ ዕላማ ቀሪብና ኣለና ኢለ ይሓስብ። ከምዝበልኩካ እውን ብዝተፈላለየ ደገፋት ስለ ትረክብ ድሓን እዩ ኢለ ይሓስብ።
1: ፅቡቅ ከም ዝበልክዮ ስፖርት ፆታ ይፈልን እዩ ጋንታ ኣለና እውን ኣነ ብወገነይ ከድንቐ ንፈቱ ገና ዓበይቲ ንኣሽቱ ከልዋ ብኡ ሰጊረን ኣብ ወሊድ ምብፅሐን ነቲ ስፖርት ዘይምግዳፍን ከድንቐ ንትደሊ ካልኦት ዓይነት ስፖርታውያን ደቂ ኣንስትዮን ደቂ ተባዕትዮን ድማ ነዚ ዓይነት ኣካይዳ ተኸትሎም ኣስረን ክስዕቡ ተስፋ ገብር። ልዕሊ ኩሉ ግን ሓደ ስፖርተኛ ኣብ ስፖርት ኣብ ዝኾነ ይኹን ዓውዲ ስፖርት ክተፅንሐቲ ኮንካ ተስፋ ክረክብ ክኽእል ኣለዎ። እስከዚያ ናይ መወዳእታ ሕቶ እያ ኣብ ኩዕሶ ሰኪዔት ናይ ሃገርና ከማ ጓል ኣንስተይቲ መጠን ኮንኩ ክትርእዮ ከለኸ ዝኸውን ካብ ቀንዲ ማሕንቆ ኮይኑኩም ዘሎ ነቲ ኩዕሶ ሰኪዔት ንምብርባር ምክንያቱ ዘገም እንዳበለ እዩ ዝኸይድ ዘሎ ዝኾነ ምዕባለ ንእክሳይ ትሪእሉ ዋላ እኳ ክሳብ ዝቀረባ እዋን ሃገራዊት ጋንታ ቆይማ ኣህጉራዊ ውርድራት እንተነበረና ብዝሓለፈ ቀረባ ዓመታት ድሒሩ ግን ሕጂ ኣብ ዘገምታ እዩ ዘሎ ዳርጋና ዝለዓለ ደረጃ ክትበፅሕ እትኾንካ ልክዕ እዩ ስፖርት ማለት ባጀት ማለት እዩ ግን ካብቲ ካልእ ማሕንቆ ኮይኑ ዝረኣየ ክንዓ ክንታይ ምበልኪ
0: ሓደ ድሌት ናይ ተፃወቲ ርእሶም ኣብዚ ክህሉ ኣለዎ ኣነ ኣብዚአ ክህሉ ከምዝኻ ክገብር እየ ኢልካ ዕላማ ጌርካ ተዘይኪትካ ከም ንሪኦ ኩሉ ኣብ መምህር ስለ ዝኾንኩ ኣብ ተምሃሮይ ዝሪኦ እዩ። ሕጂ ሓደ እቲ ዕላማ ምህላው ኣብቲ ስፖርት ምምፃእ ንማሓዙስካ ምርካብ ንዕርክትካ ምርካብ ንስለ ምህላው ዘይኮነ ሓደ ዕላማ ትበፅሑ ዘለካ ሒዝካ ክትመፅእ ከም ዘለካ ሕጂ ቀዳሚ ትዕዮ ገዛና ንተፃወቲ እያ ብድሕሪኡ ንኣሰልጥንቲ ኣሰልጠንቲ ከዓ ኣብ ምህላዎም ኣይተረፎምን ልዕሊቶም ተፃወቲ ዝፈልጥዎ ብተመክሮ ይኹን ብስራሕ ይኹን ብትምህርቲ ይኹን ልዕሊኦም ንሶም እዮም ዝፈልጥዎ። ስለዚ ነቲ ስፖርት ጥራሕ ዘይኮነ ኣብ ስነ ምግባር ከዓ ገለ ክኩስኩስዎም እሞ ተሓሒዞም ንላዕሊ ክድይቡ ማለት እዩ። ሳልሳይ ማሕንቆ ዝኾነና ጉዳይ ባጀትን እቲ ኣካይዳናን ማለት እዩ። ሕጂ ቮለንታሪ ኢና ንሰርሕ ከም ዝበልኩካ ኩሉ እቲ ኣብቲ ፌደሬሽን ዘሎ ሰብ ብምሉኡ ናቱ ካልእ ስራሕ ኣለዎ ማለት እዩ መንግስታዊ ስራሕ። ሕጂ ኣብቲ ፌደሬሽን ሃገራዊ ፌደሬሽን ከም ቮለንተሪ ወይ ከዓ ከም ወለንታውያን ኮይና ኢና ንሰርሕ ማለት እዩ። ከምኡ ኢካ ክኸውን ዘለዎ ምክንያቱ ስፖርት ንዘይፈለጥ ነቲ ስፖርት ዘይፈልጦ ሰብ ንዓ ስራሕ ኢልካ ናብቲ ኦፊስ ኣይተእትውን ኢኻ ዝፈልጦ ባህጊ ዘለዎ ድልት ዘለዎ ኢኻ ከተምፅእ ዘለካ ማዕረ ማዕሪኡ ሕጂ እንታይ ይገድለካ ከይፈተኻስ ቀዳምነት ክትርዕ ትግደድ ማለት እዩ። እዚኣ ዶ ክገብር እዚኣ ትግደድ። ምክንያቱ ኩሉ ዘድሊ ስራሕ እዩ። ከም ዝበልኩ ሓጃነ መምህርና ደ ክመርፅ ወይስ ባስኬት ቴልካ ክመርፅ ኣይክእልኒ። ምክንያቱ ብክልቲኡ ከበርክቶ ዘለኒ ነገር ዝረአየኒ እዩ። ሕጂ ኣብ ከምኡታት ቁር ይሓፅርካ ይኸውን እዩ። ከምኡ ምዃኑ ይፀውልአ ኣይኮንኩን ዘብ ዘለኹ ክስራሕ ኣለዎ፣ ግን ገለ ነገር ከዓ ዝድግፍ ነገር ክህልዎ ክእል ኣለዎ። ካልእ ባጀት ከምዚ ዝበልኩ ከዓ ሓያል ባጀት እዩ ዝሓትት ኩዕሶ ሰኪዔት። ነፍሲ ወከፍ ዓመት ኩዕሶ ክትሕድስ ኣለካ፣ ነፍሲ ወከፍ ዓመት ሜዳ ከተመዓራር ኣለካ፣ ነቲ ሪንግ ከተመዓራር ኣለካ። ምክንያቱ ኣብ ዝፈረሰ ነጢሮም ካሃርሙ ከለዉ እንድሕር ሒዝቦም ዝወደቕ እንድሕር ኮይኑ ወይ እንዳጎየ ሸተት እንድሕር ዝብሎ ኮይኖም ወይ ነጢሮም ድሕሪ 2-3 ዓመት ሕቆም ሓይሞም ድሕር ካብቲ ስፖርት እንድሕር ዝእለዮ ኮይኖም ክንዓኸ ክሰራ እዩ ማለት እዩ። ካልእ ኣሕፅር ኣቢላ ክገልፀ የለየ። ካልእ ካ እቲ ነቶም ተፃወቲ ንፈጥረሎም ኤክስፖጀርካ ይውሕድ ኮይኑ ይስማዓኒ። ክኸዱ ኣለዎም፣ ክርኢ ኣለዎም፣ ክፃወቱ እንድሕር ኮይኖም ከም ዝመፁ ኣጋሽ ከዓ ክህልዉ ይኽእሉ ኣለዎ። ንዕኦም ሪኦም ንነብስኻ ኣበየ ዘለኹ ትብል ኢኻ ደረጃኻ ትምርምር ኢኻ። ከምኡ ኹን ክብርቲ ክንጋ ከምዚ ዓንቲ ቀዲምና ዝተዛርብናዮ እቲ ንሕናትና መፃወቲ ኮርት ክመዓራር ክኽእል ኣለዎ ቀዳማይ ከም ዝበልኩካ ማለት እዩ። ካልእ እቶም ተፃወቲ ዕላማ ገይሮም ምሳና ክስጉም ኣለዎም። በይንኻ ኦፊስ ከፊትካ ትገብሮ ነገር ኣይኮነን። ሳልሳይ ንሕና ንባዕልና እቶም ኣብቲ ፌደሬሽን ዘለና እውን ከም ዝበልኩካ ብካልእ ስለትስራሕካ ስለዝውጥጠካ ከምታ ማሓላና ኣብቲ ማሓላና እንታይ ና ኢልና ብዝተኻለ መጠን ከምዚ ከምዝገብር ነፍሲ ወከፍ ማለት እዩ። ስለዚ ብዝተኻለ መጠን ነተን ዝበልናየን ከነኽብረን ከዓ ዝያዳ ፃዕሪ ከም ንሕተት ሕጂ ቀደም ኣይጎደሎ እውን ናባና ይኸውን ኣሎ እቲ ዓቐብ ዝኾነና ማለት እዩ። ዝያዳ ፃዕሪ ክንገብር ኣለና፣ ዝያዳ ክንፍትን ኣለና። ወላ ሽሕ ግዜ ኦብስታክል ዝተበዝሐስ ክትሓኩር ጥራሕ እዩ ዘለካ ማለት እዩ። ስለዚ ነዚአን ጉለን እንዳሕፈትሕናያስ ብሓሳብ ዘይንትስኣሉ ነገር የለን። ኣብቲ ሕብረተሰብ ብዙሕ ፀገም የብልናን፣ ኣብ ወለዲ ብዙሕ ፀገም የብልናን። እቲ ዝገርመካ ነገር ሕጂ እቲ ወላዲ ርእሱ ማዕቢል እዩ እወ ይስዕበና እዩ እምበሺ ክሳይ ገርና እቲ ፀወታ ባስኬት ኩዕሶ ኣብኡ ኣብ ካልእ ከይከይድ እዩ ዘሰክፎ። ወልፍታት ገለምታት ኩሉ ይርብሾ ስለ ዘሎ እቲ ወላዲ ብዝተኻለ መጠን ከምዚ ዓይነት ፀወታታት ክበዝሕ ከለኹማን ዝያዳ ይሕጎስ፣ ግን ብኣፍልጦ ክኸውን ማለት እዩ። ስለዚ ማእኪልካ እቲ ወላዲ እቲ ፌደሬሽን ሃገራዊ ፌደሬሽን ማለት እቶም ተፃወቲ ኩሉ ልካ ከምዚ ናይ ቤት ትምህርትታት ንገብሮ ፒቲኤስኤ ኢልካ እታ ሬክታንግል ዝኾነ ትርክብ ትገብር። ልካዕ ብከምኡ መድረኽ ሓፍ ክንብለሉ ዘይንኽእል ምክንያት የለን። ስለዚ ኩላትና ንነፍስን ሓሓሕክናሲ ነቲ ዘሎ ዝዕንቅፀና ነገራት ክነወግዶ ተስፋ ይገብር።
1: ኣዝየ የመስግነኪ። ኣብ ካልእ ኣርእስታት ብፍሉይ ኣርእስቲ ክረኸብ ተስፋ ክገብረ መምህር ማርታ ኪዳነ ሓላፊት ምክትታል ደቂ ኣንስትዮ ኣብ ኣህጉራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ንስለ ግዜ ኺ ኣመስግን። ንሎሚ ትሕዝቶ ኣብዚ ክንዛዝብና እምበር ብዙሕ ኣርእስቲ ተሪፍና ዘሎ፣ ግን ምስ ግዜና ክንከይድ ስለ ዘለና ኣብዚ ክንዛዝሙ ኢና። ኣመስግነኪ። ይቀኒልና
0: ይቀኒልና። ርሑስ በዓልና ፅነት።
1: ርሑስ በዓልና ፅነት። ክቡራትን ክቡራንን ተኸታተልቲ መደብ ዘተ ስፖርት ዝሓዝነዮ ንውድድራት ዓይነታት ስትሪት ባስኬትቦል ወይ ስትሪት ኩዕሶ ሰኪዔት ዝምልከት ኣብዚ ክንዛዘሚና ስለምክተልኩም ኣመስግን። ሰላም።

መደብ ናና ብምዝዛም ገፁ ይተርፈና መደብ ድማ ሌላ ስፖርት እያ ክትከውን ኣብ ናይ ሎሚ መደብ ሌላ ስፖርት ዝሓለፈ ዓመት ኣብ ከተማ ኳለ ኬንያ ኣብ ዝተኻየደ ሻምፒዮን ኣፍሪቃ 225 ሃገራዊት ጋንታ ቅድም ምሽከታ ኤርትራ ብናይ ደቂ ኣንስትዮ ናይ ዓበይቲ ብሩ መዳልያ ዘምፀት ተቀዳዳሚት ክለብ ዓራግ ብርክቲ ፍሳሐ በሬ ዘላለ ትሕዝቶ ይክኸውን ሰናይ ምክት ኣለ።

0: ካብ ግዜን ስነታት ሒዝያ ንዓውዲ ብሽክለታ ኮልንትና ብምሃብ ክስርሓል ኢና ተበጊሶም ስድራ ቤታ እውን ንድላይ ኣይተቃወሙን የመና ኢዶም ሂቦም እዮም ኣበጊሶማ ኣብ ቅድም ብሽክለታ ሃገርና ካብቲ ብቕልጡፍን ብሉፅን ብቕዓት ብዙሕ ከየፀንሐት ንሃገራት ጋንታ ኤርትራ ክትውክል ብምኻላ እውን ኣብ ግዜኡ ኣርስቲ ክሰርሕ ዝኻለት ተቐዳዳሚት እያ ብርኽቲ ፍሳሐ ተቐዳዳሚት ክለብ ዓራግ ሰላም ዝኸበርኩም ተኸታተልቲ መደባት ኤር ቲቪ ብሓፈሻ ስድራ ቤት ስፖርት ድማ ብፍላይ ኣብ ናይ ሎሚ ሰሙን መደብ ለሰ ስፖርት ነዛ ውድዳት ብሽክለታ ዞባ ማእከል ብሉፅ ዝኾነ ብቕዓት ኣብ ምንፅብራ ካብ ዝርከባ ተቐዳደምቲ ሓንቲ ዝኾነት ተቐዳዳሚት ጋሻና ብምግባር ኢና ቀሪብናልኩም ዘለና ብርኽቲ ካብ ኣቦዋ ኣቶ ፍሳሐ ፀጋይና ኣዲኣ ወይዘሮ ዛይድ ዮሃንስን ኣብ 2002 ኣብ ከተማ ኣስመራ ተወሊዳ ናይ መባእታን ማእከላይ ደረጃ ትምህርታ ኣብ ቤት ትምህርቲ ፊንላንድ ሚስዮን ናይ ካልኣይ ደረጃ ትምህርታ ድማ ኣብ ቤት ትምህርቲ ልምዓትን ባርካን ተማሂራ ብርኽቲ ናይ ብሽክለታ ፆታታት ዝጀመረትሉ ተማሃሪት ማእከላይ ደረጃ ክላይ ነይሩ ኣብቲ እዋን ናይ ስፖርት መምህራ ዝነበረ መምህር ቴድሮስ ንቤት ትምህርታ ወኪላ ብሽክለታ ንክትፃወት ሓሳብ ኣቕሪብላ ንሳ ድማ ነቲ ካብ ንኡሳ ከላ እቲ ዝውራ ዝነበረት ብሽክለታ ንቤት ትምህርታ ወኪላ ንክትፃወት ዝቐረበላ ዕድመ ብምቕባል ንክትፃወት ድልውድ ኮነት እንተኾነ ናብቲ ፀወታ ሒዛታ ዘቕርበት ብሽክለታ መፃዓኒ ዘለዋ ብምባራ ብካየርቲ ናይቲ ውድድር ካልእ ብሽክለታ ንክትቅይር ተነጊርዋ ካብ ደቂ ቤት ትምህርታ ብሽክለታ ለሚና እውን ኣብ ናይ መወዳድር ቦታ ቐሪባ ኣብ በኽሪ ፀወታ ንመወዳድርታ ብዙርያ ብምውፃዕ ዓወት ብምዃን ኣብ ቀዳማይ መዓልቲ ውድድራ ብሉፅ ዓወት ብምዝጋብ ንቤት ትምህርታ ኣስሚያ ብርኽቲ ናብዚ ዓውዲ ንክትመፅእ ዝፀለዋ ሰብ እኳ ተዘይነበረ ተማሃሪት ማእከላይ ደረጃ ዝነበረትሉ ግዜ ምስ ደቂ ክፍላ ዝነብሩ ኣወዳት ብምዃን ንብሽክለታ ትፍትና ከም ዝነበረት ግን ትዝከሩ
1: ካብ ብንእሸይ ዋላ ክልኣክገለ ብሳይክል ዝኸይድ ነረ ዝኾነ ፀለወኒ ሰብ ኮ የለን ግን ኣብ ሻብዓይ ሻምናይ ክፍሊ ዝነበሩ ደቂ ክላሰይ ገለ ምስቶም ኣወዳት መስኦም ኖርማል ልምምድ ንገብር ከምዚ ካብቲ ሓንዳ ናብቲ ሓንዳ ኣንጎሎ ገለ ንወዳደር ገለ ብከምኡ ዝጀመርኮ ኣጋጣሚ ከ በዚ ናይ መምህር ቴድሮስ ናይ ስፖርትና ነበር ማለት እዩ ብኡ ሃንደበት ጀሚረ ቀዳሚት ምስኣትኩ ናይ ቀዳሚት መዓልቲ ቀስ ብቕስ ብኡና ጀመርኮ መፅ ማለት እዩ
2: ዋል 11 ዓመት ካላይ ዝከረኒ ቀዳመ ሰንበት ክኾን ከሎ ተስያሊ 96 ብሽግለታ ኔራታ ሰብ ደቂሱ ከሎ ማጃሕጃሕ ወሪዳ ደይባ ትምለት ንገዛ ኣበይ ፀኒሖ ይብላ ብሽግለታ ፅዋት ፀኒሐት ዝብል ሕጂ ሓደ ራእስ ኣብ ውሽጣ ነይሩ ማለት እዩ ንሕና ደዩ ንፈልጦ ማለት እዩ እዋን ከምኡ እንዳበለት ኣብ ፊንላንድ ከዓ ከም ዝድበለቶ ዓንተ ወይ ቀዳመይቲ ወፅያ ከም ወላዲ ብጣዕሚ ኢካ ትፈርሕ እቲ ኩነታት ክትሪኦ ከለካ ግን ኣነ እውን ተረዲእኒ ሽዑ ሓደ ራእ ክትበፅሖ ዘለዋ ምኳኑ ዝተረዲእኒ ስለዚ ትቐፅል ኢደ ደስ ኢልኒ ማለት እዩ
0: በቲ ዝረኸበቱ ዓወት ኣብ ብሽክለታ ዓብዪ ፍቕሪ ዘሕደረት ብርኽቲ ኣብ ውድዳት ብሽክለታ ደቂ ኣንስትዮ ምስ ጋንታ ጎዳይፍ ብምዃን ፀወታ ከተካይድ ጀሚራ ምዛ ጋንታ 4 ዋርሕ ምስ ገብረት ድማ ካብ ዓባይ ክለብ ብሽክለታ ዓራግ ፃውዒ ስለ ዝረኸበት ብቕፅበት ናብ ናይ ሎሙዳን ተሸጋጊራ ምስ ሓዳስ ክለባ ብምዃን ብርኽቲ ብሉፅ ምንቅስቓስ ብምፅብራቕ ድማ ካብ ተካቲ ተቐዳደምቲ ከም ዝኾነት ንደገፍቲ ክለባ ኣመስኪር እያ
1: ሽዑ ክለብ ዓራግ ዓባይ ጋንታ እያ ነራ ኩሉ ንፉዓት ተቃደምቲ ነረን በዓል ዝናብ ድያና ዳናይት ደሴት ንፉዓት ተቃደምቲ እዩ ነረን ኣብኡ ክትኣቱ ከለካ ናይ ባሓቂ ንስ እውን ኣለመለ ይብላ ኸየን ምክንያቱ ምስቲ ስፖርት ንስኻ ሓድሽ ዝኾንካ ማለት እዩ ኣብታ ናይ መጀመርታ ፀወታ ሞኖፖሊ እያ ነራ ሞኖፖሊዮ ጉርቦ ኣብ ካልኦት ጉርቦ ኮይኑ ይወዲ እያ ካብታ ጉርቦ ከዓ ስዒር እያ ማለት እዩ ሻምነይታ ኣት እያ ከምኡ ናበልኩ ኣብ ካልኦት ውድድር እዩ ድማ ናይ ክራይተሪን ልክዕ ማእኸል ከተማ እዩ ነራ ኣብኡ ከዓ ምስ ካልኦት ሰብ ሃዲምካ ካልኦት ኣትያ ማለት እዩ
0: ሃገሮም ፌደሬሽን ቅድም ብሽክለታ ኤርትራዊ ንቁልጡፍ ዕቤት ናይዛ ተቀዳዳሚት ኣብቲ ኣብ 2019 ኣብ ከተማ ባህርዳር ኢትዮጵያ ብዝተካየደ ውድድር ሻምፒዮን ኣፍሪቃ ምስ ሃገራዊት ጋንታ ቅድም ብሽክለታ ጁኒየር ብምስታፍ ዘመዝገበቶ ብቕዓት ኣብ ግምት ብምእታው ናይ ስልጠና ዕድል ሰሪዑ ን3ተ ዋርሕ ማህደረ ትምህርቲ ናብ ዶብ ኣፍሪቃ ንክትከይድ ዕድል ከፊትላ ብርኽቲ ነቲ ዝተራሓወ ዕድል ብዝግባእ ክትጥቀመሉን ነቲ ብዘልማድ ትፈልጦ ሂወት ብሽክለታ ብዝነ ፍልጠታዊ መዳዩ ክትመሃሮ ጀሚራ ነቲ እትረኽቦ ዝነበረት ትምህርቲ ድማ ብተመዝግቦም ዝነበረ ዓወታት ክትምስክሮ ኣይተፀገመትን።
1: ብልክዕዊ ሕጂ ዓይነት ትሬናት ትርእ ኢኻ የትምህርቲ ኣለዎ ልክዕ እንግሊሽ ይምርኸ እዮም ብእንግሊሽ ከሎ ንባዕሉ ስካቶ እንታይ ክትገብር ኣለካ እንታይ ክትብል ኣለካ ምስ ደጋ እንታኻ ከመይ ኣብ ንፋስ ዘለዎ ቦታ ከመይ ዓይነት ቦታ ክትሕዝ ኣለካ ናበይ ገፅካ ማለት እዩ ኩሉ እዚ ትምህርቲ ድሕሪ ትሬን ንወሃቦ ኢና ንባዕሉ ኮር ትሬን ዝበሃል ከምስትሬሽን ዓይነት ምህርቲ ብኡ ክሳይ ዝኾንት ማለት እዩ መፅያ ንዓኻ ትምህረካ በቃ ትሬን ንገብሮ ሲ ብፕራክቲካል ንገብሮ ኣካል ትምህርቲ እዩ ስለዚ ፀወታ ኸ ነይርዎ ምስ ዓበይቲ ጋንታታት ኣብኡ ነበራ ማለት እዩ ብልክዕ ኣብዚ ዓዲ ዋላ ናይ ዋሕዲ ተቓድምቲ ስለ ዘሎ ኖርማል ካብ ትሒት ንቕድሚት ክትመፅእ ትኽእል ኢኻ ቦታ ናይ መሓዝ ብዙሕ ኣየሸግረካን እዩ ኣብ ደገ ግን ዳርጋ 144 ተቓድም ዝተቓደምናሉ ግዜ ነይሩ 120 ተቓደም ሰብ ነይሩ እ ኩሉ ልዕሊ 100 ስለ ዝኾነ ቦታ ክሳይ ትኾውን ኢኻ ብጣዕሚ ክትሕዝ ኣበይ ኣለካ ዓቐብ ክመፁ ከሎ ኣበይ ናይ ቦታ ክትሕዝ ኣለካ ኩሉ ሕጂ ኣካል ትምህርቲ እዩ ስለዚ ዓብ ትምህርቲ ቐሲመ መፀ ካብኡ ማለት እዩ ብፍላይ ኣብቲ ናይ ንኡስ ዕድመይ ስለ ዝነበረ ስጋሕ ሕጂ ኣብቲ ርእሰይ ዘሎ እውን ንሱ እዩ
0: ምስ ጋንታ ዓራግ ድሕሪ ናይ 2 ዓመታት ግዜ ውዕላ ብምብቅዑ ብርክቲ ካልእ ተመክሮ ንኽትፍትን ጋንታ ክትቀይሮ ሲና ኣብቲ እዋን ዝወሰኖ ተውሳነ ድማ ናብ ጋንታ ጋለ ነፍሒ ምፅምባር እዩ ነይሩ ምስታ ጋንታ ድሕሪ ምፅምባራ ድማ ምስ ገዲም ተቐዳዳሚ ኣስፔኮ ዝነበረ ኣሰልጣኒ ሳይሞን ተኽልኣብ ክትራኸብ ክኢላ ብርክቲ ምስ ጋለ ነፍሒ ምስ ተፀንበረት ዓብዪ ናይ ብቕዓት ምምሕያሽ ብምግባር ተወዳዳሪት ኮይና ቀሪባ እቲ ፍሉይ ዝገብሮ ድማ ብርክቲ ኣንጻር ናይ ቅድም ክለባን ክለባት ደንደንን ደቡብን ከምኡ ድማ ሰራይ ርሳዋ ተጠማጢማ እተመዝግቦ ዝነበረ ዓወት ምንባሩ ፍሉይ ከም ዝነበረ እያ ብርክቲ እትዝክር
1: ኣብታ ጋንታ ዝቐይርኳ ብ

ዘይወረደትሉ እዋን እዩ ነይሩ ማለት እዩ። ምናልባት ተንጠቓዳደ እንትናትና ኣብቲ ግዜ እቲ ዝመፀትሉ ብርክቲ ዳርጋ ጉበን ክፍፅማ ከይደን ስለ ዝነበራ ዳርጋ ቤንያ ትዋስኦ ነራ ነቲ ዝበዝሐ ግን ልክ ኣብቲ ተንትህባ መልእኽቲ ትጠቂማ ኣብቲ ፅቡቕ ኮንዲሽን መፅያ ንነብሳ ኣብ ዝለዕለ ደረጃ ረኺባታ ማለት እዩ። ፅቡቕ ዓመት ከዓ የሕሊፍና ማለት እዩ ኣብታ ምሳይ ዝነበረትላ 2022 ስጋብ 2023 ማለት እዩ።

0: ብርክቲ ምስጋና ንፍሒ ብምዃን ኣብ ዘካየደቶም ውድዳት ካብ ፖድዮም ከይወረደት እያ ኣብ ብዙሕ ውድዳት ብሽክለታ ዞባ ማእከልን ሃገራዊ ውድድራትን ክትደምቕ ዝራያ ኣፍቃሪ ብሽክለታ ንዓን ካልኦት መቐናቕንታን ዝኾና ተቐዳድምቲ ንኽተባብዑ ስመን እውን ብዝተፈላለየ ባነራት ብምስራሕ ንጎደናታት ኣስመራ ኣብ እዋን ፀወታ ከማዕርጎ ይረኣዩ ነይሮም። ብፍላይ ድማ ብርክቲ ኣብ እዋን ቅፅታ ውድድር ምስ ከም ናይ ደንደን መቐናቕንታ ኣድያም ዳዊትን ሮምና ጉዕሽን እትገብሮ ቅልስ ንተዓዘብቲ ካብቲ ምሳጢ ዝኾነ ፍጻመና ኾነ ክመጽእ ጀሚሮም። ብርክቲ ኣብ ጋላ ነፍሒ ከላ ካብቲ ዝክራ ብልስተዓወት ኣብ ውድድር ዞባ ማእከል ንቡምብለን መቀዳድምታ ብዙርያ ብምግላፍ ዝሰርሓቶ ናይ ምድርኽ ዓወት ምዃኑ እያ ትዝክር።
1: ኣብታ ጋንታ ምስኣሰቡ ዳርጋ ካብ ፖዲም ኣይወረድኩ ኣብ ነስ ወከፍ ፖዲም ካብ ቀዳሚት ስጋዕ ሳሰይቲ ግጅና ኣለኹ። ዘሐጎሰኒ ኣብታ ጋንታ ዓወት ከዓ ብልክዕ ናይ ብዙርያ ዘውፃኽወን ግዜ ነይራ ቅነ ናይ ዙር ዞባ ማእኸል ዝነበረት መዳለዊ ማለት እዩ ብዙርያ ውፅ እየን ኣብታ ጋንታ ኮይነ ንኹለን ማለት እዩ። ቅድሚ እውን ኣብ ዓራክ ከለኹ ማለት እዩ ዙር ዞባ ማእኸል ናይ መጀመርታ መድረኽ ብዙርያ ውፅ እየን ነይረ። ሕጂ ብጣዕሚ ዝሕጎሰላ ግዜ ማለት እዩ ኣብታ ሽዑ ግዜ

0: ምስጋላ ነፍሒ ድሕሪ ክልተ ዓመታት ውዕላ ድሕሪ ምውዳእ ናብ ናይ ቅድም ክለባ ክለብ ዓራ ካብ 225 ደጊማ ተፀንቢራ ናይ ቅድም ኣሰልጣንያ ሳይሞን ኣሰልጣኒ ክለብ ዓራ ኮይኑ ምስ ምንባሩ ምምፃእ ሞናሊዛ ካብ ክለብ ደቡብ ተደሚርዎ ሓያል ዝኾነት ክለብ ዓራ ተሰርሐት እዘን ተቐዳድምቲ ማልያ ሓዳስ ክለብን ገይረን ብምእታው ንኩሉ ኣፍቃሪ ብሽክለታ ድማ ኣገሪመን ኣብቲ እዋን እዘን ተቐዳድምቲ ብዝነበረን ብቕዓት ኣብ መንጎን ክፍጠር ዝኽእል ፍልሊ በቲ ሓደ በቲ ካልእ ካልኦት ዓበይቲ ክለባት ከም ደንደን ደቡብን ስራይርሳዋን እንታይ ዓይነት ስትራቴጂን ክሕንፅፃ ነዘን ተፃወቲ ንምሓስ እቲ ሕቶ ብዙሕ እዩ ነይሩ እንተኾነ ስኒት ናይ ዘን ተቐዳድምቲ ደቂ ክለበን እንተደሚሮ ዓራክ ኣብቲ ዓመት ካብ ፖዲየም ከየብኸረት ንውድድራ ዛዚማ
1: ንኩሉ ሰብ ሰፕራይዝ እዩ ነይሩ ምክንያቱ ክልቴናካ ካብ ዝተፈላለየ ጋንታ ኣትየን ናብኡ ንምምፃእ ንገሊእ ሰብ ሓጎስ እዩ ነይሩ ንገሊእ ሰብ ከዓ ማስ ከመይ ክኸውን ማለት ኩሉ ሰብ ሲ ፀወታ ድኣ ከመይ ክኸውን መንዳይ ክስዕር ክጣመታየን ዝብል ኣተሓሳስባ ነይርዎም ልክዓብታ ናይ ቀዳሚት መዓልቲ ተረዳዲእና ፀወታ ፅቡቅ ኣመቂርናዮ ማለት እዩ ሽዑ ኸማን ፅቡቅ ዓይነት ኣቨሬጅ ኢና ሃሪብናዮ ንዓና ምስ ደስለ ዘኸለኣና ብጓል ጋንታና ኣርሴማ ማለት እዩ ሸክለ ብኣ ቀዳሜቲ ኣውሒስናዮ ማለት እዩ እቲ ዝመፅ ዝነበረ ውድድራት ከዓ ካልኣይቲ ፀወታ ነበረ ናይ ሓንቲ መዓልቲ ከዓ ሞናሊዛ ኣብኡ ክሳይ ኮይና ማለት እዩ ኣብቲ ዝመፅ ዝነበረ ከዓ ናይ ዘዋርቲ ዋንጫ ነይሩ ኣብኡ ከዓ ሰለስትዩ ኣነ ወሲዱ ማለት ሕጂ ከምዚ ኣብ ፊልድካ ስለተ ክሳይ ትገብር ናተሓላለኻ ኢኻ ትኸይድ ማለት እዩ
2: ኣብ ጋንቲ ዓረግ ምስ መፀት ከዓ ካብቲ ዝነበረቶ ንባዕሉ ዋላብቲ ጋላ ነፍሒ ወለና ዝነበረና ምዕባለ ናይ ክልቴና እውን ዝያዳ ዓብዩ ማለት እዩ ሕጂ እሳ ኩሉ ነገር ብረክቲ ማለት ንስራሕካ ተቃልልካ ተቐዳዳሚት እያ ማለት እዩ ነቲ ትህባ መልእኽቲ ኣብ መዓላዊ ዒላ ንዓኻስ ስራሕካ ንቀለልካ ካብ ዝገብራ ተቐዳዳሚት እያ ምናልባት ብደረጃ ሃገርና ክንጥምታ ኮልና ተቐዳሚት ብልፅ ተቐዳዳሚት ክንብላ ንኽእል ኢና ኣብዚ ግዜ እዚ ማለት እዩ ሕጂ እቲ ናይ ምግባር ዓቕማ ክትሰርሕ ናይ ምድላይ ትህባ መልእኽቲ ብግቡእ ትጥቀመሉ ተቐዳዳሚት እያ ምናልባት ግዜ ብግቡእ ትጥቀመሉ ስኢኻ ትብልጨ ናይ ሓደ ተቐዳዳማይ ከብሎ ንኽእል ግዜኻ ከመይ ጌርካ ተመሓድሮ ወይ ከዓ እቲ ፕላንካ መደብ ናትካ ከዓ እንታይ ይመስልካ ብስሩዕ ድሕር ትኸይድከም ከዓ ኩሉ ግዜ ካብ ዓወት ኣይትርያቕኒኢኻ ማለት እዩ መደባትካ ዘይስሩዕ እተኮይኑ ግን ኩሉ ግዜ ትገብሮ ስራሕ እውን ዘይቁርጡ ስለ ዝኾነ ኣብ ዓወታትካ ዘምፅኦ

0: ብረክቲ ግን ነዚ ብምሉ ኣማልያ ኣብ ዝለዓለ ደረጃ ከዓ ትርከባላ ማለት እዩ። እቲ ናይ በጋንቲ ዓዳግ ምምፃእ ከዓ ናይ ኩላትናስ ጠቕሚ እየ ማለት እዩ። ኣነ ተጠቂመ የ ብዙሕ ከባ ሳውን ከባይ ብዙሕ ተጠቂመ እያ ድብል ግምት ኣለኒ ማለት እዩ።
1: ንብርክቲ ዓመ 225 ኣብ ናይ ብሽክለታ ዘመና ተዘካሪት ዝኾነት ዓመት ኮይና ሓሊፋ ኣብ ናይ ዞባውን ሃገራዊን ውድድራት ብዝሰራሐቶ ብሉፅ ስራሕ ኣብ ቦቱ እናሃለወ ኣብ ኬንያ ከተማ ክዋለ ዝተኻየደ ፀወታ ሻምፒዮን ኣፍሪቃውን እዛ ተቀዳዳሚት ምስ ናይ ደቂ ኣንስትዮ ኤሌት ብምዃን ንሃገራ ወኪላ ተሳቲፋ ኣብዚ ውድድር ዘንፀባረቐቶ ብቕዓት ፍሉይ ኮይኑ ተሸላሚት ብር መዳልያ ብምዃኑ ንውድድራት ብምፍጻም ንሃገራ ብክብሪ ኣፀዊዐ
2: ኣብዛ ናይ ኬንያ ንብረት እኳ ኣብዚ ናይ ኣብ ዞባ ማእኸል ከለኹ ወላ ብቕዓቲ ፅቡቕ እዩ ነይሩ። ምክንያቱ ምስቲ ኣብ ዓቐብ ዘድማ ኣሎ ከዓ እቲ ማፕ ዝነበረ ናይ ፀወታ ከዓኒ ማዕረ ናቱ ዓቐብሲ 12 ዝበፅሕ ነይሩ 12-13 ዝበፅሕ ነይሩ። ስለዚ ከተድማ ዓሉ ትኽእል እያ እዩ ወላ ብሰልጣንና ሽዑ ተዋሂብና ነበረ። ስለዚ ልክ ዓብ ፀወታ ክንኣቱ ከለና ኣብቲ ናይ ጎልጎል ነበረ ዝኾነ መጥቃዕትታት ንድሕ ተፈፂሙ ብ3 ዓቐብ ግን ግድን ክፅብየክ ይብልኒ። ስለዚ ኣብቲ ናይ ዓቐብ ዝነበረ እውን ከምቲ ዝረአኸዮ ማለት እዩ ሰብ ሃዲምኒ ንዓኣ ክሕዝ ድሓር ከዓ ሳውት ኣፍሪካ ብድሕት መፅያ ሓድሽ ሓይሊ ማለት እዩ ብድሕት መፅያ ክሰየረ ኣርኪባ ክትሓልፈኒ ማለት እዩ። ስለዚ ብናተይ ዕጉብ እየ ዝብል ምክንያቱ ናይ ደቂ ኣንስትዮ ብዙሕ መገሻ የለን። ኣብቲ መገሻ ዝኸድነየ ግን ከምዚ ዓይነት ዓወት ከነምፅእ ኩሉ ካብ ፈጣሪ እዩ ማስካባያ ኣይኮነ። ስለዚ ሕጉስቲ እያ ንበዛ መገሻ እዚያ።
1: ኣብ ዓመት 226 እውን እዛ ተቀዳዳሚት ክሳዕ ሎሚ ተኻይዱ ኣብ ዘሎ ውድዳት ካብ መድረኽ ኣይወረደትን ዘላ ብፍላይ ድማ ኣብ ናይ ሎሚ ዓመት ዙር ዞባ ማእከል ዘንፀባረቐቶ ብቕዓት ውሃ ዘበለ ኮይኑ ብፍላይ ካብ ከባቢ ጊንዳዕ ተበጊሳ በስመራት ዝተዛዘመት መድረኽ መቐዳድምታ ክሳብ 5 ደቓይቕ ፍልሊ ኣንፂፋ ብምዕዋት ኣገሪም እያ። ኣብዚ ውድድር ድማ ብግዜን ብናይ ዓቐበትን ዕውቲ ክትከውን ክኢልያ ብርክቲ ፍሳሐ በር እየ።
2: ምስጢር ዓወተይ ኩላኻ ፈጣሪ እዩ ካባይ ኣይኮነን ሳላ ፈጣሪ ዝደገፈን ማለት እዩ። ብዓብኡ ማስ ነዚ ስቴጅ ዋላ ነዚ ናይ ዓቐብ ፍልሊ ንኸማዕብሎ ብጣዕሚ ሓጊዝን እዩ ኣሰልጣኒ ማለት እዩ ትሬን ብኩሉ ብሞራል ብኩሉ ንሓግዘን ማለት እዩ። ስለዚ እቲ ስራሕ ኩሉ ብዝያራ ከዓኒ ኣብ ፀወታ ኣፀባሪቀ ዮ ማለት እዩ። ስለዚ በቃ ኮርሶ ከምዚ ነኺሶለ ብፍላይ ነቲ ፊልደይ ብጣዕሚ ክነኽሰሉ ኣለኒ ኢለ ስለ ዝሓሰብኩ ፅቡቕ ብቕዓት ከዓ ኣርእየ ኣብዚ ናይ ዝሓለፈ ናይ ግንዳዕ ነበረት ማለት እዩ።
1: ህይወት ብሽክለታ ብዙሕ ምዕራፋት ዘለዎ ፅንኩር ዓውዲ እዩ። ፍሉይ ዓወት ተስተማቕር ኣብ እዋን ፆታ ኮነ ልምምድ ዝኽሰት መውደቕቲ ሃዲምካ ውዒልካ ንዓወትካ እትሕብር ሕንፃፅ ንኽትሓልፋ ሒደት ሜትሮታት ተሪፉካ እናሃለወ ብሽክለታ ብምብልሻው ካብ ዓወት ክትኩለፍ ኮታስ እታ ርስቲ ብዙሕ እዩ። ብርክቲ በሬ እውን ነዚ ፍፃመ ሓደ ብሓደ ኣስተማቒራቶ እያ።
2: ተቐዳሚት ኮ መጀመርታ ፀውዒት ሃገራት ካንታ ዝፀውዕሊ ማሲ እንዳ ኮርሶ ስግር ምስ ወልኩስ ድሕ 4 ወርሒ እየ ፀውዒ ተዘሐጉሰት ግዜ እዘ እያ ንባዕሉ ኣንስ ኣይተረዳእኒ ከም ደው ኢሎም ከም ምስ በሉኒሲ ናበኮ ክ ተዛሪቡ ምዕባይ ሓወይ ኣሎ ከምዚ ኢሎምኒ ኢለስ ናበኮ ክዝተዘርቡ ክለዎ ግዜ ነር ማለት እዩ። እዚኣታ ዘሐጉሰትኒ ግዜ ማለት እዩ 2019 ባርዳር ዝኽናላ ማለት እዩ። ካልእቲ ዘሐጉሰትኒ ኣብዚ ሕጂ ግዜ ከዓ 225 ዘዋርቲ ዋንጫ ንብረት ናይ ላስ ስቴጅ ነጥቢ ምስ ሮምና ተቃዳሚት ሮምና ናይ ለንደን ማለት እዩ ምስ ሓደ ዓይነት ነጥቢ ነርና እታ ላስት ቀዲምያ ወይ ኣነ ወይ ሳንድሕድ ቀዲምና ኣቲናስ ተቐጠለ ማልያ ትወስዳ እዩ ነይሩ። በቃ ብፀቢብ ንባዕሊስ ኣይተረዳእኒ ብፀቢብ ብወፂ ሲዒርያ ደፊ ሲዒርያ ንስዊድን ሃፍቶም ማለት እዩ ክለብ ሰራይ ሰዋ ዘላ ንዓስ ብፀቢብ ሲዒርያ ደፊአ ሳይክል ማለት እዩ ዘሐጎሰት ንሃዝየን ማለት እዩ ዘን ክልተ ብጣዕሚ ዘሐጉሳ ኣብ ናይ ቻምፒዮን ኤርትራ ክብድ ዝበለ ዝኽሪኢ ዘለኒ ምክንያቱ ናይ ሓንቲ መዓልቲ ውድድር ብምዃና ሞ ዓበሽን ብምለዋ ከቢድ እዩ ኩሉ ሰብ ኣብኡ ክዕወት እዩ ዝደሊ ምክንያቱ ናይ ሃገርካ ቻምፒዮን ክኮን ቀሊል ነገር ኣይኮነ። ናይ ቻምፒዮን ኤርትራ እዛ ዝሓለፈት ዓመት ነበረትን 223 ነበረትን ቻምፒዮን ኤርትራ ብፍሉይ ዝዝክረን ማለት እዩ 223 ብቀልጢፈ ኣቴንዳንስ ብዘይ ምግባሬ ደንጊ ክኢሎም ዲስኳሊፋይ ገይሮምኒ ማለት እዩ። ናይ 225 ከዓ በቂ ቀደሚት ካልኤትን ስናና ኢና ኢልና ወዲእና ኢና ክና ምክንያቱ ኣብ ፅቡቅ ቅመናያ ነርና ወላ ብትሬን ርኡይ ዓይነት ብቕዓት እዩ ኢዝርኤልና ነይሩ ኣሰልጣን ማለት እዩ። ስለዚ በቂ ቀዳማይ ካልኣይን ስናህና ክኾና ኣለዎ ኢልና ወዲእና ያ ከይድና ብልክዕ ሰብ ሃዲምና ሰለስተ ሰባት ክልተ ሰባት ሃዲመናና ነይረን ኣነ ሱዛን ፍዝሃና እዩ ደቡብ ማለት እዩ ክልቴና ሃዲምና ልክዕ ናብአን ክነጥር ናበልና ከልና ኣብ ጎማይ መስማር ስለ ዝኣተወኒ ብኣቦኮ ገይረ ካብኣ ተሪፈ ማለት እዩ። ልክዕ ድሕሪቴ ነይረ ግን ከርክበ ናይ ከኣልኩ ነረ ካብ ክልተ ረቂቕን ፈረቓን ናብ 9 ሰከንድ የፅሕያ ነረ ብድሕሪኡ ግን ታይሙ ስለ ዝወደአት ክቕፅል ላይ ከኣልኩን ራብዒቲ ኮይነታ ውድድር ወዲአ ማለት እዩ። እተን ዝስምዓነ ፀወታ ዘንክልተ ኒ ናይ ቻምፒዮን ኤርትራ
1: እዛ ተቀዳዳሚት ኣብ ሰለስተ ኣህጉራዊ ውድዳት ማልያ ሃገራዊት ጋንታኣ ወዲያ ክትፃወትን ከላ 219 ኣብ ኢትዮጵያ ዝተኣንግደ ሻምፒዮን ኣፍሪቃ ኣብ ናይ ጁኒዮር ናይ ክሮኖሜተር ተሸላሚት ብሩር መዳልያ ክትከውን ከላ ኣብ ናይ ፅርግያ ድማ ሓምሸይቲ ኮይና ንውድድራ ፈፂማ። ኣብ 222 ኣብ ከተማ ኣክራ ጋና ዝተካየደ ናይ ምላ ኣፍሪቃ ፀወታታት ማለት ኦል ኣፍሪካን ጌምስ ኣብ ናይ ሚክስድ ሪሌይ ተሸላሚት ንሓስ መዳልያ ክትከውን ኣብ ናይ ጋንታ ድማ ተሸላሚት ወርቂ መዳልያ ብምዃን ናብ ሃገራ ተመሊሳ። ናይ መጻኢ መደባ ድማ ፕሮፌሽናል ፀወታ ከተካይድ ዕድል ክትረክብ ትፅበ ከም ዘላ ነዚ ክውን ምግባር ግን ቀዳማይ ዕዮ ገዛ ሻምፒዮን ኤርትራ ምዃን ከም ዝኾነ ገሊጻ ኣላ በርክቲ
2: ሪኦኮም መጀመርታ ንፕሮፌሽናል ምዃን ዕድል ማለት እዩ ብልክ ኣብዚ ሕጂ ግዜ ሞናሊዛ ርኣያ ጀሚራቶ ዘላ መንገዲ ኣነ እውን ቀፂለ ናብ ዝለዓለ ደረጃ ከብፅሕ የደሊ ሽመይን ሽም ሃገሬን ሽም ስድራይን ከፀዊዒ ናተየ ድሌት ማለት እዩ ኣምላኸይ ሓግዘኒ ፈፀምቲ እየርእየን ማለት እዩ።
3: ዋ ከምቲ ማለሲ እጂ ኣብ ፍርቂ መገዲ እንድያ ዘላ ኣብ ሃገር ወል ተፈሊጣ ኣላ እጂ ከዓ ብኩሉስ ኣብቲ ዓለምለኻዊ መድረኽ ክትበፅሕ ብውሽጠይ ይምነ የላ። ስለምንታይ ኣብ ፍርቂ በፂሕካ ምግዳፍ እውን ስራሕ ኣይኮነን። ስለዚ ብዝከኣል በዚ ሕጂ በፂሓቶ ዘላ ናብዚ ናይ ሻምፒዮን ናይ ኤርትራ ብጣዕሚ ክሰርሕ ከም ዘለዋ ኢና ውሽጥና ካብቲ ኖ ምባል ገዲፍና ሲ ሕጂ ንደፊ ኢና ዘለና ናይ ግድን ኣብዛ ተወት ለክ ንብል ኣለና። ስለዚ ካብኡ እውን ናብ ካልእ ናብ ዓለምለኻዊ ክትነጥረሉ ትኽእል ኩሉ ብናህና ብኣምና ካብቲ ኣብ ሂወትና ንገብሮ መደባት እዚንዚ ንብሎ ሓደ ሕጂ ናይ ብርክቲ ጓልና መደብ ኣብኡ ኣትዩ ሱ ብማዕሪ እዩ ከይድ ኣሎ ማለት እዩ። ስለዚ ንክትዕወትን ኣብቲ ዓለምለኻዊ ከዓ ኣብቲ ሳትዋዳደርሉ ሽማን ሽም ሃገራን ከተስሚ ብጣዕሚ ይደሊ ከም ዓይነት ስሚዒት ኣብ ውሽጢ ኣለኒ።
1: ተቀዳድምቲ ደቂ ኣንስትዮ ዞባ ማእከል ዘካየደ ውድድር ኣብዚ እዋን ናብ ነቡር ዝኾነ ብቕዓት ይምለስ እኳ ተሎ ናብ ዝለዓለ ንምብፃሕ ግን ስራሕ ከም ዘድልያ እቲ ዛርብ ብርክቲ ብቃላታ
2: ብሓፈሻ ኣብ ተቀዳድምቲ እንተመፂኻ ኣለ ወላ ሃዲምካ ከድካ ዘይብረኻ ሰባት እውን ኣለዋ ንባዕሉ ሕጂ እዚ ልዕልማንም ነብስኻ ክትሓስብ ኣለካ። ምክንያቱ ሎም ዓንቲ ንድሕር ኣብሪኻ ወይ ተሓጋጊዝካ ከድካ ንድሕር ተሳዒርካ ፅባሕ ኣብሪኻ ቢልካ ክትዕወት ኢኻ። ስለዚ ቀዳምነት ነብስኻ ሓሲብካ ክትክለልካ ምክንያቱ ናይ ኮርሶ ዕድመ ሓፂር እዩ። ኣብዘን ሓፂርቲ ዕድመኻ ከመይ ኢልካ ንስኻ ፅቡቅ ብቕዓት ኣምፂኻ ክትሓልፍ እዩ ዘለካ ሽም ናትካ ኣብሪኽካ ክትሓልፍ እዩ ዘለካ። ስለዚ ኣነ ዝብል ማስ ፅቡቅ ብቕዓት ኣርእየን ተዝሓልፋ ልዕልማንም ማሲ ኣብ ትሬን ልዕልማን ንምዝውር ኣለዋ ልክዕ ከምቲ ኣብቲ ትሬን ዝውረ እውን ኣብ ፀወታ ከምኡ ተዝውራ ደስ ዝብለኒ ማለት እዩ። ብሓፈሻ ማስተቀዳድምቲ ክበዝሓኒ ዘለዎን በቲ ዝከኣልና ግን እተን ዘለና ከዓኒ ዘዊርና ዩ ኣቢልና ከዓ ኣቨሬጅና ኣማሓየሽና ንተዓዘብቲ ንፌደሬሽን ብዓብኡ ከዓ ንሃገርካ ፅባሕ ነጎን ወኪልካ ክትከይድ ኢኻ ማስቲ ብቕዓትካ እውን ፅቡቅ ክሳጌርካ ክትከይድ ደስ ዝብለኒ።

ብርክት እኮ ኣብ ማውንቴን ከላየ ድፈልጠ እጂ ኣህና ጋለ ነፋ ስለ ዝነበርና ሳ ናይ ምሽም ናይ ዘም ኖኖ ናይ ጎዳይፍ ነረ እጂ ኣብኡ ምስራኮ ሳርሳይ ራብዓይ ስለ ትወፅ ዝነበረት ብሂጋትኒ ምስቲ ባሃገትኒ ቀልጢፋ ሸዑ ናብ ዓራጋት እያ ማለት እዩ ኣና ጋለ ነፋ ስለ ዝነበርና ናብ ጋለ ነፋ ከምፃእ ግን ብዙሕ ፀዕር ነረ ማለት እዩ ዋላ ብተዓራግ ከላስ ጎበሉበይ እጂ ማለት ትስሕበካ ሰብ እንዲ እጂ ኣቢልና መቸም ድሕሪ ነዊሕ ናባና ምተፀንቢራ ማለት እዩ ምስተፀንበረት ዓወታት ብዓወት ስለተምፅኖ ነበረት ዳሕራይ መቸም ክወፅእ ምስ በለትካ ኣይ ተዋሓጠለይን ኣነ ከዓ ገድፈክን እየ ምሳ ክኸይደ ኢለ በቃ ገዲፍያ ማለተይ ትደልዮ ነበርኩ ድሕሪ መፂድ ንስታይ ኢለ ደድሕሪያ ከዓ ወፅእ ከይደ ማለት እዩ

0: ኣብ መወዳእታእዛ ተቐዳዳሚት ኣብ ናይ ስፖርት ኩዕዞኣ ካብ ጎና ከይረሓቑ ደገፍ ንዝሃብዋ ስድራ ቤታ ክለባን ደገፍታን ምስጋና ብምቕራብያ ተሰናቢታትና ዝኽበርኩም ተዓዘብቲ ንሎሚ ሰሙን ዝተዳልዎ መደብ ኣብዚ ይፍፀም። ሰላም።
1: ኦ ኣብ ሳይክል መራይ ከቢት ቤንሃ ጥራይ ክትወፆ ማለት እዩ። ካብ ንኣሸይ ዝደግፉኒ ብዙሓት ሰባት እዮም። ማስ ነየናይ ገሊፅካ ኢኻ ነየናይ ክሳኽብሮ ከቢድ ነገር እዩ። ብሓፈሻ ግን ንኩሎም ዝደገፉኒ ስጋዕ ብዚ ደረጃ ዝዘብፅሑኒ ቀዳምነት ስድራይ ማለት እዩ። ብጣዕሚ ዘመስግን ክፂለ ናይ ኣሰልጣኒ ክለ ጉዳይፍ ነበረ ኢሳያስ ብሉም ውን ናይ ብንእሸይ ኩሉ ክመንሚሉ ምስጋዕ እንዳኮርሶ ዘብፅሓኒ ማለት እዩ። ብጣዕሚ እዩ ዝመስግኖ። ኣብዚ ሕጂ ግዜ ዘሎ ኣሰልጣኒ ከምኡውን ኣብ ጎነይ ዝኾውን ልክዕ ደርጋ ከመቦይ ከም ሓዊ ኩሉ ዘማኽረኒ ፍሬዘር ከኣኒ ብጣዕሚ ከመስግኖ ዝደሊ። ከምኡውን ኣብ ተፃወቲ ኣብ ጎነይ ዝኾኑ ኣለዉ ኣብ ኩሉ ኣብ ትሬይነ ይኹን ኣብ ኩሉ ነገር ዝሕግዙን ዮናታንን ፊሊሞን ማለት እዩ። ብጣዕሚ ከመስግኖም ደሊ። ማለት ከቢድ እዩ ነቲ ገሊፅካ ነቲ ክሳብ ክገብር ከቢድ እዩ። ብሕፅር ዝበለ ግን ናይ ልቢ ኣብዚ ዓዲ ዘለዉ ብምልኦምን ኣብ ደገ ኮይኖም ብሞራል ብኩሉ ዝደግፉኒ ማለት እዩ። ብጣዕሚ ከመስግኖም ዝደሊ።

ሪፖርታጅ ስነ ፍልጠታዊ ዋዕላን ሓፈሻዊ ጉባኤን ፋርማሴቲካዊ ማሕበር ኤርትራ ቀሪቡሎ ኣብቲ ብሓደ ግንቦት ዝተኸየደ መበል 19 ስነ ፍልጠታዊ ዋዕላ ፕረዚደንት ማሕበር ኣቶ ኣብርሃ ገብረ ኣብ ዘስምዖ መኽፈተ ቓል ሞያ ፋርማሲ ኣብ ምውሓስ ጥዕና ዘለዎ ዕዙዝ ኣገዳስነት ድሕሪ ምዝርዛር ብሉፅነት ፋርማሲ ኣንጠጢኻ ዝርከብ ዘይኮነ ቀጻሊ ጻዕሪ ዝሓትት ሞያ ምዃኑ ኣብ ሆስፒታል ኣብ ኮማዊ ፋርማሲ ኣብ መፅናዕታዊ ቤተ ምርምር ይኹን ኣብ ምክልኻል ኣካላዊ ጥዕና ዘለዎ ተራን ኣገዳስነትን ልዑል ከም ዝኾነ ኣስሚሩሉ ይርከቦ። ኣብ ዓምዲ ባህልን ስነ ጥበብን ዛዕባ ስነ ጥበባዊ መኸተ ቀሪቡሎ ብዙሓት ናብ ገድሊ ኤርትራ ዝተፀንበሩ ተጋደልቲ ደርፍታት ዝተፈላለዩ ሃገራውያን ደረፍቲ ሃፃ ኣቢሉ ንሜዳ ከም ዘውፅኦም ኣብ ዘካየድዎ ቃለ መጠየቃት ይገልፅዮም። ናይ በዓል በረኸት መንግስቲ ኣብ የማነ ባርያ፣ ወዲ ትኹል፣ መሓመድ ዑስማን፣ ጓላንከረ፣ ወዲ ጎረት፣ ወዲ ገብሩ ብዙሓት ካልኦትን ካብ ሓምሳታት ጀሚሮም እናተኣሳሰሩን ቅኒት ሃገራዊ ዜማ እናፈተሉን ኣብቲ ወሳኒ መድረኻት ኤርትራዊ ጉዕዞ ኣብ ብዙሓት መንፈስ ቃልስን ሃገራውነትን ኣስሪፆም። እዚ ዜማታት ፈለማ ሓሳብ ድሓር ግጥሚ ድሓር ዜማን ሙዚቃን ተሰፊሉ ሙሉእ ይኸውን። ገጠምቲ ኣብ ልቢሰብ ዝተርፍ ግጥሚ ክገጥሙ ከለዉ ዘየምቲ ድማ ልቢሰብ በሲዑ ዝሰፍር ዜማ ይደርሱ። ቃላት ኣብ ዜማ ኣትዮም ብጥበብ ምዝፍተሉ ንሰባት ይፈታትሉ። ስምዒት ውሽጢ በርቢሮምን ቀስቂሶምን ፅኑዕ ሰፈር ምስ ሓዙ ካብ ልቢ ናብ ልቢ ይሰግሩ ዳኣ እምበር ምስ ግዜ እናተረስዑ ኣይከዱን። እንተ ደኣ ካብ ልቢ ናብ ልቢ ዘስግር ትኬት ረኺቦም ህያው ኮይኖም ማለት እዩ። ኣስላማይ ክስታናይ ወዲ ቆላ ደጋ ንምኽሪ ጸላኢ ኣይትሃቡ ዋጋ ኣይትሃቡ ዋጋ ከይትኸውን ዕዳጋ እትብል ታሪኻዊት ደርፍና ኣብ ዘይትድረፈሉ ውራይ መቸም የለን። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ጎቦ እንክፈርስ ኣብ ትሕቲ ዝብል ኣርእስቲ ኤርትራ ምስ ጎቦ ምፅጋዕ ጎቦ ከም ዘይገብረካ ሓደጋ መንደረጋሕ ኣብ ዝባንካ ምዃኑ ኣቐዲማ ዘለለየቶ ሓቂ እዩ። ስለዝኾነ ድማ ኣምር ርእሰ ምርኮሳ ህዝባዊ ግንባር ካብ እግሪ ተኽሉ ብመትከል ካብ ዝዓየየሎም ሓደ ካብ ዝዓበዩ ክብርታትና እዩ። ኣብ ዓምዲ መዛነይ ዓወት ኣብ ውሽጢ 30 መዓልታት ብዛዕባ ትርጉም ሕብርታት ሞራላዊ ናብዮት ጥቕስታት መዛነይ መልሲ ዝተመሰቐለ ቓላት ይጸንሐና። ኣብ ዓምዲ ዛዕባ ሎሚ መበል 5 ክፋል ዝኽርዛዛ ምኪናት ጉዕዞ ኣህዱና ናብ ኣስመራ ሰፊራ ኣላ። ይህናይ ደኣ ንበገስ ጥራይ በልኩ ዝተወለድኩላ ኣስመራ ውሽጢ ኸርሳ ከም ውንጅር ኣብ ማይ ክጠሓሕሶ እናተረአየኒ ያላ ተበገስ ኢልና ጉዕዞ ጀመርና። መገዲ ጅምር እንክነብል ብሓመድ ዝመልአ ከሻሹ ዝተሰርሐ ድፉዓት ገጠመና። ኣብ ፈቐድኡ ዛሕዛሕ ዝበለ ጠበናጁ ጸላእ እውን ከምኡ። ነዚ ከም ዝነቐጸ ጨንፈር ዕንጸይቲ ፍቕድኡ ዝተደርበየ ጠበናጁ ምስ ረኣና ግዜ ክጠልመካ እንከሎ ሕሱም እዩ በልና ቀጺልና ንነዋሕቲ ኣግራብ ቤተ ገርግሽን ንዑ ዝተቐነተ ጸሊም ጽርግያን ሓጹርን ተጐዝጊዝና እናተጓዓዝና ብዚንጎ ዝተጠቓቕዐ ኣባይቲ ጐነፈና። ንየማን ተዓጺፍና ጫፍ 4 ስመራ ሓዝና ኣዴታት ገሊአን በራድን ኩበያን ገለ ኸኣ ቀጫጩ ሒዘን ብዕልልታ ኣሰኔን ደቂ ኣስመራ ጻዕዳ ዘይብሎም ዕዳ ዝብሉን ካልኦት ደርፍታትን ኣሰኔን ቁፂፂ እናበላ ፍሽኽታ እናጐስዓ ተቐበላና። ሪፖርታጅ መመረቕታ ተምሃሮ ቤት ትምህርቲ ዛግረ ቋንቋ ዓረብ ቀሪቡሎ። ቤት ትምህርቲ ዛግረ ቋንቋ ዓረብ ካብ እቲ ምስረት ኣብዚ ናይ መበል 9 ዕብረ ስልጠና 301 ሰልጠንቲ ከም ዘመረቐት ተገሊጹ። ኣብ ዓምዲ መልሓቅ ኣላዳብ ዋልፍኑን መበል 18 ክፋል እቲ ኸልእ ገድሊ ቀሪባላ። ኣብ ዓምዲ ስያሓ ወኣሳር መበል 3 ክፋል ትሕዝቶ ኣገዳስነት ዞባ ቀይሕ ባሕሪ ከም ማእከል ስነ ጥንታዊ ኣሰራትን ቱሪዝማዊ መስሕብን ይጸንሐና። ኣብ ዓምዲ ዕልሞሞ ቴክኖሎጂ ዝተፈላለዩ ሓደሽቲ ረኽበታትን ምህዞታትን ተላልዮም። ሸርሸይ ክፋል ዝኽሪ ዛዛ ምኪናት ጉዕዞ ኣህዱና ናብ ኣስመራ ተጸንሐና። ኣነን ብጻየይ ብዕሎን ሽሕኳ ዕጥቅና ፍኹስ ዝበለ እንተነበረ ካብ ወጋሕታ ክሳብቲ ናብ ገዛና ዝኣተናሉ ካብ ዝባና ስለ ዘይወረደ ነብስና ጸላዕላዕ ክብለና ጀመረ። ገዛና ምሳእተና ዝበሃል ግዲ ዘይመሰሎም ኮይኑ ዕጥቅኹም ኣውርዱ ዝበለና

ንበረን እንትኾነ ኣነን ብዕሉን ብመንፈስ ዝተረዳድአና ክንመስል ፍትሕ ኣቢልና ንድሕሪና ዘዋብልናዮ እቶም ዝነኣሱ ቆልዑ ኣዒንቶምን መንፈሶምን ናብኣትን ወርቢሮም ክቀራርቡ ፈተኑ እቶም ዝዓበዩ ኣቶም ቆልዑ ቅርብ ቅርብ ኣይትበሉ ባንቡላ መፃወት ይኮነን ከይትልክሙና ብምባል ፍርሖም ብዘግህድ ክገንሕዎም ጀመሩ። ኣብ ዓንዲ ማሕበራዊ ዕቤት ተራ ስድራ ቤት ኣብ ምኩስኳስ ደቆም ተዳሲሱ ንረኽቦ ምኽርን ማዕዳን ብስነ ፍልጠታዊ ኣጠማምታ ኣካላዊ ኣእምሮኣዊ ስምዒታዊ ማሕበራውን መንፈሳውን ሓገዝ ንምሃብ ብዘይ ዝኾነ ጎነፃዊ ስጉምቲ ንፀገማት ኣብ ሞያ ትምህርትን ረቂቕ ክእለትን ዝተመርኮሰ መፍትሕ መሃብ እዩ። ኣብ ልዕሊ እቲ ዘለካ ልቦና እንተ ዝውስኹካ ከም ዝበሃል ምኽርን ማዕዳን ብዘይ ናይ ዕድመ ፍልሊ ካብ ቁልዕነት ክሳብ ሽምግልና ከከም ደረጃ ዕድሚኡ ዝውሃብ እዩ። ከም ወላዲ በትርን ሓኽልን ሒዝካ ገናሒ ቀፃዕ ቁጡዕ ባህርያት ብምፅብራቕ መኺረን ምዒደን ክትብል የኽእለካ ዶ? ኣብ ልዕሊ ውሉደይ ዝፍፅሞ ኣራም ስጉምቲ መሰለ እዩ ዘብለካ እንተኮይኑ መሰልን ግቡእን ውሉድካ ምፍላጥን ዘይምግሃስ ወይ ምኽባር ክርሳዕ የብሉን። ጉዳይ ዲስፕሊን ኣብ ሓይሊ ዝተሓወሶ መቕፃዕቲ ውፅኢታዊ ኢልካ ምእማንን ብምኽንያት ምርዳእን ረብሓታቱ ክወዳደር ዝከኣል ኣይኮነን። ኣብ ትሕዝቶ ሪፖርታጅ መመረቕታ ቤት ትምህርቲ ዘግረ ቋንቋ ዓረብ ድሕሪ ናፅነት ኣብ ሃገርና ትምህርቲ ቋንቋ ዓረብ ብስሩዕ ኣብ ኣካዳምያዊ ትምህርቲ ኣትዩ ይሰላሰል ከም ዝነበረ ናይ ትማሊ ዝኽሪ እዩ። ስለዝኾነ ድማ እዩ ኣብዚ ሕጂ እዋን ንዕዙዝ ኣገዳስነት ትምህርቲ ቋንቋ ዓረብ ብምግንዛብ ኣብ ትሕቲ ፅላል ሃገራዊ ማሕበር መንእስያትን ተማሃሮን ኤርትራ እትነጥፍ ቤት ትምህርቲ ዛግረ ቋንቋ ዓረብ ኣብ መፈረቕ 2020 ክትምስረት ዝኽኣለት ዛጊድ ድማ ንብዙሓት መንእስያትን ኣዴታትን ኣቦታትን ተኻፈልቲ ዕድል ናይ ትምህርቲ ንክኾኑ ብምግባር ኣቐዲማ 8 ዙርያታት ኣመሪቓላ ዓርቢ 24 ሚያዝያ 2026 ኣብ ሰዓታት ድሕሪ ቀትሪ ኣቦ መንበር ሃማተአ ብፃይ ሳልሕ ኣሕመድዲን ዝርከቦም ሰበስልጣን መንግስትን ግንባርን ተመረቕትን ወለዶምን ዕዱማት ኣጋይሽን ኣብ ዝተረኽብሉ ስነ ስርዓት መመረቕታ ታሽዓይ ዙርያ ስልጠና ቋንቋ ዓረብ ብምዕሩግ ኣገባብ ኣብ ኣዳራሽ ዘወማኸል ተኻይዱ ተጠቒሱ። ኣብ ዓምዲ ልቦናን ፍልስፍናን መበል 20 ክፋል ዋሕዚ ዓወት ኣብ ዓለምና ወላ ሕማቕ ይኹን ፅቡቕ የጋጥም ብዘይገድስ መብዛሕትኡ ሰብ ደርማስ ስጉምቲ ኣብ ምውሳድ ትብዓት የብሉን። ኣብ ሂወት ንዘጋጥመካ ፀገም እትከላኸለሉ እተዝልቐሉን እተጥቃዓሉን እዋን ምልላይ ፅቡቕ እዩ። ኣብቲ ክትከላኸለሉ ዝግባኣካ እዋን ምጥቃዕ እንተጀሚርካ ኣብ ሓደጋ ክትወድቕ ትኽእል ኢኻ። ኣብቲ ክተጥቅዕ ዝግባኣካ ግዜ ምዝላቕ እንተጀሚርካ ኦሮማይ ፈሽልካ ማለት እዩ። ክንዲ ዝኾነ መዓስ እንታይ ዓይነት ስጉምቲ ክትወስድ ከም ዘለካ ምፍላጥ ንመጻኢ ህይወትካ ኣብ ምውሳን ዓብ ግደ እዩ ዘለዎ። ኣብ ዓምዲ ዳየሪ ክረምቲ ኣብ እምባትካላ ኣብ ዕረፍተይ ዕልልል ዝብሉ ዛዕባታት ዳየሪ ቀሪቦም ይርከቡ። ኣብ ዓምዲ ደልኣባብ መበል 22 ዛዛሚ ክፋል ተኸታታሊ ዛንታ ጥሰት ለምበዕ ደምር መሰት ትፀንሐና። ኣብ ዓምዲ ዓማር ገስጋስ ትምህርታዊ ኣገልግሎት ኣብ ንዞባ ናቕፋ ብዝምልከት ምስ ሓላፊ ጨንፈር ትምህርቲ መምህር ጅምዕ ብኺት ዝተኻየደ ቃለ መጠይቕ ሰፊሩ ኣሎ። ሪፖርታጅ ዑደት ኣባላት ማሕበር ምትሕጋዝ ክፍለ ሰራዊት 96 ናብቲ ካብ 1983 ኣትሒዞም ንሓሙሽተ ዓመታት መመላእታ ምስ ጸላኢ ዝተሓናነቕሉ ድፍዓት ገድልን ዝኽርታቱን ቀሪቡሎ። ኣብ ዓምዲ ዕንጃረ መበል ሳልሳይ ክፋል ትሕዝቶ ሌላ ምስ ተገዳሊት ኣድሓነት ዓንዶም ይጸንሐና። ኣብ ዓምዲ ምህሮ ወዓቦት ህግያ ኣበርክቶ መዋለ ህፃናት ንዝስዕቡ ደረጃታት ትምህርቲ መስርሕ ምዕባለ ቋንቋ ትፈልጥሎ ንረክብ። ኣብ ዓምዲ ሸባብ ሪፖርታጅ ዑደት መንእስያት ንዞባ ናቕፋ ናብ ድፍዓት ቀሪብሎ። ኣብ ዓምዲ ተርቢያት ታሪክ ኣቦና ሼክ ዓብድልቃድር ኸቢረ ካብ ታሪክ ቀዳሞት ጥቕምን ጉድኣትን ቴክኖሎጂ ሓቅታት ብዛዕባ ኣካላት ወዲ ሰብ ዝብሉ ዛዕባታት ሰፊሮም ንረኽቦም። ኣብ ዓምዲ ፈንዋዓዳት ነፋዕ ወድ ዑትማን መንዩ ተዳሲሱ ይርከብ። ኣብ ዓምዲ ነፈት ኣመር መፀባበቒ ኬሚካላትን ጉድኣቶምን ዝምድና ሰባት ዝዘርግ ዘሎ ተጠቃምነት ብልሂ ቴሌፎናት ገለ ካብ ጥቕምታት ማስቲካ 10 ፍልሊ ይረኸብ ዝብሉ ዛዕባታት ይጸንሑና። ኣብ ዓምዲ ስፖትላይት ብጨንፈር መፅናዕትን ምርምርን ሚኒስትሪ ጉዳያት ወፃኢ ብሆርን ሬቪው ዝተባህለ ምድረገጽ ንዘይሕነት ፕሬዚደንት ኣሜሪካ ነበር ጂሚ ካርተር ምስ ህዝባዊ ግንባር ኣብ ዘተ ክኣቱ ተገደደ። ይኹን እምበር ብምሉእ ናጽነት ኤርትራ ክእመን ትብዓትን ቅርብነትን

ኣየን ክንዲ ዝኾነ እቲ ዘተ ዝኾነ ፍረ ይምፀአን። ድሕሪ ምድምሳስ ናደው እዝ ናብ መድረኽ እስትራቴጂያዊ መጥቃዕቲ ዝተሰጋገረ ሰራዊት ህዝባዊ ግንባር ኣብ ልካቲ 1990 ስርሒት ፈንቅል ብዝተሰሜየ ሰፊሕ ወታደራዊ ወፍሪ ኣብ ምብራቃዊ ጎላጉል ዓሪዱ ንዝነበረ ሰራዊት መግዛእቲ ኢትዮጵያ ፅራሪጉ ንፅርግያ ኣስመራ ባፅዕ ድሕሪ ምብታኽ ብ10 ልካቲት ንወደባዊት ከተማ ምፅዋዕ ተቆፃፀራ። ኣብ ከበሳታት ኤርትራን ክረንን ዝነበረ ሰራዊቱ ድማ ክሳዱ ተሓኒቑ ምስ ኣዲስ ኣበባ ርክቡ ብነፈርቲ ጥራይ ኮነ። ኣብ ዓምዲ ሸባብ ንስ ዓምዲ ሓሳባት ወርሒ ግንቦት ኣብ ዓውደ ኣዋርሒ ኤርትራውያን ልክዕ ከም ፈላሚት ወርሒ ናይ ሓዳስ ዓመት እያ ብድምቀት እትኽበር። እቲ ምንታይ እታ ደልሃመት ናይቲ መሪር እዋን ተቐንጢጡ ባናሓርነት ዝተረጋገፀላ ወርሒ ስለ ዝኾነ እታ ወርሒ ብምልእታ ዝሓቆፈቶ መዓልታት ናይ ናፅነት መዓልታት እዩ። እቶም ነቲ መሪር ናይ ጭኮናን መግዛእትን ኣደራዕን ሕሰብን ገዛእቲ ዘይርከብናሉ መንእስያት ነዛ ዕለት ብምልኣትና እነስተማቕራ። እቲ ምክንያት እቲ እተሓልፈ መስገደል ብታሪክ ክዝንቶ ጥራይ ስለ ዘስካሕክሕ እንቋዕ ናፅነት ኮነ ኢልና ስለ ንሓሰብ። ንስለ ዝተኸፍለልና ዋጋ እናመስገና ድማ ቅንናፅነትና ብደስታን ፍስሃን ተመሊእና ንሕልፎ። ኩሉ ዜጋ ናይዚ ሃገር ብናፅነት ይሓስብ ይሰርሕ ሰላ ናፅነት። ኣብ ወርሒ ግንቦት ንሃገራዊ ባንዴሮኦም ብኩርዓት ዘወዛውዙ ህፃናት ንስለ ናፅነት ዝገጥሙ ዝፅሕፉ ስነ ጥበበኛታት ብከበሮን ደበላን ዝሕገሱ ኣዴታት ኣቦታት ብኩርዓት ዝተመልኡ መንእስያት ብሓፈሻ ይዕበ ይንኣስ ሓገሱ ካብ ምግላፅ ዝወክር የለን። መለክዕ ግዜ ዝኾነ ሰዓት ከይዛዘም ይምነዩ እቲ ሃዋህው ናፅነት ከምኡ ኢሉ ክቕፅል ይሃርፉ። ነገረ ጀንደር ኣቦታ ስራሕ መረዳእታ ዝጠልብ ኣምር ኣብ ትሕቲ ዝብል ማዕረ ኣተሓሕዛዶ ምዕሩይ ውፅኢት ማዕር ዕድላት ወይ ባይታ ስለ ዝፈጠርካ ማዕርነት ተረጋጊፁ ክበሃል ይከኣል ዶ? ጀንደራዊ ማዕርነት ንምርግጋፅ ዝለዓለ ምጉት ተዳሲሱ ንረኽቦ። ከም መቐፀልትኡ ኣበርክቶ ጓል ኣንስተይቲ ብተምሳሌት ብከምስ ስዕብ ተቐሚጡ ሰፊሩሎ። ኣብ ሻብዓይ ክፋል ዝኽሪ ዛዛሚ ኩናት ጉዕዞ ኣሃዱና ናብ ኣስመራ ግንቦት 24/1991 ምሸት መኪና ውዕል መገሻኣ ቤተ ገርግሽ ስለ ዝነበረ ሙሉእ ብምሉእ ኣዕረፈት። ኣብዚ ቦታ እዚ ካበየ ግንባሩን በብመኣዝኑን መፂኡ ኣብ ፀቢብ ቦታ ዝተኣከበ ተጋዳላይ ፀጉሪ ርእሲ እዩ። እቲ ምብዛሓይ መዛረበን እቲ ስክፍታ ዝፈጠረ ጉዳይ ዳርጋ ነፍሲ ወከፍ ተጋዳላይ ከም መግለፂ ሓገሱ ገሊኡ ሓዊ ዝመስል ሓባሪ ጥይት ገለ ተራጢት ብዘይምቁራፅ ናብ ሰማይ ገፁ እናተኮሰ ቶግ ተሮግሮግ ተሮግ የብል ምንባር እዩ። ነገራት ጥቡቅ ኣብ ዝኸደሉ ግዜዩ ዝያዳ ምጥንቃቕ ዘድሊ ንዝብል ብሂል ዘዘኻኽር ቅጥዒ ኣልቦ ተኽሲ ሓጎስ ዝደፋፍኦ ስምዒታዊ ብምንባሩ ሓደጋ ከየስዕብ ናይ ቅዱሳት ብፍላይ ናይ ሓለፍቲ ዓብዪ ስክፍታ ነበረ። ካብ ዝተበጊሶም ሓለፍቲ ብትርር ዝበለ ድምፂ ተኽሲ ቋርፅ ክብሉ ይስምዑ ነበሩ። ኣብ ዓምዲ ልምዓት ሳልሳይን ዛዛምን ክፋል ኩባንያ መጓዓዚ ሓራት ካቢናበይ ሰፊራ ኣላ። ሪፖርታጅ ስነ ፍልጠታዊ ዋዕላን ሓፈሻዊ ጉባኤን ፋርማሲቲካዊ ማሕበር ኤርትራ ቀሪቡሎ። ኣብ ዓምድያ ልኡስራ ህፃናት ሕርቃኖም ኣብ ምንፅብራቕ ዝወስድዎ ስጉምቲ ምህራም ወላዲ እንታይ ዓይነት ኣልያ ክግበረሉ ይግባእ? ክሽነ ስድራ ኣሰራርሓ ምቁር ሕብስቲ ኑቴላ ኣብ ልዕሊ ኣስናን ጉድኣት ዘውርዱ ልምድታት ፅበቐ ዝኣመሰሉ ሕሶታት ኣስፊራ ትፀንሐና።

ሂፁ ዝነብር ዘሎ ዜጋ ንቤተሰቡ ዝሕውሎ ገንዘብ ንምሕናቕ ክካየድ ዝፀንሐ ሽርሕታት ድማ ዕላማኡ ዓቕሚ ከይነሰስን ንምሕንኳል እዩ። ኣብ ዓምዲ ማህደር ጀጋኑ መበል 25 ክፋል ወራር ቀይሕ ኮኸብን ተኸይላ ቀይሕ መስመርን ኣብ ምክልኻል ተፀሚዱ ዝነበረ ህዝባዊ ሰራዊት ብሰንኪ ካብ ፀላኢ ዘጋጠሙ ተደጋጋምን ቀፃልን መጥቃዕትታት ዓቕሚ ሰቡ ስለ ዝተጓደለ ቦታታት ንምዕፃው እውን ብዘይ መጠን ይሽገር ነይሩ። ኣገዳስን ዝበሃል ቦታታት ጥራይ ብ2-3 ተጋደልቲ እናዓፁኻ ካብ ካልእ ጋንታታትን መሰርዕን እናሰሓብካ ውግእ ዝፀዓቆ ቦታታት ይዕፆ ነይሩ። ውግእ እናተኸየደ ማዕሪ ማዕሪ እዩ እናተቀዳደምካ ድፉዓት ይስራሕ ስለ ዝነበረ ብመጠኑ ካብ ደብዳብ መዳፍዕ ምክልኻል ይግበር ነይሩ። ህዝባዊ ሰራዊት ኣብ ኣጋብ መወዳእታ ናይቲ ወራር ድፋዕ ብምስራሕ ነቲ ቦታ ብምምላኽን ምፍላጥን ክሳራታት እናውሓደ ይኸይድ ነይሩ። ኣብ እዛዛ ምክፋል ሬፈረንደም ንሕጋዊ መሰላጽነት ኤርትራ ዕላዊ ዝገበረ ዕዙ ዝፍፀመ ብቁፅሪ ውሑድ ግን ከኣ ተባዕ ህዝቢ ኤርትራ ኣብ ገዛ ዓቕሙ ብምምርኳስ በይኑ ኣንጻር ብዓቕሚ ኣዝዮም ፀብለል ዝብልዎ ሓይልታት ገጢሙ መሰል ርእሰ ውሳነኡ ከረጋግፅ መስዋእቲ ልዕሊ 65,000 ብሉፃት ተጋደልቱ ከፊል እዩ። ብግፍዕታት ፀላኢ ዝሃለቁ ሰላማውያን ሰባት እውን ብ10ታት ኣሽሓት ዝግመቱ እዮም። ኣብ መወዳእታ ግን ህዝቢ ኤርትራ ነዝረዚን ዋጋዚ ከፊሉ ንኣሳት ፍርቂ ዘመን ኣብ ቅድሚኡ ከም ዓብዪ እምባ ተገቲሩ ዝነበረ ዕማም ምብራር መግዛእትን ምርግጋፅ ናፅነትን ልኡላውነትን ብኣንፀባረቂ ዓወት ዛዚምዎ። ህዝቢ ኤርትራ ብገዛእ ቅልፅሙን ጅግንነታዊ መኸትኡን ኣኽሊል ሓርነቱ ይድፋ እምበር እምነቱ ወትሩ ኣብ ሕጊ እዩ። ኢትዮጵያ ኣብ ልዕሊ ኤርትራ ዝፈፀመቶ ግሰት ፌደሬሽንን ቅሉዕ ጎበጣን ንብረታዊ ቃልሲ ህዝቢ ኤርትራ ሕጋዊ መኸተ ዝገብሮ እዩ። በዚ ድማ ህዝቢ ኤርትራ ብወታደራዊ ሓይሊ ናፅነት ምርግጋፁ ሕጋዊ ነይሩ። ይኹን እምበር መሪሕ ውድብ ህዝባዊ ግንባር ናፅነት ምርጫ ናይ ኣባላቱ ማለት ተጋደልቱ ጥራይ ዘይኮነ ናይ መላእ ህዝቢ ኤርትራ ድሌት ብምዃኑ ብዕሊ ከረጋግፅ ኣብ ሚያዝያ 1993 ወከልቲ ውድብ ሕቡራት ሃገራትን ካልኦት ኣህጉራውያን ተዓዘብትን ዝተረኽብዎ መላእ ህዝቢ ኤርትራ ብልዑል ሃገራዊ ወንን ንቕሓትን ዝተሳተፎ ህዝባዊ ሬፈረንደም ኣካየደ። ኣብ ዓምዲ ጥዕና ዘቤታዊ ፍወሳ ነድሪ ሓናት ዝምልከት ሓበሬታ ሰፊሩ ኣሎ። ጨው ዝተሓወሶ ልብጥ ዝበለ ማይ ተጠቒምካ ጉራዕራዕ ኣቢልካ ኣፍካን ጉረረኻን ምሕፃብ ብሰንኪ ሓናት ነቒፁን ዘሎ ጎረሮ ኣብ ምጥላልን ምፅራይን በቲ ሓደ ኣካላትና ነቲ ረኽሲ ንምቅላስ ከምዚ ነጥፍ ብምግባር በቲ ካልእ ነድሪ ሓናት ኣብ ምፍዋስ ልዑል ትራይ ዘለዎ። ኣብ ሓደ ኩባያ ሻሂ ሓደ ማንካ ጣውላጨው ብምሕቃቕ ነዚ ኣገባብ ፍወሳ እዚ መዓልታዊ ደጋጊምና ከነካይዶ ይከኣል። ነቲ ጨው ዘለዎ ማይ ክንውሕጦ የብልናን ይርከቦ። ኣብ ዓምዲ ንቑሕ ደመና ኣብ ቁኑዕ መትከል ከም ዘሎና ብኸመይ ንፈልጥ ተመሊሱሎ። ኣብ ቁኑዕ መትከል ከም ዘለና ኣብ መራኸቢ ብዙሃን ወይ ማሕበራዊ መራኸቢታት ዘይኮነ ንውሽጡና ክብርታትና እምነትና ብዓብኡ ከዓ ታሪክና ብምውካስ ኢና ከነረጋግፅ እንኽእል። ናይ ትማል ፍፃመታት ናይ ሎሚ ፍፃመታት ወሊዱ ናይ ሎሚ ፍፃመታት ከዓ ናይ ፅባሕ ኩነታት ክወልድ እዩ። ስለዚ ንሕና እውን ኣካል ታሪክ ኢና። መትከልና ናይ መጻኢ ታሪክና ከም ዝኾነ ኣሚንና ቁኑዕን ንፁርን መትከል ድኣ ይሃለወና። ሰባት ክሳብ ዝኾና ካብ መትከልና ከይንንቀሳቐስ ከዓ ፀበል ናቕፋ ካብ ጅባና ኣይንፍለ። ርሑስ ቅንያት ናፅነት ብምኽንያት ቅነ ናፅነት ገለ ክፋል ድሕሪ ዝናብ እትብል ግጥሚ ኤፍሬም ሃብተፅን ወዲ ገደ ጆባ ክንብለኩም። ፀበል ናቕፋ ንፀጉለይ ከይቅሰብ ከይዕሰብ ከይፀግብ ከይዓግብ ጸበል ናቕፋ ንጸጉለይ ፈይፈይ ኣብሉለይ ዛንታት ማሊ ሕለኽላኽ ምስ ተፈጥሮ ምትህልላኽ ምስ ሰብ ስርሖ ምድልላኽ ብመውጋእትን መስዋእትን ንመቑሕን ማእሰርትን ንፍርድን ራዕድን ምስ ዓር ብምንባሩ ዘይወዳእ ለይትን ቀትርን ምቁርን መሪርን ፈተነን ሰብን ተደማሚሩ ኣቐንዛዊ ነበረ ዋግኡ ብመንፅሩ ትማሊ ዝተሰከምክዎ ወይቲ ኣብ ዝባነይ ዝረዕረዕዎ ናይ ታሪክ በደላት ዝርያ ሓያላት ስዒረ ዘይኣለኹ በሰላታት ረስዐ ኮይነ ከይደንን ከይዕሰብ ኣንጻር መትከል ገድለይ ከይቅሰብ ጸበል ንጸጉለይ።

መዋእለ ህፃናት ዝተኻየደ ርክብ ቀሪቡ። ኣብ ዓምዲ ኣልተቓሪር ርክበታትን ምህዞታትን ዓውዲ ሕክምና ሰፊሮም ኣለዉ። ኣብ ዓምዲ ስፖትላይት ሚኒስተር ዜና ኣቶ የማነ ገብረ መስቀል ምስሊ ኤርትራ ንምድዋን ብዝተፈላለየ ረቂቕ ኣገባባት ዝተመስርሑ ጸለመታት ከም ሓቅን መወከስን ክውሰዱ ርትዓውነት ከም ዘይብሉን ጭብጥታት ኣሰኒው ብምግንዛብ ንተቕሎታት ምምሕያሽ ናይ ምትሕብባር ባይታ ባብ ዘርሑ ጭቡጥን ውድዑን ምንባባት ወሳኒ ምዃኑ ኣብ ጋዜጣ ኤርትራ ፕሮፋይል ኣብ ዝወፀ እዋናውነት ሓልዩ ዝተመሓየሸ ጽሑፍ ኣገንዚቡ። ኣብ ኤርትራ ዘለቒ ሕርሻዊ ምዕባለ ኣብ ምርግጋጽ ዝካየድ ጻዕሪ በብእዋኑ ውፅኢታውነቱ እናዓዘዘ ይኸይድ ምህላው ኣብ ዓምዲ ስፖትላይት ተገሊጹ ይርከብ። ኣብ ዓምዲ ካልቸራል ሄሪቴጅ ኣብ ኤርትራ ዝርከብ ሃይማኖታዊ ምቅዳውን ስኒትን ተዳሲሱ። ኮሌጅ ምህንድስናን ቴክኖሎጂን ማይነፍሒ መሃዝነት ንሃገራዊ ልምዓት ምህንድስናዊ መፍትሒታት ንኮማዊ ውድሆታት ብዝብል ንራእይን ተልእኾን ናይቲ ኮሌጅ ዘንጸባርቕ ቴማ ብ7 ግንቦት መዓልቲ ምህንድስና ዘኪሩ። ኣብ ዓምዲ ኪዌንዴ ራብዓይ መምርሒ ፍቓድ ተሽከርከርቲ እትውንን ጓል 26 ዓመት መንእሰይ ሮዳስ ሙሴ ምርቕቲ ዓውዲ ስታቲክስን መምህር ትምህርቲ መምራሕ መኪና ናይ ቀዳማይን ሳልሳይን ደረጃታት ተላልያ ትርከብ። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈጺሙሎ ሰላም።